ሓወት ከዓ ዓይኒ የሳሕዮ ከም ዘሎ ውፅኣት ከም ዝገበረሉን ከብዱ ዕግርግር የብሎ ከም ዘሎን እናተሳቐየ ሓበራ። ንያት ብፅሞና ክትሰምዖ ድሕሪ ምፅናሕ ናብ ሕክምና ክኸዱ ከም ዘለዎም ነገረቶ። ዓወት ኣብቲ ፈለማ ኣብዪ እኳ እንተነበረ ድሓር ግና ብፀቕጥ ናይ ንያት ተበገሰ። ንያትን ዓወትን ኣብ ከባቢኦም ናብ ዝርከብ ሕክምና በፅሑ። ኣብኡ ሓንቲ ሕያዊት ሓኪም ጸንሐቶም። ዘምፅኦም ጉዳይ ምስ ነገርዋ ኸዓ ንዓወት ዘድሊ ምርምራታት ገበረትሉ። ውፅኢት ክንገሩ ሓንሳብ ክጽበዩ ከም ዘለዎም ሓቢራ ኸዓ ናብ ካልእ ክፋለቲ ሕክምና ኸደት። ድሕሪ ፍርቂ ሰዓት ከዓ ውፅኢት ምርምራ ዓወት መጸሞ እታ ሕያዊት ሓኪም ጸዋዓቶም። እታ ሕያዊት ሓኪም ከምዚ ኢላ ዘረብኣ ጀመረት። ሰሚዕካ ዓወት ወደይ፣ ብመሰረት እቲ ዝገበርኩልካ ምርመራ ጠንቂ ሕማምካ ብሓፈሻ ጉድለት ጽሬት እዩ። በለቶ ሓልዮት ብዘስምዕ ጠመተ ዓይኒ ዓይኑ እናጠመተት። ኣይተረዳእነን በላ ዓወት። እንታይ መሲሉካ ዓወት ወደይ፣ ገጽካ ብዝግባእ ስለ ዘይትሕጸብ ዓይንኻ ረስሓት ኣትዩዋ ሓሚምካ። ኢድካ እውን ስለ ዘይትሕጸብ ውፅኣትን ዕግርግር ምባልን ኣለካ። ስለዚ ጠንቂ ሕማምካ ጉድለት ጽሬት እዩ በለት እቲ ሓኪም። ቀጺላ እውን ይርእካ ከም ዘለኹ እውን ኣካላዊ ጽሬትካ ብዝግባእ ትከታትል ቈልዓ ይኮንካን። ገጽካ ብረስሓት ቈርቢዑ፣ ኣእዳውካ ተውጊሩ፣ እግርኻ እውን ሕማቕ ሽታ ገይሩኣሎ። ጸጉርኻ ኸኣሞ ብረስሓት ተዓውኻሊሉ ይርእዮ ኣለኹ። ግድነት እውን ቆም ኢሉ ይህሊ እዩ። ነብስኻ እውን ካብ ዘይትሕጸብ ብዙሕ ዝገበርካ ትመስል። ክዳውንትኻ እውን ጽሩይ ኣይኮነን። ርእያ እሞ እዛ መሓዛኻ ክትጸፍፍ ንምንታይ ከም ኣይትኸውንን? እታ ሕያዊት ሓኪም ብተገዳስነት ተዛረበት። ጽሬት ይህኬኒ እዩ በላ ዓወት። ምኽንያቱ እውን ንሱ እዩ፣ ክሕሱ ይደለየን። ጽሬት ከቢድና ሰልካይን ስራሕ ኮይኑ እዩ ዝስምዖ። ገጽካ፣ ኢድካ፣ እግርኻ፣ ጸጉርኻን ነብስኻን ክዳውንትኻን ምሕጻብ ኣዝዩ ኣረብራቢ ንጥፈታት ኮይኑ እዩ ዝስምዖ። ጌጋ ጌጋ ዓወት ወደይ፣ ኣካላዊ ጽሬትና ወሳኒ እዩ። ገጽና እንተዘይተሓጺብና ንሕማማት ዓይንን ካልኦት ኣካላት ገጽን ክንቃላዕ ንኽእል። ኢድካ እንተዘይተሓጺብካ ኸዓ ንውፅኣትን ካልኦት ናይ ከብዲ ሕማማትን ንጥቃዕ። ምኽንያቱ ብኢድና ኢና ንበልዕ። ካብዚ ሓሊፍና ድሕሪ ዓይኒ ምድሪ ምጥቃምና ኢድና ክንሕጸብ ኣለና። እዚ እንተዘይጌርና ንሕማማት ከብዲ ክንቃላዕ ንኽእል ኢና። እታ ሕያዊት ሓኪም ብስምዒት ተዛረበት። እግርና እንተዘይተሓጺብና ኸ እታ ኣስጊጣ ክትሰምዕ ጸንሐት ንያ ተሓተተት። ቀዳማይ ቀዳማይ ኣእጋርና ይረስሕ፣ ንሱ ጥራይ እውን ኣይኮነን። ኣእጋርና ሽታ ይገብር፣ ብፍላይ ከዓ ሕቱም ጫማ ንገብር እንተኾይና። ስለዚ ኣእጋርና ብዝግባእ ክጸሪ ኣለዎ። እታ ሕያዊት ሓኪም ተገዲሳ ግብረ መልሲ ሃበቶም። ጸጉርና ምስዘይንሕጸብከ ዓወት እውን ብጊድኡ ሓተተ። ጸጉርና እውን ክሕጸብ ኣለዎ፣ ተሓጺቡ እውን ክምሸጥ ይግባእ። ጸጉርና ዘይሕጸብ እንተኾይኑ ግና ይረስሕን ይቕምልን። ነብስና እውን ግድነት ክንሕጸብ ኣሎና፣ ምኽንያቱ ነብስና ብቖርበት ይሽፈን። ቆርበትና ኸዓ ምስርሃ ጽንደሮናን ረስሐት ስለ ዝሕዝ ግድነት ክሕጸብ ኣለዎ። እታ ሓኪም ናብ ንያትን ዓወትን ኣበራርያ እናጠመተት ተዛረበት። ጽሬት ኣደ ጥዕና ምዃና መልእኽቲ ኸተመሓላልፈሎም ደልያ ነበረት። ነብስና ምስተሓጸብናኸ ግድ እንዲና ጹሩይ ክዳውንቲ ንገብር? ዓወት ካልእ ሕቶ ኣበገሰ። ኣብ ጽሬት ዝረኣዮ ትህኪት ሕማም ከምጽኣሉ ኣይገመተን። ግድን እዩ፣ ምኽንያቱ ረሳሕ ክዳን ንጹሩይ ኣካላት የርስሕ፣ ንረኣዩ እውን ጽቡቕ ኣይኮነን። ስለዚ ነብስና ምስተሓጸብና ጽሩይ ክዳን ክንለብስ ይግባእ። ጽሬት ኣካላትና እንተሓሊና ኸዓ ጥዕናና ውሑስ ይኸውን፣ ምስ ሰባት እውን ከየተሰከፍ

ሓፍና ክንቀርብ ንኽእል። በለት እታ ሕያዊት ሓኪም ንዓወት ከዓ መድሃኒት ሃበቶ፣ ብኸመይን መዓስን ክወስዶ ከም ዝግባእ እውን ነገረቶ። ሓዋትን ነያትን ድሕርዚ ነታ ሕያዊት ሓኪም ኣመስጊኖም ናብ ቤቶም ተበገሱ። ኣብ መንገዶም ከዓ ብዛዕባ ጽሬት ኣዕሚቖም ዓለሉ። ሓወት ብሰንኪ ጽሬት ጥዕንኡ ጥራይ ኣይኮነን ኣብ ሓደጋ እትዩ፣ ካብ ደቂ ክፍሉ እውን ተነጺሉ እዩ። ብዘይካ ንያት ዝቐርቦ ይነበረን፣ ምኽንያቱ ሕማቕ ሽታ እዩ ዝሽትት። በዚ ከዓ ንያት ተስፋ ከይቆረፀት ኣብ ጎኑ ብምዃና ካብ ልቡ ኣመስገና። ንፅባሒቱ ንግሆ ንቤት ትምህርቶም ክኸዱ ምስ ተራኸቡ ዓወት ተቐይሩ ነበረ። ገጹ ተሓፂቡ በሪሁ ነበረ። ኣእዳው እውን ተሓፂቦም ጸርዮም ኣለዉ። ጸጉሩ ኣሎ ነብሱ ተሓፂቡን ጽቡቕ ክዳን ተኸዲሉን እውን ተረአየ። ብሓፈሻ ዓወት ኣካላዊ ጽሬቱ ሓልዩ ምጭውን ጽሩይን ቈልዓ ተቐይሩ ነበረ። ሕጂ ሽኮር ኢና ወዲ ኾንካ ንያት እናተገረመት ርኢቶ ሃበቶ ጽሬት መልክዕ እዩ በላ ዓወት። ናይ ቅድሚ ሕጂ ባህርያቱ እናኣገረሞ ጽሩይ ሰብ ሰዓብቲ እዩ ዘብዝሕ ክምስ ኢላ ተዛረበቶ። ብዓብኡ ኸኣጥዑ ይኸውን ወስኺ ዓወት ጽቡቕ እናተሰምዖ።

0: መደብ ማሕበራዊ ትምህርቲ
1: ብሚኒስትር ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትር ዜና ዝፍኖ መደብ እዩ።
1: እዚ መደብ እዚ
0: ንማሕበራዊ ትምህርቲ፣
1: ዜግነት፣
0: ምንባር ብሜላ፣
1: ንኽብርታትን ዕቃበ ኣከባብን
0: ብሓፈሻ
1: ንማሕበራዊ ህይወት ዝድህስስ መደብ እዩ።
0: መደብ ማሕበራዊ ትምህርቲ
2: ሰላም ሰላም ፍትዋ ተምሃሮ ከመይ ቀኒኹም? ንሎሚ ከዓኒ ሓድሽ ትሕዝቶ ትምህርቲ ሒዝናልኩም መፂና ኣለና። ኣብዝ ሓለፈ ግዜ ግን ብዛዕባ ዕቃበ ሓመ ተማሂርና ነርና፣ እዮ ገዛ እውን ነርና እዩ። እስከ ቅድሚ ናብዚ ናይ ሎሚ ትምህርትና ምስጋርና ሲ እስከተን ናይ ዕዮ ገዛ ሕቶናትና ሲ ብሓንሳብ ኮይና መኣረምታ ንግበረ። ቀዳመይቲ ሕቶና እንታይ እያ ትብል ነራ? ሕቶ ቁፅሪ ሓደ ክንደይ ዓይነት ሓመድ ኣለውና ስመይዎም ትብል ነራ። ንፉዓት ሰለስተ ዓይነት ሓመድ ኣለውና፣ ንሳቶም ከዓ ዱኻ፣ ዋላኻ፣ ሑፃ ይበሃሉ። ኣናብስ ሕራይ ናብ ሕቶ ቁፅሪ ክልተ ክንሰግር ኢና። ፍግረ መሬት እንታይ ማለት እዩ? ፍግረ መሬት እንታይ ማለት እዩ? ንፉዓት ፍግረ መሬት ማለት ሓመድ ብንፋስ ወይ ድማ ብማይ ክብሕጎግ ከሎ ፍግረ መሬት ተባሂሉ ይፅዋዕ ማለት እዩ። ሕቶ ቁጥሪ ሰለስተ ፍግረ መሬት ንከላኸለሉ ኣገባባት ጥቐሱ። ፍግረ መሬት ንከላኸለሉ ኣገባባት ጥቐሱ። ክንደይ ኣገባባት ኢልና ነርና? ቀዳማይ ዛላታት ምስራሕ፣ ካልኣይ ከትርታት ምስራሕ፣ ሳልሳይ ምግራብ፣ ራብዓይ ዘራእትን ኣግራብን ምሕዋስ፣ ሓምሻይ ከዓ እንታይ ኢልና ነርና? ምውጋድ ሕሉፍ መግሃጫ ኢልና ነርና። ሓራይ እምበኣር ፍትዋት ተምሃሮ፣ መእረምታ ናይ ዕዮ ገዛና እዚ ክትከታተልዎ ፅናሕኹም እዩ ነይሩ። ናይ ሎሚ ትምህርትና ድማ ብዛዕባ ዕቃበ ማይን ዕቃበ ባህርያዊ በቕልን ኢና ክንመሃር። ከምቲ ናይ ኩሉ ግዜ ትገብርዎ ፅን ኢልኩም ብፅሞና ተኸታተሉ ኢኹም።
0: ማይና ንዓቅብ። ስለምንታይ ኢና ማይ ንዕቅብ? ንህይወታውያን ማይ ሓደ ካብቶም ቀንዲ ኣገደስቲ ነገራት እዩ። ብዘይ ማይ ከዓ ህይወታውያን ክነብሩ ኣይክእሉን።

እዮም። እዚ ማለት ልክዕ ከም ሓመድ ብዘይ ማይ እውን ሂወት የለን ማለት እዩ። ሂወታውያን ዝጥቀምሉ ማይ ዝተፈላለዩ ምንጭታት ኣለውዎ። ገለ ካብዚኣቶም ከዓ ዝናብ፣ ኣፍላጋት፣ ዓይኒ ማይ፣ ዒላ፣ ዲጋ ክንጠቅስ ንኽእል። ማይ ከይባኽንን

0: einem Mai, Ela, Diga, Kintekes Nchil, Mai Keibachinen, Keibekelen, Lul Tinkaren, Kinnikinen, Yehatit. Keibachin Menti, Buhlulen, Kotabin, Agababat, Kintekemelu, Yikibana. Gel Abinnetat, Nere. He, Naizinab Mai, Buhazikikeil, ዲጋታትን ራህያታትን ብምህናጽ ክንዕቅቦ ይግባአና ለ ኣብ እዋን ክራማት ካብ ናሕሲ ዝወርድ ማይ ከይባኽን ባስካታት ብምስራሕ ወይ ከዓ ኣብ ፊስቶታት ከም ዝጠራቐም ክንገብር የድሊ ብድሕር እዚ ነቲ ማይ ኣብ እዋን ሓጋይ ክንጥቀመሉ ንኽእል ማይ ከይብከልን ንሰብን እንስሳን ጠንቂ ዝተፈላለዩ ዓይነት ሕማማት ከይከውንን ልዑል ጥንቃቐን ክንክንን የሓትት ገለ ካብቶም ክግበሩ ዘለዎም ጥንቃቐታትን ክንክንን ከዓ እዞም ዝስዕቡ እዮም ሓደ ማይ ብፅሬት ክንሕዞ ይግባእ ኣብ ከባቢ ሩባታት ዓይኒ ማይን ዒላታትን ኣካላትና ይኹን ክዳውንትና ዘይምህጻብ ክልተ ኣብ ከባቢ ምንጭታት ማይ ዘይምሻንን ጉሓፍ ዘይምድርባይን ሰለስተ ዒላታትን ካልኦት ምንጭታትን ጽሬቱ ንምሕላው ምሕጻር የድሊ ኣርባዕተ እንስሳታት ማይ ዝሰትዩሉ ፍሉይ ቦታ ምድላው የድሊ ሓሙሽተ እንተ ተኸኢሉ ጽሬቱ ዝተሓለወ ማይ ቡምባ ምጥቃም
1: ምዕቃብ ባህርያዊ በቕሊ ኩሎም ኣትክልቲ ዓበይትን ንኣሽቱን ከም ሳዕሪ ቆጥቋጥ ገረብ ዘራትን ብሓባር ቡቕሊ ተባሂሎም ይጽውዑ ወይ ይፍለጡ ቡቕሊ ልክዕ ከም ሰብን እንስሳን ህይወታውያን ኮይኖም ከም ሰብን እንስሳን ድማ ይምገቡ ይፋርዩ ይዓብዩን ይሞቱን ቡቕሊ ክልተ ዓይነት ኮይኖም ባዕሎም ዝበቕሉን ብሰብ ዝዝርኡን ተባሂሎም ይፍለጡ ቡቕሊ ሓደ ካብቶም ኣዝዮም ኣገደስቲ ባህርያዊ ሃብቲ ኮይኖም ደቂ ሰባት ብዘይ ቡቕሊ ክንነብር ኣይንኽእልን ኢና ኩሎም ቡቕሊ ኣብ ህይወት ደቂ ሰባትን እንስሳታትን ዓብ እጃም እዩ ዘለዎም ገለ ካብ ጥቕምታት ባህርያዊ ቡቕሊ ምስ ንጠቅስ ሓደ ባህርያዊ ቡቕሊ ምንጪ ጸዓት እዮም ንኣብነት ኣብ ዝበዝሓ ሃገራት ሳልሳይ ዓለም ዝነብሩ ህዝብታት ንመዓልታዊ ዘቤታዊ ናይ ጸዓት ጠለባቶም ካብ ዕንጸይትን ፍሓምን እዮም ዝረኽብዎ በዚ ምኽንያት ብዙሕ ሃገራት ዝበርስ እኳ እንተኾነ መሰረታዊ ናይ ጸዓት ጠለቦም ካብ ካልእ ምንጪ ክረኽብዎ ስለ ዝሽገሩ ወይ ብዋጋ ስለ ዝኸብሮም ዕንጸይትን ፍሓምን ንምጥቃም ይግደዱ ክልተ ባህርያዊ ቡቕሊ ምንጪ መስርሒ ገዛውትን ኣቑሑ ገዛን እዮም ንኣብነት ጠረጴዛ ከብሒ ወንበር ዓራት ኣርማድዮ ወዘተ እዮም ስራሓት ዕንጸይቲ ኣብ መላእ ዓለም ብዙሕ ተፈታውነትን ተጠላብነትን ዘለዎም ኮይኑ ኣብ ዝተፈላለዩ መዓላታት ድማ ይውዕሉ ንኣብነት ኣብ ኣብያተ ጽሕፈት ከምኡውን ኣብ መንበሪ ኣባይቲ ነዞም ልዕል ኢሎም ዝተጠቕሱ ነገራት ንጥቀመሎም ኢና ሰለስተ ባህርያዊ ቡቕሊ ምንጪ ናይ ጽሕፈት መሳርሒ እዮም ወረቐት ኣብ ምዕባለ ወዲ ሰብ ዝተጻወቶ ተራ ኣዝዩ ዓብዪ ምዃኑ ዘይከሓድ ሓቂ እዩ ወረቐት ንብራና ተኪኡ ኣብ መዓላ ክውዕል ካብ ዝጅምር ንድሓር ሕትመት መጺኡ ብዙሕ ጽሑፍ ኣብ ሓጺር ግዜ ተሓቲሙ ንንባብ ምብቃዕ ተኻኢሉ በዚ ኸዓ ዝተፈላለየ ዓውድታት ዓብ ምዕባልን ዓወታትን ተመዝጊቡ ኣብ ዝተፈላለዩ ዓውድታት ወረቐት ንጥቀም ኢና እቶም ቀንዲ ምስ እንምልከት ኣብ ትምህርቲ ሕክምና ምህንድስና ንግድን ካልእን ንጥቀመሉ ኣርባዕተ ባህርያዊ ቡቕሊ ምንጪ መግቢዮም ንኣብነት ኣእካል ፓፓዮ ማንጎስ ቱፋሕ በለስ ኣራንሺ ባናና ዘይቱን ካልኦትን ደቂ

0: ሰባትን እንስሳታትን እቶም ቀንዲ ንመግቢ ንጥቀመሎም ነገራት ምስ እንርኢ ባህርያዊ በቕሊ እዮም። ደቂ ሰባት ንመግቢ ኣካል ፍረታትን ጥረታትን ንጥቀም። እዚ ኩሉ ከዓ ካብ ባህርያዊ በቕሊ ንረኽቦ። ኣካልን ጥረታትን እቶም መሰረታውያን ንመግቢ ንጥቀመሎም እዮም። ከም ስርናይ፣ ዕፉን፣ ጣፍ፣ ስገም፣ መሸላ ካብ ጥረታት ከዓ ዓይኒ ዓተር፣ ፋጆሊ፣ ኣዳጉራ፣ ባልዶንጋ ክንጠቅስ ንኽእል። እንስሳታት ከዓ ዝተፈላለዩ ኣቝፅልትን ፍረታትን ንመግቢ ይጥቀሙ። ሓሙሽተ ባህርያዊ በቕሊ ምንጪ መድሃኒት እዮም። ብዙሓት መድሃኒታት ካብ ዝተፈላለዩ ኣቝፅልትን ኣትክልትን ከም ዝስርሑ ይፍለጥ። በዚ ምኽንያት ኣብ ሕክምና ዓብ ጥቕሚ ኣለዎም። ሽዱሽተ ባህርያዊ በቕሊ ፍግረ መሬት ይከላኸሉ። ንኣብነት ኣግራብ ምግራብ ዝህበና ረብሓታት፣ ሰራውር ኣግራብ ፍግረ መሬት ይከላኸል። ኣብ ሓመድ ዘለዎ ቦታ ድማ ብዙሕ ገረብን ሳዕርን ይበቕሉ። ዝመሽመሹ ኣቝፅልቲ ድማ ንሓመድ ፍርያም ይገብርዎ። ፍርያም ሓመድ ምስዝህልወና ኸዓ ብዙሕን ዓይነትን በቕሊ ይውስኽ። ብዙሕ ኣግራብ ምስዝህሉ ብዙሕን ዓይነትን እንስሳታት ይውስኽ። ትሕተ ባይታዊ ማይ ይህብትም። ከምኡ እውን ካብ ዝተፈላለዩ ፋብሪካታትን መካይንን ዝወፁ በከልቲ ጋዛት ብኣቝፅልቲ ተመስዮም ይተርፉ። በዚ መገዲ ኸዓ ኣግራብ ብከላ ኣከባቢ ይከላኸሉን ምምዝባዕ ኩነታት ኣየር ከየጋጥም ይሕግዙን። ካብዞም ዝተጠቕሱ ነገራት ወፃኢ ኣግራብ ኣዝዩ ብዙሕ ጥቕምታት ስለ ዘለዎም ዝሽፍንዎ ቦታ ንምስፋሕ ቀጻሊ ክንፅዕረሉ ይግባእ። ሰባት ብዘይ ኣገባብ ባህርያዊ በቕሊ ከብርሱ ይረኣዩ። ንኣብነት ምብራስ ኣግራብ ሰባት ንዝተፈላለየ መዓላ ከም መስርሒ ገዛውትን መዕቆቢ እንስሳታትን ዝውዕል ኣግራብ ይቖርፁ። ንመተካዕታ ዝኸውን ፈልሲ ግን ኣይተኽሉን። እዚ ግን ፍጹም ክኸውን ዘይብሉ እዩ። ገረብ ብዝተፈላለየ ምኽንያት ምዝቑረፅ መተካዕታዊ ዕፅፊ ፈልስታት ክትከል ኣለዎ። ምብራስ ባህርያዊ በቕሊ ኣብ መነባብሮ ደቂ ሰባት ብዙሕ ኣሉታዊ ሳዕቤን ኣለዎ። ገለ ንምጥቃስ፣ ሓደ ምብራስ ኣግራብ ናብ ፍግረ መሬት የምርሕ፣ ክልተ ፍግረ መሬት ፍርያምነት ሓመድ የጉድል፣ ዋሕዲ ምህርቲ የስዕብ፣ በዚ ድማ ሰባት ናብ ጥሜትን ዓፀውን ይቃልዑ፣ ሕፅረት ዕንፀይቲ ድማ ናብ ዋሕዲ ቐረብ ፀዓት ጥረ ነገራትን የቃልዕ። ሳዕቤናት ምብራስ ኣግራብ ተተረድዩና እምበር በዞም ስዕቡ ኣገባባት ጌርና ንከላኸሎ። ኣግራብ ዘይምቑራፅ እንተ ተቖሪፁ ድማ መተካእታ ምትካል፣ ንዝተተኽለ ድማ ክሳብ ዝዓቢ ማይ ምስታይ፣ ምሕፃርን ምክንኻንን የድሊ። ምኽንያቱ ኣግራብን ሳዕርን ቀጻሊ ምስ ንተክልን ንከታተሎምን ንሳቶም ብሰራውሮም ኣቢሎም ንሓመድ ጠሚሮም ስለ ዝሕዝዎ፣ ብኣቝፅልቶምን ጨናፍሮምን ኣቢሎም ከዓ ናሃሪ ዝናብ የህድዉ። ናሃሪ ዝናብን ዋሕዚ ማይን ነኪዮም ከዓ ፍግረ መሬት ይከላኸሉ። ብተወሳኺ ብሰራውሮምን ዝረገፈ ኣቝፅልቶምን ኣቢሎም ከዓ ብማይ ተባሕጊጉ ዝኸይድ ሓመድ ይዓግቱ። ሓመድ ምስ ዝዕቀብ ድማ ተወሳኺ ብቕሊ ክንዘርእ ንኽእል ማለት እዩ። በዚ ኣገባብ እዚ ድማ ብቕሊ ክንዕቅብ ንኽእል። ብቕሊ ብዝዓቅምና መጠን ከዓ ውሕስነት መግቢ ንረጋግጽ ኣለና ማለት እዩ። በዚ ኸዓ ሕይወት ሰብን እንስሳን ውሑስ ይኸውን።
1: ዕራይ እምበር ፍትዋ ተምሃሮ፣ ብዛዕባ ዕቃበ ማይን ዕቃበ ባህርያዊ ብቕልን እዚ ክትከታተልዎ ፅናሕኩም እዩ። እቲ ትምህርቲ ብፅቡቕ ተረዲእኩም ክኸውን ተስፋ ይገብር። ከምቲ ልሙድ እምበኣር ብግቡእ ተረዲእኩም ድዩ ኣይተረዳእኩምን ንምፍታሽ ዕዮ ገዛ ክበኩም እዩ። ምስ ወለድኹም ምስ መምሃራንኩም ምስ ብፆትኩም እናተረዳዳእኩም ክማ ክትምልስዎን ኣብ ዝመፅእ ክላስ ከዓ መእረምቲ ክንገብርን ኢና ናብተን ሕቶታት ከብለኩም እዩ። ሕቶ ቁጥሪ ሓደ ኣገባብ ምዕቃብ ማይ ዘርዝሩ። ክደግማ እየ፣ ሕቶ ቁጥሪ ሓደ ኣገባብ ምዕቃብ ማይ ዘርዝሩ። ሕቶ ቁፅሪ ክልተ ባህርያዊ በቕሊ ስለምንታይ ንዕቅቦም? ባህርያዊ በቕሊ ስለምንታይ ንዕቅቦም? ሕቶ ቁጥሪ ሰለስተ ኣግራብ ንኸይበርሱ ብምንታይ ንከላኸል? ኣግራብ

ንኸይበርሱ ብምንታይ ንከላኸል እሞ ፍትዋ ተምሃሮ እዘን ሰለስተ ሕቶታት ቀለልቲአን ግን ንኽትምልሰን ምስትውዓል ዘድልየን እየን ህድእ ኢልኩም ከምዚ ኣቐድም ኣቢሎ ክነገረኩም ፅናሕኹምስ ምፀትኩም እናተረዳዳእኩም መልስዎን ኢኹም ክሳብ ዝመፅእ ክላስ ንራኸብ ግን ሰናይ ናይ መፅናዕቲ ግዜን ናይ ምዝንጋዕ ግዜን ይግበረልኩም ቻው።

ሰዓት ሓሙሽተ ኮይኑ ዜናዊ መሰናድኦና ንፍልም ኣለና። ዝኸበርኩም ተዓዘብትና ከመይ ትውዕሉ? ንሎሚ ዓርቢ 2 ጥቅምቲ ዝተዳለወ ዜናታት ውሽጥን ወፃን ሒዝናልኩም ቀሪብና ኣሎና። ንምክታልኩም ብክብሪ እናዕድም ማክዳ ሓጎስ ምስ ኣራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ብቐንዲ ኣርስተ ዜና ንፍለም። ሚኒስትሪ ጉዳያት ወፃኢ ኤርትራ መንግስቲ ኢትዮጵያ ንዝወሰዶ ኤምባሲ ናይ ምዕፃውን ኤርትራውያን ዲፕሎማሰኛታት ናይ ምስጓጉን ስጉምቲ ዝምልከት መግለፂ ውፅኦም። ጨንፈር ሕርሻ ዞባ ዓንሰባ ንትግባር መደብ ንኡስ ርቡሕ ቃፅዖ ሕርሻ ዝግምግም ርክብ ኣካይዱ። መዛዘሚ ቀነ መንእስያት ንኡዞባ ጌንዳ ዓብ ምምሕዳር ከባቢ ላዓይተን ተኻይዱ። ደሴት ታይዋን F-16 ዝዓይነተ ነፈርቲ ኩናት ኣሜሪካ ክትርከብ ከም ጀመረት ተገሊጹ። ኔቶ ኣብ ላይቲቪያ ነፈርቲ ኩናትን ስርዓተ ፀረ ሚሳይልን ከም ዝለኣኸት ኣፍሊጡ። ካናዳ ኣብ ኣሜሪካ ዝፀንሓ ንግዳዊ ተመርኮስነት ንምጉዳል ሓድሽ ህንፀት መስመር ነዳዲ ኣበቂሳ።

0: ሚኒስትሪ ጉዳያት ወፃኢ ኤርትራ መንግስቲ ኢትዮጵያ ንዝወሰዶ ኤምባሲ ናይ ምዕፃውን ኤርትራውያን ዲፕሎማሰኛታት ናይ ምስጓግን ስጉምቲ ዝምልከት መግለፂ ውፅኡ ሙሉ ትሕዝትኡ ይስዕብ
1: ጋዜጣዊ መግለፂ ናይ ኢትዮጵያ ዝሕዝን ተፀባእ ተግባር መንግስቲ ኢትዮጵያ ኣብ ዘውፅኦ ጋዜጣዊ መግለፂ ኤምባሲ ኤርትራ ናይ ምዕፃውን 10 ኤርትራውያን ዲፕሎማሰኛታት እንተላይ ፈፃመ ጉዳያትን ኣብ ሕብረት ኣፍሪቃ ዝተመደቡ ካልኦት ኤርትራውያን ዲፕሎማሰኛታትን ናይ ምስጓጉን ስጉምቲ ከም ዝወሰደ ኣፍሊጡ ኣሎ። ነዚ ዘይምኹኒ ተፃባእ ተግባር ቁኑዕ ንምምሳል መንግስቲ ኢትዮጵያ ንኤርትራ ብቐጥታውን ዘይቀጥታውን ተግባራት ተፃብኦን ምትኩታኹን ንምክሳስ ዘይፈንቀሎ እምኒ የለን። እዚ መስደመ ምስል በጣ እዩ። ግደ ሓቂ ኢትዮጵያ ኣብዝሓለፈ 3 ዓመታት ልዑላዊ መስኮት ባሕሪ ንምርጋፅ ዝሰመየቶ ተፀባይ ኣጀንዳ ንምትግባር ልዑላዊ ወደባትን ግማግም ባሕርን ኤርትራ ንምውራር ቁሉዕን ቀፃልን እውጭ ኩናት ክትክተልን ከተጓዕ ብዕን ፀኒሓ ኪነዚ ተንኳይ ውጥን ብምኻድ እውን ኢትዮጵያ ኣብ ኤርትራ ውሽጣዊ ግጭታት ብምስዋር ናይ ስርዓት ለውጢ ንምምፃእ ንዕጡቓት ኤርትራውያን ተቃወምቲ ጉጅለታት ኢላ እትፅውዖም ከተእንግድን ከተዕጥቕን ከም ፀንሐት ናይ ኣደባባይ ምስጢር እዩ። ኣብ ከምዚ ዝበለ ፈታኒ ኩነታት ኤርትራ ክስዕብ ንዝኽእል ሓደገኛ ዕርገት ንምግታእ ብዝብል ተስፋ ነፍሰ ግትኣት መሪፃ ፀኒሓ። ኣብዚ ናይ ሕጂ ኩነታት ኤርትራ ተመሳሳሊ ስጉምቲ ብምውሳድ ዲፕሎማስያዊ ዝምድና ምስ ኢትዮጵያ ካብ ምብታኽ ካልእ ኣመራፂ የብላን። ሚኒስትሪ ጉዳያት ወፃኢ ኣስመራ 1 ጥቅምቲ 2026
0: ጨንፈር ሕርሻ ዞባ ዓንሰባ ንትግባር መደብ ንኡስ ርቡሕ ቃፅዖ ሕርሻ ዝግምግም ርክብ ምስ ኣመሓደርቲ ንኡስ ዞባታትን ካልኦት መሻርክቲ ኣካላትን ኣካይዱ። ወኪል ኤሪና ተስፋን ክኤል ገብሬስ ንዘዳልዎ ጤናዊ ፀብጻብ እልልታ ሃብተ ማርያም ከተቕርቦ እያ።
2: ጨንፈር ሕርሻ ዞባ ዓንሰባ ንትግባር መደብ ንኡስ ርቡሕ ቃፅዖ ሕርሻ ዝግምግም ርክብ 29 መስከረም ኣብ ከረን ኣካይዱ። ኣብቲ ገምጋም ኣመሓደርቲ ንኡስ ዞባታት ሓለፍቲ ሃገራውያን ማሕበራት ወከልቲ ሚኒስትር ትምህርትን ክኢላታት ሕርሻን ዝርከቦም ናይ ስራሕ መሻርክቲ ተሳቲፎም ነይሮም። ግዜያዊ ሓላፊ ክፍሊ መሬትን ሕርሻን ዞባ ዓንሰባ ኣቶ ገብረ መስቀል ተወልደ ዕላማት ርክብ ማእዛዊ መግቢ ኣብ ኩሉ ንኩሉ ዝብል ሽቶ ሚኒስትሪ ሕርሻ ንምዕዋት ብመንገዲ ንኡስ ርቡሕ ቃፅዖ ሕርሻ ንዝተሰላሰለ ንጥፈታት ብምግምጋም ኣብ መጻኢ ብዝሓየለ ንምስራሕ ከም ዝኾነ ሓቢሩ። ንኡስ ዞባታት ኣብ ዝቐረበኦ ፀብጻብ ኣብ ንወስ ወከፍ ዓዲ ብውሕዱ ሓደ ሓረስታይ ነቲ መደብ ብምልኣት ንምትግባር ይስራሕ ከም ዘሎ፣ 200 ሓረሶት ድማ ድሮ ነቲ መደብ ብምልኣት ኣብ ምክያድ ከም ዝርከቡ፣ ኣብ ቀረባ መጻኢ ኣብ ኩለን ዓድታት ብምልኣት ዘተግብሩ ሓረስቶት ንምስሰን ከዓ ዘተባብዓን ፈተ ተታሒዙ ከም ዘሎ ገሊፀን። ተሳተፍቲ ብጊድኦም ኣብ ቀጠላ መግቢ ኣተኩሮ ተገይሩ ክስራሕ፣ ብመደብ ንኡስ ርቡሕ ቃፅዖ ዝተዓወቱ ሓረስቶት ክሽለሙ፣ መፍረ ንህብን ምርባሕ ደርሁን ኣብ ኩለን ንኡስ ዞባታት ንምትእትታው ሞያውያን ብዕቱብ ክሰርሑ፣ ምቁር ድንሽ ኣካል ሕርሻዊ ምህርቲ ክኸውን ፃዕርታት ክካየድ፣ ከምኡ ውን ምስ ሚኒስትሪ ትምህርቲ ዝግበር ሽርክነት ኣድማዕነቱ ተራእዩ ክድፍኣሉ ዝብል ርእቶታት ኣቕሪቦም። ኣብ ዞባ ዓንሰባ ዋና ዳይሬክተር ክፍሊ ምምሕዳርን ፋይናንስን ኮሎኔል ክብሮም ንርኣዮ ኣብ ዝሃቦ መዛዘሚ ቃል እቲ መደብ እቶቱን እቶታውነትን ኣብ ምዕባይ ኣበርክቶ ስለ ዘለዎ ኩሉ ዝምልከቶ ብሓፈሻ ሞያውያን ሕርሻ ድማ ብፍላይ ካብ ሓረስቶት ከይተፈለዩ ኣበርክቶኦም ክዕዝዙ ተላብዩ።
0: ቤት ፅሕፈት ትምህርቲ ንዞባ ዓዲ ቀይሕ ኣብ ዓመተ ትምህርቲ 2025-2026 ኣብ ሃገራዊ ምርመራ ሻሙናይ ክፍሊ ጀነራል 80 ልዕሊኡን ነጥቢ ንዘምፅኡ 22 ደቂ ኣንስትዮ ዝርከቦም 48 ተምሃሮ ብሓደ ጥቅምቲ ሽልማት ቆሓይቱ ዓዲሉ። ኣብቲ ኣጋጣሚ ሓላፊ ዓብያተ ትምህርቲ ንዞባ ዓዲ ቀይሕ መምህር በየነ ተስፋይ ሽልማት ቆሓይቶ ልዕል ነጥቢ ንዘምፅኡ ሃበርም ተምሃሮ ዝውሃብ ምዃኑ ብምጥቃስ ተሸለምቲ ካብ ማእከላይ ደረጃ ዓብያተ ትምህርቲ ቆሓይቶ፣ ሚዐ መሓዛ፣ ዳጊን፣ ዑናብር፣ ኢግላን ሓዋፁን ምዃኑም ኣብርህዮም። ተራ ወለድን መምሃራንን ኣብ ዓወት ተማሃራይ ወሳኒ ከም ዝኾነ የውሃና ድሕር ምባል ተሸለምቲ ኣብ ናይ ካልኣይ ደረጃ ትምህርቶም ብሉፃት ክኾኑ ፃዕሮም ክሕይሉ ሚዒዶም። ኣመሓዳር ንዞባ ዓዲ ቀይሕ ኣቶ ሃብታይ ተስፋ ዝግበኦ ወገኑ ምትባዕ ተምሃራይ ንመስርሕ ምምሃርን ምስትምሃርን ንቕድሚት ካብ ዝደፍኡ ረቑሒታት ስለ ዝኾነ ኣብ መጻኢ ብዝለዓለ ክደፍእሉ ተላብዮም።

0: ሓደ ጥቅምቲ ኣህግራዊ መዓልቲ ናይ ዕድመ ሰብ ፀጋ ብደረጃ ዓለም ንመበል 35 ብደረጃ ሃገርና ድማ ንመበል 31 ግዜ ኣብ ዒላ በርዒት ተዘኪራ ነቲ ስነ ስርዓት ዝተኸታተለ ወኪል ኤሪና ተስፋንክኤል ገብረየስ ዘዳልዎ ፀብጻብ ኣሎ ያሲን ሳልሕ ከቅርቦ እዩ።
1: ኣህግራዊ መዓልቲ ናይ ዕድመ ሰብ ፀጋ ብደረጃ ሃገር ናይ ዕድመ ሰብ ፀጋ ምንጪ ትውፊትን ባህልን ክብርታትን ብዝብል ቴማ ብሓደ ጥቅምቲ ኣብ ዕላ በርዒት ተዘኪራ ኣብ መምሕዳር ዞባ ዓንሰባ ዋና ዳይሬክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ተስፋፅን ግርማያብ ዘቕረቦ ቃል ሕብረተሰብና ብዘለዎ ጭዋ ባህልን ክብርታትን ንናይ ዕድመ ሰብ ፀጋ ዝግባእ ፍቕርን ሓልየትን ከም ዝህብ ምሕባር እዚ ተዓቂቡ ክኸይድን ኣብ መነባብሮ ቁስናት ንክኾኑ ግዳ ናይ ነፍሲ ወከፍ ዜጋ ጾሩን ሓላፍነትን ከም ዝኾነ ኣስሚሩሉ ያታታትና ዓሚቕ ሞራላዊ መልእኽቲ ዘለዎ ምዃኑ ብምጥቃስ ድማ ንኡስ ወለዶ ክመሃረሉን ክመራመረሉን ተገዳስነትን ህንጢነትን ንኸጥሪ ክስራሓሉ ተላብዩ ኮሎኔል ተስፋፅና መወዳእታ እቲ ኣጋጣሚ ከም መድረኽ ምውራስን መኾስካስ ክብርታትን ብምዃን ናይ ዕድመ ሰብ ፀጋ ሙሳዶ ኸመም ዝርኢሉ ባይታ ንምርጋፅ ከይተሓለልና ንምስራሕ መብፅዓ እናኣተወሉ ዕለት ከም ዝኾነ ሓቢሩ ኣብ ማሕዳሪት ንዞባ ዒላ በርዕድ ወይዘሮ ዓሻ ዓሊኖር ብወገና ናይ ዕድመ ሰብ ፀጋ ምንጪ እሩን ባህሊ ክብርታት እምነትን ሞራልን ብምዃኖም ዝግባእ ክብርን ክንክንን ክግበረሎም ከም ዝግባእ ገሊፃ ኣብቲ ኣጋጣሚ ዝተረኽቡ ናይ ዕድመ ሰብ ፀጋ ንባህሊ ታሪክን ክብርታትን ሕብረተሰብናን ኣገባባቱን ዝገልፅ ምስክርነት ቀሪቡ ሓደ ጥቅምቲ ኣህግራዊ መዓልቲ ናይ ዕድመ ሰብ ፀጋ ብደረጃ ዓለም ንመበል 35 ብደረጃ ሃገርና ድማ ንመበል 31 ግዜ ተዘኪራ
0: ከም ዝሰረቱ ውዳበና መሰረት ውሑስ ምዕባለና ብዝብል ቴማ ኣብ 5 መምሕዳራት ከባቢ ክካየድ ዝቐነየ ቀነ መንእስያት ንዞባ ጊንዳዕ ብ28 መስከረም ኣብ ላዓይተን መዛዘሚ ተገይሩሉ ዕላማ ናይዚ ካብ መምሕዳራት ከባቢ ሕፅኢት እምባትካላ ነፋሲት ላዓይተንን ማይ ሓባርን ዝተዋፅኡ መንእስያት ዝተሳተፍዎ መደብ ዓቕምን ዝምባለን መንእስያት ብምፍታሽን ተመክሮ ዝለዋወጥሉ ባይታን ምፍጣርን ኣካላውን ኣእምራውን ብቕዓቶም ንምህናፅን ምዃኑ ተገሊፁ ኣብዚ ንኣስታት ሓደ ወርሒ ዝቐፀለ ቕነ 200 ደቂ ኣንስትዮ ዝርከቦም ልዕሊ 370 መንእሰያት ኣብ ስፖርታዊ ባህላውን ትምህርታውን ውድድራት ከም እተሳተፉ ክሳብ ብምምሕዳራት ከባቢ ወሪዱ ዝካየድ ዘሎ ንጥፈታት ድማ ኣታ ባዕ ውፅኢት የመዝግብ ከም ዘሎ ካብ ወደብቱ ዝተረኽባ ሓበሬታ የረድም ሓላፊ ቤት ፅሕፈት ሃማማት ኣብ ንዞባ ጊንዳዕ መንእሰይ ሳላሓዲን ዓሊ ብኡጋኑ ሞያውያን ዜግነታውያን ኣስተምህሮታት ስልጠና መሪሕነትን ምሕደራን ዑደት ናብ ታሪካዊ ቦታታትን ማእቶታዊ ንጥፈታትን ኣካል ናይቲ ቅነ ከም ዝነበረ ብምጥቃስ ውዳበ መንእሰያት ንምሕያል ተራ ጸለውቲ ኣካላት ክሕይል ፀዊዖም ኣብ ቤት ፅሕፈት ሃማማት ዞባ ሰሜናዊ ቀይሕ ባሕሪ ሓላፊ ፖለቲካን ውዳብን መንእሰይ ስሌማን ዮሱፍን ፀሓፊ ግደፍ ኣብ ንኡስ ዞባ ጊንዳዕ መምህር ደጀን ገብሩን ብግድኦም ማሕበር ዓቕሚ መንእሰያት ንምብራኽን ብቑዕ ሞያ ዓጢቖም ነብሶም ክኽእሉን ዝውደብ ንጥፈታት ኣድማዕ ውፅኢት ንኽርከቦ ብውህደት ክስራሕ ኣዘኻኺሮም ኣብቲ ኣጋጣሚ ብጋንታን ብውልቅን ንዝተዓወቱ ሽልማት ተዓዲሉ ናብ ካልእ ዜና ምስ እንሰግር ኣብ ዞባ ማእከል ማሕበር ቁጠባዊ ፀገማት ከም ዘለዎም ዝተለለዩ ልዕሊ 2,000 ተምሃሮ ንዓመት ዘምህሮም ናውቲ ብነፃ ተዓዲሉ ጨንፈር ሚኒስትሪ ዕዮን ማሕበራዊ ድሕነትን ነዚ መደብ ንምዕዋት ኣብ 16 ንኡዞባታት መስርሕ ምልላይ ፅጉማት ወገናት ከም እተኻይደን እቲ ናይ ምዕዳል መስርሕ ኣብኡ ዝተመርኮሰ ምዃኑን ሓቢሩ እዚ ከምዚ ኢሉ እንከሎ ኣብ መበል 39 ዙርያ ሃገራዊ ኣገልግሎት ሃገራዊ ጉቦኦም ንምፍፃምን ናይ 12 ክፍሊ ትምህርቶም ንምቕፃልን ናብ ሳዋ ንዝወረዱ 164 ዝተለለዩ ተምሃሮ ንስ ወከፎም 2,000 ኣፋ ደገፍ ከም እተገብረሎም ካብ ቤት ፅሕፈት ጨንፈር ዕዮን ማሕበራዊ ድሕነትን ዞባ ማእከል ዝተረኽባ ሓበሬታ የረድም ብካልእ ወገን ኣብ ዞባ ዓንሰባ ንኡስ ዞባታት ሓጋዝን ዒላ በርዕድን ብምምሕዳር ንዝተለለዩ 290 ተምሃሮ ንዓመት ዘምህሮም ናይ ናውቲ ትምህርቲ ደገፍ ተዓዲሉ በዚ መሰረት ኣብ ንኡስ ዞባ ሓጋዝ ን150 ተምሃሮ ኣብ ንኡስ ዞባ ዒላ በርዒድ ድማ ን140 ተምሃሮ ተጠቀምቲ ከም ዝኾኑ ሓለፍቲ ዕዮን ማሕበራዊ ድሕነትን ኣብተን ንኡስ ዞባታት ሓቢሮም እቲ ደገፍ ተምሃሮ ብሰንኪ ማሕበረ ቁጠባዊ ፀገማት ካብ ማኣዲ ትምህርቲ ንከይሰናኸሉ ዝዓለመ ኮይኑ ክሳብ ትምህርቶም ዝዛዝሙ ከም ዝቕፅል ተሓቢሩ ምምሕዳር ንኡስ ዞባ 4 ኣስመራ ኣብ ልምዓታዊ መደባት ንዝተዋፈሩ ኣባላት ሓይልታት ምክልኻል ናይ ምሳሕን ምዝንጋዕን እንግዶት ወዲቡ ኣብቲ ብሓደ ጥቅምቲ ዝተኻየደን ዋና ኣካየዲ ስራሕ ምምሕዳር ዞባ ማእከል ኣቶ ዘርኢት ተወልደ ብርሃን ዝተረኽብሉን ኣጋጣሚ ኣመሓዳሪት ንኡስ ዞባ ወይዘሮ ኣልጋነሽ ትኩ

ኣብ ዘስምዑ ጥቕል ጀጋኑ ኣባላት ሓይልታት ምክልኻል ኪኖ ሓልዋ ሃገር ኣብ ልምዓታውን ትሕቲ ቅርፃውን መደባት ተዋፊሩ ዝሕብን ስራሕ የሰላስል ከም ዘሎ ብምጥቃስ እቲ ምስ ውዕለቶም ዘይዳረግ እንግዶት ምስጋና ንምቕራብን ንምትብዕምን ከም ዝኾነ ኣረጋጊፃ ኣዛዚ ናይታ ኣብ ንኡዘብ 4 ስመራ ኣብ ማእቶታዊ ስራሕ ተዋፊራ እትርከብ ኣሃዱ ብወገኑ ብህዝብን ምምሕዳርን ዝተገብረሎም እንግዶት ብምምጓስ ብህዝብን መንግስትን ዝተዋሃቦም ተልእኮ ንምፍፃም ወትሩ ድልዋት ምዃኖም ገሊፁ። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክታልኩም ደጊመ ብክብሪ ይዕድም። ኣብ ዜና ወፃኢ ደሴት ታይዋን ኤፍ 16 ዝዓይነተን ዘመናውያን ነፈርቲ ኩናት ኣሜሪካ ክትረክብ ከም ጀመረት ተቓሊሑ። ኣሜሪካ ነታ ልዑላዊ ኣካል ቻይና ዝኾነት ደሴት 66 ካብተን ዝተረቓቓ ነፈርቲ ክትሸጥላ ኣብ 2019 ከም እተሰማምዐት ዝፍለጥ ኮይኑ ድሮ 2 ከም እተረከበት ተገሊጹሎም። ነስጉምቲ ብትሪ ዝኾነ ቻይና ነታ ደሴት ብምፅምባር ሓይሊ ክትጥቀም ዝደፋፍእ ምዃኑ ኣነፂራላ። ብዘይካዚ እዚ ኣሜሪካ ዝወሰዶ ተስጉምቲ ዝምድና ክልቲአን ሃገራት ንምምሕያሽ ንዝካየድ ዘሎ ዲፕሎማሳውን ቁጠባውን ጻዕርታት ብኣሉታ ክጸልዎ ከም ዝኽእል ኣሚታ። ኣሜሪካ ምስ ደሴት ታይዋን ዘለዋ ጥቡቕ ወተሃደራዊ ቁጠባውን ዲፕሎማሳውን ዝምድና ጠንቂ ዘይምቅዳው ክልቲአን ሃገራት ምዃኑ ጸብጻባት የረዶም። ቻይና ኣብ ደሴት ታይዋን ዝግበር ግዳማዊ ምትእትታው ቀይሕ መስመር ምዃኑ እያ እትገልጽ። ኪዳን ሰሜን ኣትላንቲክ ኔቶ ኣብ ላይቲቪያ ነፈርቲ ኩናትን ስርዓተ ጸረ ሚሳይልን ከም ዝለኣኸ ኣፍሊጡ። እቲ ወታደራዊ ስጉምቲ ጸጥታ ላይቲቪያ ንምውሓስ ምዃኑ እኳ እንተተገልጸ መቐጸልታ ናይቲ ኔቶ ኣብ ልዕሊ ሩስያ ጸቕጢ ንምፍጣር ኣብ ዞባታት ባልቲክን ኖርዲክን ከካይዶ ዝጸንሐ ወታደራዊ ምንቅስቓሳት ምዃኑ ይእመት። በዚ ድማ ሩስያ ንምዕባለታቱ ብዕቱብ ክትከታተሎን ምላሽ ክትህበሉን ከም እትኽእል ይግለጽ። ሃገራት ባልቲክን ኖርዲክን ካብ ሩስያ ክመፅን ዝኽእል ስግኣት ንምምካት ተወሳኺ ኣጽዋርን ሰራዊትን ኔቶ ኣብ ግዝኣተን ክዋፈር ክጠልባ ጸኒሐን ኣለዋ። ጸጥታ ምብራቅ ኤሮጳ ብሰንኪ ምስፍሕፋሕ ኔቶ እናንቆልቆሎ ይመጽእ ከም ዘሎ ምስቲ ዞባ ቅርበት ዘለዎም ወገናት ይጠቕሱም። ካናዳ ኣብ ኣሜሪካ ዝጸንሐ ንግዳዊ ተመርኮስነት ንምጉዳል ሓድሽ ህንፀት መስመር ነዳዲ ኣበጊሳ። እዚ ሓድሽ ፕሮጀክት ካብ ምዕራባዊ ገማግም ካናዳ ተበጊሱ ምስ ካልኦት መሻርክቲ ሃገራት ዘራኽብ ኮይኑ ምስ ተዛዘመ ዓመታዊ ኣስታት 14 ቢልዮን ዶላር ኣታዊ ክርከቦ ከም ዝኽእል ቀዳማይ ሚኒስተር ማርክ ካርኒ ኣሚቱ። ብዘካዚ እዚ ዕለታዊ ኣስታት 1 ሚልዮን በርሚል ነዳዲ ክዕደል ዝኽእል ሃገራዊ ፕሮጀክት ንልዕሊ 140,000 ሰባት ዕድል ሸቕለት ክፈጥር ምዃኑ ተገሊጹሎም። ካናዳ ካብ እትልእኾ ነዳዲ እቲ ልዕሊ 90 ሚታዊት መንገዲ ኣሜሪካ ምጽንሑ ዝጠቕሱ ጸብጻባት ህንፀት ናይ ዝሓድሽ መስመር ንካልኦት ሃገራት ተረባሕቲ ክገብረን ከም ዝኽእል የረዱ። ካናዳ ብደረጃ ዓለም ብዕቁር ጸጋታት ነዳዲ ኣብ ራብዓይ፣ ብዕቁር ተፈጥሮኣዊ ጋዝ ድማ ኣብ ሓምሻይ ተርታ ትስራዕ። ኣብ ፈረንሳ ዘይዕጉብነት ኣብ ስርዓተ ትምህርቲ ዘበገሶ ሰላማዊ ሰልፊ ተምሃሮ ናብ ናዕቢ ብምምርሑ ሰብኣውን ዋታውን ጉድኣት ወሪዱ። በቲ ትማሊ 1 ጥቅምቲ ኣብ ከተማ ፓሪስ ዝጀመረን ኣብ መላእ ሃገር ዝለሓመን ናዕብን ዕግርግርን ኣማይት ሰባት ክቆስሉ ከለዉ ኣብ ልዕሊ ኣባይትን መካይንን ከቢድ ዕንወት ከም ዝወረደ ተቓሊሑ። ምስቲ ጉዳይ ብዝተኣሳስር ልዕሊ 2,000 ተምሃሮ ኣብ ትሕቲ ቀይዲ ከም ዝኣተውን ሎሚ 2 ጥቅምቲ ኣስታት 400 ናይ ካልኣይ ደረጃ ኣብያተ ትምህርቲ ኣገልግሎት ኣቋሪፀን ከም ዝወዓላን ተፈሊጡሎም። እቲ ክስተት ኣቐዲሙ ኣብ ፈረንሳ ካብ ዝተኻየደ ሰልፍታት ብዓይነቱ ዝሓየለን ዝሰፍሐን ምዃኑ እዮም ጸብጻባት ዘረዱ። ኣሜሪካ ነፈርቲ እትስከም 4,000 መርከብ ውግእ ዝሓቐፈ ሓድሽ ኣሃዱ ናብ ዞባ ማእከላይ ምብራቅ ከም ዝለኣኸ ተሓቢራ። እዚ ልዕሊ 2,000 ኣባላት ሓይልታት ባሕሪ ከም ዘጠቓልል ወታደሮ ኣሃዱ ምስ ኢራን ኣብ ዘደዋብ ከባቢ ከም ጸግዒ ዝቃላሕ ዘሎም። ኣሜሪካ ክሳብ ዝመጽእ ወርሒ ሕዳር ኣብቲ ከባቢ ገዚፍ ኣሃዱ ከም እትቐውም ብምጥቃስ እዚ ተላኢኹ ዘሎ ኣካል ናቱ ምዃኑ ኣረድዩ። ነሱ ጉምቲ ዝኾነ ነቲ ኢራን ክመጻ ዝኽእል መጥቃዕታት ንምምካት ምድለዋታ ከም እትስፍሕ ትገልጽ ስለ ዘላ ቅልሎ ዞባ ማእከላይ ምብራቅ መሊሱ ከም ዝኸርር ይእመት። ኢራን ኣብ ልዕሊኣ ተወሳኺ ወታደራዊ ስጉምቲ ምስ ዝውሰድ ኣቐዲማ ዘይተጠቀመትሉ ኣጽዋር ከም እትውፍር እውን ኣጠንቂቓላ። እዚ ከምዚ ኢሉ እንከሎ ምዝ ሓድሽ ወታደራዊ ምንቅስቓሳት ተኣሳሲሩ ዋጋ ነዳዲ ካብቲ ዝቐነዮ ብንኡስ መጠን ከም ዝወሰኸ ተገሊጹ። ኣሜሪካ ቀዲማ ኣብ ጽላት ጸዓት ካብ ዝገበረቶ ዝዓበየ ወፍሪ ከም እተካይድ ፕረዚደንት ዶናልድ ትራምፕ ሓቢሮም። እቲ ግዙፍ ወፍሪ ኣብ ቴክሳስ መወንጨፊ ጸዓት ኤሌክትሪክ ሲቲ

ኣብ ኣላስካ ድማ 8 ኒክለሳዊ ትካላትን መስመር ተፈጥሮኣዊ ጋዝን ንምህናፅ ዝዓለመ ምዃኑ ተገሊጹ። እቲ ውጥን ደቡብ ኮርያ ኣብ ኣሜሪካ ክትገብሮ ተሰማሚዐን ብዘላ ናይ 200 ቢልዮን ዶላር ወፍሪ ከም ዝሰላሰልዩ ፕረዚደንት ትራምፕ ሓቢሩ ዘሎ። ፕረዚደንት ትራምፕ ኣማስያ ናይቲ ደቡብ ኮርያ እትገብሮ

ተሻጋሪ ካብ ሃገሩ ክወፁ ትእዛዝ ኣመሓላሊፉ እቲ ስጉምቲ መልሰ ግብሪ ናይቲ መንግስቲ ሃንጋሪ ኣብ ዝሓለፈ ወርሒ መስከረም ኣብ ልዕሊ ዲፕሎማሰኛታት ሩስያ ዝወሰዶ ናይ ምስጓብ ውሳነ ምዃኑ ተገሊጹ። በዚ መሰረት እቶም ዲፕሎማሰኛታት ኣብ ውሽጢ 2 ሳምንታት ካብ ሃገሩ ክወፁ መንግስቲ ሩስያ ኣዚዝሎም። እቲ ሕድሕዳዊ ስጉምትታት ንዲፕሎማሳዊ ዝምድና ክልቲአን ሃገራት ብኣሉታ ክፀልዎ ከም ዝኽእል ይእመት። እዚ ከምዚ ንከሎ ዝዓበየ ናይ ጋዝ ጠለባታ ካብ ሩስያ እትሽምቶ ሃንጋሪ ተፈጢሩ ዘሎ ሓድሽ ዲፕሎማሳዊ ምዕባለታት ቁጠባዊ ሃስያ ከስዕበላ ከም ዝኽእል ይጥቀስ። ናይ መወዳእታ ዜና፣ ኣሜሪካን ብራዚልን ኣብ ምምዕባል ንግዳዊ ዝምድና እቲ ሕብራዊት ጉጅለ ንምቃም ተሰማሚዐን። እታ ጉጅለ ኣሜሪካ ኣብ እታዊ ፍርያት ብራዚል ክትውስኖ ብፅንሐት ወሳኽ ቀረፅ ተፈጢሩ ኣብ ዘሎ ንግዳዊ ዘይምቅዳው ኣተኪራ ከም እተዘራርብ ተፈሊጡሉ። ወከልቲ ንግዲ ኣሜሪካን ብራዚልን ኣብ ዝሓለፈ ቀረባ መዓልትታት ውፅኢታዊ ምንባሩ ዝገለፅዎ ዝርርብ ከም ዘካየዱ ምግላፆም ዝዝከር እዩ። ኣሜሪካ ኣብ ዝተወሰነ ፍርያት ብራዚል ኣስታት 37 ሚታዊት ወሳኺ ቀርፂ ወሲና ከም ዘላ፣ እዚ ድማ ንኣስታት 23 ሚታዊት ካብቲ ብራዚል ናብ ኣሜሪካ ክትገብሮ ሰደድ ብኣሉታ ፀሊዎ ከም ዘሎ ፀብፀባት የረዱ። ብራዚል ኣብ ቀዳማይ መፈቅ 2026 ናብ ኣሜሪካ ልዕሊ 17 ቢልዮን ዶላር ዝግመት ሰደድ ከም ዝገበረት ዝጠቕሱ ፀብፀባት ምስቲ ናይ ቅድሚ ዓመት ተመሳሳሊ ኣዋርሕ ክናፀፅር ከሎ ብልዕሊ 13 ሚታዊት ከም ዝነከየ የረዱ። ዜና ንምዝዛም ኣርስቲ ዜና ክንደግም፣ ሚኒስትሪ ጉዳያት ወፃኢ ኤርትራ መንግስቲ ኢትዮጵያ ንዝወሰዶ ኤምባሲ ናይ ምዕፃውን ኤርትራውያን ዲፕሎማሰኛታት ናይ ምስጓጉን ስጉምቲ ዝምልከት መግለፂ ውፅኡ። ጨንፈር ሕርሻ ዞባ ዓንሰባ ንትግባረ መደብ ንኡስ ርቡሕ ቃፅዖ ሕርሻ ዝግምግም ርክብ ኣካይዱ። መዛዘሚ ቅነ መንእስያት ንኡዞባ ጊንዳ ኣብ ምምሕዳር ከባቢ ላዓይተን ተኻይዱ። ደሴት ታይዋን ኤፍ 16 ዝዓይነተ ነፈርቲ ኩናት ኣሜሪካ ክትርከብ ከም ጀመረት ተገሊጹ። ኔቶ ኣብ ላቲቪያ ነፈርቲ ኩናትን ስርዓተ ጸረ ሚሳይልን ከም ዘለኣ ኸፍሊጡ። ካናዳ ኣብ ኣሜሪካ ዝጸንሓ ንግዳዊ ተመርኮስነት ንምጉዳል ሓድሽ ህንፀት መስመር ነዳዲ ኣበጊሳ። ክቡራት ተኸታተልትና ሓፈሻዊ ናይ ሰዓት ዜና ኣብ ዝፍጸም

0: ወጣተይ ትገብረሉ ካብ ዝተዓኒድካ
1: እንደይ ዝገብሮ እንዲ ጠፊእኒ
0: እዋ እንታይ ማለት ኸ ዝገብሮ ጠፊእኒ ኢልካ ዘረባ ከምዘይ ከመኻስ እምበር በጊዕ ጤል ደርሆ ጓሲሶም እዮም ዝኣት ዘሎ
1: ዘለዎም ይኹኑ ኣነ ከዓ ሕጂ የብለዩ
0: ኣይ ኣይነይ መዓልቲ ካሊካ ፈለጥ
1: እዋ
0: እወ ሕጂ እውን ካብ ዘምፃእ ከምፅኢኻ በጊዕ ወይ ጤል ከተምፃለይ ኣለካ
1: ካበይ እሞ ከምፅእ
0: ፈሊጠልካ ድ ካብ ዘምፃእኻ ተምፅእ ኣብ ድኣመት ንድርስባ ተደፊነልካ ይውዕልኒ
1: መን ተደፈኒ ኢልኪ ዓቕምና እኳ ክንገብር ኢና ደርሆ ስጋ ከዓ ኪሎ 2ልተ ኪሎ ጌርና ንውዕል
0: ከይትሕመኒ ከይትተሓስቦ ክታ መሕፈር ዝበሃል ባእዩ ዘይብልካ ጎረባ ብትና ጮማ እንዳበልዑስ ደርሆ ዶ ስጋ ገዚእና ክትብለኒ
1: ግደፍየ ናይ ጎረቤት ከም ገዛ ከንበልኩም ጎረቤትካ ዶ ይንበር ንስም ብዓቕሞም ገይሮም ኣለዉ ንሕና ከዓ ብዓቕምና ንገብር
0: ስቕበል በጃኻ ኢልካ እንታይ ኻ ዓቕም ለካ ይበጃኻ
1: በሊ ክትፈልጢ በታ ዘላትና ኢናኻ ንውዕል
0: ከይትሕመኒ ከምኣ እንተ ደኣ ጌርካ እስኻይ ሰብኣየ ኣነይ ሰበትኻ
1: ኣብዚ ድና ተባፂሕና ፅንሐ በል
0: ሃይ እንታይ ትገብርኻ ክትመስል
1: ድሓን ብሓደ ኣለና ዶ
0: ድሕሪ ሕጂ እስክንደየ ናይ ብሓደ ኸይንህሉ መዓረ
1: ኣነብርሃም ዶ
0: ኣይ ገዛኻ ክተብርህ ዘይከኣልካስ ኣብርሃም ምባሎም ኳ ዘውግሄን ዘሎታ
1: ኣብ ድኣመት ምድሪ ገለ እንዲፈሲልኪ ክሳብ ዝነፍሰልኪ ኸ ገለ ንምባል ሓሽ
0: ክትፅርግፍ በል ሃሊኻ ኸንታይ ጌርካ ኢኻ ከይሓስካ ጥራሕ እንዶ ምፃእ ብሓደ ኸ ኣለና ሳራ ኸመይ ኣርፊድኪ ድሓንዲ ኽዳ ቤኑ ክፅርፀር ትብል ደለኺ ኣትታይ ክድሕን ኢልክ ኒኢኺ ኣይ መርዘነይ እንዲ ላዓይሊ ለይከ ድጓል ዋ ንጎ ምድሪ እንታይ ኣብ ባፂሕኩም ቤንዳ ምስ ፀናሕኪ ኢኽኸ

0: ንጌ ቤተ ክርስትያን ክስዕሚ ኢሎ ምስ ወፃኹን ደይ
1: እምበኣር ቀሲን ክስ ቤተ ክርስትያን ካ በፅሕኪ
0: ኣትሳሪ ናቐስኒ ኢለ እምበር ናብኡ ኸይደ ዘረባኺ ግን ኣይተረድአኒ
1: ከመይ ኢሉ ክርድአኪ ኣብ ከቢ ፅጉብ መዓስ ሃሊጡሙ
0: እዋ ሕጂ እውን ይሓስክኹን እስከነፅርለይ
1: ኣንታ ሓፍተይ ንውድኣ መስ ዝኾነኩም ኣስቤዛኹምን ጥሪትኩም ስለ ዝሸመትኩምስ ቀሲንኪ ይብለክ ኣለኹ
0: እወ ንሱስ ሓቂ ከለኹ ሸዋሚትና ኢና እሂ ንስኹም ከ ሸዋመትኩም እንዲኹም
1: እዋይ ኣቲ ምስ መንኪ ሽመጥ ምዝዝሩ
0: ከም በይት በሊ መን ይፈልጥ መፅእ ከለኩ በጊዕ ወይጤል ሒዝልክ መፅእ ኸዎ
1: ካበይ ካበይ ኣምፅኡ ከምፃለ
0: እዋሕወይ ስራሕ ምስ ሰርሒ ኣቋሪፅ ወዲ ደስ ደሞዝ ይውሕድ ኮይኑ
1: ኦይ እንታይ ደሞዝ ኣለዎ ኢልክ ኢኺ እንታሃለዎ ከዓ ካብ ክራይ ገዛ ዝሓልፈ ኣይኮነን
0: ሞት ሳራ እዚ እና ፍለጥ ክዘየምፀዶ ዘይገበረ ኢልክ ተንፀርፅሪ
1: እንታይ ደኣ ክገብር ነይር ምስከበል
0: አየ ሳሪ ሽግር ገዛ ኺ እና ፍለጥ ክትርደሉ ጥራይ ዘለኪ ድሓር ከዓ ዘምፆ ብፍሽኽታ ተቐቢልኪ ከም ዝተሓጎስ ክትነግርዮን ሞራል ክትህብዮን ጥራይ ዘለኪ
1: ኣሰይ ወረጃ ማዕዶ መንዳ ኣብልኹ ጓል ይንስኺ ወይ ምዒድ ክኽትክእል እዮ
0: ይምዕደ ክዘይኮንኩ ዘለኹ ነቲ ትፈልጥየስ ኣፍለጦ ወስኩሉ እየ ዝብለክ ዘለኹ
1: የቐን ኢለይ ማዓረ ድያ እምበኣር ቆፎ ክመሊእ ክሲ ቆፎ እንዳማት ከይመልእ ትፅዕር ኣለኺ
0: በስማ ኣንቦን መንፈስ ቅዱስ ንምንታይ ሕማ ትዛርብ ትሳሪ ኣነስ ከምኡ ሓሲበ
1: ኣንቲ ተዘይተሓስብሎ ተዛሪብክዮ
0: እዎ የቕሬታ ግበርለይ ኣነስ ንፅቡቅ ከያ ሓሲበ ወደይ ከይደ ግዳ ብሩኽ መዓልቲ
1: ኪድሃው በሊ ኣበይ ዘላ እዚኣ ኣነስ ክኸይድ እንደ ግዲ ኣብዚ ዶዳ ትገቲረ ክውዕለልኩ ኮይነ
2: እወእወ ይሰማዕካ ኣለኹ ዳሓን ዳሓን ኣይትሰከፍ ጽቡቕ በጊዕ ክሳብ ናይ ኣርባዕተ ልዕሉ ዩ ተረኺብካ እውን ጸገም የለን ብዛዕባ ገንዘብ ስኽፍ ይብልካ ገዚአ ኸምፃ ዮ ኖ ኖ ንዓይ ኣይኮነን ኣነስ ገዚአ ንንዳዓርከ እዩ ንሱ ኣብቲ ደገን እዩ ዘሎ ስድሪኡ ክሕጐስለ ኢለ
3: እዋይ ንዘለዎስ ይውስኾ ድዩ ዝበሃል ባዕልኻ ኣለኻታ ፈጣሪ
2: በቃ ሓራይ በቃ ውዳድ ጸኒሕ ዳ ይካ ክገብር ቻው ቻው
3: መርሓባ ስምኦን
2: ይፅንሓልካ እሱ
3: ሓራይ ደልየካ እንዴ ደኣ ነይረ
2: እሞ ረኺብካ እንደ ኮንካ ንደለኻ ወይሲ ንኻሊእ ግዜ ኻ ደሊኻኒ
3: ንሕጂ እምበር
2: እሞ ናብ ጉዳይ ካኣቶ ይሰምዓካ ኣለኹ
3: ሓራይ እንታይ መስለካ ስምኦን ቁሩብ ተሸጊረ ኮይነሲ ነዛው ዳኣመ ዝኾን ገንዘብ እሞ ክትሕግዘኒ
2: ክሕግዘካ ዋላስ ከለቅሓካ
3: ተሓገዝካኒ ይፅላኒ ተለቃሕካኒ እውን ኣይፅላኒ
2: ሓዲኡ ምረፅ
3: ድሓን ዋላ ለቃሓኒ ንዶ
2: ክንደይ ዝኸውን ኢኻ ከደዲኻ
3: ወላ ሽሕ
2: እስካ ሓንሰብ ሰሪትካ ዶ ክንደይ ወዲያ ፀቦቕ ፀቦቕ በቃ ኣብቲ ገዛ መብፅሓ ኣሎ ሓራደ ክሰደልኩም ኢልኩም በሎም ድሓር ስራሕ ምፃኒ ኢኻ ቻው ቻው ቻው ሶሪ ክንደይ ኢልካኒ
3: ሽሕ
2: እንታይ ትዛረቡ ኣለኻ ብሽሕ ዳ ድንሽ ጌካ ሪኻ ክትሕልፎ መቸም ብድንሽ ክሕልፎ ኣይትብለኒ እንትኸውን
3: ኣይተሓጭ ጭባ ብድንሽ ሕልፎ ብድባሲ ተለቃሓኒ እንትኾንካ ኣለቃሓኒ
2: ኦ ማለት እዚ ገሪሙኒ ድዩ ሽዕ ቅርሽስ ከምዚ ዓብ ገንዘብ ጌካ ወሲድካያኖ
3: ክመልሶ ዝኽእል የለቃሓኒ ኢለካ
2: በዚ ዝርእካ ዘለኹ ደኣ ምሽ ክትመልሰለይ ጉንድኡ ትረክብ ከማን ኮይኑ ኣይስማዓኒን እዩ ዘሎ
3: ንዓባ ሰብኩን ኣይትዋራዘ ፅባሕ ኮነ ዝበፅሕካያ ዘለካ ደረጃ ክበፅሐ
2: ኣታ ካብዚ ናይ ድኽነት ባይታ ሓፍ ኢልካስ ናብዚ ናተይ ደረጃ ከይተሓስቦ ዳሓርካ ንስኻ ኮ ወዲካ ኢኻ ዘለኻ
3: ሓቅኻ ፈጣሪዮ ኣሚኑ ዝወደቐ ፅባሕ ክትስኣየ ፀጉሞን እዩ ከምዚ ናትካ ሰቡን ፈጣሪኡን ዝረስዐ ግን ሓንሳብ ምስ ወደቐ ክንደየናይ ከይትስእ
2: ኣታ ክንደይ ክትዛረብ ኢኻ ምኳን ዞም ድኽታት ካብ ተበልዑዎ ትዛረብዎ እዩ ዝበዝሕ
3: ዋ ድኽነት ናይ ገንዘብ እምበር ድኽነት ናይ ኣእምሮ ማዓስ ሃሊና ደኣ ካብ ምዝራብ ዝተቆጠብና
2: ኦይ ስኻ ትገድፈኒ ትመስልኒ ኢኻ ልኻዒልካ ኒርካ ሓቀይ
3: እወ ከተለቃሓኒ
2: የቕሬታ ዕድል ኣይገበርካን ቀዲመ ገንዘበ ኣዋፊረ ዮ
3: ህምቧ ንዘይተለቃሓኒ ኢኻ ጥፍጣፊ ክሳብ ዝነቅፅ ሃለውሎ ክተብለን ፀኒሕካ
2: ምስኻ ኢኻ ጥፍጣፍካ ወዲእኻ እምበር ኣነስ ክብር ዝበለ መግቢ ሰ ዝቆረዝኩ ንዓኻ ሃለውለው እንዳበልኩ ክሕቁቕ እየ ፀኒሐ
3: እንታይ ትዛረብ ኣለኻ ዋታ ርእሲ ለካ ዲ ተሸጊረ እናበልኩ ኸስ መሕቀቕ ደገለ ትብል ኣለኻ ግደፍ ኣይትበዳዕ ሃየንታ ኣለዎ ግደፍ ስሞን ሃየንታ ኣለዎ
2: ደሓን ሓንቲ ነገር ክትሓባበረካ ሻሓለቂ

0: ኣቢልካ ክትመስተለስ ትኽእል?
1: እንታይ ኮይኑ ዘይክእል
0: ደፊርካ ክተርምፆ ዘይከኣልካ ዶክቶም ፀዓቕሚ ክትረክብ? ብዝኾነ ግን ኣወዳእኒ ካብ ከለቅሓካ ክኸፍለካ ዝሕሸኒ ናተይ ናይ እንዳ ዓርከን ኣለዋ ተሓርደን ሽሕኻኻ ይህበካ።
1: ኣይደሊኒ ዓቕሚ ክትፈልጦ ክተለቅሓኒ እየ ዝደሊ ክመልሰልካ መታ።
0: ኦ ግዜ ተቕትለለይ ኣለኻ ክትመልሰለይ ዓመታት ክፅብየካ እዚ ይህበካ ዘለካ ሓሳብ ተሓሰብካሉ ዝበለፀ መስለኒ ከይደ ኣለኹ።
1: እንታይ ትዕቢት ታ እዚ ዋታ ድኽነስ ማዕረ ከምዚ ዘሕስረካ ምዃን ምስ ሕሱር ሰብተ ተዛሪብካ ደኣዎ ኣኽ እዋይ ስምኦን እዋይ ስምኦን እውይ
2: ከመይ ውዒልካ ኣብርሃም?
1: ከመይ ውዒል ክስምረክ
2: ድሓ እንዲኻ ደኣ ቤኑኻ ትዛርብ ዘለኻ
1: ተዛሪበ ደ ስቂለ ገለ ሓሳብ ሒዚ የ ፀኒሐ ዝኸውን
2: ድሓን ሓሳብ እኮ ይፅላኒ ክበዝሕ ጥራይ ዶ ይብል ብርዩ ሞ
1: ንሱስ ሓቂኺ
2: ምድለው ድኣመት ሞ ከመይ ኣሎ
1: ብየላ ንዓመታ ከምዚ እዋን ከይሸርመመ ከይቆርመመ ጥራይ የፅንሓና።
2: ኣሜን ምንታይ ኣሎ ንሕግዞ ከብወገና
1: ኩሉ ሙሉእዩ ግዳ ፅባሕ ክሓርደልኩም ክመፅእ እሞ ተኻራታትኩም ስሓሒልክ የፅንሒ
2: ፅቡቕ ፅቡቕ ናትኩም ከኸሞ ክትሓርድ ዲኹም
1: ወ ክንሓርድ ኢና
2: ፅቡቕ ሞ ኣብርሃም ሓወይ እዘየን ሓዘን ንዝኾነ ከ ይኮነ ኸ
1: ንምንታይ ኣለኒ ንዶ
2: ወለካ ደስ ክብለኒ ግን ተቐበለኒ በጃኽ
1: እሞ ዝገንዘብ በዚሑ ኣሎ
2: ዘይበዝሐ ተቐበለኒ ጥራይ በጃኽ ኢለካ
3: ዋእታ ተእዝር ዘለኹ ዋእታ ትገብርለ ክትዚ
2: ይህ እንታይ ርኢኻ ዲኻ
3: ናይ ምንታይ ዝብየ ኣለኺ እንታይ ሰርሒ ኢልኪ ስማዓታ ስኻ እንታይ ደለካ ሕጂ ከዓስ ንሰበይተ መፅኢኻ ልቅሕ እንትባ ኣለኻ
1: ስምዓኒ ስምኦን
2: ድሓን ፅናሕ እሞ ኣብርሃም ሕጂ ኽኢል ድሓን ርሑሳዊ ዳኣመት ይግበር ኣሎ
3: እቲ ገንዘብካ ክወስዶ
2: ኣይምልከተካን እዩ ኪድ ኣብርሂሞ ጉዳይካ ግበር ንሰበይትካ ከዓ ርሑሳዊ ዳኣመት ይግበር ኣለና በላ
1: በሊ ዘውፃእኽየ ይተካኣልኪ ብሩኽ መዓልቲ ኸ
2: ኣሜን ኣሜን ብሩኽ መዓልቲ
3: ሕጂስ እንታይ ጌርኪ ማለት እዩ
2: እንታይ ዶ ጌይረ ደይ ተፀጊሙ ርአ እየ ሓጊዘዮ
3: ተጋጊኺ ኣንተ ወይ ኣለቅሕን ኢሉ ነይሩ ንዩ
2: እሞ እንታይ ጌርካ ኣብኻዮ ጥራይ ከይትኸው
3: እወ ምልቅሕ እኮ ኣየለቅሓካን ኢልዮ ግን ኣተየ ናይ እንዳ ዓርኬን ኣለዋ ተሓርደ ዘለይካኸ ይህበካ ኢሉ ዮ
2: ትሕዝን ኣዝኻ ትሕዝን ዝበለካ ሂብካ ከም ሓገዝ ክንዲትሕርዶስ ጊላኻ ክትገብሮ
3: ዘይኮነ በዓል ዚኣቶም ክረኽቡ ተኮይኖም ክሰርሑ ክርፁ ጥራዮም ዘለዎ
2: ኣየ ስምዖን እሂ ንስኻ ነዚ ዘለኻዮ ደረጃ ርሂፅካ ዲኻ በፅሕከ
3: ዋእቲ ስምረተይ ምስ ዲ ክተወዳደር እንደ ደኽንዓይ
2: በርኣያ ስላሴ ዝተፈጠረ ሰብ ኩሉ ሓደ ምዃን እየ ዝፈልጣነ
3: ንሱ ዝሓቅኺ
2: ስለዚ ብሓደ ዓይነት ክንረአን ኣብ ግዜ ፀገምና ክንተሓጋገዝ እዩ ዘለና ድሓር ከዓ እዛ ሃብቲ በፂሕካዮ ዘለኻ ስድራይ ክውርሱ ንኸለዉ
3: ይፈልጥ እያ ይተቐፅል በጃኺለኪ
2: ኣወዳእኒ ንዝተሸገረ ክሕግዘሉ ንዝጠመየ ክዓንግለሉ ኢሎም እዮም ቃል እትዮም ስድራይ ኣውሪሶም እዩ
3: ይፈልጥ
2: ስለዚ ነዚ ንስኻ ብዕድል ዝረኸብካዮ ነቶም ብዕድሎም ዝተሸገሩ ኣይትበዳዕሉ ተኽኢልካ ሓግዘሉ
3: የቕሬታ የቕሬታ ስምረተይ ስሕታ መዓልቲ ውዒለ ድሕሪ ሕጂ ኣይደግሞን እየ
2: ካብ ልብኻ ግን ክኾና ኣለዎ ታስምኦን
3: ካብ ልቢ ኣንቲ ስምረተይ ደይ ደንቆሮ ኮይነ እምበር ኣነስ ካብ ሰብና ትፀቡኹ እንዲ ዓብየ
2: ኖኖ ሕልፍካ ከዝኻ ክረካ ደልየ ኮ ይኮንኩ
3: ኣጆኺ ኣጆኺ ሰከፊ ሕጂ ግዳ ሓንኺ ድሞ ገዛና
1: ኣታ ናይ ባሓቂ ድያ ጌይራቶ ገዛ ዓፂ ሕጂስ ናበይ ከይዳ ትበሃል ቁሩብ ከ ናበይ ከይዳ ናብ ስድሪኣ ዶ ከይዳ ትኸውን ኖኖኖኖኖኖ እዚኣ ተጸሊላ ጥራይ ክትከውን ኣለዋ ህዋ ኣቲ ኣበይ ድኽዳኣ ፀኒሕኪ
4: ኣይ ዝናብራና ኩሉም ዝሓሰብኮ እንዲ ዓኽሊ ፅብብ ምስ በለንስ ጸሎት ክገብር ቤተ ክርስትያን ከይደ
1: ናይ ብልብ በሊ በሊ ክትሕጐሰ ኸዓ ገንዘብ ረኺቦ ኣለኹ እንታይ ከምፅእ በጊዕዶ ወላጤን
4: ኣይትሸግር ኣብርሃመ በቲ ዓቕምና ጌርና ኢና ንውዕላ ይትዘግፍ
1: ናይ ብልብ ዲኺ እንታይ ደኣ ሃንደበት ተቐይርክኒ
4: ኣብ ቤተ ክርስትያን ዝውሃብ ዝነበረ ስብከት እንቋዕ ኣይትሰምዑ ንዕኡ ምስ ሰማዕኩ እዚ እውነይ ኩሉ ተመሊሱ ኩሉ ከዓ ተረዲእኒ ከም ገዛኻ እምበር ከም ጎረቤትካ ኣይነበር እዩ ሕጂ ከዓ እዚ ኩሉ ዝጨቕጨቕኩኻን ዝረበሽኩኻን ይቕረ ግበረለይ ኣብርሃመ
1: ይቕረ ይኹንኪ እንቋዕ ጥራይ ናብ ልብኸ ተመለሰ ሕጂ ግን በጊዕ ከምፅእ ክኸይደ
4: ድሓን እቲ ንበጊዕ ዝሓሰብካ ኣስቤዛና ንበሮ ሕጂ ግን ወራዶሮ ምፃ ይትሸግር
1: እወይ ናይ ፈጣሪ ጥዑም በሊ ኸይደ በሊ ዶሮስ ግድን ከምፅ እየ
2: ከመይ ፀኒሕኩም እንዳ ኣብርሃም
4: መርሓባ ስምረት ከመይ ፀኒሕኪ
3: ኣብርሃም ሓወይ ኣይትሓዘለይ ክንዲ ክሕግዘካ ዘየለ ዘረባና ትዛረብኩ ኣናሸካዮ እሞ ይቕረግበረለይ

0: ይቕረ ይኹንካ እንቋዕ ጥራይ ትረዳእክን
1: ዝምረት እውን ፅቡቕ ሓሳብ ዳ ማኸርክኒ ተገልቢጠ ዘየለ ዘረባ ተዛሪበ ቀይመካ ይኮን ሞ የቕረበለለ
2: ኖኖ ኣይቐየምክን ምሳር ሓፍቲ ትስ ትደፍ
0: ርኦኹም ይቕረ ይቕረ ክትበሃል ክንደይ ጥዑም መስለኩም
1: ክንደይ ዎ ጥዑም ኣውደ ዓመት ምድሪ ኣብ መጎና ሰይጣን ኣት ይባሓል ፍሽፍሽ ኣቢልና ነይሩ
2: ሕጂ ባሕሪ ድበ እንቋዕ መፍቲ ይኮንና
3: እሞ ነዛ ዘለ ሓጎስ ሓጎስና ክንውስኽላ ፅባሕ ኣውደ ዓመት ምሳና ይምውዓልኩም ዝኾነ ከይተመኽን እዩ
1: እዋይ ፅባሕ ስባ ኣብ ገዛና ክንውዕል
2: ኖኖ ፅባሕ ቅዱስ ዮሃንስ ተኣኻኺብና ኣብ ገዛና ንውዕል ከምዛ ዝብለኩም ዘሎ መስቀል ከኣኒ ከምዛ ዝበልኩምማ ኣብዛ ገዛኹም ተኣኪብና ንውዕል
1: ኣብርሃም
0: እዋ ብዘይ ምክንት እንድዮም ኢሎም ምስኦም ንውዓል
3: ኣንበሳ ኣውደ ዓመት ተሓቆፍካ ተውዓልካ ይመቐረ ዘለዎ
0: እሞ ስምኦን እተናባጊዕከ ክሓርደ እንዲ
3: ኣጆኻ ጆኻ ይትሰከፍ ሰን ዝሓርደን ኣለዎን ምፃእ ጥራሕ ብሓንሳብ ኮይና ክንበልዐን ኢና

0: ኣብ ዝተፈላለየ ኩርናዓት ዓለም ብምዃን መደባት ኤርቲቪ ብፍላይ ድማ መደባት ሞዛይክ ኣብ ምክትታል እትርከቡ ዝኸበርኩም ተኸታተልትና ኣብ ዘለኹም ዕዙዝን ልባውን ሰላምታ ናብፃሕኩም ከመይ ቀኒኹም። ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕዝቶታት መደባት ሞዛይክ ይንሕዝናልኩም ቀሪምና ዘለና። ሎሚ በዓለ መስቀል ኢና ንፅብሎ ዘለና። ንመላ ህዝቢ ኤርትራ ኣብ ውሽጥና ወፃን ብፍላይ ድማ ንጅግና ሓይለታት ምክልኻልና እንቋዕና ብርሃነ መስቀሉ ብሰላም ኣብፅሓና እናበልና ብኣጋጣሚ በዓለ መስቀል ድማ ዝተፈላለዩ ትሕዝቶታት ናይ በዓለ መስቀል ነውዲ ዓመታት ዝገልፁ ትሕዝቶታት ክህልውና እዮም። ኣብ መኽፈቲ ናይ መደባትና ድማ ክልተ ስነ ጥበባውያን ሒዝናልኩም ኣጋሽ ቀሪብና ኣሎና። ቅድሚኡ ግን ደርፊ ክትህልወና እያ። ናፍታ ደርፊ ክንሰግር ኢና ብሓባር ንከታተል። ሕጂ እውን ጌና ዕላልና ቀፃሊ እዩ ዘሎ። ምቹ ብዛዕባ ድሕረ ባይታኻ ግዜ ቆልዕነትካ ምስ ስነ ጥበባ ተኣሲርካ ሕፅር ኣቢልካ ንእሽተይ ትገልፀልና።
1: ራይ እንዳዕበ ኩሉ ኣርባዕተ ስመራ እንድዩ ናብዚ ሙዚቃ ዳእተ ኩሉ ብንእሽተይ ማለት እዩ ካብ 2003 ኣብቲ ገዛትና ናይ ጎደና ገለ ክራር እንዳሃርና ድሕሪኡ ናብ ጉጅለ ቀሕት ዕምባባ ሰሜናዊ ምብራቅ ማለት እዩ

0: ሰዓት ናብኡ ኣትየ ካብኡ እቲ ጉዕ ዘይድ ዝምር ናብ ዝደሎ ኮዶ በፃሕኹስ ብኡ እቲ መሰረት ካብ ገዛውት እናተበገሽ ናብ ጉጅለታት እንዳበልኩ ኣብዚ ደረጃ ዝበፅሐ ኣሎ ማለት እዩ።
1: ሕረ እቲ ናይ ንእስነት እዋን ማለት ኣብ ገዛውትኹም ክራረ ተፃወትኩም ንመን እንዳርእኹም ኢኹም ዓብኹም ከመይ ነርስከ ቆርብ ንእሽተ ብዛዕባ ማስ ገለ ፅልዋ ዝፈጥረልካ
0: ሕጂ በዓል ታረቀ ኣለው እቶም ዓበይቲ እቶም ድማሃሩና ከኣለው በዓል ምስወት ተስፈልጥ ሮቤል ቻይና ኣማኒኤል ድፋዕ ንዑም ዳርኣነስ ዓብና ማለት እዩ ኣብዚ ደረጃ ዝበፅሕና ቀሺ ወዲ ወይናይ ከም ማለት እዩ።
1: ሃራይ ፅቡቅ ኣብቲ እዋንቲ ትደርፎ ዝነበርኩም ደርፍታት እንታይ ይመስል ነሩ እስከ ገለ በታክረርካ መስማዕ ከናዶ?
0: እዛ ደርፊ ሕጂ እዚኣ ናይ ብሻት ናይ ኣባሻወል ናይ ቀደም ማለት እዩ እቲ ዝሰምዑ ነበለ
2: እዊ ኣነ እዊ ኣነ እዊ ኣነ እዊ ኣነ ብሓያመይ ክነብ

ኣቦ ዘይብል ዕያል ተወሊዱ ኣቲ መንጋዲ ንኪ ዝኽትሻ ኣቲ መንገዲ ንኪ

ዝበልክኒ ወዮ ፀሓፋዓዩ ዝበልክኒ እዛ ኣራይ ወረቐት ብያንቶኒ ብሻት ጓል ደበዚቶ ድሓንትቶ ብሻት ጓል ደበዚቶ ድሓንትቶ ብቐዳር ገረወኛ ቐሊዓቶ ብሓርቡ ናይ ገደፈት

بحيامي كنبر تخنينه عتي مقاري لكي زغط شاه.

0: ከምዚኢታት ንሰምዕ ነርና ማለት እዩ ትገዛትና በዓል ብሻ መዓት እዮም በዓል ኣምለሰተ ኣባይ በዓል በየነፍረ መዓት እዮም በዓል ቪቴሮ ማለት እዩ
1: ራይ ፅቡቅ ክቡራት ተኸታተልትና ትሕዝቶታት መደባት ሞዛይክም ትከታተሉ ዘለኹም መደባትና ከመይ ይኸይድ ኣሎ ሕጂ ምባራ ስዒብና መደብ ዜና ሞዛይክ ንሕዝናልኩም ቀሪብና ዘሎና ዝተፈላለዩ ኣገረምቲ ዝኾኑ ፍፃመታት ናይ ዓለም ገለ እውን ኣብ መዝገብ ክብረወሰን ናይ ዝሰፈሩ ዜናታት ሒዝሃልና ቅሪባ ኣላ ሙሉእ ትሕዝቶ ናብታ መደብ ከስግረኩም እዮም ሳና ፅንሑ

ንነዊሕ ዓመታት መሓዙት ዝነበራ ህንዳውያን ኣሕዋት ኮይነን ጸኒሐን። እዘን ሕጂ ኣብ ኣርባዕታት ዕድመ ዝርከባ ሚና ገልቲንክን ሚናል ቺዝሰንን ኣብ ህንዲ ሙምባይ ኣብ 1980ታት ተወሊደን ዕሸላት ከለዋ ኣብ ዝተፈላለየ ምዕቆብ ዘኽተማት ተዓቒበን ድሕሪ ምጽናሕ ክልተ ዝተፈላለዩ ሆላንዳውያን ስድራ ከም ውላዶም ብምርዓም ናብ ሆላንድ ወሲዶመን ብናይ ኣስታት 160 ኪሎ ሜትር ተረሓሒቐን ይነብራ ነይረን። መጀመርታ ጊዜ ኣብ ንእስነተን ዝተራኸባ ኣብ 1996 እቲ ንቆልዑት ምስካዕብይዎም ዝኽእሉ ወለዲ ዘረኽብ ትካል ኣብ ዘዳለዎ መደብ እዩ ነይሩ። እቲ ትካል ንዕአን እውን ምስቶም ሆላንዳውያን ስድራ ዘረኸበ እዩ። ኣብቲ ኣጋጣሚ ዝተሳተፉ ዕድማት ድማ ከም ዝመሳሰላ ኣስተብሂሎም። ንሰን እውን ከም ዝመሳሰላ ተረዲእዎን ነይሩ። ኣፍንጨን ኣሰሓሐቕን ዝጥቀማሉ ኣካላዊ ቋንቋ ሓደ እዩ። በዚ ድማ ኣብ እዋን ድራር ብውሽጠን እዚኣስ ንዓይ ትመስል እናተባሃህላ ይጠማመታ ነይረን። ንጽባሒቱ ድማ ቁጥሪ ተሌፎነን ተቐያየራ። ብድሕሪኡ ክደዋወላን ቅጽበታዊ ምትእስሳር ፈጢረን ኣዝየን ዝፋተዋ መሓዙት ኮና።

ሚናን ሚናልን ግድነብሰን ነጊርወን ሓፍተይ ተባሃሂለን እየን ዝፀዋውዓ። ምስ ግዜ ሚናል ናብ ፈረንሳ ግዒዛ፣ ሚና ድማ ናይ መጀመርታ ውሉዳ ምስ ሓቆፈት እትርክበን እናዛሕተለ ከይዱ። በዚ ድማ ንኣስታት 15 ዓመታት ድሃይ ሕድሕድ ምሕታት ብቴሌፎን ጥራይ ተሓፂሩ። ኣብ 2017 ሚና ኣብ ካልእ ቤት ትካል ምርዓም ኣብ ዝተኻየደ ኣኼባ ተሳቲፋ ነይራ። እቶም ተሳተፍቲ ካብ ህንዲ ዝመፅኦም ነይሮም። ኣብኡ ድማ ብዛዕባ መርመራ ዲኤንኤ ሰሚዓ። ብመንገዲ ማይ ሄሪቴጅ ዝበሃል ኣፕ ናይ ዲኤንኤ መርመራ ፈቲና። ዝኾነ ምስትናታ ምትእስሳር ዝነበሮ ሰብ ስለ ዘይተረኽበ ግን ነቲ ናይ ሞባይል ኣፕ ደምሲሳቶ። ሚና ኣብ ወርሒ ግንቦት ናይ ዝዓመት ግን ዘይተፀበየቶ ናይ ፌስቡክ መልእኽቲ መፂዋ። ካብ ሚናል ተጣፊአን ስለ ዝነበራ ዘኪር ክንደለኺ ብዝብል ጽሑፍ እዩ እቲ መልእኽቲ ዝጅምር። ሚናል ቅድሚ ሓደ ወርሒ ኣብ ሆላንድ ንዝርከቡ ወለዳ ክትበጽሕ ከላያ መርመራ ዲኤንኤ ዝገበረት። ሚናል ዝሰደደቶ መልእኽቲ ውፅኢት ናይ ዲኤንኤ ዝገልጽ ኮይኑ ንሳን ሚናን 100 ሚእታዊት ምትእስሳር ጸኒሕወን፣ በዚ ድማ ኣሕዋት ምዃነን ኣረጋጊጸን። ኣብዚ ሕጂ ግዜ ሚናልን ሚናን መዓልታዊ ይደዋወላ። ምስ ስድራ ቤት ክልቴን ጥቡቕ ዝኾነ ቅርበት ተፈጢሩ ምህላው ድማ ይሕበር።

ንዝኽርን ኣኽብሮትን ውሪት ድምፃዊት ብምስላ ዝተዘርአ ናይ ሕርሻ መሬት ዒስራ ዝኾኑ ኣብ ኣሜሪካን ካናዳን ዝርከቡ ናይ ሕርሻ መሬት ፍሽኽታ ናይ ገዲም ድምፃዊት ተዋሳኢትን ምስ ናይ ግብረ ሰናይ ትካል ትነጥፍ ናይ ዝነበረት ነፍስሄር ዶሊ ፓርተን ጐሊሑ ይርአ። እቲ ካብቲ ሕርሻ ዝተረኽበ ኣታዊ ኣብ ሰናይ ግብርን ከምኡውን ነቲ ዶሊ ኩሉ ግዜ ትሓስቦ ዝነበረት ብነፃ ንቆልዑ መፅሕፍቲ ዝህብ ቤተ መፅሕፍቲ ንምኽፋት ዝዓለመ ምዃኑ ተገሊጹ። እታ ብጆሊን እትብል ውሪት ደርፋ ቀንዲ ትፍለጥ ዶሊ ብ25 ናሓሰ ኣብ ናሽቪል ኣብ መበል 80 ዕድሜኣያ ብሕማም መንሽሮ ካብ ዝዓለም ተፈለያ። ዶሊ ኣብ ዝሓለፈ ህይወታ ኣብ ሕርሻ ዝነበራ ፍቕርን ጥልዋን ዓብ ከም ዝኾነ እዮም ብዙሓት ዝምስክሩ። በዚኦም ድማ ወነንቲ እቲ ናይ ሕርሻ መሬት ዝኾኑ ሓረስቶት ብምስላ ዕፉን ክዘርኡ ዝኽኣሉ።

ብዓይነቱ ፍልይ ዝበለ ዳምድራ ዝነብሲ ትካል ተኸፊቱ። ኣብ ቻይና እዩ ወዲ 32 ዓመት ዛንግ ሻኦቻፖ ኣብ ወርሒ ልዕሊ 100,000 ዩዋን ወይ 15,000 ዶላር ኣታዊ ዘለዎ ትካል ከፊቱ ተባሂሉ። እንታይ ዓይነት ስራሕ ደኣ ኮይኑ ተበልካ ከምዚ ንዕዘቦ ዘለና ኮይኑ ጸኒሑ። ዛንግ ኣብ ከተማ ሸንዘን ኣብ ዝርከብ ኣውራጃ ብኣኦኣን ናይ መጀመርታ ብኣፅፋር ናይ ምሕካኽ ሳሎን ዝኸፈተ ኮይኑኣሎ። ዛን ካብ ሓደ ብዙሕ ዘይፍለጥ ዩኒቨርሲቲ ድሕሪ ምምራቑ ኣብ ውሽጢ ሓደ ዓመት 7 ግዜ ስራሕ ክቀያይር ተገዲዱ። ኣብ ሓፂር ግዜ ዝፈሸሉ ክልተ ንግዳዊ ትካላት ድማ ነይሮሞ። እዚ እናኾነ ግን ተስፋ ቆሪፁ ኣብ ገዛ ኮፍ ክብል ኣይመረፀን። ነዚ ዘይተለምደ ዓይነት ስራሕ ኣብ ጉንቦት ከፊቱ ፍረ ጻሙ ኣብ ምሕፋስ ድማ ሕጂ ይርከብ። ዛንግ ንሰዓት 300 ዩዋን ወይ 41 ዶላር ዝኽፈል። እቲ ፍሉይ ኣገልግሎቱ ውጥረት ኣካላት ንምፍዋስን ድቃሶም ንምምሕያሽ ንዝደልዩ ሰባት ዝጠቅም ከም ዝኾነ ንሱ ይዛረብ።

ተጻዋታይ ኩዕሶ መርበብ ኣቓልቦ ብዙሓት ይስሕብ። ቀጠር ኣብ ናይ ሎሚ ዓመት ሻምፒዮን ኩዕሶ መርበብ ኤስያ ኣብ ኩሉ ምድብ ጸወታ ኣንጻር ታይላንድ፣ ታይፔይን፣ ደቡብ ኮርያን ተሳዒራ። ይኹን እምበር ኣብቲ ውድድር ዝድነቕ ብቕዓቱ ብምንጽብራቕ ዝበዝሐ ሸቶታት ዘመዝገበ ተጻዋታይ ነይሩ። 2.1 ሜትሮ ዝቕመቱ ወዲ 13 ዓመት ኣባል ኩዕሶ መርበብ ቀጠር ሙባረክ ሙሳ ቲክማዱት ሙባረክ ኣብ 3 ጸወታታት 40 ነጥቢ ኣመዝጊቡ። ሙባረክ ሙሳ ቲክማዱት ብ24 ሕዳር 2012 ኣብ ደቡብ ሱዳን ተወሊዱ። ብድሕርዚ ናብ ቀጠር ብምግዓዙ ዜግነት ወሲዱ። ቁመቱ ከም ዝኾነ ወዲ 13 ዓመት ብዘይምዃኑን ኣብ ጸወታ ብዘርኣዮ ሰሓቢ ኣጸዋውቱ እዩ። ዋላ ጋንቱኡ ተሳዒራን ከላ ኣቓልቦት ሰባት ረኺቡ ብዛዕባኡ ዝዛረቡ ዘለዉ።

ሉሲ ጆከል ላስሁድ ብዛዕባ ንህብን መዓርን ዘለዎ ጥቕምታት ንቕሓት ንምዕባይ ትሰርሕ ኣሜሪካዊት ስነ ጥበባዊት እያ። ኣብ ኣሜሪካ ኣብ ውሽጢ ሓደ ዓመት ቁጥሪ ኣናህብ 42 ሚእታዊት ስለ ዘንቆልቆለ ስክፍታ ክፈጥረላ ብምጅማሩ ንዕቃበ ንህብን መዓርን ንምጉስጓስ እንታይ ስነ ጥበባዊ ስራሕ ክሰርሕ ከም ዘለዋ ክትሓስብ ጀሚራ። ኣብ መወዳእታ ድማ ካብ ዝሞቱ 20,000 ኣናህብ ክንፊ ወሲዳ ብጥንቃቐ እናጣበቐት ነዚ መጎልበቢ ሰሪሓቶ።

0: ክብራት ተዓዘብትናት ሕሶታት መደባት ዜና ሞዛይክ ኢና ክንከታተል ፅሕና ዕላልና ጌና ቀፃሊ እዩ ዘሎ ናብ ሳዕረ ናብኻ ክንሰግሪኢና ሳዕሪ ኣሕፅር ኣቢልካ ብዛዕባ ድሕረ ባይታኻ ናይ ንእስነት እዋን ዝነበረ ግዜካ ማለት ምስነ ጥበባት ተኣሳሲርካ ከመይ ነይሩ ንእሽተ ተዕል ኣለና
1: ሕጂ ኩሉ ግዜ ዓቢ ከለካ ብጨጎ ተፅርሐ ገዛዊ ጥራይ ሕጂ ደይ ርስዖ

0: ደብረቅ ፖላስ ያቤት ደብረቅ ባህል ፖላስ ደቀ ማለት ሕጂ ገዛውቲ ገዛ ፍቅሪ ይበቃ ሁላትካ ቀዘና ቀረ ማለት ካዘነ ኣውዳበት ብሓንሳብ ይኣትርፎ ሕጂ ኣብ ታይስነጥበብክ መፅተ ኮይናኻ ኣብ ኣንጎሎ ሓንቲ እሚ በሪዱ ባሎት ገዛውትና ነይሩ ስየ ቃልልና ሕጂ ኩላት ናይና ንፍት ነርና ኩሉ በብዓቅ ማዓት ኣለዉ ደ ገዛውቲ ፅዋት ነሩ ሕጂ በጋጣሚ ኣነ ደስ ዝብለኒ ክራር ከያ የቃኒሉ ይፍትን ገለበይን ዳ ፃዓር ክፋለት ደድሕ እሱ ዝገበራ ዳሃርምኩ ከምቲ ኩሉ ሰብ ዝመፁ ከዓ ብቤት ትምህርቲ ድሕሪ ናብ ሃማማት መፀ ድሕሪ ከዓ ናብ ሰራዊት ጉጅል ባህል ሓምሳሓሙሽተ ጉጅል ባህል ደሚሕና ካብ ውሽዑ ኣብ 217 ከዓ ናብዛ ሕጂ ጉጅለ ዘሎ ከዓ ጉጅለ ባህል ቤንፈር እዚ ህዝባዊ ሰራዊት ማለት እዩ ይመጥፍ ኣለኹ።
1: ኣራይ ብዘይ ክራር ደሪፍካ ትፈልዳ
0: ኣብ ዳስፖርት ኣጋጥመካ ኣብ ብምክያኖ ባር ከምኡ ክራር ስለዘይትልው ትደርፍ
1: ሃራይ ሳዕረ ሕጂ ኣብዚ እዋን ስዳርጋ ኣብ ዝተፈላለዩ እዋናት ማለት እዩ ኣብ መርዓታት ይኹን ኣብ ዝደግማ ዘሎ ሰብ ሓንቲ መለለይት ደርፊ ንእሽተይ ኣላት ካብ ምእተው ገለ ትገብራ እስከ እንታይ ኣብ ብዛዕባ እስከ ንእሽተይ ተስማዓና ካብታ ክራርካ ጌርካ
0: ቡን ቀርብ ስድራ ክብ ወግዕ ኣለና ወ ስድራ ወዲ ሓወቦ እያ ትብል ክትኩሉ ሰብ ስቑዖ ማለት እዩ እዚኣነ ከምዚ ክሰርሓ ክልኹስ ልክ ምስ በዓልቲ ቤተይ ፌሎን ሰሎማይ ዚጋታን ኣስፋዓል ምስከበለ ምስ ደቀይ ከምዛ ደለናዮ ማለት እዩ ቡንዳ ሰተና ከለና ተመስገን ኣራጊ ዝበሃላሉ ምፍ ንእሽተይ ሓወይ መሳርሕተይ ደተራሪ ንርኢ ነርና ትበደ ማለት እዩ ዳተኸተና ገል ሓስ ቢመፀካ ይበዓል ሽዑቃ እዛስመራ እዚ ሓወይ ከማለት ምቻሉ መብዛሕትኡ ግዜ ሓንሳብ ስለንኸይድ መርዓታት ገለ ፍሉይ ነገር ብዙሕ ፍሉይ ነገር ትሰርሕ በዚጋጣሚ ከድንቆደለ ዛ ሓወይታ
2: ሕጂ
0: ፍሉይ ነገር ክሰርሕ ኣለኒ ገሌለ መፂና ኣለበ ሕጂ ብክራር ክስማዓ ዛሪ ዝኾነ

0: ንእሽተይ ሪግ የላ ሞ ናይ ዛዕርከያ ዜማ ባዕሉ ይፃወታ ነ
1: ፅቡሕ ራይ ሕጂ ኣብ ከምዚ እዋናት ደርፍታት ክደርፉ ከሎም ሃንደበት ዝመፃልኩም ድኦም ከምዝመፂልኩም ትደርፎ ጓይላ ክፃወት ከሎም ዋላ ከመይ
0: ዋ ውራይ ንድሕር ኮይኑ ነቲ ሰብ ዝመስል ናቲ ውራይ ዝመስሊ ኣደርፍ ባህላ ተፀበ መፃላ ፅቡቅ ዝተረኣየካ ዝያዳ ትጎልፆ ማለት ኣብ ትግራይ ኣቲ ናይ ፒያኖ ባር ወይከዓ ናይ ዝገዓዳ ገለ ዝበሃል ግን ውልቃዊ ፕራክቲስ ትገብር ትሬኒንግ ትገብር ክፅዕር ኣለካ ትመፅእ ተቆምካ ክፅዕር ኣለካ ናይ ትውራይ ከምዝበልኩኩም ዝፅባቅ እዩ ፅቡቅ ሪኢኻ ፅቡቅ ትውድስ ፒያኖ ባርን ጋዕዳ ገለ ንፃወተኒ ፃዕሪ ተሓተተ በይንካ ልምድ ትገብር ማለት እዩ ዳና ጋዕዳ ውልቃዊ ልምምድ የድልዮ ብጣዕሚ ኢኻ ትፅዕር ምክንያት ሰብ ለቃኺብካ ምድራፍ ማለት እዩ ጋዕዳ እዚ ከመይ የርካ ንሰብ ትምስሮ ምክንያቱ ክንፃወት ከለና ሓደ ሓደ ግዜ ካል ነገር ሪኮነስ ሱቅ ኢሉ ሰብ ትሰማዓካ ክእሉ ክሳብ ክንምንታይ ትፅጋ እዩ ብጣዕሚ እዩ ሕጂ እንታይ ክትገብር ኣለካ ሓዱሽ ነገር ብማዓልቲ ደሪፍያ ፅባሓን ዝዕድሞ ናይ ላዕዳካ ከምዚ ክትገብር ኣለ ድምስጥ ነገር ምስሰብ ተኣሳሰብ ደሪፍካ ዝያዳ ፅቡቅ
1: ፅቡቅ ሞ ቅድሚ ናብ መደብና ምስጋርና ሓንቲ ሕፅር ዝበለት ደርፊ ተስማዕናሞ ናብ መደብና ንሰግር

0: ፅቡቃትን ያ ሓቂ ቀኒልና ሰዓረ ሕራይ ምቹ መለሰ ዕላል ክኾነና እዛ ምቹ ትብል ሳ ጓሲ ገሊኦም ምቹ ብላ ገሊኦም ከዓ ምቹ እዩ ይብሉ እንታይ ብኸመያ ወፅያ ብዛዕባ እዚኣ ስክትዕ ኣለና
1: ቀንዲ ምቹ እያ ትበሃል ገሊኦም ምቹ ገሊኦም ንልዋ ቀንዲ ግን ታ ሙቼ እያ ትብል ደው ፀለየ ከዓ ሙሴ ወተስባለት እዩ ክራሪስታ እንዲ ብንእሽተይ ከለኹ ገጅፍየ ነይረ ምቹ ኢሉ ምሰብ ፀለየ ስጋብ ሕጂ ምሳይ ዓብያ ማለት እዩ ካብ ብንእሽተይ ሳ ፅያት
0: ሕጂ ምቹ እያ ማለት
1: እዩ ሙቼ
0: መቺእዎ ገለ እዚ ዓይነት
1: እያ ጥዕሚ ኣለዎ ማለት
0: ፅቡቅ ኣብ ኮልና ብዛዕባ ናብ ጋዕዳ ክንሰግር ጋዕዳ ካብ ላዓለ ሰዕረ ጋዕዳ ዝበሃል እንታይ እዩ ማስ ካበይ መፂ እቲ ጋዕዳ እንታይ እዩ ትርጉም ዋላ
1: ቀንዲ መሰረት ኮ ብቋንቋ ዓረቢ ሕጂ ጋዕዳ ኣጉዕድ ብሉካ ምስ ኣጉዒድ ካኸፍ ምስ በልካ ብዕዱ ገለ ድፃቶ ሕጂ ብከምኡ ጋዕዳ እዩ ዝበሃል ቀንዲ መሰረቱ ሲ ሕጂ ኮ ፊሉ ሰብ ክሰምዓካ ከሎ ናይ ጋዕዳ ተልካስ ዘረባ ደይብሉ ሰምዓካ ፅን ዝሰምዐካ እተኮይኑስ ናይ ጋዕዳ ተስምዑ ኣለካ ማለት
2: እዩ
1: የብሉን ትዝታታት ተዘክሮ ነናትሎ ዳዕበካላ ደርፊ ትዝታት ሕድረልካ ንድሕ ደሪፍካስ ናበይ ንድሕሪት ኢካ ትምለስ ነናቶ ኢካ ትኮኑ ኩሉ ማለት እዩ
0: ሕራይ ሞ ካብ ጋዕዳ ካብ ልዓልና ማለት ስነ ቀደም ጋዕዳ ዝገብሩ ነበሩ ስነ ጥበባውያን ኣለዉ በዓል መንስከ ትዝክሮም
1: ኣለዉ በዓል ቤነፍረ ባያፍቱ በዓል ብሻት ማዓት እዮም ዘለዉ ዋላ ኣብዚ ግዜ ዘሎ በዓል ኢሰግ ኣሎ በዓል ወዳ ሃለቃ ቃልኣብ ንዑም ዳርኣና ስለ ዝዓበና ሲ በዓል ቻይና ኩሎም ነናቶም ኣሎ እዚ ንዑም ዳርኣኢካ ካ ተዓብቲ ናይ ጋዕዳስ እዳተዋራርሲ እዩ ድኮይኑ ማለት እዩ
0: ሕራይ ፅቡቅ ሕጂ ብዚ ጋዕዳስ ከም ዝረእኸስ ዳርጋ ቁንጭል ቁንጭል ዝበለ ደርፍታት እዮም ዝኣት ከመይ እዚ
1: እወ ሕጂ ገሊኡ ሙሉእ ምስ ደረፍካ ኣብ ገሊኡ ካል ዳእትካ ክትኸይድ ምስትሙድ ኢካ ትሕሉ ንሓንቲ ዘርፍ ጥራሕ ይኮንካ ደጋግማ ቆናጭልካ ቆናጭልካስ ከምዚ ናይ መግበ በብዓይነቱ ትበልዐሉ ከምዓ ማለት እዩ በብዓይነቱ ከዓ ተስምዑነት
0: ፅቡቅ ሞ ተስማዕ ከና እንታይ ከይብለና

ጥዕምቲ ደርፊ ክቡራት ተኸታተልትና ናብ ስዕብ ትሕዝቶ መደብና ከነሰግሪና ካብ ግዜ ንእስነቱ እንከሎ ኣብ ስነ ጥበብ ዓለም ዝተፀንበረ እዩ ዝተፈላለዩ መሳርሕታት ሙዚቃ ዝመልኽ ደርፊ ከምኡውን ኣብ ምውሃድ ሙዚቃ ዝነጥፍ

0: ክራር ጊታር ምስ ኪቦርድ ነቲ ዘለዎ ሰፊሕ ናይ ሙዚቃ ራእይን ምግላጽ ዝጥቀመሉ ዓብዪ ናይ ዜማታት ባሕሪ እዩ። ኣጻብዕቱ ኣብ ልዕልቶም ጸሊምን ጻዕዳን መፍትሒታት ኪቦርድ ብሰላም ክነጥሩን ከለዉ እቲ ዝፍጠር ህርመት ንልቢ ሰማዕቲ የረስርስ። መሳርሕታት ሙዚቃ ብኢዱ ጥራይ ኣይጻወትን። ናይ ገዛ ርእሱ ነፍስን ስምዒትን ናብቲ መሳርሒታት ብምስጋር እቶም ካብ ዕንጨይትን ካብ ኣውታርን ዝተሰርሑ ኣቑሑት ከም ሰብ ህያዋን ኮይኖም ክዛረቡ፣ ክነብዑ፣ ክስሕቑን ክናፍቑን ዝገብር ስነ ጥበበኛ እዩ። ህይወቱ ምስ ቃናታት ክራር፣ ድምፅታት ጊታርን ኪቦርድን ብጥብቂ ዘተኣሳሰረ ናይ ዜማታት መሃንድስ እዩ። ጉዕዝኡ ካብቲ ፈለማ ኣብ ናይ ቁልዕነት ዕድሚኡ ዝሰረፀ ናይ ክራር ፍቕሪ ጀሚሩ ኣብ ጉጅለ ባህሊ ተጸንቢሩ ክእለቱ ዘዕበየሉ ናይ መድረኽ ህይወት ኣብ ምዝንጋዕ ሰራዊትን ሃገራውን ህዝባውን በዕላት ዘሕለፎ ወርቃዊ እዋናት ክሳብ ዝሎሚ ዘለናዮ ናይ ዩቲዩብ ህያው ሙዚቃ መድረኻትን ዘጠቓልል ብዙሕ ፍርያ ዝበርከተ ብጻዕርን ተወፋይነትን ዝተሃንፀ እዩ። ዳንኤል ብርሃነም ብ1988 እዩ ኣብ ሓዝሓዝ ተወሊዱ። መባእታ ኣብ ቤት ትምህርቲ እምባ ጠቐራ ተማሂሩ። ብድሕሪኡ ስድርኡ ናብ ማይ ተመናይ ስለ ዝቐየሩ ናይ ማእከላይ ደረጃ ኣብ ቤት ትምህርቲ ዋርሳይ፣ ናይ ካልኣይ ደረጃ ድማ ኣብ ቤት ትምህርቲ ልዑል መኮንን ሓፈሻዊ ተማሂሩ። ብድሕሪኡ ምስ 19 ዙርያ ናብ ሳዋ ወሪዱ። ናይ ስነ ጥበብ ጉዕዝኡ ካብ ጎደነታት ገዛውቲ እዩ ዝጅምር። ናይ ከባቢኡ ዓበይቲ ኣሕዋትን መናእሰይ ደቂ ገዛውትን ተኣኪቦም ክራር ክሃርሙን ክደርፉን ከለዉ ይከታተሎም ነይሩ። ሽዑ እዩ እቲ ካብ ጅማት ክራር ዝምንጩ ዝነበረ ቐና ኣብ ልቡ ፍሉይ ናይ ስነ ጥበብ ማሕተም ዘንበረም።
1: 2004 ገለኹም ሽዑ ክራር ጀሚረ። ኣብቲ ገዛውትና ነይሮም ዓበይቲ ደቂ ገዛውትና መሳትና ነይሮም ክራር ዝፃወቱ ንዕኦም እንዳረኣና ገለ ክራር ጀሚረ። ክራር ኣብ ሓፂር ግዜ ይኽኢለ ኣብ ሓፂር ምስካልኳ ብድሕሪኡ ወላ ብከምዚ ጉጅለ ባህሊ ናይ ቤት ትምህርቲ ገለ ኣይነበርኩን። ወላ ሳዋ ምስ ወረድኩስ ናይ ማዓስከር ገለ ኣይነበርኩን። ኣብ ባህሊ ገለ ክራር ጥራይ ፃወት ነይረ ሱ ኢለ ዓይነ ክስታይ ማለት እዩ። ናይ ሞያ ትምህርቲ ኢልና ኣብኡ ክንመሃር ካልኣይ ግዜ ንሳዋ ምስ ወረድና ኣብ ውሽዑ ሞያ ዘለኩም እቲ ሞያኹም ተፈተኑ ተባሂልና ኩሉ ማለት እዩ። ቲፋግሮ ፈለኛ ሞ ብብሞይኡ ንሕና ከዓ ባህሊ ሽዑ ንጅምር ስለ ዝነበርና ገለ በቲ ናይ ባህሊ ብሞያ ብኡ ተፈቲና ካብኡ ከዓ ናብቲ ናይ ስርሒታት ዝነበራ ጉጅለ ባህሊ እቶም ነጥብ ዘምፃ ናብቲ ናይ ባህሊ ማለት እዩ ናብተን ስርሒታት ኣብኡ ተመዲብና ማለት እዩ። ኣነ ከዓ ናብዛ ጉጅለ ባህሊ ሕጂ ዘለኹዋ ጉጅለ ባህሊ ኣውላ ናብኣ ተመዲበ 2007 ማለት እዩ። ብድሕሪኡ 2007 ጉጅለ ባህሊ ኣውላ ምስ ኣተኮ ዝያዳ ክሳይ ገይረ ማለት እዩ። ኣብቲ ባህሊ ክነጥፍ ጀሚረ ምስ ጉጅለ ባህሊ ገለ ኣብኡ ከዓ ዕበይቲ ኣርቲስት ፀኒሖምን ኣጋጣሚ ንፉዓት ገጠምቲ በዓል ኣኽሊሉ ተስፋፅን ሙዚቀኛ በዓል ቶማስ መድሃኔ ኢሳ ወድገር ህዝገር ወዲ ሱዳን ገለ ንፉዓት ዓበይቲ ሙዚቀኛ ፀኒሖም ናብኡ ደረፍቲ በዓል ወዲ መስፍን ዒባ ገለ ጅንዓናስ ዓብ ነገር እዩ ማለት እዩ። ቲ ጉጅለ ክትኣቱ ጀመርቲ ሓደሽቲ ስለ ዝነበርና ኣብኡ የ ሕጂ ዝያዳ ይዕብዮ ማለት እዩ። ናይ ከም ደራፋ ይኣትየ ኣብኡ ብደርፊ ይኣትየ ኣብኡ የ ዝያዳ ይዕብዮ ማለት እዩ።
0: እቲ ንፅልዋ ደቂ ገዛውቲ ተመርኪሱ ዝጀመረ ደፋኣ ሓይሊ ዝያዳ ክደምቕን ክገዝፍን ዝኽኣለ ናብ ጉጅለ ባህሊ ምስ ተፀንበረ እዩ። ኣብ ውሽጢ ናይ ባህሊ ጉጅለ ብምእታው ነቲ ተፈጥሮ ዝዓደሎ ክእለቱ ዝያዳ ክስፍሕን ክዕቢይን ወሳኒ መድረኽ ኮይንዎ። ፈለማ ናብ ጉጅለ ባህሊ ኣውላ ከም ድምፃዊ ካ እንተተፀንበረ ከም ሙዚቀኛ ብምዃን እዩ ግን ቀጺሉ። ኣብዚ ናይ ምስግጋር መድረኽ እዩ እምበኣር ውሕዳት ግን ከዓ ተዘከርቲ ደርፍታት ከበርክት ክኢሉ
1: ኣብ ደርፊ በቃ ኣብቲ መጀመርያ ናብ ጊታር ምሰበልኩ ስዳርጋዳ ገደፍክዎ ከይደ ደርፊ ኣብ መጀመርታ ግን 2008 ቀዳሚ ትስርሐይ ናይ ደበሳይ ወልዱ ፊልም ነራ ማእረ ትብል ኣብ ተኸታታሊ ኣብር ቲቪ 2008 ናይ 9 ገለ ነይረ ኣብኣ ኣኽሊሉ ተስፋፅን ዝገበራ ነራ ግጥሚ ዜማን ቶማስ መድሃኒ ከ ደውሃ ሃዳ ሙዚቃ ገለ ሕጂ በኣ ክልቲኦም ንዓይ ኣነ

ክደርፋ መሪፆምኒ ማለት እዩ ፍታ ስራሕ እሳኣነ ደሪፍያ ማለት እዩ ቀዳሚት ስርሐ ኣብ እስቱድዮ ገለ ዝሰራሕ ከዋ ሰ ቀዳሚት ደርፈ ብዝሕሪኡ ከዓ ኣብ 212 ገለ ከዓ እናተይ ሓንቲ ቶማስ ኣልኣዛር ዝሰርሓለ ግጥሚ ዜማ ከዓ በቃ ይኣክለና ትብል ደርፈ ከዓ ሽዑ ከዓ ሳ ክሊብ ገለ ይገበርኳ ንበር ብኣውድዮስ ኣብ ዜና ገለ ዘርግሐያ ነረ ሳ ከዓ

0: ድሕሪ ዛ ደርፊ እኳ ከምቲ ዝብለካ ዘለኹ ናብ ሙዚቃ ሽፍቲ ገይረ ናብ ሙዚቃ ሽፍቲ ገይረ ግን ከምዚ ናይ ሳውንትራክ ገለ መለ ዝኾውን ደርፍታት ገለ ይሰርሐ በዕለይ ንፊልም ገለ ዝኾውን ሳውንትራክ ኣብ ዝሰርሑ ኣነስ እቲ ደርፍታት እንድሕር ኣለዎ ብቅድሚት ገለ ወይ ካልእ ደራፋይ ተምፅኦምለይ ተዘይኮይኑ ባዕልኻ ግበረት የ ሎምን ይደርፎ እየ ይገብረ እየ ጠቕሊለ ሳይረ ሰዓ ኮንቲ ናይ ደርፊ ነገር ስለኹ
1: እቲ ብኽራር ጀመረ ናይ ዜማታት ጉዕዞ ብኡ ጥራይ ክዕፁ ይከኣለን ኣብቲ ጉጅለ ባህሊ ምስ ተፀንበረ መሳርሕታት ሙዚቃ ብስርዑ ልምምድን ብስነፈልጠታዊ ኣገባብን ክፅንዕን ክእለቱን ብቕዓቱን ዝዕብየሉ ዕድላትን ረኺቡ ናይ 9 ኣዋርሒ ስልጠና ቐሲሙ ኣብ ብሚኒስትሪ ምክልኻል ዝተወደበ ሓፀርትን ነዋሕትን ኮርሳት ተሳቲፉ ምስ ዓበይቲ ሙዚቀኛታት ብምትእሳር ወልቃዊ ፃዕርታቱ ኣጣሚሩ ብቕዓቱ ናብ ዝለዕለ ደረጃ ከብከብል ክኢሉ
0: ጉጅለ ባህሊ ከምዚ ዝበልኩኸ ሓያል ጉጅለ ባህለ እያ ኣብኡ ዝነበሩ ኣርቲስትስ ዓበይቲ ኣርቲስት ገለ እዩ ንሕና ምስኦም ክንፅመር ገለስ ከምዚ ዓብ ነገር እዩ ነይሩ ንዓና ማለት እዩ ሕጂ ብጣዕሚ እዮም ማለት እቲ መሰረታዊ ነገር ከዓ ኣትሒዞምና እዮም ኣነ ሕጂስ ጊታር ወል ሓንቲ ጊታር ኣይፈልጣን እየ ነ ኣነፍቲ ጉጅለ ከኣቲ ከለኹ ብደራፋይ ስለ ኣትኹ ክንቲ ድበልኩኻ ኣብ ደርፊ እየ ዝነጥፍ ነይረ ቲ ዝነበረ ዑደት ገለስ ብደርፊ ሒዘ ድኸይድ ነይረ ብድሕሪኡ ጊታር ምስ ተማሃርኩ ግን ብዝያዳ በዚ ጋጣሚ ከመስግኖ ንቶማስ መድሃኔ በቃ መሰረታዊ ነገር እሱ ኣትሒዝኒ እዩ ሙዚቀኛ ቶማስ መድሃኒ ማለት እዩ ናይ ጣኒቆ ቀዳመይቲ ካሴት ገለ ዘዋሃዳ ንፉዕ ሙዚቀኛ እዩ እሱ ማዕረ ላፕቶፕ እንዳሃበ ሕጂ ከምዚ ሶሻል ሜድያ ገለስ ዝሓንዮ ኣይሰኣኒ ዝኾነ ለሰን ገለ ሽዑ ግን ብዙሕ ኣይርከብኒ ነይሩ ዚ 211-12 ገለ ባዕሉ ላፕቶፕ ሂቡ ለሰን ዘለዎ ገለስ ንኸፅንዕ ዝያዳ ይደፋፋኣኒ ነይሩ በዚ ጋጣሚ ከዓ ከመስግኖ ደልን ቶማስ ጊታሪስታ ኣይነበረና ናብቲ ጉጅለ ብደገ እዮም ደምፁ ነይሮም ብደገ በዓል በረኸት ጥልያን መንግስቲ ኣብ ተጋይሸ ከዓ ባሮንቱ ስለ ዝነበረ ቦታና መንግስቲ ኣብ ተጋይሸ ከዓ ምሳና ሰርሕ ነይሩ መፅ ድሕሪ ኣነ ምስ ተማሃርኩ ነዊሕ ኣይፅንሓ ንቀልጢፍ እየ ናብቲ ጉጅለ ባህሊ ተሓዊሰ ማለት እዩ ከም ሙዚቀኛ ብኸም እየ ከማ ንትደርፍስ ዳርጋ እናገደፍዎ ከይደ ከም ሙዚቀኛ ተሓዊሰ ሽዑ ኣብ ዝነበረ ዑደታት ይኹን ናይ ሃገራዊ በዓላት ገለ ኣብ ኩሉ ተመክሮ እንዳበልና ኸድና ማለት እዩ ክሳብ ዝሕጂ ዘለናዮ ደረጃ ማለት እዩ።

0: ብተወሳኺ ኣብ ጉጅለ ባህሊ ኣውላ ዝዳለዉ ዝነበሩ ዓበይቲ ምርኢታት ንዓብዪ ናይ ተመክሮ ቤት ትምህርቲ እዮም ነይሮም። ኣብ ንውሶ ከፍሊ ምምድን ምርኢትን እቲ ዘለዎ ናይ ክራር ጊታር ድምፅን ምውሃድ ሙዚቃን ክእለት ብምንፅብራቕ ኣብ ኩሉ ንጥፈታት እዛ ጉጅለ ዕዙዝ ኣበርክቶ ተፃዊቱ።
1: ሕጂ ከምቲ ድበልኩ ካብቲ ጉጅለ ባህሊ ዳርጋ ብንኣሽና ኢና ተፀንቢርና 2017 ማለት ተፀንቢርና። ሕጂ ቀሊል ዓመት ኣይኮነን ኦሬዲ 19 ዓመት ገለ ገይረ ኣለኹ ፍቲ ጉጅለ ባህሊ። ሕጂ ፍቲ ጉጅለ ባህሊ ከዓ ከም ሙዚቀኛ ከም ታደርፊ እኳ ከምታ ደበልኩ እል ኢለ ኣለየ ከም ሙዚቀኛ ከም ዜማ ከም ዘያማይ ከም ባንድ ሊደር ኮይነ ሰርሐ ኣለኹ ሕጂ ፍታ ጉጅለ ባህሊ ማለት እዩ። ንጥፈታት ናይቲ ጉጅለ ባህሊ ኮ ኣብ ዝኾነ ናይ ሃገራዊ በዓላት ኣብነት ከም ፈንቅል ናይ

0: ግንቦት ገለ ኩሉ ናይ 20 ሰነ ናይ መዓልቲ ሰማእታት ብምሉእ ኣብ ኩሉ ትሳተፍ ናይ ፌስቲቫል ገለ እዚ ንሳተፍ ብተወሳኺ ዑደት ንገብር ናብ ሰራዊት ዑደት ንገብር በቃ ብዝኾነ ናይ ሃገራዊ በዓላት ገለ ከዓ ኣይተርፍን እያ ከምኡ ውድድራት ከዓ ኣለው ክልተ ዓመት ገለ ዝገበር ውድድራት ናይ ምክልኻል ውጅለ ባህሊ ከዓ ኣብ ከምኡ ከዓ ንሳተፍ ኣብ ከምኡ ከዓ ብ217 እዛ ጉጅለ ባህሊ ቀዳመይቲ ወፅያ ነራ ናይ ውድድር ነይሩ ናይ ኩሎም ጉጅለ ባህልታት ናይ ምክልኻል ወላ ሚኒስትርታት ገለ ዘለዎም ጉጅለታት ኤገን ከምኡ ኣብ ናይ ምክልኻል ገለ ከዓ ዝሓለፈ ቅድሚ 2 ዓመት ካልአይቲ ወፂና ገለ ከምኡ ተዳሓኒ ዓወታት ኣለዋ ዳሓኒ
1: ዳንኤል ብዘይካ እዚ ናይ ጉጅለ ባህሊ መድረኽ ብውልቅ እውን ኣብ ንጡፍ ኣበርክቶ እዩ ዝርከብ። ኣብ ድሕሪ መጋረጃ ኮይኑ ዘፍረዮም ፍርያት ኣዝዮም ብዙሓት እዮም። ኣብ ናይ ዜማታት ፍርያት ስሙ ከም ጊታሪስት ብብዝሒ ተጠቒሱ ትረኽቦ። ኣብ ናይ ህያው ሙዚቃ መድረኻት እውን መሳርሒ ሙዚቃ ተሓንጊጡ ብተደጋጋሚ ካብ ንዕዘቦ እዩ።
0: እዎ ሕጂ ኣብቲ ናይ ውልቃዊ ስራሒ ከዓ ኣብ ናይ ስቱድዮ ደርፍታት ከለኮ ብዙሕ ደርፍታት ብቁፅሪ ገለ ክንዲዚ ወይከዓ ናይ ክስቶ ክብለካ ቁር ክስታ ይክኮነኒ ብዙሕ ደርፍታት ክሳ ገይረ ዳርጋ ካብ 216 ገለ ማለት እዩ ናይ ስቱድዮ ስራሕ ጀሚረ ኣብ ውሽጢ እዚ 10 ዓመት ብዙሕ ደርፍታት ናይ በዓላት ይኹን ናይ ፍቅራዊ ደርፊ ናይ ሃገራዊ ደርፊ ገለ ብዙሕ ደርፍታት እየት ኣለኹ ከምኡ እዚ ናይ ሸው ከዓ ላይፍ ሸው ንገብሮ ገለ ከዓ ብዙሕ ደርፍታት እታ ጉጅለ ባህልና ና ኤሪ ባንድ ትበሃልታ ናይ ውልቂ ናይ ሸው ጉጅለ ባህልና ኣላ ምስኣ ከዓ ብዙሕ ደርፍታት ኣፍሪና ኢና ማለት እዩ ዳርጋ ልዕሊ 100 ገለንገለ ድኾኑ ደርፍታት ማለት እዩ ኣብ ሸው ዝሰራሕና እዮ።

0: ብዘይካዚ ዳንኤል ደራሲ ዜማታት እውን እዩ። ዜማታት ምፍጣር ናይ ነፍስና እምሮን ዓሚቕ ምስጢር ዝሓትት እዩ። ናይ ነፍሲ ወከፍ ደራፊ ናይ ድምፂ ዓቐንን ስምዒትን ኣጽኒዕኻ ንዑሳ ማዕፉሉ ዜማታት ምቕራጽ እዩ። ዋላ ደኣ ብዙሓ ይኹን እምበር በቲ ኣገባብ ዘዳለዎም ዜማታት ይርከቦ።
1: ኣብ ዜማ ኮ ቀደም ሰርሕ ነይረ እንደ ነዊሕ ይገብር ትፍቲ ጉጅለ ባህሊ ዝነበርናሉ ዝብለካ ዘለኹ 212 ክእል ቶማስ ኣልኣዛር ከዓ ናይ ቀረባ ሓወይ ዓርከይ ገለ ስለ ዝኾነ እሱ ዝፀለወኒ ኮይኑ ይስማዓና ኣነ ነሱ ንፉዕ ዘያማይ ንፉዕ ገጣማይ ቶማስ ኣልኣዛር ሕጂ እቲ ሜሎዲ እሱ ክሰርሕ ከሎ ገለ ነገር ካብኡስ ዝተማሃርክዎስ ኣለዎ ማለት እዩ። ሕጂ ብዙሕ ደይኮና ኣለዋ ድወፃ ድፈረያ ደርፍታት ኣለዋ ክሳብ 89 ገለ ድኾነ ድወፃ ብሕጂ ከዓ ብስራሕ ዘለዋ ከዓ ኣለዋ ከ ጉንደ እንደኾና ከዓ ብስራሕ ዘለዋ ዊልያም ግደይ ሜላዊት ትብል ደርፍላ ሓንቲ ናይ ፊሊሞን ማሕራይ ከዓ ገዳመይ ትብል ነዲኡ ዝደረፈላ ደርፍላ ናይ ቴድሮስ መንግስቱ ቴዲ ኬፍ ከዓ ናይ 20 ሰነ ነራ ናይ ሰማእታት ዝሰራሕ ኩሉ ሕሩይ ትብል ናይ ኣቤል ከዓ ኣቤል በቐም ከዓ ናቱ ከዓ ናይ 20 ሰነ ናይ ሎም ዓመት ዝሰራሕ ኩሉ ክስተያለ ናይ ሰላም ሽማ ከዓ ሓዳሽ ደራፊት ኣላ 3 ዓመት ከዓ ንዓ ከዓ 3 ግዜ ኣብ ጋሽባርካ ዝቐረበ ናይ ግንቦት ክሳይ ዝሰራሕ ኩሉ ኣሎ 3 ዓመት ዝቐረባ ማለት እዩ። ከምኡ እናበላ ድወፃ ሓደ ኣለዋ ከምኡ ብሕጂ ብስራሕ ዘለዋ ክሳይ ከዓ ኣለዋ ዜማታት ከዓ ኣለዋ ዘይተዘርግሐ ደሎ

0: ምስክርነት ብደይ ምግናን ኢኻ ክትቦ ደለካ ንሰብ ኣይትብሎን ኢኻ ካብ 2007 ስጋብ ዛደለና እያ ማለት እዩ 18-19 ዓመት ገይርና ብናይ ዲስፕሊን ወታደር ብናይ ዲስፕሊን ጌጋ ተቐፅዒ ይፈልጥ ንግሪ ካብ ድኾነ ይኹን ማለት እዩ እዚ ኣብቲ ናይ ዲስፕሊን እናቱ ማለት እዩ ሙሉእ ምዃኑ ኣብቲ ስርሑ ኣበርክቶ ድብለካ ደሎ ከዓ ምእዙዝ እዩ ወላ ብኣሃዱ ወላ ካብ ኣሃዱ ወፃኢ ንሪኤና እዚ ኮንሰርታት ገብርዎ ገለ ማለት እዩ ወላ ኣብ መርዓ ናይ ኣሃዱታ ደ ናይ ደቂ ኣሃዱና ድዮም ፋሚሊ ድዩ ገለገለ ከዓ ምትሕጋዝ እዩ እንጂ ልዕሊ ዝኾነ እታ ድብለካ ደለኹ እታ ዲስፕሊን ዓጢቕዋ እዩ ድሕሪ ዲስፕሊን ሒዝካ ከዓ እንድኾነ ይኹን ነገራት ከዓ ኣብ ቅድሜካ ደሎ ንክትፍንጥሶ ፀገም የብሉን ወላ ድኸኣለ ክኢላ ይኹን ድሕር ኣብ ጥበብ ዲስፕሊን ደይብሉ ኮይኑ ኩሉ ግዜ ፋሕፋሕ ይደ እትወልካ እንጂ ናይ በዓል ዳንኤል ግን ብሙሉእ ዳርጋ ኩሉ ሲ ሙሉእ እዩ ብዲስፕሊን ሙሉእ በቲ ብቕዓት ሙሉእ ፅፈት ስርሐዮ ተማእዛዝነት ምትሕጋዝ ነቶም ንኣሽ ኣለዉ ሕጂ ዳዓበይ ድመፁ ዶ ኣለዉ ማለት እዮም በዓል ኣሌክ ድዮም ገለ ድመፁን ኣለዉ ማለት እዮም ንዖም ከዓ እንዳሓገዞም ምክንያቱ ከምቲ ተሓገዞ እንዳሓገዘ ከይዳ ኣሎ ማለት እዩ ሕጂ ብውዑ ኮይኑ እዩ ስቱድኡ ገለ ገይሩ እዩ ኩሉ ነገር ማለት እዩ እዚ ናይ ብሓቂ ምስጉን እዩ ከም ንእሽተይ ምስጉን እዩ ብዙሕ ኣብ ካልእን ካልእን ናይ ትሪኦን ኢኻ ገዝ እዩ ዝፈቱ ሓዳሩ እዩ ዝፈቱ ከምኡ እዩ ኣነ ዝፈልጦ
1: እዎ እንታይ ድዩ ጥበብ ፍራስ እግዚኣብሔር እዩ እቲ ወዳ ከዓ እቲ ኣጎስቱ ንጥበብ ተፈጠረ ሰብ እዩ ብሓፈሽኡ እንታይ ሞ ሙዚቀኛ ትራይሌኮንስ ሙዚቃ በዓል ናይ ባሓቂ ምሻሎ ኣነስ ፅቡቅ ገይረ ድካታት ሎ ኣፃሊስ ኣብ ብዙሕ ኢና ሰሪሕና ብሓደ ኣነስ ብጀካ ኣብ ቀዳሚቲ ኣልቡመይ ኣብ ቀዳሚቲ ከማ ሓንቲ ርያ ክልተ ሰሪሕ ኣለዩ ኣብቲ ንፅል ስራሕኮ ሃገራዊ መዝሙር ስዋኣት ከምኡ ውን ማሕበራዊ ዳርጋሱ ተፃዊቶ ኣብቲ ንፅል ተሰርሐ ብዙሕ ደርፍታት እዩ ሕጂ ከማ ኣብዚ ኣልቡም ንሰርሖ ዘለና ፕሮፌሽናል ዝኾነ ስራሕ ስራሕ ኣ ኣሎ ኣልቡም ስ ምስኡ ከፊደ ስራሕ ኣሎ ካልእቲ ኣልቡመይ ማለት እዩ ሕጂ ኣብ ስርሑ ኣብቲ ዕጉሱ ዳንኤል ዝወፀ የብሉ እንታይ ሞ ፍሉጥ ነገር እዚ ዳንኤል ብኸምእ ዓቃል እዩ ስፔሻሊ ኣተሓሳስቡ በቃ ነዊሕ እዩ ይፍትሽ ኢኸ ይርኢ እዚ ኢንተርነታት እዩ ዝተፈላለዩ ሙዚቃ ፍትሽ እዩ ይፍትሽ ሙዚቃ ብጣዕሚ እዩ ኣብ ሙዚቃ ዘሎ ተኣሽሙ በሊሕ እዩ ብጣዕሚ ማለት እየ ስለዚ ፍልይ ዝበለ ቅድታት ሙዚቃ ከም ዝሰርሐ እውን ሕጂ ኣይጠራጠርኒ ዳንኤል ብከምዚ ትፍርጣነን ዳንኤል ስቲልና ብሓደ ንሰርሕ ኣለና ማለት እዩ
2: ሓንቲ ሕጂ ናይ 20 ሰነ በዕሉ ዜማ ገይሩ ሙዚቃ በዓል ገይሩ ሕጂ ከዓ ስቱድዮ ናቱ ከፊቱ ስለ ዘሎ ኣብቲ ስቱድዮ ወዲእና ፅቡቅ ስራሕ ሰሪሕና ነርና ሕጂ ዝሓለፈ 20 ሰነ ስቲል ሸዋት ሰሪሕና ነርና ናይ በዓል ቶማስ ኣልኣዛር ደገልናዮ ማለት እዩ ሕጂ ከዓ ሓዳሽ ናይ ሃገር ሰሪሕለይ ኣሎ ኣብ በዕሉ ዜማ ማለት እዩ ከም ስቱድዮማን ኮይኑ ማለት እዩ ዳኒ ማለት ሕጂ ከምዚ ምትዕብባይ ገለገለ ደይኮነ ድነበረ ናይ ቀደም ንና ሕጂ ንኣሽና መፂና ዘለና ስቲል ዳኒ ዳርጋ ናብ 20 ዓመት ገለ ከይዱ ኣሎ ኣብ ኣርቲ ጥራይ ማለት እዩ ኣብ ኣርቲ ጥራይ ሲ ዝነበረ እዩ ብዙሕ ሰሪሑ ድመፀ እዩ ከምቶም ምፅእ ኢሎም ጥፍእ ዝበለ ኣርቲስት ይኮነን ምሽ ሓደ ኣርቲስት መፅእ ግዜ ኣለዎ ሓደ መፅእ በቲ ሓደ ይትካእ ከምኡ እንዳበለ ግን ስቲል ናው ከምዚ ሻሎ እንዳመቀረ እንዳነፍዐ እንዳሓየለ ዝመፅ ዘሎ ማለት እዩ ሕጂ ማላስ ኣብቲ ግዜ ኣብቲ ናትና ዕድመ ወሪዱ ሲ ምሳና ማዕሪና ድጓየ ደሎ ምጉያይ ጥራይ ደይኮነስ ንዓና ዝደፍኣና ዘሎ ሓያል ኣርቲስት እዩ ኣብ ሙዚቃ ኹን ልዕሊ ኩሉ ዜማታቱ ሕጂ ከዓ ብዓብዩ እቲ ስቱድዮ መሓዙ ከማን ሓደ ፓወር ናቱ ኢ ደኣምን ንዓና ከዓ እንሻላ ከምዚ ምሻሎ ሓደ ደገፍ ድኾነና ወይ ጎንሁ ድኾነና ሰብ ዩ ንዓይ

ሓደ ካብቲ ዝዓበየን ዝለዓለን ኣበርክቶ ዳንኤል ምስራሕ ተነጻፊ ሙዚቃ ንፊልምታት እዩ። ንሱ ንፊልምታት ዝኸውን ሙዚቃ ክሰርሕ ከሎ ነቲ ስእላዊ ዛንታ ተወሳኺ ህይወት ይዘርአሉ። ፊልም ብዘይ ሙዚቃ ከም ጸሊምን ጻዕዳን ስእሊ እዩ። ዳንኤል ግን ብናቱ ተነጻፊ ሙዚቃ ገይሩ ነቲ ፊልም ናይ ስምዒት ሕብርታት ይስልሞ። ኣብቲ ናይ ፍርሒ ትርኢት ሰማዓ ክንቀጥቅጥ፣ ኣብቲ ናይ ሓጎስ ትርኢት

ኣብ ሳውንትራክ ኣሎ ዝተዘርግሓ ፊልማት ኣለዋ ክሳብ 10 ገለ ድኾና ማለት እዩ ዝተዘርግሐ ሕጂ ኣብ ስራሕ ዘለዋ ከዓ ኣለዋ። እሱ ከዓ መጀመርያ እቲ ሳምፕልቲ ቪድዮ ይህቡካ እሞ ንዑ እንዳረእካ ካ ስኻ ኣበይ ኣበይ ኣሎ ምስቲ ስሚዒት ክሳይ እናግበርካ ነተን ሙዚቃ ተቐምጠል ማለት እዩ ናይ ሳውንትራክ ስራሕ ከዓ ከምኡ እዩ።

0: ዳንኤል ኣብ ምውሃድን ምቅንባርን ደርፍታት ዘለዎ ጽልዋ እውን ዓብዩ። ናይ መሃዝነት ዓቕሙ ብምጥቃም ንነብሲ ወከፍ ደርፊ ፍሉይ መልክዕን ንድፍን ይህብ። ኣብ ዝሓለፉ ቀረባ ዓመታት ስቱድዮ ስለ ዝኸፈተ ኸኣ ካብ ናይ ጉጅልኡ ፍርያት ጀሚርካ ናይ ዩቲዩብ ናይ ህያው ሙዚቃ ስራሓት ናይ ውልቀ ስነ ጥበባውያን ደርፍታት ክሳብ ኣልቡማት ኣብ ምቅንባርን ምስራሕን ይርከብ።
1: ብምውሃድ ሙዚቃ ከም ዝበል ካዚ ናይ ስቱድዮ ዘርፊ ድመልኣሉ ጊታር ገለ ካብዲ ጅምርሲ ዘርጋ 1ሰ ዓመት ገለ ኣለኒ ኢለካ ሕጂ ብዝውሽጢ 1ሰ ዓመት ኣብ ገዛየ ድሰርሖ ንጊታር ክመልእቲ ኮይነስ ላፕቶፕ ገይረ ኣብ ገዛየ ድመልእ ነይረ። ሕጂ ብኡስ ይፈታትን ነይረ እቲ ምውሃድ ሙዚቃ ሚክስ ምግባር ገለ ከዓስ ይፈታትን ነይረ ኣብ ገዛይ ኮይነ ሽዑብ ዝያዳ ብትምህርቲ ከስፍሐለኒ ኢለ ስለ ዳሓሰብኩ ኣብ 223 ኮርስ ወሲደ ናይ 9 ወርሒ ብናይ ሃማት ዝተዳለወ ነይሩ። ናይ 9 ወርሒ ኮርስ ወሲደ በኣ ብሰርቲፊኬት ተመሪቕና ማለት እዩ ናይ ሳውንድ ሪኮርዲንግ ሚክሲን ኤንድ ማስተሪንግ ማለት እዩ። ብድሕሪኡ ኣብኡ ፅቡቕ ኣምር ስለ ዝሓዝኩ ኣብዚ ናይ ስቱድዮ ክሳይ ክነጥፍ ጀሚረ ማለት እዩ። ኣብ ምውሃድ ሙዚቃ ገለ ክነጥፍ ጀሚረ ወረዲ 2 ዓመት ገለ መለ ኮይኑ ኣሎ ሕጂ ማለት እዩ። ዋሕጂ ከምዝበልኩ ከ ናይ በዓላት ደርፍታት ናይ ጉንቦት ገለ ድቐርብ ኣሎ ከምዝበልኩ ከዚ ናይ በዓል ሰላም ገለ ኤገን ናይ ሳውንድ ትራክ ደርፍታት ናይ በዓል ኣሊክ ተወልደ ገለ ዝወፀ ስራሓት ማለት እዮም ናይ ዳንኤል ቻፒኮ ከዓ ናይ ሃገር ደርፊ ከዓ ናይ ፈንቅል ናይ ሃገር ደርፊ ከዓ ነራ ከምኡታት ኣሎ ማለት ወላ ብሕጂ ዝዝርጋሕ ገለ ኣሎ ኣልቡም ገለ ዝሓሰብናይ ኣሎ ናይ ሮቤል ነገደ ኣሎ ሕጂ ኣልቡም ሓሙሽተ ደርፊ ገለ ምሳይ ሰርሕና ኣሎ ኣልቡም ሰርሕ ኣሎ ሓሙሽተ ገለ ዝኾና ደርፊ ከዓ ምሳይ ኣብዕለ የዋህደን ኣለኹ ኣሎ ከምኡታት ስራሓት ዝወፀ ገለስ ኣሎ።

ብምቕፃል ንወለደይ ንበዓልቲ ቤተይ እውን ኣብዚ ስራሕ እዚ ስለ ትደግፈኒ እዚ ስራሕ እዚ ለይታዊ ትርሒት ተሓድረሉ ናይ ተሓድረሉ ግዜ ኣለዎ መርዓታት ተምስየሉ ፒያኖ ባር ተምስየሉ ገለ ግዜ ኣለዎ ሕጂ ነዚታት ነዚ ኩሉ ተረዲኣ ኣብ ጎናይ ስለ ዝኾነት እውን ከመስግና ደሊ ንጉጅለ ባህሊ ኣውላ ከዓ ናይ ቀረባ ሓለፍተይን ንጉጅለ ባህሊ ኣውላን ንሓላፊ ጎስጓስን ሓበሬታን ናይ ባህልን ስፖርትን ተለንተ ዳንኤል ሴፍካ ኣብ ዝኾነ ስራሕና ገለ ምትሕባር ስለ ዝገብረና ከዓ ዳንኤልካ ከመስግኖ ደሊ

0: ሕቶታት ወይ ኣዛነይቲ ዝኾኑ ቪድዮታት ናይ መደዊ ኪና ክንከታተል ፀኒሕና ዕላልና ቀፃሊ ዘሎ ምቹ ናባሃይና ኣብ ስነ ጥበብ ዓለም ክንደይ ጌርካ ኣለኻ? ብሓፈሻ ማለት ክንደይ ዓመታት ነጢፍካ ኣለኻ?
1: ናብ ከባቢ 20 ዓመት ከይዱ ኣሎ።
0: ኣዝዩ ብዙሕ እዩ።
1: ደርፊ ዘመርኩሉ ከዓ ካብ 2007 ናብ ስቱድዮ ዳዕተኩሉ።
0: ፅቡቅ። ሕጂ ዝበዝሕ ሰብ ብጓይላ እንዲ ዝፈልጠካ ብጓይላ ባህላዊ ክትፃወት ብዘመናዊ ስዳርጋ ውሕድ ብጓይላ እዩ ምቹ ተልካስ ጓይላ ጥራሕ ዝብል ሰብ ሕጂ ብዛዕባ ስከ ዝዕለና ዘመናዊ ደርፍታት ከመይኢኻ?
1: ዝበዝሕ ሕጂ ከም ዝበልክዮ ብጓይላ እዩ ዝፈልጠኒ ደርፍታት ከባቢ 11 ገለለ እዚ ገሊኡ ድስማዕ ኣሎ ገሊ ድስማዕ ኣሎ ካብን ሕጂ ቀፂዕ ካዊኒ ጥዑም ፅላለ የእውደኬ ሽለቁለይ መንባር ምስ ህዝባዊ ግንባር ደሊና ምስጢር ሕብሪ ብርሃን ግዜ ተቐልቂሉ ጥዑም ዘለኽዎ ኪዳን ሓፋሽ ኣወል ክሰተ ደረጃ ክላዓለ እዚኣ ከዓ ናይ ኣደ ደርፊ ማለት እዩ።
0: ሕጂ ዘመናዊ ንደርፍታት እዮም እዚአን። ፅቡቅ። ሕጂ ካብአን ገለ ንእሽተይ ተስማዕና ፅቡቅ ነይሩ
1: ኣነ ድፈቶ ኮታ ሽለቁለይ ገለ ድርባ ክስማዓኩም ካባ

0: ዝኣድፈቶ ደርፊ ባህላዊ
1: ክብራት ተዓዘብትና ዛንካ ተላ ፀናሕና ደርፊ ሽለቀለይ እትብል ክንስዒባ ክትቀርበልና ናብ ስቱድዮ ከነስግረኩም።

0: ክብራት ተዓዘብትና ትሕሶታትና ጌና ቅፃሊ ዘሎ ሕጂ ድማ ንሳዕሪ ክንትሕቶላኒ ክንደይ ዓመታት ካ ጌርካብ ስነ ጥበብ ሳዕሪና
1: በቃ ካብ ተማራይ ሻሸይ ክፍሪ ከለዎ ገለ ማለት እዩ 2005 ገለ ደርፍ እናደገምና መፂና ሕጂ ኦሬዲስ 20 ዓመት ማለት እዩ 20 ዓመት ሙሉእ ከሪርና ኩሉ በቃ በብ ደረጁ ማለት እዩ ብሓፈሻ ስኻስ መርኣያ ሕብረተሰብ እኒሃ ሰብ ሙሉእ ንዓኻ እዩ ዝርኢ ከምዚ ካልእ ትረፍሲ ምክብባር ክህልሎ ሰብ ከዓ ዝያዳ ተኽቢርካ እዩ ፅቡቅ ሕጂ ንሕናኻ ተህዝቢ ይቕበለና ንሕር ኮይኑ ነቲ ህዝቢ ክነኽብሩ ኣለና ክብርታቱ ናቱ ፀጋታት ክትገልፆ ኣለካ ሕጂ ኣነ ይገብሮ ማለት ኣይኮነን ግን ከምኡ እንተኮይኑ ዝያዳ ከዓ እታ ዲስፕሊን ዝበልክያ በቃ ስያ ክትብሉ ኣለዋ ሕጂ የለን ኣይኮንኩ ንብል ዘለዎ ከዓ ከምኡ እንተኮይኑስ ዝያዳ ፅቡቅ ነቲ ሕብረተሰብ ድመስል ደርፍታት ካብቲ ትሰርሖ ስራሕ ጀሚርካ ክሳብ እትናትካ ባግራውንድ ካብ ትካይዳኻ ማለት እዩ ዋላ ሲ ወሳኒ ብዛዕባ ፅቡቅ ምስራሕ ደይኮነስ ንስኻ ተኸዶ ከዓ ስነስራዕ ደሎ ካይዳ ክኾን ኣለዎ ብዝተካለ ከምኡ ተጌርና ፅቡቅ ሽም ትረክብ ማለት እየ
0: ፅቡቅ ሞ ትሕሶታትና ውን ዳርጋና ምዛም ገፂን ዝኸይደ ዘሎ ሕጂ ሓንቲ ጥዕምቲ ዝበልከያ ደርፊ ኣብ ጋዕዳ ማለት እዩ ኣብ ጋዕዳ ተኪርና ዝያዳ ክንዕልል ፅኒሕና ሓንቲ ደርፊ መስማዕ ከና
1: ሕጂ ኣነ ኣብ ጋዕዳ መብዛሕትዩ ብናይ ክቡር ኣርቲስት ባህር ድምፃዊ ፅቡቅ መረከት መንግስቲ ኣብ ኣነ ንዑኡ የ ዘድንቕ ብባህረይ ማለት እዩ ኩሎም እኳ ንፋዕ ተኾኑ ንዓይ ድስዕበኒ ከዓ ንስኡ ማለት እዩ ሕጂ ኩሉ ግዜ ከም መዘከርታ ከዓ ንክብሪ ኣርቲስት ዝደረፋ ኣብ ግዜ ማለት እዩ ነቶም መዘኖ ኣነኻ ነዞም መዛኒ ዘለዉ ኣርቲስት ናቱ ክደግመሎም ማለት እዩ ንእሸይ ከስማዕክ እየ

ከም ሓያል ክረምቲ ሰሰኒዮ ግመ መጋርሕ ድምፅና ጀጋን ምስዓደመ ትንቢታዊ ቋንቋ

0: ሃገራት ባዕላት ንምሁራት ግጥምን ምስላየ ላእኽቲ ምስጢራት ኣብ ቅድሚ ሰለይቲ ዘይፈርሖ ደፋራት ፈራሕቲ ናይ ኩናት ወናማት ባህራት ብስምኩም ሓርሒሮም ኦርጋናት ክራራት ኣኻኻኻይ ኣኻኻኻይ እዚኣ ንክብሪ ንደቂ ዓደይ ኣርቲስት ኣብዛ ዓድና ዘለዎ ማለት እዩ ትኾነለይ
1: ኣኔልና ሳዕረ ጣዕሚቲ ደርፊ በዛ ኣጋጣሚ ኩሎም ኣርቲስት ናይ ሃገርና ሰሚዒ ምኾን ተስፋ ይገብር ናብ ዛዛሜት ትሕዝቶ መደብና ኢና በፅሕና ዘለና ክቡራት ተዓዘብትና ተኸታታሊት ፊልም ገፅታ መበል 15 ክፋላ ስዒቦ ክቐርበልናየ ፀኒሕና እውን ክንምለሰኩም ኢና ምሳና ፅንሑ

0: እሞ ምስ ረኣኹዎ እንዴት ከብደይ ከምገለገርኒ ቁር ኣቶ ናይ ሰብ በይ ሃለኹም
1: ስቕ ስከበል እዩ ስቕ በል ስቕ ናይ ሰብን ደይ ሰብን ክትነገርኒ ይኮንክ
2: ናይ ቀረባ እምነት በዓልማ ማኮ እዩ
3: ሚሊዮን እንታይ እዚ ኣብ ልዕለይ ንዕቐት
0: ዋነ እንተሓገዝኩም እንታይ ፀገም ኣለዎ እዩ ካብ ሕጂ እኒኦ ከዓ ትፈልጡ ኢኹም ድሕሪ እዛ ሕጂ ካብኣ ኸመን ኣይደልኒ ወ ዝገበርኩ እንዳገበርኩ ኣብ ጎና ጠጠኩም
1: ድሃን ኣንፃረይ ምኺዲ እዛ ገዛ እዚኣ ወይ ኣነ ወይ ንስኹ ክንሰፍራ እዩ
0: ኣይ ዋለይ ስለ ዝሓገዝኩ ሲ ገዛ ክስአን ገዛኹም እንተሰኣንኩ ደይ ጓለይ ዝኸሰብኩ ወ
1: ትንበሊ ወረድያ ማዕደይ ትኹንለይ
4: ብቐዳማይ ምስ መና ምስያ ክንፀር ይቕኒ ምስ መን ምዃኑ ሰለትካ ብጣዕሚ እየ ሰንቢደ
5: መን ዝትብሎ ዘለኻ ሰብ

0: ሕጂ ልዕሊ እዚ ግብስኻ ግዜ ተሓሊፈ ካልእ ነገር እንዲክፍጠር ሰላም ጌርና ድንእዞ
1: ምንታይ ተዳሊኻ ዲኻ

0: ሊኸር
1: ዳንኤልስ ነብሱ ቀጥታ ሓሲቡ ነይሩ
2: ገለ ዝተዕበአና ምስጢር ክህሉ ኣለዎ እምበር ንዳኑ ፅቡቅ ገይረ እንዲ ዝፈልጦ ከምዚ ናይ ሰነፋት ሓሳባት ክሓስብ ኣይክእልን
1: መዓስ ረኺብ ከዚ
3: ቅድሚ ምሕማም እዩ
2: እሞ ቤዳ ሓቢኸ ፅኒሕ ከትሚካል ክሳብ ሕጂ
3: እንዳእተ ከማልሓ ወይ ኩሉ ነገር እንዲተሓዋዊስኒ ድሓር ከዓ እንታ ክገብር ከም ዘለ እንዲፈልጥ እኒ ነይረ ሎሚ ዶ ፅባሕ ይሓዊ ክኸውን እናበልኩ ክፅበየ ፀኒሐ ክሳብ ሕጂ ሕጂ ግን
1: ስለዚ ነዚኣ ክፅሕፋ ከሎሲ ክዛረብን ክሰምዕን ይኽእል ነይሩ ማለት እዩ
3: እወ ነዚኣ ኣብ ስረኸብኳ ከዓ ደቂ ከምዝሓዝኩ ስለ ዘበሰርኩ መን ዋጋ ሂወልካ ኢኻ ድሕሪኡ ከዓ እዚ ሕማም ኣጋጢሙ
1: ቁሩብ ከ እንታይ ትጥርጥሪ
3: እንታይ ምክብለተይ ናሓወት እንተ ክብል ኽእል ዳንኻ ከምዛ ትፈልጦ ወላ ሓንቲ ይዛረብኒ እዩ ኩሉ ነገር ኣብ ከብዲ እዩ ወላ ሓንቲ ዘተንባህለይ ነገር እኩ ኢድ የለን
2: ኣይተሓዘሎ ዩ ዳኣ እምበር ኣነ ዚ ኩነታት ሓዉ ፈፂሙ ይዋሓጠለዩ
1: ከመይ
2: ብቐዳማይ ክንዛረቦ ከለና ወታእታ እብል ዶ ነይሩ ሕጂ ከዓ ንሚካል በይኑ ጥራይ ዝወስዶ ኢልዋ ኣብዚ ጉዳይ ከዓ እቶም ስድሩኡ ከምቲ ዝድለ ይጓያ ይኮኑ ዘሎ እዚ ታስ ከጠራጥረኩም ኣይክእልን
3: ወይ ትኸማልሓ ወይ መለስ ብ ከምዚ ትብሎ ዘለካ ዓይነ ክንጥምቶ ፅቡቅ እንድ ንሓዊ ክንስምሐለሉ እዩ ከምዚ ሕማቅ ክሓስብ ኢልካ ሳይ ዝተሓስቦ ዲኻ
1: ኣነ እውን ምስ ሚካል ሰማዐ ምክንያቱ ናይ ዳንን ማይ ክንፈቅርስ ፅቡቅ ገና ንፈልጡ ከምዚ ገሩ ሕማቅ ክሓስበሉ ገለስ ኣይትብልኒ ኢኻ ድሓር ካ ዋላ ዝሃብካ ናሪዘን ገለ ከማዚ ኣብኡ ገለ ከብፅሖምዚ ኣይ መስለኒ
2: እንዳዕበሎ ኣነስ ንሱ ጥራይ ዝሕስበኒ ዘሎ
1: እሞ ክሳይ ተግበርናኸኒ እዛ ጉዳይስ ብሕጋዊ መገዲ ተሓዝኒ ኢኻ
3: እንታይ ሒዝና ኣብ ሕጊ ከይድና ከንታይ ኢና ክንብል ድሓር ካ እቲ ዘጋጠመ ስለዘይንፈልጦ ሕጊ እውን ኣንፃርና ክኸውን ይኽእል እዩ
1: ድሓ ካብ ኣማራፂ እሞ ንሓዞ ማለት ነዚ ጉዳይ ብኩሉ ሸነኻ ተጠመትኛ ስፅቡቅ እዩ
2: እወ ልዕሊ ዝኾነ ንስኺ ክትሕግዝና ሚካል
3: ኣነ ዳ ሓግዘኩም ወሸለ ሓዊ ኢለ እንተ ከማል ሓወይ
1: ድሓ ናቲ ሚኮ ሓፍተ ክሓዊ እዩ ድሓር ካ ዕና ክኩሉ ግዜ ብጎኒ ክለና
3: ንስኹም ዳኣ ዝገብርለይ ኣለኹም ዶ
2: ሓንድ ሓን ሚኮ ሓፍተ ዋ ሓዊ እጆ ክዚዳ ኖርማል ነገር እንዲ ኣጆ ክበል ንስኻ ሕክምና ከድክ ጉዳይ ቆልዓ ቸጊርክ ዶ
3: ኣብይ ኣርክ በሊኢልካ እኒኻ ነዊሕ ኣለና ካብዘይከይድ
1: ድሓኒ ሚኮ ሓፍተይ እዚ ድልየ ዘለ ክድሓን በዓልና ክንከባተሉ ኢና ንስኽ ጥራይ ጥዕና ክንጥዕና ዝዕሸት ንግበር እዩ
3: ወይ
1: ንርተ ሓ ጆ

0: እዛ ሓቂ ዘረባ ንቲቸር ሓረክ ትብል ኣሂላ ተፅቡር ነይረ
1: ይሄ
0: እንደ ወዳድርቲ ስለ ዝኾነ ስለዝፀልእኒ
1: ኣይ ትጋገ ሜራ ኣነ ይፀለቅኒ እንታይ ስለ ዝገበርክኒ ኢኹም ክፀለኪ ልክዕ ኣብ ክላስ መወዳድርቲ ኢና ግን መወዳድርቲ ስለ ዝኾነ ከዓ ከምኡ ክንከውን የብልና ኣነ ብወገነይ ኣብ ልዕሊ ዝኾነ ፀል ዝኾነ ሕማቅ ሓሳብ የለይ
0: ድኣነይታግበል

0: ደስ ይለኒ ነይሩ። ዝኾነ ካበንገሶም ስለዘገላገልክና ኣዝየ ደመስግነኪ።
1: ፀገም የብሎን። እዚ ኩሉ ግን ቤና ሰሪሕ ግን
0: እዋ ንሱ ስለዝሓገዘኒ ገሊ ኢለ ዝተጠ ክብሉ ኣይደለኹ።
1: ከማን ብቕሩብ ኢና ቀዲምና ክፀኒሕና እምበር ኣኪብክየ ዘለኸ ኢንፎርሜሽን ቀሊል ኣይኮነን።
0: እዋ ባዕለ ሰሪሕ ኮ መረከብ ኮ ነይረ ግን በቃ ኩሉ ነገራት ቁጫ ምፅለይ ኣባይተ ጓራቤቱ ገለ ከየሳ ኣይደለኹዎን።
1: ሕጂ ንደሞ ከፊኣቶ ሲራክ ቤላ ገይሪ ተተሓይዞ ዘሎ
0: በዓል ፈልጥ ምስ ርእሱ ከሎ ደቂ ሰብማን ፅላኣኒ
1: ሓቂ ክንዲኺ ብዝኾነ ንሕና እውን ቅሩብና ሓሊፍና ክምር ዳርጋ ምሳና እዩ ክፀኒሕ ግ እዚ ንሕና በፂሕና እዩ ዘለና ርኣዮም ውን ስራሕና ክንጅምር
0: ምሳይ ክሰርሕ ፍቓደኛ ምንካ ዘየደመስግነኪ
1: ፀገም የብሉ እትሓገገስ ጥራይ
0: ፀገም የለና ጆኺ

0: እዛ ጉዳይ እናኸብደት ትኸይዳላቸው።
1: ይህ ማየቃዓርከ ሕክምና እንታይ ኢሎም ኸድዮ?
0: ኣብቲ ዝለዓለ ሕክምናን ሓኪምን ኣርእዮ ክና ተስፋ ዘለዎ ይመስልኒ። ሕማሙ ከቢድ እዩ።
1: ውፅኢት ነገይሮም ድዩ
0: ቆፂሮም ኣለዉ፣ ግን ኣብ ገጽቲ ሓኪም ከም ዝረኣኽዎ ሕማሙ ከቢድ እዩ ዝመስል።
1: እንታ ሰበይቱ ከዓ እምበር ምሃር ኣትድንግፀካ
0: ኣታ ጆን ንሱ በዓብ እዩ ዘለዎ ኸ
2: ንሱስ ዋሓቀ እሞ እንታይ ዳ እዩ ዝግበሩ?
0: ንኩሉ ክትከስሮ ከዓ ፅቡቅ ኣይኮነን፣ ገለ ነገር ክሓስብ ኣለኒ።
1: ከመይ ማለት?
0: ዳንኤል ንብረቱን ሃፍቱን ዝርኦ ሲኡ ንፋሕፋሒ እዩ ዘሎ። ብዓብኡ ንጥዕኑ ስጋብታ ናይ መወዳእታ ክማወተሉ እንዴ? ግና ንብላሽ ከይጠፍእ ከዓ ጥርንፈሉ ኣለኒ።
1: እሞ እንታይ ካ ክትገብሮ ወይስ ከተካርዮ?
0: ዳንኤል ሓወይ ምክራ ይፈትን እዩ። ብሕጊ ግን ከመሓድረሉ ከም ዝኽእል ነጊሮም ኣሎ። ብፍላይ እዛ ናይ ቅዱስ ማርያም ወረቐት ተሂቦሞ
1: ንሱስ ዋሓካ ንኩሉ ነገር ተዳሊካሉ ምፅናሕ ፅቡቅ እዩ።
0: ኣብዚ ገለ ነገር ትሕግዘኒኻ
1: ፀገም የለን ማይ ክዓርከ እንታይ እዩ?

0: ገለ ኣንፈተ ዘይኮይኑ ኮ ብሕጊ እንታይ ዝግበር ዝፈለጥኮ ነገር የለን። ሕጂ ስኻ ናይ ሕጊ ክኢላ ክትረክበለ ኢኻ።
1: እዚ ዳቢልና እንዲታ ማይ ክዓርከ እንታይ ፀገም ኣለ? ግዳ ሓደ መዓልቲ ናብቲ ገዝኡ መወሰድካ ንሞ ርኢ መበልኮ
0: መወሰድካ ኮ ግን ሰብ ተርእዩ ፅቡቅ ኣይሰማዖን እዩ ነብሲ እዩ ዘዋድቕ ድሓን ኣብ ዝኾነሉ ድሓን ክወስደከ ጥራይ ዛ ዝብለካ ዘለዎ ቀልጢፍካ ርከበለ
1: ናቱ ዝዳሓንቅሰን ብቱሙያና ካ ሓጂ ስካ ክትመፃና ደሰተ ነበር

0: ቅድሚ ሕጂ ምስ ስራሕ ዝካ ገንዘብ ወሲድካ ነርካ
1: ዋሃካ
0: መማዓዛት መሰለይ
1: ኣምና ደሞዝ እኮ ድሕሪ ሰለስተ መዓልቲ ድሕርካ ቀዲማ ኣቢልና ኮ ኣብ ደሞዝ ክቆርፀ ኢና ሰሚዕና ነርና እንታይ ኣለዎ ዲ ሓድሽ
0: ሓድሽ ነገር ገንዘብ ይሕዝካ ንብለካ ኣለኹ
1: ድሓ ሒዘካ ተኮይኖ ሞ ናይ ምሸት ዋላካ ኣባባ ዘየምፃልካ ኣነ ኮ መወዳእታ ወርሒ ስለዝተባሃል ናይ ስቂለ ፀኒሕ
0: ድሓ ድሓ ድሓ ምፃለይ ጥራይ ክድ ሕጂ ክድ

0: ማይክ ድሓንዲ ኸዳ ሓረቕካ ፀኒሕካ
1: ሸይጣን ኮይኑ ተራእዩ ንፀኒሑ
0: ሚሊ
1: ንስ ወ
0: ማይክ ኣይትጋገ ህድ እበል ንኹሉ ዕተታትና ግዜ ክምልሶ እዩ
1: ዓቕለይ ንፀይብን

0: ሰሚታኒ እንታይ ደህና ኢሎም ዝኽሉ ሻይ ዶ ትብላ ኣለኻ?
1: ሎሚ ብክልተ ነገራት ተሓጊዝ ኣለኹ። ቀዳማይ ምሳሮትካ ሕክምና ከይደ ቸጊረ ነይረ። ጥንስ ግን ኣርባዕተ ወርሒ በፂሕሎ ኢሎምን እዩ። ህፃን ድማ ፅቡቅ ኣለዎ፣ ኣብ ፅቡቅ ኩነታት ኣሎ ኢሎምን ኣለዎ። ካልኣይ ካ ሚካኤል ሓዊካ ደው ኢለይ ነይሮ። ናይ ሕክምናካ ጉዳይ ተስፋ ከም ዘለዎ ነጊሮኒ።
0: ይሕኩሰቀምሽ ደስ ይበልካ እንዳኒ
1: ከምታት ፎቶ ኣብን ከይገረልካ ሎ ዓንቲ ክትሕጎስ ኢላ
2: ሰላማት ከመይ ውዒሎ? ሓንዶ ውዒል መርሓባ። ከመይ ስራሕ ኒ ኣሎ? እንታይ ክዘራርበካ ደለ? ሓንቲ ጉዳይ ኣላስኒ ሕጂ ተሓደ ሓቡና ገያሻይ ስለ ዝኾነስ ኣብዝሓፀረ ግዜ ክትውዳኣልና ገለይና ደሊና
3: ብዛዕባ ምታታ ጉዳይ ነራ

0: መቼም ጆን ስራ እንዳርዳ ሒዝካ ይትድቅ ሰላን ኢኻ
1: ስ ደቅስ ነጊሮም ድቅስ ሓድሩ ዝተባሃለ ከምዝናትካ እዩ
0: ምስላ ተጋጊኻ ኣለኻ ምስላ ተጋጊኻ ኣለኻ ታኣምኖ ልኢኽካ ስንታይ ጎዲልኒ ትበል እያ ተምሳኻ ትኸይድ
1: ኩሉ ገልፀኒ ድሓን
0: እስከበል ኣስማዕኒ ጥዑም ወረ
1: ሰብ ዘዛርብ ንፉዕ ተባቓርኽ ይበልካ ኣለኹ
0: ብኣኻ ዝመፀ ዳ ንፉዕ ክኸውን እዩ እምበርታ ዳ እንታይ ከኢሉካ
1: በቲ ዘረዳእኒ እንተኮይኑ እዚ ጉዳይ ቀሊልን ግዜ ከተርዳእ ኣለካ
0: ድሓን ድሓን ድሓን ናታስናባ ይግደፎ ኩሉ ተራራዲና ኢና
1: እሞ በቃ ጉዳይ ዳውዲ እዩ
0: ደቃ ፅቡቅ ሞ ስራሕ ብዘይብለይ ክድውለልካ ሞ ናብቲ ጠባቃ ሓስካ ንክትከይድ ሃራይ
1: ዕርቡን ከይሃብካ ኣይወዘካኒ
0: ድሓን ፀገም የለን ዕርቡን ኣይኮነን ልዕሊ ዩ ክበካ የ ፀገም የለን
1: ይፃወተካ ያ ዘለኹ በቃ ደውለለይ ክፅበየከ
0: ሓራይ ቻው ጃን ዓርከ ቻው Ciao.

0: ማለት
1: ሎም ማዓንቲ ፍሉይ ቦታ እዩ ከይድ ከየደ እዩ ትፈልጥ እዩ ክወስደካ
0: ከይድ እየ ዘይፈልጥ ከይድ እየ ዘይፈልጥ ኣበዳ ኮይኑ
1: ንሃን ቀልጢሽ ፈጥረ ይምፃእ ምስ ወሰድኩካ ይካትርዮ
0: እንዳ ጎይኹ እምበር
1: ኦይ ትጉዮስ ድሓ ንትረፈኒ ቀሲል ቀጥረ ምፃእ ብጎይኻ ከይትወደቕ
0: ኣራይ ቻው መፃኹ

0: ገሪሞም ተገሪሞም በቃ ኣብ ክሊፕ ዝረኣዩ ስ በቃ ክምዚ ዓይነት ክሊፕ የለ ሕጂ ክሰርሕ
1: ኖ ሕጂ ታይ ናዘ ሎ ፃርከ ድሓን ዲና ደንጌካ ዶ ውዕላ ኒ ዝፀኒሐ ኣላ ምሳይ በቃ ሕረይ ኣነ ምሳ ሁዴ ሞ ስኻኻ ናይቲ ኩሉ ነገር ወላዳዮ ድሕር ረኸ ሕረይ ዕድል ገይርክ ግርመ ክትመዋል እዩ ረኺብከያ ዶ ገለ ንዲኢልኒ ረኺብያ ምሳይ ኣላ ኢሉ ባቅዳይካ ተሓጉሽ እዩ ካ ስራሕ ስለ ዝረአየ ካለይቲ ሕጂ ፅባሕ ሲ ወይ ፅባሕ ፅባሕ ስእሎ ክንጀምር ኢና ስኽጥራይ ከምታ ዝበልኩ ኸ ጥንቃቐ ኣብ ሂወትኪ ካልኡ ሓንቲ ዘድልየ ክልና ዝሞ ጥንቃቐ ሻሎ እመንንካልዕልኩ ሰሊና ሓፍተያ ነራ ገለ ኩሉ ነገር ትወዲ እዩ እስ ተጨንቀ እስኺ ናተይ ኣነ ከናት ድሕር ተራዲና ኣነስኸ ካልእ ኣብ ስራሕ ዘይኮኑ ኣላ ብሂወት ብሓንሳብ ክንነብር ኢና ክንምራ ኢና ብዙሕ ዕላማ ዩ ዘለና እኮነ
0: እዚ
1: ከመይ መስልክ ትከፋፍሉ ኣነ ብዝበልኩ እዩ ዝኽድ ምክንያቱ ነዚኣ ክንዲ ዝኽፈላ ዚ ትኽፈል እተልዮ በቲ ናት ምክንያቱ ስራሕ ከ ኣብቲ ቻኑን ዝተፃዕነ የርብሖ እዩ ሓደ ሚሊዮን ፈረኣ 2ልተ ሚሊዮን ትረኣየሉ ኮይና ስይዋፀ እዩ
0: ስለዝኾነ
1: ከምቲ ደረጃ ስራሕ ዓይነት ሰብ በዓል ኣና ክንሰርሖ ከለና ስራሕ ካልኦት ኣለው ገለ ኣለ

ከከብቲ ደረጃ እዩ። እዛ ጉዳይ ብላ ትሰልጣ ኣላ ናይ ዳኒ ዳርጋ ውዲ እዩ ናይ ሰሊና እውን ኣብ ኩሉ ከም ተኣቱ ጌርካ ብምጭናቅ ከምትጠፍእ ወይ ነብሳ ከምተጥፍእ ምግባራ እዩ። ወዲ ባኮ ከዓ ጉዳይ ካብ ፅቡቅ ገይረ ክተሓዘ እዩ። ሕጂ ብድሕሪኡ ንስኻን ሃብትኻን ስድራኻን ጥራይ ይኸውን። እየ ኢትኩም እዩ

0: ክብራት ተዓዘብትና ተኸታታሊት ፊልም ገጽታ መበል 15 ክፋል ኢና ክንከታተል ፅኒሕና። ሕጂ ድማ ናይ መጠረሽታ ሕቶ ኣለዋና ምስኦም ምስ ስነ ጥበባውያና ክነፋኖ ኢና። ምቹ ብኣኻ ክነጅምር ንመፃእ እንታይ ኢና ክንፅበ ካባኻ?
1: ንመፃእስ ኣብዚ ቀረባ ግዜስ ደርፍታት ኣለ ክሰርሕ መደብ ኣለኒ ማለት እዩ።
0: ፅቡቅ ኣብኡ ከለካ ኣፀባቢልካ ከዓ ናይ ዮሃና መልእኽቲ ከተመስግኖም ትደሊ ኣካላት እንተለዎ ከዓኒ ዕደል ክንበካ።
1: በዚ ኣጋጣሚ መላእ ህዝቢ ኤርትራ ንሓይልታት ምክልኻል ኤርትራ እንኳዕ ኣብዚ ብፅቃዕና መላእ ኣርቲስቲ ኩሉ ፈተውተይ እንኳዕ ኣብዚ ብቃዓኩም ከምኡ እውን ስድራ ቤተይ እንኳዕ ኣብዚ ብቃዓኩም ኩሉ ምደሊ
0: ራይ ሳዕሪ እውን ናባኸ ኢና። ካብ ሳዕሪ ከ እንታይ ኢና ክንፅበ ኣብ መፃኢ? ከምኡ ናይ ዮሃና መልእኽትታትካ ተመስግኖም ኣካላት ኣለዉካ እግረ መገድኻ
2: ፅቡቕ እዩ። ናይ ግድና ኣብ ስራሕ ስለ ዘለና ክንሰርሕ ኢና ሰርሒ ከዓ ድዕወት ክንሰርሕ ኣለ ሓደሽ ነገራት ዘለበለ ክሰርሕ መደብ ኣለኒ ካልእ ትኮይኑ ናይ ዮሃና መልእኽቲ ፅቡቕ ኩሉ ኣብ ውሽጥን ኣብ ደገን ዘሎ መላእ ህዝቢ ኤርትራ ጅግና ሓይልታት ምክልኻል ኤርትራ ማለት እዩ እንኳዕ ናብ በዓለ መስቀሉ ብሰላም ኣብፃሓና ንኩሎም ፈተውተይ ጉጅለ ባህል ቤነፈር ጉጅለይ ማለት እዩ ክቡራ ስድራ ቤተይ ክብርቲ በዓልቲ ቤተይ ከዓ ፌበን ሰሎሙን ምስ ደቀይ ምስ ናኑ ስኒት ኤሉድ ሜሉ ባለ ገለ ማለት እዩ ምስ ኩሎም ደገዛውተይ በቲ ዓብተይ ከዓ ብሙሎ ደቀ ማዕረ ማለት እዩ እንኳዕ ኣብ ከዓኩም መስቀል ብሰላም የፅናሓና ንዓመት ከምዝዋን
0: ሕርያ ቅኒልና ኣነውን ኣዝየ ዘመስግነኩም ዕድሜና ኣኽቢርኩም መፅኹም ኣብዚ ምሳና ምውዓልኩም ብሽሜን ስምተዓዘብትን የመስግን ከምኡውን እንቋዕ እና ብርሃነ መስቀሉ

ብሰላም ኣብፅሓና ምስ መላእ ቤተሰብኩምን ፈተውትኹምን ርሑስ በዓለ ክብል ይደሊ። ክቡራት ተኸታተልቲ መደባት መውዛግ ትሕሶታትና ኣብዚ ተዛዚሙሎ ብዛቅርብናልኩም ትሕሶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ኣብዚ ቦታ ኮይና ክንሰኣል ዘፍቀዱልና መክሰብ ሬስቶራንት እንዳወድብ ኢድ እውን የመስግን። ምስ ሰኣልቲ ኣማን ተክለ፣ ሳይሞን መርሃዊ ከምኡውን እሰይ ሽሻይ ብምዃን ብሓባር ኢና ፀኒሕና። ደጊመን መላ ህዝቢ ኤርትራ ድማ ኣብ ውሽጡና ወፃን ብፍላይ ድማ ንጅግና ሓይለታት ምክልኻልና እንቋዓና ብርሃነ መስቀሉ ብሰላም ኣብፅሓና ክብል ይደሊ። ከምኡውን እዛ ጥዕምቲ ቡን ተስተየና ዘላ ሚሊ እንቋዓ ኣብቃዓኪ ምስ መላ ቤተሰብ ክንፈተውትኸን ራይ ኩራተ ተዓዘብትና እምበር ዝመፅእ ሰሙን ብዝተፈለየ ትሕዝቶ ኢና ክንራኸብ። ክሳብ ሽዑ ሰናይ ቅነ

0: ክርዝቕ ዳዩ
1: ኣዝሙር ወጀኒቱ ረቢ ደርአየኒቱ
2: ሸማት ልብራሕመቱ ስራይግል ኣሞቱ
3: ህጅግዋጣዕሚቶ ትጉም ሓኳኪቶ

ሓሳባትኩም ህይወት ክልውጥ ይኽእል እዩ። ባይታ ዝፅብእ ማህዛዊ ሓሳባት ኣብ ውሽጢ ኩሉና ኣይሰኣንን። ነዚ ብምርዳእ ሃገራዊ ማሕበር መንእስያትን ተምሃሩን ኤርትራ ምስ ሚኒስትሪ ዜና ብምትሕብባር ሚሳል ዝተሰሚ መደብ ማህዛዊ ሓሳባት ጀሚሩ ከም ዘሎ ብሓበን ይበስረኩም። መጻኢ ብመንእስያትን ብምኩራት ስሞያን እዩ ዝህነፅ። ኣብ መዓልታዊ ናብራና ዘጓንፈና ብድሆታት ብፈጠራውን ማህዛውን ኣገባብ ክፍታሕ ሓሳባትኩም እተካፍልሉ መደብ ሚሳል እምበኣር ኣብ ኤሪ ቲቪ ይጅምራሎም። ኣብ መዓልታዊ ናብራና ብድሆታት ከጓንፈና ንቡር እዩ። ንናብራና ዘቃልል ፈጠራዊ ፍትሓት ግና ኣይሰኣኒ። ነዚ ኹም ባይታ እንሆ ተጣጢሑ ይርከብ። እዚ መደብ እዚ ብሓገዝን ምኽርን ሰብ ሞያን ሰብ ዋኒንን ዝዕወት መደብ እዩ። ኣብዚ ማህዛውን ፈጠራውን መደብ ሚሳል ብሓሳባትን ብተሳታፍነትን ኣበርክቶኹም ከትዕዝዙ ሃማመተ ይፅዋዕ። መደብ ሚሳል ወትሩ ሰንበት ሰዓት 10:40 ቅድሚ ቀትሪ ኣብ ኤሪ ቲቪ ይጅምራሎም። ድግማ ሶኒ ሰዓት 3:40 ጎደል ድሕሪ ቀትሪ መደብ ሚሳል ኣብ ኤሪ ቲቪ ተዓዘብዎን ተሳትፍዎን።

0: እሊ ሰነሰነት ኣላፍ ምንኮሎጃት ዝድሕርር ሃለው ጠለበት ፍረ ናይ እሎም ንሕዲ ግቦም ዝህልየና መዓልሚን ወመዳርስ ወመናሂጅናቱ ፍረናዩ ቱ ኣብ ሓድና እግኒ ይበል እንቀድር ኣይዎ ኣብ ሓድና ክማ እግኒ ጊሳ ላዕለ ትግልና ይጌስና እግኒ ይበል ኣይዋ እሊ ተቐይም ሰኒቱ ካ ምን እለ ዝህልየና ወልዓል እግን ንስዐ ወቀደም እግን ንጊስ ዶር ወሮ ካ መስኡሌቱ እንደረፍዓ ዋልዳይ መዓልም ወጣልብ ምእግኒ ዘብና ተለ ትብል ሰኣል ሰኣል ውጅህቱ ኣይ ዋሕድ ነፍሱ ይሰኣለ መንገብእ ለተጠውር ኣለቡን ወረካ እግ ልሕሜ ወሊ እግ ልሕሜ እሎም ክን ምን ወዱክን ቤልና መንገብእ ቀደም ለንገይሳ ኣለብናኒ እንታ ለግልቲ ደያለወጅበካ እግላ ውደ ሰልፍ ነፍስ ከፈትሽ ኣነ መዓልም ኣለየኩ ኣይ እተ መድረሰት ኣለየኩ 50 ጣልብ 40 ጣልብ 60 ጣልብ ሓንተ የ ኣለው መላሓዙምኒ ሚግሊ ደብ ኣውለውየት ህታታ ለግልቲ ግባ እያ ላዕለ ትግላ እባ ኣባደርኩም ገብ ውግለ ሰኣልኩም ገብእ ለፈሸል ድብ ልመፅላ 50 ጅና ኣሎም መስተቕበልቶም እግሌ ላጎፀ ኣለው እቲ ሓንተ የ ኣለው ኣና ኣብ ቀልኮም ገብ ባቕለው ዋና ደመርኮም ገብ ደመረው ብዕድ መሳእል ናየ መሻክል ናየ ገለ ትለ ኣተክ ፍንጌት ፍንጌሆም ኣተኩም ንገብእ ለደማር እላታ ትመፅል ት እዚ ለመዓልም ለመስኡሌቱ እግል ዝርፋዕ ለወጅቡ እላታ እቲ ፈሰል ኣተካ ምስል ጣልብ ዋጃካ ለብዕድ ኩሉ ይሸቀኒ ናቕሰምንካ ናቕሰምንካ ኣይዋህላ ኣካምቡ እንደ ጌስከለ ትሰኣል ዲቡ ጃሃድ ብዕደታ ንዞባቱ ትሓሜ ንዞባ ሕሜ ዞባ ትሓሜ ዞባ ሕሜ ደረጀት ደውለት ለህላ ምስሎም ህግየ ብካ እግሎም ብዕደት ኣላ ላኪን ንጣልብ ቲ ሓንቲካ እንደትገሳ ለህላ ጣልብ መልሓዘምንካ ኣላ እቲ ልሕሰት መልሓዘምንካ ኣላ እግለለየ ጠንዳሃመምካ እበለየ ጠንዳሃመምካ እግላ ዋጅ ሃቡታ እንታ ንዋጅብካ ወዲ ውሓር ብሕቁቕካ ግልትሰኣል ቀድር እዚ ሕና ለዋጅብና ወሕቁቕና ንሓብሩ ሓቆልየና ኣዳም ለቀትል ህልት እላታ ሰኣለየ ኣለቡ ኣለቡኒ ኩሉ ዲ ኣይ ኣካን ዲብል ሃላ ዲ ኣይ ማእሰሳት ዲብል ሃላ ኣይ ዋሕድ ሰኣልቡ ሰኣልካ እታያ ትሰኣሉ ውምዶል ትሰኣሉ እግል ምሰልዕሊ በንውቱ ኣዚ ለመዓልም እግል ዳልብ ዲቡ ልዕሊ ካሪክለም ለኢንተንድድ ለቤልናሁ ከፎ ዲበ ጣልብ በፅሕ ወሓድ ለጣልብ ክማ ጅናሁ ለህውየት ናይውቱ ክማ ናዩጂ ናዩ ኮፒ ወደል ሃላ እግል መስተቅበል ለተረደው እላ ኤርትርያ እጥቀር ኣፍሪቃ ለትትረከብ ብየለያ ለጢፍ ከም ለመፀት ከም ሒለት ወኣዜማ እዮም ኣልብሎ ሓዘያው ክኒ ዲባ እንደ ሰብታላ በቅል ጂል እግል ልፍርቡ እንደቤለ ብ ሓማስ እግል ሽቀቡ ለመዓልም ወላማ ዋልዳይ ለዝሩፍ ለናይ ኣዘ ግለ ኣምረብ ዲቡ ግለ መዓልም ወግለ መዳርስ ማራ ውሕድ ቀልቦም ንህልት ዝሩፍ ለያዘ ለመፆም ለህለ ጣልብ እሙ መፆም ኣላ ምትንቱ መፆም ኣላ ምፍክር ነፀብጣ መፆም ኣላ ሃል ራዲቱ ሓተ ለይ ኣለቡ ግላእሊ መናሂጅ ሌጣ ምን መርሓለት ዲ መርሓለት እደርተዓደ መፅህ ኣላ ወለዲ ቤቱ ዲበ ሻርዕ የም ኣለዉ ኣሽኣት እተ መድረሰት ግልዋስል ክም ቀድር ለወድዩ ኣሽኣት እንደፀብጣ መፅ ኣላ ከለሎመት ኣውላ ልሕሜት እተ መድርስ ሌጣ ግሊደያ ኣለቡኒ ናይና እግል ንንሳእብና ለጅና ለክማ ቤልና ሃ ኢንተንድ ካሪክለም ለኢምፕሊመንትድ ካሪክለም ኣኳይርድ ፀባጣ ኣስተውዓቦዊ ኣስተውዓባ ሮል ዶር ናይላ ዋልዳይቱ ዳርስ ልግባ ኢዳርስ ልግባ እስካ ከራስከም ወዴካ ዮም ኡስታት ፍላ መቤለኩም ኡስታት ማዕለመት ፍላት መቤለተኩም እግል ልመርምሩ ምፀብጣ ለጅና ተቀይር ላመፅህላ ኣዚ ኩልና ምስል ሓቆሸቀናሁ ቀደም እግል ንጊስ እንቀድር እዚ ላኪን ለክልእ መንሃጅ ምስል እግል ፅበጡ ለቀድሪ ኣጀኒቶም እግሎም እቦም ንቴተ ዝህልና እቦም እንገይስ ዝህልና እግልሚ ለመንሃጅ ለሀይ እግልሚ ክምስልእግልሚ ገይሶቡ ኣለው ከፎ እግል ዝበተክ ቀድር ከፎ ምኒማይ ዝግኒደየን ቀድር እግል ንህደግ ብና ለመድረሰት ወለ ዋልዴን ከሕኩመት እንዳሃደግና ኩሉ ትብተኩም ዝቀድር ሚኒማይዝ ወድዩ እግል ታንቆስብ ዲብካ
1: ዲብላ እስታ ጃዕፈር ቀድር ትወስካ የላሓዘለኮ ዲባ ፋሃምናዮም ተምዓና መሰለ ጅናካ ሞባይል ትዛብ

0: ብሉ ታብሌት ትዛበግሉ ንትዛበይ እግሉ ሃለየካ ቴክኖሎጂ ለኣማራ መስለካ ላኪን ደባል ይቕለቡ መረድ ኣብ ሕማም ተኣተ ድዩ ሃለየካ እኩምሰሉ ግንንሶ ንቀድር ዋላ እነትዓቃብካ ምኑ እቲ መንፋዓት ከለል ተውዕሎ ቀድር ሴድያይ ኣላቱ
1: ሳሕ እሊማ ዘይልሳዕ
0: ምስላ ግያካ
1: ምስልካ ግሩም ኣለካ ግሩም ኣለካ ይሃደግና ቦን ስክላ ይሃደግና ቦን እዮም ክንዕዘ ወዛር ታዕሊም በርናሚጅ ዝሃለግላ እግል ትህደ ግቡ እሊ ጥቡር ኣላት እግሊ ጀፈ ይቀድርኒ ምኑ ግንስከ ይንቀድርኒ ምኑ ግንስከ ይንቀድርኒ እሊ ዓስር ሊ ናዩቱ ሕናቱ ለመፀናሁል ዓስር እበናይ በዲር ላዓለት ሌጣ እግል ንጊስ ይንቀድርኒ እሊ መፃ እሊ ሀ ኣስሉብ ሰናሓቀት ነፋዕካ ቡ ሴድያይቱ ወኔፍዓይቱ እምበል ገበይ ሓወ ሸቂካ ቡሄ ደራካ ኣዘ ህድግ እግኒ ደብና ወሮ ፋህም እግሊ ሃለግነቡ ውብከፎ ብንፅበጡ ብና መዛመት ኩሉ ሸዋርዕና ኩሉ ደካኪና እሊ ቴክኖሎጂ እግሊ መልኣ ወእሊ ኣድንያ ኣላ እምበል ቴክኖሎጂ እግሊ ትነበር ሌት ቀድር ደረጃት ሓቆ ባፅሓት ሌት ሕና ከፎ ኮፕ ንወደ ምስሉ እግሊ ንህደግ ብና እግሊ ንህደግ ብና እግሉ እግሊ ንክርዑ ብና እንደቤልካ ቤንካ ጀዚረት እግል ትግባእ እየ ትቀድርኒ መንጠቂ ይኮን እዩ ላኪን ከፎ ንትነፋዕ ቡ ከፎ ድ መንፋዓትና ንኣት እዩ ኣዘ ዲጂታል ላብሬሪ ቱያ ምህልና እዮም ኣለቡ ክትባትና ስ እንደገባ ንትነፋዕ ቡ ና እግል ሰኒ ሓጃት እብዝያድግ ንትነፋዕ ቡ ወፋሃምለ መጅተማዕ እንዳኣመር እዩ ወላማት ጣልብ ፖዘቲቭሊ እግሊ ትነፋዕ ቡ ንእግል ንደይብና እግል ንህደግ ኣስሉብ እግል ንፅበጥ ብልብና በዲር ቴክኖሎጂ እንዳኣብናሁ ይኮን ሓተ ድ ሜዳን ረከበት መንገብ እግል ምተኣብ እዩ ቴክኖሎጂ ሰበቲት ረከባቱ እምበል ሰብሮ ዲ መቕሎ ደርስዕና ዘኳ ሰብሮ ሓቅረብካ መቕሎ እግል ከትብ ዲቡ ሓየት ረከብካ ምነለ ጠወር ረከብካ ኣሆ እግለይ ትነፋ ኮምፒተራት ረከብና እግል ሚል ትነፋ ዕቡ ኣዘማ ታብሌታት መፃክን ከፈኑ ትነፋ ዕቡ እግል ንህደግ ቱ ብና ወዲቦ መዳርስታማ ሕላ ናይ ኣይሲቲ ፕሮግራማት ህላ ናይ ገል ህላ እሊ እብእማሜ ህድግ እንደገብኣ እግሉ ኮፎ ፖዘቲቭሊ ንትነፋዕ ቡ እንዲ ግልካ ግል ንፋዕ ለሸቂ ግልካ ኣለቡኒ እንታቶ ንፍስካ ከፎ ክምሰል ትነፋዕ ቡ ግል ትላበሱ በርናሚ ግል ትደበካ እንዲኮ ህቶ ደረር ነፋዕካ ቡ ደራካ ወግል መፋዓት ነፋዕካ ቡ ትሩክ ግልካቱ ከዋልደን ومعلمين ومدرسة عامة ولمجتمع ورو دورن دورنا حدود قلبوني اللي انا معلمت اللي كانت تكلل له قلبوني كلناتو مثل
0: لهيك قن قلبو
1: قن قلبوني ما لا لا قد قد ورو كانايو هلا قلو دورنايو لا قد قد نتبهل لبعد لكن كله دي بحد لا اتاتو شبكته كان شبكته اللي قلنا تحاولنا قلبناني ምስል እግል ንህደግ እግላ ዓቦትላ ጣልብ ምስል እንዲ እለ ናይ ሎምታ እለ ናይ ሎምታ እንደቤልካ ሕወት ፈናተካ ክመቐለምን ለገብል ዓላ ለምላ ብዙሕ ጅሁድ ገብኣ ግል ምስል እግል ትሽቀ ላኪን ልውስቱ ኮሚቴ መድረሰት ኣምፀካ መንገቢ ኳላ ናይ ዋልዴን እንደቤልካ ለሸቅምኖም ሰለስ ኣርባዕ ክንፅንሑ ዝሩፍ እግል ትግባእ ቀድር ፍዕለን ድንያሆም እግል ትፅበጦም ቀድር ህቶም ላኪን እግል ግርአ ኣላ መስተቕበልቲ ንኣበድል ህልና ጂልቲ ንኣበድል ህልና ምስሊ ሸቂና መንገቢ እግንፍገድውቱ እሉ ኩሉ ኣላፍ ኣጀኒት ንከድም እግሉ ወንሸቂሉ ህልና ሑድ ሌጠምናሓ ከሰብና ከሳረታ ኩሉ እግል ንክሰቡ እግል ንሽቀ ብና
0: ዲባ እላ ትብል ፃንሓካ ሓተ ምና ክመሰል ሰኔት እግል ትትነሳ ከም ተጅረበት ዓባይ ግን ንንሳለን ቀድር ሂገእንታ ወሮምና ለጀራብካ ኣባ ወላ ጀራብካ ኣባ ትክዲሁ ኣትሓዘዮት ኣድረሶት ብሂገእ ምሄኒ ብትዳየት ነተላሳዕናሃ ግን ንግዝ ግድሜ ታኪያ ትህታታ ዲባ ሓቁ ዓሳርካቱ እንደ በኔ ሰኒ ለትዓርግ ዲብ ሂገእም ድብልና ኣ ኣደ ዲቡማ ግን ንህዳገሎ ብዲብና ሜቱ በዲር መሰለ መንሕጂ ሓቆ መፅካ መንገቢ እባሁ ኩምቱት ልኢለ ጥቀየር ልኢለ ሳኔ ልኢለ ተሓየስ ይኮኒኒ ዶር ናይ መደርስ ትብል ፃንሓካ ዲብላማ ግ ምስሊ ንህርሳ እንደቤልኮ ትምፀኒ

0: ርእስ ክቡቱ ርእስ ክቡቱ ርእስ ምህምቱ ክቡቱ ብለካ ንህልየኮ ክማ በዲር ብሉ ልዓልና ህዱግ እቡይ ኮነ እምበላ ልትመልከቶም ምስሊ ትመልከቶም እንደገባእካ ሉቃቶም ትምንህልየካ ቀሊል ምስዳር ይኮኒ ቀሊል ምስዳር ይኮኒ መንፋዕታ ሚታ መንፋዕታ ሚታ በርዱ ዲስካስ ለዝሓዘ ኣሽኣቱ ለንቃሽ ለዝሓዘ ሓጃቱ ልቀቶም ዝሓይሰና መረቀት ልሃ ተሓይሰና ሓጀት ብትክት ሓጀት 100% ዝበሃል ኣለጉኒ ላኪን እንታ ግል መንፋዓት ገቢል ተሃድግ ሓቆለ ካብ ዓመተን ሽእ ብዕቱ ቀራር ግል ትንሳ ወብዓን ጣልብ ጅና ግርዝ ወስስ ሰነት ወደ ሓምስ ሰነት ኣሰክ 14 ሰነት እቡ ተሃድግ ሓቆለካ ሀ እሊ ሽእሊ ዝትቀየር ኣዚ ልቀትኦም እምብል እንደህልየና ከፖሊሲ ከመምርሕ ምን ወድ 4 ሰነት ኣሰክ ወደ 11 ሰነት ንሃድግ ከም ህልየና ላዳም ግል ኣምረቡ ወይወጅቡ ብዓን መጅተማዕ ንሃድግ ህልየናኒ ብዓን ኣድያናት ብዓን ሰቃፋት ብዓን ዓዳት ብዓን ፍኑን ብዓን ዓባይ ገዳይ ብዓን ናይ ሕጊ ወፍርዲ ወገሌ እቡ ንሃድግ ህልየናኒ እብ ልሳዕሊ በሽለው ወዲቦ መጅተማዕ ዓብዶር ሊህላግሎም ኣጉሩዝቱ ንተሃገለ ህልየና ልቀትኦም እብ ጀላብ እግልሚቱ ልቀትኦም ተሓርየት እግል ኣጉሩዝ እሊ ፈልሰፈቱ ዓብይቱ ንሰርግ ንህደ ግቡ ኣተሓዘዮት ለቡ ይመስልኒ ላኪን ለፋሃም ልቀትኡም ባህለቶ ንኣዳም ልቀትኡም ትተርጀም እንድህልየት እግሊ ኣዳም ኣቐለቐቱ ማዘርታንግ ለትብል እግላ ተርጆማ እንድሃለው ማዘርታንግ ልቀት ንሳል እግል ንበልዕ ለትግል
1: ናለትነቀምበት
0: ሰልፍ ዘማዘር ኦፍ ዘ ታንግ ኖት ዘማዘር ኦፍ ዘ ቻይልድ እዚ ለኣዳም ምነስኣ ናይ ለኦም ልቃት እቡ ነስኣ ህታ ብክር ናይ ልቃት ባህለታ ብክር ናይ ልቃት ኮሊን ቤከር ዝብሉ ዕልም ናይ ትትል ዕልም ናይ ልቃት ፊሎሶፍ ለገብኣ ዓለምቱ እብ ተፋሲር ኣምፀ እዩ ኢላ እግልሚ ተሓዘየት ብክር ልሳን ማ ተሓዘዮትባ ውእግለ ጀነሙ ፋይደት ታሂቡ እተለልብል ህድግ ሓንገልና እግል ንፈክር ለሰልፍ ዝኣመርናሃ ልቃት ህታታ ሸይፍ ለትወዲ ህታታ ሸክል ታፀብጡ ለሰልፍ ለኣመርካሃ ልቃት ህታታ እግላ ኣፍካር ናይ ዲማካ ሸክልላ ታፀብጡ ኣይ ሓጀት ግራሃ እግል ትሕሰብ ወእግል ትሕለላ ጋእ ከም ንገብእ እበ ህታ ኣፅበጠታካቱ ሸክል እቡት እንደ ተርጀምካሃ እግላ ተሓልላ እግል ምሽክለት ወልቃት ብዕደት ትፍሃም ሓዘ ከም ንገብእ በርዱ ለናይ ሰልፍ ልቀት ለገለ ኣመርካ ሓንገልካ ለቡ ስሙ ለለምዘያ እቡት ግለ ልቀት ለሃ እንደ ጀርብ እንደ ትካስር ለፀብጣ እሊ ናኦም ቾሞይስ ክምን ይብሉ እቲ ሓንገልና ዩኒቨርሳል ግራመር ለሰመዩ ህትላ ዩኒቨርሳል ግራመር ዝብል ክፋል ናይ ሓንገልና ዲቡ ፍጡር ህላ እሊ ክፋል ዩኒቨርሳል ግራመር ዝበሃል እግል ልቀት ለየ ጠለ ተኸሰሳቱ እግል ልቀት
1: ግል
0: ሂጋ ሂግያ እግል ንፅበጥ ንፀብጥ ንፀብጥ ኣይ ዓተረት ኣይ መሻክል ሓቁ ናይ ዲብ ልቃት ሳድፍ ዲብሊ ዩኒቨርሳል ግራመር ዲቡ ዝተኸለቕ መሻክል ለመስም ወዲና እሊ ዝትፈጠር እገርና ከም እዜና ከም ዕንታትና ምስነልትወለድ እገርና ኣገድን ከይድ ቡኒ ሓሊብ ዝሓዘ ክንሓዘ ክምሰልመወናሁ ህትሉ ዓበ እሊ ዩኒቨርሳል ግራመር ግልሽቃል ኣ ምገባእ ስክ ዕመር 4 ሰነት ናይ እምካ ናይ ጓሬካ ንህግያ ግትስማዓ ብካ እታ ግልሽቂ ግራሃ ለኣወል ህግያ ለህቱ ለነስኣያ ሸክልካ ፀብጠት ባ ህቶ ለትወቀለት እግትስማዕ ባ እግ ትፈክር ባ መሻክል እግ ትፍታሕ ባ ለሳዕደካ ህታታ ኢለ ፈልሰፈትላ ኣኪደታ ብዕልማየት ገበይታ ካልእ ስያሰት ንዜናኣተ ኢሉ ጣልብሊ ወስስ ሰነት ወደ ሓምስት ሰነት እንዳሃላ እቲ መድረሰት ኣምፀካኹም ንገብእ ኢለ ልቃት ለበት ኣደርሱ ለበለት ሃገያ ለበ ሰልፍ ዝሓንገሉ ለፋትሓ እበለት ሃይቡት ዕልም ዲማ ይበደም ኣሎ ዲማ
1: ይበደምኣሳስ
0: ትሩድ ወዲ ሻዕብት ጀበት ሻዕብት እግል እላ ገበየላ እግላ ሓሬት ስዕ ቆምያት ብና እብስዕ ሃጊት ንትሃገ ምን ኣወላ ይፈስል ዓሰክ ሓምሳ ይፈስል ወሮካ እበ ናይ ሰልፍ ሓንገሉ ሸክል ለጠብጣባ ልቃት እበ ደርስ ሱሳይ ክምሰል ተዓዳ ኩሎም ለቆምያትና ዲወሮ ፈስል ዲወሮ ልቃት ዲብል ይጀምዖ ፈሃምናዮም ዲበዕልም ሓተይቱ

0: ብዙሕ ሰላምታና ተቐበሉ ፈኖ እውን ኣብ ምክታል ትርከቡ ዝኽርኩም ተዓዘብትና ከመይ ተምሲኡ ፍርቂ ንሎሚ ሰዓት 9 ዝተዳልዎ ዜናዊ መሰናዶ ሒዘልኩም ቀሪበ ኣለኹ። ንምክታልኩም ብክብሪ ዝዕድም ስኻትኩም ዝፅንሕ ሚካኤል ሓድጉ ፈልማግ ምቀነጡታቱ እፍለም። ብሚኒስተር ዑስማን ሳልሕ ዝተመርሐሉ ከኤርትራ ምስ ሓለፍቲ ክፍሊ ጉዳያት ወፃኢ ኣሜሪካ ርክባት ኣካይዱ። ኣብ ንዞባ መንደፈራ ብደረጃ ምውላድ ዝበፅሐ ዘራት ይግቦ ምክታል ክግበረሉ መዘኻኽሪ ቀሪቡ። ጨንፈር ትምህርቲ ዞባ ካሽባር ካብ ተላልያን ምክታል ጥዕናን ቆልዑ ዘተኮረ ዝተምህሮ ወዲቡ። ኣብ ዜናታት ወፃኢ ደሴት ታይዋን ኤፍ 16 ዝዓይነተን ነፈርቲ ኩናት ኣሜሪካ ክትርከብ ከም ጀመረ ተገሊጹ። ኔቶ ኣብ ላቲቪያ ነፈርቲ ኩናትን ስርዓት ጸረ ሚሳይልን ከም ዝለኣኸ ኣፍሊጡ። ካናዳ ኣብ ኣሜሪካ ጽንሒ ንግዳዊ ተመርኮስነት ንምጉዳል ሓድሽ ህንፀት መስርሕ ነዳዲ ኣበጊዛ። ዝርዝር ዜና። ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ዝመርሖ ልኡኽ ኤርትራ ምስ ምክትል ፀሓፊ ክፍሊ ጉዳያት ወፃኢ ኣሜሪካ ንፖለቲካዊ ጉዳያት ኣሊሰን ሁከር ከምኡውን ምስ ተሓጋጋዚ ፀሓፊ ጉዳያት ኣፍሪቃ ፍራንክ ጋርሲያን ካልኦት ሓለፍቲ ናይቲ ክፍልን ተኸታተልቲ ኣኼባታት ኣካይዱ። ብዛዕባ ትርክባ ዝተዳልዎ ፀብጻብ ኣሎ ገረ መስቀል ገረዝገር ከቕርቦ እዩ።
1: ሚኒስተር ጉዳያት ወፃኢ ኤርትራ ኣቶ ዑስማን ሳልሕ ዝመርሖ ልኡኽ ኤርትራ ምስ ምኽትል ፀሓፊ ክፍሊ ጉዳያት ወፃኢ ኣሜሪካ ንፖለቲካዊ ጉዳያት ኣሊሰን ሁከር ከምኡውን ምስ ተሓጋጋዚ ፀሓፊ ጉዳያት ኣፍሪካ ፍራንክ ጋርሲያን ካልኦት ሓለፍቲ ናይቲ ክፍልን ተኸታተልቲ ኣኼባታት ኣካይዶ። ኣብዚ ድሕሪ ምልዓል በይናዊ እገዳ ኣሜሪካ ኣብ ልዕሊ ኤርትራ ንፈለማ ግዜ ዝተገብረ ኣኼባ ሚኒስተር ዑስማን ኣብ ዘቕረቦም ነጥብታት እዚ ርክብ እዚ

0: ብቓልን መንፈስን ምልኣኽ ደብዳቤታት ፕረዚደንት ኢሳያስ ኣፈወርቅን ፕረዚደንት ዶናልድ ትራምፕን ዝካየድ ዘሎ ዕቱብ ርክብ ምዃኑ ድሕሪ ምብራህ ብምሕዳር ፕረዚደንት ትራምፕ ነቲ ኣቐዲሙ ብምምሕዳር ባይደን ዝተስገደደ ዘይፍትሓውን ዘይምኽንዩን እገዳ ኣብ ልዕሊ ኤርትራ ምልዓሉ ዝምስገንን ዘተባብዕን ምዃኑ ብምጥቃስ እዛ ኣኼባ ከም ፈላሚ መጠን ኣብ ዝምድናታት ክልቲአን ሃገራት ሓድሽ ምዕራፍ ክኸውን ዘለዎ ተስፋ ገሊጹ። ሚኒስትር ዑስማን ሳልሕ ኣብ ዘቕረቦ መዛተዪ ነጥብታት ድሌት ኤርትራ ኣብ መንጎ ክልቲአን ሃገራትና ሃናፅን ኣብ ምክብባር ዝተሰረተን ዝምድናን ንጹህ ሽርክነትን ምምስራት እዚ ሓድሽ ምዕራፍ ነቲ ዝተኸስረ ዕድላት ዘካሕስ ክኸውን ከምኡውን ኣብ ረድኤት ዘይኮነ ኣብ ንግድን ወፍርን ማእከል ዝገበረን ዘይተበርበሩ ዕድላት ንምምዝማዝ ዕድል ዝፈጥርን ክኸውን ምዃኑ ኣነፂሩ። ብዝሓለፉ ምሕደራት ዝተገብሩ ፀቐጥቲ ፖሊስታት ዳግማይ ክረኣዩ ዝግባእ መእረምታት ተገይሩሎም ድማ ነዚ ሓድሽ ምዕራፍ ክኸፍት ንፅበየ ዘለና መድረኽ ጥጡሕ ባይታ ከም ዝፍጠር ንምግባር ኣሜሪካ ኣድለይቲ እወታዊ ውሳነታት ክትወስድ ዘዘኻኽረ ሚኒስትር ዑስማን ኤርትራ ኣብ ዞባዊ ፀጥታን ሰላምን ምቕሉሉን ኣዝዩ ኣገዳስን ተራ ትፃወት ከም ዘላ ኣብ ዞባ ቀርና ኣፍሪቃ ቀይሕ ባሕሪ ወሽመጥ ዓደንን ተፈሰስ እኒኢልን ዘለዋ ሃገራት ኣብ ምኽባር ልኡላውነት ግዛኣታዊ ሓድነትን ማዕርነትን ዝተሰረተ ዝምድና ንምምዕባል ትሰርሕ ምህለዋ ብምንፃር ኣሜሪካ ነዚ ቅኑዕ ፖሊሲ ደገፋ ከተርኢ መዳውብቲ ሃገራት ቀይሕ ባሕሪ ተሓባቢረን ሓላፍነት ምርጋእ ቀይሕ ባሕሪ ክወስዳ ካልኦት ሃገራት ድማ ሓገዝ ኣበ ዝድለየሉ ጥራይ ደገፍ ክገብራ ኣተሓሳሲቦ። ምክትል ፀሓፊ ክፍሊ ጉዳያት ወፃኢ ኣሜሪካ ንፖለቲካዊ ጉዳያት ኣሊሰን ሁከር ብወገና እዚ ድሕሪ ነዊሕ ግዜ ዝካየድ ዘሎ ርክብ ከፋቲ በሪ ክኸውን ዝፅበይዎ ኣገዳሲ ርክብ ምዃኑ ኣሜሪካ ኣብ ልዕሊ ኤርትራ ተነቢሩ ዝፀንሐ በይናዊ እገዳ ክልዓል ዝወሰነትሉ ቀንዲ ምክንያት ድማ ፕረዚደንት ትራምፕ ኣብ ሓባራዊ ረብሓ ዝተሰረተ ሽርክነት ንምምስራት ካብ ዘለዎ ክቱር ድልት ዝብገስ ምዃኑን ዝምድና ክልቲአን ሃገራት ዳግም ንምብርባር ዝዓለመ ከም ዝኾነን ገሊፃ። ሚስ ኣሊሰን ኣስዒባ ከም ፈላሚ ርክብ እቲ ብሚኒስተር ዑስማን ዝቐረበ ነጥብታት ምስቲ ምስ ኤርትራ ክዛረብሉ ሒዞሞ ዘለዉ ነጥብታት ኣዝዩ ዝመሳሰል ብምዃኑ ኣብዚ መፀ ርክባት ጭቡጥ ገስጋስ ንምግባር ዘኽእል ምዃኑ እቶም ገና ምርዳእ ዘድልዮም ነጥብታት ድማ ኣብ ቀፃሊ ርክባት ብዘተኽፍትሑ ከም ዝኽእሉ ብምእማት ቀፃሊ ርክባት ንምክያድ ንኩሎም ዝምልከቶም ኣካላት መምርሒ ክትህብ ምዃና ኣፍሊጣ። ምስቲ ሓጋጋፂ ፀሓፈ ጉዳያት ኣፍሪቃ ሚስተር ፍራንክ ጋርሲያ ኣብ ዝተገብረ ርክብ ሚስተር ፍራንክ ተመሳሳሊ እወታዊ መግለፂ ኣብ ርእሲ ምቕራብ ክልታዊ ዝምድና ኤርትራን ኣሜሪካን ናብ ንቡር ንምምላስ ኣበርቲዑ ክሰርሕ ምዃኑ እቲ ብወገን ኤርትራ ዝቐረበ መዛተዪ ነጥብታት ድማ ምስቲ ኣሜሪካ ሒዛቶ ዘላ ቀዳምነታት ዝሰማማዕ ከም ዝኾነን እቲ ብሕጂ ዝዳቐቕን ዝዓምቑን ዘተ ከዓ ኣብ ሰለስተ ዓበይትን ኣገደስትን ጉዳያት ማለት ንግድን ወፍርን ዞባዊ ፀጥታን ሰላምን ከምኡውን ዝተርፉ ዓንቀፍቲ ዝፀንሑ ውሳነታት ብዘተ ኣብ ምፍታሕን ዘተኮረ ከም ዝኸውንን ምስ ኤርትራ ቀፃሊ ዘተን ገስጋስን ክገብሩ ድሌት ከም ዘለዎምን ኣረጋጊፁ።
1: ናብዚ ካል ዜና ምስንሰግር ኣብ ኑ ዞባ መንደፈር ኣብ ደረጃ መውላድ ዝበፅሐ ዘራእቲ ግቡእ ምክታል ክግበረሉ መዘኻኸሪ ቀሪቦም ወኪል ሬና ፊሎሞንቲ ካቦን ዝምልከቶ ሞያውያን ኣዘራሪቡ ንዘዳሎ ዜናዊ ፀብጻብ ዳናይት ገብሪ ሂወት ከተቕርቡ እያ።
2: ኣብ ምዕዞባ መንደፈራ ብፃዕሪ ህርኩታት ሓረስቶት ኣብ ደረጃ ምውላድን ምሽዋትን ዝበፅሐ ኣዝርእቲ እቲ ዝድለ ፍረምእንቲ ክህብ ግቡእ ምክትታል ክግበረሉ ሓላፊ ቤት ፅሕፈት ሕርሻት ምዕዞባ ኣቶ በረኸት ተክለስላሰ ኣዘኻኺሩ። ሎብ ዘበን ክራማት ዝናብ ኣብ ግዚኡ ኣብ ርእሲ ዘይምጅማሩ ሓላፍ ዘላፍ ብምንባሩ ሓረስቶት ዘራእቶም ኣብ ወቅቱ ክበቁል ከም ዘይከኣለ ብምሕባር ኣብ መወዳእታ ወርሓት ሓምለን ንሓሰን ብዝሃርመ ደሓን ዝርግሕን መጠንን ዝነበሩ ዝናብ ግዳ ድሒሮም ዝተዘርእዎ ኣዝርእቲ ክበቕሉ ከም ዝኽኣሉ ገሊፁ።
3: ኣብ ሰነ 3 መዓልቲ ጥራይ ዝናብ ዘኒቡ ስለዚ ክሳብ 15 ሓምለ ዳርጋ ዝናብ ዝበሃል ኣይነበረን። ካብ 15 ሓምለ ዝናብ ጀሚሩ እዚ ዝናብ እዚ እውን ንዘራእቲ ማለት ሲ ክዝርእ ዝኽእል ኣይነበረን ነቲ ናይ ማሕረስ ጥራሕ ዘተባብዕ እዩ። ስለዚ ኣብቲ መወዳእታ ሓምለ እቲ ዝሓን ዝኾነ ከዝርእ ዝኽእል ነይሩ ማለት እዩ። መብዛሕትኡ እቲ ፃዕዳ እኽሊ ኣብ ፀሓይ ሓውሲ ብስለስተ ዘርአ ካብዚ 15 እንዳሓር ግን ኣብ ናሓሰ ዝሓሸ ዝናብ ነይሩ ማለት እዩ። ኣብ ናሓሰ ስሩዕ ዝኾነ ዝናብ ዘኒቡ

0: እቲ ኣብ ናሃሰ ዝነበረ ዝናብ ከዓ ምዕሩይ ዝርጋሕ ዝነበሮ ስለ ዝነበረ ዳርጋ ኩለን ምሕዳር ከባቢታት ክዘርአ በቂዐን።
1: ኣብ ወቅቲ ክራማት ብሓፈሻ 525 ሚሜ ዓቐን ዝነበሩ ዝናብ ከም ዝሃረመ ዝሓበረ ኣቶ በረኸት ኣብ ቆላታት ኣብ ዝርከባ መምሕዳራት ከባቢ ዝበቕሎ ኣዝርእቲ ብሰንኪ ዋሕዲ ዝናብ ከምቲ ዝድለ ከም ዘይሰሰነ፣ ኣብተን ዝተረፋ መምሕዳራት ከባቢ ግን ዝሓሸ ከም ዝኾነ ኣብሪሁ። እቶም ግራውቶም ብግቡእ ዘመሓደሩን ዘራእቶም ዝተኸናኸኑን ሓርስቶት ንዝተረኽበ ዝናብ ኣብ መዓላ ስለ ዘውዓሉ ዘራእቶም ኣብ ትስፉው ደረጃ ከም ዝርከብ ዝጠቐሰ ኣቶ በረኸት ኣቐዲምካ ዝግበር ንጥፈታት ምዕቃብ ማይን ሓመድን ከምኡውን ምምድማድን ምድኳዕን መሬት ሕርሻ ኣብ ግዜ ዋሕዲ ዝናብ እውን ፅቡቅ ውፅኢት ክርከቦ ዝኽእል ኣገባብ ስለ ዝኾነ ሓረስቶት ዝያደ ክደፍእሉ ኣዝኸኺሩ።
0: ሓረስታይ ክገብሮ ዘሎ ኩሉ ግዜ ሓመድን ማይን ምዕቃብ እዩ። ግራቱ ብግቡእ ሓመድ ንድሕሪ በተ ዝግባእ ኣደላዲሉ ማይ ክሕዝ ኣኽኢልዎ ንድሕሪ መሬት ንድሕሪ ለበሊን ክገብሮ ክኢሉ እቲ ዝነጠበ ማይ ኣይውፅን እዩ። ስለዚ ከም ተሪኦ ሓረሳይ ናህናት ናይ ማእቶት ናይ ስራሕ ባህሊ ዳርጋ እንዳጠፍአ ከይ ስለ ዘሎ ናይ ሓደ ሓደ ፃዕራማ ዝኾነ ሓረሶት ግን ኩሉ ግዜ ወላብቲ ግዜ ድርቂ ይኹል ምህርቲ ክእት ስለ ትርኢ ሓረስታይ እዚ ካብዞም ውሕዳት ሓረሶት ቅዱስ ኩነ ክሕዞን እኹል ዝኾነ ፃዕሪ ክካይድ ናብ ገረቱ በዚ ኣጋጣሚ ለቦና ነተሓላልፍ።
1: ንኩነታት መጋሃጫን ዲጋታትን ኣመልኪቱ ድማ ኣቶ በረኸት ዝበዝሓ ዲጋታትን ረህያታትን ዝኣክል ዝናብ ከም ዘይረኸባ ብኡ መንፅር ድማ ትሕዝቶ ትሕተ ባይታዊ ማይ ክንኪ ከም ዝኽእል ብምሕባር ቀለብ ጥሪት እውን ከምቲ ዝድለ ከም ዘይሰሰነ ኣረዲኡ። ኣብ መወዳእታ ሓረስቶት ዘራእቶም ክሳብ ኣብ ቀፍኡ ዝኣቱ ካብ ባልዓትን ፀሃያይን ክከናኸኑን ንተኽእሎታት ዝናብ ቀውዒ ኣብ ግምት ብምእታው ዝኣኸለ ኣብ ግዜኡ ክእክቡ ኣተሓሳሲቦም።
2: ጨንፈር ትምህርቲ ዞባ ጋሽባር ካብ ተላልያን ምክትል ጥዕናን ቆልዑ ዘተኮረ ዝተምህሮ ብሓደ ጥቅምቲ ኣባሮን ተወዲቦ። እቲ 80 ኣባላት ዝተሳትፎ ዝተምህሮ መምህራን ኣብ መሪሕነት ዘለዉ ኣካላትን ጥዕና ኣብ ትሕትኦም ዝርከቡ ቆልዑን ሰራሕተኛታትን ብግቡእ ክከታተሉ ንተምሃሮ ቆልዑ ስነ ልቡናዊ ተላልያን ኣተሓሕዛ ክህሉ ከምኡ ውን ባህርያዊ ፀገማትን ኣእምራዊ ስንክልና ቆልዑ ክቃልዑ ዝኽእሉ ጠንቅታትን ብምላይ ውሕስ ጥዕና ንምርጋፅ ዝዓለመ ምዃኑ ኣብ ሚኒስትሪ ጥዕና ክኢላ ኣእምራዊ ጥዕና ኣቶ ሰሎሞን ነማርያም ገሊፆም። ብቑዕ ኣእምሮ ዘለዎ ቆልዓ ንምኩስኳሱ ማዕረ ማዕረ ከዳማያዊ ትምህርቲ ኣገልግሎት ኣእምራዊ ጥዕና ምትእትታው ውፅኢት ትምህርቲ ንምምሕያሽ ኣብ ዝካየድ ፃዕሪ ኣበርክቶ ከም ዘለዎ ዝሓብረ ኣቶ ሰሎሞን መምህራን ናብ ዝተሓተ መሓወራት ምምሕዳር ብምውራድ ንዝቐስምዎ ፍልጠት ከካፍሉ ተላብዩ። እዚ ከምዚ ኢሉ እንከሎ ተሳተፍቲ መምህራን ሞያዊ ብቕዓቶምን ደረጃ ትምህርቶምን ንኸማዕብሉ ምትባዕ ክግበረሎም ሞያዊ ስነ ምግባር መምህርናን ንምድንፋዕ ንምርጋፅን ክስራሕ ምችውን ጥጡሕን ናይ መምሃር ምስትምሃርን ባይታ ክፍጠር ከምኡውን መምህራን ኣብነታን ዜጋታት ኮይኖም ሞያዊ ግዴቶኦም ንክፍፅሙ ዝግበር ፀዓርታት ክሕይል ኣብ ዝብል ዛዕባታት ዘትዮም። ሓላፊ ጨንፈር ትምህርቲ መምህር ያሴን መሓመድ ውሕስ ጥዕና ተምሃሮ ቆልዑ ብምርጋፅ ብቕዓት ትምህርቲ ንምሕያል ህዝብን መሻርክቲ ኣካላትን ብውህደት ክሰርሑ ኣዘኻኺሩ። ጨንፈር ሕርሻ ዞባ ዓንሰባ ንትግባረ መደብ ንኡስ ርቡዕ ቃፅዖ ሕርሻ ዝግምግም ርክብ ምሳ መሓደርቲ ንኡስ ዞባታትን ካልኦት መሻርክቲ ኣካላትን ኣካይዱ ወኪል ሪና ተስፋንኬል ገብርስ ንዘዳሎ ዜናዊ ፅብፃብ እልተሃብ ተማርያ።
3: ጨንፈር ሕርሻ ዞባ ዓንሰባ ንትግባረ መደብ ንኡስ ርቡሕ ቃፅዖ ሕርሻ ዝግምግም ርክብ 29 መስከረም ኣብ ከረን ኣካይዱ። ኣብቲ ገምጋም ኣመሓደርቲ ንኡስ ዞባታት፣ ሓለፍቲ ሃገራውያን ማሕበራት፣ ወከልቲ ሚኒስትሪ ትምህርትን ክኢላታት ሕርሻን ዝርከቦም ናይ ስራሕ መሻርክቲ ተሳቲፎም ነይሮም። ግዜያዊ ሓላፊ ክፍሊ መሬትን ሕርሻን ዞባ ዓንሰባ ኣቶ ገብረ መስቀል ተወልደ ዕላማት ርክብ መኣዛዊ መግቢ ኣብ ኩሉ ንኩሉ ዝብል ሽቶ ሚኒስትሪ ሕርሻ ንምዕዋት ብመንገዲ ንኡስ ርቡሕ ቃፅዖ ሕርሻ ንዝተሰላሰለ ንጥፈታት ብምግምጋም ኣብ መጻኢ ብዝሓየለ ንምስራሕ ከም ዝኾነ ሓቢሩ። ንኡስ ዞባታት ኣብ ዝቐረብኦ ፀብጻብ ኣብ ንወስ ወከፍ ዓዲ ብውሕዱ ሓደ ሓረስታይ ነቲ መደብ ብምልኣት ንምትግባር ይስራሕ ከም ዘሎ፣ 200 ሓረስቶት ድማ ድሮ ነቲ መደብ ብምልኣት ኣብ ምክያድ ከም ዝርከቡ፣ ኣብ ቀረባ መጻኢ ኣብ ኩለን ዓድታት ብምልኣት ዘተግብሩ ሓረስቶት ንምስሰን ከዓ ዘተባብዓን ፈተ ተታሒዙ ከም ዘሎ ገሊፀን። ተሳተፍቲ ብጊድኦም ኣብ ቀጠላ መግቢ ኣተኩሮ ተገይሩ ክስራሕ፣ ብመደብ ንኡስ ርቡሕ ቃፅዖ ዝተዓወቱ ሓረስቶት ክሽለሙ፣ መፍረ ንህብን ምርባሕ ደርሁን ኣብ ኩለን ንእሶባታት ንምትእትታው ሞያውያን ብዕቱብ ክሰርሑ ምቁር ድንሽ ኣካል ሕርሻዊ ምህርቲ ክኸውን ፃዕርታት ክካየድ ከምኡውን ምስ ሚኒስትሪ ትምህርቲ ዝግበር ሽርክነት ኣድማዕነቱ ተራእዩ ክድፍኣሉ ዝብል ርእቶታት ኣቕሪቦም። ኣብ ዞባ ዓንሰባ ዋና ዳይረክተር ክፍሊ ምምሕዳርን ፋይናንስን ኮሎኔል ክብሮም ንርኣዮ ኣብ ዝሃቦ መዛዘሚ ቃል እቲ መደብ እቶቱን እቶታውነትን ኣብ ምዕባይ ኣበርክቶ ስለ ዘለዎ ኩሉ ዝምልከቶ ብሓፈሻ ሞያውያን ሕርሻ ድማ ብፍላይ ካብ ሓርስቶት ከይተፈለዩ ኣበርክቶኦም ክዕዝዙ ተላብዩ።
2: ኣብ ዞባ ማእከል ማሕበረ ቁጠባዊ ፀገማት ከም ዘለዎም ንዝተለለዩ ልዕሊ 2,000 ተምሃሮን ዓመት ዘምህሮም ናውቲ ትምህርቲ ብነፃ ተዓዲሎም ጨንፈር ምስ ዕዮን ማሕበራዊ ድሕነትን ነዚ መደብ ንምዕዋት ኣብ 16 ዞባታት መስርሕ ምልላይ ፅጉማት ወገናት ከም ተኻይደን እቲ ናይ ምዕዳል መስርሕ ኣብኡ ዝተመርኮሶ ምዃኑን ሓቢሩ። እዚ ከምዚ ኢሉ እንከሎ ኣብ መበል 39 ዙርያ ሃገራዊ ኣገልግሎት ሃገራዊ ግቦኦም ንምፍፃምን ናይ 12 ክፍሊ ትምህርቶም ንምቕፃልን ናብ ሳዋ ንዝወረዱ 164 ዝተለልዩ ተምሃሮ ንነፍሲ ወከፎም 2,000 ንኣፋ ደገፍ ከም ተገብረሎም ካብ ቤት ፅሕፈት ጨንፈር ዕዮን ማሕበራዊ ድሕነትን ዞባ ማእከል ዝተረኸበ ሓበሬታ ይረድእ። ብኻል ወገን ኣብ ዞባ ዓንሰባ ንዞባታት ሓጋዝን ዒላ ብርዒድን ብምሕዳር ንዝተለልዩ 290 ተምሃሮ ንዓመት ዘምህሮም ናይ ናውቲ ትምህርቲ ደገፍ ተዓዲሎም። በዚ መሰረት ኣብ ንኡዞባ ሓጋዝ ን150 ተምሃሮ ኣብ ንኡዞባ ዒላ ብርዒ ድማ ን140 ተምሃሮ ተጠቀምቲ ከም ዝኾኑ ሓለፍቲ ዕዮን ማሕበራዊ ድሕነትን ናብተን ንኡዞባታት ሓቢሮም። እቲ ደገፍ ተምሃሮ ብሰንኪ ማሕበራዊ ቁጠባዊ ፀገም ካብ ማእዲ ትምህርቲ ንኸይሰናኸሉ ዝዓለመ ኮይኑ ክሳብ ትምህርቶም ዝዛዝሙ ከም ዝቕፅል ተሓቢሩ። ከም ዝሰረቱ ውዳብና መሰረቱ ሑስ ምዕባልና ብዝብል ቴማ ኣብ 5 ምምሕዳራት ከባቢ ክካየድ ዝቕኒ ቅነ መንስያት ንኡዞባ ጊንዳዕ ብ28 መስከረም ኣብ ላዓይተን መዛዝም ተገይሩሉ። ዕላማ ናይዚ ካብ ምምሕዳራት ከባቢ ሑፂት እምባትካላ ነፋሲት ላዓይተንን ማይ ሓባርን ዝተዋፅኡ መንስያት ዝተሳትፎ መደብ ዓቕምን ዝምባልን መንስያት ብምፍታሽን ተመክሮ ዝለዋወጡሉ ባይታ ብምፍጣርን ኣካላውን ኣእምራውን ብቕዓቶን ምህናፅ ቀፅ ምዃኑ ተገሊጾ። ኣብዚ ንኣስታት ሓደ ወርሒ ዝቐፀለ ቅነ 200 ደቂ ኣንስትዮ ዝርከብዎም ልዕሊ 370 መንእስያት ኣብ ስፖርታዊ ባህላውን ትምህርታዊ ውድዳት ከም ተሳተፉ ክሳብ መምሕዳራት ከባቢ ወሪዱ ዝካየድ ዘሎ ንጥፈታት ድማ ኣተባባዒ ውፅኢት የመዝግብ ከም ዘሎ ካብ ወደብቱ ዝተረኸበ ሓበሬታ ይረድእ። ሓላፊ ቤት ፅሕፈት ሃማመት ኣብ ንኡዞባ ጊንዳዕ መንእሰይ ሳላሓዲን ዓሊ ብወገኑ ሞያውን ዜግነታውን ኣስተምህሮታት ስልጠና መሪሕነትን ምሕደራ ዑደት ናብ ታሪካዊ ቦታታትን ማእቶታዊ ንጥፈታትን ኣካል ናይቲ ቅነ ከም ዝነበረ ብምጥቃስ ውዳበ መንስያት ንምሕያል ተራፀለውቲ ኣካላት ክሕይል ፀዊዖም። ኣብ ቤት ፅሕፈት ሃማመተ ዞባ ሰሙናዊ ቅሒ ባሕሪ ሓላፊ ፖለቲካን ውዳብን መንእሰይ ሱሌማን ዩሱፍን ፀሓፊ ህግደፍ ኣብ ንኡዞባ ጊንዳዕ መምህር ደጀን ገብሩን ብግድኦም ማሕበር ዓቕሚ መንእስያት ንምብራኽን ብቑዕ ሞያ ዓጢቖም ነፍሶም ክኽእሉን ዝውድቦ ንጥፈታት ኣድማዒ ውፅኢት ንኽርከቦ ብውህደት ክስራሕ ኣዘኻኺሮም። ኣብቲ ኣጋጣሚ ብጋንታን ብውልቅን ንዝተዓወቱ ሽልማት ተዓዲሎም። ኣብ ከተማ ፍዓበት ብቤት ፅሕፈት ሃማመት ኣብቲ ንኡዞባ ዝተወደበ ሴሚናር ንመንእስያት ሰራሕተኛታት መንግስትን ሰራዊትን ተዋሂቡ። ኣብቲ ብሓደ ጥቅምቲ ዝተኻየደ ሴሚናር ሓላፊ ፖለቲካዊ ጉዳያት ህግደፍ ዞባ ሰሙናዊ ቅሒ ባሕሪ ኣቶ ኢድሪስ ዓሊ ንህሉ ኩነታት ከባቢናን መድረኻዊ ብድሆ መንእስያትን ኣመልኪቱ መግለፂ ብምሃብ መንእስያት ንህሉ ብድሆታት ብምግምጋም ሓላፍነት ክስከሙ ኣዘኻኺሩ። ኣቶ ኢድሪስ ኣስዒቡ ባህልን ክብርታትን ናብ ሓደስቲ ወለዶታት ብምስራፅ ብቑዓት መንእስያት ንምህናፅ ብዕቱብ ክስራሕ ተላብዩ። ሓላፊ ፖለቲካን ውዳብን ሃማመተ ዞባ ሰሙናዊ ቅሒ ባሕሪ ኣቶ ሱሌማን ዩሱፍ ብወገኑ ካብ 2026 ክሳብ 2030 ብዛዕባ ዝኸይድ ናይ 5 ዓመት ውጥን ስራሕ መብሪ ሂቡ። ኣብ መዛዘመ ናይቲ ሰሚናር ኣካየዲ ስራሕ ንኡዞባ ፍዓበት ኣቶ ገስግስ መዝገበ ከምዚ ዓይነት ሰሚናር ኣገዳስነቱ ልዑል ስለ ዝኾነ ቀፃልነት ክህልዎ ተላብዩ። ዝቐብርኩም ተዓዘብቲ ስዒቡ ዝቕርብ ዜናታት ሃገራት ወፃኢ ክኸውን ምክታልኩም ክትቅፅሉ ደጊመ ብኽብሪ ዕድም። ዜናዊ መሰናዶ ኤርቲቪ ይቕፅል ኣሎ። ዝቐብርኩም ተዓዘብቲ ስለምክታልኩም ኣዘየ መስግን ዜና ወፃኢ። ደሴት ታይዋን ኤፍ 16 ዝ ዓይነትን ዘመናዊ ነፈርቲ ኩናት ኣሜሪካ ክትርከብ ከም ጀመረ ተቓሊዑ። ኣሜሪካ ነቲ ልውላዊ ኣካል ቻይና ዝኾነት ደሴት 66 ካብተን ዝተራቐቓ ነፈርቲ ክሸጠላ ኣብ 2019 ከም ተሰማምዐ ዝፍለጥ ኮይኑ ድሮ 2 ከም ተረከበ ተገሊጹ ኣሎ። ነቲ ስጉምቲ ብትሪ ዝኾነ ንቻይና ነታ ርእሴት ንምፅምባር ሓይሊ ክጥቀም ዝደፋፍ ምዃኑ ኣነፂራ ኣላ። ብዜካ እዚ ኣሜሪካ ዝወሰረቶ ስጉምቲ ዝምድና ክልቲን ሃገራት ንምምሕያሽ

ዝካየድ ዘሎ ዲፕሎማስያ ውን ቁጠባውን ፃዕርታት ባሉታ ክፀልዎ ከም ዝኽእል ኣሜታ ኣሜሪካ ምስ ደሴት ታይዋን ዘለዋ ጥቡቕ ወተሃደራዊ ቁጠባውን ዲፕሎማስያውን ዝምድና ጥንቂ ዘይምቅዳው ክልትን ሃገራት ምዃኑ ፀብፃባት የረዱ። ቻይና ኣብ ደሴት ታይዋን ዝግበር ግዳማዊ ምትእትታው ቀይሕ መስመር ምዃኑ

ኣሳት ምዃኑ ይእመት። በዚ ድማ ሩስያ ንባህለታቱ ብዕቱብ ክትከታተሎን ምላሽ ክትህበሉን ከም እትኽእል ይግለጽ። ሃገራት ባልቲክን ኖርዲክን ካብ ሩስያ ክመፀን ዝኽእል ስጋኣት ንምምካት ተወሳኺ ኣፅዋርን ሰራዊትን ኔቶ ኣብ ግዛኣትን ክዋፈር ክጠልባ ጸኒሐን ኣለዋ። ጸጥታ ምብራቕ ኤውሮጳ ብሰንኪ ምስፍሕፋሕ ኔቶ እናንቆልቆሎ ይመጽእ ከም ዘሎ ምስቲ ዞባ ቅርበት ዘለዎም ወገናት ይጠቕሱ። ካናዳ ኣብ ኣሜሪካ ጸንሓ ንግዳዊ ተመርኮስነት ንምጉዳል ሓድሽ ህንፀት መስመር ነዳዳ ኣበጊሳ። እዚ ሓድሽ ፕሮጀክት ካብ ምዕራባዊ ገማግም ካናዳ ተበጊሱ ምስ ካልኦት መሻርት ሃገራት ዘራኽብ ኮይኑ ምስ ተዛዘመ ዓመታዊ ኣስታት 14 ቢልዮን ዶላር ኣታዊ ክርከቦ ከም ዝኽእል ቀዳማይ ሚኒስተር ማርክ ካርኒ ኣሚቶ። ብዘካዚ እዚ ዕለታዊ ኣስታት 1 ሚልዮን በርሚል ነዳዲ ክዕድል ዝኽእል ሃገራዊ ፕሮጀክት ንልዕሊ 140,000 ሰባት ዕድል ሽቕለት ክፈጥር ምዃኑ ተገሊጹ ኣሎ። ካናዳ ካብ እትልኾ ነዳዲ እቲ ልዕሊ 900,000 ብመገዲ ኣሜሪካ ምጽንሑ ዝጠቕሱ ጸብጻባት ህንፀት ናይዚ ሓድሽ መስመር ንካልኦት ሃገራት ረባሕቲ ከም ዝገብረን ይረድኡ። ካናዳ ብደረጃ ዓለም ብዕቑር ጸጋታት ነዳዲ ኣብ ራብዓይ ብዕቑር ተፈጥሮኣዊ ጋዝ ድማ ኣብ ሓምሻይ ተርታ ትስራዕ። ዜናታት ንምዛም ቀንዲ ነጥብታቱ ክደግመልኩም፣ ብሚኒስትር ዑስማን ሳልሕ ዝተመርሐ ልኡኽ ኤርትራ ምስ ሓለፍቲ ክፍሊ ጉዳያት ወፃኢ ኣሜሪካ ርክባት ኣካይዱ። ኣብ ንኡስ ዞባ መንደፈር ኣብ ደረጃ መውላድ ዝበፅሐ ዝራእቲ ግቡእ ምክታል ክግበረሉ መዘኻኸሪ ቀሪቡ። ጨንፈር ትምህርቲ ዞባ ጋሽባርካ በተኣላልያን ምክታልን ጥዕና ቆልዑ ዘተኮራ ዝተምህሮ ወዲቡ። ኣብ ዜናታት ወፃኢ ደሴት ታይዋን ኤፍ 16 ዚ ዓይነት ነፈርቲ ኩናት ኣሜሪካ ክትርከብ ከም ጀመረ ተገሊጹ። ኔቶ ኣብ ላቲቪያ ነፈርቲ ኩናትን ስርዓተ ጸረ ሚሳይልን ከም ዝለኣኸ ኣፍሊጡ። ካናዳ ኣብ ኣሜሪካ ጽንሓ ንግዳዊ ተመርኳስነት ንምጉዳል ሓድሽ ህንፀት መስመር ነዳዲ ኣበጊሳ። ዘኽርኩም ተዓዘብቲ ንሎም ሸዝተዳሎ ዜናዊ ምስናዶ ኣብዚ ፍፀም ስለምክትታልኩም ኣዝየ መስክን ምስተርፉ መርባት ቲቪ ሓድጎኩም ብወገነግም

ሓሳባትኩም ሂወት ክልውጥ ይኽእል እዩ። ባይታ ዝፅብእ ማህዛዊ ሓሳባት ኣብ ውሽጢ ኩሉና ኣይሰኣንን። ነዚ ብምርዳእ ሃገራዊ ማሕበር መንእስያትን ተምሃሩን ኤርትራ ምስ ሚኒስትሪ ዜና ብምትሕብባር ሚሳል ዝተሰሚ መደብ ማህዛዊ ሓሳባት ጀሚሩ ከም ዘሎ ብሓበን ይበስረኩም። መጻኢ ብመንእስያትን ብምኩራት ስሞያን እዩ ዝህነፅ። ኣብ መዓልታዊ ናብራና ዘጓንፈና ብድሆታት ብፈጠራውን ማህዛውን ኣገባብ ክፍታሕ ሓሳባትኩም እተካፍልሉ መደብ ሚሳል እምበኣር ኣብ ኤሪ ቲቪ ይጅምራሎም። ኣብ መዓልታዊ ናብራና ብድሆታት ከጓንፈና ንቡር እዩ። ንናብራና ዘቃልል ፈጠራዊ ፍትሓት ግና ኣይሰኣኒ። ነዚ ኹም ባይታ እንሆ ተጣጢሑ ይርከብ። እዚ መደብ እዚ ብሓገዝን ምኽርን ሰብ ሞያን ሰብ ዋኒንን ዝዕወት መደብ እዩ። ኣብዚ ማህዛውን ፈጠራውን መደብ ሚሳል ብሓሳባትን ብተሳታፍነትን ኣበርክቶኹም ከተዕዝዙ ሃማመተ ይፅዋዕ። መደብ ሚሳል ወትሩ ሰንበት ሰዓት 10:40 ቅድሚ ቀትሪ ኣብ ኤሪ ቲቪ ይጅምራሎም። ድግማ ሶኒ ሰዓት 3:40 ጎደል ድሕሪ ቀትሪ መደብ ሚሳል ኣብ ኤሪ ቲቪ ተዓዘብዎን ተሳትፍዎን።

0: ሽመይ ምን ኢና ንገብሮ ምባል ብዛዕባ እታ ፊልም ብሓትካ ና ብጣዕሚ ፅበት እያ ምክንያቱስ ላ እቲ ንባዕሉ መዘናጊዕ እያ ታ ፊልም መሃሪት እያ ካልኣይ እውን ዝግበር እዩ ፊልም ብሓፂር ዝግበር ፊልም እዩ ዘሎ ፊልም እዩ ስ ክሳ ኣይኮነን ካል ከዓ እንታይ ሞ ፅቡቅ ተጓሲ ተባዕ ምኳናስ እቲ ምሳሌ ገበርቲ ክሳይ ምግባራስ ናይ ሓቂ ተጉሰካ ነገር እዩ ኣነስ ፈት እያ ብጣዕሚ ፅበት እያ ነራ ብጣዕሚ ፅበት እያ ነራ ኣነስ ካተላ ነረ ኣነ ከዓ ብጣዕሚ ሰሓቢት እያ መሃሪትን ሰሓቢትን እያ ነራ ሓፍሻ
1: ዓብሰላም መሓመድ ይበሃል እዚኣ ተኸታይት ፊልሚ ሳውል ብጣዕሚ ፅቡቅ ነይ ብሓቂ ከምኡስ ክበዝሕ ኣለዎ እዚ ናይ ዓዲ ባህላዊ ሕጂ እዛ ፊልሚ እዚኣ ከዓ እንድ ኣነስ ብጣዕሚ እያ ቀዳም ቀዳም ተገዲሰ ከይደስ ካብ ሹቅ ከይደስ ናብኣስ ብጣዕሚ በቃ እንድ ንዓይ ክሳይ ኮይና ሰሚዓት ዓባይ ፊልሚ በቃ ከምኡ ናይ ዓዲ ምሻ ኣለካ ከምኡ ሰዓቢ ብጣዕሚ ደስ ዝብለኒ ኣነ ከምዚ ክፈር ከዓ ደስ ዝብለኒ ድዒ በቃ ታጓልሲ ድዒ በቃ ማራ ሰሓቢት በቃ ማራ ምሻለካ ጅግና በቃ ኣነ ግን ደስ ኢልኒ በቃ ሳ እታ ፊልም ታጓል ተባዕ በቃ ደስ ኢላትኒ ቴንክ ከምኡ ክበዛሕ ኣለዉ ከምኡ ፊልምታት እዚ ደይ ጠቅም ፊልምታት ኣብ ክልተ ሰባት ገለ ዝስራሕ ዘሎ ፊልም ይኮነን ኣብ ክልተ ሰባት ገለ ባፅዕ ከድካ ኣብ ክልተ ሰባት ሰሪሒ ፊልሚ ገለ ዝርጋሕ ዘሎ ንድዒ ከመይ እቲ ፊልም ዝርጋሕ ኣነማራ ይድገርምኒ ከምኡ ብዙሕ ክንደይ ኣለዉ ሕ ተዋሳእቱ ብዙሕ ተዋሳእቱ ኣለዉ ዝወፅዎ ድዕሪኢካ ይኮንካ በዚ ካልታት ፊልም ኣብ ክልተ ሰባት ኣብ ኣርባዕ ሰባት ስራሕ ፊልምስ እንታይ ፊልም እዩ እዚ ከምዚ ፊልም ሃገርና ባህላዊስ ክበዛሕ ኣሎ ኣነ ባህላዊ ተኮይኑስ ዝኾነ ዝከታተል መዓት ፊልምታት ዝከታተል ባህላዊ ከምኡ ከዓ ኣብ ማስሜላ ክመፅእ ኮይኑ ከዓ ከምዚ ከዓ ብጣዕሚ ደስ ዝብለካ ባህሊ ሃገርካን እቲ ናትካ ተዋሳእቲ እቶም ዓበይቲ ክፍለጡ ደስ ዝብለካ ብጣዕሚ
2: ኣነ ሽመይ ሳዕድያ ስዒድ ይበሃል ሕጂ ድማኒ ብዛዕባ ናይታ ፊልምናትራን ብዛዕባ ኣብ ናይታዊ ብኣ ሰንካ

0: ክዛረብ ኢሉ እየ ኣብዚ ቀሪበ ዘለኹ ሕጂ። ስለዚ እሳ ቀቲላቶ ክመውት ንስኹ እሳ ክትመውት ቆልዓ ክብሎ ድ ክትቅፅል ነይርዋ ታ ፊልም ክትቅፅል ነይርዋ ኣብ ምንታይ ከም ዝበዓለ ሲ ክትቅፅል ነይርዋ። እዚኣ ዛርእ ተናት እየ እየ ባህላዊ ፊልማት ዳ ፅቡቕ ነይሩ ማለት እቲ ባህላዊ ሲ እታ ጓል ኣንስተይቲ ተወጢዓ ነራ ትኸውን ትውፃዕ ነራ ትኸውን እጂ ንሱ ከዓኒ ብሰንኩ ከም እዩ ኣብኡ በፂሓ እጂ። ስለዚ ሲ እንታይ ሞት ብላ እዋ እዋይ ሓበሬታ እጂ ሲ ኣብ ደቂ ኣንስትዮስ ክውፃዓ የብለንን እየ ድብል ኣነ ኣነ ደቂ ኣንስትዮ ኣብ ክውፃዓ የብለንን ማዕሩ ኮይኖም ውላዶም ድኦም ክዕብዩ ሓዳሮም ድኦም ክገብሩ ብካልእ ድኦም ክሳይ ገብሩ ኣነ እዚኣ ይምንየሎም ጥራሕ እወኒ ካልእ ወላሓንቲ
1: ኣረኣየ። ኣነ በረኸት ቀለታ ባሃል ነባሪ መቐርካ ተወላድ መቐርካ ንእዞባ ኣለኳ ኣንሰበይ ቅልነት ነይርዋ ካብቲ ኣነ ርእቲ ክህበሉ ደልየ ዘለኹ ግን ኣብቲ መጀመርያ ኣቀራርባ ዝነበረ መብራህቱ ኣብቶም ካራክተርናቶም መብራህቱ ናይ ሳውን ውድብ ምዃኑ በቲ ህዝቢ ጥርጠራ ነይሩ እቶም ህዝቢ እውን ዝዛረብሉ ነይሩ። ከምዚ እንዳኾነ እንዳኸደ ከሎ ግን ሓንቲ ብፀይቱ እውን ንስኡ ውድብትያ ነይራ ናይ ሓባር ናይ ሳውን ስርዓት እዮ እንተኾነ እንታይ ነራት ናብኣ መብራህቶም ኣብ እታ ውድብቲ ጓል ክኸይድ ከሎ ዓሰርተ ግዜ ቁልሕ እንዳለ ይኸይድ ንድሕሪት ንፀማ ንቅድም ቁልሕ እንዳለ ኸይድ ከምዘናይ ሰራቂ እዚ ንገዛ ርእሱ ነቲ እሱ ክበፅሖ ትደልዩ ዘሎ ሕላኽላኻት መስርሕ ቀልጢፍካ ናይ ምፍላጥ ናይ ምቅላዕ ኣንፈት ከም ዝነበረ ኮይኑ ስምዓኒ። ምክንያቱ ካብኻ ድሕይሉ ካልእ እውን ካራክተራት ኩሉ ስለ ትኽእሉ ኣብዚኣ ሓንቲ ጉድለት ቁርብ ከም ጉድለት ኮይና ተርእያኒና ካልእ ኣብቲ ዝግበር ዝነበረ ናይ ሳውን መስርሕ ቅልጣፋ ነይሩ ንሓደ እሱ ዝደልየስ ክዛረቦ ከሎ እንደገና ከዓኒ ቀልጢፉ ትመስርሕ ሕለኽለኻ ዘይብሉ ይትግበር ነይሩ ቀልጢፉ ይቃረብ ነይሩ እዚ እውን ቁርብ ሕለኽላኻ ክፈጥር ኣፀቢቑ ነይርዎ ዝብል ከም ሳልሰይቲ ተጣ ኮይና ከዓኒ እዚ መብራህቱ ዝብለካ ዘለኹ ንሳውን ርክብ ከም ዘለዎ ስለ ዝፈልጥዎ ተማዓዲ ንሱ ቀሪቦም እውን ክዛረቡ መፅእ ነይሮም ገላ ሓበሬታ እንተረኽቡ ዝኾነ ነገር እሱ ግን እንታይ ዳ ክትገብርሎም ማይ መፅኢኩም ይብሎም ነይሩ ባድ ሎሚ ሰብኣይ መፅኢኩም ይብሎም ነይሩ ከምኡ ክብሎም ከሎ ሕጂ እወ ኣነ ገባርን ሓዳግድ እዚ ዓይነት እዩ ዘስምዕ። ስለዚ ናይ ምቅላዕ ብዙሕ ነይሩዋታ ብዘበን መብራህቱ ባህላ የነ እቲ ካልእ ገፀ በረኸት እሱ ጨክኑ ፀኒሑ ከምዘይ ጭክን እውን ይረአ እዚ ንክትበፅሖ ዝደልኻ ፅቡቅ ነገራት ናቱ እውን ኣለዎ ሳውን ማለት እዩ ጭካን ኮይኑ ቐርብ እቲ ሰብ ምስ በፅሖ ከዓኒ ፈታሕ ኮይኑ ከዓ መሊሱ ይቐርብ ፅቡቅ ገፀ ባህርያት እዚ ከም ዝነበረ ይፈልጥ እዜን እንተን ቀንዲነ ኣተኩረለን ዝነበርኩ ናቱ ንህዝቢ መሃር እዩ ዘሎ ብጣዕሚ መሃር እዩ ስነ ጥበበኛ ክነፍር እተዳ ኮይና ከዓኒ ከምዚ ዓይነት ፍልምታት እንተቀሪቡ ስነ ጥበበኛ ክመሃር ዝኽእል በዕሉ ብዙሓት ሰባት ሕጂ ነዚ ጥበብ እዚ ክደጊፎም ክሰርሑ ፈረነታት ክካይዱ እንተኮይኖም ከምዚ ዓይነት ፊልምታት ክቐርብ ክኽእል ኣለዎ። ስለዚ እዚ መበገስ ንብዙሓት ሰባት ኮይኑ ከም ዘሎ ኣነ ርዳእኒ። ስለዚ ህዝቢ ክርኢ ኣለዎ ካብኡ ተበጊሱ ከዓኒ ስነ ጥበብ ተማሂሩ ከዓ ክሰርሕ ክኽእል ከም ዘለዎ በዚ እመስጠኒ በዚ ከዓ ኣለዎ ነቲ ህዝቢ ከምዚ ክገብር

0: ማርያም ክፍለ ማርያም ይበሃል። ተወላድ ዓዲ ሓንስ ንእዘዋላ ጓዓንሰባ ኮይነ ተቐማጣይ ንእዘዋላ ጓዓንሰባ እያ። እቲ ዝነበሮ ኣብቲ እዋንቲ ዝነበረ ሕማቕ ግፍዒ ናይቶም ሸፋቱ ዝበሃሉስ ክግበር ዘይብሉ ወይ እውን ከዓ ክገብርዎ ዘለዎም ዓያሹ ስለ ዝኾኑ ጥራይ ኣነ ክብል ዝኽእል ሎሚ ግን ከምኡ ዝገብር ኣለኳ ይብል እኒአ። እንደኾነ ግን እቲ ዝገብሮ ነበረ ዓመፃሲ ሃስያ ነይርዎ ትሮም ጥሪቶም ወስደሎም ነይሩ። ኣብዚ ሎሚ እዋን ስለ ደየለ ግን ንኣምላኽ ነመስግኖ የለን። እንተ ብሓይሊ መንግስትና እንተ ብሓይሊ እግዚኣብሄር ሲ ተሪፉ የለን። ሽፍታ ኣይኮነን ሲ ዋላ ዝፀረፈካ ከማ ናይ ትረክብ ኒሃሎኒ። እቲ እዋን እቲ ግን ሓንቲ ፈድስቲ ሒዝካ ወይ ሓንቲ ጓንዴ ሒዝካ ነቲ ሓንቲ ዘይፈልጥ ህዝቢ ዕዳጋ ክኸይድ ከሎ ትኮትሮ ከለካ እንደይ ከመይ ነይሩ ገርመካ እንዲ ዝኾነ ሱ ተረፈልና ድሓን ኮይኑ ግን እቲ ኣነ ድብል ዕሉል ሽፍታ እዚ ናይ መዛዘም ክበፅሕ በታ ዋዕሮ ጓል ኣንስተይቲ ዓይኖም ተባሂላ ትፅዋዕ ዘላ ብኣኣ ምቁታሉ ናይ ብሓቂ ኣነ ከምዝኹን ኮይኑ ተሰሚዐኒ ከምዚ ናይ ብሓቂ ሽፍታ ኮይኑ ተሰሚዐኒስ ተሓጒሰ ሳራዕ ሰብለቶም ሰው ዘቐቶ ዝኾነ ግን እቲ ፊልሚ እቲ ስራሕ ሕማቕ እዩ ነይሩቲ ናይ ቀደም ናቱ ተምሳል ካ ዮም ዘምፅኦ ዘለዉ ዝኾነ ተወዲኡልና ኸውን ነዞም ንኣሽቱ ኣሕዋትና ከዓ ከምኡ ንኸይገብሩ እዞም ተዋሳእቲ ናሕና ዘርእዎ ዝፀንሑ ፊልሚታት ፅቡቕ እንድዩ ከምኡ ንኸይገብሩ ግን ከምኡ ባግበር እዩ ነይሩ ኢልካ ኣፃብዕቱ ቆርፆ ከሎ በታ ሴፍ ገይሩ ነቲ ሕፁይ ናይታ ዓይኖም ዝበሃል ከምኡ ዋዛ መሲሎም ከዓ እዞም ንኣሽቱ ከምኡ ንኸይገብሩ ብወለዲ ኣስተምህሮ ከድልዩ ፊልሚ እዚ ኢልካ ምርዳእ ከድልዩ ዝኾነ ግን ሃሳይት ያ ነራ ነቲ ህዝቢ ነቲ ናይ ሕጂ ዘለና ግን ከምዚ ከዓ ነይሩ ድዩ ኢልና ከዓ ንምሃር ኣለና ዝኾነ ከም ዳልና ነብላ ኣለና። ሃሳይት እኳ እተኾነት ትምህር እያ ግን ለካስ ከምዚ ነይሩ ዩ ቀደም ለካስ ከምዚ ዓመፅ እዚ ነይሩ እዩ ከምዚ ሃስያ እዚ ነይሩ እዩ ንብል ነር ኣለና ዝኾነ ምስ ወደቐ ግን ኣነ ዚ ከምዚ ናይ ሓቂ መሲል ምስ ተሓጒሰ ሰው ዘቆቶ ታጓለንሰይ ተሓጒሰ ሓጒሰ ተሓጒሰ ዋዕሮ ዋዕሮ ንፍዕቲ ንፍዕቲ ጥራይ ኢላ ከምዝሰምዓን ዘላ መሲል ንሽ ትማልንጎየ ዝያዳ ተኸታቲል እያ ትማልንጎ ግን ኣብ መደቀሰይ ከለኹ ተኸታቲል እያ ፅቡቕ እያ ምኸም።
1: መጀመርያ ኣነ ለጉስ እዩ ምበሃል ኣባል ምሕዳር ንእዘዋሉ ጓዓን ሰባ ሓላፊት ህዝባዊ ርክባት ኣብዚ ናይ ሳውን ፊልሚ ዝፀንሐ ክሳብ 32 በፂሓ ኣብዚ ግን ኣብ ገለገለ ከብኡ እንተሓለፈና መብዛሕትኡ ንከታተሎ ኢና። ኣብ ግዜ ዕርፍቲ ቀዳም ብምዃና ብልጫ ኣለዋ ንምክትታላ ከዓ ፅቡቕ ንከታተላ ማለት እዩ። ቆልዑት እውን ከምኡ ይከታተልዋ እዮም። ሓደ እቲ ናይ ባህሊ ባህላዊ ናይ ቀደም ዝነበረ እትገልፅ ብምዃና ዓብዪ ብልጫ ኣለዋ። ኣብቲ ምድላው ኩሉ ሰብ ዋላ ክከታተላ እተደለየ ግን ኣነስ ከምቲ ትባህልና ዝነበሮ ቀደም ገላፂት እያ ክብላ ቁርብ ስታ ይኮነኒ። ነቶም ደቅና ግን ዓብዪ ትምህርቲ እዩ። እቲ ናይ ቀደም ባህልና ተመሊስና ክንሪኦም ከለና ዓብዪ ተበግሶ እዩ። ቀፃሊ ከዓ ካብኡ ተማሓይሹ ክመፅእ ተስፋ ገብር ብዓብዪ ትባህሊ ንደቅና

0: ምልላይ ስለ ዝኾነ በቲ ሓደ ወገን ከዓ እንዳዘናጋዕካ ብምዃና ቁሩብ ግን ኣብቲ ምድላዋት ኣብቲ ልምምድ ናይቶም ባህለኛታት ፍኹስ ዝበለ ኮይኑ ይስምዓኒ። ምክንያቱ ባህልና ከምቲ ዝድለ እቲ ቀደም ዝነበረ ፅቡቅ ባህልታት ነይሩና እዩ። ከምቲ ዝድለ ግን ገሊፃቶ ኣይብልን ነቶም ደቅና ግን ዓብይ ትምህርቲ እዩ ይብል። ኣነ ብዝያዳ ከዓ ከምኡ ተመሳሰለ ይመፅኡ ዝያዳ ደቅና እቲ ናይ ቀደም ዝሓለፈ ባህልታትና ክቡር ባህሊ ብምዃኑ ዝያዳ ክንፀባረቕ በቶም ዓበይቲ ስነ ጥበባውያን ዘለውና ክንፀባረቕ ተስፋ ገብር ማለት እዩ።
1: ሃራይ ምሉእ ስመይ መምህርቲ ኣግስቲ ሙሴ ይበሃል። ናብ ንእዝባ ለጓዓ ሰባ ማለት እዩ ፊልሚ ሳውን ፅቡቕት እያ። በቲ ሓደ ጎና ከዓ ገለገለ ዝረኣየካ ኣለዎ። ሳውን ከምዚ ምሻሎ ጨካን እዩ ግፍዐኛ እዩ። ብብዙሒ ደቂ ኣንስትዮ ይኸትር ነቲ መግቦም እንዳበለ ይነብር። ግን ከዓ ክረኣየካ እዩ ማዕርክ ንዱ ሓደ ታሽምኡ ኣብቲ በረኻ ኣብቲ ጎደብ ዓድም ኮይኑ ከምኡ እንዳሰቃዮም ከሎ ሳይ ኮይኖም እዮም እቶም ዓድኸ ኮይሎም ነቲ ታሽሙ ስገጥፍእዎ ዘይህቅኑ ሰብ ክቐትል ከሎ ብፍላይ ደቂ ኣንስትዮ ከጋፍዕ ከሎ ከምበይ ኢለኒ ተን ደቂ ኣንስትዮ ከዓስ ዓሚፅወን ምስአን ቀኒስ ከይጠነሳ ከዓ ይኸዳ ማለት ይረኣየካ እዩ። ገለ ሕጂስ ዋላ ክባሳጨዋ ያ ንሰንቲ ፅበየን እቲ ፊልሚ ክኸውን እንተ ደኣ ኮይኑ ኣነ ከምናተይ ከምቲ ኣግስቲ ኮይኑ ክርዮ ከለዎስ ኩለን ዓመፅ ዘጋጠመን ስ ኩለን ከይጠነሳ ይኸዳ ካብሳውን እሞ ከመይ ድ ደኣ ትብል ማለት እዩ። በቲ በቲ ከዓ ቶም ናብኡ ናብሳውን ምስ ከዱ ቶም መንሰያት ቀልጢፉ ይእክቦም ምስኡ እሞ ቶም ዓዲስ ኣበይ ከም ዘለዎ ሳይጠፍኦምኒ እጂ ቶም ዓዲ ከመይ ኢሎም ዘይኮኑ በርሄ ናቶም ሓሳዊ ምዃኑ ትርእየ ከዓ ኣቶ በርሄ ንበርሀ ከታ ኮይኖም እዮም ገለ ዘይገብርዎ ገሊኦም ንእሰሮ ነዞም ንበርሀ ጌንታ ምስኡ ተኸይድ ተከዓ ተከዓ በርሀን ስጀ ሰውስ ናይ ተዓዲ ዝኾነ ፅቡቕ ነገር ገለ ክግበር ከሎ ከይዶም ናብ ሳውን ይሕሱ ሳውን ከዓ ግፍዒ የውርድ ናብ ተዓዲ መፅ እዩ። እጂ ኣብስ ገለ ብኮታሲ ይረኣየካ እዩ ንዕኦም ስታ ኮይኖም እዮም ስጉምቲ ዘይወሰድሎም ቶም ዓዲ።

ክቡራት ስድራ ቤታት ኣብ ውሽጥን ኣብ ወፃእን ትርከቡ ኩልኹም ህዝቢ ኤርትራ ኩልኹም ጎደቦና ንመደብና መደብ ሃለው ቆልዑ ትከታተሉ ኣብ ኩሉ ዘለኹም ብፍላይ ከዓኒ ትግርኛ ዳ ኣይሰምዑን ኮይኖ እምበር ጁባ ከዓ ብዙሕ ከም ዝከታተልዋ ቆልዑ ጁባ ከማን ነዛ መደብና ንፈልጥ ኢና እንታይ ዝፍለጥ እዩ ኣብ ቻይና እውን ትስማዕ ትህሉ ትረአ ትህሉ እዞም ደቀይ ትሕጎስ ደለኹም ዝኾነ ርኢቶ ሓሳብ ተለኩም ኩልኹም ስድራ ቤታት ኩልኹም ደቅና ኩሉ ግዜ ኣብታ መደብና መደብ ሃለው ቆልዑ ኣብ ታሕቲ ቴሌፎን ኣሎ ክድውሉልና ትኽእሉ ኢኹም ንሕና ከዓኒ ክንቅበለኩም ኢና ክንምእዘዘኩም እውን ኢና እሞ ሕጂ መደብና መደብ ሃለው ቆልዑ ትትልማላ ሓንቲ መዘናግዒት ወይ ከዓ መባራበሪት ኣእምሮ ሙዚቃ ክጋብዘኩም እየ።

ግርም እምበኣር ሕጂ ናብ ንኡስ መደብ ዲሞይዳ ዲሞይ ከብለኩም እየ። እስከ ኣብ ንኡስ መደብ ዲሞይዳ ዲሞይ እንታይ ኮን ትህሉ ነበረ ያ ነበረ ብሓባር ንተዓዘባ።

0: ነበረ ያ ነበረ ሓንቲ ሓሳዊት መርቃ ቆሲቱ ኻርያ ኣብ ሓደ ምሮር በረኻ ትነብር ነበረት። እተው ኻርያ ከይሓሰወት ከየጣቆሰት እንተውዒላ ፍጹም ድቃስ ዘይብላ ትሓድር ነበረት። ከም መዓልታት ሓደ መዓልቲ ውኻርያ ሓሶት ክትሕሱ ሚቕሚቕ ኢልዋ ዋው እናበለት ኣብቲ መሮር በረኻ ዘብዘቢላ እናጎየየት ንቅድሚት ተጓዓዝ ነበረት። ሽዑ ሓንቲ ሓራስ ዝብኢ ኮራኩራ ኣብ ሰፈር ጉድጓዳ ሓዲጋ ንደገ ቅልቅል በለት። ሽዑ ሓራስ ዝብኢ ንውኻርያ እንታይ ኮንኪኢኺ እናነቁኺ ድቃስ ትኸልእና ዘለኺ በለታ። ውኻርያ ትቕብል ኣቢላ ኦ እንኳዕ ተራኸብና ወይ ዞሮ ዝብኢ ንዓኺ ክደሊ ጸኒሐ ዋይ ብሩኽ መዓልቲ ብምባል ዓመት ክባ ንገርኒ ክንደይ እዩ እሞ ዕድሜኺ በለታ። ዝብኢ ተቐቢላ እንታይ ኢልክዮ ዕድመይ ዕድመ ዝሓተን ፍጡር እኳ ጸላእኩ ኣነ ዕድለኛ ኮይነ ብንእሽተይ እንተወለትኩ ኣረጊት ዝብኢ ድየ መሲሉኪ ወይ ለክ ድኣየ ገጢጡለይ ዶ ኢላ ኣፋ ኣቶመመት። ውኻርያ ኪርኪር ኢላ ሰሓቐት ሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂ ረቢ ንስኺ በለታ ውኻርያ ዝብኢ ተቐቢላ ወይለይ ጉድ ሰሚዐ ሎምስ ንስኺ ውኻርያ ድማ መዘናይ ክትኮኒ ደሌኺ እስኺ ደኣ መዘና ደይ እንዲኺ ኣነ ከይተወለድኩ ምሰደይ ብሓንሳእ እንዲኽን ሃድን ተሃድና ዝነበርክን ከተውድቕዮ ዘይትኽእሊ ዓድጊ ወይ ብዕራይ እንተረኺብኪ ኢልኪ ነደይ እንዲኺ ትፅውዕያ ነርኪ ኣደይ ዕላትኒ እያ በለታ ውኻርያ ክትሕሱ ከብዳ ይርብፃ ስለ ዝነበረ ስምዒ ዝብኢ መዓረይ ደሓን ምስክር ኣለውኒ ናይ ኣደኺ ሕደግዮ እሞ ትማሉ ወይዘሮ ዝብኢ ዕድል ጌራ ኣብዚ ቀረባ ግዜ ኮራኩር ወሊዳ እምበር ድሕር ሕጂሲ ፍፁም ክትወልድ ኣይትኽእልን እያ ኣብቂዓ እያ ኢሎም ይሓሚኹ ነይሮም ምስ በለታ ዝብኢ መን እዮም ከምዚ ኢሎም ዝሓሚኒ መን እዮም ኣራኽብኒ ምስ በለታ ውኻርያ ክነገረኪ እንተደሊኺ ካብ ሰፈርኪ ገለ ዝብላዕ እንተሊኪ ሃብኒ እሞ ክነግረኪ በለታ ዝብኢ ባህሊኣ ክትፈልጥ ስለ ዝደለየት ናብ ሰፈራ ብምእታው ሓንቲ እዝኒ ኣድግን ሓንቲ ጭራጤልን ሃበታ ውኻርያ ነተን ህያባ ቆራጢማ በልዐተን እሞ ከምዚ ኢላ ሓስያ ምስ ኣዝማዳ መቕርባን ኣዛብ ኣባእሰታ ወዲ ሓወቦኺ ብጭር ዝብኢ ወደኮኺ ፃዕዳ ገዚፍ ዝብኢ ጓል ሓትነኺ ጓል ኣሞኺ ኣዛብእ ተኣኪቦም ካሓሚኺ ሰሚዐዮም ኣነ ሕጂ ዘይትተርፍ ቆፀራ ስለ ዘላትኒ እምበር ባዕለይ ፊት ንፊት መራኸብኩኺ ነይረ ኢላታ ተበቆፀት ዝብኢ ዘረባ ውኻርያ ሰሚዓ ናብ ኣዝማዳ ከይዳ ኣነ ኣረጊት እየ ንዓይ ኣረጊት እናበልኩም ትሓሚኒ ድሓን ዕድለይ እንዲሂቡኒ እናበለት እናበኸየት ተዓዘረት ኣዝማዳ ኣዛብእ ብዘረባ ሓፍቶም ዝብኢ ተገሪሞም ሓንሳእ ምስ ሓሰቡ ውኻርያ ሓስያ ከም ዘባእሰቶም ፈለጡ እሞ ብኡ ንብኡ ንውኻርያ ረኺቦም ብኽሳዳ ሓኒቆም ኣሰርዋ ሓስያ ከም ዝተዛረበት ድማ ነገረቶም ኣብ ሓደ ገረብ ብልሕፂ ኣሲሮም ንሓፍቶም ዝብኢ ብምፅዋዕ ሓቂ ብእግራ እንተቐበርካያ ብርእሳ ትወፅእ ብርእሳ እንተቐበርካያ ብእግራ ትወፅእ ረኣያ ዝሓሳዊት ውኻርያ ኣባኢሳትና ሕጂኸ እንታይ ትብሊ ምስ በልዋ ዝብኢ ተሃዊኸአ ይቕሬታ ኣይተሓዙለይ ኢላ ንውኻርያ ግን ሓሳዊትን ፈሽኳንን ምዃና ኩላቶም ፈለጡ። ፍትዋት ደቀይ ኩሉ ግዜ ሓሶት ሕማቕ እዩ። ሓሳዊ ኩሉ ግዜ እንዳፈኮሰ እዩ ዝኸይድ። ኩሉ ሰብ ኩሉ ፍጡር ከዓ ኣይፈትዎን እሞ ካብ ሓሶት ተቆጠቡ ምሕሳው ጌጋዞም ደቀይ
1: ኣባሊቆ ኣባሊቆ ብጣዕሚ ብጣዕሚ ጥዕምቲ ነበርያ ነበረ ኣምፂኢልና ኣየ ውኻርያ እንታ ዛ ውኻርያ ዳ ከመይ ዝበልዋ ፈሽኳልያ ኣብቲኣ ኸይዳ ትሕሱ ኣብቲኣ ኸይዳ ትሕሱ ለቆታ ጥሕኒ በኾኽ በኾኽ ሓሶት እንታይ ዓብስ እዞም ደቀይ ኩልኹም ስለ ደይትሕሰው ብጣዕሚ እየ ድፈትወኩም ምሕሳው ጌጋ ምጥቋስ ጌጋ ሃራይ እሞ ሕጂ ኸ ናበይ ነብል እንድሕር ኢልና ናበይ ነብል ኦ ናብዚ ናብዚ ንኡስ መደብ መን ዝያዳ ዘከረ ንዓኹም ተወዳደሩ እዞም ደቀይ ኣጆኹም ሳዕሩ

0: ጓዳሃን መፃኺ
1: ጓዳሃን ፀናሕኩ።
0: ኣበይና ቤት ትምህርቲ ክትመሃሪ?
1: ዳዕሮ ጳውሎስ።
0: ዳዕሮ ጳውሎስ? ክንደይ ዓመት ክዛ ጓል?
1: 12
0: 12 ክንደይ ክፍሊ?
1: ሓምሻይ
0: ክንደይ መበል ክንደይ ወፂኺ?
1: ታሸዓይቲ
0: ፅቡቅ ይሕደለኺ ሕራይ እዛ ጓል ሕጂ ኣብዚ ከሪአ ክንደይ 8 ስእሊ ቅድሚ ግን ሕንቅል ሕንቅል ይተተለክ እንታይ መን ትበሃል ሽም ክቃ መጀመርያ ምሉእ
1: ዶክተር ቤተልሔም ተስፋ
0: ሕንቅል ሕንቅል ይተለክ ዶ ነገር
1: ሰናብሰናብ
0: ገዛ
1: ዓፀ ትሰስእ
0: ነኮይስ ጓልሓት ንኡ ኣይኮነትን መን
1: ሽሮ
0: ሽሮ ድያ ድሓምል ሕራይ ካልኣይ ትላት ክ ሕንቅል ሕንቅል ይብል ክነ ሕራይ እምበዓር መራእ ይብል ስእሊ እዚ ኣብ ቁፅሪ ሓደ ሓርበኛ ቦና እንዲኦም ሸክ እብራሂም ሱልጣን ሸክ እብራሂም ሱልጣን ሓደ ሓዚ ቁፅሪ ክልተ ሪፈረንደም ድሕሪ ናፅነት ዝተገበረ ምርጫ ማለት እዩ ሕራይ ኣብ ቁፅሪ ሰለስተ መቓብር ሓርበኛታት ዓዲ ቀይሕ ኣብ ቁፅሪ 4 ተጋዳላይ ምስ ጋምባልኡ ብሬን እንዳተኮሰ ኣብ ቁፅሪ 5 ፋብሪካ ባናቶም ኣለቡ ማለት እዩ ድሓን ፋብሪካ ተልክ ኣኺሉ ኣክል ኣብ ቁፅሪ 6 ዲጋ ጋህቴላይ እዚ ኣብ ቁፅሪ 7 ሕክምና ኣብ ሜዳ ሆራይ ኣብ ቁፅሪ 8 ቤት ትምህርቲ ሰውራ ቤት ትምህርቲ እዩ ኣብ ሜዳ ማለት እዩ ቤት ትምህርቲ ሰውራ ማለት እዩ ሕራይ ሰሓቢ ደስ ዝበለክ ድፍኢ ቁፅሪ 1 ኢልክለኺ መን ክብል ሸክ እብራሂም ስልጣን ሃርበኛ ኣቦና ሸክ እብራሂም ስልጣን ኢላላ ኣመሓዳሪት ናይ ዞባ ዓንሰባ ንስኻትኩም ከ እንታይ ትብሉ እዞም ደቀይ ምስ ባባ ምስ በዓል ማማ ኹንኩም ትወዳደሩ ተለኹም ዝበለፀ እዩ ስያናኣኹ ሕራይ ክርያ ኢና ኣቦና ሸክ እብራሂም ስልጣን ፅቡቅ ኣለኺ ረኺብክያ ቀፅሊ ሸውዓተ
1: ፋብሪካ
0: ኣይኮነትን ሸውዓተ ኣዴታት ክሓርሳ ከለዋ ናብኡ ጓዕዛ
1: ኣብ ሜዳ ሕክምና ሜዳ
0: ሕክምና ሜዳ ሕክምና ኣብ ሜዳ ሕክምና ኣብ ሜዳ ረቦ ኣብዚ ክያ ኣለክታ ክንክትጠራጠሪ ቀፅሊ 4 ኣይኮነትን ይሕከሙ ነይሮም ኣብ ሜዳ ሕከሙ ነይሮም ኣብ ሜዳ ክሕከሙ ፀኒሖም ኣብ ሜዳ ሕከሙ ነይሮም ኣብ ቁፅሪ ኣብ ሜዳ ሕከሙ ነይሮም ተጋደልቲ ኣብ ሜዳ ሕከሙ ነይሮም ለክዓለሽ ዕራይ ቀፅሊ ጆኹ ዛጓል ሓንቲ ተሪፋት ክላ 8
1: ኣብ ዲጋጋሕቲ ኢላ
0: ኣይኮነትን ኣቐዲም ክልክያ ፀኒሕክ ልክዕ ከማኺ
1: ፋብሪካ
0: ኣብ ሜዳ ንስ ፋብሪካ ይኮንክን ልክዕ ከማኺ ኣብ ሜዳ ከማኺ ኣብ ቤት ነይሮም ጆኺ ቤት ትምህርቲ ሰውራ ልክዕ ከማኺ እንድ የለክ ነይረ ድሓን ፅቡቅ ቤት ትምህርቲ ሰውራ ማለት እዩ ፅቡቅ ኣለኽ ግና ቀፅሊ ሓሲብክ ቁፅሪ 2 ሕራይ እጆ ድሕሪ ናፅነት እንዲ ነይሩ ድሕሪ ናፅነት ብዙሕ እንዲ ነይሩ ድሕሪ ናፅነት ሲ ብዙሕ ዳኮርያ ተሰሪሑ ብዙሕ እዩ ነሩ ዳኮርያ ተሰሪሑ ድሕሪ ናፅነት ፅርግያታት ተሰሪሑ ድሕሪ ናፅነት ግን እዚ ፅርግያ ክስራሕ ግን ሓደ ዓብ ነገር እንታይ ተገይሩ ድሕሪ ኢልኩም እዚ ኩሉ ክስራሕ ሪፈረንደም ተገይሩ ብራቦ ዛጓለ ንፍዕቲ ድሕሪ ናፅነት ክዓብፂ ክያ ህራይ ሓንቲ ናይ መወዳእታ ያደላትክ ሰለስተ ሓሙሽተ ሽድሽተ ናይ መወዳእታ ሓሲብኪ ካብ ሰለስተ ካብ ሓሙሽተ ካብ ሽድሽተ ሓሲብኪ ኣምፅ እየ ብራዊ እዛ ጓ ፅቡቅ መፅ ክለኸ ዓጆኸ ዓጆኸ ሕራይ ሰለስተ እንታይ ነይሩ ጀጋኑ ዝወድቅሉ ቦታ
1: መቃብር ሓርበኛ መቃብር ሓርበኛታት
0: መቃብር ሓርበኛታት ጀጋኑ ኣብ መቃብር ሓርበኛታት ጀጋኑ ኣለው ፅቡቅ ኣለ ጀጋኑ ኣብ ዘለው ጀጋኑ ብራዎ ዛጓለ መቃብር ሓርበኛታት ደከ እዚኣ ንዓኺ ወዲኺ ግርም ተወዳዲርኩም ዶ ብጣዕሚ ንፉዓት ብጣዕሚ ንፉዓት ንፉዓት ዞም ደቀ እንኳዕ ተወዳደርኩም እታ መደብ ብጣዕሚ ኢኹም ትፈትውዋ ድሓን ንሕና ከዓ ሕጂ ሓደሽቲ ነገራት ከማን ክንፈጥረልኩም ኢና ዞም ደቀይ እንታይ ክብለኩም ዘለ ናይ ትምህርቲ ትምህርቲ ከመይ ኣሎ ትምህርቲ ከመይ ጀሚርኩምሞ ከመይ ከይዳ ኣሎ ትምህርቲ ብጣዕሚ ንፉዓት እዚኣ ንዓኹም ንፉዓት ተማሩ ክትኮኑለኩም እዮ ገዛኹም ብግቡእ ስርሕዎ ናይ ቤት ትምህርትኩም እዮ ከዓ ብግቡእ ስርሕዎ ዞም ደቀይ ግርም ሕጂ ከዓ ናበይና ክንኣቱ መሲልኩም ናብ ንኡስ መደብ ዓፍየት ከብለኩም እየ

0: እንደው ዒላትኩም ኣሕዋተይ ከመይ ኣለኹም? ከመይ ኢልኩም ውዒልኩም? ሕራይ እምበኣር ኣቤል ፍጹም ካብ ፎርቶ ሳዋ ኩሉ ሰብ ብዛዕባ ፅሬት መዓልታዊ ከይተዛረበ ኣይውዕልን እዩ። ፅሬት ክበሃል ከሎ እንታይ ማለት እዩ? ንሕና ደቂ ሰባት ከ ብፍላይ ቆልዑ ከመይ ዓይነት ፅሬት ክነዘውትር ይግባኣና ይብል ኣሎ። ኣቤል ወደይ ብልቢ ፍቱ ኣቢለካ፣ ኣነ ቃቃዊት ደርሆ በዛ ነፍሰይ ፅሬት ናይ ብሓቂ የ ዝፈቱ ብዝኾነይ መምህረይ ሆሚበይ እስከ ነዝ ወድና ገለ መልስሉ።
1: ኣቤል ወደይ ካብ ፎርቶ ሳዋ ይዕቢኻ ዝወደይ ናይ ብሓቂ ፅቡቕ ሕቶ ሓቲትካ መጀመርያ ፅሬት ኣደ ጥዕና ተባሂላ ካብ ሓሚምካ ሕክምና ተኸላኺልካ ጥዕና ተባሂሉ ካብ ቃንዛን ሕማምን ምስ ተሰማዓካ ዘብዘብ ናበልካ ሕክምና ብኣግኡ ከሎ ነፍስኻን ገዛኻን ከባቢኻን ብፅሬት መሓዝ ብፍላይ ቆልዑ ፅሬት ኣስናንኩምን ክትሕልው ካብቲ ቀንዲ ካብ ሓሚምካ ሕክምና ተኸላኺልካ ጥዕና እዩ። ኣቤል ወድና ንህላዌና ወሳኒ ሕቶ ኢኻ ኣምፂኢካ ዘለኻ። ምክንያቱ ዝኾነ እንሓሞ ሕማማት ካብ ዘይ ፅሬት ብልዕን መስተን ሰውነትካን ክዳንካን ከባቢኻን እዮም ዝመፁ። ሃየስከ ሆሚ በዓርከይ ድማ ገለበሎ ስከ ነዚ ብሩኽ ወድና።
0: ኣይዋ ኣይዋ ያ ኣቤል ወደይ፣ ትምህርትኻ ይኽሰተልካ፣ ሓሳብ ልብኻ የስምረልካ። ማዕረይ ወደይ ካብ ፎርቶ ሳዋ ቅድም ቀዳድም ንኩሎም ቆልዑ ፎርቶ ሳዋ ሰላም ሰላም ሰላም ሰላም በለልና። ስጋዕ ንዛወረኩም ጋፅ ንጋፅ ንረአአ ኣብዘ ዘለኹሞ ሙሉእ ጥዕና ንትመየልኩም። ኣቤል ወደይ ያ ሰላም ሕቶኻ ባህ ተብል ሙሉእ ጥዕና ክንረክብ ኣዝያ ትሕግዝ። ምስዚ ምራቐይ ትሳነ ጥዕምቲ ኣገዳሲት ሕቶ ሓቴትካና ኣለኻ። ሽኩረን ዓለይክ ወሌ

0: ወደይ ሃብሮም ኣና ሰንፈተኮካ ኣበል ወልየ ኣና ናይ ብሓቂ ኩሎም ደቅና ፈትየሙካ ኣለዉ ኣነ ከማን ፈትየካ ኣለኹ ኣሰናይካ ወልየ እሞ መምህር ብጫ ፅቡቅ መግለፂ ብዛዕባ ፅሬት ገሊፁ እሞ ኣነ ከዓ ገለ ክምልሰልካ ኩላህና ክንፈልጦ ዝግባኣና መዓልታዊ ከይረሳዕና ከይሰልቸወና ክንገብሮ ዝግባኣና ፅሬት ኢድ የእዳውና ዘይትንክፎ ነገራት የለን ሓደራ ሓደራ ከይተሓፀብና ዝኾነ ሉስሉስ ይኹን ደረቅ መግቢ ኣብ ኣፍና ኣይነእቱ መብዛሕትኡ ሕማማት ብብልዕን መስተን እዩ ኣብ ነብስና ዘእቱ ብልዕን መስተን ድማ ብኢድና ኣልዒልና ናብ ኣፍና ስለ ነእትዎ በጃኹም በጃኹም ዞም ደቀይ ሓበርም ቅድሚ ምብላዕን ምስታይን በጃኹም የእዳውኩም ብጉቡእ ብጉቡእ ሕፀብዎ ሕፀብዎ እብለኩም ኣነ ኣቦኹም ሆሚብ
1: ሕጂ ዘረባ ኣምፅኢካ ሆሚብ ዓርከይ ነዚኣ ድማ እስከ ተቐባቢልና ሓንቲ ደርፊ ንድረፈላ

0: ከጠሪ ኣለዎ።
1: ኣውቶብስ ዓምጢርና፣
0: ኣውቶብስ ዓምጢርና፣
1: ታክሲ ዓማጢርና፣
0: ወታክሲ ዓማጢርና፣
1: ክንሓክኽ ውዒልና፣
0: ክንሓክኽ ውዒልና፣
1: ከብድና እግርና፣
0: ከብድና ወእግርና፣
1: ሕኽኽ ሕኽኽ ኣቢልና፣
0: ሕኽኽ ሕኽኽ ኣቢልና፣
1: ምስ ሕሙም ምስ ጥዑይ፣
0: ምስ ሕሙም ምስ ጥዑይ፣
1: ሰላም ተባሂልና፣
0: ያ ሰላም ሰላም ተባሂልና፣
1: ማእዲ ክንቅረብ፣
0: ያ ማእዲ ክንቅረብ፣
1: ኢድና ከይሓፀብና፣
0: ኢድና ከይሓጠብና፣
1: ዞም ኩሎም ባክተርያ፣
0: እዞም ኩሎም ባክተርያ
1: ብመስርዕ ተር ኢሎም፣
0: ያይወ ብመስርዕ ተር ኢሎም
1: ካኣትዎም ነብስና፣
0: ኣሀ ካኣትዎ ኣብ ነብስና፣
1: ብሻሕለላ ገይሮም፣
0: ብሻሕለላ ገይሮም
1: ድርግም ናብ ከስዕና፣
0: ኣይወ ድርግም ናብ ከስዕና፣
1: ብሕማም ክንሳቐ፣
0: ኣሀ ብሕማም ክንሳቐ፣
1: ኣብ ንኡስ ዕድሜና፣
0: ኣብ ንኡስ ዕድሜና፣
1: ዓገብ ዓገብ ዓገብ፣
0: ኣይወ ዓገብ ዓገብ ዓገብ፣
1: ብሳምና ብልሊ፣
0: ብሳምና ብልሊ፣
1: ንሕፀቦ ይእዳውና፣
0: ኣይወ ንሕጠቡ ይእዳውና፣
1: ሎሎሎሎሎሎ
0: ሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎ ዛንታ ክትዕም ማዓት እያ። ስለዚ ዞም ደቀይ ኣብ ልብኹም ይሕድሮ፣ በጃኹም ኢድኩም ምሕፃብ ኣይትረስዑ።
2: ከመይ ነራ ኣብ ንኡስ መደብ ኣፍየት ከመይ ነራ ከመይ ነራ። ኦ እዞም ደቀይ ኩሉ ግዜ ፅሬታት ደጥዕና እያ። በጃኹም ኢለኩም ይእዳውኩም ኩሉ ግዜ ከተፅርይዎ ኣለኩም። ትፅውት ውዒልካ መፅእ ኢልካ ባኒ ዋላ ድሩቕ ኹን ቅጫ ኣልዕል ኣቢልካ ዕፅድ ዕፅድ ሕማም ኢኻ ተጥሪ። ኩሉ ግዜ ኢድካ ብሳምናን ወይ ከዓ ብሊሊ ማይን ጌርካ ክትሕፀብ ኣለካ። እንተዘይተሓፂብካ ሕማም ብቐጥታ ብመግብን ብመስተን ስለ ዝመፅእ ክንሓምም ንኽእል ኢና። ኢድና ዘይሕዘሉ ነገር የለን። ነዚ ትሕዞ እንታይ ከደይ ትሕዝ ነዚ ሓመድ ትሕዞ። ስለዚ ከይተሓፀብካ ተበሊዕኻ ፀገም ይመፀካ። እዞም ደቀይ ኢድኩም ምሕፃብ ኣይትረስዑ። እዚኣ ህያብ ንዓኹም ገርም ሕራይ እታ ተዋሂባትና ነበረት ማለሲ መደብ ኣብዚ

ተወዲ ኣላ ዞም ደቀይ ኣብ ዝመፅእ ዘሎ ሰሙን ከዓ ብፍሉይ መደብ ክንመፀኩም ኢና። ስጋዕ ዝመፅእ ዘሎ ቀዳም ዞም ደቀይ እዞም ኩለን ዝበልኩኹም ምዕደታት ኣብ ልብኹም ይሕድሮ። በቲ ዝገበርናልኩም ኩሉ ዓይነት ስነ ፅበባዊ ትሕዝቶ ከዓኒ ተዘናጊዕኩም ተማሂርኩም ክትኮኑ ተስፋ እገብር። ብስድራኹም ተማእዘዙ። ቻው ቻው ቻው ቻው። ዞም ደቀይ ድሓንቀኒ እዩ።

ውዳበ ይበሃሉ ኣብ ናይጀር ዝርከቡ ሰበኽ ሳግማዊ ሂወት ዝኽተሉ ሕብረተሰብ እዮም። ውዳበ ካብዚ እንነብሮ ዘመናዊ ኣነባብራ ዝተፈለየ ሂወት እዮም ዝኽተሉ። ዝኽተልዎ ቅዲ ኣነባብራ ርእሰ ምሕደራን ብሓባር ምንባርን ዝሓቆፈ እዩ። ጠለበጊዕን ከብትን ኩሉ ትንሶም ዝውንንዎ ሃፍትየን። እዞም ህዝቢ ከይቋረፁ ካብ ቦታ ናብ ቦታ ይጓዓዙ። ሓደሓደ ግዜ ድማ ከብቶም ክሸጡ ናብ ዕዳጋ ይመፁ። እንተኾነ ግን ናብቲ ሰፊሕን ቃልዕን ጎልጎል ናይጀር ካብ ምጓዓዝ ኣየቋርፁን እዮም። እዞም ሰበኽ ሳግማዊ ኣነባብራ ዝኽተሉ ህዝቢ ውሕስነት ዘለዎ ሂወት ኣይመርሑን እዮም። ብፍላይ ኣብ ናይ ድርቂ እዋናት ኣዝዮም እዮም ዝሽገሩ። ምክንያቱ ኣብ ናይጀር ማይ ክትረክብ ኣዝዩ ኣሸጋሪ እዩ። እዚ ብዘየገድስ ግን እቲ ንሶም ቀዳምነት ዝሰርዕዎ ከብቶም እየን። ኩሉ ጉዕዞኦም ድማ ውሕስነት እዘን መጓሰ ዘካተተ እዩ። እዘን መጓሰ ብፅምኢ ነቒፀን እየን ዘለዋ። እንተኾነ ግን ዝበዝሐ ኣብዚ ቦታ ዝርከብ ዒላታት በቶም ቱረክ ዝበሃሉ ተቐማጦ እዚ ቦታ እዩ ዝውነን። ኣብ መንጎ እዞም ክልተ ህዝብታት ድማ ንኣማይት ዓመታት ዝወሰደ ጽልእሎም። ስለዚ ውዳበ ካብ ዝንዕኦምን ንኸብቶምን ብሂወት ክቐጽሎም ዝኽእል ኣገዳሲ ዒላ ማይ ክረኽቡ ተኮይኖም ኣብ መንጎኦም ውዕል ከካይዱ ኣለዎም። ውዳበ ዓብ ዓወት ኣካይዶም ነዚ ዒላ ክጥቀምሉ ዝኽእሉ ዓብ ዕድል ተኸፊትሎም ኣሎ። ነብሶምን ከብቶምን ካብዚ ዒላ ብምስታይ ጽምኦም የጥልሉ ኣለዉ። ንመንገዶም ዝኾኖም ዓቕን ማይ እውን ክወስዱ እዮም። ምክንያቱ ብሕጂ እውን መንገዲ ይጽበዮም ኣሎ። መዓስን ኣበይን ዒላ ይረኽቡ እውን ኣይፈልጡን እዮም። ውዳበ ዝኽተልዎ ሂወት ወላ እኳ ቀሊላ ይኹን ኣብ ሓደ ቦታ ቆይሞም ክነብሩ ግን ድሌት ዝበሃል የብሎምን። እዚ ኣብ ብሓጎታቶም ዝነበርዎን ንሶም ዝቕጽልዎ ዘለውን ቅዲ ኣነባብሮኦም እዩ። ናባ ጻምእ ቦስትዋና ዝርከብ ማካዲጋዲ ዝበሃሉ ኣድጊ በረኻ ምስ እንምለስ እዚኦም እውን ኣብዚ ምድረ በዳ ሰበኽ ሳግማዊ ሂወት እዮም ዝኽተሉ ክትብሎም ትመርጽ። ቅድሚ ኣሸሓት ዓመታት ነዚ ቦታ ዓብ ቀላይ ሸፊንዎ ነይሩ። እቲ ቀላይ ምስ ነቐጸ ድማ እዚ ቦታ በዞም ፍሩያት ጨወም ትሑፃ ተሸፈነ። ብኣሸሓት ዝቕጸሩ ኣእዱግ በረኻ ኣብዚ ሰጣሕ ምድረ በዳ ይርከቡ። ድሕር እቲ ናይ ዝናብ ወቕቲ እኹል ዝኾነ ሳዕሪ ምስ በቖለ እዛ ኣንስተይቲ ኣድጊ በረኻ ክትወልድ እያ።

ኣብዚ ወቕቲ ኣብዚ ቦታ ልሙዕ ሳዕሪ ኣዝዩ ውሒዱ ዘሎም። ስለዚ ድማ እዞም ኣእዱግ በረኻ ነዚ ቦታ ገዲፎም ናብ ካልእ ክስደዱ እዮም። ንሳቶም ኣብ ዓመት ልዕሊ 4,000 ኪሎ ሜትር ይጓዓዙ።

ሓድሽ ዝበቁል ዘሎ ጥሉል ሳዕሪ ነዚ ቦታ ደጊሙ ሂወት ክዘርእ ኣኽኢልዎ እዩ። ስለዚ እዞም ኣእዱግ በረኻ ናብዚ ቦታ ክምለሱ ይኽእሉ እዮም።

ማካዲጋዲ ሓድሽ ዝኾነ መስርሕ ህይወት ይኽተሉ ኣለዉ። ምምጻእ ሓድሽቲ ውሉዳት ኣእዱግ በረኻ እንተኾነ ግን ድሕሪ ውሕዳት ኣዋርሕ እዚ ሳዕሪ ክነቅጽ እዩ። እዞም ኣእዱግ በረኻ ድማ ናብቲ ገማግም ፈለግ ቦተቲ ክስደድ እዮም።

እዚ ኣብ ዝገማግም ለስዋ ዝርከብ ድሆም ሑፃ ኣብ ሰሜናዊ ብራዚል ዝርከብ ኮይኑ ከባቢ 1540 ኪሎ ሜትር ይሽፍን። ኣብዚ ክትነብረሉ ኣሸጋር ዝመስል ድኹም ሑፃ ዝነብሩ ሂወታውያን ኣለዉ። ሓደ ሓደ ግዜ ግን ከምዚ ኣለዉ ክመስሉ ፅቡቅ ገይሮም እዮም ዝሕብኡ። ኣብዚ ቦታ ቀለብ ዝኾኖም ግዳይ ክሕዙ ፅቡቅ ዝኾነ ናይ ምሽታት ቅለት የድልዮም። እዞም ኣርማዲሎ ዝበሃሉ እንስሳ ብናይ ምሽታት ቅለቶም ክሳብ 20 ሴንቲሜትር ዝዕምቀቱ ዘለዉ ሓሳኹ ክረኽቡ ይኽእሉ። ብርቱዕ ዝናብ ኣብ ዝመፀሉ ግዜ ኣብ መጀመርታ ገለ ተኣምር ዝካየድ ዘሎ እዩ ዝመስለካ። እዚ ድማ ተፈጥሮ ዝገብሮ ምልክታት እዩ፣ ድምፂ ነጎዳን ምፅልማት ሰማይን። ዝናብ ኣብ ዝሃርመሉ ኣብ ትሕቲ ምድሪ ዝርከብ ማይ ይውሰኽ።

ቆይሞም ኣለዉ። ቅድሚ ቁርብ ሰዓታት ዘይጸንሑ ሓደሽቲ ህይወታውያን እውን ኣብዚ ማይ ትዕዘብ። ሓሸራታትን ዓሳታትን ነዚ ሓደሽቲ ንኣሽቱ ዒላታት መሊኦሞ ይርከቡ። ግንዛቤ ናይዚ ሓድሽ ማይ ዝተረድኡ ፍጡራት ካብቲ ብርቱዕ ሙቐት ብህይወት ንኽቕጽሉ ዘኽእሎም ሜላ ነፍሶም ንምስሓል ተቐቢሮምሉ ዝጸንሑ ድኹም ሑፃ ንላዕሊ ክወፁ ክኢሎም ኣለዉ። እዚ ዘንጸባርቕ ጨዋ ምቐላይ እዞም ተቐማጦ ነዊሕ ግዜ ሃሪፎሞ ዝጸንሑ እዩ። ሕጂ ዝበራበሩሉ ግዜ እዩ።

እቶም ኣብ ውሽጢ እዚ ንእሽተይ ቀላይ ንነዊሕ ክሕንብሱ ዘይክእሉ ንግዜኡ ኣብዚ ውሽጢ እዚ ጨዋሚ ማይ ብምፅናሕ ተሓፂቦምን ተሓዲሶምን ክወፅኦም። ነዚ ሃሪፎሞ ዝፀንሑ ኣብ ማእከል ብራዚል ዝርከብ ዘሎ ጨዋሚ ማይ ጠርሹ ከም ዘይነበረ ክሳብ ዝኸውን ፅቡቅ ገይሮም የስተመቕሩ ኣለዉ። እንተኾነ ግን እዚ ዙረት ሂወት ፈፂሙ ኣይቋርፅን እዩ። እዚ ቦታ ደጊሙ ክነቅፅ እዩ። እዞም እንስሳታት ድማ ብሂወት ንክቕፅሉ ደጊሞም ክቃለሱ እዮም ክሳብ እቲ ብርቱዕ ዝኾነ ዘጥልሎም ማይ ዝመፅእ ቃልሲ ንምንባር ኣብቲ ዝረሓቐ ቦታ

ብዙሓት ካባና ኣብ ሓደ እዋን ዝተፈላለየ ስራሕ ምዕማም ከም ልምዲ ሒዝናዮ ንርከብ ኢና። ግን ሕስብ እንተበልናዮ ብዙሕ እዮ ብሓንሳብ ክትዓምም ምሕሳብ ይከኣል ድዩ? ኣእምሮና ንክልተ ዕማም ማዕረ ማዕረ ክዓሞ ኣይክእልን እዩ። ምክንያቱ ናብ ዘይተደለየ ጭንቀት ከነምርሕ ንኽእል ኢና። ጭንቀት ድማ ንዝተፈላለዩ ክፋላት ናይ ሓንጎልና ካህሲ ይኽእል እዩ። በዚ ተመርኪስና ድማ ብዙሕ ዕማም ኣብ ሓደ እዋን ክትዓምም ምሕሳብ ብኸመይኩም ዝጎድኣና ክንዕዘብ ኢና። እዚ ዝበሃል ዘሎ ብቐዳምነት ኣብዚ ዘለናዮ ዘመነ ቴክኖሎጂ ብብዝሒ ዝረአ ዘሎ፣ ምክንያቱ ማሕበራዊ መራኸቢታት ኣወላፍን ኣገዳስን ኮይኑ እዩ ዝቐርብ ዘሎ። ወዲ ሰብ ከዓ ብባህሪኡ ናይ ተቐባልነት ባህሪ ስለ ዘለዎ ነዚ ብብዝሒ ንክንጥቀመሉ ይግድደና እሞ እቲ ዝነበረናን ክህልወና ዝግብኦን ኣስተብህሎ ድማ በዚ መጠን ይጎድላ ኣሎ። ኣብዚ ሕጂ እዋን ሓደ ዕማም ሒዝካ እንከለኻ ተወሳኺ ካልእ ስራሕ ምውሳኽ ዳርጋ ቅቡል እናኾነ መጺእ ኣሎ። ሳሕቲ እውን እኮ ዝተፈላለየ ስራሕ ብሓደ ምዕማም ዕውት ክኸውን ይኽእል እዩ። ግን ደረት ኣለዎ። ንኣብነት ዝተፈላለየ ዕማም ኣብ ሓደ እዋን ክንዓምም እንከለና ኣእምሮናን ኣካላቤንከ ኣለዎ ዶ? ሓቂ ድኸ ገለ ሰባት ካብ ካልኦት ብዝበለፀ ብብዝሒ ዕማም ኣብ ሓደ እዋን ክዓሙ ይኽእሉ እዮም ዝበሃል

ሓደ ሰብ 50 ኪሎ ሜትር ኣብ ሰዓት እናተጓዕዘ ንኽልተ ካልኢት ኣድህቦ ምስ ዘጥፍእ ን28 ሜትሮ ዓይኑ ዓሚቱ ከም ዝጓዓዝ ዘሎ ማለት እዩ። ኣብዚ ናይ ኮሌጅ ሰሚናር ምስእ እንዕዘብ ድማ ዲጂታላዊ መሳርሒ ንዘስዕቦ ምኻልፍ ክንዕዘብ ኢና። ኣብ 5 ናይ ጀርመን ዩኒቨርሲቲታት ዝተኻየደ መፅናዕቲ ኣብ መንጎ ትምህርቲ ሞባይል ዝጥቀሙ ተምሃሮ ተሳትፎኦም ብ30 ሚታዊት ከም ዝጎድል የነፅር። መምህር ንተምሃርኡ ክልተ ዕማም ብሓደ ከካይዱ ይኽእሉ እንተኾይኖም ኣብ ዝሓተቶም ክምልስሉ እንከለዉ ሓደ ካብዞም ተምሃሮ ጫማይ እናኣሰርኩ እንከለኹ ምስ ኣደይ ብዛዕባ ዝኾነ ነገር ክመያየጥ ኣይክእልኒ፣ ስለዚ ኣብ ግዜ ክላስ ድማ ሞባይለይ እንተሒዘ ንመምህር ክሰምዖ ይክእልኒ ይብል። ካልአይቲ ተምሃሪት ድማ ኣብ ሞባይለይ ዝመፀኒ መልእኽቲ ክምልስን ስእልታት ክርእን እንከለኹ ኣብ መንጎ ክላስ ከም ዘለኹ እየ ዝርስዖ። ብድሕሪኡ ግን ንኹሉ ብምቁራፅ ኣብ ትምህርተይ ዘድህብ፣ ስለዚ ብሓንሳብ ንኽልትኡ ከማልእ ኣይክእልኒ ትብል። ሳሳይ ተምሃራይ ግን ሙዚቃ እናሰምዐ ክምሃር ከም ዝኽእል እዩ ዝዛረብ ዘሎ። ኣብዚ ብምሙርካስ ኣብዛ ዩኒቨርሲቲ ሙዚቃ እናሰማዕካ ክትምሃር ዝከኣል እንተኮይኑ ንምፍላጥ መፅናዕቲ የካይዱ ኣለዉ። መብዛሕትኡ ሰብ ስራሕ እናሰርሐ ሙዚቃ ይሰምዑ። እዚ ኣብቲ ስራሕ ብዝያዳ ንኸተክሩ ከም ዝሕግዞም እውን ይዛረቡ እዮም። ገለ ናይ ትምህርቲ ክልሲ ሓሳብ እውን ነዚ ይድግፎ እዩ። ኣብዛ ተምሃሪት እንዕዘቦ ዘለና ፈተነ ህዱእ ሙዚቃ እናሰምዐት ማህደረ ቃላት ናይ እንግሊዝያ ትምሃር ዘላ፣ ንጥፈታት ናይ ኣእምሮኣ ድማ ይምዝገብ ኣሎ። ማትያስ ኮቢ ዝተባህለ ነዚ መፅናዕቲ ዘካይድ ዘሎ ዶክተር ናይ ፍልስፍና ነዚ ኣብ ኮምፒተር ዝረአ ዘሎ ሕንፃፅ ብጥብቂ ይከታተሎ ኣሎ። ምስ መራሒ ናይዚ መፅናዕቲ ዝኾነ ፕሮፌሰር ሉዝ ኣንከ ድማ ነቲ ፈተነ ይዕዘብዎ ኣለዉ። ፕሮፌሰር ሉዝ ኣንከ ወላ እኳ ሙዚቃ ይፈቱ እንተኾነ እናሰርሐ ግን ሙዚቃ ክሰምዕ ብፍጹም ኣይደልን እዩ። እዚ ምኽንያት ክገልጽ እንከሎ ድማ ማህደረ ቃላት ናይ እንግሊዝ እናተምሃርካ ሙዚቃ ክሰምዕ ንከለኻ ቀንዲ ኣድህቦኻ ኣብቲ ትምህርቲ ብምግባር ነቲ እትሰምዖ ዘለኻ ሙዚቃ ድማ ክትፀቕጦ ወይ ክድኽድኾ ኣለካ። ነዚ ንኽትገብር ሓይልን ጻዕርን የድልየካ፣ ምኽንያቱ ነቲ ኣድህቦኻ ክሰርቕ ዝመፀ ሙዚቃ ትቃለሶ ስለ ዘለኻ ማለት እዩ። ብከምዚ እንዕዝቦ ዘለና ሕብርታት ድማ እዩ ንሓንጎልና እንህቦ ዘለና ጻዕቂ ናይ ዕማም ዝግለጽ ዘሎ። ፕሮፌሰር ከም ዝሕብሮ ፍሉይ ኣጋጣሚ ኣሎ። ንኣብነት ኣብ ገለ ክፉትን ሰብ ዝበዝሖን ኦፊስ ክትሰርሕን ከለኻ መስሚዒ ናይ እዝኒ ብምጥቃም ህዱእን ዝኾነ ሕለኽላኽ ዘይብሉ ሙዚቃ ክትሰምዕ ትኽእል ኢኻ። እዚ ቅቡል እዩ። እንተቲ ብቐጻሊ ዝለዋወጥ ረባሺ ሙዚቃ እናሰማዕካ ስራሕካ ክትሳልጥ ምሕሳብ ግን ዝከኣል ኣይኮነን ይብል። ወዲ ሰብ ካብ ኩሎም ህዋሳት 11 ሚልዮን ቢት ወይ ዝነኣሰ ኣሃዱ ናይ ኮምፒተር ሓበሬታ ኣብ ሓደ ካልኢት ክእክብ ይኽእል። ግን ካብ 11 ክሳብ 60 ዘሎ ቢት ጥራሕና ብርድኢት ክንሰርሖ ንኽእል። ኣብ ሓደ ድምፂ ዝከላኸል ክፋል ናይ ሓደ ስራሕ ፕሮፌሰር ኣድመን ቬንቸርን ጉጅልኡን ብኸመይ ንሓደ ዘረባ ካብ ካልእ ፈሊና ከም እንርድኦ መፅናዕቲ ከካይድ እዮም። እዚ መፅናዕቲ ኣብቲ ናይ ኮክቴል ድግስ ኣድምዖዩ ክምርኮስ፣ ምኽንያቱ ናይ ኮክቴል ድግስ ብብዝሒ ናይ ሰባት ዘረባ ትሰምዓሉ ቦታ እዩ። ልክዕ ከምዚ ድማ ኣብዚ መፅናዕቲ ናይ 3 ሰባት ዘረባ ኢና ክንሰምዕ። ስለዚ ሓንጎልና ነዚ ብኸመይ ክፈላልዮ? ፕሮፌሰር ኣድመን ከም ዝሕብሮ ሓንጎልና ብሓንሳብ ዝተፈላለየ ሓበሬታ ክመፅኦ እንከሎ ንውሱን ኣጻሪን መሪፁን እዩ ዝወስድ ይብል።
ኦም ነዚ መጽናዕቲ ዝወስዱ ዘሎ ጉጅለ ነቲ ናይ ድምፂ መልእኽቲ ስእሊ እውን ወሲኹምሉ ኣለዉ። ንኣብነት ናይ ኣፍ ምንቅስቓስ ዘርኢ ማለት እዩ። እዚ መጽናዕቲ ኣገዳሲ እዩ፣ ብፍላይ ነዞም ኣብ ብዝሒ ሰባት ዝርከብዎ ኦፊስ እንሰርሕ። ኣድመን ከም ዝሕብሮ ኣብዚ ሕጂ ዘለናዮ ናይ ዲጂታላዊ ዘመን ካብቲ ቀደም ዝነበረ እዋን ዝበዝሕ ሓበሬታይ ክመፀና ጀሚሩ ዘሎ። ስለዚ ሓንጎልና ካብቲ ናይ ቀደም ዘመን ኣብዚ ሕጂ እዋን ኣብ ዝተፈላለየ ስራሕ ይመቓቐል ኣሎ ማለት እዩ። በዚ መጠን ድማ ዝበዝሐ መስገድል የጋጥሞ ከም ዘሎ ክንርዳእ ንኽእል። መብዛሕትኡ ሰብ ኣብ ሓደ ስራሕ ቅድሚ ምእታው ኣብቲ ንኽንሰርሓሉ ተመዲብዎ ዘሎ ቦታ ዝተፈላለየ ዕዮ ክሰርሕ ከም ዘለዎም ዝሕበር ክጭንቕ እዩ ዝረአ። ስለዚ ሓደ ሰብ ኣብ ሓደ ስራሕ ቅድሚ ምእታው ንዝተፈላለየ ዕዮ ብሓደ ብዘይዝኾነ ምኩልላፍ ክዓሙ ከም ዝኽእል እንተተፈሊጡ ጥራሕ ክቝፅር ኣለዎ ማለት ድዩ?

እቲ ብቑዕ ዝበሃል መሳርሕተኛ ምስ መሳርሕቱ ሓላፊኡን ዓማዊልን ብዘይዝኾነ ጸገም እናተረዳድአ ኣብ ዝደለኻዮ እዋን ብዘይዝኾነ ጸገም ዝርከብን ብተወሳኺ ድማ ንዝተፈላለየ ዲጂታላዊ መሳርሒ ኣብ ሓደ እዋን ክጥቀም ዝኽእልን ክኸውን ኣለዎ ማለት ድዩ። ናይ ስራሕ ዓለም ካብ ዝልወጥ ኣትሒዙ ኣብ ስራሕ ዝካየዱ ዝነበሩ መፅናዕትታት እውን ተለዊጦም እዮም። ኣብቲ ቅድሚ 20 ወይ 30 ዓመት ዝካየዱ ዝነበሩ መፅናዕትታት ኣካላዊ ጠለብዮም ዝደልዩ ነይሮም። ኣብዚ ዘለናየ ዘመን ግን ኣብ ኣእምራዊ ፀቕጢ እዩ ዝምርኮስ ዘሎ። ክሳብ ክንደይ ዝኣክል ዓቕን እዩ ኣእምሩና ንበይኑ ዝሰርሕ? ንኣብነት ሓደ ሓበሬታ እናተቐበልካ ማዕረ ማዕርኡ ጉልቦታዊ ስራሕ ክትሰርሕ ትኽእል ዶ? ኣብዚ ዝካየድ ዘሎ ናይ ጃልባ ፈተነ እዛ ንፈተነ ቀሪባ ዘላ ጓል ኣንስተይቲ ነዚ ቐሪብላ ዘሎ መሰናኽል እናበድህትን ሚዛና እናሓለወትን ክትብድህ ኣለዋ። እዚ ማለት ኣእምራውን ኣካላውን ንጥፈት ብሓደ ከተካይድ ኣለዋ ማለት እዩ። እዚ ናይ ጃልባ ፈተነ ቀንዲ ኣብ ኣካላውን ንጥፈት ዝምርኮስ ኮይኑ ቀዋምነትን ምንቅስቓስን ብኸመይ ነማእዝኖ እዩ ዝፍትን። እዛ ካልአይቲ ፈተነ ድማ ዝለዓለ ኣተኩሮ ትጠልብ ኮይና እዛ ጓል ኣንስተይቲ ተንጠልጣሊ ድንድል እናሰግረት ብዘይ ዕረፍቲ ድማ ካልእ ሓበሬታ ትሰማዓላ። ኣድመን ብዛዕባ እዚ ከነፅር እንከሎ ኣብ ሎጂስቲክ ዝሰርሕ ሰብ ዝተፈላለየ ሓበሬታ ከተግብር ኣለዎ። ነዚ እናተንቀሳቐሰ ዘተግብሮ ግን ኣዝዩ ውሕድ እዩ። ኣብ ገለ ናይ ኢንዱስትርያዊ ስራሕ ብቕፅበት ኣብቲ ዝወሃቦም ዝለብስዎ መነፅር እዩ ሓበሬታ ዝፀሓፈሎም። እዚ ግዜያዊ እዩ። ኣብዚ እነካየዶ ዘለና ፈተነ ግን ኣብ እንጓዓዞ ድሕነት ጥራሕ ዘይኮነስ ንኹሉ ዝመፀና ሓበሬታ እውን ነሰላስሎ ኣለና ይብል። ኣብ ውሽጢ እዚ ዘለናዮ ዘመናዊ ናይ ስራሕ ቦታ ኣብ መንጎ ሰባትን ቴክኖሎጂን ዘሎ ዝምድና ኣዝዩ ኣገዳሲ እናኾነ ይመፅእ ዘሎ። ኣብዚ ናይ ዘበና ዘሎ ስራሕ ዝጠልቦ ናይ ሓንጎል ብቕዓት ብኸመይ ነቶም ዝገጥሙና ብዙሓት መሰናኽል ንገጥሞም ንዝተፈላለየ ዕማም ብሓደ ምትግባር ዘለዎ ኣወንታዊ ጥቕሚ እንታይ ይመስል? እዚ ኸ ንጡፋት ንክንከውንን ኣብ ዝሓፀረ እዋን ስራሕና ብስሉጥ ንክንዓምምን ይሕግዘና ድዩ ወይስ ብኣንጻሩ ዓንቃፂዩ ንዝብሉ ሕቶታት ኣብ ዝመፅእ ክፋል መልስታቶም ሒዝና ክንቀርብ ኢና።

0: ኣብ ዝሓለፈ መደብ ጭራ ጥዕና ንኩነታት ኣገልግሎት ጥዕና ሆስፒታል ሓሊበት ዝምልከት ቀዳማይ ክፋል ኣቕሪብና ነርና። ኣብቲ ኣጋጣሚ ንሓፈሻዊ ንጥፈታት ክፍልታት ቀዳማይ ረድኤትን ፊዞትራፕን ዳሲስና ነርና። ንሎሚ ድማ ንንጥፈታት ክፍሊ መጥባሕቲ ዓፅምን ምዕባለታት ኣሃዱራጅን ሰኒድና ኣለና። ሰናይ ምክትታል። ክፍሊ መጥባሕቲ ዓፅሚ ሓደ ካብቶም ሆስፒታል ሓሊበት እትምገሰሎም ኣህዱታት እዩ። ሓፈሻዊ ኩነታትን ምዕባለታትን ናይ ዝኣህዱ ድማ ከምዚ ሞያውያን ዝገልፅዎ ይመስል።
1: ካብና ፅነ ስጋ ሕጂ ኣብ እንዳ ዓፅሚ ስለ ዝስራሕ ዋኣነ እንዳ ዓፅሚ ዳርጋ ወይ ዓብየሉ ማለት እዩ። እዚ ገዛ እዚ ከምቲ መጀመርታ ኣውቃውምኡ እንዳ ዓፅሚ ተባሂሉ ሙሉእ ትስራሕ ናይ እንዳ ዓፅሚ ናይ ሃገር ሙሉእ ኣብዚኣ ትስራሕ ኣብ ካልእ ሆስፒታላት የለን። ኣሰራርሓና ብጣዕሚ እዩ ፅፉፍ። መዓልታዊ ሰለስተ ገዛ ንሰርሕ ፃዕቂ ስራሕ ኣለና። እዚ ናይ መጥባሕቲ ጥራሕ ማለት እዩ። ካልእ ማለት ገዲፍካ ናይ መጥባሕቲ ጥራሕ ፃዕቂ ስራሕ ብጣዕሚ እዩ ዘለና። ነዚ ከዓ በዲህና ንሰርሖ ኣለና። እሱ ጥራሕ ዘይኮነ ደይ ጥራሕ ዘይኮንካ ትሰርሖ መዓልቲ ጥራሕ ዘይኮንካ ትሰርሖስ ናይ ምሸት ኣለውና ናይ ሌት ኣለውና ቀዳሚ ሰንበትካ ኣለና። እዚ ሕጂ ብሽፍትካ ትሰርሖ
2: to establish a unit or residency here it needs at least 6 specialist consultant to be in the unit
3: for different ከምዚ ዓይነት ኣሃዱ ከተቐውም ንዝተፈላለዩ ዲፓርትመንታት ዘገልግሉ ብውሕዱ 6 በዝሞያ ፍሉይ ክእለትን ትምህርትን ዘለዎም ሓካይ መድልኻ። ስለዝኾነ ነዚ ንምግባር ምስ ኣብ ሚኒስትሪ ጥዕናን ዩኒቨርሲቲን ዝርከቡ ዝምልከቶም ኣካላት ንዘራረበሉ ኣለና። እዚ ንገብረሉ ዘለና ምክንያት ድማ ኣቕሚ ኣባላት ንምጉልባት እዮም። ክሳብ ሕጂ ዝበዝሕ መጥባሕቲ ክገብሩ በቂዖም ኣለዎም። ኮይኑ ግን ኣቕሞምን ሞያዊ ብቕዓቶምን ምእንቲ ክብርኽ ተወሳኺ ትምህርትን ተመክሮን ከድልዮም
2: እዮም። So we are trying, we have for example one of the two doctors, Dr. Yoel and Dr. Yosef in the unit.
0: ነዚ ኩሉ ፀገማት መስበርትን መንቃዕትን እተነፅር ካልእ ኣገዳሲት ኣህዱ ከኣላ ክፍሊ ራጂ ድማ ትበሃል። ኣብዛ ኣህዱ እዚኣ እንታይ ከም ዝግበር ምፍላጥ እውን ሓጋዝ እዩ።
4: ክፍሊ ራጂ ሆስፒታል ሓሊበት 4 ናይ ክፍሊ መርመራታት ናይ ኤክስሬይስ ኣለዎ። እሱ ከዓ ዲጂታላዊ ማሽን ዝዓጠቐ ኮይኑ ከምነንሕዚ ዘይባላለፅ ዓበይቲ ሲመንስ ማሽናት ኣለውና። እቲ ንገብሮ ስራሕት ከዓ ካብ እግሪ ካብቲ ለወር ኤክስትሪሚቲ ካብ ታሕተዋይ ክፋል ናይ እግሪ ጀሚርና ክሳብ ላዕለዋይ ናይ ርእስን ናይ ክሳድን መርመራ ንገብር ማለት እዩ። ካብኡ ላዕሊ ከዓ ናይ ኮምፒውተር ወይ ከዓ ናይ ኣልትራሳውንድ መርመራታት ኣለውና።

0: ሰለስተ ክፍልታት ማለት ዲያግኖስቲክ ዝበልና ናይ ሰለስተ ክፍልታት ምርመራ ንገብረሉ ናይ ኣልትራሳውንድ ሩምስ ኣለውና። እዚ ሆስፒታልና ብደረጃ ኦርቶፔዲክ ወይ ብደረጃ እንዳ ዓፅሚ እንዲና ንሪኦ ካብቲ ፍልይ ዘብሎ ነገራት ከዓ እዚዩ ማለት እዩ። እቲ ኦርቶፔዲክ ሰንተር ወይ ከዓ እቲ እንዳ ዓፅሚ ማእከል ንብሎ ሆስፒታል ሓልበት እዩ ማለት እዩ። ሆስፒታል ሓልበት ከዓ ቀንዲ ዕጥቁ ከዓ ምንታይ ይኮን ዘሎ ኣብ ደረጃ ኤክስሬይ ማለት እዩ። ስለምንታይ ኦርቶፔዲክ ሰንተር ወይ ከዓ እንዳ ዓፅሚ ሰንተር ስለንብሎ ዘለና ብዘይ ኤክስሬይ ዝስራሕ ነገራት የለን። ሶ ሓደ ሕሙም ኣብነት ብደረጃ ሓደ ሕሙም ብኢመርጀንሲ ይምፃና ሞ ንበል እዚ ሕሙም እዚ ኤክስሬ ከይገበርና ንእንዳ ዓፅሚ ወይ ከዓ ንፊዮስትራፒ ወይ ከዓ ጆሶ ንክገብር ናብ ካል ዲፓርትመንት ኣይንሰደና ብኢመርጀንሲ ወረቕ ተፃሒፎ መፅእ ናብ እንዳ ኤክስሬ ካብ እንዳ ኤክስሬ ከዓ መስበርቲ ወይ ከዓ ዝኾነ ትሮማ ምዝህልዎ ከዓ ንሕና ኤክስሬ ጌርና ኢመርጀንሲ ንመልሶ ኢመርጀንሲ ከዓ ፎሎ ኣብ ተገይሩ ብዶካትር ናብ ኦርቶፔዲክ መስበርቲ ዘለዎ ከዓ ናብ እንዳ ካስት ይቕፅል ማለት እዩ።
1: ኣብዚ ክፍሊ ዝግልግሉ ዓማዊል ኣዝዩ ከቢድ ማሴይቲ ዘጋጥሞም ጥራይ ምዃኖም እዩ ዝግለጽ። ስለዚ እቶም ኣብዛ ኣሃዱ ዝግበሩ ዓይነት መጥባሕትታት ምፍላጦም ኣገዳሲ እዩ።
2: ስለምንታይ ኣገዳሲ ይኸውን? መጀመርታ እዚ ናይ ትሮማ እንድዩ መጀመርታ ናይ ትሮማ እዩ። ተሰይሩ መፅእ ካ እግሪ ጠልጠል እንዳለት ክትከይድ ኣይትኽእልን እያ። ኩሉ ግዜ እግሪ ተሰራ እንተመፅያትካ ውን ኢድ ተሰራ እንተመፅያትካ ዝኾነ ኣካል ናይ ሰውነትና ንድሕር ተሰይሩ መፅኡ ከተዕርዮ ክትክእል ኣለካ። እንተዛዚ ዝዕሪኻያ ሓደ ብመድመይቲ ክመሃደካ ክእል እዩ። ካልኣይ ስንክልና ክመፅእ ክእል እዩ። እቲ ስንክልና እንተመፅኡ ከዓ ብዓብኡ ንዕኡ ካብ ስራሕ ክግለል እዩ። ካልኣይ ከዓ ንደቁ ከዓ ክሳራ እዩ ማለት እዩ። ነቲ ሕብረተሰብ ከዓ ክሳራ እዩ። እዚ እንዳ ዓፅሚ ብጣዕሚ ኣገዳስነት ዘለዎ ናይ ሓደጋ ጥራሕ ይኮነና ብዘ ትስራሕ ናይ ብብዙሕ ነገራት እዩ ዝስራሕ እጂ ኣገዳስነቱ ዓብ እዩ።
3: The unit of orthopedics is doing well with the minimum support they have. They are doing the maximum with what they have.
4: ኣሃዱ ሕክምና ዓፅሚ ክሳብ ሕጂ ሓያሎ ዕውታት ስራሓት ኣሰላሲላ ኣላ። ኣብዚ እዋን ድማ ኣብቶም ብተዛማዲ ከቢድ ማህሰይቲ ዘጋጠሞም ግዳያት እያ ኣተኪራ እትሰርሕ ዘላ። ገለገለ ካብ ዓቕምና ወፃኢ ዝኾኑ ተተካኢ ሰብ ሰርሖ ኣካል ዝሓትት ረቂቕ መጥባሕቲ ዘድልዮም ግዳያት ድማ ንደገ ተላኢኾም ሕክምና ከም ዝረኽቡ ንገብር ኢና። ኣብዚ ክሳብ መጥባሕቲ ዓንዲ ሕቆ ኢና ንገብር። ነዚ ዝሕግዙና ቻይናውያን ክኢላታት እውን ኣለዎም። ካልእ ንደገ ንሰዶም መጥባሕቲ ዓንዲ ሕቆ ዝሓቱ ግዳያት ድማ ኣለዎም። እዚኦም ተተካኢ ክፍሊ ኣካል ዓንዲ ሕቆ ዝሓቱ ቁስልታት እዮም። ኣብዚ ዘይግበረሉ ምክንያት ድማ ከም ቲታንዮም ዝበሃሉ ክቡራት ጥረ ነገራት ዝሓቱ ኣገባባት ሕክምና ስለ ዝኾኑ እዮም።
3: Any operation regarding the spine not needing implant we are doing it here, but when we need the implant, you know, of course, because the implants are made of titanium and very expensive, so this is why sometimes we send for the cases.
1: ተርእዮ መንከስቲ ገመል እውን ካልእ ተወሳኺ ጥንቅ ናይዞም ኣብዛ ኣሃዱ ዝግበሩ መጥባሕቲ እዮም። ብዛዕባ ዝኸ እንታይ ርእቶ እዩ ዘለዎም ሓካይም
3: ከምል ርሶ But the problem is that we are suffering from this condition because it affects the dominant hands usually. You see, the right hand. This is one.
4: ብመንከስቲ ገመል ዝወረድ ሓደጋ ከቢድ ዝገብሮ ብቐንዱ እቲ ሓደጋ ኣብቲ ኣገዳሲት መሓውር ማለት የማነይቲ ኢድ ስለ ዘጋጥም እዮም። እዚ ምስ ዘጋጥም ክብደት ናይቲ ቁስሊ ኣዝዩ ኣዕናዊ እዮም። ዝበዝሕ እዋን ከምዚ ዓይነት ሓደጋ ካብ ወርሒ መስከረም ክሳብ ታሕሳስ እዩ ዘጋጥም። በዚ ኣጋጣሚ እዚ ጉዳይ ዕቱብነት መፅናዕቲ ምዃኑ ከዝኻኽር ፈቱ። ኣነ ብወገነይ ከምዚ ዓይነት ሓደጋታት ንምንካይ ኣብ ከረ ንዝርከብ ሱዳናዊ ሓኪም እንስሳ ከይተረፈ ተወቂሶ እዩ እየ። ኣብዚ ጉዳይ መራኸቢ ብዙሃን ኤርትራ እውን ብዓብኡ ክሰርሓሉን ክጉስጉሳሉን ከድሊ እዩ። እቲ ዝዓበየ ጸገም ከምዚኦም ዝኣመሰሉ ሓደጋታት ኣብቶም ኣፍረይቲ ዝበሃሉ መንእስያት ዜጋታት ዘጋጥም ብምዃኑ እዮም። ስለዚ መራኸቢ ብዙሃን ከምዚ ኣነ ዝጠቐስክዎ ሱዳናዊ ፕሮፌሰር ዝኣመሰሉ ሓካይም እንስሳት ተወኪሰን ህዝቢ ወቕታዊ ባህርያትን ጠበያትን ገመል ብፍላይ ኣብተን ዝተጠቕሰ ኣዋርሕ እንታይ ምዃኑ ከም ዝፈልጥ ምግባር ኣገዳሲ እዮም። እዚ ሓደጋታት እዚ ዝበዝሕ ኣብ መታሕትን ቆላታትን ኤርትራ እዩ ዝርአ። በዚ ኣጋጣሚ ኣብ ዓመት ክሳብ 17 ዝኾኑ ሰባት ግዳያት ናይ ከምዚ ዓይነት ሓደጋ ከም እንርኢ ክሕብር ይፈቱ።

0: 50 ሚታዊት ካብኦም ድማ እቲ ዝቆሰል ማሓውር ካብ ስራሕ ወፃኢ ከም ዝኸውን ምፍላጥ የድሊ።
1: So this is really you have touched a very big issue that we encountered here in our hospital. Every year about 17 patients they are victims of the camel bite, and usually in the lowland area. So when it happens it's really a disaster, because 50 of the patient may lose their function of the hand that is affected, and the others will be managed, you see. That is a big issue. Yes,
2: bzi kazi kale fughuz zibala hadagatat zihkomulu ahadu dumallo kabe aamnay z ahadu wsay mizxawun traykayu nab ahadu metbaht azmi zillaqo
3: ta masbirti khamzi malasi kimkim ilaz tasabratu khina aw izgborolo ab taraji gejemor tam smozu raji gobru ab raji shu ta masbirti aynat triya hiji kimkim ilan dhat tasira aw izgborolo እንዲ ሕረት መስበርቲ ክመፀልካ ዘይክእል ኮይኑ ግን ኣብዚ ክትገብረሉ ከለካ ሕጂ ፍሎሮስኮፕ ዝበሃል ኣሎ ንዓኣ ኤክስሬ ኣብ ውሽጥና ኣሎ ኣብ ገዛና ኣሎ ኣብ ውሽጢ ስለ ዘሎ በታ ኤክስሬ እንዳግበርህልካ ስጋዕ ትመፀልካ ንዓኣ ምስ መፅሃልካ ሽዑ ጀሶ ትገብሮ ኣንድር ኣንስቴድያካ ትገብሮ ንዘ ዝወሲዶም ንገብሮ ምክንያቱ ንክሰሓሕቦ ኣፀጋሚ ስለ ዝኾነ እቲ ዝኾነ ነገር እውን ከምዚ ልውይ ዝበለ እውን ከዓኒ ማዕር ተሰብረቲ ኮይኑ ከዓ እንዳ ጀሶ ገብሮ ሕጂ ንዓና ደብዝሓልና ስራሕ እውን ተወሳኺ እሱ እዩ።
2: ኣባላት እዚ ክፍሊ እንትርፎ ውሑዳት ምኩራት ዓበይቲ ዝበዝሑ መንእስያት እዮም። እዚ ድማ ሓደ ካብቶም ዓበይቲ ፀጋታት ናይዛ ሆስፒታል እዩ። ብቕዓትን ፀዓርን ናይቶም ሞያውያን መንእስያት ድማ ብከምዚ ዝስዕብ ይግለጽ።
3: እቶም ኣብዚ ዘለዎ መናእሰይ ኣነ ብጣዕሚ እየ ዘድንቆም። መጀመርታ ቅድም ከድንቆም ኣለኒ ብጣዕሚ እዮም ንፍቃት ኩሉ ዓቕሞምን ጉልበቶምን ግዜኦምን ወፊዮም እዮም ዝኸዱ። ተፈዲስና ሰዓትና ኣኺል ኢሎም ካ ንገዝኦም ኣይኮድን ከይወዳእና ይንኸይድና ሕጂ ዝያዳ ግን ነዚ ካ ከዕብይዎ ከዓ ፅቡቅ እዩ። ነዚ ከዕብይዎ ኣነ ብዝያዳ የብሎም ማለት ንሕና ሕጂ ሰዓቢና ኢና ከነረክብ ዝግባአና ስለ ዝኾነ እሳቶም ከዓ ካባና ብዙሕ ነገራት ተማሂሮም እቲ ዘይፈለጥዎ ካባና እውን ኣለው እሳቶም ውን ዶ ኢሎም ሸለል ከይብልዎ ምእንትን ክሓልፉና ክኽእሉ ኣለ ዋና ንሕና ዝግበሩ ተደበልና ምስ ክሓልፉና ክኽእሉ ኣሎ ምክንያቱ ፅባሕ ናብኦም እዮም ንሕና የለና ሓደሓደ ግዜ ሸለል ብሎ እዮም ዒራ ኣለኽ ዶ ዒራ ኣለኻ ዶ ገለ ይብሉ እዮም እዚኣ ግን ኣይትኸውን ሓሊፎምና ክኸዱ ኣለ።
2: እዞም ሞያውያን መንእስያት ኣብ ስርሖም ኣዝዮም ንጡፋትን ጉዱሳትን ምዃኖም እዩ ዝእመነሎም። ከምኡ ክኾኑ ዝገብሮም ምክንያት እንተሎ ድማ
3: ንሕና ከምታ ንሕና ሃገር ደምፃናየ ሳቶም ከዓ ነታ ሃገር ከዓኒ ነታ ሃገር ከዓ ክሰርሑላ ክኽእሉ ኣለዎም መንግስቲ ምሂርዎም እዩ ብነፃ ይምሂርዎም ክሰርሕሉ ኣለዎም ሰርሕሉ ከዓ ሞር ትምህርቲ ከዓ የድልዮም።
2: ፀዕራማት ሞያውያን መንእስያት ከም ዘለዉ ተገሊጹ ኣሎ። ዓቕሞምን ብቕዓቶምን ብዝያዳ ንምሕያል ዝግበር ፀዕርን ተበግሶታትን ድማ ኣሎ።
1: Yeah, it is I'm hoping that with the help of the Minister of Health and with the help of the Minister of Higher Education that in the coming future we will have a good number of consultants, and we have good orthopedic reconstructive center for to facilitate the whole country about that. And we are also trying to push the and talk to the head and the Minister of Health and Education that also in the periphery we must have also small orthopedic procedures to be done there, so that to decrease our number in Halibut hospital, because sometimes we have the patient lying on the floor.
0: ብምትሕብባር ሚኒስትሪ ጥዕናን ቦርድ ላዕለዎት ትካላት ትምህርትን ኣብ ሓፂር መጻኢ በዚ ሞያ ዝሰልጠኑ ብዙሓት ሰብ ሞያ ክህልውና ምዃኖም ልዑል ተስፋ ኣሎኒ። ፀዓቂ ፀቕጥን ድኻምን ሃልክን ምእንቲ ኸነወግድ ድማ ሕጂ እውን ብምትሕብባር እዘን ዝተጠቕሳ ትካላት ኣብ ዞባታት ቀለልቲ ፀገማት ሕክምና ዓፅሚ ክካየደለን ዝኽእላ ኣህዶታት ሕክምና ዓፅሚ ክህልዋ ክንፅዕር ኢና። ድሮ መንግስቲ ኣብ ሕክምና መወልዳንን ህፃናትን ኣመዝጊብዎ ዘሎ ዓወት ክምጎስ ዘለዎ እዩ። ሕክምና ዓፅሚ እውን ብሓቂ ክዛረብ ኣዝዩ ኣገዳሲ ኣካልዩ ነዚ ሃገር። ስለዚ ዝያዳ ኣቓልቦ ክግበረሉ ይግባእ። እዚ ክኾነሉ ዝግባእ ምክንያት ድማ ተሽከርከርትን ምንቅስቓስ ሰባትን ኩሉ ግዜ እንዳወሰኸ ስለ ዝኸይድ ዘሎ እዩ። ዘሕዝን ኣጋጣሚ ኮይኑ ኣብዚ ምሳና ክሰርሕ ዝፀንሐ

0: ብሉፅን ውፍይን ሓኪም ኣብ ስራሕን ከለውን ስኢልኩምዎ ኣለኹም። ብሓደጋ ትራፊክ ተጎዲእና እዩ። በዚ ኣጋጣሚ መሳርሕትናን ብፃይናን ዝኾነ ብልቢ እንፈትዎን እነፍቅሮን ነርስ ኢሳያስ ሃይለ ብሓደጋ መኪና ተፈሊዩና ኣሎም። በዚ ኣጋጣሚ ንስድራ ቤቱን መሳርሕቱን ፅንዓት ይሃቦም፣ ነፍሱ ድማ ፈጣሪ ይባርካን ይቀበላን እብል ብስም ኩሎም መሳርሕተይ
1: Yeah, he passed because of the traffic. So from this here, I will let God bless his life and let his soul be in rest. So this is really, it needs people to stand in of it, yeah, to think of it properly, that we can help if they can bring us nurses from the periphery. For at least 3 weeks here, we train them about how to handle orthopedic procedure, and then we let our doctors to go also to the periphery. And we need young doctors also to come here to our unit. Really, we need at least 10-7 doctors we need in the unit. And then the other thing also to enlighten the people about, we have good number of nurses in orthopedics, but most of them are female. We need male, by the way. Also, because orthopedic is a tough job, you know.
2: ክፍሊ ሕክምና ዓፅሚ ሆስፒታል ሓሊበት ዘሰላስሎም ስራሓት ልዑል ጥንቅቕን ምትዕፅጻፍን ዝሓትዮም። ኣብ ኣህዱ መጥባሕቲ ዓፅሚ ዝመፁ ከዓ ብፍላይ ከቢድ መስበርትን ስንክልናን ዘጋጥሞም ሰባት እዮም። ትሕቲ ዕድመ ቆልዑትን ተቐዳድምቲ ብሽክለታን ድማ እቶም ቀንዲ ዓማዊል ናይዚ ኣህዱ ምዃኖም ዝፍለጥ።
3: እዚ ኢመርጀንሲ እንድሕሪኦ ክመኾንኩም ደገ ስጋዕ ድወፁ እዩ ኣብ መሬት ስጋዕ ድቁስ እዮም። እዚ ካብ ሓደጋ እዩ። ቀደም ናይ ኩናት ነይሩ፣ ሕጂ ኩናት የብልና። ኩሉ ሓደጋ እያ። ሓደጋ እዚኣ ከዓ ብብሽክለታት መፅ እያ። እሱ ጥራሕ ዘይኮነ ብሽክለታ ጥራሕ ዘይኮነ ሰብ ክርድኦ ክኽእል ዘለዎ ተሰይሮም ሽዑንሽዑን ተምሃሮ ብፍላይ ክረምትን እዚ ናይ ጥሪ ዕረፍትን ብጣዕሚ እዮም ስበሩ ተሰይሮም ኣክንዲ ናባና ቐልጢፎም ዶምፆም ናብ ካልእ ሰቶ ሕጂ ንድሕር ናብ ካልእ ሰዲዶሞ መሊስካ ሴርካ ካትዕርዮም ኣብዚ ባህላዊ ሕክምና ማለት እዩ። ሴርካ ካትዕርዮም ሴርካ ክትዕሪ ዘሎ ግዜን ብሓዱሽ መፂእካ ክትዕርዮምካ ብበይኒ እቲ ግዜ እትመጠልካ መሳርሒታት እትመጠልካ ሕጂ ኣብ ከምዚታት ፀገም ኣሎ። ካልእ ካልኣይ ሞያ ክሕዝ ኣለዎ ቆልዓ እንዳተባሃለ ኣብ ካልእ ሞያ ብዚ ፈለኛ መበሎ ዋላ ገለበሎ ገለበሎ ብኣት ቆልዑት እዮም ኢዶም ተቆሊፆም ትመፁ ብጣዕሚ እዮም ድማ ድሕዙኑካ ንኣሽቱ ደቂ 7 ደቂ 8 ዓመት ሞያ ካልኣይ ክሕዙ ክበሃል ክሎስ ዕድሚኦም ውንሲ ኣይፍቅደሎምኒ ኣብ ከምዚ ለካ ሓደጋ ዘይትመፅእ ኣብዚኣ የለን ግን ሞር እቲ ምሽክለታ
2: ኣሃዱ መጥባሕቲ ዓፅሚ ሓያሎይ ክእላታት ወፃእተኛታት ዘለዋ እያ። እዞም ወፃእተኛታት ዘለዎም ፍሉይ ክእለትን ተመክሮን እንታይ ምዃኑ ድማ ተወኪስና ኣለና።
3: እዚ ሞ ዓብይ ሓገዝ እዩ። ገሊኦም ሕጂ እንድሕር ሪኢካ ይኹን ከዚ መፂ ዘሎ ፃዕዳ ካብ 79 ኣብ ሜዳ መሳና ዝሰርሕ ነበር እዩ። ካብ ሜዳ ኣብዚ ድሕርና ፅነት ከዓ ዝተፈላለዩ ሃገራት ናባኖም ወፅኦም ክመፁ ከለዉ ፍልጠቶምን ንብረቶምን እዮም ረኪቦምና ንኽሉ ሓካይም ወፁ ነርስስ መፁ ኣንስቶሎጂስ መፁ ገለ መፁ ነንነብሱ ነንነቱ ፊልድ ምሂሮምን እዮም ንኽሉ እዞም ሕጂ ንኣብነት ክመፁ ከለዉ ኣብ ሰሙን ናይ ምሸት ተርኪብና ተደይኮነ ኣብ ሰሙን ክልተ ግዜ ምሂሮም ናክሉ ብሓባር ነቶም ሓካይም ሙሉእ ሰርጀሪ እዮም ድምህሩ እቲ ዘይክእልዎ ክግበር ኣለዎ ዝበሃል ካብኦም ቀሲሞም እዮም ዝኸዱ ነቶም ነርስስከምኡ ምስኡ ተወሳኺ ብሙሉእ ንብረቶም ገዲፎም እናኸዱ ሕጂ ዓብ ሓገዝ እዩ ዘለና ንሕና ብፍላይ እንዳዓፅሚ ዓብ ሓገዝ እዩ ዘለና ምክንያቱ ንሓንቲ ስኩር ክትገዝእ ስ 25 ዶላር እያ ዋጋ ንሶም ግን ሒዞምና ስለ ዝመፁ ከዓ ኣብዚኣ ሙሉእ ኣረኪቦም እናኸዱ ብፅሑፍ ንቕበሎም ብፅሑፍ ከዓ ንፅሑፎም ከዓ ንህቦም ወረቐቶም ማለት እዩ።
1: ፎርቹነትሊ In this country, we have a regular visit of the professionals coming from the Europe, specifically Italy and German, and the Swiss also, I think. And this history, I think, is long ago, even before I joined the unit, I headed it.
0: ኣብዚ ሃገር ሓያሎ ሞያውያን ብፃሕቲ ንኣብነት ካብ ኤውሮጳ ማለት ካብ ዓዲ ጥልያን ጀርመንን ስዊዝን ዝመፁ ኣለዎም። ከምዚኦም ዝኣመሰሉ በፃሕቲ ኣነ ቅድሚ ኣብዚ መምፀይ እውን ነይሮም እዮም። እዞም ሞያውያን እዚኣቶም ኣብ ህፁፅነት ዝሓቱን ዘይሓቱን ጉዳያት መጥባሕቲ ዓፅሚ ልዑል ኣበርክቶ ክገብሩ ፀኒሖምን ኣለዎ።

0: ቀንዲ ብልጫ ናይዞም ወፃእተኛታት ሞያውያን ድማ ኣብቲ ሞያ ዓይነት ኣካላት ዘተኮረ ረቂቕ ትምህርትን ክእለትን ዘለዎም ስለ ዝኾኑ እዮም። ኣብ መጥባሕቲ ዓንዲ ሕቆ ዝተሓጋገዙና ቻይናውያን ሓካይን እውን ኣለዎም። ብዝኾነ ብዘይካቶም ከቢድ ወፃኢ ዝሓቱ ተተካኢ ኣካል ነፍሲ ዘድልዮም ዓይነት መጥባሕትታት ዝበዝሑ መጥባሕትታት ኣብዚ ክንገብሮም ክኢልና
1: ኣሎና። They help in the spine surgery. They do all the operation regarding the disc and so on. They can do everything, but that is a hinder about the in front of them is the implants. The implant, of course, you know, is very very expensive of the spine surgery.
2: ሙያውያን ወፃእተኛታት ናብ ክእለታት ደቂ ሃገር ዘካፍልዎ ልዑል ተመክሮን ክእለትን ከም ዘሎ ርድኡ። ንሶም ብወገኖም ኣብዚ መጺኦም ዝካፈልዎ ጸጋን ተመክሮን ክህሉ ድማ ግድን እዩ።
1: ፍሮም አስ ዘይ ቢ ኢንካውንተርድ ዊዝ ኒው ኬስስ ዛት ማይት ኖት ቢ ጎድ ኢን ዮሪ ቢካዝ ሂር ዘይ ካን ኢንካውንተር ዲቨሎፕመንታል ሂፕ ዲስሎኬሽን ኢን ችልድረን This is in Europe, in Italy, for example, or in Germany, or Switzerland, or most of the countries.
0: ንሶም ብወገኖም ኣብዚ ዓዲ መፂኦም ዝቐስምዎ ተመክሮ ኣለዎም። ኣብ ዓዶም ዘይረኽብዎ ኣጋጣሚታትን ተመክሮን ኣሎም። ንኣብነት ኣብ ኤውሮጳ ናይ ዕሸል ምሕኩልቲ ምምዝባላት ወይ ጸገማት ግና ኣብ ግዜ ወሊድዮም ተለልዮም ዝፍወሶም። ኣብ ከም ኤርትራን ካልኦት ናይ ኣፍሪቃን ሃገራት ዝኣመሰላ ኣብ ምምዕባል ዝርከባ ሃገራት ግና እቲ ሽግር ኣቐዲሙ ስለ ዘይለለ እቲ ጸገም ድሮ ተሓላሊኹን ዓብዩን ይጸንሕ። እዚ ምስ ኮነ ድማ እቲ ዝግበር መጥባሕቲ ክሳብ 4 ሰዓት ክወሰድ ይኽእል። ስለዚ ነዚ ንምግባር ዝግበር ወፃኢታትን ድኻምን ንምንካይ ኣብዚ እዋን እዚ ምዕቡል ዝኾነ ሙያዊ ክእለት ኤርትራውያን ደኳትር ከም ዝመሃርዎምን ከም ዝሰርሕሉን ንገብር ኣለና። እዚ ድማ ኣብ ምቁጣብ ብዙሕ ድኻምን ወፃኢታትን ገዚፍ ኣበርክቶ ክህልዎ እዮም።
1: Here and they did a screening program in Rota. We did last time a screening program and this year also we did a screening for the Eritrean doctors about how to screen the children when they born to know if they have problem in their hip or not. So when they are discovered earlier, so we avoid all this burden of money and burden of time and burden of exert from effort from the doctors and patients themselves. That is why.
3: ከባና ኸዓ ቐንዲ ዝመሃርዋት ፍቕርን ስኒትን ናይዚ ይኣሃሉ ንሕና ሕጂ ኩሉ ግዜ ትዛረቡላ ኣብዚ ገዛና ስራሕ ብዙሕ ብጣዕሚ እዩ ብዙሕ ካባ ሕማቅ ገጽ ኣይትርእን ኢኻ ኣይትበኣስኒ ኢኻ ፍቕርን ስኒትን ኣለዎ ካባና ምሃሩ ኣካይዳና ህዝቢ ኤርትራ ብምሉኡ ካብ ኤርትራ ብጣዕሚ እዮም ካብ ኤርትራ ክኸዱ ኸማንሲ ኣይደልዩን እዮም ሓደሓደ ግዜ ምክንያቱ ህዝቢ ኤርትራ ሲ ብጣዕሚ ጥዑም እዩ ስርቂ የለ ምህራም የለ ከም ድሌትካ ለይቲ ትዘውር ገሊኦም ዝብሉካ ብዙሕም ዝመሃሩ ካባና
2: ዝኾነ ኮይኑ ሓደጋ መስበርትን ምጉዳእትን ኣካላት ኩሉ ግዜ ኣብ ዕለታዊ ንጥፈታት ደቂ ሰባት ዘጋጥም ክስተት እዩ። ከምኡ ክንዲ ዝኾነ ድማ ሰብ ሞያ ዝሃቡና ለበዋ ምስማዕ ኣገዳሲ እዩ።
1: The most common surgery here we encountered in our unit is regarding the femur fracture, the hip fractures.
0: ዝበዝሑ ኣብዚ መጥባሕቲ ዝግበረሎም መንቃዕትን መስበርትን ምሕኩልቲ ዘጋጠሞም ግዳያት እዮም። ንኣብነት ካብቶም ኣብ ህፁፅ ረድኤት ዝመፁ 30 ግዳያት እቶም 12 መንቃዕቲ ምሕኩልቲ ዘጋጠሞም ሰባት እዮም። እዚ ተርእዮ ድማ ዝበዝሕ ኣብቶም ንምውዳቕ ዝያዳ ዝተቓልዑ ብዕድመ ዝደፍኡ ሰባት እዩ ዘጋጥም። ከምኡ ክንዲ ዝኾነ መዓልታዊ ኣብ ዝኣሃዱና ሓደ ወይ ክልተ ሰባት መጥባሕቲ ምሕኩልቲ ይግበረሎም እዮም። ስለዚ ነዚ ከምዚ ዓይነት ጸገማት ንምጉዳል ካብ 40 ንላዕሊ ዝዕድሚኦም ሰባት ዓጽሞም ንምድልዳል ብማዕድን ካልሽዮም ሃብታም ዝኾነ ጸባ ከዘውትሩ ይግባእ። ብተወሳኺ ሽማግለታት ኣዴታትን ኣቦታትን ኣብ መዓልታዊ ምንቅስቓሳቶም ዝግባእ ትምህርትን ኣፍልጦን ክህልዎም ሓጋዚ እዮም።
1: And so to strengthen the bones. This could also help. And also we need education for the old people when they are moving around to have to take care about themselves and so on. Because we are burdened with the hip fracture. Every day we have one or two operations of hip fractures.
3: ኣነ ቐንዲ ነዴታት እየ ዝብል ኣዴታት

ሰኔ ምስ ደቆም ምስ ደቀን ዝውዕላ ዘለዋ ምስ ተሰብሩ ብቐጥታ ናብዚኣ ከምፀኦም ክኽእል ኣለዎ ኣክንዲ ንሓበሻ ፈቐዱ ሓበሻ ከድካ ዝሓር ምሰንከለ ምንቅስቃስ ኣብያቶ ከምዚ ኮይናቱ ኢለ ናባና ዶምፀኦ ምስተሃሮም ብቐጥታ ናባና ከምፀኦም ክኽእል ኣለዎ ካልኣይ ናይ ሓዊ ናይ ሓዊ ተሃሮም እውን ተሰብሩ ክመፁና እዮም እዚኣ ከ ኩላ ነዴታት እየ መዕዶ ዝህባል

0: ሓደ ልምዳውያን ሕክምና ከይከዱ ፀቐይ ጠዛረበላ ኣለኹ። ስለምንታይ ናይቶም ንሪኦም ዘለና ኣብ ስንክልና ኣትዮም ድመፁ ዘለዉ ስለ ትጉሂ ብፍላይ ቆልዓ ውለድ ኢሉ ተሰይሩ ክመፅእ ከሎስ ኣብ ልምዳዊ ከይዳ ከተሕኩሞ ከላስ ትቆልዓ ትስክንደ ኢድ ፅበ ነይሩ ካብታደ የዕብያ ኣምሂራ የእኺላ ክንዲሰብ ክሰዶ ኣብቲ ሕብረተሰብ ክኸይድ እዚ ተጎሪሽዎ ሓደ ቆራፅ ኮይኑ ክመፅእ ሓደ ኢዱ ዘይተዓረበ ወይ እግሩ ዘይተዓረበ ኮይኑ ክመፅእ ሲ ኣብ ምንቲ ምንታይ ንምንታይ ንሕክምና ደይ ንመፅእ እብል ኣብ ደለዎ ሃገር ካብ ብሉእ ሃገር እዮም ድመፁ። ስለዚ ንሕክምና ክመፁ ኣለዎ። እዚኣ ክምዕደሊ ካልኣይቲ ነቲ ሕብረተሰብ ከዓ ንህፃውንቲ ሽግለታ እንዳሃብካ ንሓደጋ ምቅላዕ ባዕሉ ሎሚ ካልኣይ ዓልተ ይዛረበላ ኣለኹ ዋላ ኣብ ድሓለፈ ብጋዜጣውን ከም ኣይላኣነ ንሓደጋ ምቅላዕ ነቲ ህፃን ከዓ እቲ ዝኸፍአ ነቲ ማእኸላይ ዕድመ ደሎ ሰብ ምስ ጎበዘ ሽግለታ ይገዛእ እዩ ተማሂሩ ይእቶ ይውፃእ በየ ንኸይድ እንታይ ይገብር ኣቤሎ ሳይ ሓደጋታት በዚሒ ደሎ ኸማን ብሰንኪ ዘይምጥንቃቕን ንቆልዑት ሽግለታ ሂብካ ምፍናውን እዩ ካብዚ ንጠንቀቕ ሓደጋታት ከዓ በዝሐ ኣሎ ሕጂ ከዓ ካብቲ ሓደጋታት ከመይ ንጥንቀቕ ከዓ ኣስተውዒልና ክንከይድ ከም ደለና ብየን ኢና ንሓልፍታይ ኢና ንገብር ክንጥቀቕ ከም ደለና ኢለኣነ ክምዕድ ክእል ብዘለና ዓቕሚ እዚ ሕክምና ብዝደሎ ድማ ብዝተኻእሎ መጠን ነቲ ዝመፅእ መጉዳእቲ ከመይ ገይሩ ይብድሆ ከመይ ገይሩ ነቲ ህዝቢ ይሕግዞ ከዓ ኩሉ ሸዓብ ሓሰብ ኣሎ ዝያዳ ከዓ ክንበራበር ከዓ ይመክር ማለት እዩ።
1: ኣነ ክላበዎ ዝደሊ ማለት ብሕብረተሰብ ብፍላይ ኣብ ሓደጋታት ዝተሓሓዝ ማለት እዩ ሓደጋታት ንምል እንዳበዝሒ ዝመፅ ዘሎ ከም ዝበልናዮ ምስ ተፈጥሮዊ ዶ ምስ ገለ ብዙሕ ትንቲና ትራፊካዊ ስለዚ እቲ ሓደጋታት ከነወግኖ ክንፅዕር ክንክል ኣለና ውሑዝ ዝኾነ መንገዲ ሽግለታታት እተሃልያትካ ጥዕና ሽግለትካ ፎርቸላ ተሸርኒ ከም ተሸር እናበልካ መዓት እዮም ብዙሕ ስንክልና ዘምፅዎም ተቐደደምቲ ንባዕሎም ብዙሕ መፅእ ዘለዎም ስለዝኾኑ ውሑዝ ዝኾነ መንገዲ ክትጥቀሙ ኣለዎም ዝተደራሪብካ ምኻድ እዚ ኣብ ዝናእቲ ኣድግ ንዓነት ሕጂ ትማን ዘጋጠመና ኣድጋኣትዮም ኣርባዕተ ቦርሳት ተቀያድ ምሽለታ መስበርቲ ጋጢሞሉ ኣድጋኣትዮም እማ ጥራይ ጎግል መካይን የላ ገ የ ዘጅ እንታይ እዩ እቲ ከባቢ ክ ዘይምቆፅፃር ስለዝኾነ ውሑዝ ዝኾነ መንገዲ ምጥቃም ንኩላትና ፅቡቅ እዩ ዓበይቲ ድማ ልዕሊ ዕድመት ኮንካ ብሽክለታ ዘይምጥቃም ማለት ድሕዳ ሰውነትካ ብግቡእ ክትቋፀል ትኽእል ኮንካ ንኣብነት ኣብ ዕድመ ዘሎ ኩሉ ግዜ ክሳዶም ክጥወይ ከለዉ ደንጌ ምጥወይ ኣይሪ እዩን ዓይነ ብኩሉ ዛ ምስ ዕድመ ምስ ዕድጋም ማለት እዩ ስለዚ ኣብ ከምዚ ከዓ ዳሓናሉ ክኢልካ ሽግለታ መስቃል ልዕሊ ዓቕማ ዝኮኑ ነገር ኤክሰርሳይስ ምግባር ምንቅስቃሳት ምግባር ነቶም ናብ መስበርትን ገደን ስለ ዘቃል ብፍለይ ዓበይቲ ሓደረ ክብል ዘሊ ቤተክርስትያን ክክሪ ከለኹም ተኽኢልኩም ደጋፊ ግበሩ ምሳኹም ሒዙኩም ክከይ ዝኽእል ሰብ ተዘይ ኮይና ግን ዝበዝሑ ቤተክርስትያናትና ኣብ ብርኽ ዝበሉ ቦታ ስለ ዝርከቡ ኣብ ኣስካላ ስካላ ምውዳቅ ኣብ ገለ ምውዳቅ ዘይምዕኩት መስበርቲ መብዛሕትኦም ስእል ስለተተሓሓዝ እቶም ንሕና እቶም ስድራና ብግቡእ ሽቓቅ እንተኮይኑ ማይ ብግቡእ ፀፊፉ ሸተይትሎም ክወድቁ ስለዝኽእሉ ቤተክርስትያን ኮይኑ ባዓልና ሒዘን ክነብፅሖም ከም ዘለና ተተኻኢል ከዓ ብብርሃን ምስኮንካ ዝኽእሉ መንገዲ ተፈጠርና ዝሓሸ እዩ። ምክንያቱ ኣብ ዓበይቲ ናይ ምዕኩልቲ መስበርቲ ዘንዝበልካ ተንጥቀን ተጠንቂ ዝተጠቀ ነቲ ሕብረተሰብ ብዝተኻሊ መጠን ልባ ሓደረ ክብለሉ ማለት እዩ። ከም ስድራና ንከላኸኖም ብግቡእ እቲ ናይ ኮይወልቅ ማለት ወዲቁ ተሸሩ ጥርዮም ባሃል ኣይኮነ ቤተክርስትያን ዘርፍድ ባዕሉ ዝኸይድ ገለ ኣይኮነ ኩሉ ዜ ምስ ዕድመ ዓይነ ኣቢ እግራ ኣቢ ኢ ኣቢ ኩሉ ዛ ኣቢ ሽግለታ እንዳሓሉ ልዕሊ 8 ዕድመት ኮይኑ ወዲ 9 ዓመት ሽግለታ ገይሩ ዝንቀሳቀሳሉ ዝፈልጠሉ ሕጂ ወዲቁ ሰይሩ ለምሳና ዚ ኣዴታት ትኾን ከም ቤተክርስትያን ከለኸን ደጉፉና ኢልከን ደቂ ካ ደቂ ደቂ ካይርካ መኻዲ ሓይሽ
2: ኣብዛ እዋን እዚኣ ሕና መንእሰያት ኮልና ፅቡቅ ኢና ንሰርሕ ነርና ከምኡ ኣብዚ እዋን እዚ ግን ንሕና ዓብና ኢና ምስቲ ዕቤት ንኸና ንመን ኢና ንህብ ዘለና ነቶም ናእሽቱ እቶም ናእሽቱ ከዓ ሶም ክዳይ ንሕና እኳ ብኣጋር ሓኪም ሓሊፍና ዓቕሚ ዘይነበረና ከማ ኣብ ከምዚ ደረጃ ደብፃሕናዮ ሲ እዚኣቶም ኣካደሚካሊ ብስላት እዮም ተማሂሮም እዮም ትስነ ፍልጠሲ ፅቡቅ ገይሮም ፈሊጦም እዮም ከምዚ ንሕና ዘሕልፍናዮ እውን ኣይኮነን ነዚ ፍልጠቶም ዝኸወፍዩ ከዓ ብጉሳት እዮም ንፉዓት እዮም ኩሉ እዚ ሕጂ ዝኦኣር ኦርቶፔዲክስ ዝብለካ ዘለኹ ክልተ ደቂ ኣንስትዮ ሓደ ከዓ ወዲ ተባዕታይ ኢና ዓበይቲ ዘለና ብምሉኡ እሶም ንሰርሑ ዘሎ ዋላ ብቲ እንዳ ኤመርጀንሲ በል ዋላ ብዝኦኣር በል ኩሉ ነገራት ባዕሎም ወላቲ ቴክኖሎጂ ብዚ ንጥቀመ ኣለና ብምሉእ እሶም ሒዞሞ ብጣዕሚ እዮም ከዓ ንፉዓት ዓቕሙ ኣለዎም ከምብብኦም ይሓትኦም ዳርጋ ንሕናስ ከምዚ ጋይድ ኢና ንገብሮም ዘለና እምበር ባዕሎም እዮም ሒዞ

0: ከመይ ፀኒዕኩም ዝኸበርኩም ተዓዘብቲ በዛኽተ ዝተማቕሮ ኣፀናሕኩም ደርፊ ናይ ሎም ሰሙን መደብና ፈሊምና ኣለና። ናብ ዝቕፅል መደብና ምስ ንሰግር ስፓኛዊቲ ክለብ ባርሴሎና ኣብ ናይ ሎም ዓመተ ስፖርት ብድንቂ ዝኾነ ብቕዓት ውድድራ ፈሊም ኣላ። ብዛዕባ ገስጋስታ ዝምልከት ጋዜጠኛ ኣሚር ዓል ዘዳሎ ትሕዝቶ ክስዕብ እዩ ንከታተል።
1: ሊጋት ኤሮጳ ከካይዶ ካብ

0: ጸንሐ ስሩዕ ዘቤታውን ኤሮጳውን ውድድራት ኣቋሪጹ ቀዳማይ ኣህጉራዊ ግጥማት ናይ ዝሓድሽ ዓመተ ውድድር ዝካየደሉ ግዜ ብምእካሉ እንተጻወቲ ንሃገሮም ወኪሎም ናብ ዝጻወትሎም ግጥማት ልኢኹሎም ኣብዚ ሓድሽ ዓመተ ስፖርት ንውድድረን ብጽቡቕ ዝጀመራ ክለባት እኳ እንተሃለዋ ግና ኣይከም ናይ ስጳኛዊት ክለብ ባርሴሎና። ባርሴሎና ኣብዚ ዓመት ኣብ ዘካየደቶም 8 ተወዳደርቲ ግጥማት ኣብ ሓንቲ ግጥም ኣንጻር ኣትለቲኮ ቢልባኦ ጥራያ ዝወሓደ 2 ሸቶ ኣመዝጊባ ኣንጻር ለቫንተ 4 ኣንጻር ኤልቼ ቫሌንሽያን ፊኖርድን ብተመሳሳሊ 5 ኣንጻር ሬሲንግ ሳንታንደር 7 ኣብ ናይ መወዳእታ ጸወታ ኣንጻር ሰቪያ ድማ 3 ሸቶ ኣመዝጊባ። ባርሴሎና ዛጊ ተኸይዶም ካብ ዘለዉ 7 ግጥማት ላሊጋ እስጳኛ ብምሉእ 21 ነጥቢ ናብ ዕረፍቲ ኣቕኒዓላ። ባርሴሎና ኣብዚ ዓመት ናይ ላሊጋ 7 ግጥማት ኣብ ነፍሲ ወከፍ ግጥም ብገምጋም 4 ነጥቢ 43 ሸቶታት እናመዝገበት 31 ሸቶታት ብምዝጋብ ካብ 5ቱ ሊጋት ኤውሮጳ እታ ዝለዓለ ብዝሒ ዘለዎም ሸቶታት ኣመዝጊባ። ኣብ ኩሎም ውድድራት ናይዚ ዓመት ኣብ ዘካየደቶም 8 ግጥማት ድማ 36 ሸቶታት ኣመዝጊባ። ገምጋም ኣብ ነፍሲ ወከፍ ግጥም ናይ ኩሎም ውድድራት እተመዝግቦም ሸቶታት ክዕቅን ከሎ ድማ 4.5 ኣብ ነፍሲ ወከፍ ሓንቲ ግጥም ይልካ። ኣደንጻዊ ቁጽርታት ባርሴሎና ኣብዚ ዝግታ ኣይኮነን። ኣብ ነፍሲ ወከፍ ግጥም ብእተካይዶም ፈተነታት እውን ሻምላ መሪሕነት ካብ ኢዳ ዝወፀ ኣይኮነን። ባርሴሎና ኣብ ነፍሲ ወከፍ ግጥም ላሊጋ ብገምጋም 4.22 ተኽእሎ ምምዝጋብ ሸቶ ኤክስጂ ዘለዎም 8.5 ዕላምዎም ዝወቕዑ 21 ፈተነታት ተካይድ። ኣብ ናይዚ ዓመት ዋሕዚ ኣብ ዘለዎም ሸቶታት ባርሴሎና እቲ ቀዳማይ ተጸዋዒ ብራዚላዊ ራፊንሃዩ ኣብ ዝሓለፉ 2 ተኸታተልቲ ናይ ላሊጋ ግጥማት ኣንጻር ሬሲንግ ሳንታንደርን ሰቪያን 3 ሸቶ ብምዝጋብ ሃትሪክ ሰርሐ ራፊንሃ ድምር ናይ ሊግ ሸቶታቱ ናይ ዝዓመት ናብ 12 ሸቶ ኣዛይድሎ። ራፊንሃ ገምጋም ኣብ ሓደ ግጥም ዘመዝግቦም ሸቶታት 1.71 እዩ ዝልካ። ባርሴሎና ኣብ ላሊጋ ኣመዝጊባተን ካብ ዘላ 31 ናይ ሊግ ሸቶታት ድማ እተን 12 ብመንገዲ ራፊንሃ ዝተመዝገባ ብምዃነን ሸቶታት ራፊንሃ ን39 ሚኢታዊት ሸቶታት ባርሴሎና ናይ ዝዓመት ይውክላ። ባርሴሎና ኣብ ክራማት ተኸፊቱ ኣብ ዝነበረ መስኮት ምስጋር ተጻወቲ ስማ ብዝያዳ ምስ ኣርጀንቲናዊ ኣጥቃዓይ ሁልያን ኣልቫረስ ክትሓዝ ከም ዝወርሐ ዝዝከር ኮይኑ ኣትለቲኮ ናብ ባርሳ ክትሸጦ ፈቓደኛ ብዘይምዃና ግን ኣሰልጣኒ ባርሴሎና ሃንስ ፍሊክ ኣብ ዝርኡ ዘሎ ዕቑድ ጸጋታት ሃሰው ክብልን ንጋብርኤል ጀሱስ ድማ ኣብ መወዳእታ መዓልትታት ምዕፃው መስኮት ምስጋር ተጻወቲ ከም ናይ ስኳድ ተጻዋታይ ክኾነሉ ብትሑት መጠን ክፍሊት ከም ዝዕደገሉ ገይሩ። እዚ ይኹን እምበር ብዘይ ምምጻእ ጁልያን ኣልቫረስ ተረባሕቲ ካብ ዝኾኑ ተጻወቲ ሓደን ብቐንዱን ብራዚላዊ ራፊንሃዩ። ራፊንሃ ዝሓለፈ ዓመተ ስፖርት ንቐዳማይ መስመር መጥቃዕቲ ባርሴሎና መሪሑ ዘይፈልጥ ተጻወታይ ክነሱ ሎሚ ዓመት ግን 900ዊት ናይ ጸወታ ግዚኡ ኣብ ቦታ ቁፅሪ 9 ብምስላፍ ይሕሊፍዎ። ራፊንሃ ዋላ እኳ ኣብ ማእከላይ መስመር መጥቃዕቲ ይጻወት እንተሃለወ ሃንስ ፍሊክ ግን ከም ባህላዊ ቁፅሪ 9 ጥራይ ኮይኑ ክጻወት ኣይኮነን ሓላፍነት ሂብዎ። ምስቶም ኣብ ዝርኡ ዘለዉ ተጻወቲ ኣብ ግዜ ጸወታ ቦታ እናተቐያየረ ኣብ ዙርያ ምንቅስቃሳቱ ብዝፍጠር ክፉት ቦታ እናጥቅዐ ክጻወት እዩ ሓላፍነት ኣሰኪምዎ። ኣንጻር ሰቪያ ካብ ዘመዝገበን 3 ሸቶታት እተን 2 በቲ ድሮ 7 ናይ ሊግ ሸቶ በፂሑ ዝርከብ ላሚን ያማል ዝተኸሸናየን። ያማል ክለቡ ባርሴሎና ኣብ ማእከላይ ሰሙን ሬሲንግ ሳንታንደር ብገፊሕ 7-2 ኣብ ዘዕነወትሉ ግጥም እውን 2 ናይ ሸቶ ቀረብ ገይሩ ከም ዝነበረ ዝዝከር እዩ።
1: And Rafinha weaving his way through. And the equalizer was almost inevitable.
0: እዚ ኣብ ቅድሚት ብኣጥቃዕቲ ባርሴሎና ዝካየድ ምንቅስቓስ እንተኸላኸልቲ ኣንጻር ጋንታ ንኸዓግትዎ ልዕሊ ዝኾነ ግዜ ኣጸጋሚ ኮይኑሎም ንመንገድታት ራፊንሃ ምዝዓጽዎ ያማል ፈጠራውነቱ ይጥቀም። ንያማል ብቐረባ ክሕዝዎ ምዝፍትኑ ኣብ ካልእ ሸነኽ መስመር መጥቃዕቲ ቦታ ይፍጠር። ኣብ ድሕሪት ኣውቶቡስ ክዕሽጉ ምዝፍትኑ ባርሴሎና ጸቕጢ ናይ ምጽዋር ዓቕማ ልዑል ኮይኑ ይወፅ። ክለባት ብሃይላይን ከጥቅዓ ምዝፍትና ብድሕሪት ገዲፎሞ ንዝመፁ ቦታ ቁልጡፋት ኣጥቃዕቲ ባርሳ ብዝግባእ ይጥቀምሉ። ንባርሴሎና ምክልኻል ኩሉ ወዮ ዝኾነሉ ግዜ ተበጺሑ። ባርሴሎና ትኽተሎ ዘላ ኣገባብ ጸወታ ካብ ካልኦት ክለባት ኣብ ሓደ ተጸወታይ ጽግዕተኛ ንኸይትኸውን ዝኽእላዩ። ኣብዞም ዝሓለፉ 7 ናይ ሊግ ግጥማታ ኣብቶም 5 ግዜ 5 ልዕሊ ሸቶታት ከተመዝግብ ክኢላ ኣቐዲሙ ከም ዝተገልጸ ራፊና 10

ሸቶታት ያማል ድማ ሸውዓተ ናይ ሊግ ሸቶ ኣመዝጊቦም ብፅቡቅ ተበጊሶም ኣለዉ። ኣብዚ ክረምቲ ካብ ኒውካስል ናብ ባርሴሎና ዝፈረመ ኣንቶኒዮ ጎርደን ዋላ እኳ ሸቶ ምስ መርበብ ከራኽብ እንተዘይከኣለ ኣርባዕተ ናይ ሸቶ ቀረባት ግን ኣካይድሎ። ፌርሚን ሎፐዝ ኣርባዕተ፣ ካሪም ኣደየም ክልተ፣ ጋብርኤል ጀሱስ ድማ ሓንቲ ናይ ሊግ ሸቶታት ኣመዝጊቦም። ባርሴሎና ዝሓለፈ ዓመተ ስፖርት ካብ 68 ናይ ሊግ ግጥማት 95 ሸቶታት እያ ኣመዝጊባ ውርድራ ውዲኣ። ካብ ሓሙሽቲዩ ዓበይቲ ሊጋት ኤሮፓ ብብዙሒ ሸቶታት እታ 122 ሸቶታት ኣመዝጊባ ዘውዲ ሻምፒዮን ቡንደስሊጋ ዝደፍአት ባየር ሙኒክ ጥራያ ትቕድማ። أقدم هابيلو كمس تغلطة بارسيرونا أبنس وكف قطم بغم قام تكايدون فتنتات عسران حدن يوم نفس وكف تكايدا فتنة دوما بادو نطبي عسر تتشعات تخلو نايم مزقاب زلوا فتنة يوم كاب حمشتي وعبي تليغات إيروبا بزقوطري نبارسا تدرقا قان تيلان. ኣብዚ ዓመት ኣመዝጊባተን ካብ ዘላ 31 ሸቶታት እተን 24 ቀረብቲ ገይረን ዝተመዝገባ ሸቶታት እየን። እዚ ቁፅሪ እዚ ነቲ ብተፃወቲ ኣንጻር ጋንታ ተጨሊፈን ብተፃወቲ ባርሴሎና ዝተመዝገባ ሸቶታት ዘጠቓልል ኣይኮነን። 24 ሸቶታት ባርሴሎና ብፅሩይ ቀረብቲ ክሽነን ዝተመዝገባ ብምዃነን እተን ዝምዝገባ ሸቶታት ብዕላማ ዳኣ እምበር ብኣጋጣሚ ወይ ድማ ብደርገፍገፍ ዝተመዝገባ ዘይምዃነን ዘነፅር እዩ። ባርሴሎና ብዘይካተን ብመንገዲ ፍጹም ቅላዕ ዘመዝገበተን 4 ሸቶታት ዝተረፈ 27 ሸቶታት ካብ ሴት ፒስ ወፃይ ብክፉት ፀወታ ወይ ድማ ኦፐን ፕሌይ ዝተመዝገባየን። ምስ ሃገሩ እስጳኛ ዋንጫ ዓለም ድሕሪ ምዕታሩ ነዛ ናይ ውርድር ዓመት ብፅቡቅ ቁመና ጀሚርዋ ዝርከብ ላሚን ያማል ኣብ ርእስቲ ኣመዝጊቦ ዘሎ 7 ናይ ሊግ ሸቶታት ብክፉት ፀወታ ወይ ድማ ብኦፐን ፕሌይ ልዕሊ 20 ዓበይቲ ዕድላት ፈጢሩ። ኣብ ሓሙሽቲዩ ዓበይቲ ሊጋት ኤሮጳ በዚ ኩርናዕ ንያማል ዝዳርጎ ኾነ ዝመዓረዮ ተፃወታ የለን። ደቂ ጋንቱ እውን ብክፉት ፀወታ ካብ ዝፈጥርዎም ዕድላት እውን ናይ ያማል ብክልተ ዕፅፊ ዝዛየደዩ። ካብ ሓሙሽቲዩ ዓበይቲ ሊጋት ኤሮጳ ብተመሳሳሊ 4 ቀረባት ካብ ዝመርሑ ዘለዉ 6 ተፃወቲ እቶም ክልተ ናይ ባርሳ ላሚን ያማልን ኣንቶኒ ጎርደን እዮም። ጀርመናዊ ኣሰልጣኒ ባርሴሎና ሃንስ ፍሊክ ክለቡ ዝሓለፈ ሰሙን ንሬሲንግ ሳንታንደር ብገፊሕ 7-2 ድሕሪ ምርትዓም ሓድሽ ታሪክ ምጽሓፉ ዝዝከር እዩ። ኣብቲ ግዜ ባርሴሎና ኣብ 7 ተኸታተልቲ ግጥማት 6 ኣብ ላሊጋ ሓንቲ ድማ ኣብ ሻምፒዮንስ ሊግ ዓወት ብምዝጋባ ነቲ ቅድሚ ሕጂ ብ3 ኣሰልጠንቲ ናይታ ጋንታ ተታሒዙ ዝጸንሐ ኣብ 6 ተኸታተልቲ ግጥማት ዓወት ምምዝጋብ ዝብል ክብረ ወሰን ሓሊፉ ነቲ ደረጃ ኣብሪኽዎ እዩ። ባርሴሎና ቅድሚ ሕጂ ኣብ 1929-1930 ኣብ ትሕቲ ጄምስ በላሚ፣ ኣብ 1960-61 ኣብ ትሕቲ ሉቢሳ ብሮችችን፣ ኣብ 2018-19 ድማ ኣብ ትሕቲ ኤርኖስቶ ቫልቨርደም ኣብ 6 ተኸታተልቲ ግጥማት ዓወት ኣመዝጊባ ተበጊሳ ምንባራ ዝዝከር ኮይኑ ሃንስ ፍሊክ ነዚ ክብረ ወሰን ካብ 3ኦም መንጢሉ ድሕሪ ምሕላፍ ኣብ ልዕሊ ሰብያ ሻምናይ ተኸታታሊ ዓወት ምምዝጋቡ ስዒቡ ነቲ በዕሉ ሰይርዎ ዝነበረ ክብረ ወሰን ከም እንደገና ከም ሓይሾ በቂዑ። እዚ ጀርመናዊ ን7 ቀዳሞት ግጥማት ላሊጋ ስጳኛ ኣከታቲሉ ብዓወት ምጅማሩ ስዒቡ ድማ ኣብ ታሪክ ናይታ ጋንታ እቲ ብዝበለፀ ኣጀማምራ ዝተበገሰ ኣሰልጣኒ ንምዃን ክኢሉሎም።

ናይ ሃንስ ፍሊክ ባርሴሎና ማለት ብሸቶታት እትፍለጥ ጋንታ ማለት እዩ። እዚ ድማ ካብ ቀዳሚት መዓልቲ ናይ ስራሕ ግዜ እቲ ጀርመናዊ ኣሰልጣኒ ዝተነፀረ እዩ። እዚ ዓላሚ ኣብ 2425 መዝነት ምዕላም ባርሴሎና ካብ ዛቪ ሄርናንደዝ ካብ ዝርከብ ንድሓር ኣብ ዘካይዶም 125 ግጥማት ባርሳ 354 ሸቶ ኣመዝጊባላ። እዚ ማለት ድማ ባርሴሎና ኣብ ነስ ወከፍ ፀወታ ኣብ ትሕቲ ሃንስ ፍሊክ 2.83 ሸቶ እናመዝገበት ክትጓዓዝ ጸኒሓ። እዚ ቁፅሪ እዚ ድማ ንሃንስ ፍሊክ ኣብ ታሪክ ባርሴሎና ራብዓይ እቲ ዝለዓለ ሸቶ ናይ ምምዝጋብ ዓቕሚ ዘለዋ ጋንታ ዝሰርሐ ኣሰልጣኒ ይገብሮም። ብውሕዱ ክንዲ ሃንስ ፍሊክ ኣካይድዎም ዘሎ ግጥማት ንባርሴሎና ካብ ዝምርሑ ኣሰልጠንቲ ብገምጋም ኣብ ነስ ወከፍ ግጥም ብእተመዝግቦም ብዝሒ ዘለዎም ሸቶታት ንፍሊክ ዝቕድምዎ ኣብ ነስ ወከፍ ግጥም 2.89 ሸቶ ተመዝግብ ጋንታ ዝሰርሐ ሄሌኒዮ ሄሬራ 2.87 ሸቶ እተመዝግብ ጋንታ ዝሰርሐ ሉዊስ ኤንድሪከን 2.86 ሸቶ እተመዝግብ ጋንታ ሃኒፁ ዝነበረ ፈርዲናንድ ዱኪችን ጥራይ ይቕድምዎ። ቁፅሮታት ግን ነቶም ብተኸታታሊ ኣብ ነስ ወከፍ ግጥም ብገምጋም

0: 2-4-2-32 ሾቶታት እተመዝግብ ባርሴሎና ዝሰርሑ ፔፕ ጓርዲዮላን ኤርኔስቶ ቫልቨርደን ይበልፅዎም። ባርሴሎና ኣብዚ ሓድሽ ናይ ውድድር ዓመት ኣብ ኩሎም ውድድራት 36 ሾቶታት ብምዝጋብ ተበጊሳላ። ባርሴሎና ኣብ ቀዳሞት 8 ግጥማት ናይ ኩሎም ውድድራት 36 ዝብዝሖም ሾቶታት ኣመዝጊባ ክትብገስ ድሕሪ 1935-36 ንመጀመርያ ግዜ እዩ። ካብዚ ብተወሳኺ 8ዮም ግጥማት ብዓወታ ዝተዛዘሙ ብምዃኖም ድማ ኣብ ታሪክ ናይታ ጋንታ እቲ ዝበለፀ ኣጀማምራ ብምዃን ኣብ ታሪክ ክሰፍር ክኢልሎም። ካብዞም 36 ሾቶታት እቶም 31 ካብ ቀዳሞት 7 ናይ ሊግ ግጥማታ ዝተመዝገብዮም። ባርሴሎና ኣብ 7 ግጥማት ላሊጋ ስፓኛ 31 ሾቶታት ኣመዝጊባ ክትብገስ ቅድሚ ሕጂ ኣብ ታሪኻ በፂሓቶ ዘይትፈልጥ ኣሃዝዩ። እዚ ቁፅሪ ዋላ እኳ ኣብ ታሪክ ባርሴሎና ናይ ፈለማዳ ይኹን እምበር ኣብ ዘቤታዊ ግጥማት ስፓኛ ግን ድሕሪ ናይታ ኣብ 1940-41 ኣብ ቀዳሞት 7 ግጥማታ 40 ሾቶታት ኣመዝጊባ ዝተበገሰት ሰቪያ እዩ ዝስራዕ። ባርሴሎና ኣብ ትሕቲ ሃንስ ፍሊክ ኣብ ዘካየደቶም ግጥማት ኣብ 22 ግጥማት 5 ልዕሊን ሾቶታት ኣመዝጊባ። ብዘይካዚ ባርሳ ኣብ ትሕቲ እዚ ጀርመናዊ ኣብ 55 ተኸታተልቲ ናይ ሊግ ግጥማት ብውሕዱ ሓንቲ ሾቶ ከተመዝግብን ከላ ኣብ 53 ተኸታተልቲ ግጥማት ናይ ኩሎም ውድድራት ድማ ሾቶ ኣመዝጊባ። ባርሴሎና በዚ ትኸዶ ዘላ ጉዕዞ ኣብዚ ናይ ውድድር ዓመት ክትሰብሮም ትኽእል ክብሪ ወሰናት ጠቒሰ መደበይ ክዓፁ። ቀዳማይ ኣብ ሓደ ዓመተ ስፖርት ግጥማት ላሊጋ ስጳኛ ዝበዝሐ ነጥቢ ዝኣከበት ጋንታ። ኣብ ላሊጋ ስጳኛ ኣብ ሓደ ናይ ውድድር ዓመት ብሓንቲ ጋንታ ዝተመዝገበ ዝለዓለ ነጥቢ ብባርሴሎናን ሪያል ማድሪድን ዝተበፅሐ 100 ነጥቢ እዩ። ሪያል ማድሪድ ኣብ ትሕቲ ኣላይነት ሞሪኖ ኣብ ዓመተ ስፖርት 2011-12 ኣቐዲማ ነዚ ክብሪ ዝበፅሐት ኮይና ኣብ ዝሰዓበ ናይ ውድድር ዓመት እያ ባርሴሎና ነዚ ክብሪ ወሰን ተመቒላታ። ካብ ቀዳሞት 7 ናይ ሊግ ግጥማታ 21 ነጥቢ ኣመዝጊባ ተበጊሳ ዘላ ባርሴሎና ነዚ ምስ ሪያል ማድሪድ ብማዕር ሒዛቶ ዘላ ክብረ ወሰን 100 ነጥቢ ኣብ ሓደ ዓመት ናይ ብሕታ ንምግባሩ ኣብ ዝተርፍዋ 31 ግጥማት 80 ነጥቢ ምእካብ ከድልያ እዩ። ባርሴሎና ኣብዚ ዓመት ነጥቢ ትእክበሉ ብዘላ መንገዲ ኣብ ምዝዛም ናይዚ ዓመት ብልዕሊ 100 ነጥቢ ክትወድእ ከም እትኽእል ቁፅርታታ የንፍቱ። ካልኣይ ካብ ኤሮጳ ዝለዓለ ነጥቢ ሒዛ ዝወድአት ጋንታ። ሪያል ማድሪድን ባርሴሎናን ዋላ እኳ ኣብ ላሊጋ ኣብ ሓደ ዓመተ ስፖርት ብዝኣከበኦ 100 ነጥቢ ክብረ ወሰን ናይቲ ሊግ እንትሓዛ፣ ብደረጃ ኤሮጳ ግን ማንቸስተር ሲቲ ሳልሰይተን ኣብ ካልኣይ ተርታየን ዝስርዓ። ኣብ ሓደ ናይ ውድድር ዓመት ዝለዓለ ነጥቢ ሒዛ ዝወድአት እታ ብኣንቶኒዮ ኮንተ እናተመርሐት ንከም ካርሎስ ተቨዝ፣ ኣርትሮ ቪዳል፣ ኣንድሬ ፒርሎ፣ ጆርጆ ቸሊኒ፣ ሊዮናርዶ ቦኑችን፣ ፖል ፖግባን ዝኣመሰሉ ከዋክብቲ ዓጢቃ ዝነበረት ጁቬንቱስ እያ። ጁቬንቱስ ኣብ 2013-14 ኣብ ሓደ ዓመተ ስፖርት ካብ ዝካየዱ 38 ናይ ሲርያ ግጥማት 33 ዓወት 3 ማዕረም 2 ስዕረት ቀሚስያ 102 ነጥቢ ሒዛ ወዲኣ። ባርሴሎና ነዚ ታሪክ ክትመዕራርዮ ወይ ድማ ትበልፀሉ ዝበለፀ ግዜ ሎም ዓመት ይመስል። ሳልሳይ ዝበዝሐ ናይ ሊግ ሾቶታት ኣብ ሓደ ዓመተ ስፖርት ዘመዝገበት ጋንታ። ኣብ መድረኽ ላሊጋ ስጳኛ ሪያል ማድሪድ ኣብ 2011-12 ብመዳይ ብዝሕ ነጥቢ ጥራይ ኣይኮነትን ወናኒት ክብረ ወሰን ኮይና፣ ኣብ ሓደ ናይ ውድድር ዓመት ብዘመዝገበቶም 121 ሸቶታት እውን ወናኒት ኣብ ሓደ ዓመተ ስፖርት እታ ዝበዝሐ ናይ ሊግ ሸቶ ዘመዝገበት ጋንታ እውን እያ። ኣብቲ ዓመት ብመስጂድ ኦዚል ኩዓሳሱ ዝኽሸነሎም ዝነበሩ ሰለስተ ቀዳሞት ኣጥቃዕቲ ሪያል ማድሪድ ክርስቲያኖ ሮናልዶ፣ ጎንዛሎ ሂጉዌንን ካሪም በንዘማን ኣብ መንጎኦም ጥራይ 89 ናይ ሊግ ሾቶታት ኣመዝጊቦም። ሪያል ማድሪድ ኣብቲ ነዚ ክብረ ወሰን ብዙሕ ሾቶታት ዝበፅሐትሉ ዓመት ኣብ ቀዳሞት 6 ናይ ሊግ ግጥማታ 20 ሾቶ ብምዝጋብያ ተበጊሳ። ካብ ቀዳሞት 7 ናይ ሊግ ግጥማት 31 ሾቶታት ኣመዝጊባ ተበጊሳ ዘላ ባርሴሎና ኣብ ቀዳሞት 6 ናይ ሊግ ግጥማታ ካብቲ ሪያል ማድሪድ ክብረ ወሰን ዝሓዘትሉ ዓመት ኣብ ቀዳሞት 6 ግጥማት ኣመዝጊባቶም ካብ ዝተበገሰት 20 ሾቶታት ናይ ባርሴሎና ብ8 ዝዛየደዩ። ባርሴሎና ኣብ ነስ ወከፍ ግጥም ብገምጋም እተመዝግቦም ዘላ ሾቶታት ከም ዘሕብርዎ እታ ጋንታ ኣብ መወዳእታ ናይ ዝዓመተ ስፖርት 174 ሾቶታት ከተመዝግብ ከም እትኽእል ዝሕብሩ እዮም። ራብዓይ ኣብ ኤሮጳ ኣብ ሓደ ዓመት እታ ዝበዝሐ ሾቶ ዘመዝገበት ጋንታ። ብቪንሰንት ካምፓኒ እትምራሕ ባየር ሙኒክ ዝሓለፈ ዓመት ስፖርት ኣብ ቡንደስሊጋ 122 ሸቶታት ኣብ ሓደ ዓመት ዝተመዝገበ ዝበዝሐ ሸቶታት ክብረ ወሰን ዝኾነ ቁፅሪ ዝርከቦ ኣብ ኩሎም ውድድራታ 184 ሸቶታት እያ ኣመዝጊባ። እዚ ሙኒክ ዘመዝገበቶ ቁፅሪ ብዙሕ ክምስል ዝኽእል እኳ እንትኾነ ብደረጃ ዓበይቲ ሊጋት ኤሮጳ ክርአ እንከሎ ግን ነታ ኣብ 1933-34 ኣብ ሓደ ዓመት ኣብ ኩሎም ውድድራታ 180 ሸቶ ኣመዝጊባ ዝወደት ናይ ሰሜን ኣየርላንድ ጋንታ ሊንፊልድ ጥራዩ ዝቕድማ። ኣብ ታሪክ ዓበይቲ ሊጋት ኤሮጳ ኣብ ሓደ ናይ ውድድር ዓመት እታ ዝበዝሐ ሸቶ ኣመዝጊባ ዝወደት ናይ 2011-12 ባርሴሎና እያ። ናይቲ ግዜ ባርሴሎና ኣብቲ ዓመት ኣብ ኩሎም ውድድራት 190 ሸቶ ብምዝጋብ ሓድሽ ክብረ ወሰን ኣመዝጊባ። ከምዝዝከር እቲ ዓመት ሊዮኔል ሜሲ ኣብ ላሊጋ 50 ሸቶታት ኣብ ኩሎም ውድድራት ድማ 73 ሸቶታት ኣመዝጊቡ ዝወዳኣሉ ናይ ውድድር ዓመት እዩ። ናይቲ ግዜ ባርሴሎና ኣብ ነስ ወከፍ ግጥም ብገምጋም 2.9 ሸቶታት እናመዝገበት እያ 190 ሸቶታት በፂሓ። እዛ ናይ ሎም ዓመት ባርሴሎና ገምጋም ኣብ ነስ ወከፍ ግጥም እተመዝግቦ ሸቶ 4.7 ብምዃኑ ኣብ መወዳእታ ዓመት እተመዝግቦ ብዝሒ ሸቶታት ኣብዚ ሕጂ ኮንካ ንኽትግምቶ ኣፀጋሚ እዩ። ሓምሻይ ዝበዝሐ ናይ ፀብለልታ ሸቶ ፍልሊ ሒዛ ዝወደአት ጋንታ ሪያል ማድሪድ ኣብ 2011-12 121 ናይ ሸቶታት ኣመዝጊባ ክብረ ወሰን ብዝሒ ሸቶታት ኣብ ዝሓዘትሉ 32 ሸቶታት ኣንጻራ ክምዝገባ እንከሎ 89 ፀብለልታ ሸቶ ሒዝያ ወዲኣ። ባርሴሎና ድማ ኣብ 2014-15 ኣብ ትሕቲ ኣላይነት ሉዊስ ኤንሪክም ስሉሳዊ ዓወት ኣብ ዝተመዝገበትሉ ዓመት ነዚ ብማድሪድ ተመዝጊቡ ዝነበረ ቁፅሪ በፂሓቶ። ባርሴሎና ድሮ ኣብዚ ናይ ውድድር ዓመት 31 ሸቶታት ከተመዝግብን ከላ 7 ሸቶታት ድማ ኣንጻራ ተመዝጊቡ። በዚ ድማ ኣብ ቀዳሞት 7 ግጥማት 24 ፀብለልታ ሸቶ ሒዛ ንቂላላ። ባርሴሎና ቀዳማይ መስመራ ብዘመዝግቦ ዘሎ ብዝሒ ዘለዎም ሸቶታት በቲ ዳሕረዋይ መስመሩ ዝምዝገቦ ዘሎ ሸቶታት ከይተሰከፈ እንተደኣ ብዘለዎ ዋሕዚ ዝቕፅል ኮይኑ ነዚ ናይ ፀብለልታ ሸቶ ፍልሊ ክብረ ወሰን ዘይትበፅሓሉ ኣብነት ኣይረአየካን።
1: Rafinha a la profundidad, Rafinha que recorta, Rafinha. ¡Gol! ¡Gol!
0: ሻድሻይ ናይ መወዳእታን ናይ ፈለማ ኢንቪንስብልስ ባርሴሎና ቅድሚ ሕጂ ኣብ ትሕቲ ዮሃን ክሩፍ ፔፕ ጓርዲዮላ ይኹን ሉዊስ ኤንሪከ ካብ ዝተሰርሐት ባርሴሎና ንሓደ ናይ ውድድር ዓመት ብዘይስዕረት ዝወደአት ጋንታ የላን። እታ እንኮ ኢንቪንስብልስ ንምዃን ተቃሪባ ዝነበረት ኣብ 2017-18 ብኤርኔስቶ ቫልቨርደ ትዕልም ዝነበረት ጋንታ እያ። ናይቲ ግዜ ባርሴሎና ኣብ ሓደ ናይ ውድድር ዓመት ካብ ዘካየደቶም 38 ናይ ሊግ ግጥማት ኣብ 27 ተዓዊታ ኣብ 9 ማዕረ ተፈላለያ ሓንሳብ ድማ ተረቲዓ። ኣብቲ ዓመት ንባርሴሎና ዝረትዐት እንኮ ጋንታ ለቫንተ እያ ነይራ። ለቫንተ ኣብቲ ሊዮኔል ሜሲ ዝዕረፈሉ ግጥምያ ንባርሴሎና 5-4 ተረቲዓታ። ዛጊት ኣብ ታሪክ ላዕለዋይ ዲቪዥን ኩዕሶ እግሪ ስጳኛ ክልተ ክለባ ጥራየን ኣብ ሓደ ናይ ውድድር ዓመት ስዕረት ከይቀመሳ ወዲአን። ኣብ 1929-30 ኣትለቲኮ ቢልባኦ፣ ድሕሪ 2 ዓመታት ድማ ሪያል ማድሪድ ነቲ ክብረ ወሰን ተመዓርያቶ። ይኹን እምበር ኣትለቲኮ ማድሪድን ሪያል ማድሪድን ኣብቲ እዋን ኣብ ሓደ ናይ ውሩድ ካላንደር ንዝካየድ ዝነበረ 18 ግጥማት ጥራየን ብዘይስዕረት ወዲዮኖም። ግጥማት ላሊጋ ስጳኛ ካብ 1987 ንድሓር ናይ ሓደ ዓመት ውርድራቱ ናብ 38 ግጥማት ክብካብ ዘብ ንድሓር ኣብ መላእ ናይ ውርድር ዓመት ከይተሰዕረት ውርድራ ዝወደት ጋንታ ናይት ሊግ የላን። ናይ ሎም ዓመት ባርሴሎና ምናልባት እታ ናይ ፍለማ ኢንቪንስብልስ ክትከውን ትኽእል ጋንታ ኮይና መጽያላ።
2: Lo de quedar separado Miguel, bueno, ahora lo hablamos, que viene Lamine, ¡Lamine! ¡Gol! ¡Golazo de Lamine Yamal! Quería el primero de la temporada y lo encuentra con una genialidad, con un zambombazo en el interior de la bota, el palo corto de Cárdenas. No suele ser el clásico al largo, sino el corto buscando sorprender. Es un golazo del astro Lamine Yamal. Marca el de Roca Fonda. Y el partido que ya le ha dado la vuelta el Fútbol Club Barcelona, ni Rodri se lo cree, que dice, chico, ¿qué?
3: Oh my God, Kramer?
4: Kramer?

Pear. Pear. Pear. Pear.

0: und Harry Kane, der Ausgleich.
1: Röntgen-Papier, hat den Führer.

Ha ha ha ha ha!

0: And now Liverpool.
1: Fantastic!
2: That's the number to get around.

Yeah.

ዝኸበርኩም ተዓዘብቲ መደብ ለሰ ስፖርት ናብ ምዝዛም ገፂኡ ትተርፈና መደብ ድማ ሌላ ስፖርት እያ። ኣብ ናይ ሎሚ መደብ ሌላ ስፖርት ንገዲም ተፃዋቲት ኩዕሶ መርበብ ክለብ ምድላው መግቢ ዝነበረት ሱዛና ፀጋይ ዝተባሃለት ዜጋ ናባኹም ከነላልያ ኣቕሪብና ኣለና። ጋዜጠኛ ኤፍሬም መኮንን ዘዳሎ ትሕዝቶ ብከምዚ ይስዕብ ሰናይ ምክታል ኣሎ።

ሓደ ጊዜ ናብና ዋንጫ በፂሕና ምሳ ማደ ፋይናል ማለት እዩ በፂሕናስ እንታይ ጌጋ ጌርና ክሳብ ሕጂ ትሕዝነኒ ከምኡ ከማ ንብለን ነረ ንበዓል ሰሜራ ብርሃን መሪሕ ንመርሕ ነርና ብጣዕሚ ብሓይል ብፅቡቅ ዓብላሊ ነጥብን ዓብላሊ ፀወታ ንመርሐ ነርና ንሃማደ ማለት እዩ ፋይናል እያ መሲዩ ብባውዛ ተወሊዑ ማለት እዩ ሕጂ እንታይ ምርጫ ኣቅሪቦምልና ንደያኑ ክትቅፅላ ዶ ትደልያ ዋላስ ትቋርፅ ሞ ከም ብሓድሽ ኔክስ ክጀምራ ገለ ኢሎምና ንምንታይ ከማ ከምዝወሰና ኣይፈልጥ ር ሳብ ሕጂ ኣቋሪፅና ድሓን ኔክስት ኢልና ክንስዕረን ሲ እቲ ፖሲቢሊቲ ክንስዕረን እዩ ነይሩ እቲ ዕድል ሲ ኣይተጠቀምና ኣሎ

0: እታ ኔክስት ምስ ተፃወትና ግን እታ ዕድል ሰን ተጠቂመናላ ማለት እዩ። እዚኣ ሃብታ ትሕርቐኒ ያ በቃ ብጣዕሚ ጌጋ ደስጂ ንደወሰድናላ ማለት እዩ።
1: ናይ ሱዛን በቃ ቁልጡፍ እዩ ነይሩ ዕቤትናታ ቲ ፀወታ እቲ ድሌት ነይርዋ ሓቂ ሓሽ ብጣዕሚ ኣብ ስፖርት ዝነበረ ደሊ ወላፍትናታ ዝነበረ ዲስፕሊን ኣብቲ ናይ ሰዓታት ምክባብ ናይ ስፖርት ብምሉእ እቲ ስፖርታዊ ክገብሮ ዝግብኦ ትገብሮ ነይራ። እቲ ለውጢ ከዓ ዝያዳ ፅቡቅ ለውጢ እያ ርያ።
2: ኣብ ምክልኻል ብጣዕሚ ሓያል እያ ወዲኣ ድሞተት ኩዕሶ እያ ተልዕላ ሰርባ እውን ሓያል እዩ ከም ዳርጋ ማሽን ናታ ሰርቢ ንፍዕቲ እያ ኸዓ ስዕሪ ደይ ትፈቱ ኩላ ናይ ንፈትዋ ንዲና ስዕሪ ደይ ትፈቱ ተፃወቲት እያ ነራ ብኡ የልና ኣንሱዛ
3: ጌና ብንእስነታ ከላ ኣትሒዘያ ፍቕሪ ስፖርት ኣብ ደማ ተወሃሂዱ ዓብዩ ፀሓይ በሪቓ ክሳብ ተዓርብ ሃማን ቀልባን ምስ ኩዕሶ መርበቢ ዝነበረ ሓንቲ መዓልቲ ስማ ምስቶም ኣብ መራኸቢ ብዙሃን ዝፅውዑ ብሉፃት ስፖርተኛታት ክትቀርብ ድሌትን ባህግን ነይርዋ። ሓሳብ ርባ ሰሚርላ ከዓ ድሌት ውሽጢ ባሕሪ ከብዳ ጋደ ኮይኑላ ናይ ሎሚ ኣካል መደብ ሌላ ስፖርት ክትከውን ሓሪንያ ኣለና። ንገዲም ተፃዋቲት ኩዕሶ መርበብ ጋንታ ምድላዊ ምግቢ ሱዛን ፀጋይ ስማ ሱዛን ፀጋይ ተስፋይ ትበሃል። ሱዛን ኣብ እስምራ ከባቢ ገጀረት ንእሽተያ ተወሊዳ ዓብያ ዕድሚኣ ንትምህርቲ ምስ ኣኸለ ፈለማ ናይ መባእታ ትምህርታ ኣብ ቤት ትምህርቲ ገጀረት፣ ናይ ማእከላይ ደረጃ ትምህርታ ኣብ ቤት ትምህርቲ ሓርበኛታት፣ ናይ ካልኣይ ደረጃ ትምህርታ ድማ ኣብ ቤት ትምህርቲ ቀየ ባሕሪ ተኸታተለት። ሱዛና ገና ኣብ ንኡስ ዕድሚኣ ኣብ ቤት ትምህርቲ ሓርበኛታት እናተምሃረትን ከላያ ቀስ ብቐስ ፍቕሪ ኩዕሶ መርበብ ክሓድራ ጀሚሩ። ምስ መሳቱኣን መማህርታን ከም በዓል ማርታ ወልዳይን ካልኦት ብርክት ዝበላ ደቂ ኣንስትዮ ብምዃን ኣብ ቀፅሪ ቤት ትምህርቲ ሓርበኛታት ክትፃወት ጀመረት። ካብ ዕለታት ሓደ መዓልቲ ከም ኣመላ እናተፃወተትን ከላ መምህራ ዝነበረ ብዝነበራ ነዊሕ ተኽለ ሰብነትን ኣብ ሜዳ ተንፀባርቆ ዝነበረት ፍሉይ ክእለትን ጥበብን ኣብ መጻኢ ብልፅቲ ተፃዊቲት ኮይና ከም እትወፅእ ድሕሪ ምስትውዓል ዝያዳ ዓቲባ ክትሰርሓሉን ክትፅዕለሉን ምኽሩ ለገሰላ። በዚ ተተባቢዓ ድማ ንዓውዲ ኩዕሶ መርበብ ስርሐይ ኢላ ክትተሓሓዞን ሙሉእ ግዜኣ ክትውፍየሉን ጀመረት። ኣይፀንሐትን እውን ኣብቲ እዋን ዝካየድ ዝነበረ ናይ ኣብያተ ትምህርቲ ውዕውዕ ውድድራት ንቤት ትምህርታ ወኪላ ክትፃወት ተራእየት። ኣብ ከምዚ ኩነታትን ከላ ድማ በቲ ካብ ግዜ ናብ ግዜ ተርእዮ ዝነበረት ቅልጡፍ ዕቤት ኣሰልጣንን ኩዕሶ መርበብ ዝነበረ ነፍስሄር መምህር ስዩም ማለት ማስተር ንዓኣን ንማርታን ከምኡውን ካልኦት ብርክት ዝበላ ተፃወቲ ኣኪቡ ኣብ ጋንታ ሰላም ጠርኒፉ ኣብ መፃወቲ ሜዳ ዩኒቨርሲቲ ኣስመራ ስሩዕ ልምምድን ትምህርትን ክህበን ጀመረ። ሱዛናን ደቂ ጋንታኣን ኣብ ስሩዕ ዲቪዥን ኩዕሶ መርበብ ዞባ ማእከል ተመዝጊበን ውድድርን ከካይዳ ጀመራ። ከም ጀመርቲ መጠን ኣተባባዒ ዝኾነ ውፅኢትን ብቕዓትን ብምርኣይ ካብ ተዓዘብቲ ኣድናቆት ኣትረፋ።
0: ጀመርቲ ኢና ነርና ሽዑኡ ግን ኩሉ ዩ ደተባባዕካ ኩሉ ዩ ኣጀኹ ድብለካ ረሄድ ድብለካ ሽዑ ስዩም ማስተር መንግስቲ ሰማይ ዋርሶ ስሒቡኒ ማለት እዩ። ንዓይኒ ማርታ ካልኦት ነረን ውን በዓል ብስራት ስምረት ዝበሃላ ካብኡ ካብቲ ናይ ቤት ትምህርትና ተፃወትና ከለና እዩ ኣውፅኡ ኣብ ሓንቲ ክለብ ጠርኒፍና ማለት እዩ። ሽዑ ኣብ ዩኒቨርሲቲ ኢና ትሬኒንግ ንገብር ነርና።
3: እንተኾነ ድሕሪ ቁሩብ ዓመታት ጋንታ ሰላም ተፈላለየ ምኽንያት ክትፈርስ ተገደደት። በዚ ምኽንያት ድማ ተፃወቲ እዛ ጋንታ ናብ ካልኦት ጋንታታት ክግዕዛ ግድን ነበረ። ዳርጋ ዝበዝሓ ተፃወቲ ጋንታ ሰላም ከዓ ብሓባር ናብታ ኣብቲ እዋን ዓብዪ ስምን ዝናን ብዓብኡ ድማ ብቁጠባ ዝሓሸ ዓቕሚ ዝነበራ ዓርሞሽሽ ክለብ ምድላዊ ምግቢ ግዓዛ።
0: ኣታኣትዋና ገለ ናይ ኩዕሾ እግሪ ተፃወቲ ሳፖርት ገይሮም ሓጊዞም ናይ እታ ክለብ ንክጥር ንፈና ዳሓገዙና ነይሮም ስዩም እውን ብወገኑ ገለገለ ሃባና ተፃወቲ እውን ዝፃዕራ ነይረን

0: ድላው ምግብ ምስ ሓዘትና ብዙሕ ሳፖርት ኢና ረኪብና ቢዮነስ ናይ ዕጥቂ ሳፖርት ረኪብና ናይ ምግቢ ሳፖርት ረኪብና ትሬኒንግ ጌርና ንምገበሉ ብዙሕ ነገር ክንዓቢ ኣብቲ ስፖርት ሳፖርት ገብሩና ነሩ ብሉፃት ተፃወቲ ዳሓዘት ጋንታ ነራ ፊዚካሊ ፊት ድኾና ተፃወቲ የ ነረ ኩለን ዲስፕሊን ከዓ ብጣዕሚ ዲስፕሊን ዝነበረን ጋንታ የ ነር በዚ ብጣዕሚ እዩ ብዙሕ ሰብ እውን ከምኡ ይብል እዩ
1: ክለብ ምድላው መግቢ በዘን ካብ ጋንታ ሰላም ዝመፃ ተፃወቲ እናተሓገዘት ኣብ ሓፂር እዋን ሓንቲ ካብ በዳህትን ተወዳዳሪት ጋንታን ክትከውን ከኣለት ኣብቲ እዋን ውድድራት ቀዳማይ ዲቪዥን ኩዕሶ መርበብ ዞባ ማእከል ጋንታታት ሓማድአን ኣዱሌስን ዝያዳ ዓብሊለናሉ ዝነበራ ግዜ እኳ እንተነበረ ክለብ ምድላው መግቢ እውን ብጊድኣ ካብዘን ክልተ ጋንታታት ብዘይሰንፍ መንገዲ ነቲ ዝካየድ ዝነበረ ሓያል ውድድራት ዝያዳ መቐረትን ተባሃግነትን ክትውስኸሉ ክኢላ እያ
0: ተወዳደርቲ ንባህላ ክለባት ሲ ኣዱሊ ሳማደአ ምድላው መግቢ ድሕሪኡ ሓበን ነረን ሓያላት ጋንታ እየ ብጣዕሚ ሓያላት ጋንታ ኣዝየን ብርቱዓት ክለባት እየን ነረን ኣብቲ ሽዑኡ ግዜ ከዓ ናይ ብሓቂ ቮሊቦል ገኒኑሉ ዝነበረ ግዜ ንሕና ክንፃወት ከለና ዳርጋ ቦቾ ፊልያስ ኮፍ መበሊ ተሳኢኑስ ኣብ ላዕሊ ኣብቲ ተኣሽሙ ደይቦም እዮም ንርኢ ነይሮም ኣብቲ ደንደስ ማለት እዩ እ ብጣዕሚ ፅቡቅ ነይሩ እቲ ተሃዋሁ ናይ ስፖርት ሲ ብጣዕሚ ፅቡቅ ነይሩ ሽዑ ተወዳደርትናስ በዓል ኣዱሊስ ሓማደአ ሓያላት ተፃወቲ ነረነን ከም በዓል ረሃዋ ከም በዓል ሚለ ናይ ሃማደአ ማለት እዩ
2: መን ያ ቀዳሚት ካልእቲ ሳርሰይቲ እዚ ትፈልጦ ኣለካ ሓያላት እየ ነረ ምሙሉአ እተን ዝነበራ ሽዑ ጋንታት በቂ ሓያላት እየ ንስኻ ስካዕታ ናይ መወዳእታ ሰዓት ካልእቲ ሪኻ ቀዳሚት እዚ ኣይትፈልጦ ኒኻ ትፀወታ ሸዓ ኣብታ ሜዳ ኢካ ትፈረዳ እምበር ሓያላት ደይ ሰናንፋ ጋንታታት እዩ ነይሩ ብጣዕሚ ፅቡቅ እዩ ነሩ

0: ሓንቲ ካብተን ልዑል ብቕዓትን ናይ ማልያ ፀወታን ብምርኣይ ዓብዪ ኣድናቖት ዘትረፋ ብሉፃት ተፃወቲ ከዓ ሱዛና ፀጋይ ደኣ ነበረት። ገለ ካብ ፍሉይ ብልጫታት ናይ ሱዛን ንምጥቃስ ብኣንጻር መጋጥምታ ኩዕሶ ኣብ ምዕጋትን ምህራምን ብዓብኡ ድማ ብኣንጻር መጋጥምታ ዝተሃርማ ተረርቲ ኩዓሳሱ ብዘደንቕ ጥበብን ክእለትን ኣብ መሬት ወዲቓ ተድሕነን መንባራ ደቀ ጋንታኣን ደገፍታን ዝምስክርዎ ሓቂ እዩ።
1: ብጣዕሚ በቃ ካብተን ጋንታታት ብምሉአን እንደ ዘድንቓ ፀቢቕካ ናይ ሱዛ ኩሉ ነገራታ በቃ ሻለፍቲ ፀወታ ዘለዋ እቲ ትሬኒንግ ዝገብረሉ እቲ ውድድር ብኒሕ ትፃወት ቆልዓ ኩሉ ነገራታት በቃ ንጥፍቲ ቆልዓ ብኸም የ ብላ ሱዛ ኣብ ክእለት መፅኻ ብኾነ ነገር ብጅፍትናታ ብውልቂ ፅቡቕ ነገር ተፃወቶ ዝነበረ ኣብ ምክልኻል ያ ሓይላ ኣብ ምክልኻል በቃ ሱዛና ብድሕሪት ንሕራ ኣላፍታ ምክልኻል ዝኾነ ነገር ኻስኻ ተኣማሚንካ ኢኻ ትፃወት ላቲ ቅድሚት ክተጠቅዕ ንሕር ኣለካስኻ ብድሕሪት መፅኡ ደጥቃዕካ ነገር የለን ሱዛና ኣላይልካ ኢኻ ተወስ ብጣዕሚ በቃ መሬት ዘበጠት ኩዕሶ ያ ተውፃ ነራ ከምቲ ዝነበራ ነፍሲ ወላ ክጋማጠ ናይ ትሓስቦን ኢኻ ተዓፃፂፋ ግን ታ ኩዕሶ ትበክ ንሳ ዳህበትካ ኩዕሶ ከዓ ትጥቀመላ ከምዚ ብጣዕሚ ክልኻልናታ ብጣዕሚ ብልፅቲ ነራ
2: ኩዕሶ ካ ኩሉ ኩዕሶ ድወደቕት ኩዕሶ ኣይተውድቃን እዩ ወርዊራ ከይዳ ተምፃ ፍለጥ እያ ብጣዕሚ እያ ንድፈታ ስማሽ ከዓ ናታ

ወላዲ ሱዛን መምህር ጸጋይ ተስፋይ ከም ኩሉ ወላዲ ጓሎም ካባብ ስፖርት ዚያዳ ኣብ ትምህርቲ ክትግደስን ክትነፍዓሎምን እዮም ዝምነዩ ነይሮም። እንተኾነ ጓሎም ትምህርታ እናተኸታተለት ዚያዳ ግን ናብ ኩዕሶ መርበብ ድኣ ዘንበለት። እዚ ኩነታት ንኣቶ ጸጋይ ከምቲ ዝድለ ዘይሐጉስ እኳ እንተነበረ፣ ሓደ እዋን ግን ኣሰልጣኒኣ ዝነበረ ነፍሲሄር መምህር ስዩም ማስተር ናብ ገዛ መምህር ጸጋይ ብምኻድ ጓሎም ትምህርታ እናተኸታተለት ኩዕሶ መርበብ ክትጻወት ወላሓንቲ ጸገም ከም ዘይብሉ ኣረድኦም።

0: መምህር ጸጋይ ኣብ መጀመርያ ነግፈረግ ኢሎም እኳ እንተነበሩ ጸኒሖም ግን ጓሎም ኣብ ጋዜጣ ሓዳስ ኤርትራ ዓምዲ ስፖርት ስእላ ክወፅእ ምስ ተዓዘቡስ ብኣካል ናብ መፃወቲ ሜዳ ፖቾ ፊላ ብምምራሕ ንጓሎም ከተባብዑ ጀመሩ።
1: እቲ መጀመርያ እኳ ክብል ድብል እንዲ ኩሉ ወላድስ ክትመሃረሉ ትምህርቲ ክትነፍዓሉ ይድደሊ ብዙሕ ኣይድጉፍኻን እዮም ዳሓር ግን ጠቕላላ ኮምፕሊትሊ ልበይናብኡ ስለ ዝኸደ ንቲ ትምህርቲ እውን ዳርጋ ናብ ምሕዳግ ዓይነት ምስ መፃኹ ኣቦይ ቅሩ ርድኡ ነ ይርድኦ እዩ ፅቡቅ ገይሩኒ ምስ ኣቦይ ኮፍ ኢልና ተዘራሪብና ማለት እዩ። ኣነ ትምህርተይ ክቕፅል ማለት ክሕዞቲ ትምህርቲ እሱ ከዓ በቲ ስፖርት ሳፖርት ክገብረኒ በዚኣ ተሰዋሚዕና ማለት እዩ። በቃ በዚኣ ብዙሕ ነዊሕ ሲ ኣይተሸገርኩም ኣነ ከምተን ካልኦት ድሽገርኦ ብዙሕ ሽግር ኣይነበረንን ብገዛ ሓፃረ ነይራ እሳ ከዓ እታ ትምህርቲ ክሓመቕ ንጀመርኩ ድመፀት እያ ማለት እዩ እምበር ብዙሕ ኣይተሸገርኩም ከበርባ
2: ውላካ ፅቡቅ ቦታ ክመፅሕ ትደ ምና እያ እዛ ባለይ ትተበጥላ ብባህርያታ ንሰወዳት እያ ሕጂ ስፖርት ምስ ጀመረ ክልተ ነገር ሓደ ነቲ ስፖርት ድሌታ ስለዝኾነ ባህጋ ስለዝኾነ ክትቅፅሮ ደለ በቲ ሓደ ወገን ድማ ትምህርቲ እውን ከይትገድፍ ደለ እቲ ሳልሳይ ከዓ ካብ ስነ ምግባር ከይትወፅእ ሕልዋ ሕጂ ነቲ ኣሰልጣኒኣ ክልተ ሰለስተ ግዜ ምስ ከልከልኳ ኣሰልጣኒያ ኣብ ገዛና መፅኡ ኣረቲ ኩሉ እዚ ዝበሃል ከዓ ግ ኣነ ምንቶ እዩ ፅቡቕ ትከይ ደስ ይብለኒ ግን ስነ ምግባር ከዓ ኣካይዳኣ ፅፉፍ ክኸውን ስለ ዝደሊ ከመይ ኢለዮ እዚ ሓቂ ንሕና ንስዕባኢና ኣይትሰከፉ ብዛዕባ ምስበለኒ ኣነ ከዓ ከም ተቕፅል ገይረያ ይስዕባ እውን ነይረ ይከታተል ነረ ኣብቲ ቦቾፊላ ከይደውን ይርኣን ይስዕባ ነረ ሓቂ ደስ ይብኒ እተን መፃወታ ውን ሓቂ ንቡዓትን ኩሉ ንቡዓትን ነረን እሳ እውን ኣብ ጋዜጣ ከም ሓቂ ብዙሕ ግዜ ትወፅእ ነራ ጋዜጣ ሕጂ ብቐሊሉ ኣይርከብና እምበር እቲ ጋዜጣ ሓቂ ይረኹ ኣብ ጋዜጣ ትርአ ነራ ኣብ ሰሙን ፀሙን ብተደጋጋሚ ትወፅእ እዚ ነዚ ዝስዒበ ድማ ኣነይ

0: ክለብ ምድላው መግቢ አዚያ ሐያልን ተወዳዳሪትን ጋንታ ክንሳ ዝበዝሕ እዋን ኣብ ናይ መዛዘሚ ግጥም እንተስ ናይ መዓልቲ እንተስ ናይ ዕድል ነገር ኮይኑ ዝበዝሕ እዋን ዋንጫ ካብ ምዕታር ንስክላ ተምልጠን መንባርኣ ሱዛን ነቲ ፍጻመ ንድሕሪት ተመሊሳ ትዕልል
1: ናይ ሕቡራት መንግስታት ተኣሽሙ ግጥም ነይሩ ሰንተ ዘይተጋጊ ሸዓ ዋንጫ ንመጀመርያ ግዜ ኢና ዋንጫ ወሲድና ብዙሕ ኢና ናብ ፋይናል ንበፅሕ ግን ኣብቲ ሽዑኡ ንኣይንክ ሓበን ኢና መስለኒ ፋይናል ንበፅሕና ስምስ ሓበን ይመስለኒ ሰኒ ስኤራ ንመፅን ንሕና ስኤርና መፅ ኣብቲ ፋይናል ተራኺብና ፍሉይ ሓጎስ እዩ ነይሩ ሽዑ በቃ
2: ፖጆፊላ ዝጋዕ መርገፂ ዝሰኣንሉ ግዜ እዩ ነይሩ ንክርኢ ሰብ ፀወታ ዝነበረና ግዜ ብጣዕሚ እዩ ሰብ ድመልእ ነይሩ ፀወታ ከዓ ነይሩ ተዓወት እዩ ዳርጋ ንሕና ሕጂ ኣብ ካልአይቲ ኣብ ሳልሰይቲ መፅ ነርና እበር ትኮይና ፃሕ ነርና ብጣዕሚ ሰብ ካ ፈትዎ ነይሩ ሽዑቲ ስፖርት እንታይ እዩ ይፍቶ ነይሩ
0: ኣብቲ እዋን ዝነበራ ተፃወቲ ክለብ ምድላው ምግቢ ኣብ ሓድሕደን ዝነበረን ዓቐኑ ዝሓለፈ ፍቕርን ሓልዩትን ኣብ ዓወት እታ ጋንታ ዓብተራን ኣበርክቶን እዩ ነይርዎም ካብዚ ብዛዓብገን እተን ኣብ መፋረቕቲ ሰዓታት ደቂ ጋንታ ዝነበራ ናይቲ ሽዑ እዋን መንእስያት ተፃወቲ ዝጀመረኦ ፍቕርን ምሕዝነትን ክሳብ ሎሚ ይቕፅል ምህላው እዩ
1: ጥዑማት ጋንታ እዩ ብጣዕሚ ጥዑማት በቃ ሕጂ ቤተሰብ ኢና ምስዓታትን ኣይተፈላለናን ኣብኔ እውን ግሩፕ ኣለና ንዕልለሉ ፋሚሊ ኢና በቃ ኣብዚ ምስ ፋሚሊ ንባፃፃሕ ገለመለ እቲ ናይ ስፖርት ዝምድናስ ናብ ፋሚሊ ተቐይር እዩ ስለዚ ብሩኻት እየን በቃ ጥዑማት ከም ሰሚራ ዝገለፀቶ ኣብ ኢንተርቪው ምግቢ እየን በቃ ከምቲ ሽመንሲ ምግቢ እየን ንሳተን
0: ሱዛና ኣብ ዓመተ 1997 ትምህርታ ዛዚማ ምስ ኣባላት ሻብዓይ ዙርያ ናብ ሳዋ ኣምርሐት ግቡእ ወታድራውን ፖለቲካውን ትምህርታ ዛዚማ ከዓ ናብ ሓይልታት ተመደበት ኣብ ሓይልታት እውን እንተኾነ ኣብቲ ዝካየድ ዝነበረ ናይ ክፍለ ሰራዊታት ውዕውዕ ግጥም ተሃን ናይ ኩዕሶ መርበብ ክተውፅእ ዕድል ረኺባ እያ
1: ኣብ ሳዋ ፍሉይ ድኾነ ፀወታ እዩ ነይሩ ኣዝዩ በቃ ፍሉይ ድኾነ ምክንያቱ ኣብኡን ተሸሊመ ነረ ተፃዋፊ ተባሂላ ካብቲ ታሽሞ ማለት እዩ ኣብ ካብኡ ወፂና ግን ናይ ኮር ናይ ክፍለ ሰራዊታት ገለ ፀዋት ነረ ኣዋልድ ስለ ዘይነበራ ምሳይ ግን ኣነ ምስ ወዳት እየ ፀዋት ነረ 25 ሓያላት ተፃወቲ ነይሮ ንሳቶም ተጠርኒፈስ ምስ ካልኦት ተኣሽሙ ክፍለ ሰራዊታት ኢና ንፃወት ነርና ኣዝዩ ፅቡቅ ፀወታታት እዩ ነይሩ ሰወዳት ክትፃወት ከለካ ከሞ ሓያሊካ ትኸውን ኣዝዩ ሰራዊት ብጣዕሚ እዩ ቲፎ ክስታይ ዝኸውን ዘተባብዓካ ቲፎዘ ከዓ ፍሉይ እዩ ኣብኡ ብጣዕሚ ፅቡቅ ፀወታ ምር ንፃወት ነርና ኣብኡ ሰዓ ድወፅስ ፀወት ነረ
0: ሱዛና ፀጋይ ኣገልግሎታ ወዲኣ ኣብ 2005 ዓመተ ምህረት ተጣየሰት ድሕርዚ ብዙሕ ከይዶም ጎየት ናብ ስደት ኣምርሐት ፈለማ ናብ ሃገረ ግብፂ ፀኒሓ ድማ ናብ ካናዳ ብምምራሕ ኣብኡ ትቕመጥ ኣላ
1: ኣብ ካናዳ ዩ ደቕመፅ ከተማ ካልግሪ ብሕክምና ዙርያ እዩ ዝሰርሕ ኣብ ሆስፒታል እዩ ዝሰርሕ
0: ዘገርም ፍቕሪ ኩዕሶ መርበብ ክሳብ ለይቲ ሎሚ ዘይወፀላ ምዃን እዩ ኣብቲ ትቕመጠሉ ሃገር ኣብ እዋን ዕረፍታ ምስ ብርክት ዝበላ ናይ ቅድም መዛኑኣ ዝነበራ ብምዃን ሓቢራ ከም እትፃወት እውን ትዕልል
1: ኣይትገድፎን ኢኻኩ ሳ ሕጂ ገደፍኩምኩ ኣይገደፍኩን ምናልባት ከምዚ ክለት ተጠሪፍካ ገለይ ትፃወትን እምበር ስቲል ናብ ኣብቲ ዘለኹ ዓዲ ፃወት ናይ ጥዕና ማለት እዩ ኣይትገድፎን ኢኻ እቲ ድሌት እቲ ፍቕሪ ናይቲ ስፖርትን ስለ ዘለካ ገዲፍካ ኣይትገድፎ
0: ሓደ መዓልቲ ካብ ስደት ጠቕሊላ ናብ ዓዳም ሰኣተወት ኣብ ኩዕሶ መርበብ ሃገርና ዓቕማ ዘፍቀደው ዘበለ ኣበርክቶ ክትገብር መደብ ከም ዘለዋ እውን ኣይሓበአትን።
1: ናይ ምምፃእ መደብ ክህልወካ እንዲ ዘርካ ዘርካ ናብ ዓዳኻ እንዲ ዓዳኻ ትነብር ኢኻ ትመርፅ እግዚኣብሔር ንብል ኢና ኣሎ ግሩፕ ኣሎ ኣብ ግሩፕ ኩሎም ዓድታት ተጠርኒፍና ሓንቲ ግሩፕ ኣላትና ብመሴንጀር ንረኸበለ ወሰብ ትብል ኢኻ ብዙሕ ኢና ከምበዓል ጠነይ ገለ ብዙሕም ሳፖርት ንገብሩ ዝንግበር ከምዝንግበር ከምዝንስራሕ ትበሃሃል ኢኻ ግን ትናብራ ውጥጠካ ገለ ኣሎ ብዙሕ ግን ግዜ ኣሎ ንኩሉ ግዜ ኣሎ ስለዚ ግዜ ምስ መፀ ከም ከዓ ኣምላኽ ንገብሮ ንኸውን ይላሓስ
2: መፅያ ብዓዳ ዝኾነ ዓይነት ኣበርክቶ ክትገብር ምስቲ ዝነበረቶ ደረጃ ነቲ ስፖርት ንኸተባራትዖ ንሕና ውን ኣብዚ ኮይና ክንቅበለን እዚ ትፅቢትና ንሕና እዚኦ ክብል ንኽእልቲ ናይ ዓድና ስፖርት ካብቲ ዝነበሮ ንላዕሊ ክመፅእ ዝሒሉ እንዲ ደሎ መዝሓሊኡ ከዓ እቲ ጋንታታት ክደብ ዘይምርካብ ጠርናፊ ዘይምርካብ እንዲ ተንከይደን ደለዋ እውን ሓይለን ነቲ ስፖርት ከባራብሮኦ ንዕኡ ንፅበ ንሕና ስፋ ንገብር
0: መወዳእታ ሱዛና ፀጋይ ኣብዚ ደረጃ ክትበፅሕ ዓብዪ ኣበርክቶ ዝገበሩ መምሃራና ኣሰልጠንታ ደቂ ጋንታኣ ድሕሪ ምምስጋን ነዘን ኣብዚ እዋን ዝፃወታ ዘለዋ ውልዶ ተፃወቲ ኩዕሶ መርበብ ኣበርቲዐን ሰሪሐን ስመንን ስም ሃገረንን ከፀውዓ ለበዋኣ ብምትሕልላፍ ተሰናቢታትና
3: ካብ ሱዛን ኣብ ድኾነ ነገር ብንእሽተይ ተበጊስካ ሳበይ

0: ከም ድብፅሕ ትክእለት ወላ ተዘየሎ ንድሕር ድልየት ኣሎ ክመፅእ ክእል እዩ ትሬኒንግ ዝበዝሒ ድሕር ጌርካ ኣብ ዝኾነ ነገር ከም ሱዛን ሕጂ ቀደም ኣብ ቤት ትምህርቲ ዝኾነ ስዩም እዩ ደቃላጥፈን ዝነበረ ናብቲ ክደብ እትዩ ትደምህረካ ስልጣን ድበለካ ውን ተሰሚዕኻ ኩሉ ነገር ሲ ድብፅሕ እዩ
1: ካብ ሓቂ ዝኾነ ስድራ ቤት እቲ ስነ ምግባር ክጥንቀቕ ዘለዎ እምበር ክድግፎም ግቡ እዩ ዝኾነ ስድራ ቤት ከምቲ ኣነይ ንጓለይ ስዛና ንድግፋ ዝነበርኩ ዝኾነ ስድራ ቤት ድማ ክድግፋ ይግብኦ እዩ ምክንያቱ ሽመን ዘፅዋዓ ሸማገደን ዘፅዋዓ ንሽመን የንከዓ ህውውነት ዝረኽባ ስለዚ ዝኾነ ስድራ ቤት ክድግፍ ኣለዎ እዩ።
2: መጀመርያ ድሌት እንዲ ንሕና ንባዕልና ኮ ክጠር ነፍቲ ይነበሩናን ሳፖርት ዝገብረና ኣይነበረን ኩሉ ካብ ጅባና እዩ ነሩ ክን ፋሚልና ቤተሰብና እንዳሸገርና እዩ እቲ ቀንዲ ድሌት እንዲ እቲ ድሌት እንድሕር ኣሎ ግን እሳተን እንተፅዒረን ክጥርነፋ እንተኽኢለ ግን ኣነ እንታይ መዕድነቶም ድኽእሉ ጠር ነፍቲ ከም ንኣብነት ፋብሪካታት ክኾኑ ክእሉ ሰብ ትካላት ክኾኑ ክእሉ እንተዝጠርንፉ ይብል ክኢላታት ድማ ናይ ስፖርት ክኢላታት ድማ መገዲ ማለት መገዲ ዘትሕዘካ ስትደሊ ኢኻ ኣንፈት ዘትሕዘካ ናብዚ ከዳ ከምስ ግበራ ንኣብነት ሕጂ ንዓና ስዩም እንተዘይሒዘና ነይሩ ትኽእላ ይኽን ኢሉ እንተዘይጠርንፈና ነይሩ ኮ በቃ በታ ናይ ትምህርትም ተወደአስ ነራ ትኸውን ግን ንሱ ዓይኑስ ተጠቂሙሉ እዩ ተጠቂሙሉ ኣሽሙኡ ውን ተጠቂሙሉ ኣተሓሳስቡ ውን ተጠቂሙሉ ጠርኒፍና ማለት እዩ። ከምዚኦም ዓይነት ሰባት እንተልዮም ክጥርንፍዎ እንተዝኽእሉ ክለባት ክጥርንፍዎ እንተዝኽእሉ መዓበይ ይመስለኒ ኣነ እምበር ድሌት ደለዎን ተፃዋቱ ዝከህልዎ ዓይነት ነግድን ስፖርት ሲ ነግድ ኩሉስ ናብ ባስኬት ወ ናይ ኩዕሾ ጥራ ኣይኮነን ዝምባለ ደለዎ ቮሊቦል ዝምባለ ደለዎን ሕጂ እንድሕር ተስፋ ሲኢናናሉ እየ እንዳኸዳ ዘለዋ እዚ ተስፋ እንተዝህብዎ ይብል ኣነ።

ዝኸበርኩም ተዓዘብቲ ንሎም ሰሙ ዝተዳልዎ መደብ ኣብዚ ይፍፀም። ስለምክታልኩም ኣዝና ነመስግን። እዛ መደብ እዚኣ ብኩሉ ነገር ናወስኸት እናደመቐት ክትከይድ ናትኩም ተሳትፎ የድልያ እዩ። እዚ መደብ እዚ ብኣኹም ካባኹም ንዓኹም ስለ ዝኾነ ምስ ኩላቶም ኣባላት ስቱድዮ ብሓባር ብምዃን ዝሰናብተኩም ዝመዘሎ ሰሙኒ ክኸውን ምረኻብና ክሳብ ሽዑግን ሰላም።

0: ሰላምታና ተቀበሉ። ፈኖ ኤሪ ቲቪ ኣብ ምክትታል ትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ? ፍርቂ መዓልትን ፈርኣን ኣኺሉ ንሎሚ ቀዳም 3 ጥቅምቲ ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክትታልኩም ብክብሪ እናዓደምኩ ብቐንዲ ኣርስተ ዜና ፍለም። ፕረዚደንት ኢሳያስ ኣፈወርቂ ብዕድመ ፕረዚደንት ዓብዱልፈታሕ ኣልሲሲ ሎሚ 3 ጥቅምቲ ናብ ግብፂ ገሹ። ብሚኒስተር ዑስማን ሳልሕ ዝተመርሐ ልኡኽ ኤርትራ ምስ ሓለፍቲ ክፍሊ ጉዳያት ወፃኢ ኣሜሪካ ርክባት ኣካይዱ። ላዕለዋይ ልኡኽ ኤርትራ ግብፂ ኣብ እተእንግዶ ዘላ መጋባያ ንግዲ ዓለምን ይሳተፋሎም። ቻይናን ሩስያን ዝርከበን 28 ሃገራት ንበይናዊ ዘይሕጋዊ እገዳታት ዘለዎን ተቃውሞ ገሊፀን። ኣሜሪካ ናብ ኤሮጳዊ ሕብረት ክትገብሮ ንፀንሐት ሰደድ ናፍታ ከም እተቋርፆ ምጥንቃቃ ካብቲ ሕብረት ተቃውሞ ገጢምዋ። ደቡብ ኮርያን ጃፓንን ዝለዓለ ፀጥታዊ መጠንቀቕታ ከም ዝኣወጀ ሓቢረን። ዝርዝር ዜና። ፕረዚደንት ኢሳያስ ኣፈወርቂ ብዕድመ ፕረዚደንት ዓብዱልፈታሕ ኣልሲሲ ናይ ስራሕ ምብፃሕ ንምፍፃም ሎሚ 3 ጥቅምቲ ሰዓት 7 ንጎ ናብ ግብፂ ገሹ። ፕረዚደንት ኢሳያስ ኣብ ግብፂ ኣብ ዝፀንሐሉ እዋን ኣብ ሓበራዊ ፀጥታን ርግኣትን ከምኡውን ሽርክነታዊ ምትሕብባር ኣብ ዝቲ ዋዕላ መራሕቲ ሃገራት ክሳተፍ እዩ። እዚ ፅባሕ 4 ጥቅምቲ ዝካየድ ዋዕላ መቐፀልታ ናይቲ ብዝተፈላለየ መልክዓት ክካየድ ዝፀንሐ ንሰፍሐ ገደቦና ማለት ዞባ ቀይሕ ባሕሪ፣ ወሽመጥ ዓደን፣ ወሽመጥ ዓረብን ተፋሰስ ኒልን ዝሽፍን ርክባት እዩ። ብዘይካዚ ፕረዚደንት ኢሳያስ ኣብ ክልታዊ ዝምድናታትን ምትሕብባርን ዘተኮረ ርክባት ከም ዘካይድ ተፈሊጡሎም። ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ዝመርሖ ልኡኽ ኤርትራ ምስ ምክትል ፀሓፊ ክፍሊ ጉዳያት ወፃኢ ኣሜሪካ ንፖለቲካዊ ጉዳያት ኣልሴን ኡከር ከምኡውን ምስ ተሓጋጋዚ ፀሓፊ ጉዳያት ኣፍሪቃ ፍራንክ ጋርሲያን ካልኦት ሓለፍቲ ናይቲ ክፍልን ተኸታታሊ ኣኼባታት ኣካይዱ። ብዛዕባ እዚ ርክባ ዝተዳለወ ፀብፃባሎ ገርመስቀል ገረዝጌር ከቅርቦ እዩ።
1: ሚኒስተር ጉዳያት ወፃኢ ኤርትራ ኣቶ ዑስማን ሳልሕ ዝመርሖ ልኡኽ ኤርትራ ምስ ምክትል ፀሓፊ ክፍሊ ጉዳያት ወፃኢ ኣሜሪካ ንፖለቲካዊ ጉዳያት ኣሊሰን ሁከር ከምኡውን ምስ ተሓጋጋዚ ፀሓፊ ጉዳያት ኣፍሪካ ፍራንክ ጋርሲያን ካልኦት ሓለፍቲ ናይቲ ክፍልን ተኸታተልቲ ኣኼባታት ኣካየዱ። ኣብዚ ድሕሪ ምልዓል በይናዊ እገዳ ኣሜሪካ ኣብ ልዕሊ ኤርትራ ንፈለማ ግዜ ዝተገብረ ኣኼባ ሚኒስተር ዑስማን ኣብ ዘቕረቦም ነጥብታት እዚ ርክብ እዚ ብቓልን መንፈስን ምልእኽ ደብዳቤታት ፕረዚደንት ኢሳያስ ኣፈወርቅን ፕረዚደንት ዶናልድ ትራምፕን ዝካየድ ዘሎ ዕቱብ ርክብ ምዃኑ ድሕሪ ምብራህ ምምሕዳር ፕረዚደንት ትራምፕ

0: ነቲ ኣቐዲሙ ብምምሕዳር ባይደን ዝተስገደደ ዘይፍትሓውን ዘይምኽንዩን እገዳ ኣብ ልዕሊ ኤርትራ ምልዓሉ ዝምስገንን ዘተባብዕን ምዃኑ ብምጥቃስ እዚ ኣኼባ ከም ፈላሚ መጠን ኣብ ዝምድናታት ክልቲአን ሃገራት ሓድሽ ምዕራፍ ክኸውን ዘለዎ ተስፋ ገሊጹ። ሚኒስትር ዑስማን ሳልሕ ኣብ ዘቕረቦ መዛተዪ ነጥብታት ድሌት ኤርትራ ኣብ መንጎ ክልቲአን ሃገራትና ሃናፅን ኣብ ምክብባር ዝተሰረተን ዝምድናን ንጹህ ሽርክነትን ምምስራት እዚ ሓድሽ ምዕራፍ ነቲ ዝተኸስረ ዕድላት ዘካሕስ ክኸውን ከምኡ እውን ኣብ ረድኤት ዘይኮነ ኣብ ንግድን ወፍርን ማእከል ዝገበረን ዘይተበርበሩ ዕድላት ንምምዝማዝ ዕድል ዝፈጥርን ክኸውን ምዃኑ ኣነፂሩ። ብዝሓለፉ ምሕደራት ዝተገብሩ ፀቐጥቲ ፖሊስታት ዳግማይ ክረኣዩ ዝግባእ መእረምታ ተገይሩሎም ድማ ነዚ ሓድሽ ምዕራፍ ክኸፍት ንፅበየ ዘለና መድረኽ ጥጡሕ ባይታ ከም ዝፍጠር ንምግባር ኣሜሪካ ኣድለይቲ እወታዊ ውሳነታት ክትወስድ ዘዘኻኽረ ሚኒስትር ዑስማን ኤርትራ ኣብ ዞባዊ ፀጥታን ሰላምን ምቕሉሉን ኣዝዩ ኣገዳስን ተራ ትፃወት ከም ዘላ ኣብ ዞባ ቀርና ኣፍሪቃ ቀይሕ ባሕሪ ወሽመጥ ዓደንን ተፋሰስ እኒኢልን ዘለዎ ሃገራት ኣብ ምኽባር ልኡላውነት ግዛኣታዊ ሓድነትን ማዕርነትን ዝተሰረተ ዝምድና ንምምዕባል ትሰርሕ ምህለዋ ብምንፃር ኣሜሪካ ነዚ ቅኑዕ ፖሊሲ ደገፋ ከተርኢ መዳውብቲ ሃገራት ቀይሕ ባሕሪ ተሓባቢረን ሓላፍነት ምርግጋእ ቀይሕ ባሕሪ ክወስዳ ካልኦት ሃገራት ድማ ሓገዝ ኣበ ዝድለየሉ ጥራይ ደገፍ ክገብራ ኣተሓሳሲቡ። ምክትል ፀሓፊ ክፍሊ ጉዳያት ወፃኢ ኣሜሪካ ንፖለቲካዊ ጉዳያት ኣሊሰን ሁከር ብወገና እዚ ድሕሪ ነዊሕ ግዜ ዝካየድ ዘሎ ርክብ ከፋቲ በሪ ክኸውን ዝፅበይዎ ኣገዳሲ ርክብ ምዃኑ ኣሜሪካ ኣብ ልዕሊ ኤርትራ ተነቢሩ ዝፀንሐ በይናዊ እገዳ ክልዓል ዝወሰነትሉ ቀንዲ ምክንያት ድማ ፕረዚደንት ትራምፕ ኣብ ሓባራዊ ረብሓ ዝተሰረተ ሽርክነት ንምምስራት ካብ ዘለዎ ክቱር ድልየት ዝብገስ ምዃኑን ዝምድና ክልቲአን ሃገራት ዳግም ንምብርባር ዝዓለመ ከም ዝኾነን ገሊፃ። ሚስ ኣሊሰን ኣስዒባ ከም ፈላሚ ርክብ እቲ ብሚኒስተር ዑስማን ዝቐረበ ነጥብታት ምስቲ ምስ ኤርትራ ክዛረብሉ ሒዞሞ ዘለው ነጥብታት ኣዝዩ ዝመሳሰል ብምዃኑ ኣብ ዝመፀ ርክባት ጭቡጥ ገስጋስ ንምግባር ዘኽእል ምዃኑ እቶም ገና ምርዳእ ዘድልዮም ነጥብታት ድማ ኣብ ቀፃሊ ርክባት ብዘተኽፍትሑ ከም ዝኽእሉ ብምእማት ቀፃሊ ርክባት ንምክያድ ንኩሎም ዝምልከቶም ኣካላት መምርሒ ክትህብ ምዃና ኣፍሊጣ። ምስተሓጋጋፂ ፀሓፊ ጉዳያት ኣፍሪቃ ሚስተር ፍራንክ ጋርሲያ ኣብ ዝተገብረ ርክብ ሚስተር ፍራንክ ተመሳሳሊ እወታዊ መግለፂ ኣብ ርእሲ ምቕራብ ክልታዊ ዝምድና ኤርትራን ኣሜሪካን ናብ ንቡር ንምምላስ ኣበርቲዑ ክሰርሕ ምዃኑ እቲ ብወገን ኤርትራ ዝቐረበ መዛተዪ ነጥብታት ድማ ምስቲ ኣሜሪካ ሒዛቶ ዘላ ቀዳምነታት ዝሰማማዕ ከም ዝኾነን እቲ ብሕጂ ዝዳቐቕን ዝዓምቑን ዘተ ከዓ ኣብ ሰለስተ ዓበይትን ኣገደስትን ጉዳያት ማለት ንግድን ወፍርን ዞባዊ ፀጥታን ሰላምን ከምኡውን ዝተርፉ ዓንቀፍቲ ዝፀንሑ ውሳነታት ብዘተ ኣብ ምፍታሕን ዘተኮረ ከም ዝኸውንን ምስ ኤርትራ ቀፃሊ ዘተን ገስጋስን ክገብሩ ድሌት ከም ዘለዎምን ኣረጋጊፁ።
1: ብሓላፊ ቁጠባዊ ጉዳያት ኣቶ ሓጎስ ገብሪ ሂወትን ሚኒስተር ንግድን ኢንዱስትሪን ኣቶ ነስረዲን መሓመድ ሳልሕን ዝቆመ ላዕለዋይ ልኡኽ ኤርትራ ካብ 2 ክሳብ 3 ጥቅምቲ ግብፂ ኣብ እትእንግዶ ዘላ መጋባያ ንግዲ ኣልዓለምን ይሳተፍ ኣሎም። ኣብዚ መጋብያ መራሕቲ ሃገራትን ወከልቲ መንግስትታትን ላዕለዎት ሰመዚ ኣህግራውያንን ዞባውያንን ፋይናንሳዊ ትካላት ከምኡውን ቀንዲ መሻርክቲ ልምዓት ኣፍሪቃ ብቐንዱ ድማ ኣብ ፅላታት ትሕቲ ቅርፂ ንግዲ ማዕድን ቴክኖሎጂካዊ ምህዞ ጥዕናን ሓድሽ ኢንዱስትሪን ይሳተፉ ኣለዉ። ጎኒ ጎኒ እዚ ላዕለዋይ ልኡኽ ኤርትራ ትማሊ 2 ጥቅምቲ ምስ ፕረዚደንት ኣቦ ወንበር ቦርድ ዳይሬክተራትን ባንክ ሰደድን እታውን ኣፍሪቃ ዶክተር ጆርጅ ኤሎምፒ ተረኺቡ ኣብ መንጎ ባንክታት ኤርትራን እቲ ባንክን ዝፀንሐ ምስጉን ዝምድናታት ኣህግራዊ ባንካዊ ኣገልግሎት ዘተኮረ ዘተ ኣካይዱ። ኣብቲ ርክብ ነቲ ዘሎን ምስፋሕን ሓድሽ ኣገልግሎት ምወላ ዝተፈላለየ ፕሮጀክትታት ንምጅማርን ኣብ ስምምዕ ተበፂሖም። ኣብ ንፁባ መንደፈራ ኣብ ደረጃ ምውላድ ዝበፅሐ ዘራእቲ ግቡእ ምክትታል ክግበረሉ መዘኻኸሪ ቀሪቦም ወኪል ኤሪና ፊልሞን ትካቦ ንዝምልከቶም ሞያውያን ኣዘራሪቡ ንዘዳለዎ ዜናዊ ፀብጻብ ዳናይት ገብሪ ሂወት ከተቕርቦ እያ።
2: ኣብ ምዕዞባ መንደፈራ ብፃዕሪ ህርኩታት ሓረስቶት ኣብ ደረጃ ምውላድን ምሽዋትን ዝበፅሐ ኣዝርእቲ እቲ ዝድለ ፍረ ምእንቲ ክህብ ግቡእ ምክትታል ክግበረሉ ሓላፊ ቤት ፅሕፈት ሕርሻት ምዕዞባ ኣቶ በረኸት ተክለስላሰ ኣዘኻኺሩ ሎብ ዘበን ክራማት ዝናብ ኣብ ግዚኡ ኣብ ርእሲ ዘይምጅማሩ ሓላፍ ዘላፍ ብምንባሩ ሓረስቶት ዘራእቶም

0: ወቅቱ ክበቁል ከም ዘይከኣለ ብምሕባር ኣብ መወዳእታ ወርሓት ሓምለን ንሓሰን ብዝሃርመ ዳሓን ዝርግሕን መጠንን ዝነበሩ ዝናብ ግዳ ድሒሮም ዝተዘርእዋ ዝርእቲ ክበቕሉ ከም ዝኽኣሉ ገሊጹ።
1: ኣብ ሰነ 3 መዓልቲ ጥራይ ዝናብ ዘኒቡ። ስለዚ ክሳብ 15 ሓምለ ዳርጋ ዝናብ ዝበሃል ኣይነበረን። ካብ 15 ሓምለ ዝናብ ጀሚሩ እዚ ዝናብ እዚ እውን ንዘራእቲ ማለት ከዝርኢ ዝኽእል ኣይነበረን ነቲ ናይ ማሕረስ

0: ኣብ ናሃሰ ስሩዕ ዝኾነ ዝናብ ዘኒቡ እቲ ኣብ ናሃሰ ዝነበረ ዝናብ ከዓ ምዕሩይ ዝርግሐ ዝነበሮ ስለ ዝነበረ ዳርጋ ኩለን ምሕዳር ከባቢታት ክዘርአ በቂዐን።
1: ኣብ ወቅቲ ክራማት ብሓፈሻ 525 ሚሜ ዓቐን ዝነበሩ ዝናብ ከም ዝሃረመ ዝሓበረ ኣቶ በረኸት ኣብ ቆላታት ኣብ ዝርከባ መምሕዳራት ከባቢ ዝበቕሎ ኣዝርእቲ ብሰንኪ ዋሕዲ ዝናብ ከምቲ ዝድለ ከም ዘይሰሰነ፣ ኣብተን ዝተረፋ መምሕዳራት ከባቢ ግን ዝሓሸ ከም ዝኾነ ኣብሪሁ። እቶም ግራውቶም ብግቡእ ዘመሓደሩን ዘራእቶም ዝተኸናኸኑን ሓርስቶት ንዝተረኽበ ዝናብ ኣብ መዓላ ስለ ዘውዓሉ ዘራእቶም ኣብ ትስፉው ደረጃ ከም ዝርከብ ዝጠቐሰ ኣቶ በረኸት ኣቐዲምካ ዝግበር ንጥፈታት ምዕቃብ ማይን ሓመድን ከምኡውን ምምድማድን ምድኳዕን መሬት ሕርሻ ኣብ ግዜ ዋሕዲ ዝናብ እውን ፅቡቅ ውፅኢት ክርከቦ ዝኽእል ኣገባብ ስለ ዝኾነ ሓረስቶት ዝያደ ክደፍእሉ ኣዘኻኺሩ።
0: ሓረስታይ ክገብሮ ዘሎ ኩሉ ግዜ ሓመድን ማይን ምዕቃብ እዩ። ግራቱ ብግቡእ ሓመድ ንድሕሪ በቲ ዝግባእ ኣደላዲሉ ማይ ክሕዝ ኣኽኢልዎ ንድሕሪ መሬት ንድሕሪ ለበሊን ክገብሮ ክኢሉ እቲ ዝነጠበ ማይ ኣይውፅን እዩ። ስለዚ ከም ተሪኦ ሓረሳይ ናህናት ናይ ማእቶት ናይ ስራሕ ባህሊ ርጋ እንዳጠፍአ ኸይ ስለ ዘሎ ናይ ሓደሓደ ፃዕራማ ዝኾነ ሓረሶት ግን ኩሉ ግዜ ወላብቲ ግዜ ድርቂ እኹል ምህርቲ ክእት ስለ ትርኢ ሓረስታይ በዚ ካብዞም ውሑዳት ሓረሶት ቅዱስ ክንኦ ክሕዞን እኹል ዝኾነ ፃዕሪ ክካይድ ናብ ገረቱ በዚ ኣጋጣሚ ለቦና ነተሓላልፍ።
1: ንኩነታት መጋሃጫን ዲጋታትን ኣመልኪቱ ድማ ኣቶ በረኸት ዝበዝሓ ዲጋታትን ረህያታትን ዝኣክል ዝናብ ከም ዘይረኸባ ብኡ መንፅር ድማ ትሕዝቶ ትሕተ ባይታዊ ማይ ክንኪ ከም ዝኽእል ብምሕባር ቀለብ ጥሪት እውን ከምቲ ዝድለ ከም ዘይሰሰነ ኣረዲኡ። ኣብ መወዳእታ ሓረስቶት ዘራእቶም ክሳብ ኣብ ቀፍኡ ዝኣቱ ካብ ባልዓትን ፀሃያይን ክከናኸኑን ንተኽእሎታት ዝናብ ቀውዒ ኣብ ግምት ብምእታው ዝኣኸለ ኣብ ግዜኡ ክእክቡ ኣተሓሳሲቡ።
2: ካብ ሓይሊ ኣየርን ባሕርን ኮርፖሬሽን ዓሳ ፋብሪካ ሲሚንቶ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ምምሕዳር ዞባ ሰሜናዊ ቀይሕ ባሕርን ካልኦት ትካላትን ዝተዋፅኡ ተምሃሮ ቤት ትምህርቲ ሰውራ ነበር። ብምክንያት መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ዑደት ናብ ዜሮ ኣካይዶም። ኣብቲ ብምምሕዳር ዞባ ሰሜናዊ ቀይሕ ባሕሪ ተወዲቡ ካብ 28 ክሳብ 30 መስከረም ዝተኻየደ ናይ ዝኽርን ዑደትን መደብ ተሳተፍቲ ካብ ናቕፋ ጀሚሮም ንታሪካዊ ቦታታት ሓርነታዊ ቃልሲ እናተዓዘቡን ብገዳይም ሓርበኛታት መብርሂ እናተዋሃቦምን ናብታ ኣብ ብምምሕዳር ከባቢ ኣፍላግ ንዞባ ቅሮራ እትርከብ ዜሮ ድሕር ምብፃሕ ምስ ተምሃሮን መምሃራንን ከምኡውን ነበርቲ ርክባት ኣካይዶም። ንሳቶም ብተወሳኺ ካብ ዝተፈላለያ ትካላት ዝተዋፅኡ ንተምሃሮ ቤት ትምህርቲ ዜሮ ዘገልግል ናውቲ ትምህርትን ስፖርትን ድሕር ምብርካት ኣብ መጻኢ ነታ ቤት ትምህርቲ ዝውዕል ደገፍ ክገብሩ ምዃኖም ተመባፂዖም። ከምኡውን መበል 50 ዓመት ዘኽሪ ምምስራት ቤት ትምህርቲ ሰውራ ዝገልጽ ምልክት ብእምነ በረዳን ቢሮም። ኣብቲ ኣጋጣሚ ትረኻ ብዛዕባ ደጀን ህዝባዊ ግንባርን ኣብኡ ዝነበረ ትካላትን ንጥፈታትንን ብገዳይም ተጋደልቲ ክቐርብ ከሎ ነቲ መደብ ንምዕዋት ንፀዓቱ ናይ ምስጋና ወረቐት ምስክር ተዓዲሉ። ዜሮ ኣብ ወርሒ መስከረም 1976 እታ ናይ ፈለማ ቤት ትምህርቲ ሰውራ ኣገልግሎት ክትህብ ዝጀመረትላ ታሪካዊት ቦታ እያ። ጨንፈር ትምህርቲ ዞባ ጋሽ ባርካ ኣብ ኣተኣላልያን ምክትታል ጥዕናን ቆልዑን ዘተኮረ ኣስተምህሮ ብሓደ ጥቅምቲ ኣባሩን ተወዲቦም። እቲ 80 ኣባላት ዝተሳተፍዎ ኣስተምህሮ መምሃራንን ኣብ መሪሕነት ዘለዉ ኣካላትን ጥዕና ኣብ ትሕቲኦም ዝርከቡ ቆልዑን ሰራሕተኛታትን ብግቡእ ክከታተሉ ንተምሃሮ ቆልዑ ስለ ልበናዊ ኣተኣላልያን ኣተሓሕዛን ክህሉ ከምኡውን ባህርያዊ ፀገማትን ንኣእምራዊ ስንክልና ከቃልዑ ዝኽእሉ ጠንቅታትን ብምልላይ ውሑስ ጥዕና ንምርግጋፅ ዝዓለመ ምዃኑ ኣብ ሚኒስትር ጥዕና ክኢላ ኣእምራዊ ጥዕና ኣቶ ሰሎሞን ነማርያም ገሊፆም። ብቕ ኣእምሮ ዘለዎ ቆልዓ ንምኩስካስ ማዕረ ኣካደሚያዊ ትምህርቲ ኣገልግሎት ኣእምራዊ ጥዕና መትእትታው ውፅኢት ትምህርቲ ንምምሕያሽ ኣብ ዝካየድ ፃዕሪ ኣበርክቶ ከም ዘለዎ ዝሓበረ ኣቶ ሰሎሞን መምሃራን ናብ ዝተሓተ መሓውራት ምምሕዳር ብምውራድ ንዝቐሰምዎ ፍልጠት ከካፍሉ ተላብዩ። እዚ ከምዚ ንከሎ ተሳተፍቲ መምሃራንን ሞያዊ ብቕዓቶምን ደረጃ ትምህርቶምን ንኸማዕብሉ ምትብባዕ ክግበረሎም ሞያዊ ስነ ምግባር መምሃራን ንምድንፋዕን ንምርግጋፅን ክስራሕ ምችእን ጥጡሕን ናይ መምሃርን ምስትምሃርን ባይታ ክፍጠር ከምኡውን መምሃራን ኣብነታውያን ዜጋታት ኮይኖም ሞያዊ ግዴቶኦም ንክፍፅሙ ዝግበር ፃዕርታት ክሕይል ኣብ ዝብል ዛዕባታት ዘትዮም። ሓላፊ ጨንፈር ትምህርቲ መምህር ያሲን መሓመድ ውሕስጥና ተምሃሮ ቆልዑ ብምርግጋፅ ብቕዓት ትምህርቲ ንምሕያል ህዝብን መሻርክቲ ኣካላትን ብውህደት ክሰርሑ ኣዘኻኺሩ።

ኣብ ከተማ ፍዓበት ብቤት ፅሕፈት ሃማትኤ ኣብቲ ንኡስ ዞባ ዝተወደበ ሰሚናር ንመንእስያት ሰራሕተኛታት መንግስትን ሰራዊትን ተዋሂቦም ኣብቲ ብሓደ ጥቅምቲ ዝተካየደ ሰሚናር ሓላፊ ፖለቲካዊ ጉዳያት ህግደት ዞባ ሰሜናዊ ቀይሕ ባሕሪ ኣቶ እድሪስ ዓሊ ንህልው ኩነታት ከባብን መድረኻዊ ብድሆ መንእስያትን ኣመልኪቱ መግለፂ ብምሃብ መንእስያት ንህልው ብድሆታት ብምግምጋም ሓላፍነት ክስከሙ ኣዘኻኺሩ ኣቶ እድሪስ ኣስዒቡ ባህልን ክብርታትን ናብ ሓደስቲ ወለዶታት ብምስራፅ ብቑዕ መንእሰይ ንምህናፅ ብዕቱብ ክስራሕ ተላብዩ ሓላፊ ፖለቲካን ውዳበን ሃማትኤ ዞባ ሰሜናዊ ቀይሕ ባሕሪ ኣቶ ስሌማን ዩሱፍ ብወገኑ ካብ 226 ክሳብ 230 ብዛዕባ ዝኸይድ ናይ 5 ዓመት ውጥን ስራሕ መብርሂ ሂቡ ኣብ መዛዘሚ ናይቲ ሰሚራር ኣካየዲ ስራሕ ንኡስ ዞባ ፍዓበት ኣቶ ገስ መዝገበ ከምዚ ዓይነት ሰሚራር ኣገዳስነቱ ልዑል ስለዝኾነ ቀፃልነት ክህልዎ ተላብዩ ኣብያተ ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንኡስ ዞባታት ጊንዳ ዕንተ ሰነይን ማሕበረ ቁጠባዊ ፀገማት ንዘለዎም ተምሃሮ ደገፍ ናውቲ ትምህርቲ ገይሩ በዚ መሰረት ኣብ ንኡስ ዞባ ተሰነይ ን150 ተምሃሮ ከም እተዓደለ ዝሓበረ ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣቶ ሚካኤለ ገብረ ስላሴ እቲ ሓገዝ ዓመታዊ ኣብ ምጅማር ትምህርቲ ከም ዝወሃብን ኣብ ውፅኢት ተምሃሮ ዝምስገን ተራ ከም ዘለዎ ገሊፁ ኣብ ንኡስ ዞባ ጊንዳ እውን ብርእሰ መምሃራንን ኮሚተ ወለድን ዝተለለዩ 250 ተምሃሮ ተመሳሳሊ ደገፍ ከም እተገብረ ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣቶ ኢብራሂም ዑመር ሓቢሩ ኣብ ከተማ ዓዲ ቀይሕ ከባብያዊ ፅሬት ንምሕላው ወፈራ ፅሬትን ምድልዳል ዝተባሕጎጎ መሬትን ከምኡውን ጎስጓስ ንህዝቢ ተኻይዱ ኣብዚ ብምክንያት ዓለማዊ መዓልቲ ከባብያዊ ጥዕና ዝተወደበ መደብ ህዝቢ ምምሕዳራት ከባቢ ሃዳማ ሕሸመላ ሓይነባን ዑናቡርን ከም እተሳተፉ ወኪል ኣገልግሎት ጥዕና ንኡስ ዞባ ዓዲ ቀይሕ ኣቶ ኮኸብ ተስፋይ ገሊፁ ካብ ኣሃዱ ህዝባዊ ጥዕና ኣቶ ተመስገን መልኣክ ብወገኑ ወፈረታት ፅሬት ኣብ ምግታእ ተመሓላለፍቲ ሕማማት ዓብዪ ተራ ስለ ዘለዎ ብሰፊሑ ክዝውተር ተላብዩ ዝስዕብ ዜና ሃገራት ወፃኢ እዩ ንምክታልኩም ደጊመ ብክብሪ ይዕድም። ኣብ ዜናታት ወፃኢ ህዝባዊት ሪፐብሊክ ቻይናን ሩስያን ዝርከበን 28 ሃገራት ንቤናዊ ዘይሕጋዊ እገዳታት ዘለውን ተቃውሞ ገሊፀን እተን ሃገራት ብመንገዲ ቀዋሚ ወኪል ቻይና ኣብ ሕቡራት ሃገራት ኣብ ዘመሓላልፎ ሓበራዊ መልእኽቲ ቤናዊ እገዳታት ካብ ቀንዲ ጠንቅታት ቁጠባውን ዲፕሎማሳውን ፀገማት ኮይኑ ከም ዘሎ ብምጥቃስ መግቲኢ ክግበረሉ ተማሕፂነን ቤናዊ እገዳታት ንኣህገራዊ ሕጊ ዝጥሕስ ምትእትታብ ኣብ ውሽጣዊ ጉዳያት ምዃኑ ዝጠቐሳተን ሃገራት ባይቶ ፀጥታ ክቃወመን ክዓግቶን ፀዊዐን ሓያላን ሃገራት ነቲ ቤናዊ ስጉምቲ ውልቃዊ ረብሓታትን ንምውሓስን ፅልወአን ንምዕባይን ይጥቀማሉ ከም ዘለዋ እቲ ሓበራዊ መግለፂ ብርህም እቲ ስጉምቲ ብፍላይ ኣብ ምምዕባል ንዝርከባ ሃገራት ብከቢድ ከም ፀልወን ፀብፀባት የረዱ ኣሜሪካ ናብ ኤሮጳዊ ሕብረት ክትገብሮ ንፀንሐ ሰደድ ናፍታ ከም እተቋርፆ ምጥንቃቓ ካብቲ ሕብረት ተቃውሞ ገጢምዋ እቲ ውጥን ክልቲኦም ወገናት ዘየርብሕ ሓብ ርእሲ ምዃኑ ምስ ምጉዳል ንግዳዊ እምነት ከም ዘተኣሳስሮ ዝገለፀ ኤሮጳዊ ሕብረት ምምሕዳር ፕረዚደንት ዶናልድ ትራምፕ ኣብ ተግባር ከየውዕሎ ኣተሓሳሲቡ እቲ ሕብረት ናህሪ ዋጋ ንምግታእ ኣብ ስትራቴጂካዊ ትሕዝትኡ ብብዝሒ ኣብ ዕዳጋታት ምዘየውርድ ኣሜሪካ ረብሓታታ ንምውሓስ ነቲ መደብ ከተተግብር ከም እትኽእላ ከተጠንቀቕ ጸኒሓ ኤሮጳዊ ሕብረት ኣስታት 120 ሚልዮን በርሜል ኣብ ዕዳጋታት ከውርድ ፕረዚደንት ትራምፕ ክፅውዕ ጸኒሕሉ እቲ መጠንቀቕታ ዘሻቐለን ሃገራት ኤሮጳ ድሮ ኣብቲ ጉዳይ ከም እተዘራረባን ከተግብርኦ ከም እተሰማምዓን ይቃልሓሎም ውጥን ምእጋድ ኣሜሪካ ምስ ዝትግበር ኣብ ሃገራት ኤሮጳዊ ሕብረት ተፈጢሩ ዘሎ ቅልውላው ፀዓት መሊሱ ክኸርር ከም ዝኽእል ይእመት ደቡብ ኮርያን ጃፓንን ዝለዓለ ፀጥታዊ መጠንቀቕታ ከም ዝኣወጀ ሓቢረን እተን ሃገራት ነዚ ዝገለጻ ሰሜን ኮርያ ትማሊ 2 ጥቅምቲ ዘካየደቶ ፈተነ ባሊስቲክ ሚሳይል ኣብ ማያት ደቡብ ኮርያ ከም ዝዓለበ ብምጥቃስ እየን እቲ ስጉምቲ ኣብቲ ከባቢ ተኸሲቱ ንፀንሐ ፀጥታዊ ስጋት መሊሱ ከም ዘዕረጎ ዝጠቐሳ ደቡብ ኮርያን ጃፓንን ብዛዕባኡ ምስ ኣሜሪካ ፀጥታውን ስልያውን ሓበሬታ ከም ዝለዋወጣ ረድየን እዚ ሰሜን ኮርያ ዝፈተነቶ 700 ኪሎ ሜትር ከም እተወንጨፈ ዝተገልፀ ሚሳይል ሓደ መዓልቲ ድሕርቲ ደቡብ ኮርያ ወታደራዊ ኣእማን ምድንፋዕ ገዚ ፎፍሪ ከም እተገብር ምሕባራዊ ዝስዕብ ዘሎም በዚ ድማ ትፈተነ ናይ መልሰ ግብሪ ስጉምቲ ክኸውን ከም ዝኽእል ብኣጎይ እመት ሰሜን ኮርያ ዘውፃቶ ወታደራዊ ውጥን

ንግለሰዊ ኣውፃር ክወዳደለን ዝኽእላ ሳማሪናት ንምምዕባል ዘጠቓለለ እዩ። ጃፓን፣ ደቡብ ኮርያን ኣሜሪካን ዝርከብኦ ዘለዋ ሓበራዊ ወታደራዊ ምንቅስቃሳት ሰሜን ኮርያ ተካይዱ ዘላ ፈተናታት ሚሳኤልን ቅልውሎ ሓውሲ ደሴት ኮርያ ብሰላም ክዓርፍ ዕንፈት ኮይኑ ከም ዘሎ ናይ ቀረባ ተዓዘብቲ ይጠቕሱ። ናይ መወዳእታ ዜና ኣብ ዴሞክራሲያዊት ሪፓብሊክ ኮንጎ ተኸሲቱ ዘሎ ሕማም ኢቦላ ኣቐዲሙ ኣብቲ ሃገር ካብ ዘጋጠመ ተመሳሳሊ ትርእዮታት እቲ ዝዓበየ ሰብኣዊ ክሳራ ዘውረደ ኮይኑ ተሰኒዱ። በዚ ካብ ወርሒ ለካቲት 226 ዝተኸስተ ሓድሽ ለበዳ ዛጊት ልዕሊ 8300 ሰባት ክልከፉ ከለዉ ልዕሊ 4000 ከም ዝሞቱ ፀብፃባት ጥዕናት ሃገር ሓቢሮም። በዚ መሰረት መጠን ሞት ካብ ዝተለኽፉ ግዳያት ኣስታት 50 ሚታዊት በፂሑ ከም ዘሎ ተፈሊጡ። ኣብ 218 ከምኡውን ኣብ 220 ኣብ ምብራቁ ክፋል ዴሞክራሲያዊት ሪፓብሊክ ኮንጎ ብዝተኸስተ ተመሳሳሊ ሕማም ካብ ዝተለኽፉ 3480 ሰባት እቶም 2290 ከም ዝሞቱ ሰነዳት የመልክቱ። እቲ ኣብዚ እዋን እዚ ተኸሲቱ ዘሎ ልበዳ ኣቐዲሙ ደረጃ ዓለም ካብ ዘጋጠመ ኢቦላ ካልኣይ ዝዓበየ ሰብኣዊ ክሳራ ዘውረደ ምዃኑ እውን ተገሊጸሎም። ካብ 2014 ክሳብ 2016 ኣብ ዞባ ምዕራብ ኣፍሪቃ ብዝተኸስተ ሕማም ኢቦላ 28600 ሰባት ክልከፉ ከለዉ ልዕሊ 11000 ከም ዝሞቱ ዝዝከር ኮይኑ ጊኒ፣ ላይቤሪያን ስራሊዮንን ሕልፊ ካልኦት ሃገራት ከም እታሃስያ ጸብጻባት ውድብ ጥዕና ዓለም የነጸሩ። ዜና ንምዝዛም ኣርእስቲ ዜና ክንደግም። ፕረዚደንት ኢሳያስ ኣፈወርቂ ብዕድመ ፕረዚደንት ዓብዱልፈታሕ ኣልሲሲ ሎሚ 3 ጥቅምቲ ናብ ግብፂ ገሹ። ብሚኒስተር ዑስማን ሳልሕ ዝተመርሐ ልኡኽ ኤርትራ ምስ ሓለፍቲ ክፍሊ ጉዳያት ወፃኢ ኣሜሪካ ርክባት ኣካይዱ። ላዕለዋይ ልኡኽ ኤርትራ ግብፂ ኣብ እተእንግዶ ዘላ መጋባያ ንግዲ ኣልዓለሜን ይሳተፋሎም። ቻይናን ሩስያን ዝርከበን 28 ሃገራት ንበይናዊ ዘይሕጋዊ እገዳታት ዘለወን ተቃውሞ ገሊፀን። ኣሜሪካ ናብ ኤውሮጳ ሕብረት ክትገብሮ ንዝፀንሐ ሰደድ ናፍታ ከም እተቋርፆ ምጥንቃቓ ካብቲ ሕብረት ተቃውሞ ገጢምዎ። ደቡብ ኮርያን ጃፓንን ዝለዓለ ፀጥታዊ መጠንቀቕታ ከም ዝኣወጃ ሓቢረን። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝተፈፂሙሎ ምስ ተርፉ መደባትና ሰላም።

ካብ ኣስመራ ናብ ንእዞብ ዓረዛ ከነመርሕ ከለና ሓደ ዕላማ ነይሩና፣ ስራሕ ኣበይ በፂሑ ውፅኢቱ ኸ ከመይ ኣሎ፣ ኣብቲ ሕብረሰብ እንታይ ለውጡ ይፈጢሩ፣ ዓይነት መነባብሮ ዜጋታት ኣመሓይሽ ዶ፣ ተገልገልቲ ኸ እንታይ ይብሉ ንዝብል ሕቶታት ንምምላስን ብኣካል ንምዕዛብን ኢና ናብቲ ቦታ በፂሕና። ቅድሚ 8 ዓመታት ብዛዕባ ፀሓዊ ፀዓት ንእዞብ ዓረዛ ሓደ መደብ ኣቕሪብና ነርና። ከም ኣካል ማሕበራዊ ፍትሒ ቀረብ ፀዓት ምስ ኩሉ ማሕበራዊ ፅላታት ኣዛሚድና ዳሲስናዮ። ኣብቲ እዋን ዝተዋደደ ዝብገዝ እኹል ምንጪ ፀዓትን ዝርጋሐ መስመራትን ሰፊሕ ተኽእሎ ከም ዘለዎ ኣያማትን ንገሌ ካብተን ኣብ ፈለማ ተጠቀምቲ ናይቲ ዕድል ዝኾና 33 ዓድታትን በፂሕና የ ነርና። ስዒቡ ውሳኸ ደዘየቋርፅ ስራሕ ድማ ሎሚ 49 ዓድታት

0: ተጠቀምቲ ናይቲ ፀሓያዊ ፀዓት ኮይነን ረኺብናየን 50 ሚታዊት ዕቤት ኣርእየን ማለት እዩ። ቁፅሪ ጥራሕ ዘይኮነ ዓይነት ናይቲ ምዕባል እውን ሚእቲ ብሚእቲ በሪሑ እዩ ፀኒሕና። እዚ እነማዕድዎ ዘለና ቦታ ባዕሉ ዝዛረብ ቋንቋ ብርሃን እዩ። ካብታ ዝነኣሰት ቤት መብራህቲ ገዛ ተበጊሱ ንዕለታዊ መነባብሮ ዝኸውን ኣገልግሎት ምድላዊ መግቢ ንመውዓይን መዝሓልን ንቴሌቭዥንን ካልእን ካብኡ ሓሊፉን ኣብ ትሕቲ ዛራን ዒላን ዝሰላሰል ዘለዎ ልምዓታዊ ጀራዲኑን ደጋፊ ኣበርክቶ ይገብር ኣሎ። ወሃብቲ ኣገልግሎት ጽላታት ትምህርቲ፣ ጥዕናን ካልኦትን እውን ተጠቀምቲ ናይቲ ጸጋ ኮይነን ጸኒሕናና። ንምዃኑ እዚ ገጻት ብገጻት ዝተሰርሐ ንርሑቕ ዝጠመተ ቀረፅ ፀሓያዊ ፀዓት ብየናይ ድሕሪ ባይታ ተበጊሱ እንታይን እንታይን ሽግራት ክፈትሕ ነቒሉ ዝዓመሞ መደባት ዝተግበሮም ስራሓት ንሕቶታት ክላዓሉ ባህርያዊ ግብሪ ህያው ምስክር እዩ። ካብ ዓይኒ ዝዓቢ መረጋገፂ እውን የለን። ካብ ምዝራብ ዝያዳ ሓበሬታ ይስና። ከምዚ ዓይነት እምነት ዘለዎ ኣመሓዳሪኑ ዞባ ዓረዛ ኣቶ ርእሶም ክፍለ ማርያም እውን ንማሕበራዊ ኣገልግሎት ብሓፈሻ ፀሓያዊ ፀዓት ድማ ብዝተፈለየ እናጠቐሰ ብኣካል በፂሕኩም ሰንዱ እንተገልገልቱን ኣዘራርቡ ክብል እዩ ገሊፁልና።
1: ማሕበራዊ ኣገልግሎት ክንሪኦ ከለና ብልክዕ ከምቲ መንግስቲ ኤርትራ ዝብሎ ወይ ፖሊስ ናይ መንግስቲ ኤርትራ ኣብ ርሑቅ ገጠራት ቀዳምነት ማሕበራዊ ኣገልግሎት ክወሃብ ስለ ዝተወሰነ ንሕና ብንኦ ዞባና ማሕበራዊ ኣገልግሎት ናይ ትምህርቲ በሎ፣ ናይ ጥዕና በሎ፣ ናይ ማይ በሎ ልክዕ ከምተን ካልኦት ምሳን ዞባታት ማዕረ ኢና ማለት እዩ። ትምህርቲ ክሰብቲ ዝረሓ ገጠራት ኣብያተ ትምህርቲ ኣለዎ ማለት እዩ። ብሓፈሻ ክሪኦ ከለና ግን እቲ ሚኒስትሪ ትምህርቲ ዝርዝር ዳታ ስለ ዘሎ ኣብ ከይድኩም ተተወከስኩም ትበኦ ጥዕናኦም ከምኡ ኣማይ ብድሪል ንጥቀም ኢና፣ ብሶላር ንጥቀም ኢና፣ ብዒላ ንጥቀም ኢና። ብዛራ ዝጥቀማ እውን ውሕዳት እምበር ኣለዋና። ስለዚ ኣብዚ እውን ብዙሕ ስገም ዘሎ ይኮነ
0: ኣገልግሎት ጥዕና ንኩሉ ኣብ ኩሉ ዝብል መሪሕ ጭርሖ መንግስቲ ኤርትራ ካብ ከተማ ወፃኢ ዝያዳ ህይወት ለቢሱ ትረኽቦ ሓደ ዜጋ እኳ ካብ ኣገልግሎት ጥዕና ክተርፍ የብሉን ንዝብል ሓሳብ ምሉእ ንምሉእ ንምትግበር ሓያል ፃዕሪ ክካየድ ፀኒሕን ኣሎን። ምስ ኩሉ ውድሆታት ድማ ካብ ዝሓሸ ናብ ዝበለፀ ገፁ ኣብ መምራሕ ይርከብ። ንዞባ ዓረዛ እውን ሓንቲ ኣብነት እያ። ኣብዚ እዋን እዙን ብዓቕሚ ሰብን ንዋትን ደልዲላ ትርከብ። እዚ ተዘርጊሒ ዘሎ ፀዓታዊ ፀዓት ድማ ንዘለዋ ብቕዓት ብዝተዓፃፀፈ ከም ዘዕብየዩ ሓላፊ ጨንፈር ሚኒስትሪ ጥዕና ናይቲ ንዞባ ነርስ ዘርኦም ዘሞ ከም ዝስዕብ ክብል ዝሕብር።
2: ዞባ ዓረዛ ኣብ ዞባ ደቡብ ካብ ዝርከባ ንሳን ዞባታት ኮይና ብብዝሒ ህዝቢ ኣብ ካልኣይ ደረጃ ትስራዕ ተቐዳሚት ዓዲ ኸልያ ካልይቲ ንዞባ ዓረዛ ኮይና 83,000 ዝበፅሕ ህዝቢ ኣለዋ። ኣብ 22 ምምሕዳር ከባቢታት ኣብ 16 ዓድታት ተዘርጊሑ ይርከብ። ነዚ ዓዲ እዚ ወይ ከዓ ነዚ ንዞባ እዚ ዘገልግላ ብድምር 7 ትካላት ጥዕና ኣለዋና። 7 ትካላት ጥዕና ክብል ከለኹ 5 መደበራት ጥዕና እየን፣ ሓንቲ ኮማ ሆስፒታል እያ፣ ሓንቲ ከዓ ማእከል ጥዕና እየን። 3 መደበራት ጥዕና መደበር ጥዕና ዓዲ ጉረቶ፣ ዓዲ ጉልቲ፣ ዞባን ደብሪ፣ ዓዲ ውስኽ ዕበል እዚአን 5 መደበራት ጥዕና ኣለዋና። ማእከል ጥዕና ኣብ ማይ ድማ ኣላትና። እዚ ኣብ ዓረዛ ዘላ ከዓኒ ኮማ ሆስፒታል እያ ማለት እዩ። ብዘይካ ዚአን 7 ትካላት ጥዕና ዝበልናየን ቤርፉድ ዶክተርስ ወይ ካቶም 6 ወርሒ ተማሂሮም ሰልጢኖም ዝመፁ ሰርቲፊኬት ዝወሃቡ ኣብ ቦሁንና፣ ኣብ ደጉመመት፣ ኣብ ኣጉዶብረሃፅን ዝበሃሉ ኣለውና። ካብተን ነተን 7 ትካላት ጥዕናስ ሓገዝ ድህባ ማለት እዩ። ብዘይካ ዚኦም 9 ኣውቶሳይትስ ኣለዋና። ወርሓዊ ማኪና ካብ ዝካየዳ ኣገልግሎት ሂባ ትምፅእ ማለት እዩ። እቲ ኣገልግሎት ቀንዲ ዕላሙ ንክታበት ህፃናትን ኣዴታትን ጎራዙን ካልእ ከዓኒ ክንክን ጥንስን ፋሚሊ ፕላኒንግ ወይ ከዓ እቲ ውጥ ስድራ ቤት ንብሎ ማለት እዩ። ነዚ ብምሉእ እዚ ሓገዝ ድማ 9 ናይ ወፍሪ ነቁጣታት ኣለዋና ማለት እዩ። ብዘይካዚ 73 ኣጋር ሓካይም ኣለዉና ኣብዚ ንዕዘባና 73 ኣጋር ሓካይ እንታይ እዮም ዝሰርሑ እዚኦም ንተልና ቀንዲ ዕላማናቶም ንኡ ዞባና ካብተን 10ቱ ንኡሳን ዞባታት ስለዝኾነ መብዛሕትኡ ስርሖም ኣብ ናይ ኣብ ምክልኻልን ኣብ ምሕካምን ዓሶ እዮም ዝሰርሑ። ብዘይካሱ ተደራቢ ስራሕ ኣብ ናይ ቲብን ኣብ ናይ ከባብያዊ ፅሬትን ናይ ዓይኒ ምድርን እውን ንጥፈታት ኣለዎም ይሰርሑ እዮም። ስለዚ እዚ ንኡ ዞባ እዚ ብውሃብቲ ኣገልግሎት ናይ ጥዕና ኣዝዩ ኣዝዩ ፅቡቅ በቃ ክንታዓንቲ ወይ ዝበለና እዚ ፅቡቅ ዝኾነ ዝርግሐ ናይ ኣገልግሎት ጥዕና ዘለዎ ንዞባ ሓረዛ እዩ ንዞባ እዩ ማለት እዩ። ሕጂ እዚ ብሓፈሻ ክንሪኦ ከለና ኣብቲ ናይ ክኢላ ሞያዊ ዓቕሚ ናይ ጥዕና ኣብዚ ንዞባ 70 ዝኾኑ ኣለዎና 70 ሞያውያን ጥዕና ማለት እዩ። ካብ ጀነራል ፕራክቲሽነር ወይ ከዓ ሓካይም ክሳብ እቶም ቤርፉድ ዶክተር ንብሎም ዘለና ማለት እዩ። እቶም ናይ ሽዱሽ ዋሕደ ስልጠና ወሲዶም ኣብዚ ዘለዉ 62 ክኢላታት ናይ ጥዕና ዘለዎ ንዞባ ኮይኑ እቲ ዓጢቕዎ ዘሎ መሳርሒ ብፍላይ ማእከል ጥዕና ማይ ድማን ከምሃሰል ዓረዛን እቲ ብሙሉእ ዘመናዊ ዝበሃል መሳርሒታት ዓጢቕዎሎ ብሕጂ እዋን ከምሃሰል ከም ኣብነት እንተወሲድና እቶም ብምልኦም ላቦራቶሪ መሳርሒታት ንዝኾነ ሕማም ንክትፈልጥ ዘይድልዩ ኢኻ ዓጢቃትወላ ንኣብነት ናይ ሓፈሽ ናይ ሙሉእ ደም ሆል ብላድ ሴል ካውንትሎ ወይከዓ ሲቢስ ንብሎ ኣለና ነዞም ተሓከምቲ ሕማም ሽኮርያ ኣብ ሰለስተ ወርሓዊ ዝግበር ሄሞግሎቢን ኤዋንሲ ንብሎ ኣለና ታማሽን ኣብዝላ ናይ ዓኽታ ይኹን ናይ ኤች ኣይቪ ዘለዎም ፔሽንት ስንቲቪ ይኹን እዚ ብምሉእ እዚ ምርመራ ክትገብርና ትኽእል ጂን ኤክስፐርት ኣላ ተፈላለዩ ዓይነት ማይክሮስኮባት ኣለዋና እዚ ኣብቲ ናይ ላቦራቶሪ መመርመር ንብሎ ማለት እዩ። ኣብቲ ናይ ካልእ ነቲ ሕክምናዊ ሓገዝ ንምሃብ ዝግበሩ ንጥፈታት ሓደ ቀንዲ ንዓና ካብ ደሰክፈና ወይከዓ ደሸግረና ዝነበረ ዋሕድ ናይ ደም እዩ ምስቲ ህዝብና ኣብ ቆላዊ መነባብሮ ስለዝነብር እቲ ዓሳዊ ቦታ ከዓ ስለዝኾነ ዋሕዲ ደም ተደጋጋሚ ዝረኣየሉ ቦታ እዩ። ስለዚ ዓረዛ ፍሉይ ኣቐሎ ተዋሂብዋ ደም ናይ ምሃብ ኣገልግሎት ክትብ ስለዘለዋ ፍሪጅ ዓባይ ፍሪጅ መፅያ ንዕኡ እትኸውን ማሽን ነቲ ደም ምስቲ ሰብ ዝሰማማዕ ናይ ዝሰማማዕ ንቸክ ክትገብር ማሽን መፅያ ወረድ ሕጂ ሰዓት ካብ ዝሓለፈ ወርሒ ሓደ ጀሚርና ደም ንዘድልዮም ሰብኣይ ይኹን ሰበይቲ ማለት እዩ ክንህብ ጀሚርና ኣለና። ሌተስት ሕጂ ኣብ ዝቀረባ ወርሒ 2-3 ጀምሮ ኣገልግሎት መጥባሕቲ ናይ ህፁፅ ሕርሲ መጥባሕቲ ናይ ሕርሲ ክንጅምር እዩ መደብ ተታሒዙ ዘሎ ማለት እዩ። ማይ ድማ ንድሕዳ ከድና ከንዲዚ ናይ እዚኣ እኳ እንተደይ ኮይነ እቲ ናይ ላቦራቶሪ መርመር ግን ብምሉእ ኣለዋ ናይ ድሚ መርመር ኣሎ ናይ ቀልቀል ናይ ሽንቲ ናይ ዓኽታ መመርመር ኣሎ ናይ ሽኮር ናይ ካልእ መታት እውን ኣለ ዓቕማ ዝኽእል ኣለዋ ልዕሊ ኩሉ ዘሐጉሰካ ማይ ድማ ማዕረዛ ማእከል ጥዕና ካብዚኣ እውን ዝበልፅ ናይ ኡልትራሳውን ናይ ኮምፒተር ኣገልግሎት ትብያ ኣለዋ ከይዳት ኣለና ማለት እዩ። ስለዚ እተን ካልኦት ካላ ጥዕና መደበራ ጥዕና ከዓኒ ከምቲ እቲ ሚኒስትሪ ዝብሉ ናትናተን ደረጃ ብቕዓት ዝምጥኖ ወይ ከዓ ዝውስኖ መሳርሒታት ኩሉ ኣለዎን ዕጥቀ ኣለዋል ዋላ ሓንቲ ሕፅረ ዘለዋ ትካል ጥዕና እየ ማለት እዩ። ንኣብነት ካልእ ኣብ ቅድሚ መዓልቶም ዝተወልዱ ናፅላታት ህፃናት ወይ ከዓ ትሑት ሚዛን ሒዞም ዝተወልዱ ህፃናት እዚኦም ክፅለው እንድሕዳ ኮይኖም ንመንደፈራ እዮም ክኸዱ ነይርዎም መንደፈራ ኤሌክትሪክ እንዳሕፅታ ነስመራ እዮም ክኸዱ እዚ ሕጂ ከምኡ ዝበሃል ነገር የለና። ናይ ካልእ ሓደ ሰብ ሕማም ትስእነሉ ረክሳም ዘለዎ ግን ኣፅኒዕካ ኣለካ ነዚ ዘድልየካ ናይ ኮምፕሊት ብላድ ሴል ካውንት ወይ ከዓ እቲ ናይ ሙሉእ ተዋሂታት ደመ ቁፀሪ ማሽን ኣይነበረና ዝንፅሰብ ሲቢሲ ማሽን ንብላ ማለት እዩ። ሲቢሲ ማሽን ወይ ከዓ ኮምፕሊት ብላድ ሴል ካውንት ማሽን ኣይነበረትን ሕጂ ግን ተኣታት ኣላ። ስለዚ ዝኾነ ሕማም ከምልጠካ ኣይክእልኒ ሕማም ረኪብካ ሽዑኸ ሕማም ረኪብካ ሪፈር ዲካ ክትብሎ ኣይኮነን እቲ ዘድሊ መድሃኒት ብምሉእ እዛ ሆስፒታል እዚኣ ዓጢቃ ትብላ ሕጂ ብምሉኦም ቶም ኣብ ቁሮታ ኣብ ሓሊበት ዘሎ መድሃኒታት ኣብዛ ሆስፒታል እዚኣ ኣለዉ ማለት እዩ። ሕማም ክትፈልጥ ትኽእል ኢኻ ክትፍውስ ከዓ ትኽእል ኢኻ። ስለዚ ሕሙም ናብቲ ካልእ ዘየድሊ ገልጠምጠም ሕፅረታት ዘሎ ሕፅረት ናይ ትራንስፖርት ዘሎ ሽግራት ኣይብልኒ ሕጂ ኣብ ውሽጢ ንዘብኡ ኩሉ ትሕክምናዊ ኣገልግሎት ተገይሩሉ ማለት እዩ። ሕጂ እዚ ክንሎ ፀንሓ ብምሉእ እዚ መሳርሒታት ናይ ላቦራቶሪ ንበሎ ናይ ካልኦት መሳርሒታት ንሕክምና መሳርሒታት ዘሎ ክሰርሕ እንድሕዳ ኮይኑ ፀዓት ወይ ከዓ ኤሌክትሪክ የድልዮ ንዞባ ዓረዛ ካብተን ካልኦት ንሳትባታት ዋላ ከተማታ ፍሉይ ዝገብራ ናይ 24 ሰዓት ኣገልግሎት ኤሌክትሪክ ኣለዋ። እዚ ዓብ መስተሮት እዩ ነተን ማሽናት ይኹን ነቲ ካልእ ኣገልግሎት ክንቦ ክብሎ ፀናሕኩ ኤሌክትሪክ ፓወር ወሳኒ ስለዝኮነ ዋላ ሓንቲ ምቁፃብ ምቁራፅ ወይከዓ ምብታኽ ዝበሃል ኣብ ስራሕና የለን ኣብ ኩለንተን ትካላጥዕና ምናልባሽ እታ ደይበፅሐን ኤሌክትሪክ ንብለን መደበራ ጥዕናትና ክልተ እየን ሰለስተ እየን ዝባን ደብሪ ዕበል ዓዲ ውስኽ እሰን ከዓ እቲ ሚኒስትሪ ብናት ወፃኢታት ባዕሉ ዝገዛ ኣለን ናይ ኤሌክትሪክ ወይከዓ ናይ ሶላር ፓወር ስለዘለዎን ኣብቲ ዝህቦ ኣገልግሎት ዋላ ሓንቲ ዕፅረት የብለን። ስለዚ ብድምር ክንሪኦ ከለና ንእዞባና ኣብ ዝወሃብ ሕክምና ኣገልግሎት ኣብቲ ንእዞባ ዘሎ ናይ ኤሌክትሪክ ፀጋ ኣዝዩ ኣዝዩ ዓብዩ ውፅኢታዊ ሓጋዝ እዩ ከዓ።
0: ደገፍ ትምህርቲ ብፍላይ ከዓ

0: ምስልን ድምፅን ካብቲ ሎሚ ብዝለዓለ ደረጃ ዝስራሐሉ ዘሎ ኣገባብ ምምሃር ምስትምሃርን እዩ። ካብ መባእታ ክሳብ ዝለዓለ ደረጃ ድማ ብደገፍ ቴክኖሎጂ ይውሳለን። ኤሌክትሪክ ድማ ፀዓት ቅድመ ኩነት እዩ። ሓላፊ ጨንፈር ሚኒስትሪ ትምህርቲ ንዞባ ዓረዛ መምህር ተስፋ ህይወት ወልደ ገርጊስ እውን ነዚ ኣመልኪቱ ብሰፊሕ እዩ ዝገልጽ።
1: ንኡዞባና ንኡዞባ ዓረዛ ዘርግሐ ትምህርቲ ካብ ግዜ ናብ ግዜ እንዳወሰኸን እንዳዓበየን ዝኸይ ዘሎ ንኡዞባ እዩ። ኣብዚ ንኡዞባ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ኣዝዩ ሰፊሕ ዘርግሐ ዘለዎ ትካላት ትምህርቲ ኣለና። ብደረጃ እንድሕር ወሲድናዮ ክሳብ 113 ትካላት ኣለዋና ማለት እዩ። ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ኣብ ቅድመ ትምህርቲ 71 ትካላት ኣለዋና። ኣብ መባእታ 29 ትካላት ኣለዋና። ኣብ ማእከላይ ደረጃ 12፣ ኣብ ካልኣይ ደረጃ ድማ 2። ከምኡውን ናይ ትምህርትና ዓበይቲ ናይ ኣካላውን ኣእምራውን ምዕባለ ፀገም ዘለዎም ተምሃሮ ናይ ሲንጀር ወይ ድማ ሪክያሞ ትምህርቲ ዝምህራ ኣገልግሎት ትምህርቲ ዝህባ 113 ትካላት ኣለዋና። ኣብዘን ትካላት እዚአን 32,382 ተምሃሮ ኣለዉ። ዝርግሐአን ምስ ንርኢ ኣብ 22 ምምሕዳር ከባቢታት ተዘርጊሐ ንርከባ ማለት እዩ። ናይ ተምሃሮ ዕብየት እንድሕር ርኢካያቶ ንኡዞባ እውን ካብ ዓመት ናብ ዓመት ብኣዝዩ ተዓፃፃፊ ቁፅሪ እንዳሰጎመ እዩ ዝኸይድ። ቅድሚ 5 ዓመት እንድሕርኢናዮ ከባቢ 21,000 ተምሃሮ እዮም ነይሮምና። ሕጂ ግን 32,382 ዓመታዊ በቢ 10,000 እንዳወሰኸ ይኸይድ። እዚ ምስ ናይ መብራህቲ ኣተኣሳሲርና ናብ ህዝቢ ዝመፁ ዘሎ ማሕበራዊ ኣገልግሎት ክንሪኦ እንድሕር ኮይና ክሳብ 15 ዝኾነ ኣብያተ ትምህርቲ ኣገልግሎት ፀሓያዊ ፀሓት ወይ ድማ ዝመብራህቲ ኣትለና ኣሎ። ናይ 24 ሰዓታት ኣገልግሎት ይረክባ የን ማለት እዩ። እዚ ናይ 24 ኣገልግሎት ናይ ኤሌክትሪክ ድማ ኣብ ትምህርቲ ዘለዎ ደፋኢ ወይ ድማ ሓጋዚ ተራ ክንሪኦ እንድሕር ኮይና በቲ ደረጃ ንኡዞባና ኣዝዩ ሓጋዚ እዩ። እንታይ ጥቕሚ ሂቦም እንተልካ ዚ መብራህቲ እዚ ከም ርዱእ ዕየታቶም ክሰርሑ መፅናዕቶም ከካይዱ ብቐጥታ እቲ ዝሕግዞም ነገራት እዩ። በዚ እውን ብዝቤት ፅሕፈትና እኹል ኣገልግሎት ክንቦም ድሕር ኮይና መፅሓፍቶም ዝሕተም መፅሓፍቲ ሎም ብፍላይ ኣብ ቀዳማይ ክፍሊ ጆሊፎኒክስ ዝበሃል መፅሓፍ ነብሲ ወከፍ 29 ኣብያተ ትምህርቲ ካብዚ መፅሓፍ ተሓቲሙ ይኸደን ማለት እዩ። ዓባይ መባዝሒት ናይ መፅሓፍ ትላትና ኤሌክትሪክ ስለ ዘለና ወ መርመራ ናይ ብምሉኦም ተምሃሮና ኣብዚ ተባዝሒ ዝኸይድ ናይዞም 32,000 ተምሃሮ ይብለካ ኣለዎ። ናይ ቀዳማይ ሰሚስተር ናይ ካልኣይ ሰሚስተር መርመራ ካብዚ ተባዚሒ ይኸይድ። እዚ እንታይ ይህብ? ኣብ ክንዲ ኣብ ሰሌዳ ፅሒፍካ ፈተና ትፍትኖ መርመራ ትፍትኖ ንቆልዓ ቅልል ብዝበለ ነገር እሞ ከዓ ምእኩል ስታንዳርድ ናይቲ መርመራ ብቕዓቱ ዝሓለዉ ሱፐርቫይዘራት ቸክ ዝገበርዎ እዩ እቲ መርመራ ተባዚሒ ዝኸይድ።
0: ኣስማት ናይተን ኣብዚ ንኡዞባ ዛጊት ፍኖት ብርሃን ረኺበን ዘለዋ 49 ዓድታት ምጥቃስ ዓዲ ብሌናይ፣ ዓዲ ጋባ፣ ዓዲ ተዃሉ፣ ዓዲ ወሎ፣ ዝባን ሃገር፣ ሽብኒ፣ ዓዶንቦራ፣ ሓድሽ ዓዲ፣ ደንበጠረር፣ ዓዲ ናእምን፣ ዓረዛ፣ ማይ ድማ፣ ዓዲ ጉርዲ፣ ዓዲ በያን፣ ዓዲ ቆምሾ፣ ዓንቆፆ፣ ዓዲ ሰብስረ፣ ስብዓ፣ ዓዲ ጉልቲ፣ ዓዲ ጭዕንዶግ፣ ዓዲ በልሰይ፣ ፀፀራት፣ ደንበ መንቆሮስ፣ ዓዲ በዛ፣ ዓዲ ጉርዲ፣ ዓዲ ፃንፋ፣ ዝርቤን፣ ላዕላይ ሓፂና፣ ታሕታይ ሓፂና፣ ኣይቀበፁ፣ ዓዲ ኣባዓብዱ፣ ዓዲ ፍኘዕ፣ ንዱቕ፣ ማይ ምንጉዳ፣ ዓዲ ግሮቶ፣ ቁሸት፣ ማይኳኽ፣ ዓጋማ፣ ገዛ ሕድሩ፣ ዓዲ ገንደፈር፣ ዓዲ ዋጦት፣ ዓዲ ባቱንኩል። ክኾና ከለዋ እቲ ዝተረፈውን ገና ቀፃሊ ምዃኑ እዩ ኣመሓዳሪ ንኡዞባ ዓረዛ ኣቶ ርእሶም ክፍሊ ማርያም ገሊጹና። ንዝርግሐ ናይቲ ፀዓታዊ ፀዓትን ኣብ መነባብሮ ናይቲ ህዝቢ ፈጢርዎ ዘሎ መሰርሑትን ኣመልኪቱ ድማ ኣትርሶም።
2: ኣብዚ ሕጂ ንመብራህቲ ጥራሕ ዘይኮነ ቴሌቭዥን ኣሎ፣ ፍሪጅ ኣሎ፣ መጎጎ ኣሎ፣ ጣሕንቲ

0: ماي بعلو ماي نحن هذي الالكتريك اللي عن جوا هذي فريق فريق زي علو زقات من أنا يسيكنيك نايتي إلى ذات بس بالالكتريك اللي عن دكام كبا حليفو سبجرالين من تام كونتين زلوم حالا حالا بوسة عمر لهم سلزي أقول قلتهم بزهي الكازة تكسا يكونن البعض تمهارا مبرح ترخيبو زيت نعلو كل انت طالت كي تشنجرا بمبرحتي انتك بإلكتريك انتك كما سلزي أقول قلتهم زي الكازة تكسا يكون سلزي عبي يفتح جيرو قالو نقوله زي ناي تعاد حاجي عبد حجي ولا بتزامة دي تحقي ناي ناي أقرب وكو أبوسو أنتلو لي لي لي مقبي مسرحون حقازي
1: سمي زايد قبرة أمان قبرة تنسى أبهال تأمأيت أبن أزوب عرزة فيني حيل إلي تربن أزوب عرزة كابز نبر الناس ألماتن ተፀባይነትን ተጋላጊልና ኣብ መስተርሑ ዘለዎ ግዜ ዝበፅሕናሉ ዕለትን ወርሕን ሰዓትን ስለ ዝኾነ ምስናይ ምስጋንኡ የቕርብ። እንጀራ ሰንኪትና ውዑይ እንዳተጠቐምና እንደገና ሰንኪትናስ ንፅባሒት ውን መውዓይ ንጥቀመሉ ሰዓት ኣሎ ንኸነውዕ ውን ንኣጉዳኢና መጎጉ ኣብ ክፍሊት ውን ብዙሕ ሃልክ ዘምፅእ ሳዕብየን ኣይኮነ ከማናስ ንዝጨነቆ ንዝተረፈ ከምኡ ይርእየና ንሕና ብጣዕሚ ፅቡቕ ኢና ደለና ምክንያቱ ኤሌክትሪክ ክበሃል ከሎ ፍታሕ ኣብ ኤሌክትሪክ ዘለዎ ደቅና ብኤሌክትሪክ የፅንዑ ብኤሌክትሪክ ይምሃሩ ንሕና ውን ኣብ ዘለናዮ ኣብ ግዜ ዋዒ ይኹን ኣብ ግዜ ዛሕል ዝሑል መግብና ንበልዕ ውዒ መግብና ንበልዕ ኣብ ደለናዮ ውዒ ክንደሊ ነውዒ ዝሑል ክንደሊ ኣብ ፍሩጅና ነዝሕል
2: ኣራይ መጀመርታ ሽመይ ነባይ ሰመረ ይበሃል እዚ ክትብሎ ፀንሐት ኩሉ ፅቡቅ ኣላ ማለት ደለናዮ ኣብ ዝደለናዮ ሰዓትና ንጥቀም መጎጎ ዓንባቢ ቴሌቭዥን ኣብ ዝደለናዮ ብቲቪ ከምኡ ውን ኣብ ቤት ትምህርትታትና ውን ብቲቪ ኢና ንምሃር ኣብ ሰሙን ሓደ ግዜ ብቲቪ ንምሃር ኢና ከምኡ ውን ብራክቲስ ኣብ ኮምፒተር ገለስ ኣይፅግመናን እዩ ኣብ ልቺ ዘለዎ ሰዓት 24 ሰዓት ስለዝኾነ ንሳተፍ ኢና ከምኡ ውን ኣብ ሕክምና ገለ ክንከይቲ ኮይና ኩሉ ብኤሌክትሪክ ኮምፒተር ዝተፈላለየ መሳርሒ እዩ ዘለና ኣብ ልቺ ሲ ፅቡቅ ዝኾነ እዩ ዘሎ ከምኡ ውን ዝተፈላለዩ ዓንባቢት መጎጎ ፀማቒት መውዓይት ማይ ዝተፈላለዩ በዓል ፍሪጅ ገለ ስለ ንጥቀም ኣብ እግራብ ውን ብርሰት ኣይጋጥምኒ ደሎ ዕንጨታይ ንጥቀምኒ ኢና ክንዱ ምድጃ ስለ ንጥቀም ፍሓማይ ንህልኽኒ ኢና ዘለና ኣግራብና ውን ብኡ መንፅር እንዳሰሰኑ እንዳበዝሑን እዮም ዝኸዱ ዘለዉ ማለት እዩ
3: ኣነ ቀሽየማን ማሪቆስ ዝበሃል ኣተኳሉ እዚ ብመንግስትና ረኪብና ዘለና ኣዚ ሕጂ መጀመርያት ማሕበረ ኣገልግሎት ዝበሃል ፅቡቅ ዝኾነ ብመንግስትና ኩሉ ተኣታቲና ማለት እዩ ካብቲ ቅድም ዝነበርናየን ሕጅን ዝለዓለ ለውጢ ኣለና ማለት እዩ ምክንያቱ እቲ መጀመርያት ማይ ፅሩይ ማይ ንሕና ኣብ ትሕቲ ከተማ ማይ ድማ ስለ ዘለና ብኩል ድኾነ ማይ ድመፀና ነይሩ ንእዞባ ዓረዛውን ሕክምና እንታይ እዩ ነይሩ እዚ ማይ እዚ ብኩል ስለ ዝኾነ ሓሳኹ ስለ ዘለውዎ መድሃኒት እናተጠቐምኩም ስተኢሉ መድሃኒት እውን ይህበና ነሩ እዩ ብኩሉ ኣይኮነን እምበር ሕጂ ግን በዚ ተፈኒዩ ዘሎ ኤሌክትሪክ ፀዓት ብኡ እንዳተፈነወ ፅሩይ ማይ ካብቲ ሓሳኹ ዝነበርዎ ማይ ብኩል ማይ ተገላግልና ፅሩይ ማይ ንሰት ለና ደቅና ስናን ማለት እዩ ካልእ እቲ ፀዓት ንኩሉ ዘገልግል እንዲ እቲ መጎጎ ተባህለ ብኤሌክትሪክ ቴሌቭዥን ብኤሌክትሪክ ኩሉ ኮታት ሕና ማሕበረ ክንግልገለሉ ንክእልሲ ፅቡቅ ኢና ዘለና ተምሃሮ እውን ከፅንዑ ከለዉ 24 ሰዓት ልቺ ስለ ዝኾነ ብጣዕሚ ፅቡቅ ኢና ዘለና እግዚኣብሄር ጥራይ ምሉእ ግበረ
4: ኣነ ማእዛይ ኣብ ባህል ዓተኻሉ ዓደይ ብጣዕሚ ንሕና ሕጉሳት ኢና ኣገልግሎት ናይ መብራህቲ ይኹን ናይ ማይ ቡምባ ይኹን ንሕና ብዙሕ ተወፂዕና ኢና ንርና ማይ ጓሓፍ ኢና ንሰቲ ሕማቕ ማይ ንሰቲ ብኩነታት ጥዕናና ድማ ንሕክምና ካብዚ ናይ 4 ደቂቕ ከይድና ሕክምና ንሕከም ነርና ሕጂ ግን ብጣዕሚ ኣብዚ ገዛና መፂልና ልችና ማይና ብመንግስትና በለልና ማለት እዩ ፅቡቅ ድማ ተሓጉሽና ንሰቲ ንብርህ ልቺ ኣሎ እዚ መጎጎና ኣጉድና ቴሌቭዥንና እንዳተኸታተልና ፅቡቅ ኣለና ንሕና ማለት እዩ ንመንግስትና

0: እንዳመስገና ኩርዓት ኢና።
1: እዛ ማይ ካብ መዓስ ኣትያ?
0: ወርሒ ጥቅምቲ ኣትያ
1: ሽዱሽተ ወርሒ
0: ሽዱሽተ ወርሒ ካብኡ ኣገልግሎት ፅቡቅ ተኸፊትና ብመንግስትና ዝሃበልና ብናፃ ኢሎም ነቶም ሰራሕተኛ ኣስሪሖም ስጋዕ እዚ ሕጂ ደሎ ማይና ንሰት ኣለና፣ ፅሩይ ማይ ንሰት ኣለና።
1: ንሽዱሽተ ወርሒ ግን ከመይ ከም ተምፅኦ?
0: ካብ ሩባ ሕማቅ ማይ ንሰት ነርና። ኩነታት ጥዕናና ድማ ምስሓኻዮ መስል እምበር ንሕና ፅቡቅ ኣለና ኢና ንብል ካብ ሩባ እንዳመፃና ሓሳኹ ደለዎ እንዳሰተና ተበከለ ማይ ንሰት ነርና። ሕጂ ግን ብድኾነ ድሓና ኣለና።
2: ሓራይ ብመጀመርያ ምሉእ ስመይ በርሂ ሰሎሙን ናይ ዝግበሃል ኣድራሻ ዓዲ ዓዲ ተውካሉ ምሕዳርካ ምላድና እንታ ማለት እዩ። ሕጂ ብሓፈሻ ክንገፅ እንተደኣ ኮይና እዚ ናይዚ ፃሕታዊ ፃዓት ናይዚ ሶላር ማለት እዩ ከምኡ ናይዚ ማይ ኣብቲ ናይ ቅድሚ ሕጂ ብደቂ ዓለምቲ ህዝብና ተሃሲ ይፀኒሑ ክህሰ ከሎ ብምንታይ ብመብራህቲ ይኹን ብማይ ከዓ ዝገደደ ከዓኒ ናቶ ፍለይ ኣብዚ ዝባን ውፅእ ኢልና እተዳ ርኢናያ ኣብቲ ዝባን ጤረር ዝበሃል ላዕለይ ዓዲ ኢና ንቕመጥ ነርና። ኣብ ክንቅመጥ ከለና ሕጂ ማይ ሳግላ ዝበሃል ንርባ ኣለና በዚ ኣዴታትና ብኡ ተሰኪመን ማይ ናብቲ ዝባን ዓዲ እንዲዲባ ንርን እንደገና ይእድጉን ብኡድ ይርዕንካ እውን መብዛሕትኡ ጀረከናስ ኣብ ወርሒ ከይኣከለ እዩ ድስበር ነሮ ዓቅብ ደይቢም ፀዓም ነሮም እቶም ኡዱ ካብኡ ተዓዲ ናብዚ ወሪዱ ብዚው እንዳርጋ ካብኡ ደይ ተመሓየሸ እውን ብሰከም ኣይዕረፈን እቲ ጀረካን ምስባር ከምቲ ናይ ኢዱ ክብሎ ፅናሑ ማለት ብሓፈሻዊ ተለውጦ ነገር የለን ኣይዕረፍናን ዳርጋ እዚ ሕጂ ግን ኣብዚ ዘሎናይ ሰዓት ግን ደቂ ዓለም መንግስትና ቆልሓታ ስለ ዝገብረልና ስኩሉ ትካላት ማለት እዩ ኣብ ማይ ዝተመሓየሸ ኮይኑ ከምኡ እውን መብራህቲ ማለት እዩ እጂ ኣብ ማይ እንተደኣ ኮይና ማይ ከም ዝፍለጥ ማለት እዩ ትሕሶ ናይ ሂወት መጀመርያ ዝስራዕ ስለዚ መንግስቲ እውን ቆልሓታ ብምግባር ከዓኒ ነቲ ማይን እቲ ፀሓያዊ ፃዕት ከዓ ተተመሓይችልና ማለት እዩ እጂ ሕጂ ኣትዩ ዝቅርብ ግዜ እቲ ማይ ካብ ዝጅምር ዳርጋ ሻድሻ ወርሒ ሕጂ ረጊፅና ኣለና ፅቡቅ ዝኾነ ውፅኢት እውን ናይ መብራህቲ መፂና እውን ኣቦታትና እንታይ ሓሊፎ ሞ ብድሕሪኡ እውን ዳርጋ ንዓና ናርክ ይብልና እዩ ንዕንጨት ንመጎጎ ተባሂሉ ደይተደልየ ግራብ ክብርስ ፀኒሑ ሕጂ ግን ንዑ ኣብ ግምት ምእታው ሕጂ ንለዚ ፀዓት ዝመፅልና ድሮ እውን እቲ ግራብ ናብቲ ንቡር ዝነበሩ ናይ ቅድሚ ሕጂ ዳርጋ ተመሊሽ ኣሎ ምክንያቱ እዚ ፀሓያዊ ፀዓት እዚ ካሊእ እንታይ ብዙሕ ትሕሶ እዩ ዘለዎ ኣብቲ መዓላ ክንሪኦ ከለና ብዛዓዲ ክንጉምዎ ከለና ማለት ሓደ ብመጀመርያ እቲ ናይ መብራህቲ መብራህቲ ብላምባዲና ብጋዝ ገረ ንጥቀማ ነረና ቦታትና ኣብርሃለይ በዚ ኣበላ ኣለኹ ኣብርሃለይ ብዚ ኸደ ግፅና ተባሃለ እዩ ሓሊፎዎ እቲ ፀገማት ናይ ስድራ ቤት ሕጂ ግን ዝመፁ 24 ሰዓት ኣብ ልች ኣለና ሕጂ እቲ ልቸ ከዓኒ መብራህቲ መጀመርያ መብራህቲ ንጥቀመሉ ከምኡ እውን ሳላ ዝከባቢና መዕባለታት ናይዚ ከተማታት እንዳኸደቲ ህዝብና እውን ኣብኡ ብምርኣይ እውን ድሮ ኣብ ቴሌቭዥናት መጎጎ እንዳተጠቕምና ንኸይድ ኣለና ና ሕጂ እውን ካልእን ካልእ ንምዕባለ ክመፀና ምኳኑ ከዓኒ ርጉፅ እዩ።
3: ምስ ኣመሓዳሪ ከተማ ማይ ድማ ኣቶ መሓሪ ኣልዓዛር እውን ብዛዕባ እቲ 24 ሰዓታት ብዘይምቁራፅ ዝርከብ ዘሎ ፀሓያዊ ፀዓት ኣብ ምዕባልን ግስጋስን ናይታ ከተማን ኣብ መነባብሮ ህዝቢ ፈጢርዎ ዘሎ ለውጡታትን ብዝምልከት ዘለዎ ርእይቶ ንኸካፈለና ተወኪስናዮ ነርና።
4: ምትእትታው ወይ ምዝርጋሕ ናይ ፀሓያዊ ፀዓት ኣብ ዕብት ኣብ ምዕባለን ናይዚ ከተማ ርኡይ ዝኾነ ለውጢ ኣለዎ ኣብ ኩሉ ኣብ ትካላት ኩሉ ማሕበራዊ ኣገልግሎታት ይኹን ኣብ ናይ ዘቤታዊ ኣገልግሎት ብሓቂ ዓብዪ መስተሮት ዝፈጠረ ትካል እዩ። በዚ መሰረት ናብ ምዕባለ ናይታ ከተማ ከዓ ኣብ ኩሉ ትካላት እቲ መብራህቲ ስለ ዘሎ እቲ ፀሓያዊ ፀዓት እኹል ዝኾነ ናይ ፀዓት ኣገልግሎት ስለ ዘሎ ትካላት ከዓ ዕብት የርእሎ ማለት እዩ። ስለዚ እዚ ፀሓያዊ ፀዓት እዚ 24 ሰዓት መብራህቲ ኣይጠፍእን ይኹሉ ግዜ ኣሎ ማለት እዩ። ከምኡ ስለ ዝኾነ ኩሉ ኣገልግሎታት ሙሉእ እዩ ዕብት ከዓ የርእሎ ማለት እዩ። ሕጂ እቲ ዕብት ናይቲ ትካላት ርኡይ ዝኾነ ዕብት ኣምፅኡ ማለት እዩ። እቲ ዝነበረ ካብቲ ዝነበሮ ብኣዝዩ ዝተዓፃፀፈ ቁፅር ወሲኹ ሕጂ ኣብዚ ከተማ ኣስታት 360 ዝኸውን ዓበይቲ ንኣሽቱን ትካላት ኣለዉ ማለት እዩ። ሕጂ እቶም ዓበይቲ ንብሎም ትካላት እንዳ ፈርኖታት፣ እንዳ ጥሑና፣ ፋግሮ፣ ፈለኛሞ ከምኡ ውን ዓበይቲ ሆቴላት እስቲል ክሳብ እዚ ናይ ትካል ምጥሓን

0: ቅመም ናይ ጥሕኒ ናይ ጨው እውን ሕጂ ሓድሽ ታኣሽ ምስ ተገብረ ማለት ከም ትካል ኮይኑ እንዳተዳለወ ድሽየጥ ትካል ኣብዚ ፍቓድ ተዋሂብሎ ማለት እዩ። ስለዚ እቲ ሰብ ኩሉ እቲ ዝሕተት ወይ ዝድለ ጠለባት ናይ ኩሉ ከተማታት ኣብዚ እንዳተኣታተወ እንዳሰፍሐ ይኸይድ ምህላው እዩ ዝግምገም ማለት እዩ።
1: ንሓንቲ ከተማ ከተማ ዘብላ ረቑሓኸ እንታይ እዩ?
0: እቲ ሃውስ ከተማ ዝነበረ ዕብት እንዳርኣየ ስለ ዝመፅእ ናብ ከተማ ክትሰጋገር ብደረጃ ዞባ ወይ ብደረጃ ሃገር ተወሲኑ ካብ 2003 ከዓ ካብ ሃውስ ከተማ ናብ ከተማ ተሰጋጊራ ሕጂ እቲ ከይዲ ከይዱ እንታይ ኢና ንግምግም? እዚ ከተማ እዚ ፅባሕ ክኾኖ ናብ ዝኽእል ኢና ንኣቱ። ምክንያቱ ከምቲ ዝበልናዮ ዕሙር ዕዳጋታት ኣለዎ፣ መራኸቢ ወይ መላግቦ ናይ ክልተ ዞባታት እዩ። ብኩሉ ሸነኽ ናብዚ ከተማ ዝግልገል ፃዕቂ ህዝቢ ኣሎ። ናይዚ ከባቢ ብምሉ ማእከል ዕዳጋ እያ። ስለዚ ፅባሕ ክትኮኖ ትኽእል ናይዛ ከተማ ክመፆ ዝኽእል ምዕባለ ርዱ እዩ። ኣብኡ ከለካ ተሳኢሉ እዩ። ምክንያቱ በዚ ኣታዊታታ በቲ ትኸዶ ዘላ ማስተር ፕላን ተሳኢሉ እዚ ብሰሜን ሸነኽ ናይዛ ከተማ ዘሎ ቦታ ብምሉ ማስተር ፕላን እዩ። ስለዚ ዕብት ናይ ኩሉ ትሕተ ቅርፂ ፅባሕ እቲ ሕጂ ዘሎ ኩነታት ተሰጊሩ ኣብዚ ምስ መፀኻ እንታይ ከም ትመስል እዛ ከተማ እዚኣ ዘጠራጥር የብሉን ማለት እዩ።
2: መትኒ ቁጠባ ዕቤት ዝኾነ ትሕተ ቅርፂ ፅርግያ ሓደ ካብቲ ዝሕብል ንባሕታዊ ንጥፈታት ኤርትራ እዩ። ኣበየ ከባቢኡ እትዕዘቦ ዕማማት ድማ እምብዛ ዝሕብን ኮይኑ እዩ ትረኽቦ። ኣብዚ ንእዞባ ዝርከባ ዓድታትን ፅርግያ ዘይኣትን ዓድታት የለዋ።
3: ገነት ተኸስተ ይበሃል። 93 ተጣይሰ ናይ 9 ተኺለ ናብዚኣ እየ መፅ ሕጂ ዋላ ሽዑት ሒዛ ናይ ስራሕ ቦታ እያ ነይረ። ዋላ እቲ ህዝቢ ንፍዕ እዩ እዚያ ማይ ድማ ናይ ስራሕ ቦታ ስለ ድኾነት እያ ከዓ መሪፀ እያ ናብዚኣ መፅ ቅድሚ እስሪ እያ ነይረ። ሕጂ ዋላ እቲ ህዝቢ ዋላ እቲ ቦታ ናይ ስራሕ ቦታ እዩ ዋላ እቲ ህዝቢ ናይ ስራሕ እዩ ሸዓ መፅ ስጋዕ 2000 ከዓ ፅቡቅ ሰርሕ ነረ 2000 ከዓ ርኢኻዮ ብፀላእ ከዓ ንድሕሪት ተመልሽና ዓዲ ሙሉእ ኩሉ ማይ ድማ ኩላ እያ ተወሪሻ ዝያዳ ተሃሰና ከዓ ንሕና ኢና ነርና። ንድሕሪኡ ከዓ ሰላ መንግስትናን ይሕዋትናን ከዓኒ ሰሪሕና ከም ብሓድሽ ተበጊስና ከዓ ኣብዚ ደረጃ ዝበፅሕና። ሕጂ ከዓ ማይ ኣብ ገዛና ልቺ ከም ድላይና እንታይ ምክትብሎ ኢኻ ዋላ ሓንቲ ድጎደለ የለን።
4: ኣነ የማንዲ ሸመ ሓይልኣ ዝበሃል ማይ ድማ ኣብዚ ኣብየ ዝተወሊደ እዚ ማሕበራዊ ኣገልግሎት መንግስቲ ብጠራት ገሩ ንምዝርግሐ ዝገብረልና ዘሎ ሕክምና ኮነ ቤት ትምህርቲ ምጥፋእ ማሃይብነት ኩሉ ኣሎ። ማይ ፅሩይ ማይ ንሰት ኣለና። ሕክምና ኩሉ እቲ ናይ ዓሶ ነገራት ኩሉ ውን ብክታበት ገሩ ይከታተሎ ይከታተለና ይገብረልና ኣሎ። ብጣዕሚ ፅቡቅ እዩ ዘሎ። ኣብ ፀዓት ውን ከምኡ ማንዋል ንጥቀም ዝበርና ሕጂ ብኤሌክትሪክ ንጥቀም ኣለና። ኤሌክትሪካዊ ደካም የብሉን ሃልክብሉን ከም ሬድሜድ ከም ሸጥ ዘለካ እዩ እቲ ስራሕ ውላዕ ኢልካ መኪና ሰርቶ ሬድ ኮይነን ንሰርሕ ደኸም የብሉን ሃልክብሉን ሳላ መንግስቲ ከም ዝገብሩ ዘዋሉ ዘለና ፅቡቅ ኣገልግሎት ንገብር ኣለና።
5: ስመይ መምህር ዮሃንስ ገብርሂወት ይበሃል። ተቐማጠ ከተማ ማይ ድማ እየ። ኣብዚ ከተማና ተዋዲዱ ዘሎ ናይ ኤሌክትሪክ ኣገልግሎት ኣዝዩ ዓብዪ መስተረት ይፈጢሩሉ ነዚ ህዝብና ኣብ ዝተፈላለየ ቦታ ናይ መጎጎ ይኹን ኣብዚ ሕጂ ናይ መጎጎ ፍሪጅ ከምኡውን ከምዚ ትሪእዎ ዘለኹም ሓፃቢት ከይተረፈ ኢና ንሸይጥ ቅድሚ ሕጂ ከምዚታት ኣይነበረን። ብፍላት ስክሪን ከዓ ዝተፈላለየ ማለት ካብ 24 32 43 ፋርዘር ካብኡ ንላዕሊ ከማንት ህዝቢ ገዝእ ማለት እዩ። ስለዚ ሳላ ኤሌክትሪክ ካብዚ ዝተዋደደ ብምሉእ ማሕበራዊ ኣገልግሎት ኣብዚ ዓዲ ዝካየድ ዘሎ ኩሉ ነገራት ዳርጋና ብኤሌክትሪክ ዝሰርሕ ኩሉ ነገር ኮይኑ ኣሎ። ዋላ መውቀጡ እውን ከይተረፈ ኣብዚ ገዛእኒ ኤሌክትሪክ ክጥቀማ ማለት እዩ።
6: ተቐማጦ ናይዛ ከተማ ማይ ድማ ድዮም ዋላ መን ገዝኦ?
5: ተቐማጦ ናይዛ ከተማ ማይ ድማ ብብዝሕ ኣለው። ከባቢታት ከዓ ኣብዚ ሓይሊ ኤሌክትሪክ ዝኣተዉ ኩሎም ማለት ኣለው ማለት እዩ። ኣብዚ ጎደባታት ካብዚ ናይ ሓይሊ ኤሌክትሪክ ተጠቀምቲ ናይ ኩሉ ነገራት እዩ ዘለዎም ዝገዝኡልና ካብዚ ማለት እዩ። ኣብዚ ዒላ ዓንዶም በዚ ከዓ

0: ኣብዚ ከባቢታት በዝሒ ሰብዓ ተኻሉ ዝባን ሃገር ኣርባ ዝኸውን ኣብዚ ዓድታት ካብዚ ከባቢታት ዘለዋ ብምልእ ማሓፂሩ ኩሎም ተጠቀምቲ ናይ ዚ ማሕበራዊ ኣገልግሎት እየን ኤሌክትሪክ ስለ ዝረኸባ ኣዝን ብምሉእ እየን ብላ ማለት ብናይ መጎጎ ብቕንዱሎ ብናይ ሓፃቢት ፍሪጅ ምግዛእ ፍላት ስክሪን ከዓ ዳርጋ መብዝሕትኡ ፍላት ስክሪን ዘይብላ ዋላ ብህድሞ ኢና ፍላት ስክሪን ብስታንድ ጌርና ንጠቅል ማለት እዩ።
1: ኣነ ፍፁም ኣንፈወርቂ ከበደ ይበሃል። እዚ ዘለኹ ቦታ ድማ ንላድማንታ እዩ ይበሃል። እዚ ፎርኖ እዚ ክተክል ተባብዓኒ ሓይሊ መብራት ኤሌክትሪክ ምዝርግሒ እዩ። ነዚ ተጓይና ጌርናዮ ዝኾነ ግን ሩብ ናይ ርሕቀይ ፀገም ኣለና። ካብዚ ንማይ ድማ ናክልና ካፍል ባኒ ዝኾነ ናይ ገዛ እውን ትሪኦም ዝረኣኹም ቅርብ ሓደ ሓደ ፅበት ገዛታ ኣለዎ። ንሕና ግን ካብዚ ዝበለፀ ቦታ ኣብቲ ውሽጢ ከተማ ኣለና 20 ዝኾነ ኣለና ንዕ ዝትካል ዝኾኑ ማለት እዩ። ግን ስጋብዚ ንግዚ ኢና ዘለና ድሕሪ ኣብ ቅርብ ግዜ መዓልትን ግዜን ናብቲ ዘለናይ ቦታ ንስግር ንኸውን ተስፋ።
2: መዓረ ሃይለ ወሎ ምካኤል ዝበሃል ተቐማጢ ከተማ ማይ ድማ እየ። እጂ እዚ ናይ ኤሌክትሪክ ጉዳይ ብጣዕሚ ብጣዕሚ ኣዝዩ ኣገዳሲ ኣዝዩ ውፅኢታዊ ቅድሚ ሕጂ እዚ ኤሌክትሪክ ዝየለ ከሎ ቅድም ማንዋል ብኢድና ጌርና ብመጋዝ ጌርና ጨዲድና ኢና ንሰርሕ ነርና። ኣብዚ ሰዓት እዚ ግን እቲ ዝዓበየ ዝፀሓው ሰዓት እቲ ዝዓበየ ጉልበትና ተተኪኡ ስራሕና ሰሲኑ ውፅኢታዊ ኮይኑ ብጣዕሚ ይረኸብናዮ ሳላ ሰሪሕና ከዓ ደቅና ናምህርን ንዕብን ኣለና።
3: መጀመርያ ተስፋ ኣለም ተስፋ ማርያም ይበሃል። ደለናዮ ቦታ እንተደኣ ኮይኑ ከዓ ዝባን ሃገር ንእዞባ ዓረዛ ኣብ መሬት ዓረዛ ኢና ውን ደለና። ብዘይ ቀል ዓለም ኣብዚ ከባቢ ጥራሕ ደይኮነ ኣብዚ ንእስ ዞባ ደሎ ድረአ ሓፈሻዊ ንጥፈታት ናይ መንግስቲ እንተደኣ ኮይኑ ብዘይ ቀል ዓለም ኩሉ ኣድማዕን ውፅኢታዊ እንድኾነ ንርኢ ኣለና። ብፍላይ ኣብ ኤሌክትሪክ መፂና እተ ክንዛረብ እንተ ኮይና ግን ማና እዩ ወሪድዎ ክንብሎ ንኽእል ነዚ ከባቢና ማና ኣነ ኣብ 218 ኤሌክትሪክ ክመፅ እዩ ምስ ተባሃለ ነዚ ሓሳብ ዝሓስብ እየ ክመፅ ምስ ተባሃለ ጥጡሕ ቦታ ኣለካ ኣብ ካልእ ቦታታት እንታይ ኣለካ ናብ ዝደአቱ ኢሎምኒ ኮይኑ ግን ኣብ ጥቃ ዓዲ ኤሌክትሪክ ክረክብ ይኽእል ክኸውን እየ ኢለ ስለዝሓሰብኩ ተመኒ ትምኒተይ ከዓ ኣብቂዕኒ።

0: ሰላም ከመይ ቀኒኹም? ዝኸበርኩም ተኸታተልቲ መልሲ ኣብ መስመር ሎሚ እውን ከም ወትሩ ብቁፅር ቴሌፎን 12244 ከምኡ 12244 እትሳተፍሉ መደብ ኣዳሊና ኣለና። ኣብ መስመር ሰብ ኣለና። ሄሎ
1: ሄሎ። መርሓባ
0: መርሓባ። መን ክብል?
1: ዮናስ።
0: መን?
1: ዮናስ። ዮናስ።
0: ዮናስ። ዮናስ መን?
1: ዮናስ የማነ።
0: ከበይኻ ዮናስ?
1: ላውጌን።
0: ላውጌን። ኣረ ዮናስ ቀዳማይ ደዋሊኻ። ብ ቀዳማይ ደረጃ ካብ ሓደ ክሳብ 10 ቁፅር ምረፅ።
1: ቁፅር ሸዓተ
0: ሸዓተ
1: ሸዓተ ትሸዓተ
0: ትሸዓተ ሓራይ እዚኣ ምስ ስፖርት ምትእሳር ኣለዋ ከም ብበልካ
1: እየ ስፖርት ብዙሕ ይንፈኒና
0: እዋ
1: ብሓንቲ
0: ግን ዜና እንተዳትሰምዐ ኮይንካ ጥራሕ ክትምልሳ ትኽእል ኢኻ ኢለ ግምት ከም ብበልካ ግን ሓር ክንሪያ ብሓባር ከም ብበልካ እየ። ፕሬዚደንት ማሕበር ኩዕሶ እግሪ ሃገራት ማእከላይን መብራቕን ኣፍሪቃ ማለት ሴካፋ መን እዩ?
1: ሓሰበላ
0: ግዜ ኣይትውሰድ ግን በርቲያ
1: ምረፅገበትገብረና
0: ምርጫ የብላ ግን ኤርትራዊ ሓደ ኣብ ፈት ክህበካ ኤርትራዊ እቲ ፕሬዚደንት
1: ኣታ ካፍል ኣታ ኤርትራዊ ኢካ ኢልዎ
0: እሞታ ግዜ ትኸደካ እንዳ ደላ ዮናስ መሃል ሰብ
1: ዳይልክንሓንሳብ ኣለው ንክልተ ሰባት ምሳይ
0: ዓራይ 20 ካሊኢት ክንበኩም ኢና ቅልጥፍ ኢልኩም መልስዋ
1: ጋፍል እስራ ደ
0: ዮናስ
1: ኣዛ መፈትና ብ 20 ካሊኢት ኮይብና
0: ዮናስ
1: ኣኣለ
0: ኣኺላታ ግዜ
1: እንታይ መኾኑ ኢና ሓንቲ ንኽልና ስፖርት
0: ኣቃበል ድሓን ካልእ ግዜ ትዕወት ተስፋ ንገብር ክነግረካ ተመልሲ ዮናስ በል ክነግረካ ተመልሲ እንጂ ዮናስ ዮናስ ዮናስ ሰምዓን ኣለካ ዶ? እቲ መልሳ ጳውሎስ ወልደ ሃይማኖት ኣኺልና ኣኺልያታ ግዜ የቕሬታ የቕሬታ ዮናስ ጳውሎስ ወልደ ሃይማኖት ይበሃል ፕሬዚደንት ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ማለት እዩ ኣኒልና ዮናስ ካልእ ግዜ ክትዕወት ተስፋ ንገብር ናብ ካልእ ደዋሊ ክንሰግር ኢና። ሄሎ ሄሎ ሄሎ ሄሎ ምስ መልሳ ኣብ መስመር ኢኹም ዘለኹም ዝኸበርኩም ተኸታተልቲ ኣብ መስመር ኣለና ሰብ መስለኒ ግን ይሰምዑን ኣለካ ኣነ ሄሎ እሞ እዛ መስመር ስጋብ ንረኽባ ሓፃር መሰጋገሪት ጌርና ክንመለስ ኢና። እዚ መደብ እዚ ወትሩ ቀዳም ቀትሪ ድሕሪ ዜና ዓረብ ብቐጥታ ተፈኒ ረቡዕ ምሸት ድሕሪ ዜና ትግረ ዝድገም መደብ እዩ። ኣብ መስመር ኣለና ዲ ሰብ ሄሎ
2: ሄሎ
0: መርሓባ መልሳ መስመር መን ክብል?
2: ሳይሞን።
0: ሳይሞን መን?
2: መሓሪ።
0: ካበይኻ ሳይሞን?
2: ኣመይሓባ።
0: ኣራይ ኣብ ቀዳማይ ደረጃ ቁፅሪ 9 ተመሪፃ እያ ካልእ ቁፅሪ ምረፅ።
2: ቁፅሪ 8
0: 8 ቁፅሪ 8 ኣራይ እዚኣውን ስፖርት እያ ድሓን ዲኻ ስፖርት
2: ድሓኒና ንፈታትን ኢና
0: ፅቡቅ ሞ ከም ብበልካ ኣብ 227 ኣብ ዝካየድ ዋንጫ ሃገራት ኣፍሪቃ ክንደይ ሃገራት ነቲ ውድድር ከእንግዳየን ስመየን?
2: ሰለስተ።
0: መነመን?
2: ታንዛኒያ፣ ኬንያ፣ ኡጋንዳ።
0: ቁኑዕ መልሲ ቁንዕ መሲ ሳይሞን 110 ተዓዊትካ ኣለኻ። ንቐፅል ወይ ሳኽልና?
2: ንቐፅል ንቐፅል።
0: ዓራይ ኣብ ካልኣይ ደረጃ ካብ ሓደ ክሳብ 10 ቁፅሪ ምረት።
2: ቁፅሪ 8 ዋላ እዚ ኣኺል
0: 8 ዓራይ ከም ብበልካ እየ ዝሓቶ። ዝተጠቐምናሎም መመላኽዒታት ኣብ ቆርበትና ዘይተደልየ ምልክታት ምዘርእዩና ክንገብሮ ዝግበኣና ነገር እንታይ እዩ?
2: ናብ ሕክምና ምኻድ
0: ሓደ
2: እንደይ ክትጠቅስ
0: ስትኽእሎ ጠቀስ።
2: እቲ ንጥቀመሉ ክነቋርፅ ኣለና።
0: ፅቡቅ
2: ካሊካ ፈላዳት ምውካስ
0: ኣብ ሕክምና ምኻድ ማለት እያ ሳ
2: ጋሪ ድኣታ ንገብር ኣለና።
0: መጀመርታ ተቋርፆ ሓቂ
2: ተቋርፆ መጀመርያ ተቋርፆ
0: ምኻድካ ግን ገለ ነገር ክትገብር ኣለ። ካብ ገዛካ ኮንካ እንታይ ትገብር? ምልክት ኣሪእካ ኣሎ ወይ ቆርበትካ ተባላሽ ኣሎ ወይ ገለ ምልክት እንተ ኣሪእካ ወይ ናይ ቃፀሎ ስምዒት ተተሰሚዐካ እንታይ ምገበርካ? ማይትሕፀቦ ማይትሕፀቦ። ቁኑዕ መልሲ። ብፅሩይ ማይ ክንሕፀቦ ኣለና ማለት እዩ። ዝተጠቐምናሎም መመላኽዒታት ኣብ ቆርበትና ዘይተደልየ ምልክታት ምዘርኢና ክንገብሮ ዝግባአና ነገራት እንታይ እዩ እያ ትብል ታሕቶ። ብህፁፅ ነቲ መመላኽዒ ካብ ምጥቃም ደው ምባል፣ ነቲ ተጠቂዑ ዘሎ ቆርበት ብፅሩይ ማይ ጌርካ መፅራይ ወይ ምሕፃብ፣ ብቕልጡፍ ድማ ሕክምናዊ ሓገዝ ምሕታት። እሞ 330 ኮይኑልካ ኣሎ ሳይሞን። ፅቡቅ መልሲ። ናብታ ሳልሰይቲ ደረጃ ንኽኢል ወይስ?
2: እሺ ንኽኢል።
0: እዚኣ እንተ ተዓዊትካላ 880 ክኾነልካ እዩ ማለት እዩ።
2: ቁጥር
0: 3
2: ግበለ
0: ቁጥር 3 ከም ብበልካ እየ። ኣብ እዋን ዝሕል ኩናት ነቲ ብምዕራባውያን ዝተመስረተ ውድብ ኪዳን ሰሜን ኣትላንቲክ ማለት ናቶ ንክብድህ ብሕብረት ሶቪየት እትመርሖ ምብራቃዊ ደንበ ዝተመስረተ ውድብ እንታይ ተባሂሉ ይፅዋዕ?
2: ተልከኒ
0: ሓንሳብ ከም ብበልካየ ፅኒኢልካ ስማዕ።
2: ኣብ
0: እዋን ዝሕል ኩናት ነቲ ብምዕራባውያን ዝተመስረተ ውድብ ኪዳን ሰሜን ኣትላንቲክ ናቶ ወይ ኔቶ ንክብድህ ብሕብረት ሶቪየት እትመርሖ ምብራቃዊ ደንበ ዝተመስረተ ውድብ እንታይ ተባሂሉ ይፅዋዕ? ፈሊጥካ ኣለካ ናቶ ወይ ኔቶ?
2: ኔቶ ሰይጡ ኣለኹ።
0: ልክዕ ከምኡ እሱ ናይ ምዕራባውያን ሃገራት እዩ። ልክዕ ከምኡ ከዓ ናይ ምብራቅ ደንበ ሓደ ውድብ ነይሩ።
2: ናይ ሩስያ ማለት
0: ሩስያ ትመርሐወ
2: ካሓንሳብ ክንሓተላ

0: ብዙሕ ግዜ ብዜና እናተወናት ወስለ ድመፅ እየ ሓቀ
1: ናተይ ኸ ብዙሕ ትፈልጠ
0: መልፈት እንታ ግዜ ትኸደካ ኣላ
1: እሺ
0: ሳይሞን
1: የብል ይሓትል ኣለኹ
0: ኣብ እዋን ዝሕል ኩናት ነቲ ብምዕራባውያን ዝተመስረተ ውድብ ኪዳን ሰሜን ኣትላንቲክ ናቶ ንክብድህ ብሕብረት ሶቪየት ትመርሖ ምብራቃዊ ደንበ ዝተመስረተ ውድብ እንታይ ተባሂሉ ይፅዋዕ?
1: ኣንጻር ናቶ ዋርሻው ፓክት ረኹም
0: ቆኑዕ መልሲ
1: ቤላ ቤላ
0: ካበይ ዳምፂኻ ያዳ
1: ኣዝያ ሰልቸን ገበ ፀኒሕና
0: ፅቡቅ ፅቡቅ ዋርሳ ፓክት ይበሃል 880 ዓዊትካ ኣለኻ ሳይሞን
1: ኣዝና
0: ነመስግነካ ይቀኒልና ሳትፎካ ይፈለየና ኣብ መስመር ካልእ ሰብ ኣለና ሄሎ ሄሎ

0: ስለ ትብል ንምጥቕላል ግን ሓፍልጦ ህዝቢ ምዕባይ ውሒስ ኣጠቃቅማ ምዝውታር ከምዚ ክትብለ ፀናሕካ ውሒስ ኣጠቃቅማ ክበሃል ተ ኮይኑ ከዓ ከምዚ ክትጠቕሶ ፀናሕካ ኩሉ ነገሩ ማለት እዩ ውሒስ ቢኮነን ትሕዝትን ገለን ክትርኢ ኣለካ ዘይተኣዘዘ ክኸውን የብሉን ሳልሰይቲ ካ ዝተወገዙ ጥረ ነገራት ዝሓዙ መመለክዒታት ናብ ህዝቢ ከይዝርግሑ ቁፅፅር ምዕባይ ማለት እዩ ሓሰብ ላይ የቀኒልና 11 ዓዊት ካለካ ናብ ካልኣይ ደረጃ ንክኢል ሓራይ ቁፅሪ ምረጥ ኣብ ካልኣይ ደረጃ ቁፅሪ 7 እዚኣ ምርጫ እንድያ ሓንቲ ዕድል እያ ዘላ ትካ ሕራይ ታሕቶ ደጋጊመ ኣይከምብበልካ ኒ ጠንቅቕ ኢልካ ስማዕ ኣራይ ከምብበልካ ካብዘን ስዕባ ብማይ ዝጅምራ ዓድታት ሃገርና ኣብ ዞባ ደቡብ ዘይርከባ ኣየኖት እየን ማይ ድማ ማይ ጎርዞ ማይ ፃዕዳ ለ ማይ ልቡስ ማይ ተኸላ ማይ ንሃዩግ ሐ ማይ ምነ ማይ ዓይኒ ማይ ሓንሰ መ ማይ ሓባር ማይ ሸግሊ ማይ ቆቓሕ ቀኖዕ መልሲ ሓንቲ ተዳፈሊጥካስ ቆኖዕ መልሲ ማይ ሓባር ዘላታ ማለት እዩ ማይ ሓባር ማይ ሸግሊ ማይ ቆቓሕ ኣብያ ትርከብ ማይ ሓባር ኣበይ ናይ ዞባ ተሚናዊ ቀይሕ ባር እቲአን ከዓ ጋሽባርካ ርከባ ዕራይ ሓሰበላ 330 ኮይኑልካ ኣሎ ንኸድና ናይ መወዳታ ሕቶ ራይ እዚኣ እተ ተዓዊትካ 880 ክኾነልካ እዩ ቁፅሪ ምረፅ
1: ቁፅሪ 7
0: ቁፅሪ 7 እዚኣ እውን ምርጫ እንድያ ኣይ ከጉድለልካ ኒ ካብ ሕጂ ክነግረካ ስለዚ ተጠንቂቕካ መልስ ሓንቲ እያ ተዓድል ከም ብበልካ እየ ካብዘን ስዕባ ሓሚድ እድሪስ ዓዋተን ብፅሑትን ዝርከቦም ጀመርቲ ዕጥቃዊ ቃልሲ ህዝቢ ኤርትራ ዝኾኑ ተጋደልቲ ኣብ ፈለማ ስሳታት ቀንድን ብብዝሒ ዝንቀሳቀሱለንን ዝነበሩ ፍሉጣት ቦታታት ጋሽባርካ እየን ሀ ሃደምደሚን ባልቃይን ለ ሃይኮታን ሓሸንኪትን ሐ ገርሰትን ጎልጅን መ ኦማልን ኣዳልን ሰ ኩሉ መልሲ ተጠንቂቕካ መልስ ሓንቲ እያ ተዓድል

0: ምስ መደብ መልሳ መስመር ኣለኹም ኣብ መስመር ሰብ ኣለና። ሄሎ
1: ምርሓባ። ሰላም።
0: መርሓባ። ምን ክብል?
1: ተስፋለት ምሕረዳር።
0: ተስፋለት ካበይኻ? ተስፋለት
1: ከም ከርከበት
0: ተከዘ።
1: ከርከበት
0: ከርከበት የቕሬታ ፅባ ይሰማዓወቓ ራይ ተስፋለት ከመይ ኣለ ስራሕ? ሓንዲይ እሞ ተስፋለት ቁፅሪ ምረፅ ኣብ ቀዳሚ ደረጃ ቁፅሪ ሓደ ኣራይ ከም ብበልካ በል ንመስርሒ ኒኩሌሳዊ ፀዓት ብብዝሒ ኣብ ጥቕሚ ዝውዕል ባእታ እንታይ እዩ? ወይ ኤለመንት ቆኑዕ መልሲ። እንታይ ካ ትሰርሕ ኣብ ከርከበት?
1: እንዳ ኤሌትሪክ እየ ዝሰርሕ።
0: ኤሌትሪክ ትዝርግሑ ኣለኹም? ኤሌትሪክ ወይስ
1: ዳርጋኹም ምሕዳስ ናይ ፓወር ፕላንት
0: ትሕድሶ ኣለኹም? ማኸመይ ኣሎ ስራሕ?
1: ስራሕ ድሓን
0: ሓንዲ ፅቡቅ ሓራይ ቆኑዕ መልሲ። ዩራኒየም ናብ ካልኣይ ደረጃ ንኽድ ቁፅሪ ምረፅ። ቁፅሪ ሓደ ራይ ኣቐዲም ናብ ብዛዕባ ኔቶ ሓቲትና ነርና ትከታተሎ ፀኒሕ ካሪካ ዝመደብ ርሒቃላ እሞ ከም ብበልካ እዚኣ ኪዳን ሰሜን ኣትላንቲክ ኔቶ ክንደይ ኣባል ሃገራት ኣለዎ?
1: ካሓስበላ
0: ራይ

0: ኣሜራ እዩ
1: ኣላ ካልኦት ተሳለጥ
0: ኣለኹ 14 ዝኾነ
1: ኣይኮናን
0: 32
1: ቆናዕ መልሲ 32 ካበይዳ ካበይና ወይዳ ተናጢርካ
0: ተደናጊረ ቁርብሲ
1: ኣራይ ተስፋለጥ ቆኑዕ መልሲ 330 ተዓዊት ካለኻ ናብ ሳልሳይ ደረጃ ንኽድ
0: ሳልሳይ ደረጃ ንኽድ
1: ቁፅሪ ምለጥ
0: ቁፅሪ ሓደ
1: ሕጂ እውን ቁፅሪ ሓደ ኣራይ ስፖርት ከመይ ኢኻ ትካታተ ኣለኻ
0: ደሓኒ
1: ፅቡቅ እማ ከም ብበልካ እየ
0: ኣራይ
1: ብምክንያት መበል 36 ዓመት ዝኽሪ ስርሒት ፈንቅል ኣብ ዝተካየደ ኣህጉራዊ ውድድር ፍርቂ ማራቶን ምብራቅ ኣፍሪካ ቀዳማይ ኮይኑ ዝተዓወተ ኣትለት መን ይበሃል? ምሕሳብ ተድልያ ኣሎ ግዜ ውስድ ኣቢላ ያ ከዓ
0: ቅሩ ግዜ ወሲዳ ምርጫ ዘይትገብረና
1: ምርጫ ይብላ ሳልሳይ ደረጃ እንደዚኣ ምስናይ ቅሬቱ ግን እንታይ ክሕግዘካ መስለካ? ሓንቲ ዕድል ክህበካ እንተ ተሰማሚዕና ማለት እዩ ስኢልካ ትፍትንቲ ኮይንካ ናባካ ክገድፋ እተ ሓንቲ ዕድል ክህበካ ኮይነ ግን ክለቡ እተ ነጊርካ ንካ ከምዝተዓወትካ ክንሓስበ ኢና ግን ሓንቲ ዕድል እያ ተራዳዲና ዲና ቀድሞ ነነፅረታ ስምምዕና ሓንቲ ዕድል ሓንቲ እተ ጥራሕ ዕድል ትፍትን ኮይንካ ወይ ክለቡ ወይ ስሙ ተሂብካኒ ከምዝተዓወትካ ሓስባ እየ ደጋጊምካ እተ ክትፍትን ኮይንካ ግን ስሙ ፅቡቅ ከተምፃ ኣለካ ማለት
0: እዩኣትሪርና
1: ያ ዋ መላሕራይ መፈትን ስኢልካ
0: ትፍትን እያ ራይ ክለቡ ደንደን ከይትኸውን እተዘይተጋጊ
1: ራይ ተሰማማዕ ካላን እንዲካ ኮይንካ ሪኢካ ወሰድካ ነርካ ሕጅታ ሽልማት ስም እያ ትብለ ኣላ ታሕቶ ሕጅዳ ሓይሽ
0: ብለቀኣቤል ተክሉ ኣቤል ተክሉ
1: ኣይኮነን
0: ወይ መራሓን ገማ ሓሰበላ
1: ዋ ዳ ዳ ሕጂ ስሙ ኣምፃያ ዳ ውለዳ
0: ቁሩ ሓግዘና
1: እሞ ፈቲና ኮኾነ ሕግዝ ግን በዕልካ እታ ምርጫ ይወሰድካ እየን ቀላል ምርጫ እያ ነራ ዝሓሸት
0: ቀዳመይቲ ምርጫ መሊሻ እያ ቁሩ
1: ግዳ ፈትን
0: ቁሩ ፍትን ረ ምርጫ ግበረለይ
1: ዳ ሓይልካና ወዲ ፈትን ሞ ክንውዳእ እዛ ግዜ ሃውን ተኸይድ ስለ ዘላ
0: ተወልደ
1: ኣይኮነን ሓንቲ ናይ መወዳእታ ዓድል
0: ስትዓትና
1: ሓንቲ መፈትን ሓንቲ ፈትን
0: ኣባፅዕ ንኸይድካ ኣባፅዕ ዝተኸይደ
1: ፍርቂ ማራቶን ይግበር ይምሽ ኩሉ ግዜ ብዙሓት ሃገራት መፅኦም ንሳተፉ ወይ ኩሉ ግዜ ፈንቅል ድካየድ ይኮ ትውድድር ድካ ኣለ ሓቂ ስም ግን ኣይምፅኻይና ኣለ
0: መበል 36 ዝነበረሉ ማለት ናይ ባፅ
1: ዋ ሕጂ ዝሓለፈ ወርሒ 2 እዋ ተስፋ
0: ራይ ንእሸይ ሰብ ሓት ኣለኹ
1: ዓራይ ክህበካ 20 ካሊት ክንበካ ኢና ቀልጥፈል እታ ግዜ በዕላ ክትመፅያ ክንጅምራ ኢና እታ ግዜ 20 ካሊት ክንበካ ኢና

0: Hello. Hello.
1: ሄሎ መልስ መስመር
0: ሰላማት ምን ክብል
1: ሰንባይ ትሕሳ ሃበው ጋራ
0: ሰምራዊት ፍሳ ካብ ኣውጋሮ
1: ኦ
0: ዓራይ ሰምራዊት ቁፅሪ ምረፅ ብቀዳማይ ደረጃ በሊ ሽልማት ሎማዓንቲ ሰለስተ ሰባት ተሸሊሞም ኣለዎ ራብዒት ክትኮነ ተስፋ ንገብር ቁፅሪ ምረፂ
1: ክንደይ ኣለዋ
0: ቁፅሪ 2 3 5 6 10 ኣሎ
1: ቁፅሪ 3
0: ኣራይ ናይ ስፖርት ኣፍልጦ ኣለክ ድዩ ሰምራዊት
1: ስፖርት ድኻን ፍትን
0: ኣራይ ከም ብበልክ የበለ ኣብ ዋንጫ ዓለም 2026 ብዳንነት ከይመርሕ ብክፍሊ ኢሚግሬሽን ኣሜሪካ ዝተኸልከለ ግን ከዓ ብማሕበር ኩዕሶ እግሪ ኤውሮጳ ንግጥም ሱፐርካፕ ክዳኒ ዕድል ዝረኸበ ሶማልያዊ ማእከላይ ዳኛ መን ይበሃል? እዚ ሕጂ
1: ስርገመለይ
0: ኣብ ዋንጫ ዓለም 2026 ብዳንነት ከይመርሕ ብክፍሊ ኢሚግሬሽን ኣሜሪካ ዝተኸልከለ ግን ከዓ ብማሕበር ኩዕሶ እግሪ ኤውሮጳ ንግጥም ሱፐርካፕ ክዳኒ ዕድል ዝረኸበ ሶማላዊ ማእከላይ ዳኛ መን ይበሃል? እዚ ሕጂ ህቡብ ህቡብ ህቡብ ዜና ተሰሪሕሉ ነይሩ ብዙሕ ግዜ ኣዘራቢ ነይሩ እቲ ጉዳይ ሰሚዕኸ ከትፈልጥ ነርክ ዶ እቲ ዜና ከምኡ ከም ተገብረ ነቲ ሶማላዊ ምእታው ከም
1: ናይ ስፖርት ብዙሕ ኣይከታተልኒ
0: ስፖርት መፅያት ክታይ ይገበር
1: ኣብዚ ናይ ታሪክ ሃይለይ
0: ኣን ካልእ ግዜ ሞ ከማ ትረኽቢ ትኾነ እዚኣ ከዓ ዕድል እንዳ ኮይና ጓለ
1: ሞ ምርጫ ውላ የብላን
0: የብላን ምርጫ እዚኣ እዚኣስ ምርጫ ክንገብረላይ ንኽእል ኒና
1: ሩብኒ ከቢዳ
0: እሞ ተመልሲ ክነግረክ ዶ ንዓኸ እውን ንፍልጠት ትኾነኪ
1: ፍትኖ ሞ ሓንሳብ ንእሽ ዕድል
0: ኣረይ ፈትነ ንበኪ 15 ካሊት ክንበኪና 20 ካሊት ክንበኪና ዒስራ ካሊት ሂብና ከለና ካብ ሕጂ ጀሚራ እንተዳ ዘይመለስከያ በዕላታ መልሲ ክትመፅ እያ ሳምራዊት ሕራይ ሳምራዊት
1: ኣቤት
0: ኣለኹ ዶ 10 ካሊት ተሪፋ ትክላ
1: ኣለኹ
0: እማ ኣኪላ እታ ግዜ እታ ግዜ ኣኪላ ኣላ ዑመር ዓርታን እዩ ድበሃል ሳምራዊት ስለ ተሳትፎ ነመስግነኪ ኣቕኒልና
1: ሓንበር ይቀኒልና መልሓን ካል መዓልቲ ንፍ
0: ካል ግን መዓልቲ ካል መዓልቲ ንፍትን ሕራ ይቀኒልና ዝኸበርኩም ተኸታተልቲ ንሕጂ ዝተዳለወ መደብ መልሲ ኣብ መስመር ኣብዚ ተዛዚሙሎ ዝመፅእ ሰሙን ኢና ክንራኸብ ተሓንቀኒ እዩ።

ትሕዝቶታት መደብና ፍራን ዝፍነወሉ ሰዓት ኣኺሉ ኣሎ ከመይ ቀኒኹም ኣብ ዝተፈላለዩ ቦታታት ብምዃን ንምክትታል ትሕዝቶና ተዳሊኹም ዘለኹም ክቡራትን ክቡራንን ተኸታተልትና

ሎሚ እውን ንዓኹም ንተኸታተልቲ መደብና የዛኒ ይምህር እዩ ዝበልናዮ ዝተፈላለዩ ትሕዝቶታት ዘለዎም መደባት ሒዝና ከም ቆፀራና ኣብ ሰዓትና ተረኺብና ኣለና። ንስኻትኩም እውን በቢዘለኹም ወገን ምሳና ሓቢርኩም ክትከታተልዎ ብክብሪ እየ ዝዕድም። ከም ሞትሩ ካብቲ ኣዛናይ ዝኾነ ትሕዝቶታትና ብደርፊ ኢና ክንጅምር። ሰናይ ናይ ምክትታል ግዜ ክኾንልና ንምነ

ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል ካብ ንእስቲ ክስቶ መደብ ናፍራን ናብ መደብ ዓለም ስነ ጥበብ ክንሰግር ኢና። ንሎሚ ኣብ መደብ ዓለም ስነ ጥበብ ንሓንቲ መሳርሒት ሙዚቃ ኢና ከነላልየኩም። ኣብ መሳጥነት መሳርሒታት ሙዚቃ ንናትና ኣረኣያ ክህልወና ይኽእል ይኸውን። ገሌና ብጊታር ክንምሰጥ ንኽእል፣ ገሌና ድማ ብሳክስ ክንምሰጥ ንኽእል ንኸውን። ንኹሉ መሳርሒታት ሙዚቃን ኣጠቃቅምኡን ዝምልከት ተመስጠኹም ንኽዓቢ ኣብ ትሕሶ መደብ ናፍራን ኣብ ዝተፈላለየ እዋን ብዙሕ መደብ ናባኹም ኣቕሪብና ኣለና። ንሕጂ እውን ኣድህቦና ናብ መሳርሒት ሙዚቃ ቫዮሊን ኢና ጌርናዮ ዘለና። ከምቲ ፅሪትና ተመስጠኹም ክዓቢ ተስፋ እንዳገበርና ናብ ፊሩዝ ቢናም ክንሰገር

ቫዮሊን መብዛሕትኡ ግዜ ብዘመናዊ ትዋጣት ስምህ ካብ ዓይነታት መሳርሒ ሙዚቃ እያ። በቲ ህዱእ ድህያ እውን ወትሮ ክትሰምዓ ካብ ተብህግ መሳርሒት ሙዚቃ ምዃና ብብዙሓት ዝንገረላ እዩ። ቫዮሊን መብዛሕትኡ ግዜ ኣብ ኤውሮጳ ዝርከቡ ሃገራት ብብዝሒ ትዝውተር ከም ዝኾነት እዩ ዝግለጽ። በዚ መዳይ ኣብ ዝኾነ ኣጋጣሚታት ነዛ መሳርሒት ተጠቂሞም ፅምብሎም ከድምቑ ንዕዘብ። ካብዚ ሓሊፉ ናይ ቫዮሊን ሙዚቃ ጥራይ ዝቐርበሎም ምርኢት ብብዝሒ ይዝውተሩ። ኣብ ሃገርና እውን ትዝውተር መሳርሒት እኳ እንተዘይኮነት ኣብ ገለ ኣጋጣሚታት ግን ምስተን ዝውትራት መሳርሒ ሙዚቃ ትፅምበር እያ። ፍሉይነታ ብእዛንካ ኣዳሚፅካ ዘይትስሕቶ ብምዃኑ እውን ንሎም ሰሙን ምዛ መሳርሒት ሙዚቃ ክነላለየኩም ምሪፅና ዘለና እሞ ሰናይ ምክትታል።

ቫዮሊን ኣብ ኤውሮጳ ዝርከባ ሃገራት ብፍላይ ድማ ኣብ ጥልያን ባህላዊት መሳርሒ ሙዚቃ ምዃና እዩ ዝንገርላ። መጀመርታ ዝተማሃዘትሉ ካብ 16 ክሳብ 18 ክፍለ ዘመን ክኸውን ከሎ፣ እታ ኣብዚ እዋን ዘሎ ቅርፂ ዝሓዘትሉ ግን ኣብ መጀመርታ 18 ክፍለ ዘመን ኣብ ጥልያን ከም ዝተሰርሐት እዩ ታሪክ ዝሕብር። ኣብ ኣገባብ ኣሰራርሓ እውን ኣብ 4 ክፊሎም እዮም ኣዳልዮምን። እዚ ከዓ ብዓቐን ይኹን ብዝህበኦ ድምፅን ብዘለዎን ፍሉይነት ማለት እዩ። ብስያመ እውን ቫዮሊን፣ ቫዮላ፣ ሾላን ዳብል ቤዝን ተባሂለን ንፍለጣ።

ኣብ ሃገርና እውን ብብዝሒ ትዝውተር እኳ እንተዘይኮነት ብገለ መንእሰያት ግን ክትዝውተር ንዕዘብ ኢና። ሓደ ካብቶም መንእሰያት እውን ሙራድ ዑመር እዩ። ሙራድ ዑመር ኣብ ቤት ትምህርቲ ሙዚቃ ኣስመራ ኣብ 2017 እዩ ፈለማ ምስ ቫዮሊን ዝተላለየ። ካብታ ሰዓት ጀሚሩ ክሳብ ሕጂ እውን ንቫዮሊን ኣብ ዝተፈላለየ ኣጋጣሚታት ካብ ዘቕርቡ ሙዚቀኛታት ክኸውን ዝበቕዐ ብዘለዎ ልምዲ እውን ናይ ሎም ሰሙን ዕዱም ጋሻና እዩ።

0: ቫይሊን ኣብ ዓለምና ካብ 16 ክሳብ 18 ክፍለ ዘመን ዘሎ ፈሊማ ኣብ ዝበፂሓቶ ዘላ ደረጃ ንክትበፅሕ ተራ ዝተፃወቱ ሙዚቀኛታት ኣለዉ። በብወገኖም ኣዝያ ኣደናቂ ተራ ብምፅዋት እዮም ተደማፂት መሳርሒት ሙዚቃ ክትከውን ዝኽኣልዋ። ተጠቃምነት ቫይሊን ኣብ ሃገርና ከመይ ኣሎ እንተኢልና እቲ ብብዝሒ ዝዝውተር መሳርሒ ሙዚቃ ንዕዘቡን ነዳምፆም ብምዃንና ምምላሱ ኣይከብርን እዩ። ምስቲ ኣብ ዓለምና ፈለማ ዝተኣታተወትሉ ዘመን ኣነፃፂርካ ዳርጋ የላን ንብላ ዓይነት መሳርሒት ሙዚቃ እያ። እዚ ከዓ ብብዝሒ ዘይትዝውተርን ነዛ መሳርሒት ሙዚቃ ዝመልኩ ሙዚቀኛታት እውን ዋሕዲ ዘለዎም ከም ዝኾነ እዩ ዝገልጽ። ኣብዚ እዋን ግን ካብ ዝሓለፉ ዓመታት ብዝበለፀ ከላሊ እዋን ኣብ ባህላዊ ሙዚቃ ሃገርና እውን ከተኣታትዋ ይፅዕሩ ምህላዎም ይገሊጹልና።
1: ሕጂ ካብ ካልእ መሳርሒታት ዝፈለያ ንቫየሊን እቲ ዩኒክነስ ናይ ድምፂ ድምፃ ዩኒክ እዩ። በቲ ሳውንድ ተውፅኦ ቭልነራብል ሳውንድ ኣሎ ብዙሕ ነገር ሮማንቲክ ክላሲክ ምስኡ ዝኸይድ ማለት እዩ። ካልእ እቲ ኤክስፕረሲቭ ን ቨሪ ፍሌክሲቢሊቲ ድምፃ ድምፃስ ናብ ዝኾነ ክተዓፅፍ ክእል እዩ። ሕጂ ኣብ ሃገርና ምሽ ሙዚቃ ንሰርሕ ኢና ምስ ሙዚቃ ክትኣት ትኽእል እያ ማራይ ፍሌክሲብል ድምፃ ከምዚነቲ ሙዚቃ ኣይበቅዕኒ ኣይትብላን ኢኻ ምስስ ፍሌክሲብል ተኣቶ እያ ኤክስፕረሲቭ ኢኻ ገላፂ እዩ ንሰብ ከዓ ኤክስፕረስ ክገብረሉ እዩ ማለት እዩ ኳሊቲ ናይ ድምፂ። ሕጂ ብቫዮሊን ጌርካ ናይ ዋጣ ኢሚቴት ክትገብር ትኽእል ኢኻ ናታሲ ክደግሞስ ትኽእል ኢኻ ልክዕ ከም ናታ ክተምፅኦ ትኽእል ኢኻ። እዚ እንታይ ርእየና ፍሌክሲብሊቲ ማለት እዩ። ብዙሕ ክትቀመላ ትኽእል ኢኻ ሃርሞኒክስ ከም በዓል እምብልታ ሕጂ ናይ በዓል እምብልታ እንድሕር መፂና በዚ ጌርካ ብሃርሞኒክስ ልክዕ ናቱ ድምፂ ክተምፅኦ ትኽእል ኢኻ። ቴክኒክ ናትካ ጥራሕ ዝፍለ እምበር ተምፅኦ ትኽእል ኢኻ። ካብ ካልእ መሳርሒ እዝታ ትፈለያ ፍረት ለስያ ከዓ ፍረት ከዓ ኣብ ናይ ጊታር ሕጂ ስትሪንግ ፋሚሊ ምሻ ኣለዋ ካብዚ ናይ ቫዮሊን ዘይኮነስ ኣብ ካልእ ስትሪንግስ ማለት እዩ ጊታር ኣሎ ፍረት ኣሎ ቫዮሊን ፍረት የብሉን። ሕጂ ሞር ክብድ ኢለ ያ ስለምንታይ ፍረት እንዳርእኻ ተሃርም ኢኻ ቫዮሊን ግን ስሚዒት እዩ። ከምዚ ክትሃርም ከለኻ ዚ ካብዚኣ ንእሽተይ ንእሽተይ እንድሕር ጎዲልካ ወይ ንድሕር ንእሽተይ ጌርካ ኢንቶኔሽን ሕጂ እቲ ድምፂ ሲ ስትሬት ድምፂ ማለት እዩ ታልክዕ ኖተሃርማ ማለት እዩ እሱ ፅቡቅ ክመፃልካ ኣይክእልኒ ማለት እዩ። ኣብ ከምኡ ሕጂ ካብ ካልእ መሳርሒታት ፈለያ ብዙሕ ፃዕራ ያ ካታዓት
2: ሕጂ ቫዮሊን ፍሌክሲብል እያ ወይ ተዓፃፃፊት እያ ዝበልናዮ ናብ ዋጣ ክትመስል እያ ዝበልናዮ ፎር ኤግዛምፕል ወይ ንኣብነት ንዋጣ ሕጂም ፍትና ወይ ከዓ እምብልታ ማለት እዩ ከምዚ ኢና ተዓፃፃፊት እያ ንብላ ማለት እዩ። ናብ ዝኾነ ዓይነት ሙዚቃ ሲ ክእለ ጥራሕ ዘድንበር ኮፍ ክትገብር ትኽእል እያ ወይ ክሰጥን ትኽእል እያ ተኣቱ ትኽእል እያ ማለት እዩ።

0: ቫዮሊን ብዓቕና ይኹን ብኣቃውሞኣ ሰሓቢት ብምዃና ዝተፈላለዩ ነቲ ህዱእ ድምፂ ከተውፅእ ዝሕግዙ መሳርሒታት ተጠቓልል።
1: ቫዮሊን እዚአ እዚ ቦዲናታ ብውድ ዝተሰርሐ ስፔሻል ወይ ፍሉይ ታይፕ ኦፍ ውድ ወይ ከዓ ዕንጨይቲ ማለት እዩ። ፍሉይ ዕንጨይቲ ዝተሰርሐ እዩ ንዓ ዝኾውን ማለት እዩ። እዚኣ ቺን ሬስ ትበሃል። እዚኣ ቺን ሬስት ከዓ ንቺን ወይ ከዓ እዚ መንከስ መቐመጢ ወይ ከዓ ኮፍ መበል ትኸውን ማለት እዩ። እዚኣ ከዓ ሾልደር ሬስ ትበሃል። ሾልደር ሬስት ከዓ ኣብዚ ትኸውን ኮይና ንሾልደርካ ኮንፎርታብል ክስምዓካ ትገብር ማለት እዩ። እዚኣ ከዓ እዚ ቲ ቦዲ ማለት እዩ። እዚአን ኤፍ ሆልስ ትበሃላ ድምፂ ዘውፅአ ማለት እዩ። ኣብ ዝኾነ ወላ ክራር ሆልስ ምሽ ንረከብ ኢና ዘን ኤፍ ሆልስ ትበሃላ ማለት እዩ። እዚ ብሪጅ ይበሃል ማለት እዩ። እዚ ብሪጅ ይበሃል። እዚ ከዓ ተይል ይበሃል። እዚአን ተይል ይበሃላ። እዚአን ከዓ ፋይንቲነርስ ይበሃላ። ፋይንቲነርስ ከዓ በብቁር ንዳሕር ክትቃና ያለለኻ እዚአን ፋይንቲነርስ ትጥቀም ማለት እዩ። እዚ ፊንገር ቦርድ ይበሃል። ኢድካ ተቐምጠሉ ማለት እዩ። ፊንገር ቦርድ ይበሃል። እዚ ስትሪንግስ ይበሃል። ናብዚ ንምፃእ ማለት እዩ። ኣብዚኣ ከዓ እዚ ቲነርስ ይበሃል ወይ ከዓ ቲኒንግ ፎርክ ይበሃል። እዚ ከዓ ቲኒንግ ፎርክ ይበሃል። እዚ ቲኒንግ ፎርክ ከዓ ብዓብዪ መጀመርያ ጅምር ኣቢልካ ብቲኒንግ ፎርክ ኢኻ ቲን ትገብሮ ናብቲ ቦትኡ ቅድም ትመልሶ ሽዕበዝ ጌርካ ፋይን ቲነርስ ጌርካ ከዓ ተመሓይሾ ነቲ ድምፂ ናብ ቦትኡ ክምለስ ማለት እዩ። እዚኣ ከዓ ቦው ትበሃል። ቦው ከዓ እዚ ስቲክ እዩ። እዚ ስቲክ እዩ። ስቲክ ቲፖሽናት ዝሓዘ ማለት እዩ። እዚ ከዓ ሄር። እዚ ከዓ እዚ ሄር ሕጂ ኣብዚ ሕጂ ግዜ ብሲንተቲክ ይስራሕ ዘሎ ጎማ ገለ ዓይነት ዝተሓወሶ ግን ሆርስ ሄር ና ንሕና ንብሎ እቲ ናይ ቀደም ቤስ ኻ ኦሪጂናል ከዓ ሆርስ ሄር እዩ። ድቃ ካንዋጣ ማለት እዩ። እዚ ፍሮግ ይበሃል። እዚ ፍሮግ ይበሃል። እዚ ስክሪው ይበሃል። እዚኣ ከዓ ቲፕ ትበሃል ማለት እዩ። እዚኣ ከዓ ስክሮል ትበሃል ማለት እዩ።

0: ቫዮሊን ካብ ካልኦት ብዝተፈለየ ኣብ መንከስካን መንኮብካን ብምፅጋዕ እትፅወት መሳርሒት እያ። ከም ፍሉይነታ ኣጋባ ታሕዛ ከም ዝስዕብ ይመስል።
1: ታሕዛ ፖዚሽንስ ናይ ቫዮሊን በው ከምዚ ጌርካ ትሕዛ ማለት እዩ። እዛ ፖዚሽን ልክዕ ሕንቅል ሕንቅሊቶ ግን ላዕሊ ክትከውን ኣለዋ ማለት ኣመልካቲቱ ከዓ ቁርብ ስላይቲ ከምዚ ክትብል ኣለዋ። እዚኣ ታሕዛ ናይ በው ማለት እዩ። ኣታሕዛ ናይ ቫዮሊን ከዓ ቫዮሊን ከምዚ ጌር ኣታሓዝ ማለት እዩ። እዚ ቺን ሾልደር ሬስ ኣብ ሾልደር ክኾን ኣለዎ፣ ቺን ሬስ ከዓ ኣብ ቺን ክኾን ኣለዎ ማለት እዩ። ናብዚ ትኾን ስላይቲ ማራ ናብዚ ክትከይደ የብላን፣ ናብዚ ከዓ ብዙሕ ክትመፀ የብላን። ኣብ ማእኸል ከምዚ ትኾን ማለት እዩ። ስትሬት ምሳ ከምዚኣ ትኾን ሽዑኡ ሙቹ ኣለካ ዲካ የለካ መቺ ካሎ ድ የለን ክትፈልጥ እንድሕር ደሊካ ከምዚኣ ትፍንዎ ማለት እዩ። ሕጂ ኖርማል ኮምፎርታብል ክስማዓካ ወይከዓ ምቹነት ክስማዓካ ኣለዎ ማለት እዩ። እዚ ተሓዛእ ከዓ ታርምተኾንካ በውካ ስላይት ከዓ ናብዚ ክቐንን ኣሎ። እቲ ሞር ስለምንታይ ኣብዚ ሞር ፓወር ኣሎ፣ ኣብዚ ለስ ፓወር ኣሎ። ወላፍቲ ናይ ጨጉሪ ወይከዓ ናይ ጨጉሪ ናይ በው ማለት እዩ። ሕጂ ሞር እዚ ናብዛ ቅንን ኣቢልካ ጀሚርካ ትውድእ ከለካ ከዓ ናብቲ ቦታ እንዳመለስካ ትኸይድ ማለት እዩ።

ቫዮሊን ቀንዲ ኣብ ክላሲካል ሙዚክ ትዝውተር ብምዃና ኣብ ምዝንታው ዛንታ ብቐዳምነት እያ ትስራዕ። እዚ ማለት ከዓ ኣብ ዝኾነ ናይ ኦርኬስትራ ምርኢት ቀንዲ ቀላሲት ኮይና ዛንታ እትዘንቱ ኣገዳሲት መሳርሒት እያ። ኣብ ሃገርና እውን ኣብ ባህላውን ዘመናውን ሙዚቃ ክትኣቱ ኣይፀግማን እዩ። ብብዝሒ ዘይተለምደት መሳርሒት ሙዚቃ እኳ እንተኾነት ከም ካልኦት መሳርሒ ሙዚቃ ብዝሒ ክነዘውትራ ዘይተሸግር ምዃና እዩ ገሊጹልና።

ብኮሚሽን ባህልን ስፖርትን ዓመታዊ ተወዲቡ ብደ ሳውንድ ኦፍ ኦኣሲስ ዝፍለጥ መደብ ይቐርብ እዩ። እዚ ድማ ነታ ኣቐዲምና ክንገልጾ ዝፀናሕና ብብዝሒ ናብ እዝሚ ሰማዕቲ ብምቕራብ ከም ካልኦት መሳርሒ ሙዚቃ ተጠላቢት ንምዃን ዝዓለመ እዩ። ነቲ ዘሎ ሕፅረታት ብምርዳህን ብዘለዉ ውሑዳት ኣባላትን ተጠቂሞም ንክላሲካላዊ ሙዚቃ ብዝበለፀ መንገዲ ዝቐርብ እውን እዩ። በብእዋኑ ብምቕራቡ ነዛ መሳርሒት ሙዚቃ ካብ ዝሓለፉ ዓመታት ብዝሓለፈ ኣብዚ እዋን ተደማፂት ክትከውን ካብ ዝኽኣልዋ ዓበይቲ መድረኻት ምዃኖም ይዓሊሉና። ብዝያዳ ኣድማዕነት ክህልዎ ድማ ንመጻኢ ካብዚ ብዝሓለፈ ክስራሓሉ ዘለዎ ምዃኑ እውን ኣስዕባ ኣቢሉ ዝሃበና ልበዋ እዩ።

0: ባህላዊ ክተውፅእ እትሕግዝ ምዃና እዩ እቲ ቀንዲ ፍሉይነታ። ቫዮሊን ብተደጋጋሚ ክነዘውትራ ዘይተሸግር ከም ዝኾነት እዩ ሙራድ ዝገልጽ።
1: ኣብኣ ክንፀቅጣ ንብል ሕጂ ከምቶም ካልኦት መሳርሒታት እንድሕር ክንእትኸም በዓል ክራር፣ ከበሮ፣ ኦርጋን ድራም ኣብ ኤርትራ ማለት እዩ ብዙሕ ንጥቀመሉ ልክ ሓንጓይላ ማለት እዩ ከነእትዋ ድሕር ኮይና ብዙሕ ፃዕሪ ክሓትት እዩ ብዙሕ መሳርሒታት ክነምፅእ ኣለና ማለት እዩ ነቲ ሰብ ከዓ ሞቲቬት ክንገብሮ ኣለና። ሕጂ ኣብ ሃገርና እቲ ሰብ ወላ ቫዮሊን ክመሃር ደሊ ቫዮሊን ንሓንሳብ ገለገለ እቲ ስካርሲትስ ኣሎ ዋሕድስ ኣሎ ብዙሕ ኣይተለመደትን። ሕጂ ግን በብቁሩብሲ ከነልምዳ ኣነ ብል ማለት እዩ ብናተይ በብቁሩብሲ ከነተኣታትዋ ስቲል ኣብ ዝኾነ ወላ ኣብ ባህላዊ ዝናትና ዘሎ ክትኣቱ ትኽእል እያ ወላ ሓንቲ ልክዕ ከም ዋጣ ማለት እዩ ሞደርን ዋጣ ማለት እዩ ኣጠቃቅማ እዩ ዝፈሊ እምበር ክትኣትስ ትኽእል እያ ስቲል ከማ ኣብዚ ናይ ፌስቲቫል ዝቐረብኒ ኣብዚ ናይ ፊልም መጀመርያ ዝጀመረሉ ኣብ ሲነማ ሮማ ማለት እዩ ባህላዊ ምስ ሞደርን ኢና ጌርና ማለት እዩ ክራር ደረቦካ ሻምቡቆ ጌርናስ ምስ ቫዮሊን ሸሎ ብኸም ኢና ከድና ማለት እዩ። ሕጂስ ክትኣቱ ትኽእል እያ ቁሩብ ግዜን ፃዕርን ዩ ዝሓትት እምበር ክትኣቱስ ትኽእል እያ ንትስፈ ከዓ ክትኣቱ

ክቡራትን ክቡራንን ተኸታተልትና ደጊምና ተመሊስና ኣለና ዘላትና ትሕዝቶ መደብነተ ሂወት እያ ክትከውን ንሎሚ ኣብ መደብነተ ሂወት ንሓድ ሕድካ ምትሕግጋዝ ኤርትራውያን ካብ እንሕበነሉ ክብርታት ሓደ እዩ። እቲ ብዝተፈላለየ መንገዲ ፍልጠትን ሞያን ዝሰነቐ ነቲ ካልኦት ተመክሮ ከካፍል ምርኣይ እምበኣር ኣብ ኤርትራ ንቡር እዩ። እዚ ኣብ ውሽጢ ሃገር ጥራሕ ዘይኮነ ወላ እውን ኣብ ወፃኢ ሃገር ዘቕመጡ ዜጋታት እዚ ካብ ምግባር ድሕር ኣይብሉን እዮም። ካብዚ ብምቕፃል እምበኣር ዘላትና ትሕዝቶ ክቡራት ተኸታተልትና ሓንቲ ጓል 84 ኣደ ንዘለዎን ሞያ በቢ ግዜኡ ናብ ካልእ ከም መሓላልፋ ዝፅዕራ እየን። እዚ ብሓፈሻ ንኣገዳስነት ሃገራውነት ድማ ዝድህስስ ትሕዝቶ እዩ። ናብ ሙሉእ ትሕዝቶኣ ከስግረኩም ናብ ሲራክ ወረደ።

0: ዝኽሩን ይውስኽ እምበር ኣይጐድልን እዩ። ብህዝቡን ሃገሩን ዝመፁ ይፈቱን እዩ። ህዝቡን ሃገሩን ወትሩ ኣብ ልቡ ስለ ዝኾኑ ዕለታዊ ብኦም ምሕሳብ ኣይገድፍን። ኣመትታ ገዲፍዋ ዝመፅ ሃገሩ ካብ ምግባር ድሕራ ይብልን። ብኣካል እንተረሓቐ ሓሙን ቀልቡን ግን ምስ ህዝቡን ሃገሩን እዩ። ነታ ከም ድላይ ዓንዲሩ ዘይመነወ ሃገሩ ብሓሳቡ እናዘከረ ብዝኽሪ ትማሊ ናብኣ ይምለስ። ብሓጎሳ ይሕጎስ፣ ብሓዘና ይሓዝን፣ ኣውዑዮን ዝሕልን ካብ ጎና ኣይፍለን። ዕድልን ዓቕምን ኣብ ዝረኸበሉ ንሃገሩ ይሕግዝ። ክሳብ ብኣካል ብምምፃእ እውን ብመይኡ ከገልግል ይረአ። ኣደይ ኣባዲ ታደሰ ካብ ወላዲአን ታደሰ ወልደ ገብርኤልን ወላዲተን ገረመ ሽምባየን ብ1942 ኣብ እምባ ጋልያኖ ተወሊደን። ወለደን ጽቡቕ መነባብሮ ስለ ዝነበሮም ኣደይ ኣባዲት ኩሉ ዘድልየን እናረኸባየን ዓብየን። ዕድሚአን ንትምህርቲ ምስ ኣኸለ ካብቶም ውሑዳት ኣብቲ እዋን ናይ ትምህርቲ ዕድል ዝረኸቡ ብምዃን ኣብ ኢሳቅ ተወልደ መድህን ክሳብ ረብዓይ ክፍሊ በጺሐን። እንተኾነ ብኹሪ ገዛ ስለ ዝነበራ ነተን ብዙሓት ቈልዑ ዝነበርዎን ወላዲተን ንኸተዓብያ ካብ ረብዓይ ክፍሊ ኣይቀጽላን። እቲ እዋን ሕሱም ናይ መግዛእቲ ግዜ ብምንባሩ ኣብ ህዝቢ ውዕዋዕ ሃገራዊ ስምዒት ሰፊኑ ነበረ። ነፍሲ ወከፍ ዜጋ ኸኣ በቲ እዋን ተጸልዩ ዝዓቕሙ ኣብ ምብርካት ነይሩ። ኣደይ ኣባዲት እውን ከም ኩሉ ዜጋ ኣብ ናይ ከተማ ስራሕ ተሰሪዐን ነይረን።
1: ኣነ ኣብ ስደት 77 የወፅየ 77 ናይ ከተማ ስርሒት ንሰርሕ ነርና ኢና። ሓደ ዓመት ዝኸውን ማለት እዩ። እቲ መጀመርታ እኳ ኣነ ዋላ ሓንቲ ዝፈልጦ ነገር ቆልዓ ክወልድ ሓዳር ስለ ዝነበረኒ ሓዳር ክገብር ከምኡ ጥራይቲ ስታይ ነበረ ፅቡቕ ናብራኣይ ሓዳርን እዩ ነይሩኒ። ሕጂ ኣደይ ኣምና ድበሃላ ነይረን ኣብዚ ናይ እስር ቤት እንጀራ ሰንኪተን ዝሸጥ ኣብ ገዛ ብርሃኑ እሰን እናትን ኣውቲስታ ካ ነይርዎን ወዲ እሰን የን ወዲ በናና ኣይፈ ዋላ ሓንቲ ይፈልጥ ነ ነይረ ኣነ ሕጂ ኣብኡ ምስ ተወደብና መሓዛ ደየን ነይረን ሓደ ዓመት ናይ ከተማ ሰሪሕና ማለት እዩ። ሕጂ እቲ ግዜ እቲ መገዲ ዕዳጋ ሓሙስን ዓደ ንፋስን ዝወስድ መገዲ ኣብኡ ስለ ዝኾነ ገዛና ተጋደልቲ ብኡ መፅና ነይሮም እዮም። ካብኡ ሽዑኡ ምስ ተጠርጠርና እዚኣ ጓለይ ጓል ዓመት ነራ ሓያት ወደይ ደርጋ ክቲ ዓመት ንመፈቕኒ ነይሩ ምሰደይ ገዲፈ እዮም። ምስኡ ካልኣየቱ ድብለካ ደለኹ ወዲ ብሓንሳ ወፂና ንፃዕ ዘጋ ማለት እዩ ኣብ 77 እዩ። እሱ ናይ ፈዳይኒ ስታይ ሽሙ ኢና ንሰርሕ ነርና ኣሕዋተይ እውን ሕጂ ክልቲኦም መይቶም እዮም። እሶም ውን ናይ ከተማ እቲ ሓደ ኣሲሩ ከማ ነይሩ እቲ ሓደ ምስኡ ዝነበረ እውን ሞይቲ እዩ ኣብ ከተማ ስመራ ወዲካ ስማየ ዝብልዎ ብርሃን ሓወይ ከዓ ሙሉእ ለይቲ ብረተ ሓቂፉ ኣብታ ናይ ዕዳጋ ሓሙስ ኣብኡ ሓድር ነይሩ። እሱ እውን ናይ ታይ ሽሙ እዩ ነይሩ ኮነ ቦታ ንሕብር ነርና ዝኾነ ነገራት ዝበለ ነብፅሓሎም ነርና ሽዑ ፀዓ ዘጋእቲና ማለት እዩ ብእግርና ማለት እዩ። ሕጂ ዋላቶም ጦርሰር ስታይ ብሉና ነይሮም ክልቴና ክልለና ሞኒ ንዓዲ በፂሕና ክንመፅና ብሎም ክፉእ እውን ኣይረኸብና ክሳዕ ድሓራይ ዋላ ሓንቲ ዋላ ሓንቲ ብጀካታ ጀለብያ ደተኸለናዮ እውን ዳሓዝናዮ ነገር ስለደይነበረ ፀዓ ዘጋ ወፂና ማለት እዩ። ነቲ ምሳይ ዝነበረ ቤተሰብ እኦም ኣብኣቴና እዚ መሓመድ ቅዱዊ ጥዕና ስለ ኣስዑ ጥዕና ሲኢነ ስለነበርኩ ኢሎም በቃ ድሓን ጥዕና ስለ ድሰኣነት ዝገበረቶውን እኹል ስለ ዝኾነ ንዓኣ ንሱዳን ክትከይዳ ኣለዋ ተባሂለ ሽዑ ማለት እዩ ክትሰግር ኣለዋ ገለ ተባሂለ።
0: ድሕሪ እዚ ኣደይ ኣባዲት ናብ ስደት ሱዳን የን ኣምሪሐን። ኣብ ሱዳን ንክልተ ዓመት ድሕሪ ምቕማጥ ድማ ናብ ኢማራት ዓረብ ግዒዘን። ኣብ ኢማራት ዓረብ ንሓሙሽተ ዓመት ፀኒሐን ድማ ናብ ስዑድ ዓረብ ሰጊረን። ኣብ ስዑድ ዓረብ ንሓሙሽተ ዓመት ምፀንሓ ደቀን ዝሓሸ ናይ ትምህርቲ ዕድል ክረኽቡ ብምሕሳብ ምስድራ ቤተን ብግሪኻ ቢለን ንሆላንድ ኸይደን። ኣብዚ እዋን ከኣየን ናይ ፊዚዮትራፒ ትምህርቲ ዝቐሰማ
1: ክንዲቲ ስታይ ኣይሓስቦን እየ ነይረ እሳ ኸማ ንድገርመካ ከምዚ ሌክራም የውፅዎ እዮም ኣሎ ከምዚ ኣብ ቦቴክ መፅሓፍቲ ዝሸጠሎ ኣብኡ የውፅዎ እዮም። ድሕር ትምህርቲ ትደሊ ኮንካ ወይ ፊዚዮትራፒ ናይ ድኾነ ኩሉ ካርድ ኣሎ። ሕጂስ ኣጋጣሚ ስቀኢለ ክርኢ ኢለ ከይደ ሰብ ኣረኺበያ እታ ካርድ ሒዘ መፅ ብላ ኣለኹ ነዚ ኣረህዋ ጓሌ እቲ ቋንቋ ናዓይ ቁርክብ ክብድ ስለ ዝብለኒ ኣትራ

0: በጃኸ እዚኣሰ ደው ኢልክ ንደ ቆፀርለይ ገለብላ ማማ ከመይ ጌርክ ክትክእል ዮ ቋንቋ ክብርትዓ ክንዲላ እንደ ሓነ እግዚኣብሄር ፈልጥ ኢለ ሽዑ ተቋፂርና ከይደ ማለት እዩ። ከመይ ምክብለካ ንክልተ ዓመት ክምሃር ስታይ ገይረ 2,000 ከፍ ኢለ ሽዑ 2,000 ከፍ ኢለ 2 ዓመት ትምህርቲ ሕጂ እቲ ትምህርቲ ምስ ጀመርና ክንዲ ኣትኸውን መምሃሪት ማለት እያ እዚኣ ጣውላ ብምልእት ኣላ ፃዕዳ ኩላ ፃዕዳ ኢኻ ዋላ ካልስኻ ዋላ ጨጉሮኻ ብፃዕዳ ኢኻ ኩላ እዚ ተኸዲንካ ተኣቱ ስቂኢልካ ዝስተየለን ድሓር ከመይ ምክብለካ መዓት ሰብ እዮም ኩሎም ከዓ ደኳትር እዮም ኤከስትራ እዮም ድምሃሩ ነይሮም ናይ ፊዚዮትራፒ ብላዕሊ እዮም ድምሃሩ ነይሮም ኣነ ጥራይ ሓበሻ ኣነ ከዓ ካብኦም ድዓበኹ ከዓ ድገርመካ ሕጂ እሳ ግን ፈትያት እሳ ኣፍሪቃዊት እያ እቲ ምስኣ ድምህር ከዓኒ ሆላንዳዊ እዩ ብጣዕሚ ፈትያ ህኒ ኣጆኹ ኢላሃኒ ባዕልና ሕግዘኪ ኣጆኹ ኢላሃኒ ኣንደርግራውን ኣሎ ኣብ ታሕቲ መዓት ዓራውቲ እዩ መዓት ዓራውቲ መዓት ዓራውቲ እዩ ዘለዎ ኣብኣቲና ጀሚርና ሽዑኡ ኣነ ንዓኻ ገብረልካ ስኻ ንዓይቲ ገብረለይ እሳ ጠጠው ኢላ ትሪእካ እንታይ እስታይ ኣለካ ኩሉ እን ድሪኣኻ ትፅሕፎ ማለት እዩ ካብኣስ ኣነ ቀዳመይቲ ኮይናካብ ዋላ ካብቶም ሓካ እዩ እዚ ናይ ኣምላኽ ነገር ኩሉ ደይሰኣነ ሽዑ በ ኣነ ድበልክዋታ ምሳይ ስታይ ድገብኮ እሳ ብጣዕሚ ኣነ ኢላ ከምዚ ስርኦ ይፈለጠ ሓዊ ኣነ ከማል ብሓደ ግዜ ኢላ ሽዑ ብዙሕ ተሓጋጊዞምኒ በቃ ሽዑ መወዳእታ ዓመት ክኸውን ከሎ ሽዑ ሰርተፊኬተ ወሲደ ፌስታ ገይሮምልና ዓብ ፌስታ እንታይ ከደይሃቡኒ
1: ኣደይ ኣባዲት ናብታ ኣብ ባሻውል ዝነበረት ዓባየን ምላሹ ሃይሉ ብምኻድ ብዙሕ ግዜ ይሕልፋ ብምንባረን ካብተን ባህላዊ መንገዲ ተጠቂመን ፊዚዮትራፒ ዝገብራ ዝነበረ ዓባየን ሞያ ወሪሰን እየን ነዚ ብልምዲ ዘጥረየኦ ሞያ ትምህርቲ ክውስኸሉለኒ ብምባል ከዓ ንክልተ ዓመት ናይ ፊዚዮትራፒ ትምህርቲ ወሲደን
0: ትምህርቲ እንድሕር ተማሂረ ግድነት ሰርተፊኬት እንድሕር ሒዘ ብመንግስቲ እውን ሕጋዊ ክሰርሕ ይኽእል እየ ድብል ስታይ ገይረ ማለት እዩ ሽዑ ኣብ ድሕሪ ዓመት ገለ ከማን እዚ ከምዚ ኣሎ ዓመት ዝገብርዎ ክእለት ዘለዎ ሰብ ኩሉ ናይ ፊዚዮትራፒ ኹን ናይ ገለ ይዕድሙካዮም በታ ስታይ ዓዲሞም ንኸ ቀዳመይቲ ኣነ ከዓ ኣብ ጋዜጣ ወፂ ከምዛ ድብለካ ብሓይለይ ደይኮነስ ናይ ኣምላኽ ማለት እዩ
1: ድሕሪ እዚ ኣደይ ኣባዲት ነዚ ሞያ ብግብራዊ ስራሕ ንምድርዑ የን ነቒለን ካባ ወፃኢ ሃገር ንኻልእ ዜጋ ንህዝበይ ከገልግል ይሓይሽ ብምባል ከዓ ናብ ኤርትራ ብምምፃእ ክሰርሓሉ ጀሚረን
0: ወረቐተይ ምስ ወሰድኩ ሽዑ ሓሲበ ሽዑ ኢለ ኣነ ካብዚ ነዚ ህዝቢ ኣብዚ ድሕግዞ ዋላ ከይሰራሕኩ ዋላ ሓንቲ ባንበሊዐ ኣብ ፅቡቕቲ ገዛ ይድቅስ ንህዝበይ ምሕጋዝ ሕስሸኒ ኢለ መደብ ገይረ ሽዑ ማለት እዩ ሽዑ ኣብ ኣምባሲ ኸይደ ምስ ኣምባሲ ተዘራሪበ ወረቐት ሂቡኒ ሰሎሙን እዚኣ መፅአ ኣብ ታእሽሙ ከሉ ተቢለ ሽዑ ናብ ምስ ወድቡላ ተመዲበ ማለት እዩ ሕጂ ለዚአን ዋላ ንምንታይ 10 ሰብ ድሓዊ የለይ ኣብታ ዓደይ ከይደ ነቲ ህዝበይ ክሕግዝ ሕሸኒ ኢለ ከምኡ መዲበ ማለት እዩ መዲበ ኣብዚኣ መፅአ ከምዛ ድብለካ ሽዑ ምስ ወድቡላ ቅሩብ ሰሪሐ ኣብዚ ዕዳጋ ሓሙስ ስለ ዝነበርና ኣብኣ ምስ ከይደ ማለት በልድሓኒ ኢለ ንሰለስተ ወርሒ የ መፅአ ነይረ ለይትን መዓልትን ሰሪሐ በኣ እሞ እቲ ሰብከ ብሩኽ ህዝቢ እዩ ሰለስተ ወርሒ ገይረ ካብኡ ተመሊሰ ንዓደይ ኣይፃናሕ ኮን ከዓ መሊሰ መፅአ መፅአ ሚኒስተር መንግስቲ እቲ ናይ ሆላንድ ኣምባሲ ወረቐት ሂቦምኒ ኣብ ሚኒስተር ጥዕና ኣብኣ ተዘራሪበ ሽዑኡ ናብ ቻቸር ተመዲበ ማለት እዩ በዚ ተኣኸትብሎ እወ ኣብኡ ተመዲበ ሽዑ ዳርጋ 12 ዓመት እናተመላለስኩ ሰሪሐ ብኣ ማለት እዩ
1: ኣደይ ኣባዲት ካብ 2002 ጀሚረን ኣብ ዝተፈላለየ እዋን ናብ ሃገረን ብምምፃእ ን12 ዓመት ብሞየአን ኣገልጊለን ካብቲ ዝበዝሐ 10 ወርሒ ክሳብቲ ዝወሓደ 3 ወርሒ ድማ ሞያዊ ብቕዓተን ኣብ ረብሓ ህዝበንን ሃገረንን ኣውዒለንኦ ኩሉ ግዜ ፀዓትካ ፍልጠትካን ጉልበትካን ንህዝብካ

0: ንመሬትካ ኮታ ነቲ ንዓኻ ዝመስልን ንዓኻ ዝውክልን እንተውዒልካዮ ብህይወት ከለኻን ጽባሕ ምስተኣለኻን ኣፍ ኣውፅኡ ባዕሉ ከም ዝዛረብ ድማ ኣደይ ኣባዲት ኣብነትና የን
1: ሓንቲ ሓዛይ ነራ ተዓሰርተ ወርሒ ኣቕሓይሽ ምስኣ ገይረየ ማለት እዩ እሳስ መፅያ ስለ ዝነበረት ናታ ገዛ ነይሩ ሓንቲ ግን እዩ ገዛ ሂባት እኒ ምሸት ንግሆ ወፅእ ምሸት የድኣቲ ነይረ ድበዝሕ ኣብ ገዝኡ ድሕከም በዝሕ ነይሩ ሰዓት ሓደ ውድእ ካብኣ ካብኣ መፂኦም ከዓ ማኪና ገይሮም ወስን ናብ ገዝኦም ካብኣ ከዓ ካሊእ ማኪና ገይሩ ወሰን ሰዓት 10 ገዛ ይኣቲ ነይረ ብለካ ኣሎ
0: ኣደይ ኣባዲት ኣብ 215 ከገልግላ ናብ ሃገረን ኣብ ዝመጻሉ እዋን ኣብ ዓምዲ ጋሻ ሰንበት ጋዜጣ ሓዳስ ኤርትራ ንዘለዎን ትምህርትን ተመክሮን ናይ ፊዚዮቴራፒ ማሳጅን ሄርባል ትሪትመንትን ኣካፊለን ነይረን እየን ብዘይካዚ ኣብ ጀርመን ይኹን ካልኦት ሃገራት ዝተፈላለየ ነዚ ሞያ ዝምልከት ትምህርቲ ቀሲመን እየን ኣደይ ኣባዲት ኣብ ሃገር ሆላንድየን ናይ ፊዚዮቴራፒ ትምህርቲ ቐሲመን
1: ንዓይ ብዙሕ ጥቕሚ ረኺበሉ እየ ኣብኡ መምሃረይ ከምዚ ብናይ ሕጋዊ ስታይ ደይኮነ ሲ ብገንዘበይ ከፍ ኢለ ተምሃርኮ ማለት እዩ ድምህሩ ብዙሓት እዮም ደለዉ ኣብኡ ከምዚታት ብጣዕሚ እየ ተሓጒሳነ እታ ድልየተይ እግዚኣብሄር ስለ ዝፈፀመለይ ብዓብኡ ንምንታይ ከዓነ ከለኹስ ኣብ ዓለም ክሕጎሰላ እዚኣ ሒዘያ እየ ድኸይዳኣነ ኣነ ከምኡ ኣይኣምን እየ ከምኡ እየ ድብል ብዙሕ ጥቕሚ ኣለዎ እናትካ ድልየት ድዩ ሕጂ ዋላ ደቅና ከምዚ ተምሃር ኢልካዮም ክምሃረልካ ደይክእሉ ደቂ ቆልዑት ኣለዉ ድልየት እዩ ብዓብኡ ድልየት ክኸውን ከሎ ካልኣይ ነገር ከዓስ ፅቡቕ እየ ኣነ ተማሂረስ ቁም ነገር ገይረላ ማለት ብናተይ ስ ስታይ ክገብሮም ብጣዕሚ ፅቡቕ እዩ ክትምሃር ኣብዚ እውን ክትምሃር ትኽእል ኢኻ ኩሉ ትምህርቲ ኣሎ ኣብ ሃገርና ግን ኣታደደለኻያ ንሕር ተማሂርካ ሞ ኣብ ቁም ነገር ክትበፅሕ ኣለካ ኣነ ብጣዕሚ እየ ድሕጎስ በዛ እግዚኣብሄር ዳሃበኒ እዩ ድሞ ኣብዚ በፂሓትለይ ንህዝበይ ድሓጎስ ኩላ እዛ መወዳእታ ሰብዓ ሰብ ኣብቲ ወረቐት ሪኢኻ ትኸውንካ ሰብዓ ሰብ ናይ ሓቂ ድሓወዩ ኢሎም ፅሒፎም ዝሃቡን ኣሎ
0: ኣደይ ኣባዲት ናብ ኤርትራ ብምምፃእ ብሞየአን ንህዝበን ከገልግላን ከለዋ ረብሓ ነይርዎን እዩ እቲ ረብሓ ግን ገንዘብ ዘይኮነ እቲ ካብ ዝሓወየ ዜጋኻ እትረኽቦ ፍቕሪ ሕውነት ዕግበት እዩ እዚ ከዓ ነቲ ብሕሉኑ እምበር ብስጉእ ዘይሓስብ ሰብ ዓብ ነገር እዩ ምኽንያቱ ዕግበቱ ዕግበት ህዝቡ ስለ ዝኾነ
1: ረብሓ እቲ ቤተሰብ ናይ ህዝበይ ስለድሓወየለይ ብህዝበይ ዋላ ሕጂ ከማን ኣምላኽ ጥዕና ተድህበን እውን ክቕፅሎ ይደሊ ዋላ ኮፍ ኢለ እንታይ ኣነ እንታይ ኣብ ዓለም ኣይነብር ኒ ኣነ ሕጂ እውን ኣይቀስንን ክርኦ ከለኹ ሰብ ድሓመ መክርኢ ከለኹ ኣይድቅስን ደቂስ ይሓድር
0: ኣብዚ እዋን ኣደይ ኣባዲት 84 ዓመት መሊአን ይርከባ ምስ በዓል ቤተን ኣቦይ ኣለን ገብሪ መስቀል ከዓ 4 ውሉዳት ፍርየን ብዘይካዚ ደቂ ደቅን ዝረኣያ ዕድለኛ ወላሊት እየን ኣደይ ኣባዲት ካብዚ ናይ ልዕሊ 40 ዓመት ናይ ስደት ተመክሮን ተበጊሰን ንሃገርካን ህዝብኻን ብሞያኻ ምግልጋል ኣገዳሲ ምዃኑ እየን ዝዛረባ ከምኡ ሞያ ዘለዎም ኣብ ወፃ ሃገር ዝቕመጡ ዜጋታት ናብ ሃገሮም መፂኦም ከገልግሉ ከዓ ለበወአን የመሓላልፋ
1: ኣነ ደኣ እታ ናተይ ባዕለይ ከምዛ ድብለካ እንድያ ነቲ ካሊእ እውን እግዚኣብሄር ንድሕርዳ ሰሚዖም ንዓዶም መፂኦም ከገልግሉ እታ ዝዓበየት ፀጋ እያ ንነብሲ ከዓ ኢካ ትኸስብ ዘለካ ኮምበር ዋ ሓንቲ ነቲ ህዝቢ ኮንካ ትኸስቦ ዘለካ ገንዘብ መፅያሲ እንታይ እሞ ኩሉ ግዜ እወ ንሃገርካ ምግልጋልሲ ብዓብኡ ነዚ ሃገርካ ንስድረኻን ኢኻ እዚኣ ዓድን ኣብዚኣ እያ ዋላ ብገለ ንሃሉ ዋላ ብስደት ንሃሉ ዋላ ብገለ ንሃሉ እዚኣ እያ ተሃገርና ዓድኻ ከዓ ዓድኻ እያ ሬሳኻ ከይተረፈ ኮ ናብ ዓድኻ እዩ ድመፅእ ዘሎ ክሳዕታ ሸዓ ግን ነዚ ዓድናስ ከነገልግል ኣለና በብታ ደለዎ ጥበብ ቆቁሩ ምንድሕር ሓጊዙ ሲ ዋላ ሓንቲ ከማይ ከዓ እስታይ ገይሮም ከዓ ቦታ ክእለቶም መፂኦም ንሃገሮም ክሕግዙ በብቲ ተምሃርዎ በብታ ክእለቶም እዚኣ ይላበዎም ማለት እዩ
0: ኣብ መወዳእታ ኣደይ ኣባዲት ብሰንኪ ጥዕና ናብ ኤርትራ መጺአን ምግልጋል ከም ዘቋረጻ ብምግላጽ ኣብ ወፃእ ሃገር ዝቕመጡ ኤርትራውያን ብባህሊ ኣነባብራን ቋንቋን ካልእ ሃገር መታን ከይወሓጡ ብዓቕሞም ብዙሕ ጻዕሪ ከም ዝገብሩ ጠቒሰን ጥቓሚ ሓበሬታ ብምሃብ ድማ ዘረበአን ዛዚመን።
1: እንታይ መሰካ እቲ ኤርትራዊ ሰሪ ሕማም ናይ ኤርትራ ኣለና ብሓፂሩ እቲ ናይ ባህሊ ሲ ሕሙሞ እዩ ወላ እቲ ህዝቢ ሲ እንኳን እሳቶም ስኒ እተን ፀዓዱ ከማን ስኒ እቲ ጥልፊ ዲኻ ትብል ዋላ እቲ ዘረባ ዝዘረባ ኣለዋ ገርመካ ፀዓዱ ኣንስቶም ማለት ነቶም ደቀና ማለት እዩ ሕጂ ኣነ ይገርመኒ ብጣዕሚ ኢኻ ክስታይ ትኸውን ክትነግሮም ክተምህሮም ከዓ ኣለካ ኩለን ከዓ የምህሮኦም እየን ወመኒ ኣብኡ ኮይኖም ስኒ ከምዚያ ናይ ዓዶም መፂኦም ደቆም ከርእዩ ኣለዎም ከምህርዎም ኣለዎም ዓዶም መፂኦም ከዓኒ ኩሉ ነገር ከርእይዎም ኣለዎም ናይ ዓዶም ቋንቋኦም ፈሊጦም ስድሮኦም ፈሊጦም ክኸዱ ምእንቲ ኣብ ዓዶም ከምፅዎም ባህሎም ክፈልጡ ምእንቲ ዓዶም ኣምፅኦም ከርእይዎም ኣለዎም።

ክቡራትን ክቡራን ተኸታተልትና ካብቲ ኣዛናይ ዝኾነ ትሕዝቶታት መደብናትናን ካብዘይ ብምቕፃል ፋኒ ክሊብ ኢና ቀሪብና ዘለና። ፋኒ ክሊብ ወትሩ ከም እትዕዘብዎ ካብ ዝተፈላለየ መርበብ ሓበሬታ ተወኪሱ ሄኖክ ፀሃየ ብቅምስ ዝስዕብ ኣብ ናይ ዕረፍቲ ግዜኹም ንዓኹም የዛኔኩም እዩ ዝበሎ ዝተፈላለየ ትሕዝቶታት ሒዙ ተዳሊሎ ንምክታልኩም ደጊመ ብክብሪ ይቅድም።

0: ሰላምታና ይብዛሕኩም። መረባትና ስራን ኣብ ምክካል ዝርከቡ ክብራትን ክባርን ክቃደ ወገዳት ምስ መደብና ድማ ንኡስ መደብ ዘዋሪት ካሜራ ትትከውን። ከምዚ ሪኢና ዘለኹም ኣብ ከባቢ ፍያት ኢና ዘለና። ፅባቐ ፍያት ካሌሩ እንታይ ይመስል ድማ ከነፀባርቀትና ኣለና። ምሳና ዘለዉ ኣርክቴክት ክብሩ ኣብ ፅምብል እዩ። ኣርክቴክት መጀመርያ የመስግነካ ስለ ግዜኻ። ከም ዝተዓዘብኮ ፍያት ሓንቲ ካብተን ሓደ ሰብ በፅሐና ኣለዎ ዝበሃላ ኣገደስ ዝበሃላ ሳይት ሓንቲ ካብአን እያ። እንታይ ፍሉይ ዝገብራ እንታይ ዓይነት ቅዲ እዩ ስለ ዘለዎ ኣይኮም ተባሂላ እስኪ ቦኹን ጅምር
1: ሕራይ ብዛዕባ ፍያት ታሌሮ መጀመርያ ክንዛረብ እንድሕር ኮይና ብዙሕ ታሪክ እንዲ ዘለዎ እዚ ህንፃ እዚ ከም ህንፃ ምስነ ህንፃ እዩ ብቁፅር ወይ ኣብ ቢልዲንግ ካታጎሪ ዝኣቱ። ግን ክትሪኦ ከለኻ ካብ ቢልዲንግ ካብ ህንፃ ንላዕሊ ናብ ሓወልቲ ዝኸደ እዩ ድመስል። ንምንታይ እዚ ስራሕ እዚ ናይ ኢንጂነሪንግ ስራሕ እዩ። ናይ ኢንጂነሪንግ ስራሕ ክብለክ ከለኹ ናይ ሲቪል መሃንዲስ ስራሕ እዩ። ኣርክቴክትስ ቢልዲንግ ዝሰርሑ ሲኔማ ክንብል ንኽእል፣ ናይ ሆቴል ክትብል ትኽእል፣ መንበሪ ኣባይቲ ክትብል ትኽእል፣ ማለት ኣፓርትመንት ክትብል ትኽእል ኢኻ። ግን እዚ ካብኡ ፍልይ ዝበለ ቅርፃ መሰል እዩ። ከምዚ ልክዕ ናይ ሓወልቲ ነገር ደለዎ እዩ። እቲ ኣደናቂ ዝገብሮ ናይ ፍያት ታሌሮ ከምዚ ሰብ ስለ ዝለመዶ ስለ ደይፈልጦ እምበር ኣብ ዓለም ካብተን ኣደናቕቲ ኣገደስቲ ህንፃታት ተባሂላ ከምቲ ዝበልክዮ ካብተን 1001 ቦታታት ቅድሚ ምማትካ ክትሪኤን ደለካ ትብል መፅሓፍ ዓባይ 1001 ሳይትስ ዩ ማስት ሲ ቢፎር ዩ ዳይ ትብል መፅሓፍ ሓንቲ ፍያት ታሌሮ ውላ። ሕጂ ናይ እዚኣ ታሪክ ክንዛረቡ ከለና እዚኣ ኣብ 1937 ብጁሴፔ ፔሳቲ ዝተባህለ ኢንጂነር ንድፊ ወፅኡ ላ። ከምዛ ሕጂ ንሪኣ ዘለና ንድፊ ውፅኡ ንክትፀድቕ ናብቲ ናይ ሽዑ ናይ ሲቪል ኢንጂነሪንግ ዲፓርትመንት ወይ ኣብቲ ሚኒሲፓሊቲ ዝበሃል ነበረ ናይ ኣስመራ ምምሕዳር ናብኡ ምስ ኣቕረቦ እዚ ህንፃ እዚ ኣይ ጠጠው ኣይብልን እዩ። እዚ ንሪኦ ዘለና ክልተ ክንፊ በዝን በዝን ልዕሊ 16 ሜትሮ እዩ። ብዘይ ሓደ ኣብ መንጎ ደሎ ዓንድታት ብዘይ ዓንድታት ኣብ ማእከል ፍሪስታንዲን ንብሎ ነፃ ኮይኑ ተገቲሩ። እዚ ኮንክሪት እዩ፣ ካሳስትሩሽ እዩ። ሓፂን ኣይኮንና ንዛርብ ዘለና። ሓፂን ክትገብሮ ትኽእል፣ ብኬብል ጌርካ ክትስሕቦ ትኽእል ካልእ። እዚ ግን ተንዲኖን ካሳስትሩሽን ዝኣተዎ ህንፃ እዩ። ኣብ 1937 ማለት 86 ዓመት ገይሩሎ። ኣብቲ እዋንቲ ግን ጠጠው ኣይብልን እዩ ተባሂሉ እቲ ንድፊ ተነፂጉ በቶም መሃንዲሳት ተነፂጉ እዩ። እዚ ጠጠው ኣይብልን እዩ ተነፂጉ። ድሕሪኡ ክንዲዚ ዓይነት ነፃ ከምዚ ኢሉ ጠጠው ዝብል ኣይከውንን እዩ ተባሂሉ ኣብ መንጎ ዓንዲ ግበረሉ ተባሂሉ ሓሊፍካስ ዓንዲ ግበረሉ። ንሱ ከዓ ነቲ ተደሊ ዘሎ ማዕላ ክውዕል እንተኮይኑ ናይ መዕደሊ ጋዝ መዕደሊ ነዳዲ እዩ ነይሩ። መዕደሊ ነዳዲ ናይ ማካይን እዩ ነይሩ። ኣብኡ ከሎ ከዓ ላቫጆ ከዓ መሕፀቢ ማካይን ከዓ ነይሩ። ሕጂ ነፃ ኮይነን እንድሕር ዳ ክንቀሳቀሳ ኮይነን ከምዚ ዝበለ ልክዕ ከምዚ ንሪኦ ዘለና ክንፊ ዘለዎ ነፃ ዝኾነ ክገብር ደሊ እዩ። ግን ክውንነት የብሉን ጠጠ ኣይብልን ተባሂሉ ተነፂጉ። እንታይ ዳ ተባሂሉ ሽዑ ወስኸሉ። ሕጂ ታ ኣብቲ ኣርካይቭ ወይ ከዓ ኣብቲ ናይ መዝገብ ምምሕዳር ዘላ ንድፊ ዓንድታት ዘለዋ እያ። ኣብ መንጎ ዓንድታት ዘለዋ እያ ክትፀድቀሉ ኢሉ ሕራ ኢሉ ወሲኹ ምስ ተቋራፂ ናይቲ ህንፃ ወይ ከዓ ኮንትራክተር ተሰማሚዑ። ግን ጣውላ ጌርካ ጥራይ ከም ዘሎ ምሲኢልካ ስርሓዮ እምበር ከይትገብረሉ ኣብ መንጎ ተባሂሎም በዚኣ ተራዳድኦም
0: ብዘይዶ መበል ክቐውም ከምዝኽእል ተረዲእዎ ነይሩ እዩ ማለት
1: ናይ ብሓቂ ተኣማሚን እዩ ነቲ

0: ተዃናታር እውን ኣእሚኑ ወዩ ድሓር ግን እዚ ህንፃ እዚ እቲ ንሪኦ ዘለና ናሕሲ ከምዚ ኢሉ ዘሎ ምስ ተወደአ ካሪኬቶ ዝበሃል ኣሎ ድስከም ንዑ ስጋዕ ድደርቕ ማለት እዩ ስጋዕ ድጥንክር እዚ ኖርማሊ ኣብ ወርሒ ከባቢ ኢኻ ተስትዮ ማይ ክደርቕ ኢልካ 27 መዓልቲ ገለ ምናልባት ነዚ ከምዚ ዓይነት ግን ስጋዕ ወርሕን ፈረቓን ክትከይድ ትኽእል ኢኻ ሕጂ ንሱ ምስ ተወደአ ኣልዕሎ መፅዩ ንሱ መፅዩ ኢንጂነር ጁሴፐ መፅዩ ነቲ ኮንትራክተር ኣልዕሎ እቲ ካሪኬቶ ዝበሃል ተሰካሚ ሓፂናት ኣልዕሎ ሞ ነፃ ይኹን ተባሂሉ ሕጂ እቲ ኮንትራክተር ፈሪሑ ምስ ረኣዮ ስጋዕ ክንደይ ሂጅ ምዃኑ ወይ ገዚፍ ምዃኑ ምስ ረኣዮ ኢንጂነር ጠጠዋ ይብልን እዩዚ ሓደ ነገር ንግበር ኢልዎ ይብል እዩ ኣነ ኢለካ ኣለኹ ይብል እዩ ኖ ኣነ ከልዕሎ ይክእልን እየ ጠጠው ዝብል ኮይኑ ኣይተረኣየኒን ሕጂ እንታይ ኢልዎ ሽጉጥ ኣውፅ ኣልዕሎ ሞ እንድሕር ወዲቑ ኣነ ነብሰይ ክቐትል እየ ኣየልዕሎ ኒአ እንተ ኢልካ ግን ንዓኻ ቐትለካ ኢሉ ሕጂ ተኣማሚኑ ማለት እዩ ድሓር ኢልዎ ሓንቲ ሪጋ ሓንቲ ሪጋ እንዳገበርኩ ከልዕል ነቲ ተሰካምስ ክሪኦ ኢሉ ኢኖ ክፍትኖ ኢሉ ኩላ ብሓንሳ ኣልዕላ ኢልዎ ከምዛ ዝብለካ እንድሕር ወዲቑ ነብሰይ ክቐትል እየ ኢልዎ ኩላ ተላዒላ እቶም ንሚኒሲፓሊቲ ዓንዲ ኣሎ ኢሎም እዮም ሓሲቦም ሓደ ነገር ድረኣየካ ሱፐርቪዥን ኣይነበረ ና መፃእካ ማለት እዩ ሳንዱቕ ሳንዱቕ ናይ ሓሶት እዩ ነይሩ ሓሓሊፉ ድነበረ የ ክስታይ
1: ምስላእወ
0: ገብራ ይሕራይ ከምታ ዝደለኹማ ኢሉን ግን ከምታ ዝደለያ ገይሩ 86 ዓመት ከኣኒ ኣይኮነን ሽዑ ክወድቕ ኢድበልዎ ስጋዕ ሕጂ ኣብ ፅቡቕ ኩነታት ኣሎ እዚ 16 ሜትሮ ክብለኩ ከለኹ ዝኾነ ኢንጂነር ሲቪል ኢንጂነር 6 ሜትሮ ግበረለይ ክትብሎ ከለካ ውን ንጋደ እዩ ኖን ከዓ 16 ሜትሮ በዝን በዝን ጠጠው ክብል ሕጂ እንታይ እቲ ምስጢር ከመይ ኢሉ ዝጠጠው ኢሉ ኣሎ ኣብ ላዕሊ ከድና ክንሪዮ ኢና

እዚ ሕጂ ናይቲ ሽዑ እዋን ናይ ነዳዲ መምልኢ ዝነበረ ቱቦታት እዩ ስጋዕ ሕጂ እውን ኣሎ ከምኡውን ናይ ማይ ኣሎ መሕፀብ ላባጆ ሕጂ ኣብዚ ነዳዲ መልኣ ዝሕፀባሉ ቦታ ነይሩ ሕጂ ሲ ዓብ ምዃኑ ዝተደልየ ድሕር ዓንድታት ጌርካሉ ማእከል ከንቀሳቕሰን እውን ኣይክእልን እዚ ግን ነፃ ኮይኑ ብዓብኡ ነቲ መዕደሊ ነዳዲ ድዩ ነቲ ናይ ላባጆ መሕፀብ ማካይን ድዩ ንኩሉ እኩል ቦታ ነይሩ ማለት እዩ እቲ ኣገዳሲ ከዓኒ ከምዚ ኢሉ ነፃ ምዃኑ ኣብ መንጎ ዓንድታት ተገይርካ ኣየተሓላልፈካኒ ከም ድላይካ በዚ ከድካ በዚ ክትወፅእ ትኽእል ኩሉ ነገር ነፃ እዩ እቲ ክስታይ ሕጂ ካልእ እንታይ እዩ እዚ ህንፃታት እዚ ህንፃታት እዚ እዚአን ብጎድኒ ደለዋ ባርጃያ ናያ እዚኣ ካብኡ ዓብቲ ዘሎ ሽዑ ዝተሰርሐ እዩ ኣካል ናይዚ ፒያታ ሌይሮ ህንፃ እዩ እንታይ ነይሩ እዚታት ባርጃያና ነይራ እዚታት ግን ስፔር ፓርት ናይ ማካይን ናይ ፍያት መለዋወጡ ቑሑት ሾፕ ወይ ከዓኒ ድኳን መሸጢ መለዋወጡ ቑሑት ናይ ፍያት ማካይን ከዓ እዚ ነይሩ ሕጂ ነዚ ኣፀቢቕካ ናብ ካልእ ክትቂሮ እምበሬ እዚ ኣካል ናይቲ ህንፃ እዩ ድንቂ ስራሕ ወይ ከዓኒ ብሉፅ ስራሕ ብዓለም ደረጃ ዝፍለጥ ምዃኑ ዓይነት ሰብ ህለሉን ኢና ምስ ዓቢና ሰብ ከዓኒ ክሪኦ ከሎ ኖርማል ክስታ ይመስሎ ግን ኣይኮነን እዚ ብናይ ኢንጂነሪንግ ምህንድስና ኤክስትራኦርዲናሪ ወርክ ወይ ከዓኒ

ብሉፅ ናይ ምህንድስና ስራሕ እዚኣ ጥራይ ክፈልጥዋ ኣብ ዓለም እውን ፍሉጥ ምዃኑ ካብቲ ኣገዳሲ ድበሃል ኣብ መፅሕፍቲ ይኹን ኣብቲ ናይ ዓለም ሄሪቴጅ እዚኣ ከማንሲ ኣብ ናይ ዩኔስኮ ሲ ከም ፊያታሌሮ ከመስመራ ዘይኮነ ከም ፊያታሌሮ ከማነ ክትኣቱ ትኽእለ ኣብ ውሽጢ ስመራ እያ ዘላ ግን ርእሳ ድኸኣለ ናታ ኢንዲቪድዋል ወይ ከዓኒ ብውልቂ ክትኣቱ ትኽእል ዓይነት ህንፃ እዩ። ሕጂ ንሪኦ ዘለና እዚ ንላዕሊ ደውፅኣና ጡይዋይ ስፓይራል ስቴርኬዝ ንብሎ ጡይዋይ ኣስካላ እዩ። ኦሪጂናል እዩ ናይቲ ዓዲ እዩ ምስቲ ህንፃ ዝተሰርሐ እዩ። ኩሉ ተኽስታይ ኣብዚ ለዎ እቲ ፋብሪካ ዝሰርሖ ቶሪኖ ገለ ዝብል ማርክ ኣለዎ። እዚ ሙሉእ ሓፂን ሶሊድ ሜታል ንብሎ ሙሉእ ሓፂን እዚ ሓፂን ብሓፂን እዩ። ዋላ እዚ እዚ ናይ ፊኒስትራታት ሽዑ ዝተሰርሐ እዩ። ኩሉ ልክዕታ ዝተቐየረ ነገር የብሉ። ካብዚ ጀሚርና ንላዕሊ ንድ በዚያ እያ ላዕሊ ከም ሓንቲ ክፍልላ ኦፊስ ዝጥቀሙላ። ካብኡ ተረፈ ግን እዚ ሞር ናብ ሓወልቲ ዝኸደ እምበር ኦፊስ ወይ መንበሪ ወይ ሲኔማ ከም ተቐዲመ ዝበልክዎ ኣይኮነን። እንታይ ግን ምስ ስነ ህንፃ ግን ይጥቀስ። እንታይ ዓይነት ቅዲ እዩ ደለዎ? እዚ ቅዲ ህንፃ እዩ ደለዎ እንድሕር ኢልና ሰባት ሪኦም ኣይሮፕላን ትመስል ገለገለ ክብሉ ይኽእሉ እዮም። እቲ ፐርፐዝ ወይ ከዓ እቲ ቀንዲ ዕላማ ናይቲ ኢንጂነር ተራእዩ ደይፈልጥ ዓይነት ስትራክቸር ወይ ከዓኒ ግንቢ ፈጢሩ ነፃ ኮይኑ ን16 ሜትሮ ዝኸይድ ናይ ኮንክሪት ካሳስትሩሽ መፅለሊ ገይሩ ነቲ ድተባህሎ ማዕላ ከውዕል ከሎ ሕጂ እንታይ ተባሂሉ ዩ ድፅዋዕ እዚ ዓይነት ቅዲ ህንፃ ንበሎ? ኣብ ቅዲ ህንፃ ስለ ዝኣቱ ፊቸሪዝም። ፊቸሪዝም ማለት ብትግርኛ እንድሕር ክንትርጉሞ ኮይና መፃኢ ዝእምት ዘየለ ሕጂ ናይ መፃኢ ሓሲብካ ትሰርሖ ነገር ፊቸሪዝም ይበሃል። ከምቲ ዝበልክኹ ግን ኣውሮፕላን ገይሩ ዝወስዳ ሰብ ኣሎ ካልእ ስታይ እውን ክረኣዮ ክእል እዩ። ግን ትመስል እያ ከም ምምሳል ግን እቲ ፐርፐዝ እዋ ከው ንኽእል እዩ። እቲ ዘደንቕ ግን ኣብ ዓለም ኤክስትራኦርዲናሪ ኢንጂነሪንግ ወርክ እዩ። እዚ እንታይ ማለት እዩ? ብሉፅ ዝድነቕ ናይ ሲቪል መሃንዲስ ስራሕ እዩ። ናይ ሓደ ኣርክቴክት ወይ ገለ ደይኮነ ናይ ሲቪል መሃንዲስ ቀሊል ኣይኮነን። 16 ሜትሮ ኣብቲ እዋንቲ ኣብ ኣፍሪቃ ኣይኮነንሲ ኣብ ኤውሮጳ ይነበረ ክንዲዚ ዝኣክል ከምዚ ገይሩ። ስጋዕ ሕጂ እውን ዋላ ብኤውሮጳ ደረጃ ዝድነቕ እዩ። ሕጂ ምስ ቴክኖሎጂ ዘሎ ገለ ክስታይ ገይሮም ገለ ክሰርሑ ክእሉ፣ ብኮንክሪት ግን ሕጂ እውን ኣይትስራሕን እያ። ምስጢርና እዚኣ እሱ እዩ ድፈልጣ። ሓንቲ ነገር ግን ንሓደ ዓርኬ ጢልያን ሲኞር ኤልዮ ድበሃል ኣቦኡ ዓርክቲ ኢንጂነር ስለ ዝነበረ እንታይ ትፈልጥ ብዛዕባ ዛ ስትራክቸር ኢለ ዝሓተትክዎ ፀኒሐ ነግረኪ ነጊሩኒሎታ ምስጢር። ብዙሓት መሃንዲሳት እንዲ ሓቲተ ኤርትራውያን ካብ ደገ ድመፁ ኣብዚ ዘለዎ ገለ ከመይ ኢሉ ጠጠው ክብል ይኽእል? 6 ሜትሮ ከማን ክትገብር ንጋዶ እዩ ኣይተረዳኣናን እዮም ዝብሉ ኮይ ሕጂ ሓንቲ ምስጢር ትላዓሊ ዘሎ ክንሪዮ ኢና። ካልኣይ እታ ኤልዮ ድበለኒ ሲኞር ኤልዮ ድበለኒ ትእመን እውን ነገር እያ ክንሪያ ኢና።

0: ላዕለዋይ ክፋል ናይ ፍያት ደይብና ኣለና ፍያት ታሌሮ መን እዮም ስከ ፋሚሊ ድዮም ኣላስ ወነንቲ ናይ ፍያት ድዮም
1: ሕጅታ ይመስለኪ ፍያት ታሌሮ ታሌሮ ዝበሃል ሃብታም ማለት በዓል ፀጋ ወልዚ ፋሚሊ ነይሮም ኣብቲ ግዜ ጥልያን ሕጂ እንታይ ነይሩ ስርሖም ናይ ፍያት ካምፓኒ ናይ ማካይን ትካል ናይ ፍያት ወኪል እዩ ነይሩ ታሌሮ ሕጂ እዚ ናይ እንዳ ነዳዲ ክሰርሕ ምስ ሓሰበ ነቲ ኢንጂነር ዱሴፔ ቆፂርዎ ማለት እዩ ክሰርሓሉ ንሱ ከዓ እዚ ድንቂ ዝኾነ ስራሕ ሰሪሕሉ በቲ ንሱ ደሃቦ በቲ ንሱ ዝደለዮ ገይሩ ሰሪሑ ታሌሮ ከዓኒ በቲ ስራሕ ተሓጒሱ ነቲ ታኻትብሎ ክስታይ ገይርዎ ማለት እዩ ነቲ ህንፃስ መዊልዎ ማለት
0: እዩ
1: ሕጂ እዚ እንታይ እዩ እቲ ናይዚ ምስጢር ኣብዚ ጫፍ እንድሕር ኢና ልዕሊ ቁመት ሰብ እዩ እዚ ዓንዲ ገመል ድበሃል ወይ ከዓ ብጢልያን ኮርዴሎ ድበሃል ወይ ከዓ ብእንግሊዝኛ ቢም ድበሃል እቲ ቀንዲ ስትራክቸር ወይ ከዓ ተሰካሚ እዚ እዩ እቲ ኢንጂነር ግን እዚ ብታሕቲ እዩ ብዙሕ ግዜ ዝኸውን ብትሕቲ ዝናሓሲ ጠጠው ኢልናዮ ዘለና እወ ግን ፅቡቕ ስለደይመፅእ እዚ ክረአ ስለዘይደለዮ ንላዕሊ ምፅዎ ንላዕሊ ምፅዩ ተሰካሚ ንላዕሊ ጌርካ ግን ዝያዳ ወይት ወይ ከዓ ዝያዳ ክብደት ኢኻ ትውስኽ ዘለኻ ግን ካብዚ ቁመት ሰብ ጀሚሩ እታ ምስጢርታያ እንዳሓፀረ ዳርጋፍታ ጫፍሲ ክንዲዚኣ ኮይና ካብ ቁመት ሰብ ሕጂ እዚታት እዩ ተሰካሚ ነዚ ጠጠው ኢልናዮ ዘለና ስላብ ድበሃል ተሰኪሞ ዘሎ እዚ እዩ ኣብዚ መፂኡ ድረኣዮ ሰብ እዚ ናቱ ክብደት ከሎስ መሊሱ ተሰካሚ ክኸውን እቲ ዘገርም ሓንቲ ኢና ንርኢ ዘለና እዚኣስ ሓንቲ እያ ወይ ዚአን ክልተ ኢና ንርኢ ዘለና በዚ ርባዕተ ኣለዋ ሽዱሽተ ከምኡ ክብደት እንዳወሰኸስ ተሰካሚ ከዓ ሕጂ እዚ እቲ ዓብዪ ናይዚ ድንቂ ዝገብሮ ኣብ ዓለም ኤክስትራኦርዲናሪ ኢንጂነሪንግ ወርክ ተባሂሉ ብላዕሊ ገይሩ መሊሱ ከምዚ ገይሩ ሓደ ወፃእተኛ ኤሮጳዊ እንታይ ከም ዝበለኒ ትፈልጢ ፓሪስ ከይደስ ኣይፍልታወር ርእየዮ ካብ ኣይፍልታወር ግን እዚኣ ገሪማህኒ ንዓይሲ እዚ እዩ ገሪሙኒ ኣይፍልታወር ኣይኮነን ገሪሙኒ ኢሉኒኖ ስለዚ ስጋዕ ክንደይ ዋላ ብናይ ኤሮጳ ደረጃ ከምትረአ ክንገልፆ ደሊና ኢና

0: كم زيلو زخيل سي حجي ازي دلدل كاب كم زي زبالة تراي كاب كم زي زبالة كم زي زبالة يدلدل اجي نسي لني كأمنو نخيلي
1: مسجرية
0: يبلون إذا كوني مسجري وي مزاناقع يكون نزي ستراكتشري إذا كوون زغوبرو ستاي ولا حنت تنكف هاي تخليني حابزي تزقرم بين ولا زي حجة خنريو كل نازي أبصبو كنا تاتالو كارتا ملو نقع إلن ولا حنت نقع عيتريني ها دحري ثمانية شدشتن عمد ካልእ ዛፍያት ተፃሒፍዋ ደሎ እታ ሰገነት ወይ ታወር ትረኣየና ደላ ኣብታ ፍያት ደላ ፅሕፍቲ ናይ ማይ መኸዘንያ ዝዋተር ታንክ ንብሎ እዩ ኮንክሪት እዩ ንስ እውን ሕጂ ንምንታይ እያ እዚኣ ናይ ማይ መኸዘኒት ኮይና ደላ ካብቲ ታሕቲ ዒዳ ንላዕሊ ፓምፕ ተገይሩ ነተን ማካይን ድሕፀባ ካብ ዝወሪዱ መሕፀቢ ማይ ይኸውን ማለት እዩ መኸዘኒ ማይ ሕጂ እቲ ፋንክሽንሲ እቲ ማዕላ ዝተባህሎ ኣገልግሎትሲ ልክዕ ንመዐደሊ ነዳድን ነቲ ላቫጆ ዝበሃል መሕፀቢ ማካይንን ልክዕ ብኩሉ እንትንኡ ንዑ እዩ ተሰሪሑ ኣብ ዓለም ዝድነቕ ስራሕ ከዓ ኮይኑ ሕጂ እንታይ እዩ ካብቲ ጫፍቲ ናብዚ ሓደ ጫፍ ብዘይ ዝኾነ ክስታይ ተዘርጊሑ ኣሎ ልዕሊ 4 ሜትሮ እዩ ካብቲ ጫፍ ናብቲ ጫፍ ካብዚኣ ተወሲድና ከዓኒ ናብዚ 16 ሜትሮ ኣሎ ካብዚኣ ከዓኒ ልዕሊ 16 ሜትሮ ኣሎ እዚ መንጎ ትከብዲ ከብዲ ናይቲ ህንፃ ኣሎ እዚኣ ስካላ እዚኣ ናብቲ ላዕሊ ገንኢ ዘለዎ ማለት እዩ እወ እታ ታንከር ትሕቲ ዛፍያ ፅሕፍቲ እንያ ደላ ዓብ ታንከር እዚኣ ሕጂ መደየቢት ናይቲ ታንከር ወይ ተተባላሸወ ወይ ገለ ቸክ ዝገብሮ እዩ እወ እዚአን ናይ ማይ መውረድ እየን ብደገ ኣይረኣያን
1: እየን
0: ሓሊፉ በታ ዓንዲ በታ እወ ሕጂ እዚ ዓንዲ እንድዩ ብኣ ትኸይድ በዚኣ ኸ ብኣ ትኸይድ ሕጂ ኣብቲ ናይ መጨረሻ ጫፍ ኣለና ዋላ ሓንቲ ልክዓ ኣብ ፅርግያ ትኸይድ ዘለካ ዓይነት እዩ ረድረድ ድብል የብሉን ገለ ይብሉ ሕጂ እዚ እቲ ዓንድታት ዋላ ሓንቲ ኖ ጠልጠሊ ኢልክለኺ ካብ ከምዚ የ ክዘለኺ

እዚ ድንቂ ስራሕ እዩ ማለተይ ሲ ምናልባት ነዞም ኣብዚ ዓዲ ንሪኦ ገለ ብዙሕ ስታይ ኣይከውንን ግን እዚ ኣብ ዓለም እውን ተደነቐ ስራሕ እዩ ምናልባት ድሕሪ ሕጂ ሓደ ሓደ ምምሕያሽ ክግበረሉ እዩ እዚ እንዳመብ ዘሎ እንዳ ሜካኒክ ኣለኪ ምናልባት ንሱ ተኣልዩ ክገፊሕ እዩ ተሃድሶስ ከድልየ እዩ ሪሃብሊቴሽን ወርክ ከድልየ እዩ ከም ፕላን እውን ሒዝናዮ ኣለና

0: እቲ ኮምፓውንድ እቲ ቐፅርኸ እንታይ ይመስል ኣሎ? ሕማ እዚኣስ እንታይ እያ ትረአየ ንመስለኪ? እዚ ዝኣክል ግዙፍ ስትራክቸር ኣብ ፀቢብ ቦታ ኣብ ደይ ቦታኣ ተጨቢጣ ደላያ ትመስል። እዚ ተረዲእና ምስቶም ንምልከቶም ኣካላት ሓደ ሪሃብሊቴሽን ስራሕ ወይ ከዓ ተሃድሶ ኣበይ ደተኮረ ማለት እዩ ኣብ ዝሓፁፍ ዝቐፅሪ እዚ እዚ ኦፍኮርስ ኣለዎ። እዚ ሕጂ ግሪን ኤርያ ኮይኑ በዚ እቲ እንዳ ሜካኒክ ተኣልዩ ስጋዕቲ ቪላ ገዛት በፂሑ እዚ ኩሉ እዚ ግሪን ኤርያ ፋውንቴን መንጫዕጫዕታ ዘለዎ ሰሓቢ ኮይኑ ከም ንበል ሕጂ ናይ ቱሪስት ኦፊስ ኢንፎርሜሽን ኦፊስ ተኮይኑ በዚ ፀግዕ ኣለና ክንሪኦ ኢና ክፍልታት ዓበይቲ። ንሱ ከዓ እንታይ ነይሩ ናይ ሽዑ እዋን እዩ ባር ጃያን ኣላ ድሕሪኡ ሎ እቲ ሩምስ ዓበይቲ ክፍልታት ንሱ ከዓኒ ናይ ኣቑሑት መለዋወጢ ናይ ፊያት ማካይን መለዋወጢ ኣቑሑት መሸጢ ነይሩ። ሕጂ ንሱ ናብ ሚዝየም ክትቅይሮ ትኽእል ተወሳኺ በዚ ዝኾነ ትሰርሕ ኮታ ፕላን ኣሎ። ብጣዕሚ ፅቡቕ ክመፅ እዩ ንዝመፅእ እቲ ህንፃ ፅቡቕ ኣሎ። እቲ ቐፅሪ ከዓኒ ሪሃብሊቴሽን ወይ ተሃድሶ እንተተገይሩሉ ብጣዕሚ ኣደና ክኸውን እዩ። ኣብዚ ፓርኪን ናይ ኣውቶቡሳት ናይ ቱሪስትስ ከምኡታት ክህሉ እዩ። ስጋዕ ሕጂ ዝተረኣየ ዋላ ሓንቲ ፀገም የብሉን እዚ ህንፃ እዚ። ንምንታይ እዩ እዚ ብተነኮ ዝተወቕዐ ወይ ሓደ ነገር ገለ ኣይኮነን። እዚ ስትራክቸር እዩ፣ እዚ ኮንክሪት እዩ። ተነኮ ይቕለጥ ይዕረ፣ እዚ ግን ስትራክቸር እዩ። ሃር ቨሪ ኢንትረስቲንግ ኣጋይሽ መፂኦም ኣብዚ ክወፁ ከለዉ እዞም ወፃእተኛታት ብጣዕሚ እዮም ዝፈትዎ። ዋላ ቲቪ ራዮ ፍሮም ኤቭሪዌር
1: ኣርባዕትኦም ኣዘስል ብንፁር ክትርእ ትኽእል እዩ።
0: ኣንፎርቹነትሊ ግን እዚኣ ተሰሪሓ እንታይ ገይራታ ነዛ ፊያት ሓደ ነቲ ከተማ ብሎክ ገይራቶ ነቲ ነዊሕ ቪው ናይ ከተማ እቲ ዝኸፍአ ከዓኒ ነዛ ፊያታ ሌይሮ ከም ሓደ ድዋርፍ ወይ ከዓኒ ሓፂር ነገር ኣምሲላቶ

ትሕሶ መደብ ዘዋሪት ካሜራ ኣብ ምክትታል ፀኒሕኩም ክቡራትን ክቡራን ተኸታተልትና ብዛዕባ ፅባቐን ሒዘቶ ዘላ ታሪክን ናይ ፊያት ታሌሮ እንታይ ዓይነት ቅድ ህንፃ ሒዛ ዘላ ሒዘቶ ዘላ ታሪክ ከ እንታይ ይመስል ክንገልፅን ክነንፀባርቕን ፈቲና እሞ ካብዚ ትሕሶ መደብ ድማ ገለ ቀሲምኩም ክትኮኑ ተስፋ ንገብር ኣብ ቀፃሊ ብካልእ ህንፃን ፅባቐ ይኡን እዩ ክኸውን ምርኻብና ነዚ ክብርና ፀኒሐ ሓበሬታ ንኣርክቴክት ክብሪ ኣብ ፅምብል ከመስኩኖ ይፈቱ ኣብ ቀፃሊ ብካልእ ይረኽበና ሰላም ቅ

0: ክቡራትን ክቡራንን ተኸታተልትና ኣብ መወዳእታ ትሕዝቶና ከም ወትሮ እነቕርቦ ተኸታታሊት ፊልም ሳውን እያ ናባኹም ክትቀርብ ቀንያ። ኣብ ዝሓልፈ ሰሙን ድማ ተዓዘብቲ ኣብ ፊልም ሳውን ንዘለዎም ርእቶ ናባኹም ኣቕሪብና ነርና። ንሎም እውን ከም ቆፀራና ኣብዛ ፊልም ቀንዲ ተዋስእቲ ምስኦም ዘካየድናዮ ዕላሊ ክህልወና ደጊመ ንምክትታልኩም ብክብሪ ይዕድም።
1: ማህደር ሓቂ ማህደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅነት ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ መግዛትን ብድሆታቱን ገድልን ማሕበራዊ ህወትን ናብ ቃሚራ
2: ብኢደዋኒኑ ኩናት ከዓ ትፍቅድ ዶ መስለይ
3: እቲ ሓሳቦም እኮ ዝፅላ ኣይኮነ
1: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ከተዘምቱ ዝተሃንፀት
4: ሕምራይ ሰብ ኳ ሓሲበ ይፈልጥ ሽግር መከራ በልሕሪ ዝስሕለሎሲ
1: ካብ 17 ጥቅምቲ ጀሚራ ኣብ ኤርቲቪ
5: ውሸታ
1: ኣፍራይ ሚኒስትሪ ዜና ኣቕራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይረክተራት ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ካብ 17 ጥቅምቲ ጀሚራ ኣብ ኤርቲ
6: ንምምራፀይ ደሞ ብኣጋጣሚ

0: ክቡራት ተዓዘብቲ ከመይ ውዒልኩም? ኣብዝ ሓለፈ ነዊሕ እዋናት ኮይኑ ቀዳም ቀዳም ኣብ መደብ ናትራን ፊልም ሳውን ተኸታቲልኩም ኣለኹም። እሳ ከዓ ፍጻሜ በፂሐ አ ናይ ህዝቢ ርእቶታት ዝሓለፈ ቀዳም ርኢና። ኣብዛ ነይ ሎሚ ከዓ ገለ ካብ ተዋሳእቲ ብምሉኦም ዘይኮነ ገለ ካብ ተዋሳእቲ ተመሪፆም መፂኦም ኣለው። ብስምኩም ኣመስግኖም ይቕኒኤልና። እንቋዓ ፍፃሜ በፅሐት እዛ ፊልም እዚኣ እንቋዓ ሓጎሰኩም። ስነ ጥበበኛ መብራህቲ ሰሎሙን መብርዬ ኢና ንብለካ። ብኣኻዶ ክጅምር ብዛዕባ ስነ ጥበባዊ ንጥፈታትካ ኣብ ታሪክ ኣቲና ኣይኮናን ክንኣቱ እሱ ምናልባት ካልእ ግዜ ዕድል ንረክብ ንኸውን። ሕጂ ብዛዕባ ፊልም ሳውን እንዲና ክንዘራረብ ከመይ ረኺብካ እያ መብሬ እዛ ፊልም ሳውን?
1: የቐኒየለይ እቲ ዝተዋህበኒ ዕድል የመስግን። መጀመርያ ማና ንሳኺ ምርኻብና ካብቲ ነገርካ ይተኣለና ንእሽተ ሕፅር ዝበለ ብሓፈሽኡ ኣብቲ ዝተፈላለየ ሳይዳ መደብ ሕሽኪ ዋላ ዝተፈላለየ ነገር ካብ ቀደም ጀሚርኪ ዓብዪ ኣስተዋፅኦ ትገብር ዘለኻ ኣበርክቶ ትገብር ዘለኸ እሞ የቐኒየልና ስለቲ ኣበርክቶኺ። ሕጂ ኣነ እንታይ እየ ክብል ዝደሊ መጀመርያ ምህርቲ እንድዩ ምህርቲ እዩ። ሰሪሕካ ብዙሕ ደኺምካ ብዙሕ ፅዒርካ ነቲ ሓንቲ ዝተጨበጠት ምህርቲ ንምርካብ እዩ። ወፊርና ሓንቲ እቲ ህዝቢ ይፈርዳ፣ ሓንቲ እቲ ህዝቢ ዝሃበና ተልእኾ፣ ሓንቲ ነገር ሒዝና ምምፃእና ብጥዕናና መጀመርያ ንመስግን። ቀፂለ ኣብ ታሕቶ ክኸኣቱ እቲ ፊልም ሳውን መጀመርያ ኣብ ውሽጣ ብዙሕ ነቲ ሕብረተሰብ ክገልፅ ዝኽእል ነገራት ዝሓቆፈት እያ። ኣነ ከም ኣነ ክግምግማ ከለኹ ግን ብዙሕ ትምህርቲ ሂባ ልክዕ እዩ። ጉድለት ኣሎ። እቲ ጉድለት ከዓ ምስ ኩሉ ሕፅረታት ናይ ቀረብ ጉድለታት ኣሎ። ግን ፊልም ሳውን ክንጠቕሳ እንድሕር ኮይና ድሕርና በብሓደ ምስ በለና ክነምፅ ኢና። ኣብታ ጥቕልል ዝበለት ትርጉም ናይ ዕርክነት፣ ትርጉም ምሕዝነት፣ ዓዲ ንሓደ ፀላእዩ ቦቱ ዘለዎ ዓቕሚ ከመይ ገይሩ ብዓቕሙ ብሲስተም ወይ ብመይላ ተጠቒሙ ንፀላእዩ የውድቕ። ሓንቲ ዓዲ ሲ ዋላ ዝሓየለ እንተሓየለ ዋላ ዝበርትዐ እንተሃለወ ዋላ ቀታሊ ነገር እንተሃለዎ በየናይ መይላ ገር እዩ ሓባራዊ ብዝመስል ጌርካ ንፀላእኢኻ ተውድቆም። ነቲ ዓዲ ኣሸጊርዋ ዝነበረ እቲ ኣብቲ ዓዲ ዘሎ ጭውነት፣ እቲ ኣብቲ ዓዲ ዘሎ ዕግርግር ብኸመይ መንገዲ ይፈትሖ ነረን እቶም ዓበይቲ፣ ብኸመይ መንገዲ ገረን ተነንስቲ ይፈትሖ ነረን። ሕጂ ሳውን ክንዛረብ ከለና ሳውን ናይ ብሓቂ ተኸታቲሉ ካብ ፓርት ዋን ስጋብታ 32 ትውድእ እንድሕር ዝኣ ተኸታቲልዋ ዓብዪ ኣስተምህሮ ኣለዋ። ጥራይ ኣብቲ ሽፍትነት ኣብቲ ገለ ምድሃብ ዘይኮነሲ እቲ ውሽጢ ሕብረተሰብ ዘሎ እንታይ ይመስል እዚ ብናተይ ግምጋም ክሪኣ ከለኹ ብዓቕምና ንእሽተይ ኣበርኪትና ንእሽተይ ምሂርና ኢልና ንሓስብ። ካልእ እቲ ህዝቢ እዩ ክገልፀ ዝኽእል።
0: ራይ ከመይ ረኺብካ እያ ክትፍኖ? ዕድር ረኺብካ ተኸታቲልካ እያ እንተኾንካ ርእቶ ተዓዘብቲ ኸ?
1: ኣነ ተኸታቲለ እያ ርእያ ብዘይካ ወይ 3 ስጋብ 4 ዝኾና ንሰን ከዓኒ ካብ 27 28 ገለመለ ዘለዋ ኣይተቀበልክወን። እንተዘይ ኮይኑ ስጋብቲ ፋይናል ተኸታቲለ እያ እቲ ኣብታ ርእቶ ናይታ ህዝቢ ክሕስወልክ ይደሊ።

0: እኒ ኣይተኸታተል ኳ ንሳ ብዛዕባ እታ ፊልም ግን ተኸታተል
1: ንዓኻ እምበር ክረኽበካ ከሎ እንታይ ይብለካ?
0: ዋ ህዝቢ ናይ ብሓቂ በቲ ብዝሒ ናይቲ ፊልም እንዳዝተማቐረ ከይድ ስለ ዘሎ ባዕሉ ዩ ማናጀር ዝኾነልና ባዕሉ ኣላይና ኮነና ባዕሉ ዝተፈላለየት ዋላታ ሓብቲ ሓንቲ ክፋል ሓንቲ ሕማቕ ነገር እንድሕር ገርካ ኣብታ ከምዚኣ ዝገበርካ እያ ሲ ፅቡቕቲ ይኮነትን ኣብታ ከምዚኣ ዝገበርካ እያ ከዓ ፅቡቕ ኣምፂኻያ ኣብዛ ከምዚኣ ዝገበርካ ከዓ ዋ እንታይ ድኣ ዘይመሰልካ ያ ዳ ይብለካ እዩ። ሕጂ ኣጋጣሚ ኣነ ኣብቲ ነቲ ዓዲ ኣንጻር ናይቲ ዓዲ እንደ ኮይነ ዝሰርሕ ነረ ሕጂ ክረኽበካ ከሎ እቲ ሰብ ኣንታ ንዓዲሲ ከምኡ ጎርካ ዕግርግር ተእትወላ ዋ እንታይ ጎርካ እዩዚ ዓዲ እንታይ ኢኻ ኮንካ ዝብል ሕቶታት የምፅ እዮም። ኣነ ከዓ በቲ ዘለኒ መግለፂ በቲ ንስኻ ትፈልጦ ገርካ ከዓ መግለፂ ገርካ እንታይ ሽሙ ትገብሮ
1: እንታይ የርእካ ከምኡ ክብል ከሎ ሰብሲ እንታይ የርእካ ተራኸብታ ፊል
0: ወህጅቲ ቀንዲ ይከታተለካ ከም ዘሎ እቲ ሰብ ይሕልወካ ከም ዘሎ ዋዛ ኣይኮነን ህዝቢ
1: ንስኻ ከዓ ተላቢስካዮ ብልክዕ ተንፅባረ
0: እቲ ነገር እንድሕር ድኣ ዘይተላቢስካዮ እኮ ኣይርእካ ኒ ሰብ እንታይ ክንሪኤሉ ይብል እንትሕ ተላቢስካ ነቲ ሰብ ከም ትስሕቦ እንድሕር ገርካ ኮ እቲ ሰብ ደዲሕረኻ ዝኸይድ እምበር ሎሚ ብፍላይ ሕፅር ዝበለ ርእይ ኣቢሎም እታ ትስሕቦም እንተኮይዶም ይከታተልዋ ደድሕር እያ ድሕር ዘይትስሕቦም ኮይነ ከዓ ይምለሱ። እጂ እቲ ክትዕዘቦ ከለካ ዋ ግዲቲ ዘቕረብክዎ ንእሽተይ ኢለ ዘቕረብክዎስ ንህዝቢ ግዲ ይጠቅም ኣሎ እዩ ትኮርዕ ትሕበን ምክንያቱ ኣብ መገዲ ድሕር ዘይተዛሪቡልካ ዝረኣዮ ሞ ይረአን ኣሎ ዝሰርሑ ዘለኹስ ኣይረአን ኣሎ እንታይ ብዘይ ህዝቢ ንድሕሪ ዘይረኺቡ እኳ እቲ ዝሪኦ ኢልካ ዘቕረብካሉ ንድሕሪ ዘይበሊዕዎ ወይ እንተ ዘይተዓዚቦ ወይ እንተ ዘይተማሂርዎ ከምኡ ይዘረበካኒ ስለ ዝሪኦ ዘሎ ስለ ፅቡቕ ኢልካ ገምጋም በቲ ዓቕሚ እየ ሰሪሐ እዮ እሞ እንታይ ኮን ይብለኒ ኢልካ ዝሓሰብካዮ እቲ ሰብካ ይከታተለካ ከም ዘሎ ትዕዘብ።
1: ሃራይ ኣብ ኩሉ ንጥፈታት ኣብ ገጠር ዝስራሕ ፊልምታት ወይ ድራማታት ንበሎ ሓንቲ እግርኻ ስቆራፅ እያ ባምቡላካ ትኸይድ ሕጂ ልሙድ ፅርግያ ካ ኣይኮነንቲ ገጠር ኩርኳሓት እምንሎ ስንጭሮ ቁልቁል ኣሎ ዓቕብ ኣሎ ትኩሉ ኣግራብን ገለስ ከም ጥዑይ ኢኻ ዘብዘብ ትብል ንኣብነት ኣብ ሳውን ካብ ህዝቢ ትዕዝብትኻ ሓበሬታ ክትህብ ሰላይ እንዲኻ ተቐይርካ ገሊእካ ኢልካ ስናንካ እንዳሓርቀምካ ሽውልካ ትኸይድ ንሱ ዩ ኣነ ዝገርመኒ ነይሩ። ኣይፅግመካ እንዶ ነይሩ ወይ እንታይ ሽግራት የጋጥመካ ነይሩ?
0: ወሕጂ እቲ ድልየት እንድዩ ድልየት ኣሎ ካልኣይ ነገር ከዓ እቲ ክሰራሕ ኣለካ በቃ እንድሕሪ ዳ እምሮኻ ድሓን ኮይኑ ብዓቕምኻ ክሰራሕ ኣለካ ምክንያቱ ኣነ ሰንኪለ እንታይ እየ ዝገብሮ መንዳኣሉ ዝቐልበኒ እንታይ ደኣ ክገብር እየ ከምዚ እስኻ ትጓዓዝ ኣብቲ ጉዕዞኻ ሕጂ ብዓቐብ
1: ክትወፅጡሕ ኣይነበረንቲ ቦታ ማለት እዩ
0: እወናዊ እንዲ ክመፅእ ሕጂ እቲ ንዓይ ኣይፅግመኒ እቲ ጎቦ ክትወፅእ ከለካ ንስኻ እውን ትሰግእ ኢኻ ንገሊኦም ሕጂ ኮ ተዓዘብቲ ዝረኸቡካ እምዋ ምዳና እቲያ ወዲ ዘውጎ ኣነ ናብ ሳውን ክኸይድ ከለኹ ወዲ ዘውጎ ክጎየኒ ከሎ ንሱ ሸተት ኢሉ ወዲቑ ኣነ ከዓ ነቲ ቁልቁል ወሪደ ምስ ዘለልክዎ ምስ ንካለን ምስ ነዊሕ እዋን ባምቡላ ምግባርካ ምሳኻ እንድሕር ገሩ ኣበይቲ ዘልል ከመይ ጌርካ ኢኻ ትረግፆ ነቲ እምኒ እንዳተጣበብካ ኢኻ ትኸይድ ስለዚ ትሰጊእ ኢኻ ግን ድሓን ብፀሎት ናይቲ ኣምላኽን ብፀሎት ናይ ህዝብን ሲ ንወፀ ኢና እንታይሽሙ
1: ዘጋጥመካ ነገር ግን የለን እንታይ ዘጋጥመካ ነገር
0: ዘጋጥመና ኣብ ካልእ ፊልሚ ሸተት ኢለ ወዲቐ እቲ ሰብ ግን ብዙሕ ስለ ብዘይካ ተሰኣላይ ንበይነ ስለ ዝኸይድ ነበርኩ ቁሑማ ቢለያ ስቕ ኢለ ማለት እዩ ሕጂ እቲ ምውዳቕ ካብ ጥዑይ የብሉ ዋላ ካብ ስንኩል የብሉ እንድሕሪ ሸተት ኢልካ ኩሉ ግዜ ዋላ እቲ ጥዑይ ይወድቕ እዩ ብሓፈሽኡ ግን ድሓን እዩ ብዙሕ ኣየፀግመኒ
1: ሓራይታ ቐንዲ ክፍልጣ ደልየ ዘለኹ ግን እስኻስ ወድቲ ሕብረተሰብ ኢኻ በታ ዓብትካ ኣለዉ ኣዕሩኽትካ ኣለዉ ሎም እኳ መሓዙትካ እንዲ ዝበሃል ኮይኑ ኣለዉ ሕጂ ሲ ስነ ምግባር ናይቲ ሕብረተሰብ ዝጣሓስካዮ ኮይኑስ ይስማዓካ ዶ? ምስኦም ፍቕሪ ምሕብሓብ ገዲፍካ ፍጨው ፍጨው ኢልካ ናብ ሽፍታ ተፀጊዕካ ምሳውን ናቱ ሰላይ ኣቀባባሊ ኩሉ ሓበሬታ እንጋዲ ኮይንካ እንታይ ይኹም ገይሩካ ስሙ ከዓ እትኾን ትፍክረሉ ከዓ ነቲ ህዝቢ
0: እንታይ እዩ? ኣብ ሓደ ፊልም ይኹን ኣብ ሓደ ሕብረተሰብ ከስዕድ ደሲ ጉራሙራ ተባሂሉ ኣደ ክትወልድ ኮላስ ሓደ ዓይነት ጠባይ ሓደ ዓይነት ሸሞንቲ እንተወሊዳ ሸሞንቲ እዮም ሓደ ዓይነት ክኾኑ ይክእሉን እዮም። ኣብ ሓንቲ ዓዲ ከዓ ድሕሪ ዳ ዓዲ ኮይና ኣብ ከብዳ ቅምተኛ ኣሎ፣ ምዕገርገር ኣሎ፣ ልዙብ ኣሎ፣ ጭዋ ኣሎ፣ ፈኩሽ ሰብ ኣሎ፣ ብደቂቕ ነገር ከዓ ቂም ዝሕዝ ሰብ ኣሎ። ኣብታ ማእከል ዓዲ ሓሳብ ኣሎ። ብዝኾነ ይኹን ነገር ንሽተይ ተተንኪፉ ከዓ ንኺስዋ ዝነብር ኣሎ። ስለዚ እቲ ዓዲ ከምዚ ዓይነት ሓቂፉ እዩ ዝኸይድ መጀመርያ። በርሀ ግን ከም ካራክተር ቀደም ምስ ወዲ ዘውጎ ይበኣስ ተባኢሱ ኣንቲዕዎ ብነዊትን ብዕርፍን ኣቐዲሙ ዝነበረ ዘይረአ ዛንታ እዩ ዘይረአ ብዲያሎግ ወይ ብዘረባ ጥራሕ ዝግለጽ ወዲ ዘውጎ ምስ መን ይገልጻ እዩ። እቲ ቀደም ዕርፊ ክንፀቅጥ ከለና ንሱ እውን ነዊት ክፀቅጥ ከሎ ተባኢስና ብዕርፈይ ብነዊትካ ኣነዳ ኣነ ተባኢስና ኣንቲዐየ ነረ ሃሪመየ ነረ በዚኣ ምስ ነኸሰ እዩ ተባሂሉ። ኣብታ መጀመርያ ፓርት ዋን እውን እንድሕር ዝተብሂልና ኮይንና ብበዓል ኣብርሃ እውን ዘበት ኣይ ዕረቕን እየ ኢሉ ሓሰር እየ ንድድሉ ብካልኣይ ናይ ውሽጡ ተተንካፍ ሰብ ኣሎ። ዝኾነ ነገር ሲ ግድፍ ከብል ዝደሊ ሰብ ኣሎ። ምስ ነፍሱ ግርጭት ገይሩ በዕላዊ ትንታነ እንዳገበረ ነቲ ግርጭት ዘዕብዮ ከዓ ኣሎ። ባዕሉ ክንዲ ዝገድፎ ዘዕብዮ ኣሎ። ስለዚ ከምኡ ዓይነት ካራክተር እዩ እዚ ሰብ እዚ። ብሳክት ኣይኮነ ንቕኢሉ ብታዓዲ ሽዑ ሳውን ዝበሃል ኣብ በረኻታት ዓዲ እዩ ዝደርበየቶ ብባህላዊ ፀቕጢ ብገሩ ዝዓቢ ምስ ሰምዐ ወይ ምስ ተራኸበ ምስኡ ክፅጋዕ ፈቲኑ ብናቱ ግርጭት ብናቱ ሕማም በቲ ሓደ ነገራት ካልእ እንታይ ኣሎ እቶም ዓዲ
1: ሳውን ኣዲኡ ዝደርበየቶ እዩ
0: ወብ ከም ምስታይ ኣዲኡ እያ ምስ ጠነሰቶ ዋላ ብመኖሎግ ገሩ ኣፓርት ዋን ኣላ ኣፓርት ዋን ብመኖሎግ ገሩ ኣደይ ከምዚላ ደርብያኒ ኣነ ከዓ ፈቐዱ ዓብዩ እቲ መበገሰስ ኣለዎ እቲ ክሳይ ሕጂ ህዝቢ ክፈትሖ ዘለዎ ስለምንታይ እዩ ኣበይ ዓብዩ ሳውን ከመይ ኢሉ እዩ ኣብዚ ከምዚ በፂሑ ኣበይ ናይ ዓዲ ዓብዩ ድኣ ስጋብ ክንዲ ዝኸውን ተባሂሉ ንህዝቢ ዝግደፍ ነገር ክመራምር እውን ኣለዎ ኮሰብ ገሉ ዓዲ ዓብዪ ክኸውን ይኽእል ግን መፂ እዚ ሰብ እዚ ኣንጻር ናይቲ ዓዲ ተበጊሱ ኣዲኡ ንባዕላ ብሰንኪ ንሱ ብሂል ናይ ዓዲ ተደርብዩ ኣብ ዓብዩ ኣዲኡ ከዓ ምፅ ንስፈለት ኣብቲ ዓዲ ዓሪፋ ሓሚማ ማለት እዩ ብዝተፈላለየ ጓሂ ብዝኾነ ዓብያ ኣብዚ ርእሱ ዝሕዝ ዘሎ ሕጂ ምስ ሳውን ዘራኽበና ዘሎ ነገር ናተይ ብድቕቕ ዝበለ ነገር ብቕምታን ብከምዚ ነዊተይ ነዊትካን ብሓሰር ምቅፃል ብገለ መለ ሓደ እቶም ዓዲ ከዓ ናይ ውርዝያት ዓዲ ተኣኪቡ ክፈትሖም ዘለዎ ግርጭታት ንበይኖም ይእከቡ ኣብ ክንደይ ክፋል ምዃና መፂኡ ይረኽቦም እዩ። በርሀ ጨጉረይ ቀሊልኩም ዓዲ እንዳተዛተየት ኮላ ንዓይኒ በይነ ይፈሊኹምኒ ከምዚ ዓይነት ሰብ እንድሕር ኮይኑ ናይ ባዕሉ ሕማም ስለ ዘለዎ እቲ ዓዲ ክፈልዮ ከሉ ከዓ ናብ ሳውን ይኸይድ ከም ዝኾነ መዕገርገር ምዃኑ ፈሊጡ ሓደ መዕገርገር ኣብ ሓደ ናይ ዓዲ ዘተ ክእትዎ ይገልን እዩ። ስለዚ ናይ በርሀ ክገልፆ እንድሕር ኮይነ ስኢሉ ተላዒሉ ይኮነን ከይዱ ዋላ ምስ መሓመድ ምስ ኣብሾ ነዊ ሓጋ ኣዛሪባሃና ገለ እንዳወሳሰኽና ዝፀጋግና እዛ ዝበልከያ ሕቶሲ በርሀ ንዓዲ ምልእቲ ክፀልእ ከሎ መበገሲ እዩ እንታይ እዩ ካብ ምንታይ እዩ ተባሂላ ኩሉና እንዳተሓባበርናስ ከምቲ ፅገ ንገርናያ ኢና።
1: ስለዚ ተቐይምካ ኮሪኻ
0: እወይ ኩራ እዩ ኩራ ናይቲ ዓዲ ከም ዝብለኪ እንድሕሪ ዓብይ ሰብ ኮይኑ ክንደኦም ኮይኑ ንስ ኣብ ፀበል እንድሕሪ ሓደ ሰብ ትፈልዮ ኮንካ ከባቢካ ኮይኑ ስለምንታይ ይፍለይ ክብል ዩ ናይ ግድን ሰትዋ መፂዋ ኣይ መፂዋ ኮነን ግን እቲ ቀንዲ ኣብ ውሽጡ ዘእትዎ ሕማም ግን ከቢድ እዩ ኣይወፅእኒ ስለምንታይ ይፈልየኒ ክሶ ስለምንታይ ዘይዕድመኒ ኮ ትብልኻ ኣብ ጥቕኡ እንድሕሪ ኮንካ ስለምንታይ ዘይዕድመኒ ብትዘተይ ድሕሪ ጓልኩም ሃብና ዝበሃላለዩ ኮይኑ ሓደ ዘመድ እንድሕርልዩ ወይ ዓብይ ዓዲ እንተኮይኑ እንተኮይኑ ዘይፅዋዕ ይብል እንተኮይኑ ከ ዘይፅዋዕ ሕግና እዩ ወግዕና እዩ እዚ ሰብ እዚ ፈልዮሞ እንተኮይኑ ዘይፅዋዕ ይብል እቲ ቂምታታት ዝተኣከበ እዩ ብዙሕ ነገር እዩ ናይቲ በረሀ
1: እዚ ዕንፅርፅሮት እዚ ናብ ሽፍታ
0: ናብቲ ከምኡ ዝበለ ሰብ ተፀጊዑ
1: ሕራይ ምስ ዘምህራት ከ እንታይ እዩ ዝምድናኹም ሽዑቁ ብታፊኢል እንታይ እዩ ዝምድናኹም ስ ይፃረብ ስኻ ደና ጉላ ሹር ትብል ትድርብየሉ
0: ዘምህረት ዝኣመሰኢሉ ኣብኡ ዘለዎ ካራክተር እኮ ብታ ፊልሚ ዘለዎ ብታ ሳውን እኮ ነቶም ቀንዲ እንዳኸፈላ ኣለዉ እንዳብርሃ ኣለዉ እቶም ስድራ ቤታት ዘለዉ በዓ ንባዕሉ እቲ መይን ኣክተር ብረኻ ዘሎ ነዚኦም ሳፖርተር ነዚኦም ክንሕግዝ ኮይና በቑልናዎ ብኦም ጥራሕ ሓደ ፊልሚ ምፃ ኣቢልካ ዕግርግር ዘይብላ ሓደ መዕገርገር ዘይብላ እንድሕር ግርከ ሓንቲ ፊልሚ ለመምያ ክትብል ምክንያቱ በቲ እንታይ ድመሲሉ ኮ ከመገርናሞ ከነብልና ክብል ከለዉ እንዳ ልዝብ ዝበሉ ወግዒ ዘለዎም እንዳ ከፈላኹን እንዳ ብረሃ ክንሪኢ ከለና በቲ ከዓ ሓደ ቦጉ ኢሉ ዝወፅእ ከም በዓል ተ ከዓ ፅልልቲ ከም በዓል ንሕና መዕገርገርቲ ከዓ ንመፅእ ማለት እዩ ከም በዓል ኣብሻ ከዓ መፅእ ሕጂ እንታይ እቲ ንሕና ንብል ዘለና ዘምህረት ከም ኣብቲ ዓዲ ነቶም ዘይወፍሩ ውፈሩ ጥራሕ ዝብል ቁርብ ማይ ዝሕውስ ከምኡ ዓይነት ዝውክል እዩ ምክንያቱ ዓዲ እንዳወፈረት ሲ ከመይ ገር ወዲ ዓዲ እንዲ ሰብ ዳሃንዳሃን ክዲ ጥራሕ ኣነሲ ኣይተዋሃበትንን መዓንጣ ዝብል እዩ ስለዚ ኣብቲ ዓዲ ከ ኣለዉ ከምኡ ዝብሉ ኩላ ዓዲስ ከምዚ ዓንተበ ዝበልኩ ኮያ ከስዕድሕ እንድሕሪ ጉራምራ ኮይና ከብዲ ዓዲ ከዓ ከስዓ ዓዲ ከዓ ብዙሕ ነገር እያ ትሕዝ ስለዚ ነቶም ክሽከሙ ዝኽእሉ ንሽከሞም ነቶም ከምኦም ዝበሉ ንሕና እንታ ከምዘይትኽእሉ እንዳበልካ እንዳፀረፍካ ነቲ ፊልም
1: ዝኾነ ዝገሄር ኣውፅኢካ ኩሉ ደና ጉላሽ ዝበልካ እንቋዕ ፍጋዓ የብልካ
0: እንቋዕ ፍጋዓ የብልና ዝኾነ ስ ምትእሳርና ምስ ክሳይ
2: ንዘምህረት ማለት እዩ ሓንቲ ሲን ነራትና ኣብ ገዛ ተሳሒቱ ምስ ዘምህረት ንዓይክዕለኒ ከሎ ስሒት የ ንመብረይ ካሃርሞ ዝግበአኒ ነይሩ ኣነ ንመብረይን ግን ከምኡ ክትከውን ኣይትኽእልን እያ ብቕድሚትን ድሕሪትን ኮይና ንዘምህረት ክንሃርሞ ኣለና ኢልና ኢና ተረዳዲእና ፈሪሑ መብረይ ከይሃርሞ ዘምህረት ማለት እዩ እንተኾንካ ትፈርሕ ኣለካ ስራሕ እንዲ ስራሕ ከዓ ግድን መስዋእቲ ክትገብረሉስ ኣለካ ኢልና እዮ ሽዑኡ ኩላትና ተረዳዲእና ካሜራማን ዘሎ ኩሎም ማለት እዩ ናብ ዘምህረት ከርም ኣሎ ነብሰ ፆር ኮይነ ክህቦ ዝድርብየሉ እዩ መብረይ ከዓ ብድሕሪት ኣሎ በትሪ ላቶ ንመብሬ ዘይትገድፍ በትሪ ንጉሆ እምኒ ገይሩ ዓንካር ዓንካር እዩ ተሃሪምዎ ኣብ ስእሊ መብሬ ናይ ሂወት ኩሉ ሰብ ሕተት እዩ ኣብዛ ስራሕ መወዳእትኡ ኣሽኪዕዎ በቲ መኩባዕቲ ሒዝዎ ዝነበረ ሃሪምዎ ኣስሒትዎ ከይድ ምስ በለ ልክዕ ከምዚኣ ገይሩ ነታ በትሪ ናይ ኣብሾ ምስ ሃረማ ልክዕ ዓንካር ዓንካሪት ናይ ኣብሾ ተሃሪማ ምስ ተሃረመት ፌን ተኣት እዩ ታ ስእሊ ተወዲያ በቃ ኣነ ኢደ ድሕሪኡ ፅናሕ ፅናሕ እንዳበልኩ ተረእኽዎ ካት ካሜራማን ሕማቕ ኣሎ ኣብሾ ዓይኑ ግልብጥ ኣቢሉ ኣብኣ ከሎ እዋይ እዛ በትረይ ስታይ እየ ክገብራ ክጉሕፋ እየ ሰብ ክትውደአለ ኣይኮነትን ኢልና ተካል ምሸት ኣምሲና መብረይ እዚኣ ተበለልና ንዘመረሲ ይገደፈሉ ብላይፍ እዩ ዘይገደፈሉ
0: ኣወታ ሽዑ እንታይ ድዩ ሓደ ሓደ ግዜ ወስወስ ትብል እንድሕሪ ኮንካ ኣመል ከዓ ይኸውን እዩ ሓደ ሓደ ግዜ ሲ መቆርቆር ይብለካ እዩ እቲ በቃ ዝበጦ ይመፀካ ስኢሉ ምዳና ልምልም ዝበለ እንተኮይኑ ከምዚ ስኢሉ ክስታይ ክዕንትር ምሻለክ ስኢሉ ኣብ ትዘራርቡ ዋላ ክስታይ እንድሕር ኮይኑ ሲ ሕጂ ምስ ናይ ኣብሸ ዝበለታ ከም ኣልክዕ ከምዛ ዝበለታ እያ እንታይ ሞቲ ስታዩ ካብ ኩሉ ነምፅኦ ኢልና ኢና ካይቲ ኸይነናዋሓልክ ኢልና ኢና እምበር ኣነ ዋላ ታሸዓ ፈሪሕ እዩ ተሃርመኒ ኢኻ።

እንታይ ሃር መካን ሄጆኻ ሕጂ ክልቴና ኣኽቢብናዮም እሳ ብኹቦ ገራ በዚ ታሃር ብድሕሪ እየ ዘለኹ ኣነ ከዓ ደው ኢለ ምክንያቱ ሰለስቴና ምስ ሳውን ርክብ ስለ ዘለና ኣብቲ ዓዲ ከዓ ስኢሉ ዘቃልዕ ዓይነት ይኹም ሓውሲ መሲሉ

0: ሕጂ ዋ እንታይ ደኣ ክንገብር ማለት ተቐንዚዩ ካብ
1: ዓደኛ ጌርኩምዎ ሽዑ
0: ኣብቲ መደብ ኣሎ ኣብ መደብ ኣቕሪብናዮ ኣደቀሽናዮ በቃ እንታይ በቃ ምክንያት በታ በትረካ ኣይምረር እንዲ ኣነ ይጥንቀቐላ እየ ማለት እንዳገደፍክዋ ከይደ እየ ሕጂ እሽንጉ ገለ ምበር እንዳገደፍክዋ ከይደ እየ ሓንግዲ ይብልክን ተጥፈወኻ ሕጂ በዚኣ
1: ብሓናምናትኩም ምስ መፃእና
0: ወታ በዚኣ እንቋዕዳ ኣይሃሰኽዎ እምበር ድሕሪኡ ደሪዝና ደራሪዝና ሓውዩ ስርሑ ቀፂሉ
1: ሓራይ መብሪ ይቐኒየለይ ሃበለ ይበልኒ ናፅነት ተስፋ ማርያም ስነ ጥበበኛ ናፅነት ተስፋ
2: ማርያምተኽሊ
1: ማርያም
2: ተኽሊ ማርያም
1: ናፅነት ተኽሊ ማርያም ሓራይ ኣብታ ድራማ ከምቲ ከዓ ይኺ ትዋስኢ እቲ ኩሉ ብሮዳ ተሓፅብክዮ ዲኹ ወላ ሜክኣብ ጌር ክሸፊንክዮ
2: ተሓፂብ መፅን ሎ ማዓልቲ
1: ሽዑኡን ሕጅን ክትሪኣ ከለካ
2: በቲ ሜክኣብ ዘይተዛረበ ሰብ የለን
1: እዛ ፊልም ሳውን ከመይ ተላቢሰ እያ ትብሊ
2: ሓቂ ዘረባ ናተይ ናይ መብረይን መብዛሕትኡ ስራሕትና ምስ መብረ ይርክበይ ነይሩ ብሰነ ስርዓት ናተይን ናይ መብረይን ዝነበረ እቲ ካስት መብረ ኣልይዎ ኣነ እዚ ምሻሎ እቲ ካብ ሰብ ክመፀካ ከሎ ብጣዕሚ ፅቡቅ ክብለካ ከሎሲ ውፅኢት ናይ መኒ ኣነ እንተይለ ናይ መብረ እዩ ሓይሊ ናይ መብረ እዩ ወላ ንኣብነት ንሕናስ ኣስመራ ተወሊድና ዓብና ኢና እቲ ቃላት ወላ ሓንሳብ ሓንሳብ ብርትዕ ብለካ ከመይ ጌርካ ከምተብሎ እንታይ ትርጉሙ ኣባሃሉኡ እውን መብረይ ብሰነ ስርዓት እንዳኣረመ በቃ ምሽ ሲን ባይ ሲን እንዳዓረየ እዚ ፍረ እዚ ናይ መብረ እዩ መብረ እዩ ናተይ እናቱ ንሰርሕዎ ኣነ ኩሉ ነገር ንመብረይ ምሃብኮ እዚ ናተይ ፅቡቅ ኢለ ዝብሎ ዘለኹ ብሰብ ዝመፀኒ ዘሎ ንፍዕቲ ቀፅል እየ ዝብለካ ዘሎ ውፅኢት ናይ መብረ እዩ ኣነ ዓብ ዕድል እዩ ከዓ ምስ ዓበይቲ ተዋሳእቲ ኣለዉ መብረይ ጥራሕ ኣይኮኑን ኩሎም ካብ ዛዕበይ ክሳብ ዝነኣሱ እንዳተረዳዳእና እንዳተወሓጥና ስለ ዝሰራሕናዮ ብፍላይ ከዓ ኣብ ተዋሳእቲ ዝነበረ ምርድዳእ ካልእ ኣይነበሮን ብጣዕሚ ይፅቡቅ ነይሩ ካሜራማን ሜክኣፕ ኩላትና ማለት እዩ ብምርድዳእ ስለ ዝተሰርሐ ውፅኢቱ ክፅብቕ ክኢሉ
1: እቲ ናይ ሜክኣፕ ኣርቲስት እኳ ኣነ ብወገነይ ብጣዕሚ እየ ኣድኒቐ እዩ ከምኡ ዓይነት ብሮት ኣብ ሰብስር ኢና ኣይንፈልጥን ካበይ ኣታ ክስታይ ኣምፅዋ እሱ ይምልሻ ኸውን እስኽሲ ልካ ከምታ መብሬ ዝገበራ ምስ ሳውን እዩ ክተፀጊዕኪ መሳቶኺ ደቂ ዓዲኺ መሓዙት ክኩለን ነፂገናኺ ሰላም ተበልክየን ኣይምልሻ ጎጎኩ ሒዝክ ገለ ሒዝክ ናብ ሳውን ክጥራሕ ስለምንታይ ምስ ሓደ ሽፍታ መመሊቑኪ ትፅግዒ እንታይ እዩ ትፀገም እንታይ እዩ ብከምኡ እትዩኪ
2: እንተ ከዓ ከምዚ ስድራ ዘይብላ እያ ከም ካራክተር ብጣዕሚ እያ ትሕዝነካ ናይ ሕጂ ብሰነ ስርዓት ከብደይ ትበልዓኒ ወላ ዳ ርግምቲ ትኹን ዳ እምበር ግን በቃ ምሽ እቲ ኣብ ሽፍታ ክትዕቆብ እያ ትደሊ ዕቁብ እያ ትሓትት ምክንያቱ ገዛኣ ናይ ተኸኣሲ ህድሞኣ በቃ ከም ገለ እዩ ስድራኣ ዘበልዎ ይረኣዮ ስድራ ስለ ዘይብላ ወላ ሓንቲ ሓጋዚ ይረኸበትን ስለዚ ኣ ከዓ ምስ መብረይ ተረዳዲእና ምስ ሽፍታ ፀግዒ ዝኾነኒ ማለት እዩ ፀግዒ ክረክብ ኢለ እየ ናብ ሽፍታ ዝኸይድ ዓዲ ክሕግዙ ይኽእሉ እዮም ግን ኣነ ክፅጉዕ ማ ይደለኹን በቃ ጦረይሲ ሳውን ከዋፀኒ ኢለ እዩ ናብኡ ዝኸይድ ምክንያቱ ንሱ ዝብላዕ ኣለዎ ጋዓት ኣሎ ካብ ጥጡቕ ከማንሲ ተገላጊለ እዩ ናብ ሳውን ምስ ከድኩ ሕጂ ከምኡ እዩ ምስቲ ዓዲ ሓገዛ ኣይረኸበትን ኣንፀርፅሮት እዩ ናብ ሳውን ዝወስዳ እንተኸዓ
1: ስድራኺ የለውን
2: የለው
1: ብኸመይ ጠፊኦም ኸ
0: ንሳውን መበገስ ኣለዋ ሕጂ እንታይ እዩ እቶም ኣብኡ ተቐሚጦም ዘለዉ ካራክተራት መበገስ ኣለዎም ንባዕላ እተ ከዓ

0: ስድራ በቃ ዓበይቲ ሰብ ፀጋ ሰብ ሃብቲ እዮም ነሩ። ሕጂ ብሰንኪ ኣብቲ ዓዲ ዝነበሮም ግርጭት ናይቶም ቅድሞኦም ዝነበሩ ዝተጋራጨዎ እተን ጥሪት ንጓሶት ናይቲ ናይ ስድራኣ ስለቶም ዓዲ ዘባሳጨውዎም ተን ጓሶት ነተን ጥሪት ገዲፎምን ከይዶም በብቕሩብ በብቕሩብ ተን ጥሪት ባዲመን እቲ ገዛ ባዶ ተሪፉ። ስለዚ መበቆል ኣለዎ ናይ ተኸኣ እቲ ክሳይ ንዛረበላ ኢና ሓንቲ ሲና ኣጥፊኦም ኣለዉ ስድራይ ከምዚ ኮይኖም ከምዚ ሓንቲ ሲን ሲ ኣብታ ፈራስ ገዛ ኮይና ንዛረበላ ኢና ሓንቲ ሲን ነረሃና እያ ኸማ ሕጂ ስቂላ ኣይኮነትን በቑላ ንሳ ካብ ስድራኣ ዝበቆለ ቂም ኣለዋ ንባዕላ ሳ እውን ካብ ስድሪ እዩ ተበጊሱ ሳ ካብ ስድራኣ እያ ተበጊሳ እቲም ኩሎም ኣብኡ ዘለዉ ተቆም ኣቦና ኣደን የለን። ስለዚ እዛ ሰብ እዚኣ
1: ጥቡቆ ጥራሕ ትበልዕ
0: እዋ እቲ ገዛ ክንዲምንታይ ዝነበረ ሃብትን ክንዲምንታይ ዝነበረ ክስታይን ናበይ ተመሊሱሉ። ስለዚ ብኸም እያ እቲ ናታ መበገስ ንስ እዩ ንተከዓ ማለት እዩ
1: ጥጥቆ ጥራሕ ትበልዕ ነርኪ
2: እዋ
1: ብኸመይ ትነብር ነርክስ ከብኡ ብዘካ ሳውን ምስ ተፀጋዓ ክጋዓት ትበልዒ ስጋ ሰደልኩም ገለ
2: ጥጡቃ ነራ በቃ ካልእ ለውጢ ዘይብላ ስዋ ኸማ ክፅሞቕ ጀሚሩ ድሓር ድሓር ማለት እዩ በርቢ ጥጡቆ እዩ
1: እዋ ክንዲምንታይ ገይሩኩ ግን ምስ ዘምህረት እንታይ እዩ ነይሩ ርክብኪ ትፃረፍ እዮ ፃረፈኪ ትተሃል ኣለኹ
2: ዘምህረት ኳ ሓሳዊ እዩ ሙሽሙሽ እንድዩ ከምዚ ማዓንጣ የብሎን ግን ኣብኣብታ ስራሕ እንድሕር ኢኽያ ናተይ ናይ መብረይን ዝነበረሉ ብምሉእ ስራሓት ንሱ ዘሽሎ ዝነበረ ነይሩ ቅድሚ እቲ ናይ ዓድስ ናትና ጉድሲ ንሱ ይፈልጦ ብኸምኡ ኢና ሕጂ ንፀልኦ ነሳጉጎ ኣብ ጥቓና ክቐርብ የብሉ ንብል ምክንያቱ ከምቶም በረኻ ዝወፁ ኣይወፅእን እዩ ከምተን ዕንጨይቲ ዝወፍራ ኣይወፍርን እዩ ኣብታ ዓዲ ኮይኑ ንዓና ዝከታተል እዩ ካልኣይ ከዓ ዝረኣዮ ተጋቢሉ ዝዛረብ እዩ ሕጂ ኣንጻርናትና እዩ ዘምህረት ከየቃልዕና
1: ይሻት መሲሉስ ጎራሒ ነቲ ህዝቢ
2: ብሓቂ እወ ይጠቅም ነይሩ እኮ ንዓና እዩ ዘቃልዕና ነይሩ ዋላ ነፍሶ ፀር ምዃነይ ገለመለ መመፂ እዩ ትኽትኾኒ ሓቲት ኒዘይፈልጥ ጉዳይ ከፃሪ ከመይ ኣላ ኢሉ መፂኡ ቶጋቢለለዩ ዝኸይድ ንዓይሲ ዝሕረኒ ዝነበረ ሰብ ዘምህረት እዩ ደድሕረይ እንዳመፀ
1: ሕራይ ኣብ ተዓዘብቲ ከመይ ረኺብክዮ ኩሉ እቲ ኣከዳድና ክጩ ዝበልክ ጓል ገጠር ክመሲልኪ ንኣይ ብወገነይ ፅቡቅ ጌርክ ተላቢስክዮ እብል ሕጂ እቲ ህዝቢስ እንታይ ይብል ከምኡ ነብሰ ፀር ኮንኪ እንደገና ዳሕራይ ሂወትክ ብማሕነቕ ትወዲእ ክያ ሕጂ ስንታይ ይብለክ እቲ ህዝቢ
2: ህዝብና ሓቂ ዘረባ በዚ ጋጣሚ እዚ ኣብ ውሽጥን ናብ ወፃእን ዘሎ ሰብ ብጣዕሚ እየ ዘመስግኖ ካብ ዝዓበየ ክሳብ ዝነኣሰ ኣዝዩ በቃ ሰብና ሲ ማረፈት እዋ ሓድሽ ነገር እየ ከዓ ምሽ ኣነስ ዳርጋ መብዛሕትኡ ኣብ ትልሂት እየ ነይረ ከምዚ ዓይነት ተጠማቲ ካራክተር ሒዘ ምምፀይ ከዓ ሰብ ብጣዕሚ ፈትይዎ ካልኣይ ብዝያዳ ካብ ስራሕ ንላዕሊ ከዓ ብሜ ከኣበይ ዘይተዛረበ ሰብ ኣይነበረን ናይ ብሓቂ እዩ ዝመስሎ ነይሩ ሰብ ከምዚ ኣብ ገፀይ ምሳይ ገለመለ ወላ ኣብ ኣንፀላ ዋና ናይቲ ንድቅሶ ዝነበርና ገዛ ኣደይ ኣበባ ዝበሃላ ኩሉ ግዜ ሜ ከዓ ንግሆ ንግሆ ካዕረየለ ኢሉ ኣብ ፀሓይ ኮይና ንገብሮ ምሽዶ ንምሕረት ክገብረልኪ እዩ እዛ ጓል እያ ትብለኒ ናይ ብሓቂ እዩ ዝመስላ ኣሜን ኣደይ ይብላ ነይረ ምክንያቱ ሰሙን ሙሉእ ኣብ ገፀ ኣሎ እቲ ሜ ከኣብ ኣይሕፀቦኒ መፀለሚ ጌርና ንዕሪ ኢና ሰንበት ጥራሕ ትፍቀደኒ ምክንያቱ ምስቲ ጉያ ስራሓት ዝነበርናዮ ክሕፀብ ገለ ኣይከኣልኒ እዩ ኣብ ሰንበት ቀሊጠ ብሰነ ስርዓት እዩ ዝሕምም ቀሊጠ ከም ብሓድሽ ዕኡ ሶኒ እዩ ዘብል ክልተ ወርሒ ከምኡ ኢለ ከይደ ማለት እዩ እጂ ናይ ብሓቂ እዩ መሲሉ ናይታ ሜክኣብ ኣብኣ ከለኹ ክምልእ ከዓ ክርእየና ኢሉ ናብ ትሬን ምስ መፀ

0: ሜክ ኣፕ ዝግበረለን ተባሂሉ ኣነ መብረይ ገለ ወዲ ዘጎ ገለ ተመሪፅና ማለት እዩ ሜክ ኣፕ ክግበረሎም ዘሎ ሽዑኡ ቁፅሪ 25 ተሰቐለ እዩ ብብረት ሽፍ ዝበላ ሰበይቲ ርእዩ ናይ ብሓቂ ማለት እዩ እዚኣ ተኸኣ ጥራሓ ክትኮን ትኽእል ኢሉ ማለት እዩ ሕጂ ገሊኡ ሰብ ማራ ተጋኒኑ በዚሑ ይብለካ እዩ ናይ ብሓቂ ግን ረኺቡዋ እዚ ከማና ንሕና ርእዩ እዩ ሪያሊቲ ርእዩ እዩ ናባይ ገይርዋ ከማን ናተይ ውሒድ ኣሎ ኩሉ ገፃ ኢናታ ኩሉ ገፃ ምስቲ ስራሕ ዝኾነ ነገር ምስቲ ንብዓት ዘሎ ገለመለ ከየሸግር ተባሂሉ ሽዑኡ ቦታታት መሪፅና ኢና ክንገብሮ ኣቢልና ማለት እዩ እምበር ብሰነ ስርዓት ተረኺበ ሕጂ ዝበዝሐ ሰብ ኣብ መንገዲ ከመይ ኢሉ በቲ ሜክኣፕ ዝጭነቐልካ ኣሎ ድሕሪ ክንደይ ዘላለየካ ኣየላለየንን ዝበዝሐ ሰብ ንሳርያ ኣብይ ኣሎ ትገፅኪ ብገፀይ ዘይተዛረበ የለን ኣብ ስራሕ እንድሕር መፂና ከዓ ከምዚ ብጣዕሚ ሰፈት እዩ ዋይ ንተ ከዓ ኣብ መወዳእትኡ ግን ምሕናቀይ ዝተዋሕጠሉ ሰብ የለን ብፍላይ ህፃውንቲ ቆልዑት ምሽ ኣብ ከተማ ትወፅእ ኣብ ቤተክርስትያን ትኸይድ ገለ ሰላም በልያ ኣይ ሞተት እንተ ከዓ ዛጓለይ ኢሎም ሲ ከረድእዎም ይፍትኑ ነይሮም ርግምቲ ኮላስ ግን ማዕረ ክንደይ ሰብ ደንጊፅላ ተስፋይ ሳውን እዩ ነይሩ እየ ዝብል ሕጂ ብዓብኡ ከዓ ኣብኣ ከሎ ከዓ ከነፅራ ናተይ ናይ መብሬን ርክብ ዘይነፀረሉ ሰብ ነይሩ እንታይ ይርክብኩም ካብ መኒ ክጠኒስኪ ኢሎም ብምሕታት ክነግረክ ይክእልኒ ግን ክነግሮም ኣይደለኹን ዳሓን ረኣይዋ ጥራሓ ኢለ እየ ዝምልሰሎም ነረ እቲ ጥንሲ ናይ ሳውን እዩ
1: ናይ መብራህቲ ድመሲሉ
0: እዎ እንታይ ይርክብኩም ኢሉስ የብሉ ነይሮም እዮም ዘራኽበና ዘሎ ግን ናይ ምሕሳዊ ናይ ምብፅፃሕ እዩ ዘራኸበና ምስ መብሬ ካብሳ እውን እዩ እዎ ምስ ካብሳ እውን ጠኒሳ እንታይ እዩ ዝብለኒ ኣብ መወዳእታ እንድሕር ተታሒዘ ኡይ ክብል እዩ ዝብለኒ መብሬ ድሕሪ ኡይስ እንታይ ክትመፀኒ ብዓብኡ ከዓ ሳውን ድሕር ሞይቱ ይርኣዮ ሞይቱ ኣሎ ወላሓንቲ ተስፋ የብለይን ታህዋኺኮ እምበር ዓዲኮ ምሕረት እዩ ዝገብር ታህዋኺ መንክዕ ቤለይነት ቆልዓ ዝብል ሕማቅ ኣተሓሳስባ ሓሲበ እያ ናብ ማሕናቕቲ ትፈርዳ ነዛ ነብሳ ማለት እዩ ኣነ እውን ኣይተዋሕጠትለይን ክትሞት ኣይነበራን
1: እቲ ገጠር ትስንጭሮት ገሌት ገለ ከመይ መሊኽኪ ባይ ከተማ እተዳ ኮንኪ
0: እዋይ ድሓኒ ሓቂ ዘረባ ከምዚ ምስቲ ናይ ትልሂት ኣብ ክሊፓት ገለ ንሰርሖ ዝነበርና ንኸይ ስለ ዝነበርና ከም ዝብለክ ዘለኹካ ኣይኮነን ንዓይሲ ፅቡቅ ተቢልናዮ ካልኣይ መብረይ ብሙሉእ ናተይ እናቱን ብሙሉእ ሰሪሕዎ እዩ ወላ ኣብ ናተይ ዝነበረ ኣነ እዚ ኣብዚ ሕጂ ናይተ ከዓ ዕቤት ወይ ፅባቐ ናይተ ከዓ ብሙሉኡ ኢድ ናይ መብረይ ንመብረይ ምሃብኩ ኣነ
1: ሳውነት ኩሉ ግፍዒ ዝፍፅሞ ኣብቲ ህዝቢ ኸ ይወሓጠልክ ነይሩ ቁብ ክትፀልእዮ ኣይፈተንክን
0: ዝበላዕት ከብዲ ዝበላዕት ከብዲ እንዲ ንዓይ ጥራሕ ይጣዕመኒ ማለት ይሲ ካብ ጥጥቆ እንደዲሒነ ጠስመ እየም ፀለይ ጤልን ገለን እንዳበላዕኩ ዳ እሞ እንተ ኮይነ ዓፅሚ ርኢኸ ክበረኻን ገለን ይምፃኒ ረብሓ ጋዓት ከማ እንተበሊዑ
1: በሊ ድሓን ኣነስ ምስ ብሮት ክትመፂ ቆልዓ ከዓ ሓቂፍ ክትመፂ በልኩ ግን ምስ ተሓናቅስ ግበር ነገር የለን ሕራይ ትመስገን ኣብዛ ፊልም እዚኣ ጥራሕ ዲኻ ተዋሲኢካ
2: ኖኖ ብዙሕ ፊልምታት ኣለዋ ንቅድሚ ሕጂ ስራሕ ኮን ኣሎ ኣብዓል ጎርቢ ፅባሕ ከ ከምኡ ኣለዋ ብዙሓት ፊልምታት ኣለዋ ኣብ ገሊ ኣምሓራይ ኮይነ ዝሰራሕ ክበሉ ኣብ ናይ ከተማ ኣለኒ ናይ ገጠራት ከዓ በዓል ጎርቢ ናይ በዓል ኢሳቂራ ማለት እዩ ናይ በዓል ባህታ ካሕሳይ ከዓ ኣብዚ ቲቪ ረኸማን ተራእዩ ነይሩ ሓፂር ማለት እዩ ናይ 2ልተ ሰዓት ፊልሚ ማለት እዩ በዓል ንሱ ከዓ ኣሎ በላዕ መንፀፉ ወለ ትብል ማለት እዩ
1: ከመይ ርኢኻ እያ እሞ ሳውን ኣብታ ሳውን ክትዋሳእ ነብስኻ ኸ
2: እዋ ሳውን መጀመርያ እቲ ካራክተር ክትፈትዎ እንዩ ዘለካ እቲ ካራክተር ክትፈትዎ ኣነ እቲ ካራክተር ምስ ረኣኽዎ ከፈላ ዝበሃል ሰብኣይ ሲ ኣዝዩ ተሪር እዩ ዘይፀዓድ እዩ ተሰማዓ እዩ ክገብር እየ ድሕሪሩ ከዓሱ ኢሉ ዝብገስ እዩ ዋላ ንእስነት ዝረኣዩ እዩ ተኣሽሙ እዩ ማለት ብጣዕሚ ተኣሽሙ ንቕድሚት ዝኸደ ሰብ እዩ ሕጂ ተሪር ብምዃኑ ኣነ ፈትየ ነቲ ከፈላ ዝበሃል ካብ መጀመርያ ሕጂ ንሕር ፈቲኻዮ ከዓ ንዑ ክትመስል ብዙሕ ፃዕርታት ኢካ ትገብር ማዕረ ፅሉል ኢካ ትቕየር በይና ክኾን ካብ ትሬኒ ማለት እዩ ሕጂ ሱ ዘምፀ ግዲ ኮይኑ ኣነ ስለዝፈትኽዎ ግዲ ኮይነስ ብናተ ኣምፀየ እየ ዝብል ፈትዮ ስለዝኾንኩ
1: ኣብ መወዳእታ ኢኻ ነዛ ፊልም እዚኣ ተቐቢልካ መስለኒ ካልእ ሰብ ሒዝዋ ነይሩ እሱ ንድ እንተገሹ እንተ ብገለ ጎዲሉ ዳሕራይ እስኻ ተፀዊዕካ ሒዝካያ ግን ሽዑንሽዑን ተላቢስካ እዩ ከዓ ምናልባት እስኻ እንተዘይትሕዛ ተዓዛባይ ኮይንካ ርኢኸያ ነርካ ተትኸውን ታናትካ ክፋልሲ ከመይ ምረእኸያ
2: እዋ ሕጂ ኣነ ሓቂ ዘረባ እንታይ እምበልኩ ድሒረ ንድ ኣት ኣብታ ስእሊ ድወፈሩላ ግዜ ሸዑ እየ ማለት ቅድመይ ዚ ክልተ ወርሒ ዝኸውን ትሬይን እንተገይሩ ነሩ ሓቂ ምሽ ሕጂ ኣብቲ ትሬይን ኣይነበርኩን ከምቲ ድበልክዮ እቲ ሰብኣይ ጣዓሙን ወፂኡ ኣነ ከዓ ልካ ኣብታ ንስእሊ ዝወፍሩላ ግዜ ምስኦም እዮም ፊረሻዓ ካብ ሻዓ እየ ጀሚረ ምናልባት እቲ ቅድመይ ዝነበረ ካባይ ንላዕሊ ክሰርሓ ይኽእል እዩ ዝብል ግምት ነይሩ ንኸውን ምክንያቱ ምስቲ ትሬይን ደ ገበርኩ ኣነ ቁሩብ ድጎደልኩ ኮይኑ ስማዓኒ ተዘይተጋጌ ምናልባት እቶም ፋሳእቲ ምሳይ ዝነበሩ ከዓ ኩሎም በዓል መምሪ በዕሎም ስለ ዘለዎ ማለት እዩ ግን ነዊሕ ትሬይን ድገበረን ሽዑ ዝመፀን ስፍልሊ ኣለዎ ብካልእ ሰብ እንተዝሪኣ ነይሮሞ ትሬይን ድገበረላ ሰብ ክልተ ወርሒ ሙሉእ ካባይ ንላዕሊ ከምፃ እዩ ዝብል ተኣሽሙ ኣለኒ ምናልባሽ ብናተይ ማለት እዩ ሕጂስ ኣነ ከዓ ኣይ ሓመቕኩን እየ ድብል
1: ግን ኣነ ቁሩብ ደንጊኹም ዶ ተቃውሞ ኣንፃር ሳውን ንምርኣይ ኩልኹም ትብሉ ትዝትዩ ትዛረቡ እዚታት ነርኩም ነቲ ከባቢ ወዲብኩም ሳውን ኣይሰዕርን እዩ ሓበሬታ ክህቦ እዩ መብራህቱ ወላ ተኸዓ ንበርሃንሲ ቀሊል ተራ ኣይነበሮምን እቲ ህዝቢ ምስ ዘተ ዳጎዮ ክነግርዎ እዮም ንስ ነብሱ ክድሕን እዩ ግን ትዝረኣኹሞ ተቃውሞስ ኣይደኸመን ዶ እንታይ እዩ ነይሩ እቲ ሽግር
2: እዋ ዓዲ ኩሉ ግዜ ዝባሃልና ናትና ፅቡቕ እንድዩ ንዝኾነ ይኹን ነገር ኣይህወኽን እዩ መጀመርያ ይዝት እዩ ዓዲ እቶም ዓበይቲ ዓዲ መፂኦም ይዝት እዩ ይዘራረብሉ ምናልባት ቤ ናይ መንገዲ ሰብ ከይከሰርካ ትገብሮም ነገራት ኢካ ትደሊ መጀመርያ ሕጂ ግዜ ሂብካ ደፋ ኢልካ ኢካ ትኸይድ ኣብዚኣ ኩ ሓደ ክፍላ ጥራሕ እዩ ነርኮ ክኸይድ ዝደሊ ክርብሾም ዝነበረ ኩ ሓደ ክፍላ እዩ ካብቶም ዓዲ ንክፍላ ተጠንቅቕሉ እዩ ዝበሃል ነሩ ጋርጋ ዝበዝሕ ተኣሽሙ ድሕር ኣብ ገሊ ካራክተራት ድሕር ተኣሽሙ ቢልና ማለት እዩ ሕጂ እቲ ዓዲ ከምቲ ዝብል ክባህልና ስለዝኾነ ዓዲስ በቃ ተሃዊኹ ኣይውስንን እዩ እሱ ስለዝኾነ ከዓ ልክ ዋጋ ከፊ ኢሉ እዩ ሕጂ ተሃዊኽና ኢና ከም ክንህቦ ክግባአና ነይሩ ግን ከም ዓዲ ከዓ በቃ ንተኣሽሙ እዩ ኣይ ድህወካ ኣይኮነን ማለት እየ ሕጂስ
1: ኣብ መወዳእታ ዓይኖም ታዓወይታትልኩም ግን ከምቲ ሳምዕዋታ ከዓ ኣድናቆት ናይቲ ህዝብስ ኣይረኣናን ሰይዛ ጓል ኣገና እዚ ክብልዋ ኢኻ ትርኢ እቲ ደራሲ ወላ ዝሕተት ይኹንሲ ከምኡ ኣይነበረን ምክንያቱ ከመይ ዝበለ ሽፍታ እዩ ፍርሒ ይብሉ ገለ ይብሉ ብሴፍን ጉራድን ዝዛረብ ንዕኡ በታ ዝፈትዋ ጓይላ መፅያ ካራሸኺላ ትሉ ሕጂስ ትሰብሲ ከምዛ ዘይገበረታ ስቅጣስቅጥ ኣቢሉ ሳይ ተዋሕጠትለዩ
2: ሓቂ ቅንዲ ኸ
1: ሕራይ ወይዘሮ ፅጋሃና ማሃፅን ንፍዕቲ እዩ ተዋሳኢት ክከለኹ ሲ እቲ ናይ ገጠር ክዳን ጌርኪ ካብዚ ዘላቶ ንላዕሊ ጉልብቲ ኣትመስል ከዓ መሊሳ ብቲ ስእሊ ወረጃ ብዙሕ ነገራት ሲ ተባሃጊ ባህሪ ኣለኪ ዳርጋቶም ስነ ጥበባውያን ብዙሓት ክግልፅኩ ከለዉ እቲ ባህሊ ልምዲ ዝያዳ ኣብ

0: እቲ ዝወሃብ ስራሕ ቀላሲ ሰእያ ትሕግዝ ካበያ ጥሪኽ እዮ ዝኩሉ መንፋዓት እስኪ
1: መጀመርታ ኣብዚ ተፀዊዕና ተንዘ ዝዓቕምና ንኣሽቶ ኣበርክቶ ክንገልፅ ዝገበርክና ማና ከምኡ ውን ዘምሳና ዘለዉ ካሜራማንን ካልኣትን ከመስግነኩም ይደሊ ኣብታ ንእሽቲ ዓቕምና ሲ ከምዚ ክትገልፁ ትክእልኡኹም ኢልኩም ምፅዋዕኩም ብጣዕሚ እየ ዘመስግነኩም። ቀፂለ ልክ ኣነ ደንበላ ሴ ተወሊደ ዓብየ ጅዳለ ክትበሃል ዓዲ ኣብ ደንበላ ሴ ተወሊደ ዓብየ እቲ ባህሊ ዝበሃል ኣብቲ ከብዱ ክሳዕ ዚ እዋን እዚ ኣብቲ ከብዱቲ ዓዲ ክሳብ ሕጂ ኣይተበረዘን። እዚ ዝሰርሓሉ ዘለኹ ባህሊ ሰ ኣይተበረዘን ናቹራል ኣለዉ ማለት እዩ። ሕጂ ኣነ ልክዕ ዓባየ ኔራትኒ ኩሉ ትነገረኒ ዋላ ትስልማት ዝገብረ እውን ናይ ዓባየ እዩ ናተይ ናይ ባዕለ እቲ እወ ናይ ዓባይ ዋላ ወለባ ዓባይ ያርያትኒ ዋላ እቲ ዝውጠዶ ትጎባጉዶ ኩሉ ናተይ ናይ ባዕለይ ናይ ዓባይ ማለት እዩ። ሕጂ ኣብቲ ዓደቲ ስለ ዝዓበኩ መንእሰይ ኮይነ ኣብ ናይ ደርፊ ድድረፍ ናይ መርዑ ድዩ ዋላ ናይ ገለ ድዩ ዋላ ናይ ገለ ድዩ ስጋዕ ዚ ሕጂ ዝሰርሓሉ ዝነበርኩ እየ ኣነ ማለት እዩ። ሕጂ እዚ ናይ ዚ ከተማ ከማን ብዙሕ ክመፀለያ ኣይክእልን እዩ ሓንጎለይ ልክዕ ንዓዲ እዩ ዝኸይድ ዋላ ተዘራርባይ ሕጂ ክዛረብ ከለኹ እንታይ ይብሉኒ ሕጂ ኖሩ ትብል ስለምንታይ ይብሉኒ ኣነ ነሩ ከምቲ ናቶም ኣይክእላ ኖሩ የድብል ኖሩ ኢና ድ ኖሩ ካብል
0: ዛዕባካሉ ትገብርዎ
1: እወ ሕጂ ቤት ብኡ ስለ ዘምፀኽዎ ናብዚ ተዋስኦታት ክኣቱ ከለኹ በቲ ናይ ዓዲ ዘምፀኽዎ ማለት ፌስቲቫል ዘባድቡ 97 ጀሚረ እቲ ዝድረፍ ነበረኡ እቲ ዝመፅእ ነበረ ወግዕታት ኣብኡ ኣነ ብዓዲ ዘምፀኽዎ መፅ እቲ ክደርፎ ድኽእል የለካ ድዩ እቲ ስታሊደ ድዩ ዋላ ትገለ ድዩ ኩሉ ኣብ ዘባድቡ ክሰርሖ ነይረ ማለት እዩ። ዋላ ብኣፋውያታ እውን 2015 ብኣፋውያታ ብሃገር ደረጃ ቀዳመይቲ ወፅአ ሽልማት ወሲድ እየ ማለት እዩ። ብዓዲ እየ ምፅ ኣይተምሃርክዎን ኣይበልክዎን። ኣብ ፊልሚታት ክመፅእ ከለኹ ከዓ ልክዕ ክህቡን ከለዉ እቲ ፅሑፍ ኣብቲ ኣብ ኩሉ ዓዲ ዝዝረቡ ንሪኢ ዝበሃል ኣቦታትና ኣዴታትና ዝብልኦ ዝነበራ ስለዝኾነ ዋላ ሓንቲ ከፀግመኒ ይክእልኒ ኣነ ዋላ እንታይ ክብሎ እየ ነዚ ኢለ እውን ኣይፅገመሉኒ። ሕጂ ብዙሕ ፊልምታት ሰሪሐ ኣብቲ ብዙሕ ፊልምታት ተማሂረ ይኮንኩን ገለ ይኮንኩን እታ ፅሑፉ ብኒ እታ ፅሑፍ ምሳብኒ ትቓላሲ ንዛረቦ ናይ ዓድና እዩ ሓድሽ ኣይኮነ
0: ልምዱስ ኣለኪ
1: ሕጂ ልምዲ ናይ ዓድና ስለ ዘለኒ ዝኾነ ነገር ከፀግመኒ ኣይብልኒ እየ። ሕጂ ብከምኡ ብድፍረት ምስ ኣተኽዎ ብቢለ ኣብ ፊልምታት ትቕፅል ኣለኹ።
0: እንታይ ኢሉ ኩ ተዓዛባይ ብዛዕባ ብዛ ናይ ሳውን ካልእ ዛንታ ኩሉ ታሪክ ዝገበርክዮ ገለ መዓልቲ ህልዎ ሕጂ ኣብ ሳውን ንዴና እንታይ ኢሉ ኩ ተዓዛባይ
1: እወ ኣብ ሳውን ብዙሓት ረኺበና ንፍላይ ሎም ብዘናይ ደገ ገለመለ ዝመፃዊን እስኽስ ከምታ ዘለኽያ ቀፅል እያ ኣዶ ኮንኪ ትኽእል እዩ ኢኺ ኣደ ናይ ብሓቂ ኢኺ ህወትካ ከዓ ጥዑም ነገር ተኣሽሙ ትገብሪ ኣብ ኩሉ ትለዋዊሂ ዋላ ንዝመፀኪ ሰብ ከዓ ከምዝን ከምዝን እንድዩ ኢልክ ብትዕግዝቲ ብቆመናት ተብልዮ ከምኣ ቀፅል እያ ይብላ ንብዙሓት ማለት እዩ። ሓንቲ ግን እስኺሲ እታ ቆልዓ ሒዝክያ እቲ ሒዝክዮ ናይ ወዲ ዘጉ ቆልዓሲ ተቐቢልኪ ሒዝክዮ ስትበኺ ነርኪ እቲ ቆልዓሲ ናበይ ክጥፍእኽዮ ንመን ይክሂብክዮ እቲ ቆልዓሲ ንመን ሂብክዮ ኣቦን ኣደን ዝቀተለ ቆልዓሲ ሒዝክዮ ነርኪ መልስኪ ድ ክጥፍእክዮ ሞይቱ ድዩ ኣሎ ድዩ ስለምንታይ ድየረኣኸና ኢሎምኒ እዋይ እሳስቀኒ ኢላ ክትረአ ትኸውን እያ እምበር ኣሎ ምህላው ሰዓቢ እዩ ከነመርዕዎ ኢና ገለ መለየለ ስሒቀየን እሰ ሓንቲ እዚኣ እቲ ቆልዓ ጥፊእ ክልና ኺ ኢለና ንበር ፅቡቅ ዋላ ኣብዚ እንዳ ዜና እውን ሕጂ እንዳ ድዩ ክሪእ ኣቢለን እወይ ኣደይ ምልእተ በላ ከምታ ደለ ክንቐፅላ ፅቡቅ ሪኢና ክንፅቡቅ ከዓ ፊልም ክንፅቡቅ እዩ ቆፅሎ ኢለና ንዋላ ዝፀኒሕናን ሕጂ ሕራይ ኢለየ ንብለኪ እዚ እዩ ንዓይ
0: ፅር ኮንኪ ናይ ብሓቂ ዘመን ካዓልክ ብዘይቀልዓሎም ናይ ብሓቂ ፅቡቅ ቀፅልዮ
1: ቀፅልዮ
0: ኣብ ምዝዛም እንዲና መዛዘም ካ ግበርልና
1: ኣብ ናይ ተኣሽሙን ደርፎ ነበርና ማለት እዩ።

0: ናይ ዘባዶ እምባባይ ዶየ ወለላይ ዶየ ኣውላደይ እምባባይ ዶ ኣውላደይ እምባባትን የ ወደባትን የ እምባባትን ኣውላደይ ኣዋድድ ቆላየ ሸሞ በላየ ሸውባሃሎ ኣዋድድ ቆላየ ሸሞ በላየ ሸውባሃሎ ኣትናዋልታይ ደሊኽኒ ሓሸው እንዳበለ ዙርያ ጋመኽኒ ኣትናዋል ታይ ደሊኽኒ ሓሸው እንዳበለ ዙርያ ጋመኽኒ ሓሸው እንዳበለ ዙርያ ጋመኽኒ ሓሸው እንዳበለ ዙርያ ጋመኽኒ እዚ ይበሃል ኖሩ
1: በዚ ኣዶንዛ ዝማ ብጓይላ
2: ኣነ ብወገነይ ከዓ እንኳዕ ኣብ ፍፃሜ በፃሕኩም እንኳዕ ክጎሰኩም ኣብ ካልእ ፊልም ከዓ ኣብ ዝሰራሕኩምሉ ንራኸብ ንኸውን ዓዲምናኩም ብምምፃኹም ከዓ ክብረት ሃበለይ ይብል የቕኒኤልና ዝመፅእ ዘሎ ቀዳም ከዓ ክቡራት ተዕዘብቲ ምስቲ ደራሲ መሓመድ ዓብደላ ኣብሾ ትብልዎ ከመይ እያ እዛ ኣብሾ ዝሓንባዕሉ ይምልሳ ክንራኸብ ኢና።

0: ክቡራትን ክቡራንን ተኸታተልትና ትሕዝቶታት መደብናትን ክትዕዘብዎ ከም ዝፀናሕኩም ኣብ ተኸታታሊት ፊልም ሳውን ምስ ቀንዲ ተዋሰእቲ ዘካየድና ዕላል ዩ ናባኹም ክቐርብ ፀኒሑ ኣብ ዝመፅእ ሰሙን ብካልእ ትሕዝቶታት ክኸውን ምረኻብና ክሳብ ዝመፅእ ሰሙን በብዘለናዮ ወገን ሰላምን ጥዕና ንኹልና ኣብ ትሕዝቶታት መደብናትራን ንዘህልወኩም ሃና ፅርኢት ይኹን ንቕፌታ በቲ ቀፃሊ እንሕብረኩም ቴሌፎን ስራሕና ክድውሉልና ትኽእል ኢኹም 2820 ከምኡውን 12647 ዝመፅእ ሰሙን የረኽበና ምስ ተርፉ መድባት ኤሪ ቲቪ ክንገድፈኩም ኣብ ስፓጌት ተሃውዝ ምስ ሰኣላይ ሳሙኤል ዮሃንስ ኢና ምሳኹም ሓቢርና ፀኒሕና
1: Gabamanai

ሓሳባትኩም ህይወት ክልውጥ ይኽእል እዩ። ባይታ ዝፅብእ ማህዛዊ ሓሳባት ኣብ ውሽጢ ኩሉና ኣይሰኣንን። ነዚ ብምርዳእ ሃገራዊ ማሕበር መንእስያትን ተምሃሮን ኤርትራ ምስ ሚኒስትሪ ዜና ብምትሕብባር ሚሳል ዝተሰመ መደብ ማህዛዊ ሓሳባት ጀሚሩ ከም ዘሎ ብሓበን ይበስረኩም። መጻኢ ብመንእስያትን ብምኩራት ስሞያን እዩ ዝህነፅ። ኣብ መዓልታዊ ናብራና ዘጓንፈና ብድሆታት ብፈጠራውን ማህዛውን ኣገባብ ክፍታሕ ሓሳባትኩም እተካፍልሉ መደብ ሚሳል እምበኣር ኣብ ኤሪ ቲቪ ይጅምር ኣሎ። ኣብ መዓልታዊ ናብራና ብድሆታት ከጓንፈና ንጉር እዩ። ንናብራና ዘቃልል ፈጠራዊ ፍትሓት ግና ኣይሰኣኒ። ነዚ ኹም ባይታ እንሆ ተጣጢሑ ይርከብ። እዚ መደብ እዚ ብሓገዝን ምኽርን ሰብ ሞያን ሰብ ዋኒንን ዝዕወት መደብ እዩ። ኣብዚ ማህዛውን ፈጠራውን መደብ ሚሳል ብሓሳባትን ብተሳታፍነትን ኣበርክቶኹም ከተዕዝዙ ሃማመተ ይፅዋዕ። መደብ ሚሳል ወትሩ ሰንበት ሰዓት 10:40 ቅድሚ ቐትሪ ኣብ ኤሪ ቲቪ ይጅምራሎም። ድግማ ሶኒ ሰዓት 3:40 ጎደል ድሕሪ ቐትሪ መደብ ሚሳል ኣብ ኤሪ ቲቪ ተዓዘብዎን ተሳትፍዎን።

0: ዕለት 20 ዕለት 21 ኣብ ወርሒ ተኣኪብካ ሙሉእ ለይቲ ብዛዕባኦም ክትዛረብ ትሓድር። ሓደ ቆልዓ ንድሕር ገለ ነገር ኮይኑ እንታይ እዩ ኮይኑ፣ ስለምንታይ ናፊቁ ድዩ፣ ትምህርቲ ድሓምቕ ደሎ ከመይ እዩ ኮይኑ ተባሂሉ ክዝረበሉን ክፍወስን ይውዕል።
1: ቃልስና ነዊሕ እዩ፣ መሪር እዩ። ዓወትና ግን ናይ ግድን እዩ። እዚኣ ተዓጠቑ ተባሂልና ተዓጢቕና እያ። ንዝኾነ ምረት ክሓልፍ እዩ፣ ክወግሕ እዩ። እዚኣ መዝሙርና እያ ነራ፣ ዋላ ነቲ ዝመረረ እምሮና ናይ ምቕያር እዩ።
2: ሓካይምና ግን ጥራይ ኣለይትን መምሃራ እንዘይኮነ ሓካይምና ካብ ወጣሽ ጀሚርካ ኣብነታዊት ሓኪም ያሳ ኩለ ናብኡ ዝነበረ ሓካይም ኣዝዩ ዓብይ ተራ ከም ዝነበረን።
3: መምህርካ መን እዩ እንተልኩምኒ ንኣይ ከም ሰብ ክንወዳ ሃይለ እቶም ህፃናት እዩ። ስለምንታይ ንሶም ከማን እዞም ቆልዑ እዚኣቶም ኣብ ነንሕሕዶም ክተኣላለዩ ክርኢ ከለኹ እዚኣ ግበራ ኢልካያ ክገብሩ ከለዉ ዝለዓለ ፍናንን ምራርን ሂቡኻ እሞኒ ካብኡ ተተባቢዕኻ ከዓ ኣብ ልዕሊ እዞም ቆልዑ ዝግበር ሓልዮት ብዝለዓለ ደረጃ ብወነ ክሰርሕን ክተገልግልን ከዓ ይገልገልካ። ኣብ ዓራግ ሓፂር ግዜ ገይርና ከዓ እንደገና ምዝላቕ ስለ ዝነበረ ምዝላቕ ዘምፆ ጠንቂ እዩ እምበር ዜሮ ገዲፍካ ኣካልእ ክትንቀሳቀሳይ ትኽእልንኻ ከምዚ ክስታይ ዘለዎ እዩ። ካብኡ
4: ሓራይ ኣባ ከለኻ ወዳሂለ ክትጓዓዝ ካብትን ናብትን መጓዓዝያ ኣይነበረን፣ ኣውቶቡስ ኣይነበረትን። ስሩዲ እዩ። ከመይ ትገብርዎም ነርኩም ቶም ቆልዑ ቶም ተመሃሮ? እሳቶም ከ ብኸመይ ይቕበልዎ ነይሮም? ስለዝሓለፈ ቀሊል

0: ክምልመስል ይኸውን ፅቡቅ ቀሊል ኣይኮነን
1: ቀሊል ኣይኮነን ከቢድ እዩ ሕጂ ንድሕሪት ክምለስ ከለኹ ብዙሕ ነገር እዩ ዝረአየኒ ይኸርዓ ኣሉ ከዓ ዝሓለፉ ሓሊፎም ኣለዉ ዝተረፉ ብፆት ከ ኣብዚ ኣለና ኩሉና ከም ኣቦታት ከም ኣዴታት ተኣኻኺብና ከም ውላድ ተኣኻኺብና ማዕረ ደረጃ በፂሕና እንታይ ደሞ ዝብለክ ዘለኹም ካብ ምዝራቅ ብፍላይ ናይ ምዝራቅ ኣዝዩ እቲ መሪር እንተካ ትብሎ ዝነበረሉ እዋን ቁንጭላ ኣቢለ ኣምፅአ ኣተክስታይ ነፍሲ ወከፍ ተምሃራይ እንታይ ክገብር ኣለዎ ብጋንታ እቶም መራሕቲ ጋንታ መምርሒ ይወሃቦም እዩ ዓቕሙ ዝስክም ነቲ ሓደ ነቲ ሓደ ዝስከሙ መምህር ዝገብሮ ኣላይ ትገብሮ ተካ ትብሎ ኩሉ ብክስታይና ጥራሕ ኣብ ፈልከት መብዛሕትና ኣብ ፈልከትን ገረግር ኣስመራን ምስኣተና ንብረት ናይ ቤት ትምህርቲ ወራ ቅንጣብ ክትርፍ የብላን መጓዓዝያ የለን ተባሂሉ እቶም ምስ ወዲ ሕድሩ ዝነበሩ ዓበይቲ ንክፍል ታዕሊም ዝኸዱ እንደገና ንብረት ከጓዓዓዝ ኣለዎም ተባሂሉ ንሓይልታት ክንከይድ ኢና ክብሉ ዝፀንሑ ንብረት ናይ ሰውራ ኣብዚኣ ክተርፍ የብላን ትብል ሓንቲ ቃል ምስ ወፀት ካብ ዜሮ ኣትሒዙ ክሳብ ፈልከት ካብ ፈልከት ክሳብ ቀብሩ ወቀት መኪና ትረኽበሉ እንተተረኺቡ ብኣልጌን ኣቢልካ መህመት ኣቢልካ ከዓ ንዓየት ተኣተወሉ መንገዲ ይፍተን ስለ ዝነበረ ብሕቆ ናይ ፍተወራሪ ሙሉእ ንብረት ናይ ቤት ትምህርቲ ሰውራ ሻምብቆ ካብ ዒላበርዒ ዝኸደ ቤት ትምህርቲ ክስርሓሉ ተባሂሉ ማጉላ ዝበሃል ስዎ ሓንቲ ኤነትረ መሊእና ከይድና ሻምብቆ ከይተረፈት ብምሉኡ ክሳብ ጀላሃንቲ ብምንታይ ብሕቆ ናይ ዞም ቆልዑ እዚኣቱ ብንግድዓ ናይ ዞም ቆልዑ እዚኣቶም ብተወፋይነት ናይ ዘን ዝነበረ ኣለይትን ብሓፈሻ ብከምዚ ኢና ንሕና ንብረትና መርፍእ ከይገደፍና ወላ መርፍእ ቆልዓ ተሓዚሉ ከምዚ በዓል ጓል ገረ መስቀል ክትነግሮ ፀንሐት ናይ ኣበባ ጊደይቶም ዝነኣሱ ስለ ዝነበሩ ኣፋሕ ነይሮም ካብኡ ብዝተፈላለየ መንገዲ ገይሮም ጀላሃንቲ ከምዝኣት ተገይሩ ንዓየት ከምዝኣት ተገይሩ ማለት እዩ እቲኣቶም ከዓ በብደረጅኦም ከዓ ዝተረፉ ነይሮም ኣለይቲ ተባሂለን ሽዑ ብዙሓት ስለ ዝመፀና እቲ ምክፍፋል ከዓ ሽዑ መፂኡ ቆልዑ ክሓዝላ ካብ ዜሮ ንፈልከት ቆልዑ ንኸውርዳ ሓዘልቲ ተባሂለን ዝኸዳሉ መንገዲ እዩ ብወገን ናይ ደቂ ተባዕትዮ እንተንሪኢና ብዙሓት ስንኩላን እዮም ብዕድመ ዝደፍኡ እውን ቁሩብ ኣለውና ውሑዳት ኢና ከዓ ትዝሓየለ ሓይልና ወይም ዓቕምና ኣብ ደቂ ኣንስትዮ እዩ ነይሩ ካብ ደቂ ኣንስትዮ ሓሊፉ ከዓ ናብቶም ዓበይቲ ፊተወራሪ እዩ ነይሩ ክሳብ ጀላሃንቲ ንኣቱ ንብረትና ቅንጣብ ከይገደፍና ካብ ዜሮ ጀላሃንቲ ብፅሕናያ ካብ ጀላሃንቲ ከዓ ኣብ ዓራርብ ዓወት ንሓፋይ ዝበለው ዝገደፍናያ ካብኡ ነጀው ኣቲና ኣለና ማለት እዩ
2: ምዛ ምዝላቅ ናይ ወዲ ሃይለ ማለት እየ ኣነ ሕጂ ሓፂር እዋን እንደ ፀኒሐ ቤት ትምህርቲ ሰውራ ምስ በዓል መምህር ኣስመረት ስውእቲ መምህር ኣስመረት መምህር ኣልጋነሽ ምስአን ኢና ተመዲብና ንቤት ትምህርቲ ሰውራ ዳርጋ ዓመትን ፈርቓን ኣብኡ ፀኒሐ ሕጂ እዛ ክጠቕሳ ዝፀንሐ ወዲ ሃይለ ብፍላይ ኣብ ምዝላቅ ዝነበረ ናይ ላዕልን ታሕቲ ንብባል ኣዝዩ ዘስካሕ ክክስታይ ምንባሩ እቶም ፊተውራሪ እውን ከም ዝኽብለው ዝፀንሐ ኣዝዮም በላሕትን እቲ ንገብሮ ዝነበርና ጉዕዞ በዞም ፊተውራሪ ይዕፁ ከም ዝነበረ እየ ክገልፅ ዝኽእል ስለዚ ኣብዚ ደቂ ኣንስትዮ ጥራይ ዘይኮነ ወዲ ባህታ ስውኡ ወዲ ባህታ ናይቶም ውን እዩ ነይሩ ኣብቲ እዋንቲ ሓራ ከተማታት ስለ ዝነበረ እቶም ቆልዑ ከይጠሚዩን ከይዓርቁን ከይሓሙን ኢሉ እዚ ዘይበሃል ኣስቤዛ ንከይጠምዩ ናፍተን ጋንታታት ፅዑቅ ዝነበረ ምክትታል ከም ወላዲ ዘካይደ ዝነበረ ኣነ ኣብዚ ክዝክሮ እፈቱ ብዓብኡ በዓል ወዲ ሕድሩ በዓል ገበል ኣብቲ ርእሲ ላዕለዎት ሓለፍትና ዝነበራ ደቂ ኣንስትዮ እቶም ኣለይትን ውፍያትን ዝነበሩ ሰባት ምንባሮም ክገልፅ ደሊ ሕጂ ኣነ ኣብ ምዝላቅ መጀመርያ ኣብ ዜሮ ምስ መፃና ምዝኣተን ኣብ ሳትረብ ከይድና ካብ ሳትረፍ ንዜሮ ምስ ተመለስና ሽዑን ሽዑን እያ ታ ምዝላቅ ትመፅእ ሕጂ ኣብዚ ምዝላቅ ዝነበረ ላዕልን ታሕትን ኣዝዩ ከም ዝወዲ ሃይለ ከብሎ ዝፀንሐ ድሕሪኡ በቲ ፀላኢ ደፍኣና እዞም ቆልዑ ነታ ፋሕኒ ክሰግር እውን እዚ ክበሃል ዝፀንሐ ማሕልካታት ምስተሓልፈ ኣብቲ በዓል ቀብሪ ወት ገለ ምስ በፃሕና ላዕልን ታሕትን ትብል

0: በቲ ፀላኢ ደፍኣና ዓማዊን ኣብኡ ዕንቅፋት ገይራትልና ኢ ከም ሓቂ ክርአ እንትሕር ኮይኑ በቲ ቆልዑና ኣዴታትን ብንዳ ህዝቢ መፅናና ቆልዑ ሒዝና እንዳኸድና ከለና ንኸይንሰግር ናብኡ ብኡ ዕንቅፋታት ገይራትልና ዓማዊን እቲ ዝኸፍአ ክዝክሮ ዝኽእል ኣነ ሽዑ ኣብ ቀብርወት ኣብ መንጎ ዘን ዝነበራ ቦታታት ላዕልን ታሕትን ናይ ምባል ኣብቲ ኣመቕሎ ነብል ንዓ ነቒልና ከዓ እንደገና ኣብ ካልእ ቦታ ቀይር ንከዓ ንዕን ክንቀል ክንተክል ቀሊል ክስታይ ኣይነበረን ኣብ ርእሲኡ ምስቲ ዓማ ምምፃእ ላዕልን ታሕትን ክንብል ፀኒሕና ምዞም ቆልዑ ክስታይ ክንገብር ሓለዋዊ ንወፅእ ነርና ለይቲ ማለት እየ ተን ደቂ ኣንስትዮ ነቲ ስራሕና ገዲፍና ገለ ነቲ ምግቢ ንክገብራ ነቶም ቆልዑ ከኣልያ ክተርፋ ከሎ ኣብ ሓለዋ ምባል ኣቲና ስለዚ ኣነ እታ ምዝላቕ ዝነበረት ብፍላይ ኣዝያ ተስካሕክሕን ክትፃወሮ ዘይትኽእልን ክስታይ እዩ ነይሩ ሕጂ ኣብዚ እዋን እዚ ዓራግም ስበፃሕናና ኣብ ቀውርኦት እተን ብፃዕቅብ ስራሕ ዝፀናሕና ደቂ ኣንስትዮ ኣለይቲ ማለት ኣብ ሓዊ ድፍእ ንብል ዝነበርና ገለ ካብኦን ንክንምደብ ዳርጋ 30 ዲና 20 ገለ ንኸውን ምስቲ ፃዕቂ ስራሕ ዝነበረ ናይ ሓዊ ካብኡ ንክኣልዩና ኢሎም ንሕና 78 ማለት ይመስለኒ ስለዚ እሰን ምስ መፃና ንሕና ንሓይልታት ተመዲብና ማለት እዩ ንሓይልታት ክንምደብ ከለና ንሕና እውን 20 ገለን ገለ ንኸውን ኢና ኣብ ገረግር ኣስመራ ተመዲብና ናብ ኣሃዱታት ተመዲብና ከይድና ማለት እዩ ስለዚ ሲ እዚ ከየበለ ከብል ሕጂ በዓል መምህር ኣስመረት ውና በዓል መምህር ኣልጋነሽ ኣብቲ ርእሲ መምህር እነአን ኣዝየን ኣለይቲ ናይቶም ቆልዑውን ምንባርን ከመዴታት ከም ዓበይትን ከመዴታትን ምንባርን ክፈልከብል ደሊ በዓል ወዲ ሕድሩ በዓል ገበልውን ኣዝዮም ካብቶም ቆልዑ ከብሉ ዘይግብኦም ብፅቡቅ ክእለኢሉ ዝግብኦም መንገዲ ዝሰርሑን ዝፅዕሩን ዝነበሩ ኣባላት ምንባሮም ክገልፅ ፈቱ ቀኒለይ
1: ኣብዛ ናይ ቅድሚ ጓልሻ እምበል ኣብዛ ምዝላቕ ወዲ ሃይለ ክብላ ዝፀንሐ ሲ እቲ ካብ ዜሮ ምስ ወፃናቶም ማእከሎት ሒዝና ፀላኢ ስለ ዝዓፀወት መገዲ ደይተሓስበ ብጎበይና ካልእ መገዲ እዩ ተወሲዱ እጂ ነዚኦም ቆልዑት ብጣዕሚ ከቢድ ነይሩ ሽዑኡ እንድሕር ንዝክር ኮይና ኩሉ እቲ ከበርቶኦም ኳድራት ዝነበሮ ገለመለ ሳንጦኦም ተሓንጊጦም ኩሉ ንብረቶም ብዓቕሞም ከ ክንዚ ይኮኑ ቆልዑት እዮም ነይሮም ሕጂ እምበኣር በሊዖም ንኺድ ክበሃል ከሎ ክርቢት ስኢና ሽዑ ነታ ሓዊ መእጎዲ ኸማን ኣጋጣሚ ወዲ ባሻይ ድሕር መስመር ስለ ዝነበረ ኣብ ፒስክሊቱ ፀኒሓ ሓንቲ ፍረ ብኣኣ ጌርና ጋዓት ግዒትና ዘይቲ ጌርና ኣብሊዕና እዮም ነቶም ቆልዑ ሽዑ ሽዑ ቀፅል ኮይኑ መገዲ ምክንያቱ ብፋሕ ዝነበረ ብናብ ጎቦ ኢና ከይድና እቲኦም ቆልዑት ምኻድሲ ኢኖም ምውዳእ ኣብይት ጎቦ ስሕብ ምጥጥ ኢሎም እንታይ ደ ይውዳእ እዚ ስሕብ ምጥጥ ኢሎም ክሳይ ገይሮም ተኸድካ ተኸድካ በቃ መጨረሽኡ ላዕሊ ምስ በፃሕና ዋላ ሓንሳብ ንዕርፍ ምስ ተባሃለ ሓደ ቆልዓ ኣብኡ ደቂሱ ገዲፍና ያ ከድና ኣይተረኣየን ዳሓር ገባር እዮም ኣምፅኦምልና ሕጂ ክንወርድ ከለና ቀይሕ ተኸዲኖም እቲ ከበርታት ገለመለ ነፈርቲ ውውየን ኢለናና ንድሕር ሽዑ ንዝክሮ ኮይና መልሽካ ሽዑ ንዕኦም ናብ ዝብል ናብ ዝብል ኮይኑ መዓት ፀገም ነይሩ ግን ሓልፋ ስለ ዝነበራ ጉድኣት ኣይውረዳን ቀፂልና ኣብ ቀብርኦት ንበፅሕ ከም ዝበለቶ ኣብኡን መዓት መሽክላ ናይቲ ሓደ ውድብ ኣጋጢሙ መዓት ገልጠምጠም ነይሩ በዚ ሕለፍዶ በዚ ገለዶ ነይሩ ቆልዑት ሒዝካ እዩ ነይሩ እቲ ፀገም ኣብኡ መስዕረፍና ንብረት ክእከብ ስለ ዘለዎ ናይ ቤት ምሶራ ከም ብሓድሽ ንዕነ ኺዳ ተባሂልና ኣለይቲ ብዓስከር ሳንቲም ዝበሃል ተዋፂና ኸድና ካብ ዜሮ ንብረት ተሸኪሞም ኣምፅዎ ነይሮም ቅንጣብ ኣይገደፉም ፊተራሪ ምስ ኣቦታት ኮይኖም ኣብታ መዓስከር ሳንቲም ምግቦም ኣዳሊና ኣብኡ ተመጊቦም እንደገና ንቀብርኦ ትመፅ ነይሩ ሪለይ እንዳኾነ እቲ ክስታይ እዩ ዝኸይድ ነይሩ ስለዚ ከምዚ እንዳልና ኢናቲ ምዝላቕ ንኸዶ ነርና እቲ ሸኸም ናይ ንብረት ኩሉ ሓላፍነት ተሰኪሙ ንብረት ከየትረፍና ዘለና ኣኪብና ክሳብ መጨረሻ ዓራርብ ከም ንበፅሕ ተገይሩ ኣብ ቀብርኦት ምውዛዕ ናይ ኣባላት ነይሩ ከምዛ ዝበለታ እቲ ዝተረፈ ሽዑኡ ካልእ ሕማም እዩ ነይሩ እንዳ ሓዝካ እንታይ ክትገብር ዘለካ እንዳልካ ኣነኸ ደይከይዳ እንዳበልካ እዩ ነይሩ ብዝኾነ ግን እቲ ክበሃል ፀንሐ እቲ ዝነበረ ሓያል ጎስጓሳት ከዓ ለጥ ከም ትብል ገብረካ ስራሕካ ትቕፅሎ ማለት እዩ
2: ሕረ ኣነ ንእሽተይ ኩብስ ከላ ደልየ ዘለኹ እቲ ሓንቲ ንብረት ከይትተርፍሲ

ንሕ ኣዝዩ ላዕሊ እዩ ነይሩ። በቃ ሕጂ ናይ ቤት ትምህርቲ ሆራ ጥራሕ ዘይኮነስ ኣብቲ ከባቢና ዝነበራ ክፍልታት እውን ኣብ ምግዓዝ ተሓጋጊዞም ማለት ፋርማሲ ነይሩ ቲ ከባቢና ነቲ ፋርማሲ ነቲ ከውፅዎ ዘይከኣሉ ፊተውራ ከይዶም ኣይመውፅኦሞ ሕክምና ነይሩ ሕክምና ክውፅኦ ዘይከኣሉ ፊተውራ ከይዶም ኣውፅኦሞ ዋላ ድምፂ ሓፋሽ ከማ ድምፂ ሓፋሽ ካፋሕ ኣብ ምዝላቕ ፊተውራሪ ከይዶም እዮም ካፋሕ ተሰኪሞም ኣውፅኦም ኣዝሊቖማ እዋ ሕጂ እቲ ናይ ቤት መሰውራ ንብረት ጥራሕ ዘይኮነ ሲ ዋላ ናይቲ ከባቢ እውን ኣብ ምውፃእ ናይቲ ንብረት ተዋሲኦም እዮም። ካልእ ኣብዚ ኣብታ ናይ ምዝላቕ ዝነበረት ሓንቲ ዘይተጠቐሰት ግን እቶም ደቂ ኣበባ ዝነበሩ እቶም ናእሽቱ ናቶም ሕጂ ካብቲ በዓል ወዲ ሃይለ ነቶም ማእከሎትን ነቶም ዓበይትን ብዝተፈላለየ መገዲ ከምዚ ክጥቀስ ፀንሐ ኣዝሊቖም ሕጂ ናይ እንዳ ኣበባ ኣጋጣሚ ኣበባ ከዓ ጦፍ ከይዳ ፀኒሓታ ምዝላቕ ሃንድበት እያ ነራ ምዝላቕ ምስ መፀት ድሓድ ማኪና ትለኣኸሎም እያ እዞም ደቂ 7ተ ዓመት ኣብዚኣ ይፅንሑ ተባሂሉ ፀኒሖም እታ ማኪና ዝዓጊታ ምክንያቱ ፀላኢ እዩ ቀሪቡ ማለት እዩ። ድሓር ንዓይን መምህር ኣልጋነሽ ስውእት መምህር ኣልጋነሽ ግብሪ ሂወት ንክልተና ንስኻትክን ሓላፍነት ተሰኪምክን ኣለኸን ነዞም ቆልዑ ሒዝ ክንኦም ተወፃ ናበይ ክንወፅእ ሓንቲ ንፈልጥ ኢና እቲ መገዲ ኣይንፈልጥ ካብ ዜሮሲ እታ ዜሮ ኢና ንፈልጥ እምበር ካብ ዜሮስ ናበይ ገፅካ ከምተብል ኣይንፈልጥ እዚኦም ካ ደቂ 7ተ ዓመት እዮም እሞ ኣብ እግሮም ክጓዓዙ እንታይ ኢና ክንገብሮም። ድሓር ሓደሓደ ፊተወራር ነይሮም ስውእ መሓሪ በርሀ በዓል ስዕድ ሸው ኢሳቅ መሓሪ ኣርባዕተ ድማ ሓሙሽተ ፊተወራር ሂቦምና ማለት እዩ ንሕና ሒዝናዮም ተበጊዝና እተን ዝከኣለና ሶም ክስከም ይክእሉን ቆቁርብተይ ማይ ተሰኪምና እተን ሳንጦም ተሰኪምና መቸም ቶም ትከኣለና ጌርና ሕጂ መገዲ ስለዘይንፈልጥ ሞ ናበይ ገፅና ዳ ክነብል ሕጂ ሙዱይ ዝበሃል ኣሎ ነዚ ከባቢ ዝፈልጥ ወዲ ዝዓዲ ኣብ ፋርማሲ ፀውዕዎ ተባሂሉ ተፀውዒ መፅኡ ንዓ ተበገስ ተባሂሉ በታ ዝተፀውዐ ሒዙና ከይዱ ምክንያቱ ኣዝዩ ተብተብ እዩ ነይሩ ከይድና ክንከይድ ከለና ሕጂ እዞም ቆልዑ ኣጆኹም እናበልና ንዑ ዘምሩ ዓይኖም ሰለም ዘየብሉ በሉ ዓይኖም ሰለም ዘየብሉ ኤርትርያ ዝተቕላላ በሉ ኤርትርያ ነዛም ንመዛምር ንኩለን እናዘመርና ሓደ ዓብ ጎቦ ነይሩ መቸም እታ ጎቦ ወፂና እያ ጎቦ ወፂና ምስ ተነቆትና ለይቲ ኮይኑ በቃ ደኺቦም ቆልዑ ሕጂ ኣታ ኢና ንገብሩ እሶም እቲ ድኻም ገዳ ኣይተፈለጦም እቶም ቆልዑ ብጣዕሚ ሓጊዞምና ነዊሕ ጉዕዞ ተጋዒዞም ዞም ደቂ 7ተ ዓመት ሲ ተፃዊሮሞ ድሓር ግን ማይ ኢሎም ማይ ኢሎም ማይ የለን ንሓጂ ሙዲ ምሽ ዝኸባቢ ትፈልጦ ኢኻ እወ ንዓማይ ዘላታ ቦታ ድለ ብለይቲ ብለይቲ እቶም ፊተወራርን ንሕናን ማለት እዩ ከይድና ኣብዚኣ ነራ ማይ ይብለና ንፍሕር የለን በዚኣ ከዓ ነራ ምልእቲ ለይቲ ኣብቲኣ ክንፍሕር ኣብቲኣ ሲኢና በቃ ቆልዑ እንታይ ከም ንገብሮም ተጨኒቕና ሽዑ ወጋሕታ ምስ ኮነ ብማዕዶ መኻይ ንርኢና እሞ እዚአን ናይ ፀላአ ድየን ናትና ድየን እንታይ ክንብለ ነረ ሽዑኡ ንሕና ከይድና ንሓቶም ኢና ኢሎም ሓሊፎም በዓል እቶም ፊተወራር ምሳና ዝነበሩ ማለት እዩ ጠጠም ዘበልዎም ሕጂ ዳዊት ሃብቱ እዩ ለከ ነይሩ ስቡእ ዳዊት ሃብቱ ማኪና ሒዙ ወንብረት ሒዞም ከዱ ነይሮም ተጋደልቲ ነይሮም ምስኦም ኣለልይዎም እንታ ትገብሩ መፅኹም ኣብዚ ኢልዎም ኣብዚ ኣለና ቆልዑ ሒዝና እንዲና ኣብዚ እንዲዮም ዘለዎ ቆልዑ ገ ኣበይ ኣለዉ ኣብዚ መን ኣለኹም ከምኹም ብዓልጓል ሻምበል ኣለ ፀውዕወን ከድና ሽዑ ረኪብና ዳዊት እንታይ ትገብሩ ከምዚ ኮይና ማይ ፀሚኦምና ቆልዑ ገ እዋእዋ ነቶም ኣብ ማኪና ዝነበሩ ተጋደልቲ ኩሉኹም ብረዱ ኣውሪዱ ነቶም ቆልዑን ብምልኦም ኣብታ ማኪና ዝሰቂሉ እስኹም ብእግርኹም ምፁ ቆልዑና ሒዝና ከይድና ንሕና ኢሉና ከይድና ዳሓላፍቲ ቀብሮኦት ምስ በፅሑ ነቶም ቆልዑ ኣብ ኣራጊፍዎም ኣብ ማይ ዘለዎ ቦታ ንሕና ኣብ እግርና ኣርኪብና ማለት እዩ። ስለዚ ከባድ ነይራ ሕጂ ኣብታ ናይ ኣለይቲ እቲ ትምህርት ሕጂ ብሰፊሑ ርኢናዮ እንዲና እቲ ናይ ትምህርቲ ድሌት ከዓኒ ኣዝዩ ማዕቢሉ ነይሩ ብዙሓት ካብ ኣለይቲ መሃይምነት ኣጥፊአን እተን ቁርብተይ ደረጃታት ሓምሻይ ራብዓይ ገለ በፅሐን ዝነበራ ናይ ማእከላይ ደረጃ ወዲአን ኮታ ብትምህርቲ ኣዝየን ክስታይ ገይረን ሰጉመን ዋላተን ካልኣይ ደረጃ በፂሕና ዝብላ ዝነበራ ናብ ጁኒየር እናተመለሳ ምስም ተምሃሮ ከም ዝቕፅላ ኮይነን ኣብ መወዳእታ ኣብቲ ውፅኢቱ እተን ንግንባር ዝኸዳ ዝነበራ ዕረፍቲ ይነበረን መቸም ንግንባር ከዳ ሓደሽቲ ዝመፃ ንግንባር ከዳ ሓደሽቲ ይመፃ እዩ እምበር እተን ሓንሳ ኣብ ኣለይቲ ዝተመደባት ቆምቲ ኮይነን ንነዊሕ ዓመታት ኣይፀንሓን ምስቲ ናይ ሓዊ ዝነበረ ኩነታት እቲ ውድብ እውን ኣብ ግምት ኣእትዩ ይቀያየረን እዩ ነይሩ ግን እተን ኣብ ቤት ትምህርቲ ሰውራ ዝተፀርብ

0: ባ ነቶም ቆልዑ ክብላ እቲ ኩሉ ምረት ዝሓለፍኦ ፅንዓት ኣሕዲሩለይ ተወፋይነት ተፃወረነት እዚ ብጣዕሚ እየን ኣማዕቢለን ወፅአን ዋላ ንግንባር ክኸዳ ከለዋ ኣብ ግንባር ምስ ከዳ ብናተን ዲስፕሊንን ብናተን ተወፋይነትን ብናተን ተፃዋርነትን ኣዝየን ምሩፃት እየን ዝኾና ነይረ። ስለዚ ኣብኡ ሕጂ ማእለያ ደ ይብለን እንታይ መብዛሕትአን ዋላ ተበልና ከማ ብቁፅር ዋላ ተደይሓዝናዮ ተሰዊአን እየን ብደረጃን ተመፂና ከዓኒ መብዛሕትአን ከዓኒ ይምረፃ እየን ነይረን መራሕቲ መሳርዕ ኮይነን መራሕቲ ጋንታታት ኮይነን ክሳዕ መራሕቲ ሓይልታት በፂሐን ዝተሰውኣ ሕጂ ብዙሓት እየን ሓንቲ ካብአን ሮማ ንህለት ኣብዚ መራሕቲ ሓይሊ በፂሐ ዝነበረት ኣላይት ነይራ ድሓር ካብ ኣብነት ኢና ንጠቅስ ዘለና ማለት እዩ። ሕጂ በዓል ጓል ጎበል ተወጊአን ዝተረፋ ሕጂ ሲ ከምአን ኣዝየን ብዙሓት እየን ነይረን ካብተን ኣዝየን ስውኣት በዓል ፅገ ዘርኡ በዓል ሰለስተ ሓረጉ ሓረጉ ዘሙይ ሓረጉ ገብረ መድህን ሓንቲ ሓረጉ ከዓ ነይራ በዓል በዓል ዘውዲ ግሩም በዓል ኣኽበረት ዓጎሪ በዓል ጃፓን ክንደይ ሞ ክንብለን ኢና እዚኣተን ሕጂ ኣብ ዝላዕለ ደረጃታት ናይ ሓላፍነት በፂሐን ዝተሰውኣ የነ እተን ካልኦት ናይ ትምህርቲ ዕድር ረኪበን ቅሩብተይ እተን ዝፀንሓ ከዓኒ ትምህርቲ ወዲአን ገሊአን መምህራን ኮይነን በዓል ሻሾ ተኸለና ዋለ ሕጂ ካብቲ ናይ ትግረ ፀገም ዝበሃል ዝነበረ መምህራን ኮይነን ከይደን ትግረ ፅኒዐን ከማን መምህራን ናይ ትግረ ኮይነን በዓል ኣኽበረት እናዋለ ብዙሕ ጃሚ ዝኣመሰላ ደንቲስቲ ኮይነን ሕጂ በቲ ኣወንታዊ መዳዩ ክንሪኦ ከለና እውን ዝያዳ በዕላተን ተመክሮን ክገልፅኦ ይኽእላ እቲ ምረት ነይሩ ግን ነቲ ምረት ተፃዊረን ሓሊፈን ነብሰን ኣማዕቢለን ኣብ ዝለዕለ ደረጃ በፂሐን ሲ ነቲ ውድብ ኣዕበይ ኣበርክቶ ከም ዝገበራ ዝያዳ በዕለን ክገልፅኦ
1: ትምህርቲ ምስቲ ኩሉ ዝገበርኩሞ ፃዕሪ ተገብረ ፃዕሪ ከመይ ሰጒሞም ትብሊ ብኣጠቃላለዩ

ብሓፈ ሽኡ እቲ ትምህርቲ ሲ ዋ ነቶም ተምሃሮ ኢና ንሕና ዝያዳ ከምዚ ጌርና ንብል ዘለና እምበር ኣቅሓይሽ ንሕና ዝተምሃርናዮ ይበዝሕ ክማ ካብኦም ብዙሕ ተማሂርና ንዕኦም ክንኣለ ክንብል ዝተምሃርናዮ ንዕኦም ሕማቕ ጠባይ ከይነርኢ ክንብል ንርእስና ኣብ ናህና ዲስፕሊን እውን ብግቡእ ክንስራዕ ሲ ክኢልና ኢና ከምዚ ኣቐዲመ ክጠቕሶ ዝፀናሕኩ ከዓኒ ብትምህርቲ ብገለ ከዓኒ ብዝተፈላለየ ሞያታት ከም ንብዕብሉን ገይሩና እዩ ከም ናይ ተምሃሮ ውፅኢት ዳኣ እሞ እንታይ ይበሃል ሕጂ ከም ሓንቲ ኮሚኒቲ እሞ ንውሰዳ ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ ሓንቲ ኮሚኒቲ ከምዚ ወዲ ሃይሎ ዝብሎ ዝነበረ ኩሉ ኣሎ ብዛ ኮሚኒቲ እዚኣ ኣደ ዝወከለት ኣላ ኣቦ ዝወከለሎ ሓዊ ዝወከለሎ ሓፍቲ ዝወከለሎ ሕጂ ተምሃሮ ቤት ትምህርቲ ሰውራ ሲ ምስኦም ዘሎ ሕውነት ምስኦም ዘሎ ምትእስሳር ክሳብ ሕጂ ዝኸደ ማለት እዩ ክሳብ ሕጂ ከይዱ ጥራሕ ዘይኮነ ኣብ ውላዶም ከማን ዝሓለፈ ዓይነት ሕውነት እዩ ማዕቢሉ እዚ ዝኾነሉ ምክንያት ከዓኒ እቲ ዝነበረ ኣሰራርሓን ኣዋዳድባን እቲ ሓድነትን ኩሉ ሰብሲ ሓደ እዩ ነይሩ በቃ ሓደ ቆልዓ ክባላሾሲ ኩሉ እዩ ዝፈልጥ ሓደ ቆልዓ እንድሕር ሕማቅ ጠባይ ኣርእዩ መምህር ፈልጥ ኣቦ ፈልጥ ኣላይ ትፈልጥ ሓኪም ትፈልጥ ኩሎም እዮም ትፈልጥዎ ኣብ ምእላዩ ከዓኒ ኩሎም ብሓበር ኮይኖም ይዋስኡ ማለት እዩ እንድሕር ጠሚዩ እቲ ኣቦ ምስተን ኣለይቲ ኮይኑ ይዘራርብ እንድሕር ሓሚሙ ኣቦ ምስ ሓካይም ከይዱ ይዘራርብ ትምህርቲ እንድሕር ሓሚቑ ኣቦ ከይዱ ምስ ሕጂ እቲ ኣቦ ኣብ ቀፃሊ ምስኦም ስለ ዘሎ ክፃወቱ ከለዉ ድዮም ክመሃሩ ከለዉ ድዮም ዕንጨይቲ ክወፍሩ ከለዉ ድዮም ማይ ክወርዱ ከለዉ ድዮም ኣብ ዝኾነት ኣብ መደቀሲ እዮም ድዩ ኣብ ገዳ ኩሉ ስለ ዘሎ እታ ካብ ነፍሶ ከፍ ዝገብርዋ ምንቅስቃስ በብሓደ እዩ ዝከታተሎም ዝኾነ ፀገም እንድሕር ኣሎ ኮይኑ ናፍቆት እንድሕር ኣሎ ኮይኑ ናይ ምጥማይ ምልክት እንድሕር ኣሎ ኮይኑ ገለ እንድሕር ኣሎ ኮይኑ መምስ ምስ ሕክምናን ምስ ኣሌትን ምስ መምህራንን እናኸደ እዩ ክሳይ ዝገብሩ ሕጂ እዚ በቃ ከም ሓንቲ ስድራ ኮይኑ እዩ ኩሉ ዓብዪ ማለት እዩ በዚ ዝተሃንፁ ቆልዑ ድማ በዚ ዝተሃንፁ ቆልዑ ከዓ እንታይ ክኾኑ ኢልና ንፅበ ቆልዓ ዝባለሸኮ እዚታት እንድሕር ጎዲልዎ ጥራሕ እዩ ሕጂ በዚ ስለ ዝተሃንፁ ኩሉ እቲ ትምህርቲ ፖለቲካዊ ትምህርቲ ሕጂ ካብ ቀዳማይ ክፍል እዮም ኮ ፖለቲካዊ ትምህርቲ ምሃሩ ነይሮም ሕጂ እቲ ሰረተ እምነት ናይ ህዝባዊ ግንባር እቲ ኣመለኻኽታን ኣረኣእያን ኣካይዳን ክብርታት ህዝባዊ ግንባር ብምሉኡ እዞም ሰባት እዚኣቶም ኣቦ ድዩ መምህር ድዩ ኣላይት ድያ ብምሉኡ እዚ ናብቶም ተምሃሮ ከም ዝመሓላለፍ እዮም ዝገብሩ ነይሮም ከምኡ ስለ ዝኾነ እዮም ከዓ ሕጂ

0: ሃገራዊ ፍቅሪ ዝነደዱ ዝተውዚዕ ገረመደ ዝበሃል ዘሎ ሕጂ ኮ ሕሉፍ ሓሊፉዎት ፖለቲካስ ኣብ ዚሕናዮ ግዲ ኮይና ንደይ ብሃገራዊ ፍቅሪ ካብቲ ልኩዕ ሓሊፉስ ክሳዕ ትምህርቲ ገዲፍካ ናብ ድፋዕ ዘይከድኩ ኢልካ ተዕገርግረሉ ኩነታት እዩ መፅኡ ብተወፋይነቶም ኣብ ግንባር ምስ ከዱ ከዓኒ ኣዝዮም ውፍያት ዝተሰውኡ መእለያ የብሎምን ድሓር ከዓ ከምታ ሕድሮም ካብ መጀመርያ ነቶም ዝተሰውኡ ተኪኦም ዳሕራይ ናፅነት ምስ መፀ ሃገር ክሃንፁ ዝተባሃለ ሃገር ሃኒፆም ጥራሕ ዘይኮነ ኣብ ምህናት ይዋስኡ ኣለዉ። ብዓብኡ ግን ነታ መስዋእቲ ናይ ኣያታቶምን መስዋእቲ ናይ ኣቦታቶምን ተኸፊሉ ዝመፀ መስዋእቲ ዓብዪ ሓለዋ ኮይኖም ብሓይሊ ኣየር ድዩ ብሓይሊ ምድሪ ድዩ ብሓይሊ ባሕሪ ድዩ ኣብ ኩሉ ተዋሳእቲ ኮይኖም ንሃገር ዋልታ ኮይኖም ዝከላኸሉላ ዘለዉ ብዙሓት እዮም እወ ሕጂሲ ከምታ ሕድሮም እዮም ዝኸዱ ዘለዉ ንምባል
1: ብትምህርቲን ዝለዓለ ደረጃ ዝበፅሑ ዶክተር ሓሊማ ሚኒስተር ትምህርቲ ተኸዓ ንባዕላ ኣብ ምንታይ ኣላ ኩሉና ንፈልጥ ካልኦትን ኣበልዋ በዓል ሰብለ ኣይመፀትን
0: ኣለዋ
1: ሓራይ ብትምህርቲ ከመይ ደረጃ በፂሖም ብዛዕባ ሓድነቶም ግን ወላ ኣብ ዳያስፖራ ኩሉ ሰብ እዩ ዝምስክሮ ነንሕድሕዶም ክሳጋሰጉ ክተሓቋቁፉ ኣብዚ ዘለውን ከምኡ ሃገር ኣብ ምውሓስ ከዓ ዓብዪ ተራ ፀወት ኣለዉ ይቐፅለሎም ጥራሕ
2: ብኣጋጣሚ ወርቃዊ እየበል እዩ ምምስራት ቤት ትምህርቲ ሶብራ ንኩላትክን ኣለይቲ ኣብዚ ዘለኽን ንኩሎም ተምሃሮ ንኩሎም መምሃራን ዮሃና ክብል ፈቱ እንኳዕ ኣብፅሓና እንኳዕ ሓጎሰና እንኳዕ ከዓ ረኣየና ዝኾነ እቲ ሓፈሻዊ ክግለፅ ዝፀንሐ ኣኻሊ ምኾነ ግን በብወገና ዘለና ርእቶታት ዋላ ሓበሬታታት ምቕራብ ከዓ ኣገዳሲ እዩ ኣብዚ ናይ ቤት ትምህርቲ ሶብራ ክንብል ከለና ሲ ቤት ትምህርቲ ሶብራ እምነ ኩርናዕ መሰረት ናይ ህንፃ ትምህርቲ እያ ናይ ባሓቂ ክሳብ ሕጂ መሰረት ኮይኑ ዘገልግለና ዘሎ ኣካያይዳ ናይ ትምህርቲ ኣገባብ ኣመሃህራ ምሕደራ ምሉኡ ናይ ትምህርቲ ካብ ቤት ትምህርቲ ሶብራ ዝወረስናዮ ውርሻ እዩ ቤት ትምህርቲ ሶብራ መልማሊት ኮስኳሲት ቆልዑ መዕበይት ቆልዑ መዳለዊት ስርዓተ ትምህርቲ ስርዓተ ትምህርትና ዝተዳልወላ ዝተፈተነላ ዝተዘርግሓላ መምሃራን ዝፈርዩላ ዝነበሩ መምሃራን ዝስልጥናላ ዝነበሩ ሞዴል ቤት ትምህርቲ እያ ናይ ኩሉ ነይራ ናይ ብሓቂ ሞዴል ከምኣ ዝኣመሰለት ክሳብ ሕጂ ኣብ ዝኾነ ኩርናዕ ኣይተረኣየትን ሞዴል ቤት ትምህርቲ እያ እቲ ኣብኡ ዝነበረ ኩለን ኣለይቲ መምሃራን ተምሃሮ እውን ሞዴል እዮም ናይ ብሓቂ ክንብል ንኽእል ኣለይቲ ዘሕለፈኦ ህወት ዝነበረን ተራን ኣበርክቶን ፀብፂብ ካብ ክወዳእ ይክእልኒ እዩ ናይ ባሓቂ ሽዑ ኣብቲ ግዜ እቲ ምእላይ ተምሃሮ ክበሃል ከሎ ምእላይ ምምሃር ተምሃሮ ክበሃል ከሎ እቶም ብምእላይን ምምሃርን ናይ ተምሃሮ ናይ ባሓቂ ቁርብተይ ተመክሮ ዝነበሮም ኣዝዮም ውስናት እዮም በዓል ጓል ሻምበል በዓል ወልደ ማይክል ብዓብኡ ከዓ ኣለም ሰገት ካልኦት በዓል ሓጎስ ወልዱ በዓል መብራህቱ ከምዚኦም ዝኣመሰሉ ዓበይቲ መምሃራን ነይሮም እዮም ኣብቲ ናይ መጀመርያ እዞም ሰባት እዚኣቶም ሽዑኡ መምሃራን ኮይኖም ዝወፁ ስለ ዝኾኑ ናብቲ ከም መምህር ኮይኑ ከም ኣላይብ ኮይኑ ዝተመደበ ኣብ ቤት ትምህርቲ ሶብራ ዓብዪ ኣበርክቶ እዮም ገይሮም ናይ ብሓቂ ዓብዪ ፅልዋ ዲሮም ዓብዪ ትምህርቲ እዮም ሂቦምና እቲ ምምሃር ምስ ትምሃር ከዓ ብኣታቶም እዩ ዝቕለስ ገለ ነይሩ እምበር ሽዑኡ እቲ ግዜ እቲ ምእላይ ክንብል ከለና ሲ ብዝተሓተ ብዛዕባ ምእላይ ናይ ቆልዓ ምስ ዕድመን ኩነታትን ናይ ተምሃሮ ኣሰኒኻ ክግበር ዝግብኦ ምሕብሓብ ምእላይ ናይ ተምሃሮ ዝፈልጡ ኣዝዮም ውስናት እዮም ውሕዳት እዮም ብምግናሕ ብማህረምቲ ጌርካ ነቲ ሓደሓደ ዝነበረ ጠባያት ክትእርሞ እዩ ዝፍተን ነይሩ እቲ ግዜ እቲ ዘገባብ እዚ ቀስ እናበልካ ይማዕቢሉ ዳሕራይ መዓት ኣስተምህሮታት ውሃብ ነይሩ መዓት ትምህርቲ ውሃብ ነይሩ

እዚ ኩሉ እዚ ከዓ ናይ ብሓቂ ኣባይታ ለውጢ ኣምፅ እዩ። ስርዓተ ትምህርትና ኣብቲ ግዜቲ እውን ከምቲ ዳሕራይ ዝማዕበሎ ኣይኮነን፣ ደረጃ ብደረጃ ዝማዕበለ ኣተኣላለያና፣ ደረጃ ብደረጃ ዝማዕበለ ኩሉ ኣብዚ ታሕተ ደረጃ እዩ ነይሩ ሽዑ። መድረኽ ብመድረኽ መድረኽ ብመድረኽ ግን እንታይ ለውጥታት መፅኡ? ኩሉ ውፉይ ነይሩ፣ ተወፋይነት ዝለዓለ እዩ ነይሩ።

ነቲ ኣገባብ ኣመሃህራ ድሑር እዩ ነይሩ፣ ትሑት እዩ ነይሩ። ሽዑኡ ኣመሃህራና መኽዘናዊ ኣገባብ ኢልና እቶም ኣመሃህራን ዝነበርና ሽዑ ዝያዳ ገለ ፈልጦ ነርና መኽዘናዊ ኣገባብ ዝያዳ መኽዘናዊ ኣገባብ እዩ ነይሩ። እሱ ከዓ ክጠፍእ ኣለዎ፣ ክዕረ ኣለዎ፣ ክመሓየሽ ኣለዎ። ብምንታይ ተምሃራይ ዘማእከሎ ክኸውን ኣለዎ። መኽዘናዊ ኣገባብ ማለት መምህር ዝያዳ ወፂኡ ኣብ ደገ ኣብ ሰሌዳ ተመርኪሱ በታ ዘላቶ ንሱ ይልፍልፍ ይዛረብ፣ እቶም ተምሃሮ ከዓ ሰማዕቲ ይኾኑ ማለት እዩ። እዚ መኽዘናዊ ኣገባብ ገለ ዝበሃል። እዚ ኩነታት እዚ ሽዑኡ ዝነበረቲ እቶም ምኩራት መምሃራን እዚ ጠፊኡስ ብሓድሽ ስነ ፍልጠታዊ ኣገባብ ክንቅይሮ ኣለና ተባሂሉ ሓድሽ ኣገባብ ኣመሃራ ስነ ፍልጠታዊ ኣገባብ ኣመሃራ ንኽተል ነርና። ኣተኣላልያ ህፃናት ክንብል ከለና ፍቕሪ ናይ ቆልዓን ተገዳስነትን ክህልወና ኣለዎ። መጀመርያ ፍቕርን ተገዳስነትን ናይ ቆልዓ ዘለዎ ዘይብሉ ክምህር ኣይክእልኒ፣ ክኣል እውን ኣይክእልኒ። ስለዚ ፍቕርን ተገዳስነትን ኣብ ቆልዑ ገለ ንሕድር። ስለዚ ኣለይትና መምሃራና ምዞም ተምሃሮ ምስኣታቶም ተራዳዲእና ክንከይድ ንዓታቶም ክንሕብሕብ ብዝለዓለ ፃዕርታት ገለ ይግበር ነይሩ። ኣብቲ ናይ መጀመርያ እዋን ኣብቲ ተኣላልያ እቲ ናይ ምእላይ ስራሕ ዝያዳ ኣብ ኣለይቲ ኣብነት ኣነብቲ ዝርከብ ኩሉ ኣብ 978 መጀመርያ ኣብ ዜሮ በዓል ጓል ሸንበል ነይረን ሽዑኡ ዝመፃእናሉ ሽዑ እዩ ዳሕራይ ኣብ 978 79 ከዓ ኣብ ምዝላቕ ገለ ኣርኪብና ኣብዚ ኩነታት እዚ ዝነበረ እንታይ ሽሙ ባይታ ሕጂ እንታይ እዩ? ኩሉ ሰብ ንሓድሕዱ ኣብ ምምሃር ፖለቲካዊ ትምህርቲ ርክባት እናገበርካ ዝተፈላለየ ተመኩረታት ትለዋወጥ ትግምግም። እዚ ከዓ ሓጋዚ ተራ ተፃዊቱ ማለት እዩ። ስለዚ ካብቲ ሽዑኡ ግዜ ጀሚሩ እቲ ናይ ምዝላቅ ኩነታት ናይ ብሓቂ ከቢድ እዩ ነይሩ፣ ከቢድ እዩ ነይሩ። ዝያዳ ኣብ ኣለይቲ ዝለዓለ ሰኽሚ ነይሩ። ኣብ 1981 ኣነ ኣብ ጀልሃንቲ ነበርኩን ሽዑ እንዳ ስንኩላን ከይደ ነይረ። ካብ መጀመርያ ዜሮ ምስኣተኹስ ኣብ ግዜ ምዝላቅ እንዳ ስንኩላን ኣትየ ዳሕራይ ኣብ 81 እየ ተመሊሰ። ኣብቲ ተኸዓ ዝነበረቶ ኣብ ግልዕ ሽዑ ኣቲና ብድሕሪኡ ከዓ ናብ ዓራርብ ደይብና። ኣብ ዓራርብ ካብ 1981 82 ክሳብ መወዳእታ ናፅነት ይፀኒሑ 10 ዓመት ዝለዓለ ግዜ እዩ ፃንሖት ገለ ነይሩ። ኣብቲ ግዜ እቲ ምእላይ ናይ ተምሃሮ ክበሃል ከሎ ሕጂ ኣብቲ ባዶታት ተመዲብና መምሃራን እንዳ መምሃራን ምስ ነበርናሲ ኣብ ባዶታት ኣብ ጋንታታት ተመዲብና ኣብ ጋንታታት ኣትና እቲ ምእላይ ኣለይትን ዝገብሮ ነይረን። እቲ ናይ ምስንካት እቲ ናይ ኩሉ ነገራት ንዓታቶም ገለ ዘድሊ ነገራት ኣብ ምቕራብ ኣብ ማኣዲ ዋላ ካልእ ነገራት ገለ ኣብ ከምዚ ተሳትፎ ይነበሮም ነቶም መምሃራን በይኖም ኣብ ትምህርቲ ውዒሎም ንበይኖም ከዓ ጋንታ ገለ ነይርዎም። እዚ ከም ሕማቅ ተመኩሮ ኢና ንግምግሞ። ዳሕራይ ግን መምሃራንን ኣለይትን ተሓዋዊሶም ብሓደ ኮይኖም ኣብ ኣዋዳድባ ክጠቕሶ ዝፀንሐ እቲ ክሳብ ክንደየና እቲ ተመኩሮታትን ውዳቤታትን ዝሕግዘና ከም ዝነበረ ኣለይትን መምሃራንን ብሓደ ምስ ኮነ ኣገባብ ኣተኣላለያ ናይ ተምሃሮና ክመሓየሽ ክኢሉ ኣገባብ ኣመሃር ኣመሃራና እውን ክመሓየሽ ክኢሉ። ምክንያቱ ሓንቲ ቤት ትምህርቲ ሰውራ ገለ እያ ነይራ መጀመርያ ሽዑ ዳሕራይ ነብሰን ዝኽኣላ 5 ናይ መባእታ ኣብያተ ትምህርቲ እየን ኣብ ትሕቲ ቤት ትምህርቲ ሰውራ ተመስሪተን። ናተን ዳይረክተር ዝነበረን ናተን ኣለይቲ ዝነበረን ናተን ሕክምና ዝነበረን በቢ ሕክምና ነብሰን ክኢለን ገለ ዝሰርሓ ምንባረን እዚ ናይ ባሓቂ ለውጢ ኣብቲ ስርዓተ ትምህርቲ ኣታቲርና ብዙሕ ነገራት ከዓ ከም ዕብል ገለ ክኢሉ እዚ ነገር እዚ። ስለዚ እቲ ምዕባሌታት ካብቲ ግዜ እቲ ጀሚሩ ኣብቲ ተኣላለያ ፅናይ ዘይኮነስ ኣብ ኣመሃህራ ከዓ ብዙሕ ለውጥታት እዩ ክግበር ገለ ክኢሉ። መፅሓፍቲ ምድላው ጥራይ ዘይኮነ ኣብቲ መስርሕ መምሃር ምስትምሃር ንባዕሉ መስርሕ መምሃር ምስትምሃር ሲ ነፍሲ ወከፍ መምህር እቲ ክልስቲ ሓሳብ ምስ ግብሪ ተዛሚዱ ትምህርቲ ክወሃብ ኣለዎ ገለ ተባሂሉ ስለ ዝተኣወጀ ነፍሲ ወከፍ መምህር ዘይተኣደነ መምሃር ናውቲ ንክሰርሕ ዓት ሓርኮትኮት እዩ ዝብል ነይሩ። ንዕኡ ነቲ ብግብሪ ገለ ከሰኒዮ

0: ዳሕራይ ከዓ ውፅኢት ናይ ትምህርቲ መታን ክመሓሽ ገለ ተባሂሉ ከዓ መገምገሚ ቅጥዕታት ኩላና ንዝክሮ ሽዑ ዝተኣታተወይ እቲ እዚ ናይ ገምጋም ኣተሓላልፋን ኣገማግማን ተምሃሮ ተባሂሉ መምርሒ ተዳልዩ ኣብ ነፍሶ ብዙሕ ንጥፈታት ናይ ትምህርቲ ከም ዝኸይድ ገለ እናተገብረ ገምጋማ ተካየድ ነይሩ እሞ ብዙሕ ለውጥታት ካብኡ ጀሚሩ ክመፅእ ገለ ክእል እዩ ቁርብ ካብቲ ተመክሮ እዚ ክዝከር ገለ ይከኣል።
1: ሕጂ ካብቶም ተምሃሮ ዝነበርኩም ተራ ናይ መምህራን ተራ ናይ ኣለይቲ ክትዛረቡ ትኽእሉ ስ
2: ኣብዚ በዓል እዚ ነቲ ትመፅ ዘሎ ዓመታት ንዓወት መሕፈሲ ኩሉ ጅግና ሰራትና ናፅነት ዝረክበሉ መጣን ክኸውን ሎሚ ቻብ ድንቁርና እንዳበልና ነቕርበልኩም ኣለና።

Oh, my God.

ሰላም ኣብርሑቕ ናብ ቀረባን ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ደለኹም ክቡራት ተኸታተልትና ሎም መዓልቲ ድማ ቀይሕ ሱር መስ ሪኩታ ክንርኢና እዚ ንምስራሕ ዝኒሄለ ኣብ ቅድሜና

ነቲ ቀይ ሱርና ከዓ ተበሲሉ ተመቲሩ እዩ ተቐሪቡ ዘሎ። ስለዚ ክልተ ኮሚደረ ብደቂቕ ዝተመትረ ሓደ ማንካ ጠብላ ከዓ ሽጉርቲ ፃዕዳ ሽጉርቲ ፃዕዳ ኩሉ ከነእትዎ ብጣዕሚ ብጣዕሚ ፅቡቅ እዩ። ምክንያቱ ኣብ ሽጉርቲ ፃዕዳ ብዙሕ ትሕዝቶ ናይ ፈውሲ ቀመማት ኣለዎ ዝተዓፅወ መትንታት ናይ መኽፋት ኣብ ኩሉ ነገርና ክንጥቀመሉ ኣዝዩ ፅቡቅ እዩ። ሓደ ማንካ ሻሂ ከዓ በርበረ ፀሊም ይጥቀም ኣለኹ። ክልተ ማንካ ጣውላ ዘይትቕሊ

አጨጥቶ ከልቶ ማንካ ጣውላ አይ አደ ማንካ ሻሂ ከገብራለሁ ደሐር ካብላዓል ወን ከነስ ንሰልኢና ሽጉርት ጉዕ በርበረ ብደቂ ዝተመትረ አደ ማንካ ሻሂ ጨው

ከምዚኣ ጌርና ፀቢቕና ነዳውሶ ማለት እዩ። ብሳማ መዓልና ፅቡቅ ገይሩ ሓረብ ኣብ መቐረቢ ኣብ ዘለና ፅቡቅ መቐረቢ ዝበልናዮ ኣሳማማ ዓቢልና

እግዚኣብሔርና ተዓራር ያቢልና ድሓርና ታሪክታ ኣብታ ማእኸላ ቅሩብ ክስታይ ግብር ኣቢልና ንታሪክታ ምስኣን መቐረባ ማእኸላ ጌርና

ሪኩዌታ ካብቲ ዓይነት ውፅኢት ፀባ ዝፈኸሰ እዩ። ምክንያቱ ኩሉ ጠስሙ ምስ ወፀ ካብ ብራሕ እዩ ዝዳሎ። ስለዚ ብካልሽም ሃፍታም እዩ። እቲ ትሕዝቶ ካልእ ጎዳኢ ኮለስትሮል ግን ዝፈኸሰ እዩ ማለት እዩ። ካብ በዓል ፈርማጆ፣ ካብ በዓል ብሮ፣ እቲ ኩሉ ነገር ምስ ወፀ ዝዳሎ ዓይነት ምግቢ ስለ ዝኾነ ኣዝዩ ፍኹስ ዝበለ እዩ። ስለዚ ክንጥቀመሉ ፅቡቅ እዩ። ዳሓር ኣብ ላዕሊ እዩ። ንእሽተይ ንገብረላ

ላዕሊ ፔፐሮኒ ብቁመት ዝተመትረ ጌርና ዶኮሬሽን ንገብራ ድሓር ምስኡ እንዳዳወስና ስለ ንወስዶ ትውኡ ደሎ ቅመም ንዕኡ ይኣክለ እዩ ማለት እዩ።

ከምዚኣ ጌርና ንቅርባ እዚኣ ከዓ ከምቲ ኣብ ዝሓለፈ ሰሙን ሕጂ ኣዳዊሶ ቀሪበ ያለኹ ቃሚመ ከምቲ ኣብ ዝሓለፈ ሰሙን ዝረኣናዮ ጅርጅርን ካብሎን ሕጂ ድማ ምስኡ መህርቶም እንድሕር ቀሪብናዮ ብጣዕሚ ፅቡቅ እዩ። ኩሉ ኣሕምልቲ እዩ፣ ግን እቲ ኩሉ ናይቲ ኩሉ ኣሕምልቲ መኣዛታት ክንረክብ ከዓ ከምዚ ንትሕር ድኣ ጌርና ቀሪብናዮ ብጣዕሚ ዝበለፀ እዩ ማለት እዩ። ስለዚ ቀይሱር ከም ኩሉ ዓይነት ኣሕምልቲ ቪታሚናትን ማዕድናትን ኣለዎ። ብዙሕ ሰብ ንደም መወሰኺ ብል ግን እቲ ዝበዝሐ ትሕዝቱ ናይ ኣሕምልቲ ትሕዝቶ እዩ ዘለዎ ማለት እዩ። ክንጥቀመሉ ኩሉ ዓይነት ኣሕምልቲ መኣዛታት ስለ ዘለዎ ኣብቲ ሂሞግሎቢና እውን ፅልዋ ኣለዎ ኩሉ ዓይነት። ግን እዚ ቀይስር ኣፀቢቕ ብሉ ከዓ ከምቲ ቀይሕ ምዃኑ ኣፀቢቕ ይውስኸልና እዩ ማለት ኣይኮነን። ልክዕ ከምቲ ዓይነት ኣሕምልቲ ግን ፅቡቅ ዝኾነ ትሕዝቶ ኣለዎ፣ ቪታሚናትን ማዕድናትን ኣለዎ። እቲ ቪታሚናትን ማዕድናትን ክንብል ከለና ኩሉ ግዜ ከዓ መኣዛታት ናይ ቪታሚናት ማለት እዩ። ቪታሚን ኤ፣ ቪታሚን እቲ ኩሉ ቪታሚናት እንብሎ ናይ ኩሉ ቪታሚናት ትሕዝቶ ኣለዎ ኣሕምልቲ ማለት እዩ። ኣሕምልቲ እቲ ትሕዝትኡ ከዓኒ ንሕማም ኩሉ ዝከላኸል መኣዛታት እዩ ዘለዎ። እዚ ሪኩዌታ ከዓ ካብቲ ኩሉ ጠስሙ ምስ ወፀ ኩሉ እቲ ትሕዝትኡ ምስ ወፀ ማለት እዩ። ሕጂ ፀባ እንተዳርኢናዮ ሲ ምስ ረግአ ምስ ሓቆናዮ ልኻይ ካብኡ ምስ ወፀ እቲ ጠስሙ ኩሉ ካብኡ ምስ ወፀ ኣፍሊሕካ ዝዳሉ ዓይነት ስለ ዝኾነ ኣዝዩ ካብቲ ዓይነት ውፅኢት ፀባ ፍኹስ ዝበለ እዩ ትሕዝቶ ዘለዎ ማለት እዩ። ግን ብካልሽም ከዓ ሃፍታም እዩ። ስለዚ ኣዝዩ ኣገዳሲ እዩ ማለት እዩ። እዚ ዓይነት ኣመጋግባ ኣብ በዓል ፈረንሳ ዝውቱር እዩ ማለት እዩ። ነቲ ቀይስር ከም ደልየቶም ዓይነት ብከቢብ ይቆርፅዎ፣ ብዝተፈላለየ ነገር ይቆርፅዎ፣ ግን ዝውቱር ዓይነት መግቢ እዩ ማለት እዩ። ስለዚ ፎኪስ ዓይነት ከተዳልዎ እውን ቀሊል ብዙሕ እውን ክቡር ዘይኮነ ማለት እዩ። ጌርነስ ፅቡቅ ዝኾነ ንጥዕና ዘገድስ መግቢ ከነዳሉ ንኽእል ኢና ማለት እዩ። ስለዚ ቀይሱር ምስ ሪኩዌታ ናይ ሎሙ መዓልቲ ኣብዚኣ ወዲእና ኣለና። ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰሰናዩ

0: ሕራይ ገርግሽ ሎሚ ብዝገበርካ ኣስተዋፅኦ ኣብየታዊ መንግስትና እዚአን ከመቅሽ ይብካኣሎ። ካብዚ ንላዕሊ እንተቐፂልካ እውን ዝያዳ ሞሳን ክውሃበካ እዩ። ኣብቲ ዓዲ ኣቲኻ ንዕኦም ተመሲልካ እሞ ኸዓ ጭቡጡን ፅፅዩን ዝኾነ ሓበሬታ እንተ ደ ኣምፂኻ ዝለዕለ ሓላፍነት ክውሃበካ እዩ።
1: ራይ ይቐኒየለ ክብል ሊቀመንበር
0: ኣይትሕመቕ ኣጆኻ ብርተዕ
1: በለን ዓነይ
2: እወይ እወይ እንታይ ዝርኦ ዘለኹ እወይ ኣነ እንታይ ዝገብሮ ዋ እሾኽ ደገና ንቁስቁስ ኣብ ገዛ እሾኽ ከብቁል እንታይ ይበሃል እዚ እወይ እወይ ሰብኣይ
3: ኣልጋነሽ እዚ ትብልኒ ዘለኺ ረጊእ ክሕሰብሉ ንነገራት ኣግፊሕና ንረኣዮ ኣይተተሓወኺ
2: ስምዐሉ እንዶ ኣምና ከም ብዕረይ መኸይዳ ኣፈይሎጊ መስቕ ዘይበልኩ ድ ክደሊኽኒ ጸሊም ደበና እኳ የብ ልዕለና እንጠጢዩ ዘሎ
3: እሱስ ሓቂኺ ላኪን ዘይፈለጥናዮ ምስጢር ከይህሉ ንሕማቕ መዓልቲ የለኹን በላ እኳ ዝበሃል ዝግበል
2: ዝግ ድሕሪ ዝግ ከዓ ምዝራግ ኣሎ ካብ ፅቡሕን ዘይፅቡሕን ንዛረብ ግዳ ዝብለክ ዘለኹ ዘይትሰምዕኒ
3: ኣልጋነሽ ተራራይ ትኹኒ ምናልባት እዚ ሰብኣይ ንጹፍ ሰብ ክኸውን ይኽእል እዩ መስዳር እንደይ ትነስኢ ክልኣመረ ትፈክር
2: ብፍጹም ካብ መንጋጋ ኣንበሳ ዝመልቐት ማንቲ ኢለ ቀሲና ይተሓድርኒ ወይ ድራር ዝብኢ ወይ ድራር ወኻርያ ትኸውን ኣነ ድማ ድራር ጸላእ ክኸውን ኣይደሊኒ ኣምና ከለና ክተማኽርኒ እኳ ይዛረበኪ ዘለኹ
3: ኣንቲ ልጋነሽ ሻቕሎተይ ከምዚ ናትኪ ይኮነ ኣዝዩ ዝተፈልየ እዩ ኣይተን ፅርፅሪ ቀስበል እኳ እየ ዝብለኪ ዘለኹ
2: ሕደግና ንዶ ነገራት ንሕና ኣፀቢቕና የ ፅባቅ ኣኽፊና የከፍእ እቲ ሓቂ ጥራሕ እዩ ዝምልሶ ነዚ ሰብኣይ እዚ ድማ ኣይገድፎን እዩ ኣብዚ ብፃሕ ከብፅሐ እየ
3: ኣዑ ዝብላ ምትቀብልየት ኣለወለት
4: ኣቲ ሰብዓኒ ኽን ኣደናኽን እንዴ ኣቲ
5: ይሕታ ድሓዲኻ
4: ገበል ዓካት ገበል ዓካት ገበል ዓካት ኣንቲ ገበል ዓካት እቲ ሰምዓኒ ንመስልን ኣንታ ገበል ዓካት
5: ጋባ ጋባ
4: ብራቮ ብራቮ ሰላም በላኒ ሰላም በላኒ ብራቮ ብራቮ ርኽን ገባ ነዊሕ ጠመትኡ ነዊሕ ጠመትኡ ገባ በላ ገባ በላ ክትዕወታ ገባ በላ እወ

0: በል ሕጂ ዕድና እንተኸፅብቕ እንተኸሓርፍፍ ካብ ሻዕብያ እንተኣምር መሊቕና ወፂኢና ኣለና። ሕጂ ሓንቲ ምርጫ ዘላትና
1: እንታይ ምርጩ?
0: ምስ ኣቤታዊ ኢትዮጵያ ወይ ሞት ወይ ህየት።
1: ደርደር ኣነ ኮ ሰብን ህዝግን ዝፈልጠኒ ፃዕረኛ ደፋ እድንኩል ሓረስታ እዩ። እዚ ትብለኒ ዘለኻ ደርቲ ኣፍ ልበኸ ንፍሕን እዩ የበሎ የበሎን የበሎን የበሎ
0: ሄ በርሄ ዋዓሎ ይቶ ዓሎ ሻዕብያ ተደቅሰና ዘምስለካ
1: ማርያም ኣበይ ምስከደ
0: ንሱም ወፅናሓልካ ሓንቲ ዕድል ኣብ ቅድሚና ፅብየና ኣላ። ወይ ጎቦኹን ወይ ምስ ጎቦ ህፀቃዕ ካልእ ምርጫ የብልና።
1: እዚ ነት እንተበልና ሕጂ ወላ ሓንቲ ዋጋ ይብሉ። ኣነ ግን ማርያመይ ኣሚነ ናብ ጓለ ይኸይድ እዩ።
0: በርሄ ሻዕብያ ከም ገመል ነካስ እያ። ፅባሕ ንጎ ከም ጠስምጥል ወላ ኣላ ክተብለካ እያ። ሻዕብያ ዘይፈለጠ ፍለጣ
1: ዳሓንዳ ማርያመይ ሒዛ ሓንቲ ይኸውን። ፅሉላት እምብር ኮይና እንታ
2: መጥሉል ኣነጥሉል ኣነጥሉል ወ ኣነጥሉል እየ ፅሉል እየ ፅሉል ኣነጥሉል ስምዑ እያ ስምዑ ስምዑ ስምዑ ስምዑ ገበል ዓካት ገበል ዓካት ኣንታ ገበል ዓካት ገበል ዓካት
1: ኣታ ጋባይ ንደሊ ዓካት ንደሊ ናዕናታ
2: ገበል ገበል ኣበይን ኣይልክዶ ጠቕሙ ስለ ዘይትፈቶ ኩያ ኣይትፈቶን ይኽን ኣይትፈቶን ይኽን ገባ ገባ ገባ ዓንቃሪቦን በሊሕ ንዕሽኩ ስለ ዘሎ ብቀቀብ ፊልም ዝሓዘክን ኣይከ ኣይትሰደክኒ ገባ ገባ ሓያል ገባ ሓያል ገባ ገባ ሓያል ገባ ሓያል ገባ ገባ ሓያል
3: ኣቦ ደጊም ኣነ ንስኻን ከም ዓይኑን ሽጉርትና ኮይና ዘለና ብዕላማ ወላድን ውሉድን ኣይኮንናን።
1: ኣልጋ ነሽጓለ ቆምቆኛ ዘረባኺ ዋላ ዋላ ዋላ ይርዳአንን እዩ ዘሎ።
3: ኣቦ ኣነ ውድብቲ ሻዕብያ እየ። ንስኻ ምስ ፀላ ኢድካ ትሕውስ ተባሂልካ ሻዕብያ ኣሲራትካ።
1: ኣልካ ነሽጓለ ልብኸ ምስ ሻዕብያ ከም ዝኾነት ኣይሰሓትኩን። ግን እዚ ትብልዮ ዘለኺ ኣነን ማርያምን ጥራሕ ኢና ንፈልጡ። ብላኸይማ ብበለካን ላኸዓካን እያ ሻዕብያ ኣሲራትኒ። ኣነ ግን ኣብዚ የለኹ ኣብቲ የለኹ ከም ማይንጎቦ ንብፁ ሰብኣየ የብለክሎ።
3: ብላኸይማ
1: ወ ብላኸይማ
3: ኣቦ ካብ ገበን ነፃ እየ ትብለኒ ኣለኻ
1: እወ
3: ፅቡቅ መረጋገፂ ወረቐት ኣለካ? ሃይ ባርእኒ
1: ኣልካ ነሽዋለ ኣነ ኮ ብተኣምር ኮይ ካብ ኢድ ሻዕብያ መሊቕ መፅእ ዘሎ
3: ኤኮ ገበነኛ ስለ ዝኾንካ። በል ካብ ሕጂ ሰዓት እዚኣ ነዛ ገዛ ወይ ኣነ ወይ ንስኻ ኢና ንቕመጣ።
1: ኣንቲ ቆልዓ እንታይ ኢኽ ነዚ ዘረባ ተዋጃ በርዮ ዘለኺ?
3: ኣቦ ኣነ ባዕለ የቀትለካኒ ሻዕብያ ግን ኣብዚ ከባቢ ስለ ዘሎ ፍተው ፅላዕ ሒዘካ ከይዲ።
1: ናብ ሻዕብያ?
3: እወ ናብ ሻዕብያ። ብጥቆማ እንተኮይኖም ኣሲሮም ኻ ናፃ ኢኻ። ኢድካ እንተሓዊስካ ሓጢኣት እንተሃልዋ ግን እታ ዘላ ብኣላ
1: እሞ ንሞት ዝሕሊፍካ ክትብኒ
3: ፍርድኻ ሞት እንተኮይኑ ኣነ ብሂወተይ ናፅነት እንተርእያ ናይ ኣሕዋተይ ታሪክካ ክነግሮም እንተተሰዊአ ግን ታሪክ ባዕሉ ታሪክካ ክነግሮም
1: ኣልጋነሽ ጓል ናእዳን መልቀስን ብድሕሪ ዋኒ እዩ ግር ኣነ ግን ብጠጠወይ ኮየ ናእዳየን መልቀሰይን ዝርኢ ዘሎ።
3: ንስኻ ንዕላማኻ ኣነ ድማ ንዕላማይ ካብ እምነተይ ነግፈረ ጊለ ይፈልጥኒ። ኣቦ ንስኻ ነባሪ ኮንጋን ሃገር ግን ነባሪት እያ። ኤርትራ እንተሃሊና ንነብረላ ተሞይትና ድማ ንቕበረላ። እዛ ሃገር እዚኣ ኮ ናይ ውሉድ ወለዶ ውርሽዕ
1: ካ
3: እወ
1: ኣልጋነሽ ጓል ሽዕ ፈልፂ መጥመሪአን ልሕፂየ ከም ዝብልዎ ቦታት ሀየ ናይ ልቢ ክግበር እታ ዘላ ኣብ ኣላ
3: ፅቡቅ እሞ ንዓናይ ንኽድ
1: ርጋነሽ ጓለ እንተ ሞትኩሲ ተልኪኢ ኸ ትልቅስለይ
3: ንብዓት ድራማ ሰብ ዘይርዮ ሰብ ዘይሰምዖ ከ ኣባኡ ዝመልካ
2: ወይለ ንስኹም ዲኹም ስኹም ዲኹም ስምዒ ስምዒ ስምዒ ስምዒ እዚ ሰብኣይ ኣምር ናይ ገባ የብሉንን እዩ። ኣምር ናይ ገባ ፅቡቅ ጌርክ ማሃር እዮም ፅቡቅ ጌርኪ ዓጢያ ክማሃር እዮም ሕራይዶ
1: ሕራይዶ
2: ማሃር እዮም ማሃር እዮም ጥዕ ጌርክ ማሃር እዮም ማሃር ኣፀቡቕ ኣቢል ሕጊ ማሃርዮ ማሃርዮ ማሃርዮ ሄ ሄ ኣታ ስምዑ ስምዑ ስምዑ ኣታ ንዓኹም እየ ኣታ ኣታ ንዓኹም እየ ስምዑ ስምዑ ኣታ ስምዑ ንዶ ገባ ንዓካ ገባ ንዓካ ኣታ ገባ ንዓካ ስከስከስከስከ ዋ እንታይነት ገባ ሳይ ትፈልጦን ኢኹም ገባ እንታይ ሳይ ትፈልጦን ኢኹም በሉ ስምዑ ስምዑ ስምዑ ስምዑ ስምዑ እንታይነት ገባ ክነግረኩም እየ ስምዑ እወ ገባ ገባ ጠመቱ ነዊሕ ነዊሕ ጠመቱ ጠመቱ ነዊሕ ስለ ዝኾነ ድማ ስሩ ነዊሕ ሰሚዕኹም ዶ ስሩ ነዊሕ ስሩ ነዊሕ ስለ ዝኾነ ዓብ ገረብ እዩ እዚ ዓብ ገረብ እዚ ኣብ ትሕቲ የፅልለካ ፍሩዮ ከዓ ኣዝዩ ኣዝዩ ኣዝዩ ብኩር እዩ ብፍርዮ ድማ ይዕንግለካ ምግቢ ኮነካ ሰምዑ ኣለኹም ዶ እወ እዞም ኩለን እንስሳታት ኣብ ትሕቲ የፅልላ ቆፅሉ ይምገባ ዋላ ፍርዮ ይምገባ ኩሉ ተረዲኩም ዶ ተረዲኩም ዶ ግርም ግርም ሕራይ ሕራይ ሕራይ ሕራይ ወለ ወለ ወለ ወለ ወለ ዝረሳዕኽዎ ዝረሳዕኽዎ ዝረሳዕኽዎ ሰምዑ ኣለኹም ዶ ስምዑ ገባ ገባ እሸኹ በሊሕን ዓንቃሪቦን ስለ ዝኾነ ሕፅር ድማ ኮነካ ኣቦታት እንታይ ይብሉ መስለኩም ኣቦታት እንታይ ይብሉ መስለኩም ብእሸኽ ገባ ዝተሓፅረ ማንም ነይደፍሮ እዛ ምስላኻ ሰሚዕኹማ ትፈልጡ ዶ ሰሚዕኹማ ትፈልጡ ዶ እወ ገባ ድማ ኣዝዩ ኣዝዩ ሓያል ዝኾነ ሕፁር እዩ ብገባ ንድሕር ዳ ሓፂርካ ማንም ኣይሰግሮን እዩ ካልእ ድማ ካልእ ድማ ቆፅሊ ናይ ገባ ንፀጉርካ መለስለሲ ይኸውን ወ ሓቀይ እንደ ኣዴታት ንፀጉርና ምስ መለስለ ዝኸውን እዩ ገባ ብራቦታት ብራቦታት ተረዲኩም ዶ በቃ ናይ ገባ ኣእምር እዝን ካልእን እዩ ሕራይ ዝተረፈ ድማ ዳህራይ ክምላልኩም እየ ገባ

0: ሓራይ እምበር ኣበይ ብርሀ፣ ኣብዝ ሓለፈ እንታይ ከም ዝደለናኩም ከይፈለጥኩም ካብ ኢድና ምሊጥኩም ከይድኩም። ህዝባዊ ግንባር በደል ኣለኩም ኢሉ ይኮነን ፀዊዐኩም። ከምኡ ብመጠን ከምቶም ኣብ ማእከል ዓዲ ኮይኖም ኣጆኹም ዘም ደቀይ ኣብ ጎንኹም ኣለና ዝብሉ ኣቦታትን ኣዴታትን ምስኦም ኮይንኩም ኢድ ክትሕውሱ እሞ እሂን ምሂን ክንበሃል ኢና ፀዊዕናኩም ነርና። ሕጂ እውን ክምል በለ እምበር ኣይተኸዓውን ሳላ ዘውዓሮ ጓልኩም ተራኺብና ኣለና። ከምቲ ኩሉ ኤርትራዊ እጃሙ ዘበርክት ዘሎ ምስ ደቂ ዓድኹም ሓቢርኩም ኣጆኹም በሉና ወዲእ ኣለኹ ክትከዱ ትኽእሉ ኢኹም።
1: ሓራይ ኣቦይ ተናይ ልበይካ እዚኣ ያ ነይራ።
2: ተመስገን ተመስገን ዛጓለይ

ሕረይን በዓር ምስሊ ብዙሓት ኣብነታውያን ኤርትራዊት ኣደ ዝኾነት ወይዘሮ ኣልጋነሽ ዕምባባ ትዕድለልና። ሚኒስትሪ ሚኒስተር ቱሪዝም ኣስካሉ መንቆርዮስ ንመድረኽ ንዕድም። እዚኣ እያ እዛ ጅግና ትርእይዋ ዘለኹም ሰራሒት ቅያ ወይዘሮ ኣልጋነሽ። እቲ ድራማ ናታ ታሪክ እዩ። ኣስኪለይ

0: Venuel. حيت سخاتو فينا مونيكا بحر الملس بحر الملس ان شاء الله.
1: ሓሳባትኩም ሂወት ክልውጥ ይኽእል እዩ። ባይታ ዝፅብእ ማህዛዊ ሓሳባት ኣብ ውሽጢ ኩሉና ኣይሰኣንን። ነዚ ብምርዳእ ሃገራዊ ማሕበር መንእስያትን ተምሃሩን ኤርትራ ምስ ሚኒስትሪ ዜና ብምትሕብባር ሚሳል ዝተሰሜ መደብ ማህዛዊ ሓሳባት ጀሚሩ ከም ዘሎ ብሓበን ይበስረኩም። መጻኢ ብመንእስያትን ብምኩራት ስሞያን እዩ ዝህነት። ኣብ መዓልታዊ ናብራና ዘጓንፈና ብድሆታት ብፈጠራውን ማህዛውን ኣገባብ ክፍታሕ ሓሳባትኩም እተካፍልሉ መደብ ሚሳል እምበኣር ኣብ ኤሪ ቲቪ ይጅምራሎም። ኣብ መዓልታዊ ናብራና ብድሆታት ከጓንፈና ንጉር እዩ። ንናብራና ዘቃልል ፈጠራዊ ፍትሓት ግና ኣይሰኣኒ እዩ። ነዚኹም ባይታ እንሆ ተጣጢሑ ይርከብ። እዚ መደብ እዚ ብሓገዝን ምኽርን ሰብ ሞያን ሰብ ዋኒንን ዝዕወት መደብ እዩ። ኣብዚ ማህዛውን ፈጠራውን መደብ ሚሳል ብሓሳባትን ብተሳታፍነትን ኣበርክቶኹም ከትዕዝዙ ሃማመተ ይፅዋዕ። መደብ ሚሳል

ወትሩ ሰንበት ሰዓት 10:40 ቅድሚ ቀትሪ ኣብ ኤሪ ቲቪ ይጅምራሎም። ድግማ ሶኒ ሰዓት 3:40 ጎደል ድሕሪ ቀትሪ መደብ ሚሳል ኣብ ኤሪ ቲቪ ተዓዘብዎን ተሳትፍዎን።

ዜማ መስልኩም ትብል ኣሌና ወከማግሎ ትርኢ ለኩም እየ ዲበ መዲርየት ግንዳዕቱ ላ ንትረከብ ኣዘ ኣካን ላ ለዲበ ንትረከብ እየ ክልሳ ምን ኣርቦ ዕዳጋ ላገብእ ዲበ ኣካነቱ ዲብ ንትረከብ ኣሌና ከመ ትርኡ ለኩም ምለት ፈናታ ቃሊ መደመፀ ዲብ ኣካን ብዳዓቶም ዲብ ዘብትዎ ኣርቡዕ ሳምን ላመፆ ዲባ ምለት ፈናታ ኣካናት ባህለቱ ኣዜማ ምስል ነግታሉ ስአይ ቻዕባይ መንዳትለና ዱልያመን ለሌና ክልሕላየት ኣሰረት ሕድ ግለ ግባኣቱ ኣወለይት ሕላየት ዓፈር ሕላየት ፈናን ረሺድ ሕሴን ግትግባቱ እግለ እንተተለየት መየ ሕላየት ዓብይ ፈናን ወብዙሕ ጅምር ለቡ እብራሂም መሓመድ ዓልጎረት ምን ሓልቱ ሓቲ ሕላየት ውግል ንቐድምቱ ምስሊ በርናምጅ ዘረት ቀናቱ ለለይኩም ታብዑን ኣዜማ ወምስሊ የግታሉ ስአይቻዕባይታ ከዲባ ሓልቱ ግል ንትዓደየ

0: ምስል በርናምጅ ጃረት ቀናቱ ለሌኩም መተቅብለትና ከማ ዲብ ኣወላ እቤሉ ዮም ዲብ እሊ በርናምጅ ጋሻይ ግልሃለ ግልናቱ በለትኩም ዓልኮ ለወክል ሰበተማ ለጋሻይና ፈናን ሻብ ሳልሕ ዓብደላ ግሊ ግባእቱ ምስሊ ለእንወድየ መቃበለት ግልቲ ትቀደምቲ ስክተንጎባ በርናምጅና ግልቲ ታብዑና ወምስልና ግልቲ ሃሉ ሰአትና ዓባይታ ዲባ በርናምጅ ተወግነት ዓደ ፈናን ሳልሕ ዓብደላ ሰናይ ድሓም መፀካ ወግላ ብቀኒተ ፉርሰት ግልሓምደካ ፈቴ ብስሜት ኩሎም መተቅብለት ቴሌቪዥን ትርዮ ወፈንቱ የ ብስሜት በርናምጅ ጋሻይ ዳረት ሓምደካብ ድግማን እሰናይ ድሓም መፀካ ወክትና እንዳሓሸምካ የ ግልእላ መቃበለት እላ ሰበት ሰማሕካ ግና ወቀደም ለእሉ እምቤለካ ዘመን ሄ ዲብላእካ ንባሃለዮትካ ሄ ግልሓምደካ ፈተ እንደደገምኮ እሰናይ ድሓም መፀካ
1: እሰናይ ድሓን ፅንሓ ፋጥና ግላሃብኪንበክት ግልሓምደ

ወለካልኣይተ ፀነ ሰንደል ለትብል ሻዕር ዓብዲ ኣበበከር ገዳይን ልሕን ሳል ዓብደለን ስ ባሃለት

ፍርቀትና ቆሚያ ትሪየ እንደለጋ ታጅረተ ፍርቀት ታጅረተ ወመሰዳዳይ ብና ወጥቀበትና ሙደርሲን ኣለው ሙደርሲን ናይ ሙዚቃ ኣለው ሙደርሲን ናይ ቮካል ኣለው ናይ ትልሂት ኣለው ኩሉ ናይ ድራማ ንስና ወላ ጁዳድ ንክመፅእ እንደህለና ምን ክፍለ ሰራዊታት ንስናቶም ለገበይለ ንሪኦም ባህለቱ እብከፍኦ ግላሕለው ቋድረ እብከፍ ሙዚቀት እግል ላሕላት ንሱ ምስላ ናዮም ሬንጅ ኣብ ምስላ ዓቐን ኣብ ምስላ ክርናዮም ግልቴግስ ትቀድር ላሕላት ኢት ገይስ እንድብነዮም ኣለቦ ኣፍካራት ድርስ ወድሩስ ንሃይቦም ሕ ግልሚ ሙደርሲን ምንበራ ይነፀበርን እጅወት ነሰባት ኣለው ግና ባህለቱ

ጽነ ሰንደል ከመበልክ ቆዶይቱ ኣዚ ኣሸንኪ ደ ኣነ ለጽነ ሰንደል ኣርእሽ ወይ ክብድ ልብለካ ንወስ ከማን ለወለት ዲብድካን ሸቅ እንድህሌት ኣካን መላበስ መፅእ ለነፈር ስደፍ ኣካን ፖቲክ ኣይ ነፈርቲ ለመፅ ግልዝያበ ባህለቱ እግልዝያበ መፅ ከልርእያ ተዓጅቦ ኣቆል ዓጅበቶ ስደፍ ፈታ ወክድ ለትገፍል እትለዓላት ዋለት ለዘመን ታምም ዓላ

ስገፍ እቲ በራ ፀንሕ ከም ምስል ገይሶ ተውቱ ምስል ገይሶ እንድህለው እንደእል ተሃጀኮ እንደ ገይሶ ዲብ ልባእቴት ለወለት መረፈተየ ወስ መሳንያተን ረቕሚ ተለፎና ተሃይቦ ቡ እንደ ገይሶ እንደለ ተሃጀኮ ሑሽ ናይ ቤቶም ዲበብኣፍ ቤቶም ከም በፅሖ ላተ ቤት ምንድቢላት ኣርእዮ ባህለቱ ምንረይም ዋልዳየ ርእዮ ኣላ ምንረይም ዋልዳይ ዝርእዮ ኣላ ህቶም ይረእዎኒ እዚ ዓሸንኪደ ሓቆለ ገይሶ ሰላም ቤለየ ምንረይም እታ ባብ እንተከሰት ተኣተ ቤት ውቱ ገይስ ለዋልዳየ ባብ ክርካሓተቱ መፅእ ባህለቱ መፅ ባብ ከሰእታት መፅ ባብ ከሰትግሉ ክንእ ዎ ልዝዕል ለዋልዳየ እበ መዋዴት ባህለቱ እታ ሓተ ወዴትኒ እግል ትፍተ ወግል ትትፈተ ምን ሓቃቶ ኣዘ ለዋልዳይ ዛዕላ ወጠዋ ለእግልለ ዋልደይተ ለእስእል እንደህለ ለዋልደይተ እግል ምለ ዘመን ተኣኸረት እተ ኸላስ እትል ዘ ከርከባት መፂ ምንሽቁል ትበጥር እተ ለወለት ሁቱ መፂ ተለፉም እንደወለ ለተለፎኑ ለኣበግሉ ለባብ ሰባት ኣርእቶ ዓለት ለሖሽ ቤቶም ሕቲ እግል ትፍትሓግሉ እንዝፀበር ለዋልዳየ ፈትሓግሉ ማለት እዩ ለዋልዳዊ ሰባት ፈትሓግሉ ርእዩ ሰባት ዓለ ቱ ደንገፀ ኣሸንኪደ ፍገር በረቢል እዩ ሓሪ ሸዲድ ፅንሐ እዩ ኣሸንኪደ ምናእካን ሰባት ፈግራ ሰባት ዳገን እዩ እግለ ሰዕን እየ እግለ ወደ ቀወ ባህለቱ እግለ ባስር ሰባት ቀወ ነፈር ኢረክበያን ኩል ዶል ብዓረይ ምቁሩብ ዲብአኑ ከብ ኣስባባ ጋነ ሰአልኮ ወኣያይ በዓል ይርእኮ ሰርባባ ፍቲ መራር በይኒ ተሓኒኩሃ ዓዛባ በኑ ተሓንአ ምግሊድ ለለ ሰድዮ ሰአኒ ልእስእየ ልዓልኮ ምድር ሓቆ ኣርይመት ልብ ሕኑይ ገብአ ሕኑይ ስርቤ ብሃመት በሸር ከፈለስከብ ንየት ሓቆ ይተመት በዓል ሸም ርይመተኒ ሽበት ሰአንኮ ወራሕመት እባየ ግለሽ በባ እታ ዋልዴና ለከርዓዋ ግለሽ በባ ግልመንግ ዓሸንኪደ ኣድራሸ ናይ ለዕንዋን ናይ በደም እንባህለት ህሌት ይህሌት ንኢለምኒ ኣዘ ኩል ዶል መትራያም ብዓለዮት ለይጠ ይኮኑ ኣዘ ወላ ምስልካመን ደህለይቲ ኣወት ሓቲ ሑሽ ኣወት ሓቲ ሕለት እንደህለይኩም ሓቆመት ከርዓት ምንካ ይትረክባኒ ባህለት እዩ

0: ዲባ መሰዳዳ ይባህለቱ ዲብ ኩሉ ብዝያድ እትላ ፅኖ ሰንደል እግሌ ለሰዓደውን ይባህለቱ ብዝያድ እግል ቶማስ መድሃኒ ስቱድዮማን ቶማስ መድሃኒ ዝያድ እግል ሓሙድ ደፈተ ወእትላ ሕላየት ፅኖ ሰንደል ሙሲቂን ዓዛፊን ባህለቱ ዲባ ለሸቃው ኩሎም ፍላን ወፍላን እንዳይ ይብል እግል ኩሎም እግል ሓሙዶም ፈተ ወእግል ካሜራማን ኩሎም ወእግል መመስሊን ታኒ ዓዛብሻምፅኖ ሰንደል ለሸቃው ብዝያድ እግል ሓሙዶም ፈተ እግል ኩሎም ባህለቱ እግልሚ መሰዳዳይ ወለ ዲበኒ እስቱድዮ ሳዕዱ ከንዳህለው ንወስ ለው ከም ከረ ቶማስ መድሃኒ መረ ብኣደብ ልግበ ብኣይ ሓየት ምስነ ለበጥሮቶም ባህለቱ ብዝያድ እግሎም እግል ሓሙዶም እፈቲ ባህለት እግል ፍርቀት ንስሪ ብዝያድ እግል ፍርቀት ንስሪ እግል ሓዋለ 25 ሰነት 26 ሰነት ኣስክ እዘ ተከሽ እምብለለይና ምስለ ምስሊ ፍርቀት ምስሪ ሽኩረን እግል ቴለቪዥን ኤርትርያ ወብዝያድ እግል በርናቢ ዳረጥቃና ወእግል ኩሎም መሻቂትኪ እግል ሓምደኩም እፈት
1: ሓይሳን ወሓይሳት መተቕብለትና ከም መግሎት ኣብ ዕላ ፀናሕኩም ዮም ዋድያ መልዓልና መቓበለት

ሓሳባትኩም ህይወት ክልውጥ ይኽእል እዩ። ባይታ ዝፅብእ ማህዛዊ ሓሳባት ኣብ ውሽጢ ኩሉና ኣይሰኣንን። ነዚ ብምርዳእ ሃገራዊ ማሕበር መንእስያትን ተምሃሮን ኤርትራ ምስ ሚኒስትሪ ዜና ብምትሕብባር ሚሳል ዝተሰሜ መደብ ማህዛዊ ሓሳባት ጀሚሩ ከም ዘሎ ብሓበን ይበስረኩም። መጻኢ ብመንእስያትን ብምኩራት ስሞያን እዩ ዝህነፅ። ኣብ መዓልታዊ ናብራና ዘጓንፈና ብድሆታት ብፈጠራውን ማህዛውን ኣገባብ ክፍታሕ ሓሳባትኩም እተካፍልሉ መደብ ሚሳል እምበኣር ኣብ ኤሪ ቲቪ ይጅምር ኣሎ። ኣብ መዓልታዊ ናብራና ብድሆታት ከጓንፈና ንጉር እዩ። ንናብራና ዘቃልል ፈጠራዊ ፍትሓት ግና ኣይሰኣኒ። ነዚ ኸም ባይታ እንሆ ተጣጢሑ ይርከብ። እዚ መደብ እዚ ብሓገዝን ምኽርን ሰብ ሞያን ሰብ ዋኒንን ዝዕወት መደብ እዩ። ኣብዚ ማህዛውን ፈጠራውን መደብ ሚሳል ብሓሳባትን ብተሳታፍነትን ኣበርክቶኹም ከትዕዝዙ ሃማመተ ይፅዋዕ። መደብ ሚሳል ወትሩ ሰንበት ሰዓት 10:40 ቅድሚ ቐትሪ ኣብ ኤሪ ቲቪ ይጅምር ኣሎም። ድግማ ሶኒ ሰዓት 3:40 ጎደል ድሕሪ ቐትሪ መደብ ሚሳል ኣብ ኤሪ ቲቪ ተዓዘብዎን ተሳትፍዎን።

سلام كما يتمسيو فنوية ري تي في أب مكتال تركبوز خبركم تعزبتنا كما يتمسيو ساعات شاعة تأخيلون اللو من قدام سلسة تكم تسترالوة هاقراون زيناتات حيزالكم قريبا زلخو استيفانوس قرماي نمكتتالكم بخبرن دا عدمكو بغاندي عرست زينا يفلم President ኢሳያስ ኣፈወርቅን President ኣልሲስን ኣብ ምምዕባል ክልታዊ ዝምድናታትን ሓበራዊ ኣገዳስነት ኣብ ዘለዎም ጉዳያትን ዘትዮም ላዕለዋይ ልኡኽ ኤርትራ ግብፂ ኣብ እትእንግዶ ዘላ መጋባእያ ንግዲ ኣልዓለሚን ይሳተፍ ኣሎም ሚኒስትሪ ሕርሻ ለበዳ ሳገምቲ ኣዕዋፍ ኮላ ኬላ ኣብ ዘራእትን መጋሃጫን ንምቁፅፃር ዳሳስን ቁፅፅርን የካይድ ኣሎም ኣሜሪካን ዩክሬንን ኣብ ዕድና ብርቂ ማዕድናት ዘተኩረ ናይ ፈለማ ስምምዕ ኣፅዲቐን ኣሜሪካን ኣውስትራልያን ኣብ ብራዚል ከካይዶን ዝፀንሓ ዲፕሎማስያዊ ምትሕብባር ከም ዝወንዘፍኦ ኣፍሊጠን ዋጋ መግቢ ብደረጃ ዓለም ኣብ ዝሓለፈ ወርሒ መስከረም ከም ዝወስኸ ተገሊጹ ዝርዝር ዜና ፕሬዚደንት ኢሳያስ ኣፈወርቅን ፕሬዚደንት ዓብዱልፋታሕ ኣልሲስን ሎሚ ኣብ ሰዓታት ፍርቂ መዓልቲ ኣብ ከተማ ሓዳስ ኣልዓላሚን ኣብ ዝገበርዎ ርክብ ኣብ ምምዕባል ክልተኣዊ ዝምድናታት ኤርትራን ግብፅን ዞባውን ሃገራውን ምዕባለታት ከምኡውን ሓበራዊ ኣገዳስነት ዘለዎ ካልእ ጉዳያትን ዘተኮረ ዓሚቕ ዘተ ኣካይዶም ኣብቲ ርክብ ፕሬዚደንት ኢሳያስ ንዞባዊ ምዕባለታት ብዝምልከት ልዑላውነትን ግዛኣታዊ ሓድነትን ሃገራት ክኽበር ከምኡውን ዘይምትእትታው ኣብ ውሽጣዊ ጉዳያትን ኣብ ዝብል መትከላት ኤርትራን ግብፅን ንፁር ኣረኣያን ተመሳሳሊ መርገፂታትን ከም ዘለዎን ብምጥቃስ ፕሬዚደንት ኣልሲሲ ንምምዕባል ክልተኣዊ ዝምድናታትን መትሕብባር ኣብ ዝተፈላለየ ምድያትን ንረብሓታት ክልትዩ ሃገራትን ህዝብታትን ብዘስምር ብዝበለፀ ክድፋኣሉ ብወገን ሃገሩ ንዘሎ ድሌትን ድልውነትን ደጊሙ ምርግጋፁ ምስጋና ኣቕሪቦም ፕሬዚደንት ኣልሲሲ ብወገኑ ግብፂ ምስ ኤርትራ ንዘለዋ ዓሚቕ ታሪካዊ ዝምድና ምትእስሳርን ጥቡቕ እስትራቴጂን ዓብ ግምት ከም እትህቦ ብምእ

ብምጥቃስ ኣብ መጻኢ ኣብ ዝጽቡቕ ዝምድናታት ዝተሰረተ ትግባረ ፕሮጀክትታት ልምዓትን ቁጠባዊ ሽርክነትን ብቐንዱ ኣብ ቀዳምነት ዝወሃቡ ጽላታት ንምርግጋጽ ብዝለዓለ ከም ዝስራሕ ገሊጾም። ኣብቲ ርክብ ብወገን ኤርትራ ሓላፊ ቁጠባዊ ጉዳያት ኣቶ ሓጎስ ገብሪ ህይወትን ሚኒስተር ንግድን ኢንዱስትሪን ኣቶ ነስረዲን መሓመድ ሳልሕን ብወገን ግብፂ ድማ ሚኒስተር ጉዳያት ወፃእን ሃገራዊ ምትሕግጋዝን ዶክተር በድር ዓብደልዓጢ ተረኺቦም ነይሮም። ፕሬዚደንት ኢስያስ ኣፈወርቂ ብዕድመ ፕሬዚደንት ዓብዱልፋታሕ ኣልሲሲ ናይ ስራሕ ምብፃሕ ንምፍጻም ሎሚ 3 ጥቅምቲ ኣብ ሰዓታት ንግሆዩ ናብ ግብፂ ገይሾም። ፕሬዚደንት ኢስያስ ፅባሕ 4 ጥቅምቲ ኣብ ከተማ ሓዳስ ኣልዓለሚን ኣብ ዝካየድ ኣብ ሓበራዊ ፀጥታን ርግኣትን ከምኡውን ሽርክነታዊ ምትሕብባር ኣብ ዝዘተዋዕላ መራሕቲ ሃገራት ክሳተፍ እዮም። እዚ ዋዕላ እዚ መቐፀልታ ናይቲ ብዝተፈላለየ መልክዓት ክካየድ ዝፀንሐ ንዝሰፍሐ ጎደብና ማለት ዞባ ቀይሕ ባሕሪ ወሽመጥ ዓደን ወሽመጥ ዓረብን ተፋሰስ ኒልን ዝሽፍን ርክባት እዮም። ብሓላፊ ቁጠባዊ ጉዳያት ኣቶ ሓጎስ ገብሪ ህይወትን ሚኒስተር ንግድን ኢንዱስትሪን ኣቶ ነስረዲን መሓመድ ሳልሕን ዝቆመ ላዕለዋይ ልኡኽ ኤርትራ ካብ 2 ክሳብ 3 ጥቅምቲ ግብፂ ኣብ እተእንግዶ ዘላ መጋባእያ ንግዲ ኣልዓለሚን ይሳተፍ ኣሎም። ኣብዚ መጋባእያ መራሕቲ ሃገራትን ወከልቲ መንግስታትን ላዕለዎት ሰመዚ ሃገራውያንን ዞባውያንን ፋይናንሳውያን ትካላት ከምኡውን ቀንዲ መሻርክቲ ልምዓት ኣፍሪቃ ብቐንዱ ድማ ኣብ ጽላታት ትሕተ ቅርፂ ንግዲ ማዕድን ቴክኖሎጂካዊ ምህዞ ጥዕናን ሓድሽ ኢንዱስትሪን ይሳተፉ ኣለዎም። ጎንጎን እዚ ላዕለዋይ ልኡኽ ኤርትራ ትማሊ 2 ጥቅምቲ ምስ ፕሬዚደንትን ኣቦ ወንበር ቦርድ ዳይሬክተራትን ባንክ ሰደድን እታውን ኣፍሪቃ ኣፍሪክሲሞ ባንክ ዶክተር ጆርጅ ኤሎምቢ ተራኺቡ ኣብ መንጎ ባንክታት ኤርትራን እቲ ባንክን ኣብ ፀንሐ ምስጉን ዝምድናታት ኣህገራዊ ባንካዊ ኣገልግሎት ዘተኮረ ዘተ ኣካይዶም። ኣብቲ ርክብ ነቲ ዘሎ ንምስፋሕን ሓድሽ ኣገልግሎት ምወላህ ዝተፈላለየ ፕሮጀክትታትን ንምጅማርን ኣብ ስምምዕ ተበፂሑሎም። ሚኒስትሪ ሕርሻ ለበዳ ኣዕዋፍ ኬላ ኬላ ኣብ ዞባታት ጋሽ ባርካን ዓንሰባን ንምቁፅፃር ኮለላን ቁፅፅራዊ ስራሕትን የካየድ ከም ዘሎ ጨንፈር ህዝባዊ ርክባት ናይቲ ሚኒስትሪ ገሊፆም። ኣብ ኣስታት 25 ሃገራት ኣፍሪቃ ኣብ ሓውሲ ምድረ በዳ ናይ ሳዕሪ ቦታታትን ደጭደቕ ጫካታትን ዝርከብ ኣዕዋፍ ኬላ ኬላ ኣብ ሃገርና እውን ኣብ ዝሓለፈ ዓመታት ኣብ ጋሽ ባርካ ጥራይ ይኽሰታ ምንባረን ኣብዚ ወቕቲ እዚ ግና ንመጀመርያ እዋን ኣብ ዞባ ዓንሰባ ተረአየን ከም ዘለዋ እቲ ሓበሬታ ኣፍሊጦም። ኣብ መፋርቕ መስከረም ኣብ ዞባ ዓንሰባ ንኡዞባ ሓመልማሎ ኣብ 20 ሄክታር ዝተራእየ ለበዳ ኣዕዋፍ ኬላ ኬላ ብ1920 መስከረም ብምትሕብባር ክኢላታት ሕርሻ ሓረስቶትን ምምሕዳርን ብወፈራ ሰፍረን ብምዕናው ኣብ ትሕቲ ቁፅፅር ከም ዝወዓለ ዝዝከር እዮም። እዚ ለበዳ ኣብ ዞባ ጋሽ ባርካ ብፍላይ ድማ ኣብ ንኡስ ዞባ ጎልጅ ንምቁፃሩ ስሩዕ ዳሃሳስን መፅናዕትን ይካየድ ኣሎም። ዕስለ ኣዕዋፍ ኬላ ኬላ ልዑል ናይ ምብራር ክእለት ስለ ዝውንና ካብ ሓደ ሃገር ናብ ካልእ ሃገር ክሳጉማ ኣብ ዘራእትን ሳዕርን ጉድኣት የውርዳ ኣለዋ። ስለዝኾነ ሓረስቶት ዝኾነ ተሪእዮ ናይ ዘና ኣዕዋፍ ኣብ ከባቢኦም ዝኽሰት ኣብ ጥቓኦም ንዝርከብ ቤት ፅሕፈት ሕርሻ ወይ ምምሕዳር ብቕልጡፍ ክሕብሩ ሚኒስትሪ ሕርሻ ይፅውዕ። ኣብ ምምሕዳር ከባቢ ኢግላ ንእዞባ ዓዲ ቀይሕ ብምትሕብባር ህዝብን መንግስትን ፕሮጀክት ቀረብ ዝስተማይን ኣገልግሎት ኤሌክትሪሲትን ይዋደድ ኣሎም። እቲ ፕሮጀክት ምማይ ምስራሕ 145 ፊስቶ እትሕዝባስካ ምዝርጋሕ 6 ኪሎ ሜትር ሻምብቆታትን ህንፀት 3 ነቕጣታትን ከም ዘጠቓልል ዝሓበረ ኣመሓዳሪ ምምሕዳር ከባቢ ኢግላ ኣቶ ዑመር ኢብራሂም ድሮ ምውዳድ ፀሓያዊ ፀዓትን ምስራሕ ባስካን ከም እተዛዘመ ገሊፆም። ጎኒ ጎኒ እዚ ዓድታት ኢግላን መንሱራን ተጠቀምቲ ሓይሊ ኤሌክትሪክ ንክኾና ዓንድታት ተተኺሉን ምዝርጋሕ ገመት ተዛዚሙን ስለ ዘሎ ኣብ ቀረባ ግዜ ቆፀርቲ ተዓዲለን ኣገልግሎት ክጅምር ምዃኑ እውን ብተወሳኺ ሓቢሮም። ንመስርሕ ህንፀት ፕሮጀክት ማይ ዝመርሕ ዘሎ ኣቶ ጉዑሽ ይመስገን ብወገኑ ንዕዙ ዝተሳትፈኮምን ኣካላት መንግስትን ድሕሪ ምምስጋን እቲ ስራሕ ክሳብ ዝዛዘም ከም ዝቕፅል ጽኑዕ እምነት ከም ዘለዎ ኣፍሊጦም። ኣብ ንኡስ ዞባ ዓዲ ቀይሕ ሓላፊ ኣገልግሎት ማይ ኣቶ ዘርኣይ ክብርኣብን ሓላፊ ኣህዱ ማሕበራዊ ኣገልግሎት ኣቶ ኣሰፋዊ ቱርካይን ድማ ህዝቢ ኣብ ቀረብኡ ተጠቃሚ ፅሩይ ዝስተ ማይ ንምዃን ኣብ ዝበዝሐ መምሕዳራት ከባቢ ይስራሓሉ ከም ዘሎ ገሊፆም። ብኻልእ ወገን ኣብ ከተማ ዓዲ ቀይሕ 1 ጥቅምቲ ሃገራዊ መዓልቲ ናይ ዕድመ ሰብ ፀጋ ከም እተዘከረት ወኪል ኤሪና ሓቢራ። ካብ ሓይሊ ኣየርን ባሕርን ኮርፖሬሽን ዓሳ ፋብሪካ ስሚንቶ ጨንፈር ትምህርቲ ዞባ

ሰሜናዊ ቀይሕ ባሕሪ ምምሕዳር ዞባ ሰሜናዊ ቀይሕ ባሕርን ካልኦት ትካላትን ዝተዋፅኡ ተምሃሮ ቤት ትምህርቲ ሰውራ ነበር ብምክንያት መበል 50 ዓመት ዝኽርሚ ምስራት ቤት ትምህርቲ ሰውራ ዑደት ናብ ዜሮ ኣካይዶም ኣብቲ ብምሕዳር ዞባ ሰሜናዊ ቀይሕ ባሕሪ ተወዲቡ ካብ 28 ክሳብ 30 መስከረም ዝተኻየደ ናይ ዝኽርን ዑደትን መደብ ተሳተፍቲ ካብ ናቕፋ ጀሚሮም ንታሪኻዊ ቦታታት ሓርነታዊ ቃልሲ እናተዓዘቡን ብገዳይም ሓርበኛታት መብርህ እናተዋሃቦምን ናብታ ኣብ ምምሕዳር ከባቢ ኣፍላግ ንእዞባ ቅሮራ እትርከብ ዜሮ ድሕሪ ምብፃሕ ምስ ተምሃሮን መምህራንን ከምኡውን ነበርቲ ርክባት ኣካይዶም ንሳቶም ብተወሳኺ ካብ ዝተፈላለያ ትካላት ዝተዋፅአ ንተምሃሮ ቤት ትምህርቲ ዜሮ ዘገልግል ናውቲ ትምህርትን ስፖርትን ድሕሪ ምብርካት ኣብ መፃኢ ነታ ቤት ትምህርቲ ዝውዕል ደገፍ ክገብሩ ምዃኖም ተመባፂዖም ከምኡውን ንመበል 50 ዓመት ዝኽርሚ ምስራት ቤት ትምህርቲ ሰውራ ዝገልጽ ምልክት ብእምነ በረዳን ቢሮም ኣብቲ ኣጋጣሚ ትረኻ ብዛዕባ ደጀን ህዝባዊ ግንባርን ኣብኡ ዝነበራት ትካላትን ንጥፈታትንን ብርገዳይም ተጋደልቲ ክቐርብ እንከሎም ነቲ መደብ ንምዕዋት ንዝፀዓቱ ናይ ምስጋና ወረቐት ምስክር ተዓዲሎም ዜሮ ኣብ ወርሒ መስከረም 1976 እታ ናይ ፈለማ ቤት ትምህርቲ ሰውራ ኣገልግሎት ክትህብ ዝጀመረትላ ታሪኻዊት ቦታ እያ ቤት ፅሕፈት ትምህርቲ ኣብ ንእዞባ ሽዕብ ንኩነታት ትምህርቲ ዝግምግም ርእሰ መምህራንን ሱፐርቫይዘራትን ወከልቲ ህዝብን ዝተሳተፈዎ ኣኼባ ብ28 መስከረም ኣካይዶም ሓላፊ ትካላት ትምህርቲ መምህር ጅምዕ ሳልሕ ኣብ ዝሃቦ መግለፂ ተሳታፍነት ተምሃሮ ኣብ ኩሉ ደረጃታት እናዓብየ እኳ እንተመፀ መጠን ምሕላፍ ግና ማዕርኡ ይስጉም ከምዘየለ ብምግላፅ ንመስርሕ ምምሃርን ምስትምሃርን ብኣሉታት ንዝፀልዉ ዘለዉ ብድሆታት ድሕሪ ምዘርዛር ኣብቲ ዝድለ ደረጃ ንምብፃሕ ንቑሕ ተሳትፎ ናይ ኩሎም ኣካላት ክዓዘዛ ዘኻኺሮም ሓላፊ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ መምህር ረሺድ መሓመድ ዑስማን ብግድኡ መስርሕ ምምሃርን ምስትምሃርን ብግቡእ ክሰላሰል ግደ ሱፐርቫይዘራትን ርእሰ መምህራንን ክሕይል ብምልባው ኣብ ምምሕዳር ከባቢ ትሉክ እትርከብ ቤት ትምህርቲ ንኽትፅገን መደብ ከም ዘሎ ኣብሪሆም ተሳተፍቲ ኣብ ዝቐረበ ፀብጻብ ድሕሪ ምዝታይ ኮሚተ ወለዲ ክሕይል ሕፅረት ምምሃራን ፍታሕ ክናድየሉ ከምኡውን ፅገና ዘድልየን ኣብያተ ትምህርቲ ቆላሕታ ክግበርለን ዝብል ርእይቶታት ኣቕሪቦም ኣመሓዳሪ ንእዞባ ሽዕብ ኣቶ ኣቡበከር ኢብራሂም ኣብ ዝሃቦ መዛዘ መቐል ኣብ ኩለን ምምሕደራት ከባቢ ምዕሩይ ዝርግሐ ኣብያተ ትምህርቲ ከም ዘሎ ብምብራህ ዋላ እኳ ንቕሓት ወለዲ ኣብ ትምህርቲ እናበርኸ እንተመፀ ተሳታፍነት ደቂ ኣንስትዮ ተምሃሮ ግና ከምቲ ዝድለ ይስጉም ስለዘየለም ተረን ኣበርክቶን ከም ኣገዳሲ ከም ዝኾነ ኣገንዚቦም ኣብ ንእዞባ ሽዕብ ካብ መዋለ ህፃናት ክሳብ ካልኣይ ደረጃ ዝተዘርግሓ 41 ትካላት ትምህርቲ ኣለዋ ኣብያተ ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንእዞባታት ጊንዳዕን ተሰነይን ማሕበረ ቁጠባዊ ፀገማት ንዘለዎም ተምሃሮ ደገፍ ናውቲ ትምህርቲ ገይሮም በዚ መሰረት ኣብ ንእዞባ ተሰነይ ን150 ተምሃሮ ከም እተዓደለ ዝሓበረ ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣቶ ሚካኤለ ገብረ ስላሰ እቲ ሓገዝ ዓመታዊ ኣብ ምጅማር ትምህርቲ ከም ዝወሃብን ኣብ ውፅኢት ተምሃሮ ድማ ዝምስገን ተራ ከም ዘለዎን ገሊፆም ኣብ ንእዞባ ጊንዳዕ እውን ብርእሰ መምህራንን ኮሚተ ወለድን ዝተለለዩ 250 ተምሃሮ ተመሳሳሊ ደገፍ ከም እተገብረ ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣቶ ኢብራሂም ዑመር ሓቢሮም ኣብ ከተማ ዓዲ ቀይሕ ከባብያዊ ፅሬት ንምሕላው ወፈራ ፅሬትን ምድልዳል ዝተባሕጎገ መሬትን ከምኡውን ጎስጓስ ንህዝብን ተኻይዶም ኣብቲ ብምክንያት ዓለማዊ መዓልቲ ኣከባብያዊ ጥዕና ዝተወደበ መደብ ህዝቢ ምምሕደራት ከባቢ ሃዳሙ ሕሽመለ ሓይነባን ዕናቡርን ከም እተሳተፈ ወኪል ኣገልግሎት ጥዕና ንእዞባ ዓዲ ቀይሕ ኣቶ ኮኸብ ተስፋይ ገሊፆም ካብ ኣሃዱ ህዝባዊ ጥዕና ኣቶ ተመስገን መልኣከ ብወገኑ ወፈራታት ፅሬት ኣብ ምግታእ ተመሓላለፍቲ ሕማማት ዓብ ተራ ስለ ዘለዎ ብሰፊሑ ክዝውተር ተላብዮም ዝስዕብ ዜና ሃገራት ወፃኢ እዩ ዜና ወፃኢ ኣሜሪካን ዩክሬንን ኣብ ዕደና ብርቂ ማዕድናት ዘተኮረ ናይ ፈለማ ስምምዕ ኣፅዲቐን እቲ ስምምዕ ኣካላ ብዩክሬን ሓበራዊ ወፍሪ ከካይዳ ኣብ 2025 ዝኸተሞ ኣውዕል ኮይኑ ኣብ ቀዳማይ ገጽ ቤሪልዮምን ዘሪንኪዮምን ዝተባህሉ ብርቂ ማዕድናት ኣብ ምዕዳን ከም ዘተኩር ተገሊፆም ክልቲኤን ሃገራት ዝኸተምኦ ናይ ወፍሪ ውዕላት በብመድረኹ ክትግበር ምዃኑ ቤት ፅሕፈት ግምጃ ኣሜሪካ ኣፍሊጡሎም
እቲ ዓሚ ዝተበፅሐ ክልተኣዊ ስምምዕ ኣሜሪካ ኣብ ፀጋታት ዩክሬን ብቐንዱ ድማ ኣብ ማዕድናት

ስሒት ዝህልዋ ዘኽእል ምዃኑ ጸብጻባት የረድኦም ንዩክሬን ዝዓበየ ወተሃደራዊ ደገፍ ዝገበረት ኣሜሪካ ወፃኢታታ ካብ ጸጋታት ዩክሬን ክትመልሶ ከም እትኽእል እዩ ክእመት ጸኒሖም። ኣሜሪካ ካብ 222 ንዩክሬን ዝዓበየ ክፋሉ ንጽላት ምክልኻላ ዝውዕል ልዕሊ 195 ቢልዮን ዶላር ደገፍ ከም ዝገበረትላ እዩ ዝግለጽ። ኣሜሪካን ኣውስትራልያን ኣብ ብራዚል ከካይዶም ንዝጸንሓ ዲፕሎማስያዊ ምትሕብባር ከም ዝወንዝፍኦ ኣፍሊጠን። እቲ ምጸታዊ ጉዳይ ዝተኣሳሰር ምዃኑ ዝተጠቕሰ ስጉምቲ ንኽንደይ ከም ዝቕጽል ዛጊት ኣይተሓበረን ዘሎም። ከም ኣካል እቲ ውሳነ ኣሜሪካን ኣውስትራልያን ዜጋታትን ንቡር ጉዳያቶም ከሳልጡ ናብ ኤምባሲታትን ከይንቀሳቐሱ ኣተሓሳሲበን ኣለዋ። ሓፈሻዊ ምርጫ ብራዚል ጽባሕ 4 ጥቅምቲ ክካየድ ምዃኑ ዝጠቐሱ ጸብጻባት እዚ ኣሜሪካን ኣውስትራልያን ወሲዶንኦ ዘለዋ ስጉምቲ ምስኡ ምትሕሓዝ ከም ዝህልዎ ይእመቱ ኣለዉ። ዋጋ መግቢ ብደረጃ ዓለም ኣብ ዝሓለፈ ወርሒ መስከረም ከም ዝወሰኸ ውድብ መግብን ሕርሻን ሕቡራት ሃገራት ማለት ፋኦ ሓቢሮም። ዋጋታት ወርሒ መስከረም ምስቲ ቅድሚኡ ዝነበረ ወርሒ ክነጻጸር እንከሎ ብ1.5 ሚታዊት ካብ ናይ ዝሓለፈ ዓመት ተመሳሳሊ ወርሒ ድማ ብልዕሊ 6 ሚታዊት ከም ዝነሃረ እቲ ውድብ ኣብ ዘውፀኦ ጸብጻባ ኣፍሊጡሎም። ፍርያት ሽኮር ጸባን ኣሕምልትን እቲ ዝለዓለ ናህሪ ዝተረኣየ ምዃኑ ዝሕብሩ ጸብጻባት ዋጋ ሽኮር ብ6 ሚታዊት፣ ፍርያት ጸባ ብ4 ሚታዊት፣ ናይ ኣሕምልቲ ድማ ብ2 ሚታዊት ወሰኽ ከም ዘርአየ ጠቒሶም። እዚ ከምዚ ኢሉ እንከሎ ዋጋ ስጋ ካብቲ ናይ ዝሓለፈ ዓመት ብ4.8 ሚታዊት ወሲኸሎም። እዚ ወሰኽ እዚ ብሰንኪ ልዑል ወፃኢታት ፀዓትን መጓዓዝያን ከምኡውን ዘይምችእ ኩነታት ኣየር ዝሰዓበ ከም ዝኾነ ተሓቢሩሎም። ኣብ ዞባ ማእከላይ ምብራቕን ዩክሬንን ተኸሲቱ ዘሎ ወተሃደራውን ጸጥታውን ቅልውላው ካብ ጠንቅታት ናይቲ ክስተት ምዃኑ እውን ይግለጽ ኣሎ። ላዕለዋይ ቤት ፍርዲ ክፍለ ሃገር ኒው ሜክሲኮ ሕብራት መንግስታት ኣሜሪካ ንኩባንያ ቴክኖሎጂካዊ ሜታ ብምጥሓስ ሕጋጋት ክሳብ 4 ቢልዮን ዶላር ተወሳኺ መቕጻዕቲ ከም ዝብይነሎ ኣፍሊጦም። እቲ ቤት ፍርዲ ኩባንያ ሜታ ብዘይ ፍቃድ ናይ 10ታት ሚልዮናት ዓማዊል ውልቃዊ ሓበሬታ ከምዝሰርሰረዩ ዝኸስስ ዘሎም። ይኹን እምበር እቲ ኩባንያ ነቲ ክሲ ከምዘይወዓሎ ብምጥቃስ ይግባይ ከም ዝብል ሓቢሩሎም። ላዕለዋይ ቤት ፍርዲ ክፍለ ሃገር ኒው ሜክሲኮ ኣብ ዝሓለፈ ወርሒ ሓምለ እውን ነቲ ኩባንያ ብተመሳሳሊ ክሲ ልዕሊ 560 ሚልዮን ዶላር መቕፃዕቲ ከም ዝበየነሉ ጸብጻባት የረድኦም። ዜናን ምዝዛም ቀንዲ ነጥብታት ክደግመልኩም። ፕሬዚደንት ኢሳያስን ፕሬዚደንት ኣልሲስን ኣብ ምምዕባል ክልተኣዊ ዝምድናታትን ሓበራዊ ኣገዳስነት ኣብ ዘለዎም ጉዳያትን ዘትዮም። ላዕለዋይ ልኡኽ ኤርትራ ግብፂ ኣብ እትእንግዶ ዘላ መጋባእያ ንግዲ ኣልዓለሚን ይሳተፍ ኣለዎም። ሚኒስትሪ ሕርሻ ለበራሳገም ተዓዋፍ ኬላ ኬላ ኣብ ዘራእትን መጋሃጫን ንምቁፅፃር ዳህሳስን ቁፅፅርን የካይድ ኣሎ። ኣሜሪካን ዩክሬንን ኣብ ዕድና ብርቂ ማዕድናት ዘተኮረ ናይ ፈለማ ስምምዕ ኣፅዲቐን። ኣሜሪካን ኣውስትራልያን ኣብ ብራዚል ከካይዶ ንዝፀንሓ ዲፕሎማስያዊ ምትሕብባር ከም ዝወንዘፍኦ ኣፍሊጠን። ዋጋ መግቢ ብደረጃ ዓለም ኣብ ዝሓለፈ ወርሒ መስከረም ከም ዝወሰኸ ተገሊጾም። ዜና ተዛዚሙሎ ብሮኽምሸት

ሓሳባትኩም ሂወት ክልውጥ ይኽእል እዩ። ባይታ ዝፅብእ ማህዛዊ ሓሳባት ኣብ ውሽጢ ኩሉና ኣይሰኣንን። ነዚ ብምርዳእ ሃገራዊ ማሕበር መንእስያትን ተምሃሮን ኤርትራ ምስ ሚኒስትሪ ዜና ብምትሕብባር ሚሳል ዝተሰሜ መደብ ማህዛዊ ሓሳባት ጀሚሩ ከም ዘሎ ብሓበን ይበስረኩም። መጻኢ ብመንእስያትን ብምኩራት ስም ወያን እዩ ዝህነፅ ኣብ መዓልቲ

ታዊን ኣብራና ዘጓንፈና ብድሆታት ብፍጠራውን መሃዛውን ኣገባብ ክፍታሕ ሓሳባትኩም እተካፍልሉ መደብ ሚሳል እምበኣር ኣብ ኤሪ ቲቪ ይጅምራሎም። ኣብ መዓልታዊ ናብራና ብድሆታት ከጓንፈና ንጉር እዩ። ንናብራና ዘቃልል ፍጠራዊ ፍትሓት ግና ኣይሰኣኒ እዩ። ነዚ ኸም ባይታ እንሆ ተጣጢሑ ይርከብ። እዚ መደብ እዚ ብሓገዝን ምኽርን ሰብ ሞያን ሰብ ዋኒንን ዝዕወት መደብ እዩ። ኣብዚ ማሕዛውን ፍጥራውን መደብ ሚሳል ብሓሳባትን ብተሳታፍነትን ኣበርክቶኹም ከትዕዝዙ ሃማመተ ይፅዋዕ። መደብ ሚሳል ወትሩ ሰንበት ሰዓት 10:40 ቅድሚ ቐትሪ ኣብ ኤሪ ቲቪ ይጅምራሎም። ድግማ ሶኒ ሰዓት 3:40 ጎደል ድሕሪ ቐትሪ መደብ ሚሳል ኣብ ኤሪ ቲቪ ተዓዘብዎን ተሳትፍዎን።

0: ሰላምታ ይተቐበሉ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻም ናይ ምዕራፍ መበል 21 ክፋል መደብና ዝተፈላለዩ ትሕዝቶታት ዘለዎ መደብ ናባኹም ንምባል ተዳሊና ኣለና። ኣብ ናይ ሎም መዓንቲ ዝቐርቡ መደብና እምበኣር ገሊኦም ዜናታት ቴክኖሎጂ ክኾኑ ከለዉ፣ ገለ ድማ ነቲ ዘሎ ዜናታት ቴክኖሎጂ ዝውሃብ ትንተና ክኸውን እዩ። ኣብዚ ናይ ሎም መዓንቲ መደብና ኣፕል ወይ ኣይፎን ወይ ኣይፓድ ኩሉ ግዜ ወርሒ መስከረም ሓደሽቲ ስራሕቱ ዘላለየሉ ኣዋርሒ ምስ ምዃኑ መጠን ንሎሚ ሒዝዎም መፂ ዘሎ ኣይፎን ወይ ኣይፎን 18 ኣይፎን 18 እንታይ ይመስል፣ ብጀካ ኣይፎን እታ ናይ ኤርፖድስ ኢሉ ዝገልፆ ኤርፖድስ 5 ኸ እንታይ ፍሉይ ትሕዝቶታት ክህልዎም ይኽእል ዝብል ዜና ዝርከቦም ክኾኑ እዮም። ኣፕል ወይ ኣይፎን ኩሉ ግዜ ብሓደ ዓይነት ኣይፎን ወይ ብሓደ ዓይነት ሞባይል ናክንፈልጦ ፀኒሕና። ሎሚ ግን ንመጀመርያ ግዜ ዝዕፀፈ ኣይፎን ወይ ኣይፎን ዶ ዝበሃላ ሒዙ ቀሪቡሎ። ነዚ ዝኸውን ሙሉእ ትንተና ናይ ኣይፎን ወይ ናይ ኣፕል ክህልወና እዩ። ኣብቲ ካልኣይ መደብና እውን ብዛዕባ ነዚ ናይ ን80 ዓመታት ከይተቐየረ ዝፀንሐ ቴክኖሎጂ ተባሂሉ ዝግለፅ ዘሎ ስንኩላን ዝጥቀምሎን ዓረብያታት ከይተቐየረት ነዊሕ ግዜ ፀኒሓ ሞ ሎሚ ግን ከተብቅዕ ኣለዋ ዝብል ካብ ቻይና ዝመፀ ዜና እውን ሓደ ካብቶም ዓበይቲ ዜናታትና ክኸውን እዩ። ከም ሳልሳይ ተዳልዩ ዘሎ ሙሉእ ትንተና ዘድልዮ እውን ሽዑ ኣብኡ ምስ ቀረብና ክሕብረኩም እየ። ንመጀመሪ ኮንና ግን ናብቲ ሙሉእ መደብ ከብለኩም እየ። ሰናይ ምክትታል። ንሎሚ ተዳልዮም ዘለዉ ዜናታት ከምዚ ኣብ መእተዊ መደብና ክግለፅ ፀንሐ። ወርሒ መስከረም ዓመት መፀ ኣፕል ወይ ኩባ ናይ ኣፕል ፍርያቱ ዘላልየሉ ወርሒ እዩ። ንሎሚ እውን ፍልይ ዝበሉ መሳርሒታት ሒዙ እዩ ቀሪቡ ዘሎ። ኣይፎን ብዙሓት ተጠቀምቲ ካብ ዘለዎ ከም ምዃኑ መጠን ድማ ንሎሚ ንመጀመርያ ግዜ ዝዘርግሕን ተዓፀፍቲ ሞባይላት ዝርከብኦ ፍልይ ዝበለ ስራሓት እዩ ከይዱ ዘሎ። ኣፕል ዝለየሉ ፍሉይ ነገር እንታይ እዩ እንተዳ ኢልና፣ ቅድሚ ሕጂ ዝጥቀመሎም ዝነበረ እንዳቋረፀ ናብ ሓድሽ ምእታው እዩ። ንኣብነት ብኬብል ቻርጅ ምግባር ክቋረፅ እንተደኣ ኮይኑ ቀዳማይ ከቋርፆ ዝኽእል ኣይፎን ወይ ኣፕል ይኸውን ዝኽእል ተባሂሉ እዩ ዝግለፅ። ምክንያቱ ዓመት መፀ ኩሉ ግዜ ሓደሽቲ ነገራት ብምትእታው ነቲ ክቋረፅ ዘለዎ ከዓ እንዳቋረፀ ክኸይድ ስለ ዝፀንሐ ማለት እዩ። ሎሚ ዓመት እንታይ ኣቋሪፁ ክኸውን ይኽእል እኳ እንተዘይበልና ሒዝዎም መፂ ዘለዎ ሓደሽትን ፍሉያትን ብፍላይ ምስ ኤኣይ ምስ ሳተላይት ዝተኣሰሩ ዘለዎም ስራሓቱ ግን ኣላልዩ ኣሎ። ብከምዚ ዝስዕብ ከዓ ተዳልዩ ኣሎ።
1: Once you've been to the moon, where do you go next? Back to work. You start with a chip. You engineer a new CPU core. You engineer a new GPU core. You add a second neural engine. Now you've just doubled the compute power. Push graphics up to 40% faster. Unlock Siri AI. And built the fastest chip ever put in an iPhone. But there's a catch. More power creates more heat, so you give the vapor chamber

ቅድሚኡ ግን እቲ ካብ መስራቲ ኣፕል ዝኾነ ስቲቭ ጆብስ ኣብ ናሓሰ 211 ስልጣን መሪሕነት ዝተቐበለን ንዝሓለፉ 15 ዓመታት ነዚ ኩባንያ ክመርሕ ዝፀንሐን ቲም ኩክ ኣብዛ ወርሒ መስከረም 226 መሪሕነቱ ንሓድሽ ሲኦኦ ኮይኑ ዝተመርፀ ጆን ተርነስ ኣረኪቡሎ። እቲ ናይዘን ሓደስቲ ንብረት ናይ ምልላይ ስነ ስርዓት እምበኣር በዚ ምርኽኻብ እዩ ጀሚሩ።

ኣፕል ሒዞሞ መጺኡ ዘሎ ናይ ፓስፖርት ዓቐን ዘለዋ ተዓጻፊት ሞባይል እምበኣር ናይ ፈለማ ተዓጻፊት ሞባይል ናይ ኣፕል እያ ኾይና። ብዘይካ እዚኣ ኣይፎን ዱ ካልእ እውን ኣይፎን 18 ፕሮ፣ ኣይፎን 18 ፕሮ ማክስ፣ ኣፕል ዎች ሲሪስ 12፣ ኣፕል ዎች ኣልትራ 4 ከምኡውን ኤርፖድስ 5 ኣላልዩ። ካልእ እውን ዓበይቲ ዝበሃሉ ናይ ሶፍትዌርን ናይ ኤኣይን ኣማራጺታት ከም ዝውስኽ ገሊጹ ኣሎ።

ኣብዚ ሞባይላት ዘሎ ናይ ሜሞሪ ዕበት ካብ 256 512 1 ቴራን 2 ቴራን ዘለወንን ናይ 2 ቴራባይት ሜሞሪ ዳርጋ ናይ ፈለማ እዩ ክበሃል ይከኣል። ዕቤት ስክሪን ከይተኸፍተት 5.4 ኢንች ምስ ተኸፍተት ድማ 7.6 ኢንች ኣለዋ። እዚ ማለት ድማ ካብ ኣይፎን 18 ፕሮማክስ ብ50 ሚታዊት ዝዓቢ ስክሪን ኣለዋ። ኣብ ፕሮሰሰር ምስ ንመጽእ ካብተን ዝጸንሓ ናይ ኣይፎን 17 ብ20 ሚታዊት ዝዓበየ ሲፒዩን ብ40 ሚታዊት ዝዓበየ ጂፒዩን ከም ዘለዎኑን ተገሊጹሎ።

ተገጢምለን ዘሎ ቺፕ A20 Pro ዝተባህለ ኮይኑ ምስ ዘለዎ ሓይሊ ኣብ ግዜ ስራሕ ክረስን ዘለዎ ተኽእሎ ልዑል ብምዃኑ ከምቲ ኣብ ላፕቶፕ ሂትሲንክ ዝግበር ኣብዘን ሞባይላት ድማ ቬፐር ቻምበር ኩሊን ዝበሃል ምዕቡል ናይ መዝሓሊ ኣገባባት ተኣታቲለን ኣሎ።

ኣብ ካሜራ 48 ሜጋፒክሰል ፊዥን ካሜራ ኮይኑ ፊዥን ካሜራ ዝዓበየ ንጻርን ሰንሰርን ኮምፒውተራይዝድ ማለት ኮምፒቲሽናል ፎቶግራፊ ዝበሃል ኮይኑ ብሓደ ሌንስ ክንዲ ብዙሓት ሌንሳት ክጥቀም ዘኽእል እዩ።

ኣብ ኤርፖድስ 5 ዘሎ ለውጢ ኣብተን ኣክቲቭ ኖይስ ካንስሌሽን ዝብል ኮይኑ ናይ ደገ ድምፂ ዋላ እውን ዋጭዋጭ ኣብ ዘለዎ ቦታ ንኹሉ ናይ ደገ ድምፂ ዓፅዩ ናትካ ጥራይ ከስምዕ ዝኽእል እዩ። ኣብ ስማርት ዎች እውን ዝበዝሐ ለውጢ ኣብ ናይ ጥዕናን ስፖርትን ኮይኑ ካብቲ ቅድሚ ሕጂ ዝለዓለ ኣኪሬሲ ማለት ቅንዕነት ናይ ንባብ ዘለዎ ኮይኑ ኣሎ።

0: This is iPhone Duo.
1: ምዕባለ ቴክኖሎጂ ብዙሕ ግዜ ክረአ ዘሎ ኣብቶም ንሰባት ኣገደስቲ ዝበሃሉ ስራሕቲ ይኸውን ዘሎ። ምክንያቱ ገሊኦም ምዕባለ ቴክኖሎጂታት ኣገደስቲ ወይ ንሰባት ቀያሪ ሂወት ዘለዎ ክኾኑ ከለዎም፣ ገሊኦም ከዓ ንምዝንጋዕ ካብቶም መሰረታውያን ዝበሃሉ ድሌታት ወፃኢ ዝኾኑ እዮም ክንሪኦም ፀኒሕና። ሓንቲ ካብቶም ኣገደስቲ ተባሂላ ትግለፅ ምህዞ ኮይና ረኺብያ ዘለኹም በዓር ናይ ስንኩላን ብሽክለታ እያ። ናይ ስንኩላን ብሽክለታ ወይ ዊልቸር ትበሃል። ከምዚ ኣብዚ ዶክመንተሪ ወይ ኣብቲ ስራሕት ክዕዘቦ ዝፀናሕኩ ዳርጋ ን80 ዓመታት ከይተቐየረት ዝፀንሐት ንርእሱ ዝኽኣለ ኣማፃፃ ወይ ታሪክ ዘለዋ ብሽክለታ እያ። እዛ ብሽክለታ እዚኣ እምበኣር ካብ ሎም ንነው ክትቅየር ክትክእል ኣለዋ ብዝብል ሓደ ዜና ካብ ቻይና ተሰሚዑ ኣሎ። እዛ ብሽክለታ በቲ ኤግዞስኬሌቶን ዝበሃል ብዙሕ ግዜ ኣብ መደባትና ክንሰርሑ ዝፀናሕና ንመሓውር ደቂ ሰባት ደጊፉ ክንቀሳቀስ ዝኽእል ሮቦት ተሰኒዓ ቀሪባ ከም ዘላ ዝገልፅ ዜና ይሒዘልኩም ቀሪበ ዘለኹ። ናብቲ ሙሉእ ዜና ከብለኩም እየ። ሕጂ እውን ሰናይ ምክትታል።

0: ስዕቡ ከም ሳልሳይ ዜና ተዳልዩ ዘሎ ድማ ካብቲ ዝሓለፈ ሰሙን ዝቐረብናዮ ዜና ዝብገስ እዩ። ኣብ ዝሓለፈ ሰሙን ከም ዝረአኹሞ ውድድር ኣትለቲክስ ወይ ኦሎምፒካዊ ውድድር ናይ ሮቦታት ኣብ ቻይና ንኻልኣይ ዓመቱ ተኻይዶ ከም ዝነበረ ዝገልጽ መደብ ኣቕሪብና ነርና። ዳርጋ እቲ ነዊሕ ዓመታት ውድድር ኣትለቲክስ ውድድር ኦሎምፒክ ተባሂሉ ዝግለጽ ብሰባት ዝካየድ ዝነበረ ሎሚ 2025 ዝጀመረ ሎሚ ንኻልኣይ ዓመቱ ኣብ 2026 666 ጋንታታት ዝተሳተፈኦ ሓደ ውድድር ተኻይዱ ነይሩ። ብድሕሪኡ ዝመፀ ሓደ ኣዝዩ ኣገዳሲ ምዕባለ ድማ ኣብ ሃገረ ፖላንድ ከተማ ዋርሶው 30 ዝኾኑ ሮቦታት ሰላማዊ ሰልፊ ኣካይዶም ዝብል ዜና እዩ ነይሩ። ምናልባት እዚ ዜና እዚ ከም መዘናግዒ ክንወስዶ ንኽእል ንኸውን። ምክንያቱ እዞም ሮቦታት እዚኦም ባዕሎም ሰላማዊ ሰልፊ ንግበር ተባሂሎም ዝወፁ ዘይኮኑ በቶም ዲሞክራቲዝም ዝበሃሉ ጉጅለ ተጠርኒፎም ንሳላሶኦም ነናቶም ታቤላ ኣትሒዞም ዘካየዶ ሰላማዊ ሰልፊ እዩ ነይሩ። እዚ እዞም ሮቦታት ዘካየዶ ሰላማዊ ሰልፊ ከዓ እዞም ሂማኖይድ ሮቦት ዝበሃሉ ወይ ብኤኣይ ዝድገፉ ሮቦታት ካብ ኖርማል ናይ ኮምፒውተር ስራሕ ሓሊፎም ናብ ፊዚካላዊ ወይ ሰብ ክሰርሑ ዝኽእል ምስካም ክኸውን ኽእል ካልእ ክኸውን ኽእል ይመፁ ኣለዉ እሞ ነዚ ደው ከነብሎ ኣለና ዝብል ኣክንዲ ብሰባት ብሮቦት ነካይዶ ኢሎም ዘካየዶ እዩ ነይሩ ማለት እዩ። ብሓፈሻ ክረአ ከለዉ እዞም 30 ሮቦታት ኣብ ክሊ ቤት ፅሕፈት ሚኒስትርታት ብምኻድ እዮም ነቲ ሰላማዊ ሰልፊ ኣካይዶ ሞ እቲ ሒዞሞ ዝነበሩ ጭርሖታት ከዓ ምናልባት ሰባት ስራሕና በቶም ሮቦታት ዝበሃሉ ይውሰድ ኣሎሞ ወይ ናብ ዝውሰድ ዝመስለሉ መንገድታት ይኸይድ ኣሎሞ እዚ ደው ይበል ዝብል ነይሩ። ስለዚ ብተዘዋዋሪ እቲ ሰላማዊ ሰልፊ ሰባት እዮም ኣካይዶሞ እምበር ሮቦታት ኣይኮን ኣካይዶሞ፣ ግን 30 ወከልቲ ሮቦታት እዮም ነቲ ሰላማዊ ሰልፊ ብእግሮም እንዳኸዱ ጭርሖ እንዳጨርሑ እንዳተዛረቡ ኣካይዶሞ ማለት እዩ። ምናልባት እዚ እንታይ ክመስል ይኽእል ኣቕሊልና ንሪኦ ወይ ከም ጆክ ወይ ከም መዘናግዒ ንሪኦ ክንከውን ንኽእል ኢና፣ ግን ካብኡ ዝሓለፈ ትርጉም ዝወሃቦ ምስ ምዃኑ ንእሽተይ ተኸታቲልና ንመለስ እሞ ናፍቲ ዝርዝራቱን ስለምንታይ እዩ እዚ ነገር እዚ ኣብዚ ደረጃ እዚ ክበፅሕ ክኢሉ ዘሎ ዝብል ንእሽተይ ትንተና ከነካይደሉ ኢና።
1: Chroncie miejsca pracy. Nie czekajcie, regulujcie. Czas na brawo. Pora na zasady. Pora na zasady. Chcemy brawa. Chcemy zasad. Chcemy brawa. Chcemy zasad. Chcemy brawa. Chcemy zasad.
0: እዚ ክትከታተልዎ ፀናሕኩም። እቲ ሕፅር ዝበለ ከመይ ነይሩ እቲ ናይ ከተማ ዋርሶው ኣብ ሃገረ ፖላንድ ዝተኻየደ ሰላማዊ ሰልፊ ዝገልፅ እዩ ነይሩ። ቅድሚ ናፍቲ ትንተና ምኻድና ግን ሓደ ኣዝዩ ኣገዳሲ ኣብዘን ዝሓለፋ መዓልትታት ናይ ወርሒ መስከረም ዜናታት ብሒቱ ዝነበረ ሓደ ኣዝዩ ኣገዳሲ ዜና እውን ኣለና። እዚ ዜና እዚ ከዓ እቶም ኣዝዮም ዓበይቲ ዝበሃሉ ንኢንዱስትሪ ናይ ኤኣይ ወይ ንቴክኖሎጂ ናይ ኤኣይ ዝዝውሩ ዝመርሑ ኣለዉ ካብ ዝበሃሉ ትካላት ሰለስተ ደጊም እቲ ብጉያ ክንከዶ ዝፀናሕና ናይ ኤኣይ ውድድር ጠጠው ነብል ዘይኮነ ቀስ ንበል ዝብል ሓደ ምልክታ ኣውፂኦም ኣለዉ ወይ ሓደ ስምምዕ ዝመስል ትዊት ገይሮም ኣለዉ ኣብ ትዊተር ማለት እዩ። እዞም ሰለስተ ክንሪኦም ከለና ብጀካቲ ብዙሕ እዋን ኩላትና ንፈልጦም ቻጅፒት ንብል ኢና፣ ጀመናይ ንብል ኢና፣ ግሮክ ንብል ኢና። ምናልባት ኣነ ከም ዝከታተሎ ናይ ኤኣይ ኢንዱስትሪታት እውን እዞም ሰለስተ ንዝሓለፈ 3-4 ዓመታት ኣብ ቀዳሞት ሰለስተ ዝፀንሑ እዮም። ኣብዚ ዝሓለፈ 2026 ኣዋርሕ ናይ 2026 ዳርጋ ናብ ቅድሚት ገፁ ዝመፅእ ዘሎ ግን ክላውድ ዝተባሃለ ኤኣይ እዩ። ክላውድ ኤኣይ ብካልእ ሽሙ ኣንትሮፒክ ተባሂሉ እውን ይፅዋዕ እዩ። ኣንትሮፒክ ከዓ ብበቲ ዳሪዮ ኣሞዲ ዝተባህለ ሲኢኦ ወይ ኣካየዲ ስራሕ እንዳተመርሐ ዝኸይድ ዘሎ ብፍላይ ኣብ ኮዲን ዘለዉ ንሶፍትዌር ኢንጂነሪንግ ዝምልከቱ ስራሓት ዳርጋ ከምዘየለዉ ዝገብር ዘሎ ሓደ ሶፍትዌር ኢንጂነሪ ክበሃል ዝፀንሐ ሰብ ብሓደ ክልተ መዓልቲ ጥራይ ክላውድ ወይ ኤኣይ ዘፅንዕ ሰብ ዝትከኣሉ ዝመስል ኩነታት እንዳተፈጥረ ዝኸይድ ዘሎ እዩ። ምናልባት እዚ ብፍሉይ ካል መዓልቲ ከምዝዛረበሉ ንኽእል ንኸውን፣ ምክንያቱ ገለ ስራሓት ኣብ ገለ እዋን ንባዕለይ እውን ኣብዚ ሕጂ እዚ ስራሕ እዚ እዚ ስራሕ እዚ እዚ ስራሕ እዚ ክብል ምናልባት ግዜኡ ደይኮነ ክኸውን ንኽእል እዩ። ኣብ ዝተወሰነ እዋናት ካብ ፍሉያት ክኢላታት ንፅበዮ ዝነበርና ስራሓት ግን ኣነ ከም ኣቕራቢ ኣዳላዊ መደብ ቴክ ኢንሳይት ኤርትራ ጥራይ ዘይኮነ ብዙሓት ሰባት ከማን ድሮ መሊኾሞስ ክኢላታት ዘይደሊሉ ሞያ እውን ኣብዚ ኣብ ሃገርና ኣብ ግብሪ ውዒሉ ከም ዘሎ ክንፈልጥ ከለና እዚ እንታይ ና ንብል ወይ እዚ እንታይ ማለት እዩ እንተደኣ ኢልና እዚ ራብዓይ ዜና ኣዝዩ ኣገዳሲ ኮይኑ ንሰምዖ። እዚ ዝጠቐስናዮ ዳሬ ኣሞዲ ናይ ኣንትሮፒክ ወይ ክላውድ ኣካየድ ስራሕ እንታይ ኢሉ ደጊም እቲ ውድድር ወይ ትጉያ ይኣኽለና ቀስ ንበል ምስ ኢሉ ትዊት ምስ ገበረ ደድሕሪኡ ሳም ኣልትማን ናይ ኦፐን ኤኣይ ወይ ቻጅ ፒቲ ኣካየድ ስራሕ ከዓ እወ እዚ ዳርዮ ኣሞዲ ዝብሎ ደሎ ሓቁሎ ቀስ ንበል ኢሉ ትዊት ገይሩ ወይ ከዓ እሱ እውን ናብቲ መግለፂ ኣውፅኡ ማለት እዩ። ናይዞም ክልቲኦም ምስ ሰምዐ ኩልና ንፈልጦ ኤሎን ማስክ ናይ ኤክስ ዋና ናይ ትዊተር ወይ ናይ ግሮክ ዝተባሃለ ሓያል ናይ ኤኣይ መተግበር ዝኾነ መሳርሒ ከዓ እዚኦም ሓቆም ኣለው ኩላትና ነቲ ውድድር ቀስ ነብሎ ዝብል መግለፂ እዮም ኣውፅኦም። ስለዚ እዚ መግለፂ እዚ እዩ ኣብ ዝሓለፉ መዓልትታት ዓብዪ ዜና ኮይኑ ዝቐነየ ማለት እዩ። እዚኦም ከም ንፈልጦም ግን ስለምንታይ እዮም ቀስ ንበል ኢሎም ዘለው? እታ ቀስ ንበል ከ ብኸመይ ክንትርጉማ ንኽእል ንዝብል ሕቶ ካብዚ ኣቐዲምና ክንሪኦ ፀናሕና ሮቦታት ናይ ኣትሌቲክስ ውድድር ኣካይዶም ወይ ናይ ኦሎምፒክ ውድድር ኣካይዶም ሮቦታት ሰላማዊ ሰልፊ ወፂኦም ሮቦታት ነዚ ስራሕ ዝሰርሕዎ ኣለው ናይ ኤኣይ ሶፍትዌራት ኮዲንግ ኢሎም ሶፍትዌራት ዝሰርሑ ኣለው ወዘተ ንዝብል ምናልባት እዚ ንሕና ብቴክኒካዊ መንገዲ ጥራይ ንሪኦ ዘለና ኩነታት ስለምንታይ እዮም ከምዚ ኢሎም ዝብል ሓደ ካብቲ ዓበይቲ ክንሪኦ ዘለና ማለት እዩ። ስለምንታይ ቀስ ንበል ኢሎም ማለት እቲ ውስጠ ዘናቱ እንታይ እዩ? ስለምንታይ እዮም ቀስ ንበል ዝብል ዘሎ ንሰባት ገልፅዎ ዘይከኣሉ ሓደ ሕቡእ ምስጢር ክህልዎም ይኽእል ዶ? ተቐዳማይ ሕቶ እዩ። ካልኣይን ቀንድን ግን እዞም ሰለስተ ትካላት እዚኦም ቀስ ንበል ስለ ዝበሉ ኸ ድሕሪ ሕጂ ምዕባለ ናይ ኤኣይ ቀስ ክብል ይኽእል ዶ? ሳልሳይ ስለምንታይ እዮም እቲ ምኽንያት ዘቕረብዎ ቀስ ንበል ክብሉ ከለዉ ሰለስቲኦም እቲ ምኽንያት ዘቕረብዎ እንታይ እዩ ንዝብል ሕቶ ንሰምዖ ስለ ዘለና ወይ ይገልፁልና ስለ ዘለዎ ግን ክንገልፆ ንኽእል ኢና ማለት እዩ።

0: ኢሎም እቲ ኤኣይ ካብኡ ዝበልሕ ኤኣይ ሰሪዑ እቲ ካብኡ ዝበልሕ ኤኣይ ከዓ ካብኡ ዝበልሕ ኤኣይ ክንሰርሕ ንሪኦ ኣለና እቲ ካብኡ ዝበልሕ ኤኣይ ከዓ ካብኡ ዝበልሕ ኤኣይ ክሰርሕ እዩ ዝብል ማለት እዩ ይዝከረኒ ብዛዕባ ኤኣይ ቅድሚ 3-4 ዓመታት ኣብ ንዛረበሉ ኣብ ነቕርቦ ዝነበርና ግዜ እዚ ከምዚ ዓይነት ናይ ኤኣይ ኣብ 2035 ክመፅ እዩ ኢለ ንባዕለይ ድዛረበሉ ዝነበርኩን ዝገልፆ ዝነበርኩን ገሊኦም ኣብ 2027 ሕጂ ድሕሪ ሓደ ዓመት ክንበፅሖ ምዃንና ዝገልፁ ኣባህላታት ወይ መግለፅታት ኣለው ስለዚ እዚ ኩሉ ምስ ረኣናዮም እታ ቀስ ንበል ትብል ኣባህላ ኣዝያ ብዙሕ ምስጢር ወይ ብዙሕ ነገራት ትገልፅ ኮይና ዝረኽባ ማለት እዩ ስለዚ ካብዛ ሮቦታት ሰላማዊ ሰልፊ ወፂኦም ካብታ እዞም 3 ዓበይቲ ናይ ዓበይቲ ናይ ኤኣይ ትካላት ከምዚ ዓይነት መግለፂ ኣውፂኦም እንተደኣ ክንብል ኮይና ግን ሕጂ ድዩ ወፂኡ እቲ መግለፂ ወላስ ዝሓለፈ 3-4 ዓመታት ከ ካልኦት ዓበይቲ ኣካየድ ትስራሓት ከ ብዛዕባ ምዕባለ ናይ ኤኣይ እንታይ እዮም ክብሉ ፀኒሖም ዝብል እውን ሓደ ካብቲ ክንገልፆ ዘለና ሕጂ ኮይኑ ረኺቡ እዮ ማለት
1: እዩ building a superintelligence is well it's been likened to summoning an alien species so I think thinking about it in terms of an alien mind that we don't fully understand is pretty terrifying
2: I've talked to all the providers of AI I mean Amadei and Altman and Elon and everyone all of them and they all say that we need some guardrails but they all have very different ideas on what that looks like so they don't themselves even have the answer as of today so we can't rush in and have Congress do something that would be detrimental to national security
3: we should take decisive action now so that we can slow down as the CEOs have recently acknowledged slow down the pace of development in order to protect the American people and ensure that AI is proceeding safely.
0: ሎሚ ኣብዚ ሎማዓንቲ ነቕርቦ ዘለና ዜና እዞም 3 ዓበይቲ ኣካየድቲ ናይ ኤኣይ ትካላት ዝኾኑ ኣካየድ ስራሕ ከምዚ ይበሉ ዳኣ እምበር እቲ ናይ ዎርኒን ወይ ናይ ጥንቃቐ ዝመስል መግለፂታት ግን ካብ 2023 እዩ ዝጅምር ኣብ 2023 ካብ ዝወፃ ዓበይቲ መፅሓፍቲ ሓንቲ ደ ካሚን ዌቭ ትብል እያ ከም ሓቂ እዛ ደ ካሚን ዌቭ ትብል መፅሓፍ ብዙሕ ግዜ ከም ዘንበብክዋ መጠን ብዙሕ ግዜ እውን ኣብዚ ከቕርባ ይሓስብ ከም ዝነበርኩ መጠን ሕጂ ኣቃለጢፍዎ ክኸውን ክእል እዚ መግለፂ ናይዞም ኣባህላታት ደ ካሚን ዌቭ 2023 ክዝርጋሕ ከላ ብሓደ ሙስጠፋ ሱለይማን ዝተባሃለ ናይ ኣብቲ እዋን እቲ ምናልባት ኣቐድም ኣቢሉ ካብቶም ቀንዲ ኣብ ናይ ኩባንያ ጉግል ዝኾነ ናይ ዲፕ ማይንድ ዝተባህለ ጨንፈር መስራቲ እዩ ነይሩ ወይ ኮፋውንደር ምስ ካልኣይ ኮይኑ ዝመስረቶ እዩ ነይሩ ኣብዛ ክንርኢ ከለና ኣብቲ ኤኣይ ዝምስረተሉ ወይ ዝስርሓሉ ወይ ዝፍለጠሉ ዝነበረ ግዜታት እዩ ሙስጠፋ ሱለይማን ምስ ካልኣይ ኮይኑ ነዚ ጉግል ዲፕ ማይንድ ሰሪሕዎ ኣብዚ እዋን እዚ ሙስጠፋ ሱለይማን ናይ ማይክሮሶፍት ኤኣይ ዝተባሃለ ናይቲ ማይክሮሶፍት ኤኣይ መራሒ እዩ ዘሎ ኣብዚ ሰዓት እዚ ማለት እዩ ኣቐዲሙ ከዓ ምስ ጉግል እዩ ዝሰርሕ ነይሩ ስለዚ ካብ ጉግል ቅድሚ ምውፁ ደ ካሚን ዌቭ ትብል መፅሓፍ ክዝርጋሐ ከሎ ክሳብ ክንደይ እቲ ዝመፅእ ዘሎ ናይ ኤኣይ ማዕበል ኣስጋኢ ምዃኑ እዩ ገሊፁ ምናልባት ኣብ ዝመፅእ ዘሎ መደባትና ነዚ ሕጂ ዝትንትኖ ዘለኹ ኩሎም ኣባህላታት ኣብ ሓደ ጠቕሊልና እቲ ዘሎስ ክፍታታት ከመይ ከም ዝመስል ክንገልፆ ሙሉእ ምድላዋትና ዳርጋ ኣፀፊፍና ኣለና ስለዚ ንዕኡ መእተው ክኾነና ዝኽእል እዞም 3 ኣካየድቲ ናይ ዓበይቲ ትካላት ናይ ኤኣይ ሎሚ ዘውፅዎ ወይ ኣብ ዝወርሒ መስከረም ዘውፅዎ መግለፂ እንታይ እዩ መበገሲኡ ካበይ እዩ ስለምንታይ እዩ ኣብዚ እዋን እዚ ብብዙሓት ዝረበሉ ዘሎ ግን ምናልባት እቲ ዘሎ መግለፂ ከም ዘለዎ ናባኹም ከነብሎ እውን ግቡኡና ስለ ዝኾነ ብከምዚ ሕጂ ነቕርቦ ዘለና ይቐርብ ኣሎ ማለት እዩ ምናልባት እቲ ናይ ሙስጠፋ ሱለይማን ኣሰራርሓ እንታይ እዩ ዝብል እቲ ኮንቴይንመንት ፕሮብለም ዝብሎ ማለት እዩ ኮንቴይንመንት ምናልባት ኣብዚ ዝብሎ ወይ ዝገልፆ እንታይ እዩ እንተ ደኣ ካባኻ ዝበልሕ መሳርሒ ወይ ካባኻ ዝበልሕ ማሽን ትሰርሕ ኣለኻ ክትቋፀሮኸ ትኽእል ዲኻ እቲ ሙሉእ ትሕዝቶ ናይታ መፅሓፍ ኣብዚ እዩ ዝገልፅ ማለት እዩ ምክንያቱ ካባኻ ዝበልሕ መሳርሒ ትሰርሕ ኣለኻ ክትቋፀሮኸ ትኽእል ዲኻ ኢሉ እዩ ዝጅምሮ ወይ ታ መፅሓፍ እቲ ናይ ሙሉእ ትሕዝቶ ናይታ መፅሓፍ ኣብዚ እዩ ዝምርኮስ ማለት እዩ ቀፂሉ ግን በዚ ጠጠዋ

እምበኣር እዞም ሰለስተ ኣካየቲ ናይ ኤኣይ ትካላት ማለት ሓደ ቻትጂፒቲ እዩ፣ ካልኣይ ክላውድ ኤኣይ እዩ፣ ሳልሳይ ግሮክ እዩ። እዞም ሰለስተ እዚኦም እምበኣር ኣብዚ ወርሒ መስከረም እወ ቀስ ነብሎ ተኣካይዳ ንክንወዳደር ክንብል ኣይኑጌ ቀስ ነብሎ ኢሎም ደለዉ። ስለምንታይ እዮም ቀስ ነብሎ ኢሎም ቀስ ከብልዎ ከይኽእሉ ዶ ዝበልኩዎ እምበኣር በዚ ማለት እዩ። እቲ ዛዕበየ ዜና ኮይኑ ዘሎ ኣብዚ ዓለም እምበኣር ምስ ኤኣይ ዝተኣሳሰር እዩ። ኤኣይ ምናልባት ገለ ሰባት ኤኣይ ከም ሓደ ውሑድ ዝኾነ ቴክኖሎጂ ወይ ከም ሓደ ቴክኖሎጂ ወይ ከም ሓደ ምዕባለ ንወስዶ ንህሉ ኢና። ምናልባት ብልሒ ወይ እዚ ሰብ ሰርሖ ብልሒ ወይ ኤኣይ ዝበሃል ግን ካብ ክንሓስቦ ንኽእል ንላዕሊ ብምኻድ ድሮ ኣብ መዓልታዊ ስራሓት ናይ ዝኾነ ይኹን ሞያዊ ኣትዮ ከም ዘሎ ዝኾነ ሞያዊ ክፈልጥ ኽእል እዩ ማለት እዩ። ኣብዚ መፅእ ዘሎ ቀረባ መደባትና እምበኣር ነዚና ሓደ ትንታነ ክነዳሉ እዞም ክገልፆም ፀናሕኩ 45 ዝኾኑ ክኢላታት ናይ ኤኣይ እንታይ እዮም ዝብሉ ዘለዉ፣ በዚ ዝገብሮ ዘለዉ ኣለመጠይቃት፣ በዚ ዝገልፅዎ ዘለዉ ዝህብዎ ዘለዉ መግለፂታት፣ በቲ ዝህብዎ ዘለዉ መፅሓፍቲ ንኣብነት ደካሚን ወይቭ ናይ 223 እንተዳርእናየ እንታይ እዮም ክብሉና ድፍትኑ ዘለዉ። ምክንያቱ ኣብዚ እዋን እዚ ምዕባለታት ናይ ኤኣይ ዝኾነ ይኹን ሰብ ክከታተሎን ክፈልጦን ዘለዎ ከም ምዃኑ እምበኣር እቲ ዝብልዎ ዘለዉ ከም ዘለዎ ናባኹም ከነቕርቦ ኢና። እቲ ክኸውን ከይከውን ዝወሃቦ ትንተናታት ከዓ ከምኡ ናባኹም ክንገድፎ ኢና ማለት እዩ። ስለዚ እምበኣር ንሎሚ ተዳልዩ ዝነበረ መደብ እዚ ክትከታተልዎ ፀንሐኩም እዩ ነይሩ። ምናልባት ናይሎም መዓንቲ ዜናታት ቴክኖሎጂ ኣብ ምዕባለታት 226 ብፍላይ ድማ ኣብዝ ሓለፈ ክልተ ኣዋርሕ ዝነበሩ ከም ምዃኑ መጠን ድማ እቲ ኣብዝ ሓለፈ ክልተ ኣዋርሒ ዝነበረ ዓበይቲ ዝበሃል በዚ ኣብ ወርሒ መስከረም ዝመፁ ፍሉያት ምዕባለታት ተደጊፉ ከምዚ ክትከታተለው ፀንሐኩም ቀሪቡሎ ማለት እዩ። ባርከስ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ከምዚ ክትከታተልዎ ፀናሕኩም ንሎም ዝተዳለዉ ዜናታት ቴክኖሎጂ እዞም ክትከታተልዎም ፀናሕኩ እዮም ነይሮም። ከምቲ ዝተገልፀ ድማ ኣብ ዝመፅእ ዘሎ መደባት ቴክ ኢንሳይት ኤርትራ ነዚ ዝኸውን ፍሉይ ናይ ትንተና መደባት ነዳሉ ኣለና፣ ሒዝናዮ ድማ ክንቀርብ ኢና። በዚ ኣጋጣሚ ስለምክታልኩም ደጊመ የመስግን። ዝመፅእ ዘሎ ሰሙን ብካልእ ብትሕዝቱ ፍልይ ዝበለ መደብ ክሳብ ንራኸብ ስለምክታልኩም ደጊመ የመስግን። ሰናይ ቀን።

ክቡራት ስድራ ቤታት ኣብ ውሽጥን ኣብ ወፃእን ትርከቡ ኩልኹም ህዝቢ ኤርትራ ኩልኹም ጎደቦና ንመደብና መደብ ሃለው ቆልዑ ትከታተሉ ኣብ ኩሉ ዘለኹም ብፍላይ ከዓኒ ትግርኛ ዳ ይሰምዑን ኮይኖ እምበር ጁባ ከዓ ብዙሕ ከም ዝከታተልዋ ቆልዑ ጁባ ከማን ነዛ መደብና ንፈልጥ ኢና እንታይ ዝፍለጥ እዩ ኣብ ቻይና እውን ትስማዕ ትህሉ ትረአ ትህሉ እዞም ደቀይ ትሕጎስ ደለኹም ዝኾነ ርኢቶ ሓሳብ ተለኩም ኩልኹም ስድራ ቤታት ኩልኹም ደቅና ኩሉ ግዜ ኣብታ መደብና መደብ ሃለው ቆልዑ ኣብ ታሕቲ ቴሌፎን ኣሎ ክድውሉልና ትኽእሉ ኢኹም ንሕና ከዓኒ ክንቅበለኩም ኢና ክንምእዘዘኩም እውን ኢና እሞ ሕጂ መደብና መደብ ሃለው ቆልዑ ትትልማላ ሓንቲ መዘናግዒት ወይ ከዓ መባራበሪት ኣእምሮ ሙዚቃ ክጋብዘኩም እየ

ግርም እምበኣር ሕጂ ናብ ንኡስ መደብ ዲሞይዳ ዲሞይ ከብለኩም እየ። እስከ ኣብ ንኡስ መደብ ዲሞይዳ ዲሞይ እንታይ ኮን ትህሉ ነበረ ያ ነበረ ብሓባር ንተዓዘባ።

0: ነበረ ያ ነበረ። ሓንቲ ሓሳዊት መጣቆሲት ውኻርያ ኣብ ሓደ ምሮር በረኻ ትነብር ነበረት። እታ ውኻርያ ከይሓሰወት ከየጣቆሰት እንተውዒላ ፍጹም ድቃስ ዘይብላ ትሓድር ነበረት። ከም መዓልታት ሓደ መዓልቲ ውኻርያ ሓሶት ክትሕሶ ሚቕሚቕ ኢልዋ ወው ዋው ዋው እናበለት ኣብቲ መሮር በረኻ ዘብዘብ ኢላ እናጎየየት ንቅድሚት ተጓዓዝ ነበረት። ሽዑ ሓንቲ ሓራስ ዝብኢ ኮራኩራ ኣብ ሰፈር ጉድጓዳ ሓዲጋ ንደገ ቅልቅል በለት። ሽዑ ሓራስ ዝብኢ ንውኻርያ እንታይ ኮንኪኢኼ እናነቁኺ ድቃስ ትኸልእና ዘለኺ በለታ። ውኻርያ ትቕብል ኣቢላ ኦ እንቋዕ ተራኸብና ወይ ዞሮ ዝብኢ ንዓኺ ክደሊ ጸኒሐ ዋይ ብሩኽ መዓልቲ ብምባል ዓመት ክባ ንገርኒ ክንደይ እዩ እሞ ዕድሜኺ በለታ። ዝብኢ ተቐቢላ እንታይ ኢልክዮ ዕድመይ ዕድመ ዝሓተን ፍጡር እኳ ጸላእኩ ኣነ ዕድለኛ ኮይነ ብንእሽተይ እንተወለጥኩ ኣረጊት ዝብኢ ድየ መሲሉኪ ወይ ለክ ዲኣየ ገጢጡለይ ዶ ኢላ ኣፋ ኣታመመት። ውኻርያ ኪርኪር ኢላ ሰሓቐት ሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂሂ ኣቢ ንስኺ በለታ ውኻርያ ዝብኢ ተቐቢላ ወይለይ ጉድ ሰሚዐ ሎምስ ንስኺ ውኻርያ ድማ መዘናይ ክትኮኒ ደሊኺ እስኺ ደኣ መዘናደይ እንዲኺ ኣነ ከይተወለድኩ ምሰደይ ብሓንሳ እንዲኽን ሃድን ተሃድና ዝነበርክን ከተውድቕዮ ዘይትኽእሊ ዓድጊ ወይ ብዕራይ እንተረኺብኪ ኢልኪ ነደይ እንዲኺ ትፅውዕያ ነርኪ ኣደይ ዕላትኒ እያ በለታ ውኻርያ ክትሕሱ ከብዳ ይርብፃ ስለ ዝነበረ ስምዒ ዝብኢ መዓረይ ደሓን ምስክር ኣለውኒ ናይ ዓደኺ ሕደግዮ እሞ ትማሊ ወይዘሮ ዝብኢ ዕድል ጌራ ኣብዚ ቀረባ ግዜ ኮራኩር ወሊዳ እምበር ድሕር ሕጂሲ ፍፁም ክትወልድ ኣይትኽእልን እያ ኣብቂዓ እያ ኢሎም ይሓሚኹ ነይሮም ምስ በለታ ዝብኢ መን እዮም ከምዚ ኢሎም ዝሓሚኒ መን እዮም ኣራኽብኒ ምስ በለታ ውኻርያ ክነገረኪ እንተደሊኺ ካብ ሰፈርኪ ገለ ዝብላዕ እንተሊኪ ሃብኒ እሞ ክነግረኪ በለታ ዝብኢ ባህሊኣ ክትፈልጥ ስለ ዝደለየት ናብ ሰፈራ ብምእታው ሓንቲ እዝኒ ኣድግን ሓንቲ ጭራጤልን ሃበታ ውኻርያ ነተን ህያባ ቆራጢማ በልዐተን እሞ ከምዚ ኢላ ሓስያ ምስ ኣዝማዳ መቕርባን ኣዛብ ኣባእሰታ ወዲ ሓወቦኺ ብጭር ዝብኢ ወደኮኺ ፃዕዳ ገዚፍ ዝብኢ ጓል ሓትነኺ ጓል ኣሞኺ ኣዛብ ተኣኪቦም ካሓሚኺ ሰሚዐዮም ኣነ ሕጂ ዘይትተርፍ ቆፀራ ስለ ዘላትኒ እምበር ባዕለይ ፊት ንፊት መራኸብኩኺ ነይረ ኢላታ ተበቆፀት ዝብኢ ዘረባ ውኻርያ ሰሚዓ ናብ ኣዝማዳ ከይዳ ኣነ ኣረጊት እየ ንዓይ ኣረጊት እናበልኩም ተሓሚኒ ድሓን ዕድለይ እንዲሂቡኒ እናበለት እናበኸየት ተዓዘረት ኣዝማዳ ኣዛብእ ብዘረባ ሓፍቶም ዝብኢ ተገሪሞም ሓንሳእ ምስ ሓሰቡ ውኻርያ ሓስያ ከም ዘባእሰቶም ፈለጡ እሞ ብኡን ብኡ ንውኻርያ ረኺቦም ብኽሳዳ ሓኒቖም ኣሰርዋ ሓስያ ከም ዝተዛረበት ድማ ነገረቶም ኣብ ሓደ ገረብ ብልሕፂ ኣሲሮም ንሓፍቶም ዝብኢ ብምፅዋዕ ሓቂ ብእግራ እንተቐበርካያ ብርእሳ ትወፅእ ብርእሳ እንተቐበርካያ ብእግራ ትወፅእ ረኣያ ዝሓሳዊት ውኻርያ ኣባኢሳትና ሕጂኸ እንታይ ትብሊ ምስ በልዋ ዝብኢ ተሃዊኸአ ይቕሬታ ኣይተሓዙለይ ኢላ ንውኻርያ ግን ሓሳዊትን ፈሽኳንን ምዃና ኩላቶም ፈለጡ። ፍትዋት ደቀይ ኩሉ ግዜ ሓሶት ሕማቕ እዩ። ሓሳዊ ኩሉ ግዜ እንዳፈኮሰ እዩ ዝኸይድ። ኩሉ ሰብ ኩሉ ፍጡር ከዓ ኣይፈትዎን እሞ ካብ ሓሶት ተቆጠቡ ምሕሳው ጌጋዞም ደቀይ
1: ኣባሊቆ ኣባሊቆ ብጣዕሚ ብጣዕሚ ጥዕምቲ ነበርያ ነበረ ኣምፂ ኢልና ኣየ ውኻርያ እንታ ዛ ውኻርያ ዳ ከመይ ዝበልዋ ፈሽኳልያ ኣብቲ ኣኸዳ ትሕሱ ኣብቲ ኣኸዳ ትሕሱ ለቆታ ጥሕኒ በኾኽ በኾኽ ሓሶት እንታይ ዓብስ እዞም ደቀይ ኩልኩም ስለ ደይትሕሰው ብጣዕሚ እየ ድፈትወኩም ምሕሳው ጌጋ ምጥቋስ ጌጋ ሃራይ እሞ ሕጂኸ ናበይ ነብል እንድሕር ኢልና ናበይ ነብል ኦ ናብዚ ናብዚ ንኡስ መደብ መን ዝያዳ ዘከረ ንዓኹም ተወዳደሩ እዞም ደቀይ ኣጆኹም ሳዕሩ

0: ጓዕ ድሃን መፃኺ
1: ጓዕ ድሃን ፀናሕኩ።
0: ኣበይና ቤት ትምህርቲ ክትመሃሪ?
1: ዳዕሮ ጳውሎስ።
0: ዳዕሮ ጳውሎስ ክንደይ ዓመት ክዛ ጓል?
1: 12
0: 12 ክንደይ ክፍሊ?
1: ሓምሻይ
0: ሓምሻይ ክንደይ መበል ክንደይ ወፂኺ? ታሻዓይቲ ፅቡቅለ ሕራ እዛ ጓል ሕጂ ኣብዚ ከሪአ ክንደይ 8 ስእሊ። ቅድሚ ግን ሕንቅል ሕንቅል ተለክ እንታይ መን ትበሃል ሽም ክቃ መጀመርያ ምሉእ
1: ዶክተር ቤተልሔም ተሰማ።
0: ሕንቅል ሕንቅል ተ ያለክ ዶ ነገር
1: ሰናብ
0: ሰናብ
1: ገዛ ዓጢያ ትሰስእ
0: ነኮይስ ጓልሓት ኖ ኣይኮነትን መን
1: ሽሮ
0: ሽሮ ድያ ድሓንበል ሕራይ ካልኣይ ትላት ክ ሕንቅል ሕንቅል የብልክነ ሕራይ እምበዓር ሞራ ይብል ስእሊ እዚ ኣብ ቁፅሪ ሓደ ሓርበኛ ቦና ድኦም ሸክ እብራሂም ሱልጣን ሸክ እብራሂም ሱልጣን ሓደ ሓዚ ቁፅሪ ክልተ ሪፈረንደም ድሕሪ ናፅነት ዝተገበረ ምርጫ ማለት እዩ ሕራይ ኣብ ቁፅሪ ሰለስተ መቓብር ሓርበኛታት ዓዲ ቀይሕ ኣብ ቁፅሪ 4 ተጋዳላይ ምስ ጋምባልኡ ብሬን እንዳተኮሰ ኣብ ቁፅሪ 5 ፋብሪካ ባናቶም ኣለቡ ማለት እዩ ድሓን ፋብሪካ ተልክ ኣኺል ኣክል ኣብ ቁፅሪ 6 ዲጋ ጋህቴላይ እዚ ኣብ ቁፅሪ 7 ሕክምና ኣብ ሜዳ ሆራይ ኣብ ቁፅሪ 8 ቤት ትምህርቲ ሰውራ ቤት ትምህርቲ እዩ ኣብ ሜዳ ማለት እዩ ቤት ትምህርቲ ሰውራ ማለት እዩ ሕረይ ሰሓቢ ደስ ዝበለክ ድፍኢ ቁፅሪ 1 ኢልክለኺ መን ክብል ሸክ እብራሂም ስልጣን ሓርበኛ ኣቦና ሸክ እብራሂም ስልጣን ኢላላ ኣመሓዳሪት ናይ ዞባ ኣንሰባ ንስኻትኩም ከ እንታይ ትብሉ እዞም ደቀይ ምስ ባባ ምስ በዓል ማማ ኹንኩም ትወዳደሩ ተለኹም ዝበለፀ እዩ ዚኣናኣኹ ሕራይ ክርያ ኢና ኣቦና ሸክ እብራሂም ስልጣን ፅቡቅ ኣለኺ ረኺብክ እያ ቀፅሊ 7
1: ፋብሪካ
0: ኣይኮነትን 7 ኣዴታት ክሓርሳ ከለዋ ናብኡ ጓዕዛ
1: ኣብ ሜዳ ሕክምና ሜዳ
0: ሕክምና ኣብ ሜዳ ሕክምና ኣብ ሜዳ ሕክምና ኣብ ሜዳ ፍረቦ ኣምዚ ክያ ኣለ ክታ ክንክትጠራጠሪ ቀፅሊ 4 ኣይኮነትን ይሕከሙ ነይሮም ይሕከሙ ነይሮም ኣብ ሜዳ ሕከሙ ነይሮም ኣብ ሜዳ ክሕከሙ ፀኒሖም ኣብ ሜዳ ሕከሙ ነይሮም ኣብ ቁፅሪ ኣብ ሜዳ ሕከሙ ነይሮም ተጋዳለ ተጋደልቲ ኣብ ሜዳ ሕከሙ ነይሮም ደ ዓለሽ ሕራይ ቀፅሊ ጆኹ ጓል ሓንቲ ተሪፋት ክላ 8
1: ኣብ እዚ ዲጋጋሕት ኢላ
0: ኣይኮነትን ኣቐዲም ክልክያ ፀኒሕኪ ልክዕ ከማኺ
1: ፋብሪካ
0: ኣብ ሜዳ ሱ ፋብሪካ ይኮንክን ልክዕ ከማኺ ኣብ ሜዳ ከማኺ ከማኺ ኣብ ቤት ነይሮም ጆኺ ቤት ትምህርቲ ሰውራ ልክዕ ከማኺ እንደ የለክ ነይረ ድሓን ፅቡቅ ቤት ትምህርቲ ሰውራ ማለት እዩ ፅቡቅ ኣለኽ ግና ቀፅሊ ሓሲብክ ቁፅሪ 2 ሕራይ እጆ ድሕሪ ናፅነት እንዲ ነይሩ
1: ሪፈረንደም
0: ድሕሪ ናፅነት ብዙሕ እንዲ ነይሩ ድሕሪ ናፅነት ሲ ብዙሕ ዳኮርያ ተሰሪሑ ብዙሕ እዩ ነሩ ዳኮርያ ተሰሪሑ ድሕሪ ናፅነት ፅርግያታት ተሰሪሑ ድሕሪ ናፅነት ግን እዚ ፅርግያ ክስራሕ ግን ሓደ ዓብ ነገር እንታይ ተገይሩ ድሕሪ ኢልኩም ኩሉ ክስራሕ ሪፈረንደም ተገይሩ ብራቦ ዘጓለ ንፍዕቲ

0: ድሕርና ፅደት ክዓብፂኽያ ህራይ ሓንቲ ናይ መወዳእታን እያ ዘላት ሰለስተ ሓሙሽተ ሽዱሽተ ናይ መወዳእታ ሓሲብኪ ካብ ሰለስተ ካብ ሓሙሽተ ካብ ሽዱሽተ ሓሲብኪ ኣምፅ እያ ብራዊ እዛ ጓ ፅቡቅ መፅ ክለኸ ዓጆኹ ዕጆኹ እዩ ሕራይ ሰለስተ እንታይ ነይሩ ጀጋኑ ዝወድቅሉ ቦታ
1: መቃብር ሓርበኛታት
0: መቃብር ሓርበኛታት ጀጋኑ ኣብ መቃብር ሓርበኛታት ጀጋኑ ኣለዉ ፅቡቅ ኣለኹ ጀጋኑ መቃብር ኣብ ዘለዉ ጀጋኑ ብራዎ ዛጓለ መቃብር ሓርበኛታት ልከ እዚኣ ንዓኺ ወዲኺ ግርም ተወዳዲርኩም ዶ ብጣዕሚ ንፉዓት ብጣዕሚ ንፉዓት ንፉዓት ዞም ደቀ እንኳዕ ተወዳደርኩም እታ መደብ ብጣዕሚ ኢኹም ትፈትውዋ ድሓን ንሕና ከዓ ሕጂ ሓደሽቲ ነገራት ከማን ክንፈጥረልኩም ኢና ዞም ደቀይ እንታይ ክብለኩም ዘለ ናይ ትምህርቲ ትምህርቲ ከመይ ኣሎ ትምህርቲ ከመይ ጀሚርኩምሞ ከመይ ከይዳ ኣሎ ትምህርቲ ብጣዕሚ ንፉዓት እዚኣ ንዓኹም ንፉዓት ተማሩ ክትኮኑለኩም እዮ ገዛኹም ብግቡእ ስርሕዎ ናይ ቤት ትምህርትኩም እዮ ከዓ ብግቡእ ስርሕዎ ዞም ደቀይ ግርም ሕጂ ከዓ ናበይና ክንኣቱ መሲልኩም ናብ ንኡስ መደብ ዓፍየት ከብለኩም እየ

0: ፍቅሪ
1: ሓንደው ዒላትኩም ኣሕዋተይ ከመይ ኣለኹም? ከመይ ኢልኩም ውዒልኩም? ሕራይ እምበኣር ኣቤል ፍጹም ካብ ፎርቶ ሳዋ ኩሉ ሰብ ብዛዕባ ፅሬት መዓልታዊ ከይተዛረበ ኣይውዕልን እዩ። ፅሬት ክበሃል ከሎ እንታይ ማለት እዩ? ንሕና ደቂ ሰባት ከ ብፍላይ ቆልዑ ከመይ ዓይነት ፅሬት ክነዘውትር ይግባኣና ይብል ኣሎ። ኣቤል ወደይ ብልቢ ፍቱ ኣቢለካ ኣነ ቃቃዊት ደርሆ በዛ ነፍሰይ ፅሬት ናይ ብሓቂ የ ዝፈቱ ብዝኾነይ መምህረይ ሆሚበይ እስከ ነዝ ወድና ገለ መልስሉ።
2: ኣቤል ወደይ ካብ ፎርቶ ሳዋ ይዕቢኻ ዝወደይ ናይ ብሓቂ ፅቡቕ ሕቶ ሓቲትካ መጀመርያ ፅሬት ኣደ ጥዕና ተባሂላ ካብ ሓሚምካ ሕክምና ተኸላኺልካ ጥዕና ተባሂሉ ካብ ቃንዛን ሕማምን ምስ ተሰማዓካ ዘብዘብ ናበልካ ሕክምና ብኣግኡ ከሎ ነፍስኻን ገዛኻን ከባቢኻን ብፅሬት መሓዝ ብፍላይ ቆልዑ ፅሬት ኣስናንኩምን ክትሕልው ካብቲ ቀንዲ ካብ ሓሚምካ ሕክምና ተኸላኺልካ ጥዕና እዩ። ኣቤል ወድና ንህላዌና ወሳኒ ሕቶ ኢኻ ኣምፂኢካ ዘለኻ። ምክንያቱ ዝኾነ እንሓሞ ሕማማት ካብ ዘይፅሬት ብልዕን መስተን ሰውነትካን ክዳንካን ከባቢኻን እዮም ዝመፁ። ሃየስከ ሆሚ በዓርከይ ድማ ገለበሎ እስከ ነዚ ብሩኽ ወድና።
1: ኣይዋ ኣይዋ ያ ኣቤል ወደይ፣ ትምህርትኻ ይኽሰተልካ፣ ሓሳብ ልብኻ የስምረልካ። ማዕረይ ወደይ ካብ ፎርቶ ሳዋ ቅድም ቀዳድም ንኩሎም ቆልዑ ፎርቶ ሳዋ ሰላም ሰላም ሰላም ሰላም በለልና። ስጋዕ ንዛወረኩም ጋፅ ንጋፅ ንረአአ ኣብዘ ዘለኹሞ ሙሉእ ጥዕና ንትመየልኩም። ኣቤል ወደይ ያ ሰላም ሕቶኻ ባህ ተብል ሙሉእ ጥዕና ክንረክብ ኣዝያ ትሕግዝ። ምስዚ ምራቐይ ትሳነ ጥዕምቲ ኣገዳሲት ሕቶ ሓቴትካና ኣለኻ። ሽኩረን ዓለይክ ወሌ ወደይ ሃብሮም።

0: ሰንፈተየ ኮካ ኣበል ወልየ ኣና ናይ ብሓቂ ኩሎም ደቅና ፈትየሙካ ኣለዉ ኣነ ከማን ፈትየካ ኣለኹ ኣሰናይካ ወልየ እሞ መምህር ብጫ ፅቡቅ መግለፂ ብዛዕባ ፅሬት ገሊፁ እሞ ኣነ ከዓ ገለ ክምልሰልካ ኩላህና ክንፈልጦ ዝግባኣና መዓልታዊ ከይረሳዕና ከይሰልቸወና ክንገብሮ ዝግባኣና ፅሬት ኢድ የእዳውና ዘይትንክፎ ነገራት የለን ሓደራ ሓደራ ከይተሓፀብና ዝኾነ ሉስሉስ ይኹን ደረቅ መግቢ ኣብ ኣፍና ኣይነእቱ መብዛሕትኡ ሕማማት ብብልዕን መስተን እዩ ኣብ ነብስና ዝኣቱ ብልዕን መስተን ድማ ብኢድና ኣልዒልና ናብ ኣፍና ስለ ነእትዎ በጃኹም በጃኹም ዞም ደቀይ ሃበርም ቅድሚ ምብላዕን ምስታይን በጃኹም የእዳውኩም ብጉቡእ ብጉቡእ ሕፀብዎ ሕፀብዎ እብለኩም ኣነ ኣቦኹም ሆሚብ
1: ሕጂ ዘረባ ምፅኢካ ሆሚብ ዓርከይ ነዚኣ ድማ እስከ ተቐባቢልና ሓንቲ ደርፊ ንድረፈላ

0: ከጠሪ ኣለዎ።
1: ኣውቶብስ ዓምጢርና፣
0: ኣውቶብስ ዓምጢርና፣
1: ታክሲ ዓማጢርና፣
0: ወ ታክሲ ዓማጢርና፣
1: ክንሓክኽ ውዒልና፣
0: ክንሓክኽ ውዒልና፣
1: ከብድና እግርና፣
0: ከብድና ወእግርና፣
1: ሕኽኽ ሕኽኽ ኣቢልና፣
0: ሕኽኽ ሕኽኽ ኣቢልና፣
1: ምስ ሕሙም ምስ ጥዑይ፣
0: ምስ ሕሙም ምስ ጥዑይ፣
1: ሰላም ተባሂልና፣
0: ያ ሰላም ሰላም ተባሂልና፣
1: ማእዲ ክንቅረብ፣
0: ያ ማእዲ ክንቅረብ፣
1: ኢድና ከይሓፀብና፣
0: ኢድና ከይሓጠብና፣
1: ዞም ኩሎም ባክተርያ፣
0: እዞም ኩሎም ባክተርያ
1: ብመስርዕ ተር ኢሎም፣
0: ያይወ ብመስርዕ ተር ኢሎም
1: ካኣትዎም ነብስና፣
0: ኣሀ ካኣትዎ ኣብ ነብስና፣
1: ብሻሕለላ ገይሮም፣
0: ብሻሕለላ ገይሮም
1: ድርግም ናብ ከስዕና፣
0: ኣይወ ድርግም ናብ ከስዕና፣
1: ብሕማም ክንሳቐ፣
0: ኣሀ ብሕማም ክንሳቐ፣
1: ኣብ ንኡስ ዕድሜና፣
0: ኣብ ንኡስ ዕድሜና፣
1: ዓገብ ዓገብ ዓገብ፣
0: ኣይወ ዓገብ ዓገብ ዓገብ፣
1: ብሳምና ብልሊ፣
0: ብሳምና ብልሊ፣
1: ንሕፀቦ የእዳውና፣
0: ኣይወ ንሕጠቦ

0: ዋጋም ዳቀይ እዛ ደርፊ መምህር ብጫ ዳምጣ ክትዕም መዓት እያ። ስለዚ እዞም ደቀይ ኣብ ልብኹም ይሕድሮ፣ በጃኹም ኢድኩም ምሕፃብ ኣይትረስዑ።
1: ከመይ ነራ ኣብ ንኡስ መደብ ኣፍየት ከመይ ነራ ኦ እዞም ደቀይ ኩሉ ግዜ ፅሬታ ደጥዕና እያ። በጃኹም ኢለኩም ይእዳውኩም ኩሉ ግዜ ከተፅርይዎ ኣለኩም። ትፅውት ውዒልካ መፅእ ኢልካ ባኒ ዋላ ድሩቕ ኹን ቅጫ ኣልዕል ኣቢልካ ዕፅድ ዕፅድ ሕማም ኢኻ ተጥሪ። ኩሉ ግዜ ኢድካ ብሳምናን ወይ ከዓ ብሊሊ ማይን ጌርካ ክትሕፀብ ኣለካ። እንተዘይተሓፂብካ ሕማም ብቐጥታ ብመግብን ብመስተን ስለ ዝመፅእ ክንሓምም ንኽእል ኢና። ኢድና ዘይሕዘሉ ነገር የለን። ነዚ ትሕዞ እንታይ ከደይትሕዝ ነዚ ሓመድ ትሕዞ። ስለዚ ከይተሓፀብካ ተበሊዕካ ፀገም እዩ ድመፀካ። እዞም ደቀይ ኢድኩም ምሕፃብ ኣይትረስዑ። እዚኣ ህያብ ንዕኹም ግርም ሕራይ እታ ተዋሂባትና ነበረት ማለት መደብ ኣብዚ ተወዲእ ኣላ። እዞም ደቀይ

ዝመፅእ ዘሎ ሰሙን ከዓ ብፍሉይ መደብ ክንመፀኩም ኢና። ስጋዕ ዝመፅእ ዘሎ ቀዳም ዞም ደቀይ ዞም ኩለን ዝበልኩኹም ምዕደታት ኣብ ልብኹም ይሕድሮ። በቲ ዝገበርናልኩም ኩሉ ዓይነት ስነ ፅበባዊ ትሕዝቶ ከዓኒ ተዘናጊዕኩም ተማሂርኩም ክትኮኑ ተስፋ እገብር። ብስድራኩም ተማእዘዙ። ቻው ቻው ቻው ቻው። ዞም ደቀይ ድሓንቀኒ እዩ ስጋዕ ቀዳም

ውዳበ ይበሃሉ ኣብ ናይጀር ዝርከቡ ሰበኽ ሳግማዊ ሂወት ዝኽተሉ ሕብረተሰብ እዮም። ውዳበ ካብዚ እንነብሮ ዘመናዊ ኣነባብራ ዝተፈለየ ሂወት እዮም ዝኽተሉ። ዝኽተልዎ ቅዲ ኣነባብራ ርእሰ ምሕደራን ብሓባር ምንባርን ዝሓቆፈ እዩ። ጠለበጊዕን ከብትን ኩሉት ንሶም ዝውንንዎ ሃፍትየን። እዞም ህዝቢ ከይቋረፁ ካብ ቦታ ናብ ቦታ ይጓዓዙ። ሓደሓደ ግዜ ድማ ከብቶም ክሸጡ ናብ ዕዳጋ ይመፁ። እንተኾነ ግን ናብቲ ሰፊሕን ቃልዕን ጎልጎል ናይጀር ካብ ምጓዓዝ ኣይቋርፁን እዮም። እዞም ሰበኽ ሳግማዊ ኣነባብራ ዝኽተሉ ህዝቢ ውሕስነት ዘለዎ ሂወት ኣይመርሑን እዮም። ብፍላይ ኣብ ናይ ድርቂ እዋናት ኣዝዮም እዮም ዝሽገሩ። ምክንያቱ ኣብ ናይጀር ማይ ክትረክብ ኣዝዩ ኣሸጋሪ እዩ። እዚ ብዘየገድስ ግን እቲ ንሶም ቀዳምነት ዝሰርዕዎ ከብቶም እየን። ኩሉ ጉዕዞኦም ድማ ውሕስነት እዘን መጓሰ ዘካተተ እዩ። እዘን መጓሰ ብፅምኢ ነቒፀን እየን ዘለዋ። እንተኾነ ግን ዝበዝሐ ኣብዚ ቦታ ዝርከብ ዒላታት በቶም ቱረክ ዝበሃሉ ተቐማጦ እዚ ቦታ እዩ ዝውነን። ኣብ መንጎ እዞም ክልተ ህዝብታት ድማ ንኣማይት ዓመታት ዝወሰደ ጽልእሎም። ስለዚ ውዳበ ካብ ዝንዕኦምን ንኸብቶምን ብሂወት ክቐጽሎም ዝኽእል ኣገዳሲ ዒላ ማይ ክረኽቡ ተኮይኖም ኣብ መንጎኦም ውዕል ከካይዱ ኣለዎም። ውዳበ ዓብ ዓወት ኣካይዶም ነዚ ዒላ ክጥቀምሉ ዝኽእሉ ዓብ ዕድል ተኸፊትሎም ኣሎ። ነብሶምን ከብቶምን ካብዚ ዒላ ብምስታይ ጽምኦም የጥልሉ ኣለዉ። ንመንገዶም ዝኾኖም ዓቐን ማይ እውን ክወስዱ እዮም። ምክንያቱ ብሕጂ እውን መንገዲ ይጽበዮም ኣሎ። መዓስን ኣበይን ዒላ ይረኽቡ እውን ኣይፈልጡን እዮም። ውዳበ ዝኽተልዎ ሂወት ወላ እኳ ቀሊላ ይኹን ኣብ ሓደ ቦታ ቆይሞም ክነብሩ ግን ድሌት ዝበሃል የብሎምን። እዚ ኣብ ብሓጎታቶም ዝነበርዎን ንሶም ዝቕፅልዎ ዘለውን ቅዲ ኣነባብሮኦም እዩ።

ናባ ጻምእ ቦስትዋና ዝርከብ ማካዲጋዲ ዝበሃሉ ኣድጊ በረኻ ምስ እንምለስ እዚኦም እውን ኣብዚ ምድረ በዳ ሰበኽ ሳግማዊ ሂወት እዮም ዝኽተሉ ክትብሎም ትመርጽ። ቅድሚ ኣሸሓት ዓመታት ነዚ ቦታ ዓብ ቀላይ ሸፊንዎ ነይሩ። እቲ ቐላይ ምስ ንቐጸ ድማ እዚ ቦታ በዞም ፍሩያት ጨወምቲ ሑፃ ተሸፈነ። ብኣሸሓት ዝቕጸሩ ኣእዱግ በረኻ ኣብዚ ሰጣሕ ምድረ በዳ ይርከቡ። ድሕሪ እቲ ናይ ዝናብ ወቕቲ እኹል ዝኾነ ሳዕሪ ምስ በቖለ እዛ ኣንስተይቲ ኣድጊ በረኻ ክትወልድ እያ። ኣብዚ ወቕቲ ኣብዚ ቦታ ልሙዕ ሳዕሪ ኣዝዩ ውሒዱ ዘሎም፣ ስለዚ ድማ እዞም ኣእዱግ በረኻ ነዚ ቦታ ገዲፎም ናብ ካልእ ክስደድ እዮም። ንሳቶም ኣብ ዓመት ልዕሊ 4,000 ኪሎ ሜትር ይጓዓዙ።

ሓድሽ ዝበቁል ዘሎ ጥሉል ሳዕሪ ነዚ ቦታ ደጊሙ ሂወት ክዘርእ ኣኽኢልዎ እዩ። ስለዚ እዞም ኣእዱግ በረኻ ናብዚ ቦታ ክምለሱ ይኽእሉ እዮም።

ማካዲጋዲ ሓድሽ ዝኾነ መስርሕ ህይወት ይኽተሉ ኣለዉ። ምምጻእ ሓድሽቲ ውሉዳት ኣእዱግ በረኻ እንተኾነ ግን ድሕሪ ውሑዳት ኣዋርሕ እዚ ሳዕሪ ክነቅጽ እዩ። እዞም ኣእዱግ በረኻ ድማ ናብቲ ገማግም ፈለግ ቦተቲ ክስደድ እዮም።

እዚ ኣብ ዝገማግም ለስዋ ዝርከብ ድሆም ሑፃ ኣብ ሰሜናዊ ብራዚል ዝርከብ ኮይኑ ከባቢ 1540 ኪሎ ሜትር ይሽፍን። ኣብዚ ክትነብረሉ ኣሸጋር ዝመስል ድኹም ሑፃ ዝነብሩ ሂወታውያን ኣለዉ። ሓደ ሓደ ግዜ ግን ከምዚ ኣለዉ ክመስሉ ጽቡቕ ገይሮም እዮም ዝሕብኡ። ኣብዚ ቦታ ቀለብ ዝኾኖም ግዳይ ክሕዙ ጽቡቕ ዝኾነ ናይ ምሽታት ቅለት የድልዮም። እዞም ኣርማዲሎ ዝበሃሉ እንስሳ ብናይ ምሽታት ቅለቶም ክሳብ 20 ሴንቲሜትር ዝዕምቀቱ ዘለዉ ሓሳኹ ክረኽቡ ይኽእሉ። ብርቱዕ ዝናብ ኣብ ዝመፀሉ ግዜ ኣብ መጀመርታ ገለ ተኣ

እቲ ዝሃረመ ብርቱዕ ዝናብ ተሓዊስዎ ኣብዚ ጨዋ ምቀላይ ዝተፈላለየ ቅርፅታት ዘለዎ ዘንጸባርቕ ዋሓዚታትን ንኣሽቱ ቀላያትን ቆይሞም ኣለዉ። ቅድሚ ቅርብ ሰዓታት ዘይጸንሑ ሓደሽቲ ህይወታውያን እውን ኣብዚ ማይ ትዕዘብ። ሓሸራታትን ዓሳታትን ነዚ ሓደሽቲ ንኣሽቱ ዒላታት መሊኦሞ ይርከቡ። ግንዛቤ ናይ ዝሓድሽ ማይ ዝተረድኡ ፍጡራት ካብቲ ብርቱዕ ሙቐት ብህይወት ንኽቕፅሉ ዘኽእሎም ሜላ ነፍሶም ንምስሓል ተቐቢሮምሉ ዝጸንሑ ድኹም ሑፃ ንላዕሊ ክወፁ ክኢሎም ኣለዉ። እዚ ዘንጸባርቕ ጨዋ ምቐላይ እዞም ተቐማጦ ንነዊሕ ግዜ ሃሪፎሞ ዝጸንሑ እዩ። ሕጂ ዝበራበሩሉ ግዜ እዩ።

እቶም ኣብ ውሽጢ እዚ ንእሽተይ ቀላይ ንነዊሕ ክሕምብሱ ዘይክእሉ ንግዜኡ ኣብዚ ውሽጢ እዚ ጨዋሚ ማይ ብምፅናሕ ተሓፂቦምን ተሓዲሶምን ክወፅኦም። ነዚ ሃሪፎሞ ዝፀንሑ ኣብ ማእከል ብራዚል ዝርከብ ዘሎ ጨዋሚ ማይ ጠርሹ ከም ዘይነበረ ክሳብ ዝኸውን ፅቡቅ ገይሮም የስተመቕርዎ ኣለዉ። እንተኾነ ግን እዚ ዙረት ሂወት ፈፂሙ ኣይቋርፅን እዩ። እዚ ቦታ ደጊሙ ክነቅፅ እዩ። እዞም እንስሳታት ድማ ብሂወት ንክቕፅሉ ደጊሞም ክቃለሱ እዮም ክሳብ እቲ ብርቱዕ ዝኾነ ዘጥልሎም ማይ ዝመፅእ ቃልሲ ንምንባር ኣብቲ ዝረሓቐ ቦታ

ብዙሓት ካባና ኣብ ሓደ እዋን ዝተፈላለየ ስራሕ ምዕማም ከም ልምዲ ሒዝናዮ ንርከብ ኢና። ግን ሕስብ እንተበልናዮ ብዙሕ እዮ ብሓንሳብ ክትዓምም ምሕሳብ ይከኣል ድዩ? ኣእምሮና ንኽልተ ዕማም ማዕረ ማዕረ ክዓሞ ኣይክእልን እዩ። ምክንያቱ ናብ ዘይተደለየ ጭንቀት ከነምርሕ ንኽእል ኢና። ጭንቀት ድማ ንዝተፈላለዩ ክፋላት ናይ ሓንጎልና ካህሲ ይኽእል እዩ። በዚ ተመርኪስና ድማ ብዙሕ ዕማም ኣብ ሓደ እዋን ክትዓምም ምሕሳብ ብኸመይኩም ዝጎድኣና ክንዕዘብ ኢና። እዚ ዝበሃል ዘሎ ብቐዳምነት ኣብዚ ዘለናዮ ዘመነ ቴክኖሎጂ ብብዝሒ ዝረአ ዘሎ፣ ምክንያቱ ማሕበራዊ መራኸቢታት ኣወላፍን ኣገዳስን ኮይኑ ዝቐርብ ዘሎ። ወዲ ሰብ ከዓ ብባህሪኡ ናይ ተቐባልነት ባህሪ ስለ ዘሎ

ዘለዎ ነዚ ብብዝሒ ንክንጥቀመሉ ይግድደና እሞ እቲ ዝነበረናን ክህልወና ዝግብኦን ኣስተብህሎ ድማ በዚ መጠን ይጎድላሎ። ኣብዚ ሕጂ እዋን ሓደ ዕማም ሒዝካ እንከለኻ ተወሳኺ ካልእ ስራሕ ምውሳኽ ዳርጋ ቅቡል እናኾነ መጺእ ኣሎ። ሳሕቲ እውን እኮ ዝተፈላለየ ስራሕ ብሓደ ምዕማም ዕውት ክኸውን ይኽእል እዩ፣ ግን ደረት ኣለዎ። ንኣብነት ዝተፈላለየ ዕማም ኣብ ሓደ እዋን ክንዓምም እንከለና ኣእምሮናን ኣካላዊከ ኣለዎ ዶ? ሓቂ ድኸ ገለ ሰባት ካብ ካልኦት ብዝበለፀ ብብዝሒ ዕማም ኣብ ሓደ እዋን ክዓሙ ይኽእሉ እዮም ዝበሃል

ሓንቲ ብቑዕ ናይ ምምራሕ መኪና ክእለት ዘለዋ ጓል ኣንስተይቲ ነዚ ፈተነ ከተካይዶ እያ። እዚ ተዋሂብዋ ዘሎ ዕማም ንዝተወሰነ ርሕቀት መኪና እናመርሐት ዝተፈላለየ ዝመፅእ ዕማም ድማ ከተሳልጥ ከም ዘለዋ እዩ። ኣብ ዝተፈላለየ ግዜ ንኣብ ሞባይላ ዝመፃ ናይ ፅሑፍ መልእኽቲ ከተንብብን ክትምልስን እያ። ብተወሳኺ እውን ክድውልን ሓበሬታ ከተመሓላልፍን እያ።

ወሲኹምሉ ኣለዉ። ንኣብነት ናይ ኣፍ ምንቅስቓስ ዘርኢ ማለት እዩ። እዚ መፅናዕቲ ኣገዳሲ እዩ፣ ብፍላይ ነዞም ኣብ ብዝሒ ሰባት ዝርከብዎ ኦፊስ እንሰርሕ። ኣድመን ከም ዝሕብሮ ኣብዚ ሕጂ ዘለናዮ ናይ ዲጂታላዊ ዘመን ካብቲ ቀደም ዝነበረ እዋን ዝበዝሕ ሓበሬታይ ክመፀና ጀሚሩ ዘሎ። ስለዚ ሓንጎልና ካብቲ ናይ ቀደም ዘመን ኣብዚ ሕጂ እዋን ኣብ ዝተፈላለየ ስራሕ ይመቓቐል ኣሎ ማለት እዩ። በዚ መጠን ድማ ዝበዝሐ መስገድል የጋጥሞ ከም ዘሎ ክንርዳእ ንኽእል። መብዛሕትኡ ሰብ ኣብ ሓደ ስራሕ ቅድሚ ምእታው ኣብቲ ንኽንሰርሓሉ ተመዲብዎ ዘሎ ቦታ ዝተፈላለየ ዕዮ ክሰርሕ ከም ዘለዎ ምስ ዝሕበር ክጭነቕ እዩ ዝረአ። ስለዚ ሓደ ሰብ ኣብ ሓደ ስራሕ ቅድሚ ምእታው ንዝተፈላለየ ዕዮ ብሓደ ብዘይዝኾነ ምኩልላፍ ክዓሙ ከም ዝኽእል እንተተፈሊጡ ጥራሕ ክቝፅር ኣለዎ ማለት ድዩ?

እቲ ብቑዕ ዝበሃል ሰራሕተኛ ምስ መሳርሕቱ ሓላፊኡን ዓማዊልን ብዘይ ዝኾነ ፀገም እናተረዳድአ ኣብ ዝደለኻዮ እዋን ብዘይ ዝኾነ ፀገም ዝርከብን ብተወሳኺ ድማ ንዝተፈላለየ ዲጂታላዊ መሳርሒ ኣብ ሓደ እዋን ክጥቀም ዝኽእልን ክኸውን ኣለዎ ማለት ድዩ። ናይ ስራሕ ዓለም ካብ ዝልወጣት ሒዙ ኣብ ስራሕ ዝካየዱ ዝነበሩ መፅናዕትታት እውን ተለዊጦም እዮም። ኣብቲ ቅድሚ 20 ወይ 30 ዓመት ዝካየዱ ዝነበሩ መፅናዕትታት ኣካላዊ ጠለብ እዮም ዝደልዩ ነይሮም። ኣብዚ ዘለናየ ዘመን ግን ኣብ ኣእምራዊ ፀቕጢ እዩ ዝምርኮስ ዘሎ። ክሳብ ክንደይ ዝኣክል ዓቕንዩ ኣእምሩና ንበይኑ ዝሰርሕ? ንኣብነት ሓደ ሓበሬታ እናተቐበልካ ማዕረ ማዕርኡ ጉልቦታዊ ስራሕ ክሰርሕ ትኽእል ዶ? ኣብዚ ዝካየድ ዘሎ ናይ ጃልባ ፈተነ እዛ ንፈተነ ቀሪባ ዘላ ጓል ኣንስተይቲ ነዚ ቀሪብላ ዘሎ መሰናኽል እናበድሀትን ሚዛና እናሓለወትን ክትብድሆ ኣለዋ። እዚ ማለት ኣእምራውን ኣካላውን ንጥፈት ብሓደ ከተካይድ ኣለዋ ማለት እዩ። እዚ ናይ ጃልባ ፈተነ ቀንዲ ኣብ ኣካላውን ንጥፈት ዝምርኮስ ኮይኑ ቀዋምነትን ምንቅስቓስን ብኸመይ ነማእዝኖ እዩ ዝፍትን። እዛ ካልአይቲ ፈተነ ድማ ዝለዓለ ኣተኩሮ ትጠልብ ኮይና እዛ ጓል ኣንስተይቲ ተንጠልጣሊ ድንድል እናሰግረት ብዘይ ዕረፍቲ ድማ ካልእ ሓበሬታ ትሰምዓላ። ኣድመን ብዛዕባ እዚ ከነፅር እንከሎ ኣብ ሎጂስቲክ ዝሰርሕ ሰብ ዝተፈላለየ ሓበሬታ ከተግብር ኣለዎ። ነዚ እናተንቀሳቐሰ ዘተግብሮ ግን ኣዝዩ ውሕድ እዩ። ኣብ ገለ ናይ ኢንዱስትርያዊ ስራሕ ብቕፅበት ኣብቲ ዝወሃቦም ዝለብስዎ መነፅር እዩ ሓበሬታ ዝፀሓፈሎም። እዚ ግዜያዊ እዩ። ኣብዚ እነካይዶ ዘለና ፈተነ ግን ኣብ እንጓዓዞ ድሕነት ጥራሕ ዘይኮነስ ንኹሉ ዝመፀና ሓበሬታ እውን ነሰላስሎ ኣለና ይብል። ኣብ ውሽጢ እዚ ዘለናዮ ዘመናዊ ናይ ስራሕ ቦታ ኣብ መንጎ ሰባትን ቴክኖሎጂን ዘሎ ዝምድና ኣዝዩ ኣገዳሲ እናኾነ ይመፅእ ዘሎ። ኣብዚ ናይ ዘበና ዘሎ ስራሕ ዝጠልቦ ናይ ሓንጎል ብቕዓት ብኸመይ ነቶም ዝገጥሙና ብዙሓት መሰናኽል ንገጥሞም፣ ንዝተፈላለየ ዕማም ብሓደ ምትግባር ዘለዎ ኣወንታዊ ጥቕሚ እንታይ ይመስል፣ እዚ ኸ ንጡፋት ንክንከውንን ኣብ ዝሓፀረ እዋን ስራሕና ብስሉጥ ንክንዓምምን ይሕግዘና ድዩ ወይስ ብኣንጻሩ ዓንቃፂ እዩ ንዝብሉ ሕቶታት ኣብ ዝመፅእ ክፋል መልስታቶም ሒዝና ንቀርብ ኢና።

0: ኣብ ዝሓለፈ መደብ ጭራ ጥዕና ንኩነታት ኣገልግሎት ጥዕና ሆስፒታል ሓሊበት ዝምልከት ቀዳማይ ክፋል ኣቕሪብና ነርና። ኣብቲ ኣጋጣሚ ንሓፈሻዊ ንጥፈታት ክፍልታት ቀዳማይ ረድኤትን ፊዞትራፕን ዳሲስና ነርና። ንሎሚ ድማ ንንጥፈታት ክፍሊ መጥባሕቲ ዓፅምን ምዕባለታት ኣሃዱራጅን ሰኒድና ኣለና። ሰናይ ምክትታል። ክፍሊ መጥባሕቲ ዓፅሚ ሓደ ካብቶም ሆስፒታል ሓሊበት እትምገሰሎም ኣህዱታት እዩ። ሓፈሻዊ ኩነታትን ምዕባለታትን ናይ ዝኣህዱ ድማ ከምዚ ሞያውያን ዝገልፅዎ ይመስል።
1: ካብና ፅነት ስጋ ሕጂ ኣብ እንዳ ዓፅሚ ስለ ዝስራሕ ኣነ እንዳ ዓፅሚ ዳርጋ ወይ ዓብየሉ ማለት እዩ። እዚ ገዛ እዚ ከምቲ መጀመርታ ኣቃውምኡ እንዳ ዓፅሚ ተባሂሉ ብሙሉእ ትስራሕ ናይ እንዳ ዓፅሚ ናይ ሃገር ሙሉእ ኣብዚኣ ትስራሕ ኣብ ካልእ ሆስፒታላት የለን። ኣሰራርሓና ብጣዕሚ እዩ ፅፉፍ። መዓልታዊ ሰለስተ ገዛ ንሰርሕ ፃዕቂ ስራሕ ኣለና። እዚ ናይ መጥባሕቲ ጥራሕ ማለት እዩ ተኻልእ ማለት ገዲፍካ ናይ መጥባሕቲ ጥራሕ ፃዕቂ ስራሕ ብጣዕሚ እዩ ዘለና። ነዚ ከዓ በዲህና ንሰርሖ ኣለና። እሱ ጥራሕ ዘይኮነ ደይ ጥራሕ ዘይኮንካ ትሰርሖ መዓልቲ ጥራሕ ዘይኮንካ ትሰርሖስ ናይ ምሸት ኣለውና ናይ ሌት ኣለውና ቀዳሚ ሰንበትካ ኣለና። እዚ ሕጂ ብሽፍትኻ ትሰርሖ
2: to establish a unit or residency here it needs at least 6 specialist consultant to be in the unit
3: for different ከምዚ ዓይነት ኣሃዱ ከተቐውም ነዝተፈላለዩ ዲፓርትመንታት ዘገልግሉ ብውሕዱ 6 በዝሞያ ፍሉይ ክእለትን ትምህርትን ዘለዎም ሓካይ መድልኻ። ስለዝኾነ ነዚ ንምግባር ምስ ኣብ ሚኒስትሪ ጥዕናን ዩኒቨርሲቲን ዝርከቡ ዝምልከቶም ኣካላት ንዘራረበሉ ኣለና። እዚ ንገብረሉ ዘለና ምክንያት ድማ ዓቕሚ ኣባላት ንምጉልባት እዮም። ክሳብ ሕጂ ዝበዝሕ መጥባሕቲ ክገብሩ በቂዖም ኣለዎም። ኮይኑ ግን ዓቕሞምን ሞያዊ ብቕዓቶምን ምእንቲ ክብርኽ ተወሳኺ ትምህርትን ተመክሮን ከድልዮም
2: እዮም። So we are trying, we have for example one of the two doctors, Dr. Yoel and Dr. Yosef in the unit.
0: ነዚ ኩሉ ፀገማት መስበርትን ምንቃዕትን እተነፅር ካልእ ኣገዳሲት ኣህዱ ከኣላ ክፍሊ ራጂ ድማ ትበሃል። ኣብዛ ኣህዱ እዚኣ እንታይ ከም ዝግበር ምፍላጥ እውን ሓጋዝ እዩ።
4: ክፍሊ ራጂ ሆስፒታል ሓሊበት 4 ናይ ክፍሊ መርመራታት ናይ ኤክስሬይስ ኣለዎ። እሱ ከዓ ዲጂታላዊ ማሽን ዝዓጠቐ ኮይኑ ከምነንሕዚ ዘይባላለፅ ዓበይቲ ሲመንስ ማሽናት ኣለውና። እቲ ንገብሮ ስራሕት ከዓ ካብ እግሪ ካብቲ ሎወር ኤክስትሪሚቲ ካብ ታሕተዋይ ክፋል ናይ እግሪ ጀሚርና ክሳብ ላዕለዋይ ናይ ርእስን ናይ ክሳድን መርመራ ንገብር ማለት እዩ። ካብኡ

0: ላዕልኻ ናይ ኮምፒተር ወይ ከዓ ናይ አልትራሳውንድ መርመራታት ኣለውና ሰለስተ ክፍልታት ማለት ዲያግኖስቲክ ዝበለና ናይ ሰለስተ ክፍልታት መርመራ ንገብረሉ ናይ አልትራሳውንድ ሩምስ ኣለውና። እዚ ሆስፒታልና ብደረጃ ኦርቶፔዲክ ወይ ብደረጃ እንዳ ዓፅሚ እንዲና ንሪኦ ካብቲ ፍልይ ዘብሎ ነገራት ከዓ እዚ ማለት እዩ። እቲ ኦርቶፔዲክ ሰንተር ወይ ከዓ እቲ እንዳ ዓፅሚ ማእከል ንብሎ ሆስፒታል ሓልበት እዩ ማለት እዩ። ሆስፒታል ሓልበት ከዓ ቀንዲ ዕጥቁ ከዓ ምንታይ ይኮን ዘሎ ኣብ ደረጃ ኤክስሬይ ማለት እዩ። ስለምንታይ ኦርቶፔዲክ ሰንተር ወይ ከዓ እንዳ ዓፅሚ ሰንተር ስለንብሎ ዘለና ብዘይ ኤክስሬይ ዝስራሕ ነገራት የለን። ሶ ሓደ ሕሙም ኣብነት ብደረጃ ሓደ ሕሙም ብኢመርጀንሲ ምፃና ሞ ንበል እዚ ሕሙም እዚ ኤክስሬይ ከይገበርና ንእንዳ ዓፅሚ ወይ ከዓ ንፌስ ቴራፒ ወይ ከዓ ጆሶ ንክገብር ናብ ካል ዲፓርትመንት ኣይንሰደና ብኢመርጀንሲ ወረቕ ተፃሒፎ መፅእ ናብ እንዳ ኤክስሬይ ካብ እንዳ ኤክስሬይ ከዓ መስበርቲ ወይ ከዓ ዝኾነ ትሮማ ምዝህልዎ ከዓ ንሕና ኤክስሬይ ጌርና ኢመርጀንሲ ንመልሶ ኢመርጀንሲ ከዓ ፎሎ ኣብ ተገይሩ ብዶካትር ናብ ኦርቶፔዲክ መስበርቲ ዘለዎ ከዓ ናብ እንዳ ካስት ይቕፅል ማለት እዩ።
1: ኣብዚ ክፍሊ ዝግልግሉ ዓማዊል ኣዝዩ ከቢድ ማሴይቲ ዘጋጥሞም ጥራይ ምዃኖም እዩ ዝግለጽ። ስለዚ እቶም ኣብዛ ኣህዱ ዝግበሩ ዓይነት መጥባሕትታት ምፍላጦም ኣገዳሲ እዩ።
2: ስለምንታይ ኣገዳሲ ይኸውን? መጀመርታ እዚ ናይ ትሮማ እንድዩ መጀመርታ ናይ ትሮማ እዩ። ተሰይሩ መፅካ እግሪ ጠልጠል እዳለት ክትከይድ ኣይትኽእልን እያ። ኩሉ ግዜ እግሪ ተሰራ እንተመፅያትካ ውን ኢድ ተሰራ እተመፅያትካ ዝኾነ ኣካል ናይ ሰውነትና እንድሕር ተሰይሩ መፅኡ ክትዕርዮ ክትክእል ኣለካ። እተዛዚ ዘዕሪኻያ ሓደ ብመድመይቲ ክመሃደካ ክእል እዩ። ካልኣይ ስንክልና ክመፅእ ክእል እዩ። እቲ ስንክልና እተመፅኡ ከዓ ብዓብኡ ንዕኡ ካብ ስራሕ ክግለል እዩ። ካልኣይ ከዓ ንደቁ ከዓ ክሳራ እዩ ማለት እዩ፣ ነቲ ሕብረተሰብ ከዓ ክሳራ እዩ። እዚ እንዳ ዓፅሚ ብጣዕሚ ኣገዳስነት ዘለዎ ናይ ሓደጋ ጥራሕ ይኮነ ናብ ዘ ትስራሕ ናይ ብብዙሕ ነገራት እዩ ዝስራሕ እጂ ኣገዳስነቱ ዓብዩ
3: Yeah, the unit of orthopedics is doing well with the minimum the support they have. They are doing the maximum with what they have.
4: ኣሃዱ ሕክምና ዓፅሚ ክሳብ ሕጂ ሓያሎ ዕውታት ስራሓት ኣሰላሲላ ኣላ። ኣብዚ እዋን ድማ ኣብቶም ብተዛማዲ ከቢድ ማህሰይቲ ዘጋጠሞም ግዳያት እያ ኣተኪራ እትሰርሕ ዘላ። ገለገለ ካብ ዓቕምና ወፃኢ ዝኾኑ ተተካኢ ሰብ ሰርሖ ኣካል ዝሓትት ረቂቕ መጥባሕቲ ዘድልዮም ግዳያት ድማ ንደገ ተላኢኾም ሕክምና ከም ዝረኽቡ ንገብር ኢና። ኣብዚ ክሳብ መጥባሕቲ ዓንዲ ሕቆ ኢና ንገብር። ነዚ ዝሕግዙና ቻይናውያን ክኢላታት እውን ኣለዎም። ካልእ ንደገ ንሰዶም መጥባሕቲ ዓንዲ ሕቆ ዝሓቱ ግዳያት ድማ ኣለዎም። እዚኦም ተተካኢ ክፍለ ኣካል ዓንዲ ሕቆ ዝሓቱ ቁስልታት እዮም። ኣብዚ ዘይግበረሉ ምክንያት ድማ ከም ቲታንዮም ዝበሃሉ ክቡራት ጥረ ነገራት ዝሓቱ ኣገባባት ሕክምና ስለ ዝኾኑ እዮም።
3: Any operation regarding the spine not needing implant we are doing it here, but when we need the implant, you know, of course, because the implants are made of titanium and very expensive, so this is why sometimes we send for the cases.
1: ተርእዮ መንከስቲ ገመል እውን ካልእ ተወሳኺ ጥንቅ ናይዞም ኣብዛ ኣህዱ ዝግበሩ መጥባሕቲ እዮም። ብዛዕባ ዝኸ እንታይ ርእቶ እዩ ዘለዎም ሓካይም
3: ከምል ኦሶ But the problem is that we are suffering from this condition because it affects the dominant hands usually. You see, the right hand. This is one.
4: ብመንከስቲ ገመል ዝወረድ ሓደጋ ከቢድ ዝገብሮ ብቐንዱ እቲ ሓደጋ ኣብቲ ኣገዳሲት መሓውር ማለት የማነይቲ ኢድ ስለ ዘጋጥም እዮም። እዚ ምስ ዘጋጥም ክብደት ናይቲ ቁስሊ ኣዝዩ ኣዕናዊ እዮም። ዝበዝሕ እዋን ከምዚ ዓይነት ሓደጋ ካብ ወርሒ መስከረም ክሳብ ታሕሳስ እዩ ዘጋጥም። በዚ ኣጋጣሚ እዚ ጉዳይ ዕቱብነት መፅናዕቲ ምዃኑ ከዝኻ ክርፈቶም። ኣነ ብወገነይ ከምዚ ዓይነት ሓደጋታት ንምንካይ ኣብ ከረኒ ዝርከብ ሱዳናዊ ሓኪም እንስሳ ከይተረፈ ተወኪሰ እዩ እየ። ኣብዚ ጉዳይ መራኸቢ ብዙሃን ኤርትራ እውን ብዓብኡ ክሰርሓሉን ክጉስጉሳሉን ከድሊ እዩ። እቲ ዝዓበየ ፀገም ከምዚኦም ዝኣመሰሉ ሓደጋታት ኣብቶም ኣፍረይቲ ዝበሃሉ መንእስያት ዜጋታት ዘጋጥም ብምዃኑ እዮም። ስለዚ መራኸቢ ብዙሃን ከምዚ ኣነ ዝጠቐስክዎ ሱዳናዊ ፕሮፌሰር ዝኣመሰሉ ሓካይም እንስሳት ተወኪሰን ህዝቢ ወቕታዊ ባህርያትን ጠበያትን ገመል ብፍላይ ኣብተን ዝተጠቕሰ ኣዋርሕ እንታይ ምዃኑ ከም ዝፈልጥ ምግባር ኣገዳሲ እዮም። እዚ ሓደጋታት እዚ ዝበዝሕ ኣብ መታሕትን ቆላታትን ኤርትራ እዩ ዝርአ። በዚ ኣጋጣሚ ኣብ ዓመት ክሳብ

0: 27 ዝኾኑ ሰባት ግዳያት ናይ ከምዚ ዓይነት ሓደጋ ከም እንርኢ ክሕብር ይፈቶም። 50 ሚታዊት ካብኦም ድማ እቲ ዝቆሰል መሓውር ካብ ስራሕ ወፃኢ ከም ዝኸውን ምፍላጥ የድሊ።
1: So this is really you have touched a very big issue that we encountered here in our hospital. Every year about 17 patients, they are victims of the camel bite, and usually in the lowland area. So when it happens, it's really a disaster, because 50 of the patient may lose their function of the hand that is affected, and the others will be managed, you see. That is the big issue, yes.
2: ብዘይ ካዚ ካልእ ፍኹስ ዝበለ ሓደጋታት ዝሕከምሉ ኣህዱ ድማ ኣሎ። ካብ ዓቕሚ ናይ ዝኣህዱ ወፃኢ ምስ ዝኸውን ጥራይካ እዩ ናብ ኣህዱ መጥባሕቲ ዓፅሚ ዝለኣኹ።
3: እታ መስበርቲ ከምዚ ማለሲ ክምክም ኢላ ዝተሰብረቲ ኮይና ኣብ እዩ ዝግበረሉ ኣብታ ራጂ መጀመርታ ምስ መፁ ራጂ ገብሩ ኣብ ራጂ ሽዑ እታ መስበርቲ ዓይነት ትርያ ሕጂ ክምክም ኢላ እንድሕር ተሴራ ኣብ እዩ ዝግበረሉ እንድሕር እቲ መስበርቲ ክመፀልካ ዘይክእል ኮይኑ ግን ኣብዚ ክትገብረሉ ከለካ ሕጂ ፍሎሮስኮፕ ዝበሃል ኣሎ ንዓኣ ኤክስሬ ኣብ ውሽጥና ኣሎ ኣብ ገዛና ኣሎ ኣብ ውሽጢ ስለ ዘሎ በታ ኤክስሬ እንዳግበርህልካ ስጋዕ ትመፀልካ ንዓኣ ምስ መፀልካ ሽዑ ጀሶ ትገብሮ ኣንድር ኣንስድያካ ትገብሮ ዘዝወሲዶም ንገብሮ ምክንያቱ ንክሳሓሕቦ ኣፀጋሚ ስለ ዝኾነ እቲ ዝኾነ ነገር እውን ከምዚ ልውይ ዝበለ እውን ከዓኒ ማዕር ተሰብረቲ ኮይኑ ከዓ እንዳጀሶ ገብሮ ሕጂ ንዓና ደብዝሓልና ስራሕ እውን ተወሳኺ እሱ እዩ።
2: ኣባላት እዚ ክፍሊ እንትርፎ ውሑዳት ምኩራት ዓበይቲ ዝበዝሑ መንእስያት እዮም። እዚ ድማ ሓደ ካብቶም ዓበይቲ ጸጋታት ናይዛ ሆስፒታል እዩ። ብቕዓትን ጻዕርን ናይቶም ሞያውያን መንእስያት ድማ ብከምዚ ዝስዕብ ይግለጽ።
3: እቶም ኣብዚ ዘለዎ መናእሰይ ኣነ ብጣዕሚ እየ ዘድንቆም። መጀመርታ ቅድም ከድንቆም ኣለኒ ብጣዕሚ እዮም ንፍቓት ኩሉ ዓቕሞምን ጉልበቶምን ግዜኦምን ወፍዮም እዮም ዝኸዱ ተፈዲስና ሰዓትና ኣብ ሒድሎም ከንገዝኦም ኣይኮድን እዮም ከይወዳእና ይንኸይድና ሕጂ ዝያዳ ግን ነዚ ኻ ክዕብይዎ ከዓ ፅቡቅ እዩ ነዚ ክዕብይዎ ኣነ ብዝያዳ የብሎም ማለት ንሕና ሕጂ ሰዓቢና ኢና ከነረክብ ዝግባአና ስለ ዝኾነ እሳቶም ከዓ ካባና ብዙሕ ነገራት ተማሂሮም እቲ ዘይፈለጥዎ ከባና እውን ኣለዉ እሳቶም ውን ዶ ኢሎም ሸለል ከይብልዎም ምእንትን ክሓልፉና ክኽእሉ ኣለዉ ዋና ንሕና ዝግበሩ ተደይበልና ክሓልፉና ክኽእሉ ኣሎ ምክንያቱ ፅባሕ ናብኦም እዮም ንሕና የለና ሓደሓደ ግዜ ሸለል ብሎ እዮም ዒራ ኣለኽ ዶ ዒራ ኣለካ ዶ ገለ ይብሉ እዮም እዚኣ ግን ኣይትኸውን ሓሊፎምና ክኸዱ ኣለ።
2: እዞም ሞያውያን መንእስያት ኣብ ስርሖም ኣዝዮም ንጡፋትን ጉዱሳትን ምዃኖም እዩ ዝእመነሎም። ከምኡ ኮኑ ዝገብሮም ምክንያት እንተሎ ድማ
3: ንሕና ከምታ ንሕና ሃገር ደምፃናየ ሳቶም ከዓ ነታ ሃገር ከዓኒ ነታ ሃገር ከዓ ክሰርሑላ ክኽእሉ ኣለዎም መንግስቲ ምሂርዎም እዩ ብነፃ ይምሂርዎም ክሰርሕሉ ኣለዎም ክሰርሕሉ ከዓ ሞር ትምህርቲ ከዓ የድልዮም።
2: ፃዕራማት ሞያውያን መንእስያት ከም ዘለዉ ተገሊጹ ኣሎ። ዓቕሞምን ብቕዓቶምን ብዝያዳ ንምሕያል ዝግበር ፃዕርን ተበግሶታትን ድማ ኣሎ።
1: Yeah, it is I'm hoping that with the help of the Minister of Health and with the help of the Minister of Higher Education that in the coming future we will have a good number of consultants and we have good orthopedic reconstructive center for to facilitate the whole country about that. And we are also trying to push the and talk to the head and the Minister of Health and Education that also in the periphery they have we must have also a small orthopedic procedures to be done there so that to decrease our number in Halibut Hospital because sometimes we have the patient lying on the floor.
0: ብምትሕብባር ሚኒስትሪ ጥዕናን ቦርድ ላዕለዎት ትካላት ትምህርትን ኣብ ሓፂር መጻኢ በዚ ሞያ ዝሰልጠኑ ብዙሓት ሰብ ሞያ ክህልውና ምዃኖም ልዑል ተስፋ ኣሎኒ። ጻዕቂ ጸቕጥን ድኻምን ሃልክን ምእንቲ ኸነወግድ ድማ ሕጂ እውን ብምትሕብባር እዘን ዝተጠቕሳ ትካላት ኣብ ዞባታት ቀለልቲ ጸገማት ሕክምና ዓፅሚ ክካየደለን ዝኽእላ ኣህዱታት ሕክምና ዓፅሚ ክህልዋ ክንፅዕር ኢና። ድሮ መንግስቲ ኣብ ሕክምና መወልዳንን ህፃናትን ኣመዝጊብዎ ዘሎ ዓወት ክምጎስ ዘለዎ እዩ። ሕክምና ዓፅሚ እውን ብሓቂ ክዛረብ ኣዝዩ ኣገዳሲ ኣካል እዩ ንዝሃገር። ስለዚ ዝያዳ ኣቓልቦ ክግበረሉ ይግባእ። እዚ ክኾነሉ ዝግባእ ምኽንያት ድማ ተሽከርከርትን ምንቅስቓስ ሰባትን ኩሉ ግዜ

0: ተወሰኸ ስለ ዝኸይድ ዘሎ እዩ ዘሕዝን ኣጋጣሚ ኮይኑ ኣብዚ ምሳና ክሰርሕ ዝፀንሐ ብሉፅን ውፍይን ሓኪም ኣብ ስራሕ ንከሎ እውን ስኢልኩሞ ኣለኹም ብሓደጋ ትራፊክ ተጎዲእና እዩ በዚ ኣጋጣሚ መሳርሕትናን ብፃይናን ዝኾነ ብልቢ እንፈትዎን እነፍቅሮን ነርስ ኢሳያስ ሃይለ ብሓደጋ መኪና ተፈሊዩና ኣሎ በዚ ኣጋጣሚ ንስድራ ቤቱን መሳርሕቱን ፅንዓት ይሃቦም ነፍሱ ድማ ፈጣሪ ይባርካን ይቀበላን እብል ብስም ኩሎም መሳርሕተይ
1: Yeah, he passed because of the traffic. So from this here, I will let God bless his life and let his soul be in rest. So this is really, it needs people to stand in of it, yeah. To think of it properly that we can help if they can bring us nurses from the periphery for at least 3 weeks here, we train them about how to handle orthopedic procedure, and then we let our doctors to go also to the periphery. And we need young doctors also to come here to our unit. Really, we need at least 7 doctors we need in the unit. And then the other thing also to enlighten the people about, we have good number of nurses in orthopedics, but most of them are female. We need male, by the way. Also, because also reading is a tough job, you know.
2: ክፍሊ ሕክምና ዓፅሚ ሆስፒታል ሓሊበት ዘሰላስሎም ስራሓት ልዑል ጥንቅቕን ምትዕፅጻፍን ዝሓትዮም ኣብ ኣህዱ መጥባሕቲ ዓፅሚ ዝመፁ ከዓ ብፍላይ ከቢድ መስበርትን ስንክልናን ዘጋጥሞም ሰባት እዮም ትሕቲ ዕድመ ቆልዑትን ተቐዳድምቲ ብሽክለታን ድማ እቶም ቀንዲ ዓማዊል ናይ ዘኣሃዱ ምዃኖም ዝፍለጥ
3: እዚ ኢመርጀንሲ እንድሕሪኦም ምኾንኩም ደገ ስጋዕ ድወፁ እዩ ኣብ መሬት ስጋዕ ድቁስ እዮም እዚ ካብ ሓደጋ እዩ ቀደም ናይ ኩናት ነይሩ ሕጂ ኩናት የብልና ኩሉ ሓደጋ እያ ሓደጋ እዚኣ ከዓ ብብሽክለታት መፅ እያ ሱ ጥራሕ ዘይኮነ ብሽክለታ ጥራሕ ዘይኮነ ሰብ ክርድኦ ክኽእል ዘለዎ ተሴሮም ሽዑሽዑ እንተምሃሮ ብፍላይ ክረምትን እዚ ናይ ጥሪ ዕረፍትን ብጣዕሚ እዮም ስበሩ ተሴሮም ኣክንዲ ናባና ቐልጢፎም ዶምፅኦም ናብ ካልእ ሰቶ ሕጂ ንድሕር ናብ ካልእ ሰዲዶሞ መሊስካ ሴርካ ካትዕርዮም ኣብዚ ባህላዊ ሕክምና ማለት እዩ ሴርካ ካትዕርዮ ሴርካ ክትዕሪ ዘሎ ግዜን ብሓዱሽ መፂእካ ክትዕርዮንካ ብበይኒ እቲ ግዜ እቲ መጠልካ መሳርሒታት እቲ መጠልካ ሕጂ ኣብ ከምዚታት ፀገም ኣሎ ካልእ ካልኣይ ሞያ ክሕዝ ኣለዎ ቆልዓ እንዳተባሃለ ኣብ ካልእ ሞያ ብዚ ፈሊኛሞ በሎ ዋላ ገለበሎ ብኣት ቆልዑት እዮም ኢዶም ተቆሊፆም ትመፁ ብጣዕሚ እዮም ድማ ድሕዙኑካ ንኣሽቱ ደቂ 7 ደቂ 8 ዓመት ሞያ ካልኣይ ክሕዙ ክበሃል ክሎስ ዕድሚኦም ውን ኣይፍቅደሎምኒ ኣብ ከምዚ ለካ ሓደጋ ዘይትመፅእ ኣብዚኣ የለን ግን ሞር እቲ ምሽክለታ
2: ኣሃዱ መጥባሕቲ ዓፅሚ ሓያሎይ ክእለታት ወፃእተኛታት ዘለዋ እያ እዞም ወፃእተኛታት ዘለዎም ፍሉይ ክእለትን ተመክሮን እንታይ ምዃኑ ድማ ተወኪስና ኣለና
3: እዚ ሞ ዓብይ ሓገዝ እዩ ገሊኦም ሕጂ እንድሕር ሪኢካ ይኹንካ እዚ መፅእ ዘሎ ፃዕዳ ካብ 79 ኣብ ሜዳ መሳና ዝሰርሕ ንበር ካብ ሜዳ ኣብዚ ድሕር ናፅነት ከዓ ብዝተፈላለዩ ሃገራት ናባና መፅኦም ክመፁ ከለዉ ፍልጠቶምን ንብረቶምን እዮም ረኪቦም እናተኽሉ ሓካይም መፁ ነርስስ መፁ ኣንስቶሎጂስ መፁ ገለ መፁ ነንነብሱ ነንነቱ ፊልድ ምሂሮም ውን እዮም ንኸዱ እዚኦም ሕጂ ንኣብነት ክመፁ ከለዉ ኣብ ሰሙን ናይ ምሸት ተርኪብና ተደይኮነ ኣብ ሰሙን ክልተ ግዜ ምሂሮም ናኸዱ ብሓባር ነቶም ሓካይም ሙሉእ ሰርጀሪ እዮም ድምህሩ እቲ ዘይክእልዎ ክግበር ኣለዎ ዝበሃል ካብኦም ቀሲሞም እዮም ዝኸዱ ነቶም ነርስስ ከምኡ ምስኡ ተወሳኺ ብሙሉእ ንብረቶም ገዲፎም እናኸዱ ሕጂ ዓብ ሓገዝ እዩ ዘለና ንሕና ብፍላይ እንዳዓፅሚ ዓብ ሓገዝ እዩ ዘለና ምክንያቱ ንሓንቲ ስኩሪ ክትገዝእ 25 ዶላር እያ ዋጋ እሶም ግን ሒዞምና ስለ ዝመፁ ከዓ ኣብዚኣ ሙሉእ ኣረኪቦም እናኸዱ ብፅሑፍ ንቕበሎም ብፅሑፍ ከዓ ንፅሑፎም ከዓ ንህቦም ወረቀቶም ማለት እዩ
1: ፎርቹነትሊ In this country, we have a regular visit of the professionals coming from the Europe, specifically Italy and German, and the Swiss also, I think. And this history, I think, is long ago, even before I joined the unit and headed it.
0: ኣብዚ ሃገር ሓያሎ ሞያውያን በፃሕቲ ንኣብነት ካብ ኤውሮጳ ማለት ካብ ዓዲ ጥልያን ጀርመንን ስዊዝን ዝመፁ ኣለዉ ከምዚኦም ዝኣመሰሉ በፃሕቲ ኣነ ቅድሚ ኣብዚ መምፀይ እውን ነይሮም እዮም እዞም ሞያውያን እዚኣቶም ኣብ

0: ጽነት ዝሓቱን ዘይሓቱን ጉዳያት መጥባሕቲ ዓፅሚ ልዑል ኣበርክቶ ክገብሩ ጸኒሖምን ኣለዉን። ቀንዲ ብልጫ ናይዞም ወፃእተኛታት ሞያውያን ድማ ኣብቲ ሞያ ዓይነት ኣካላት ዘተኮረ ረቂቕ ትምህርትን ክእለትን ዘለዎም ስለ ዝኾኑ እዮም። ኣብ መጥባሕቲ ዓንዲ ሕቆ ዝተሓጋገዙና ቻይናውያን ሓካይን እውን ኣለዎም። ብዝኾነ ብዘይካቶም ከቢድ ወፃኣ ዝሓቱ ተተካኢ ኣካል ነፍሲ ዘድልዮም ዓይነት መጥባሕትታት ዝበዝሑ መጥባሕትታት ኣብዚ ክንገብሮም ክኢልና
1: ኣሎና። They help in the spine surgery. They do all the operation regarding the disc and so on. They can do everything, but that is a hinder about them. In front of them is the implants. The implant, of course, you know, is very, very expensive of the spine surgery.
2: ሙያውያን ወፃእተኛታት ናብ ክእለታት ደቂ ሃገር ዘካፍልዎ ልዑል ተመክሮን ክእለትን ከም ዘሎ ርድኡ። ንሶም ብወገኖም ኣብዚ መጺኦም ዝካፈልዎ ጸጋን ተመክሮን ክህሉ ድማ ግድን እዩ።
1: From us they will be encountered with new cases that might not be got in the Europe, because here they can encounter the developmental hip dislocation in children. This is in Europe, in Italy, for example, or in Germany, or Switzerland, or most of the countries.
0: ንሶም ብወገኖም ኣብዚ ዓዲ መጺኦም ዝቐስምዎ ተመክሮ ኣለዎም። ኣብ ዓዶም ዘይረኽብዎ ኣጋጣሚታትን ተመክሮን ኣሎም። ንኣብነት ኣብ ኤውሮጳ ናይ ዕሸል ምሕኩልቲ ምምዝባላት ወይ ጸገማት ግና ኣብ ግዜ ወሊድዮም ተለልዮም ዝፍወሶም። ኣብ ከም ኤርትራን ካልኦት ናይ ኣፍሪቃን ሃገራት ዝኣመሰላ ኣብ ምምዕባል ዝርከባ ሃገራት ግና እቲ ሽግር ኣቐዲሙ ስለ ዘይለለ እቲ ጸገም ድሮ ተሓላሊኹን ዓብን ይጸንሕ። እዚ ምስ ኮነ ድማ እቲ ዝግበር መጥባሕቲ ክሳብ 4 ሰዓት ክወሰድ ይኽእል። ስለዚ ነዚ ንምግባር ዝግበር ወጻኢታትን ድኻምን ንምንካይ ኣብዚ እዋን እዚ ምዕቡል ዝኾነ ሙያዊ ክእለት ኤርትራውያን ዶኳትር ከም ዝመሃርዎምን ከም ዝሰርሕሉን ንገብር ኣለና። እዚ ድማ ኣብ ምቁጣብ ብዙሕ ድኻምን ወፃኢታትን ገዚፍ ኣበርክቶ ክህልዎ እዮም።
1: That is the issue here. And they did a screening program in Rota. We did last time a screening program, and this year also we did a screening for the Eritrean doctors about how to screen the children when they born, to know if they have problem in their hip or not. So when they are discovered earlier, so we avoid all this burden of money and burden of time and burden of exert from effort from the doctors and patient themselves. That is why
3: kavana aqaldis maharwat faqrin sinitin mayzi yahad hna haji kul gize tzarawla abzgazana srah buzh btami buzh kaba hma gaz kaytrinha aytbaasniha faqrin sinitin allo kavana maharu ኣካይዳና ህዝቢ ኤርትራ ብምልኡ ካብ ኤርትራ ብጣዕሚ እዮም ካብ ኤርትራ ክኸዱ ኸማንሲ ኣይደልዩን እዮም ሓደሓደ ግዜ። ምክንያቱ ህዝቢ ኤርትራ ሲ ብጣዕሚ ጥዑም እዩ፣ ስርቂ የለ፣ ምህራም የለ፣ ከም ድሌትካ ለይቲ ትዘውር ገሊኦም ዝብሉካ ብዙሖም ዝመሃሩ ካባና።
2: ዝኾነ ኮይኑ ሓደጋ መስበርትን ምጉዳእትን ኣካላት ኩሉ ግዜ ኣብ ዕለታዊ ንጥፈታት ደቂ ሰባት ዘጋጥም ክስተት እዩ። ከምኡ ክንዲ ዝኾነ ድማ ሰብ ሞያ ዝሃቡን ኣለበዋ ምስማዕ ኣገዳሲ እዩ።
1: Yeah, the most common surgery here we encounter in our unit is regarding the femur fracture, the hip fractures.
0: ዝበዝሑ ኣብዚ መጥባሕቲ ዝግበረሎም መንቃዕትን መስበርትን ምሕኩልቲ ዘግጥሞም ግዳያት እዮም። ንኣብነት ካብቶም ኣብ ህፁፅ ረድኤት ዝመፁ 30 ግዳያት እቶም 12 መንቃዕቲ ምሕኩልቲ ዘጋጠሞም ሰባት እዮም። እዚ ተርእዮ ድማ ዝበዝሕ ኣብቶም ንምውዳቕ ዝያዳ ዝተቓልዑ ብዕድመ ዝደፍኡ ሰባት እዩ ዘጋጥም። ከምኡ ክንዲ ዝኾነ መዓልታዊ ኣብዚ ኣሃዱና ሓደ ወይ ክልተ ሰባት መጥባሕቲ ምሕኩልቲ ይግበረሎም እዮም። ስለዚ ነዚ ከምዚ ዓይነት ጸገማት ንምጉዳል ካብ 40 ንላዕሊ ዝዕድሚኦም ሰባት ዓጽሞም ንምድልዳል ብማዕድን ካልሽዮም ሃብታም ዝኾነ ጸባ ከዘውትሩ ይግባእ። ብተወሳኺ ሽማግለታት ኣዴታትን ኣቦታትን ኣብ መዓልታዊ ምንቅስቓሳቶም ዝግባእ ትምህርትን ኣፍልጦን ክህልዎም ሓጋዚ እዮም።
1: And so to strengthen their bones. This could also help. And also we need education for the old people when they are moving around to have to take care about themselves and so on. Because we are burdened with the hip fracture. Every day we have one or two operation of hip fractures in the country.
3: ana qanti nadetat yezbul adetat sene musdeqom de musdeqan wala dalwa mustasawru bqatta sana bzi akhamso khalalo akend nda habsha fodu habsha khitka ta har msen kale minqisas abiyato khamzi khoinato ilenda bana domtso mustaharum bqatta sana bana khamso khalalo kala ay nihawi nihawru itharumun tasawru motsuna እዚኣ ኩላ ነዴታት የመሉ ዝበል ቆልዑስ ክትጥንቀቀሎም ክትክእላለ ካብ ሓዊ ድዩ ካብ ሓደጋ ድዩ ካብ ገለ ክትጥንቀቀሎም ግን ውዕያ ስለዝኮኑ ከዓ እንተጋጢሙ ከዓ ትክልካ ቀልጢፍካ ከዓ ናብ ሕክምና ክተምፅእ ቀንዲ ነዴታት ይምዕት ገንዘብ
4: ኣነ መልእኽቲ ዘመሓላልፎ መጀመርታ ንህዝቢ ሓደ ልምዳውያን ሕክምና ከይከዱ ፀቒ ጠዛረበላ ኣለኹ ስለምንታይ ናይቶም ንሪኦም ዘለና ኣብ ስንክልና ኣትዮም ድማ ፅ ደሎ ስለትጉሂ ብፍላይ ቆልዓ ውለድ ኢሉ ተሰይሩ ክመፅእ ከሎስ ኣብ ልምዳዊ ከይዳ ከተሕኩሞ ከላ ስቲ ቆልዓ ትስክንደ ኢድ ፅበ ነይሩ ካብታ ኣደ የዕብያ ኣምሂራ የእኺላ ክንዲሰብ ክሰዶ ኣብቲ ሕብረተሰብ ክኸይድ እዚ ተጎሪሽዎ ሓደ ቆራፅ ኮይኑ ክመፅእ ሓደ ኢዱ ዘይተዓረበ ወይ እግሩ ዘይተዓረበ ኮይኑ ክመፅእ ሲ ኣብ ምንቲ ምንታይ ንምንታይ ንሕክምና ደይ ንመፅእ እብል ኣብ ደለዎ ሃገር ካብ ብሉእ ሃገር እዮም ድመፁ ስለዚ ንሕክምና ክመፁ ኣለዎ ብዚኣ ክምዕደሊ ካልኣይቲ ነቲ ሕብረተሰብ ከዓ ንህፃውንቲ ሽግለታ እንዳሃብካ ንሓደጋ ምቅላዕ ባዕሉ ሎሚ ካልኣይ መዓልተ ይዛረበላ ኣለኹ ዋላ ኣብዳሓለፈ ብጋዜጣውን ከም ኣኢላኒ ንሓደጋ ምቅላዕ ነቲ ህፃን ከዓ እቲ ዝኸፍአ ነቲ ማእኸላይ ዕድመ ደሎ ሰብ ምስ ጎበዘ ሽግለታ ይገዛእ እዩ ተማሂሩ ይእቶ ይውፃእ በየ ንኸይድ እንታይ ይገብር ኣቤሎሳይ ሓደጋታት በዚሕ ይደሎ ኸማን ብሰንኪ ዘይምጥንቃቕን ንቆልዑት ሽግለታ ሂብካ ምፍናውን እዩ ካብዚ ንጠንቀቕ ሓደጋታት ከዓ በዝሐ ኣሎ ሕጂ ከዓ ካብቲ ሓደጋታት ከመይ ንጥንቀቕ ከዓ ኣስተውዒልና ክንከይድ ከም ደለና ብየን ኢና ንሓልፍታ ኢና ንገብር ክንጥንቀቕ ከም ደለና ኢለኣነ ክምዕድ ክእል ብዘለና ዓቕሚ እዚ ሕክምና ብዝደሎ ድማ ብዝተኻእሎ መጠን ነቲ ዝመፅእ መጉዳእቲ ከመይ ገይሩ ይብድሆ ከመይ ገይሩ ነቲ ህዝቢ ይሕግዞ ከዓ ኩሉ ሸዓብ ሓሰብ ኣሎ ዝያዳ ከዓ ክንበራበር ከዓ ይመክር ማለት እዩ
5: ኣነ ክልላቦ ዝደሊ ማለት ብሕብረተሰብ ብፍላይ ኣብ ሓደጋታት ዝተሓሓዝ ማለት እዩ ሓደጋታት ምል እንዳበዝሒ ዝመፅ ዘሎ ከምዚ ዘለናዮ ምስ ተፈጥሮዊ ዶ ምስ ገለ ብዙሕ ትንቲና ትራፊካዊ ስለዚ እቲ ሓደጋታት ክነወግኖ ክንፅዕር ክንክል ኣለና ውሑዝ ዝኾነ መንገዲ ሽግለታታት ተህላትካ ጥዕንታ ሽግለትካ ፎርቸላ ተሸርኒ ከምዚ ተሸር እናበልካ ማዓት እዮም ብዙሕ ስንክልና ዘምፅ ተቐዳደምቲ ንባዕሎም ብዙሕ መፅኢ ዘለዎም ስለዝኾኑ ውሑ ዝኾነ መንገዲ ክጥቀሙ ኣለዎም ዝተደራሪብካ ምኻድ እዚ ኣብዚ ዝናእቲ ኣድግ ንዓብነት ሕጂ ትማን ዘጋጠመና ኣድጋኣትዮም ኣርባዕተ ቦርሳት ተቀዳድሚ ሽግለታ መስበርቲ ጋጢሞም ኣሎ ኣድጋኣትዮም እማ ጥራይ ጎግል መካይን የላ ገር የር ዘጅ እንታይ እዩ ቲከባቢ ክ ዘይምቆፅፃር ስለዝኾነ ውሑ ዝኾነ መንገዲ ምጥቃም ንኩላትና ፅቡቅ እዩ ዓበይቲ ድማ ልዕሊ ዕድመት ኮንካ ብሽክለታ ዘይምጥቃም ማለት ድሕዳ ሰውነትካ ብግቡእ ክትቋፀር ዘይትኽእል ኮንካ ንኣብነት ኣብ ዕድመ ዘሎ ኩሉ ግዜ ክሳዶም ክጥወይ ከለዉ ደንጌ መጥወይ ኣይሪ እዩን ዓይነ ብኩሉ ዛ ምስ ዕድመ ምስ ዕድጋም ማለት እዩ ስለዚ ኣብ ከምዚ ከዓ ዳሓናሉ ክኢልካ ሽግለታ መስቃል ልዕሊ ዓቕማ ዝኮኑ ነገር ኤክሰርሳይዝ ምግባር ምንቅስቃሳት ምግባር ነቶም ናብ መስበርትን ገለን ስለዘቃል ብፍለይ ዓበይቲ ሓደረ ክብል ዘሊ ቤተክርስትያን ክክሪ ከለኹም ተኽኢልኩም ደጋፊ ግበሩ ምሳኹም ሒዙ ክንከይ ዝኽእል ሰብቲ ዘይ ኮይና ግን ዝበዝሑ ቤተክርስትያናትና ኣብ ብርኽ ዝበሉ ቦታ ስለ ዝርከቡ ኣብ ኣስካላ ስካላ ምውዳእ ኣብ ገለ ምውዳእ ናይ መዕኩ መስበርቲ መብዛሕትኦም ስለ ዝተተሓሓዝ እቶም ንሕና እቶም ስድራና ብግቡእ ሽቓቅ እንተኮይኑ ማይ ብግቡእ ፀፊፉ ሸተይትሎም ክወድቁ ስለዝኽእሉ ቤተክርስትያን እንተኮይኑ ባዓልና ሒዝዮም ክነብፅሖም ከም ዘለና ተተኻኢሉ ከዓ ብብርሃን ምስኮንካ ዝኽእሉ መንገዲ ተፈጠርና ዝሓሸ እዩ ምክንያቱ ኣብ ዓበይቲ ናይ መዕኩልቲ መስበርቲ ዘንዝበልካ ተንቀን ተጠንቂ እዚ ተጠቀመ ቲ ሕብረተሰብ ብዝተኻሊ መጠን ልባ ሓደረ ክብለሊ ማለት እዩ ከም ስድራና ንከላኸኖም ብግቡእ እቲ ናይ ኮይወድቅ ማለት ወዲቁን ተሸሩ ጥርዮም ባላ ይኮኑ ቤተክርስትያን ዘርፍድ ባዕሉ ዝኸይድ ገለ ይኮነ ኩሉ ግዜ ምስ ዕድመ ዓይነ ኣቢ እግሪ ኣቢ ኢ ኣቢ ኩሉ ዛ ኣቢ ሽግለታ እንዳሓሉ ልዕሊ 8 ዕድመት ኮይኑ ወዲ 9 ዓመት ሽግለታ ገይሩ ዝንቀሳቀሳሉ ዝፈልጠሉ ሕጂ ወዲቁ ሰይሩሉ ሳና ዚ ኣዴታ እትኾን ከ ቤተክርስትያን ክከልኸን ደጉፉና ኢልከ ደቂ ካ ደቂ ደቂካ ይርካ መኻዲ ሓይሽ
3: ኣብዛ እዋን እዚኣ ሕና መንእሰያት ኮልና ፅቡቅ ኢና ንሰርሕ ነርና ከምኡ ኣብዚ እዋን እዚ ግን ንሕና

ቢናይና ምስትን ዕቤትና ኸና ንመንና ንህብ ዘለና ነቶም ንኣሽቱ እቶም ንኣሽቱ ከዓ ሶም ክዳይ ንሕና እኳ ብኣጋር ሓኪም ሓሊፍና ዓቕሚ ዘይነበረና ከማን ኣብ ከምዚ ደረጃ ደብፃሕናዮ ሲ እዚኣቶም ኣካደሚካሊ ብስላት እዮም ተማሂሮም እዮም ስነ ፍልጠት ፅቡቅ ገይሮም ፈሊጦም እዮም ከምዚ ንሕና ዘሕልፍናዮ እውን ኣይኮነን ነዚ ፍልጠቶም ዝኸወፍዩ ከዓ ብጉሳት እዮም ንፉዓት እዮም ኩሉ እዚ ሕጂ ዝኦኣር ኦርቶፔዲክስ ዝብለካ ዘለኹ ክልተ ደቂ ኣንስትዮ ሓደ ከዓ ወዲ ተባዕታይ ኢና ዓበይቲ ዘለና ብምሉኡ እሶም ንሰርሑ ዘሎ ዋላ ብቲ እንዳ ኤመርጀንሲ በል ዋላ ብዚ ኦኣር በል ኩሉ ነገራት ባዕሎም ወላቲ ቴክኖሎጂ ብዚ ንጥቀመ ኣለና ብምሉእ እሶም ሒዞሞ ብጣዕሚ እዮም ከዓ ንፉዓት ዓቕሙ ኣለዎም ከምብብኦም ይሓቲኦም ዳርጋ ንሕናስ ከምዚ ጋይድ ኢና ንገብሮም ዘለና እምበር ባዕሎም እዮም ሒዞም ኣሎ።

0: ከመይ ፀኒዕኩም ዝኸበርኩም ተዓዘብቲ በዛኽተ ዝተማቕሮ ኣፀናሕኩም ደርፊ ናይ ሎም ሰሙን መደብና ፈሊምና ኣለና። ናብ ዝቕፅል መደብና ምስ ንሰግር ስጳኛዊቲ ክለብ ባርሴሎና ኣብ ናይ ሎም ዓመተ ስፖርት ብድንቂ ዝኾነ ብቕዓት ውድድራ ፈሊም ኣላ። ብዛዕባ ገስጋሳ ዝምልከት ጋዜጠኛ ኣሚር ዓል ዘዳሎ ትሕዝቶ ክስዕብ እዩ ንከታተል።
1: ሊጋት ኤውሮጳ ከካይዶ ካብ ዝፀንሐ ስሩዕ ዘቤታውን ኤውሮጳውን ውድድራት ኣቋሪፁ ቀዳማይ ኣህጉራዊ ግጥማት ናይ ዝሓድሽ ዓመተ ውድድር ዝካየደሉ ግዜ ብምእካሉ እንተፃወቲ ንሃገሮም ወኪሎም ናብ ዝፃወትሎም ግጥማት ልኢኹሎም። ኣብዚ ሓድሽ ዓመተ ስፖርት ንውድድረን ብፅቡቅ ዝጀመራ ክለባት እኳ እንተሃለዋ ግና ኣይከም ናይ ስጳኛዊት ክለብ ባርሴሎና። ባርሴሎና ኣብዚ ዓመት ኣብ ዘካየደቶም 8 ተወዳደርቲ ግጥማት ኣብ ሓንቲ ግጥም ኣንጻር ኣትለቲኮ ቢልባኦ ጥራያ ዝወሓደ 2 ሸቶ ኣመዝጊባ፣ ኣንጻር ለቫንተ 4፣ ኣንጻር ኤልቼ ቫለንሽያን ፊኖርድን ብተመሳሳሊ 5፣ ኣንጻር ሬሲንግ ሳንታንደር 7፣ ኣብ ናይ መወዳእታ ፀወታ ኣንጻር ሰቪያ ድማ 3 ሸቶ ኣመዝጊባ። ባርሴሎና ዛጊ ተኸይዶም ካብ ዘለዉ 7 ግጥማት ላሊጋ እስጳኛ ብምሉእ 21 ነጥቢ ናብ ዕረፍቲ ኣቕኒዓላ። ባርሴሎና ኣብዚ ዓመት ናይ ላሊጋ 7 ግጥማት ኣብ ነፍሲ ወከፍ ግጥም ብገምጋም 4 ነጥቢ 43 ሸቶታት እናመዝገበት 31 ሸቶታት ብምዝጋብ ካብ 5ቱ ሊጋት ኤውሮጳ እታ ዝለዓለ ብዝሒ ዘለዎም ሸቶታት ኣመዝጊባ። ኣብ ኩሎም ውድድራት ናይዚ ዓመት ኣብ ዘካየደቶም 8 ግጥማት ድማ 36 ሸቶታት ኣመዝጊባ። ገምጋም ኣብ ነፍሲ ወከፍ ግጥም ናይ ኩሎም ውድድራት እተመዝግቦም ሸቶታት ክዕቅን ከሎ ድማ 4.5 ኣብ ነፍሲ ወከፍ ሓንቲ ግጥም ይልካ። ኣደንፃዊ ቁፅርታት ባርሴሎና ኣብዚ ዝግተ ኣይኮነን። ኣብ ነፍሲ ወከፍ ግጥም ብእተካይዶም ፈተነታት እውን ሻምላ መሪሕነት ካብ ኢዳ ዝወፀ ኣይኮነን። ባርሴሎና ኣብ ነፍሲ ወከፍ ግጥም ላሊጋ ብገምጋም 4.22 ተኽእሎ ምምዝጋብ ሸቶ ኤክስጂ ዘለዎም 8.5 ዕላምዎም ዝወቕዑ 21 ፈተነታት ተካይድ። ኣብ ናይዚ ዓመት ዋሕዚ ኣብ ዘለዎም ሸቶታት ባርሴሎና እቲ ቀዳማይ ተፀዋዒ ብራዚላዊ ራፊንሃዩ። ኣብዝሓለፉ 2 ተኸታተልቲ ናይ ላሊጋ ግጥማት ኣንጻር ሬሲንግ ሳንታንደርን ሰቪያን 3 ሸቶ ብምዝጋብ ሃትሪክ ሰርሐ ራፊንሃ ድምር ናይ ሊግ ሸቶታቱ ናይ ዝዓመት ናብ 12 ሸቶ ኣዛይድሎ። ራፊንሃ ገምጋም ኣብ ሓደ ግጥም ዘመዝግቦም ሸቶታት 1.71 እዩ ዝልካ። ባርሴሎና ኣብ ላሊጋ ኣመዝጊባተን ካብ ዘላ 31 ናይ ሊግ ሸቶታት ድማ እተን 12 ብመንገዲ ራፊንሃ ዝተመዝገባ ብምዃነን ሸቶታት ራፊንሃ ን39 ሚእታዊት ሸቶታት ባርሴሎና ናይ ዝዓመት ይውክላ። ባርሴሎና ኣብ ክራማት ተኸፊቱ ኣብ ዝነበረ መስኮት ምስጋር ተፃወቲ ስማ ብዝያዳ ምስ ኣርጀንቲናዊ ኣጥቃዓይ ሁልያን ኣልቫረዝ ክትሓዝ ከም ዝወርሐ ዝዝከር ኮይኑ ኣትለቲኮ ናብ ባርሳ ክትሸጦ ፈቓደኛ ብዘይምዃና ግን ኣሰልጣኒ ባርሴሎና ሃንስ ፍሊክ ኣብ ዝርኡ ዘሎ ዕቑድ ፀጋታት ሃሰው ክብልን ንጋብርኤል ጀሱስ ድማ ኣብ መወዳእታ መዓልትታት ምዕፃው መስኮት ምስጋር ተፃወቲ ከም ናይ ስኳድ ተፃዋታይ ክኾነሉ ብትሑት መጠን ክፍሊት ከም ዝዕደገሉ ገይሩ። እዚ ይኹን እምበር ብዘይ ምምጻእ ጁልያን ኣልቫረስ ተረባሕቲ ካብ ዝኾኑ ተፃወቲ ሓደን ብቐንዱን ብራዚላዊ ራፊንሃዩ። ራፊንሃ ዝሓለፈ ዓመተ ስፖርት ንቀዳማይ መስመር መጥቃዕቲ ባርሴሎና መሪሑ ዘይፈለ ተፃወታይ ክነሱ ሎሚ ዓመት ግን 900ታዊት ናይ ፀወታ ግዚኡ ኣብ ቦታ ቁፅሪ 9 ብምስላፍ ይሕሊፍዎ። ራፊንሃ ዋላ እኳ ኣብ ማእከላይ መስመር መጥቃዕቲ ይፃወት እንተሃለወ ሃንስ ፍሊክ ግን ከም ባህላዊ ቁፅሪ 9 ጥራይ ኮይኑ ክፃወት ኣይኮነን ሓላፍነት ሂብዎ። ምስቶም ኣብ ዝርኡ ዘለዉ ተፃወቲ ኣብ ግዜ ፀወታ ቦታ እናተቀያየረ ኣብ ዙርያ ምቅስቃሳቱ ብዝፍጠር ክፉት ቦታ እናጥቅዐ ክፃወት እዩ ሓላፍነት ኣሰኪምዎ። ኣንጻር ሰቪያ ካብ ዘመዝገበን 3 ሸቶታት እተን 2 በቲ ድሮ 7 ናይ ሊግ ሸቶ በፂሑ ዝርከብ ላሚን ያማል ዝተኸሸናየን። ያማል ክለቡ ባርሴሎና ኣብ ማእከላይ ሰሙን ሬሲንግ ሳንታንደር ብገፊሕ 7 ብ2 ኣብ ዘዕነወትሉ ግጥም እውን 2 ናይ ሸቶ ቅርብ ገይሩ ከም ዝነበረ ዝዝከር እዩ።
2: And Rafinha weaving his way through! And the equaliser was almost inevitable.
1: እዚ ኣብ ቅድሚት ብኣጥቃዕቲ ባርሴሎና ዝካየድ ምንቅስቃስ እንተኸላኸልቲ ኣንጻር ጋንታ ንኸዓግትዎ ልዕሊ ዝኾነ ግዜ ኣጸጋሚ ኮይኑሎም ንመንገድታት ራፊንሃ ምዝዓጽዎ ያማል ፈጠራውነቱ ይጥቀም ንያማል ብቐረባ ክሕዝዎ ምስዝፍትኑ ኣብ ካልእ ሸነኽ መስመር መጥቃዕቲ ቦታ ይፍጠር ኣብ ድሕሪት ኣውቶቡስ ክዕሽጉ ምስዝፍትኑ ባርሴሎና ጸቕጢ ናይ ምጽዋር ዓቕማ ልዑል ኮይኑ ይወፅእ ክለባት ብሃይላይን ከጥቃዕ

ኣብቶም ሓሙሽተ ሓሙሽተ ግዜ ሓሙሽተ ልዕሊኡን ሸቶታት ከተመዝግብ ክኢላ ኣቐዲሙ ከም ዝተገልጸ ራፊና 12 ሸቶታት ያማል ድማ 7 ናይ ሊግ ሸቶ ኣመዝጊቦም ብፅቡቕ ተበጊሶም ኣለዉ። ኣብዚ ክረምቲ ካብ ኒውካስል ናብ ባርሴሎና ዝፈረመ ኣንቶኒ ጎርደን ዋላ እኳ ሸቶ ምስ መርበብ ከራኽብ እንተዘይከኣለ 4 ናይ ሸቶ ቀረባት ግን ኣካይድሎ። ፌርሚን ሎፐዝ 4፣ ካሪም ኣደየም 2፣ ጋብርኤል ጀሱስ ድማ ሓንቲ ናይ ሊግ ሸቶታት ኣመዝጊቦም። ባርሴሎና ዝሓለፈ ዓመተ ስፖርት ካብ 68 ናይ ሊግ ግጥማት 95 ሸቶታት እያ ኣመዝጊባ ውርድራ ውዲኣ። ካብ ሓሙሽቲዩ ዓበይቲ ሊጋት ኤሮጳ ብብዙሒ ሸቶታት እታ 122 ሸቶታት ኣመዝጊባ ዘውዲ ሻምፒዮን ቡንደስሊጋ ዝደፍአት ባየር ሙኒክ ጥራያ ትቕድማ። ኣቐድማ ቢሉ ከም ዝተገልጸ ባርሴሎና ኣብ ነፍሲ ወከፍ ግጥም ብገምጋም ተካይዶም ፈተነታት 21 እዮም። ነፍሲ ወከፍ ተካይዳ ፈተነ ድማ ባዶ ነጥቢ 19 ተኽእሎ ናይ ምምዝጋብ ዘለዋ ፈተነ እያ። ካብ ሓሙሽቲዩ ዓበይቲ ሊጋት ኤሮጳ በዚ ቁፅሪ ንባርሳ ትደረጋጋንታ የላን። ኣብዚ ዓመት ኣመዝጊባተን ካብ ዘላ 31 ሸቶታት እተን 24 ቀረብቲ ገይረን ዝተመዝገባ ሸቶታት እየን። እዚ ቁፅሪ እዚ ነቲ ብተፃወቲ ኣንጻር ጋንታ ተጨሊፈን ብተፃወቲ ባርሴሎና ዝተመዝገባ ሸቶታት ዘጠቓልላ ኣይኮነን። 24 ሸቶታት ባርሴሎና ብፅሩይ ቀረብቲ ክሽነን ዝተመዝገባ ብምዃነን እተን ዝምዝገባ ሸቶታት ብዕላማ ዳዓ እምበር ብኣጋጣሚ ወይ ድማ ብደርገፍገፍ ዝተመዝገባ ዘይምዃነን ዘነፅር እዩ። ባርሴሎና ብዘይካተን ብመንገዲ ፍጹም ቅላዕ ዘመዝገበተን 4 ሸቶታት ዝተረፈ 27 ሸቶታት ካብ ሴት ፒስ ወፃይ ብክፉት ፀወታ ወይ ድማ ኦፐን ፕሌይ ዝተመዝገባ እየን። ምስ ሃገሩ እስጳኛ ዋንጫ ዓለም ድሕሪ ምዕታሩ ነዛ ናይ ውርድር ዓመት ብፅቡቅ ቁመና ጀሚርዋ ዝርከብ ላሚን ያማል ኣብ ርእሲ እቲ ኣመዝጊቦ ዘሎ 7 ናይ ሊግ ሸቶታት ብክፉት ፀወታ ወይ ድማ ብኦፐን ፕሌይ ልዕሊ 20 ዓበይቲ ዕድላት ፈጢሩ። ኣብ ሓሙሽቲዩ ዓበይቲ ሊጋት ኤሮጳ በዚ ኩርናዕ ንያማል ዝዳርጎ ኾነ ዝመዓረዮ ተፃወታ የለን። ደቂ ጋንቱ እውን ብክፉት ፀወታ ካብ ዝፈጥርዎም ዕድላት እውን ናይ ያማል ብክልተ ዕፅፊ ዝዛየደ እዩ። ካብ ሓሙሽቲዩ ዓበይቲ ሊጋት ኤሮጳ ብተመሳሳሊ 4 ቀረባት ካብ ዝመርሑ ዘለዉ 6 ተፃወቲ እቶም 2 ናይ ባርሳ ላሚን ያማልን ኣንቶኒ ጎርደን እዮም። ጀርመናዊ ኣሰልጣኒ ባርሴሎና ሃንስ ፍሊክ ክለቡ ዝሓለፈ ሰሙን ንሬሲንግ ሳንታንደር ብገፊሕ 7-2 ድሕሪ ምርትዓም ሓድሽ ታሪክ ምጽሓፉ ዝዝከር እዩ። ኣብቲ ግዜ ባርሴሎና ኣብ 7 ተኸታተልቲ ግጥማት 6 ኣብ ላሊጋ ሓንቲ ድማ ኣብ ሻምፒዮንስ ሊግ ዓወት ብምዝጋባ ነቲ ቅድሚ ሕጂ ብ3 ኣሰልጠንቲ ናይታ ጋንታ ተታሒዙ ዝጸንሐ ኣብ 6 ተኸታተልቲ ግጥማት ዓወት ምምዝጋብ ዝብል ክብረ ወሰን ሓሊፉ ነቲ ደረጃ ኣበሪኽዎ እዩ። ባርሴሎና ቅድሚ ሕጂ ኣብ 1929-1930 ኣብ ትሕቲ ጄምስ በላሚ፣ ኣብ 1960-61 ኣብ ትሕቲ ሉቢሳ ብሮችችን፣ ኣብ 2018-19 ድማ ኣብ ትሕቲ ኤርኖስቶ ቫልቨርደ ኣብ 6 ተኸታተልቲ ግጥማት ዓወት ኣመዝጊባ ተበጊሳ ምንባራ ዝዝከር ኮይኑ ሃንስ ፍሊክ ነዚ ክብረ ወሰን ካብ 3ኦም መንጢሉ ድሕሪ ምሕላፍ ኣብ ልዕሊ ሰብያ ሻምናይ ተኸታታሊ ዓወት ምምዝጋቡ ስዒቡ ነቲ በዕሉ ሴርዎ ዝነበረ ክብረ ወሰን ከም እንደገና ከምሓይሽ በቂዑ። እዚ ጀርመናዊ ን7 ቀዳሞት ግጥማት ላሊጋ እስጳኛ ኣከታቲሉ ብዓወት ምጅማሩ ስዒቡ ድማ ኣብ ታሪክ ናይታ ጋንታ እቲ ብዝበለጸ ኣጀማምራ ዝተበገሰ ኣሰልጣኒ ንምዃን ክኢሉሎም።

ናይ ሃንስ ፍሊክ ባርሴሎና ማለት ብሸቶታት እትፍለጥ ጋንታ ማለት እዩ። እዚ ድማ ካብ ቀዳሚት መዓልቲ ናይ ስራሕ ግዜ እቲ ጀርመናዊ ኣሰልጣኒ ዝተነፀረ እዩ። እዚ ዓላሚ ኣብ 2425 መዝነት ምዕላም ባርሴሎና ካብ ዛቢ ሄርናንደዝ ካብ ዝርከብ ንድሓር ኣብ ዘካይዶም 125 ግጥማት ባርሳ 354 ሸቶ ኣመዝጊባላ። እዚ ማለት ድማ ባርሴሎና ኣብ ነስ ወከፍ ፀወታ ኣብ ትሕቲ ሃንስ ፍሊክ 2.83 ሸቶ እናመዝገበት ክትጓዓዝ ጸኒሓ። እዚ ቁፅሪ እዚ ድማ ንሃንስ ፍሊክ ኣብ ታሪክ ባርሴሎና ራብዓይ እቲ ዝለዓለ ሸቶ ናይ ምምዝጋብ ዓቕሚ ዘለዋ ጋንታ ዝሰርሐ ኣሰልጣኒ ይገብሮም። ብውሕዱ ክንዲ ሃንስ ፍሊክ ኣካይድዎም ዘሎ ግጥማት ንባርሴሎና ካብ ዝመርሑ ኣሰልጠንቲ ብገምጋም ኣብ ነስ ወከፍ ግጥም ብእተመዝግቦም ብዝሒ ዘለዎም ሸቶታት ንፍሊክ ዝቕድምዎ ኣብ ነስ ወከፍ ግጥም 2.89 ሸቶ ተመዝግብ ጋንታ ዝሰርሐ ሄሌኒዮ ሄሬራ 2.87 ሸቶ እተመዝግብ ጋንታ ዝሰርሐ ሉዊስ ኤንድሪከን 2.86 ሸቶ እተመዝግብ ጋንታ ሃኒፁ

ዝነበረ ፈርዲናንድ ዱኪችን ጥራይ ይቕድምዎም። ቁፅሮታት ግን ነቶም ብተኸታታሊ ኣብ ነስ ወከፍ ግጥም ብገምጋም 2:43-2:32 ሸቶታት እተመዝግብ ባርሴሎና ዝሰርሑ ፔፕ ጓርዲዮላን ኤርኔስቶ ቫልቨርደን ይበልፅዎም። ባርሴሎና ኣብዚ ሓድሽ ናይ ውድድር ዓመት ኣብ ኩሎም ውድድራት 36 ሸቶታት ብምምዝጋብ ተበጊሳላ። ባርሴሎና ኣብ ቀዳሞት 8 ግጥማት ናይ ኩሎም ውድድራት 36 ዝብዝሖም ሸቶታት ኣመዝጊባ ክትበገስ ድሕሪ 1935-36 ንመጀመርያ ግዜ እዩ። ካብዚ ብተወሳኺ 8ዮም ግጥማት ብዓወታት ዝተዛዘሙ ብምዃኖም ድማ ኣብ ታሪክ ናይታ ጋንታ እቲ ዝበለፀ ኣጀማምራ ብምዃን ኣብ ታሪክ ክሰፍር ክኢልሎም። ካብዞም 36 ሸቶታት እቶም 31 ካብ ቀዳሞት 7 ናይ ሊግ ግጥማታ ዝተመዝገቡ እዮም። ባርሴሎና ኣብ 7 ግጥማት ላሊጋ እስጳኛ 31 ሸቶታት ኣመዝጊባ ክትብገስ ቅድሚ ሕጂ ኣብ ታሪኻ በፂሓቶ ዘይትፈልጥ ሃዝዩ። እዚ ቁፅሪ ዋላ እኳ ኣብ ታሪክ ባርሴሎና ናይ ፈለማዳ ይኹን እምበር ኣብ ዘቤታዊ ግጥማት እስጳኛ ግን ድሕሪ ናይታ ኣብ 1941 ኣብ ቀዳሞት 7 ግጥማታ 40 ሸቶታት ኣመዝጊባ ዝተበገሰት ሰቪያ እዩ ዝስራዕ። ባርሴሎና ኣብ ትሕቲ ሃንስ ፍሊክ ኣብ ዘካየደቶም ግጥማት ኣብ 22 ግጥማት 5 ልዕሊን ሸቶታት ኣመዝጊባ። ብዘይካዚ ባርሳ ኣብ ትሕቲ እዚ ጀርመናዊ ኣብ 55 ተኸታተልቲ ናይ ሊግ ግጥማት ብውሕዱ ሓንቲ ሸቶ ከተመዝግብን ከላ ኣብ 53 ተኸታተልቲ ግጥማት ናይ ኩሎም ውድድራት ድማ ሸቶ ኣመዝጊባ። ባርሴሎና በዚ ትኸዶ ዘላ ጉዕዞ ኣብዚ ናይ ውድድር ዓመት ክትሰብሮም ትኽእል ክብሪ ወሰናት ጠቒሰ መደበይ ክዓልፁ። ቀዳማይ ኣብ ሓደ ዓመተ ስፖርት ግጥማት ላሊጋ እስጳኛ ዝበዝሐ ነጥቢ ዝኣከበት ጋንታ። ኣብ ላሊጋ እስጳኛ ኣብ ሓደ ናይ ውድድር ዓመት ብሓንቲ ጋንታ ዝተመዝገበ ዝለዓለ ነጥቢ ብባርሴሎናን ሪያል ማድሪድን ዝተበፅሐ 100 ነጥቢ እዩ። ሪያል ማድሪድ ኣብ ትሕቲ ኣላይነት ሞሪኖ ኣብ ዓመተ ስፖርት 2011-12 ኣቐዲማ ነዚ ክብሪ ዝበፅሐት ኮይና ኣብ ዝሰዓበ ናይ ውድድር ዓመት እያ ባርሴሎና ነዚ ክብሪ ወሰን ተመቒላታ። ካብ ቀዳሞት 7 ናይ ሊግ ግጥማታ 21 ነጥቢ ኣመዝጊባ ተበጊሳ ዘላ ባርሴሎና ነዚ ምስ ሪያል ማድሪድ ብማዕር ሒዛ ቶ ዘላ ክብረ ወሰን 100 ነጥቢ ኣብ ሓደ ዓመት ናይ ብሕታ ንምግባሩ ኣብ ዝተርፍዋ 31 ግጥማት 80 ነጥቢ ምእካብ ከድልያ እዩ። ባርሴሎና ኣብዚ ዓመት ነጥቢ ትእክበሉ ብዘላ መንገዲ ኣብ ምዝዛም ናይዚ ዓመት ብልዕሊ 100 ነጥቢ ክትወድእ ከም እትኽእል ቁፅርታታ የንፍቱ። ካልኣይ ካብ ኤሮጳ ዝለዓለ ነጥቢ ሒዛ ዝወድአት ጋንታ። ሪያል ማድሪድን ባርሴሎናን ዋላ እኳ ኣብ ላሊጋ ኣብ ሓደ ዓመተ ስፖርት ብዝኣከበኦ 100 ነጥቢ ክብረ ወሰን ናይቲ ሊግ እንትሓዛ፣ ብደረጃ ኤሮጳ ግን ማንቸስተር ሲቲ ሳልሰይተን ኣብ ካልኣይ ተርታየን ዝስርዓ። ኣብ ሓደ ናይ ውድድር ዓመት ዝለዓለ ነጥቢ ሒዛ ዝወድአት እታ ብኣንቶኒዮ ኮንተ እናተመርሐት ንከም ካርሎስ ተቨዝ፣ ኣርትሮ ቪዳል፣ ኣንድሬ ፒርሎ፣ ጆርጆ ቸሊኒ፣ ሊዮናርዶ ቦኑችን፣ ፖል ፖግባን ዝኣመሰሉ ከዋክብቲ ዓጢቃ ዝነበረት ጁቬንቱስ እያ። ጁቬንቱስ ኣብ 2013-14 ኣብ ሓደ ዓመተ ስፖርት ካብ ዝካየዱ 38 ናይ ሲርያ ግጥማት 33 ዓወት 3 ማዕረም 2 ስዕረት ቀሚስያ 102 ነጥቢ ሒዛ ወዲኣ። ባርሴሎና ነዚ ታሪክ ክትመዕራርዮ ወይ ድማ ትበልፀሉ ዝበለፀ ግዜ ሎሚ ዓመት ይመስል። ሳልሳይ ዝበዝሐ ናይ ሊግ ሸቶታት ኣብ ሓደ ዓመተ ስፖርት ዘመዝገበት ጋንታ። ኣብ መድረኽ ላሊጋ እስጳኛ ሪያል ማድሪድ ኣብ 2011-12 ብመዳይ ብዝሕ ነጥቢ ጥራይ ኣይኮነትን ወናኒት ክብረ ወሰን ኮይና፣ ኣብ ሓደ ናይ ውድድር ዓመት ብዘመዝገበቶም 121 ሸቶታት እውን ወናኒት ኣብ ሓደ ዓመተ ስፖርት እታ ዝበዝሐ ናይ ሊግ ሸቶ ዘመዝገበት ጋንታ እውን እያ። ኣብቲ ዓመት ብመሲት ኦዚል ኩዓሳሱ ዝኽሸነሎም ዝነበሩ 3 ቀዳሞት ኣጥቃዕቲ ሪያል ማድሪድ ክርስቲያኖ ሮናልዶ፣ ጎንዛሎ ሂጉዌንን ካሪም በንዘማን ኣብ መንጎኦም ጥራይ 89 ናይ ሊግ ሸቶታት ኣመዝጊቦም። ሪያል ማድሪድ ኣብቲ ነዚ ክብረ ወሰን ብዙሕ ሸቶታት ዝበፅሐትሉ ዓመት ኣብ ቀዳሞት 6 ናይ ሊግ ግጥማታ 20 ሸቶ ብምዝጋብያ ተበጊሳ። ካብ ቀዳሞት 7 ናይ ሊግ ግጥማት 31 ሸቶታት ኣመዝጊባ ተበጊሳ ዘላ ባርሴሎና ኣብ ቀዳሞት 6 ናይ ሊግ ግጥማታ ካብቲ ሪያል ማድሪድ ክብረ ወሰን ዝሓዘትሉ ዓመት ኣብ ቀዳሞት 6 ግጥማት ኣመዝጊባቶም ካብ ዝተበገሰት 20 ሸቶታት ናይ ባርሴሎና ብ8 ዝዛየደዩ። ባርሴሎና ኣብ ነስ ወከፍ ግጥም ብገምጋም እተመዝግቦም ዘላ ሸቶታት ከም ዝሕብርዎ እታ ጋንታ ኣብ መወዳእታ ናይ ዝዓመተ ስፖርት 174 ሸቶታት ከተመዝግብ ከም እትኽእል ዝሕብሩ እዮም። ራብዓይ ኣብ ኤሮጳ ኣብ ሓደ ዓመት እታ ዝበዝሐ ሸቶ ዘመዝገበት ጋንታ። ብቪንሰንት ካምፓኒ እትምራሕ ባየር ሙኒክ ዝሓለፈ ዓመተ ስፖርት ኣብ ቡንደስሊጋ 122 ሸቶታት ኣብ ሓደ ዓመት ዝተመዝገበ ዝበዝሐ ሸቶታት

0: ግብረ ወሰን ዝኾነ ቁፅሪ ዝርከቦም ኣብ ኩሎም ውድድራታ 184 ሸቶታት እያ ኣመዝጊባ። እዚ ሙኒክ ዘመዝገበቶ ቁፅሪ ብዙሕ ክመስል ዝኽእል እኳ እንትኾነ ብደረጃ ዓበይቲ ሊጋት ኤሮጳ ክርአ እንከሎ ግን ነታ ኣብ 1933-34 ኣብ ሓደ ዓመት ኣብ ኩሎም ውድድራታ 180 ሸቶ ኣመዝጊባ ዝወደት ናይ ሰሜን ኣየርላንድ ጋንታ ሊንፊልድ ጥራዩ ዝቕድማ። ኣብ ታሪክ ዓበይቲ ሊጋት ኤሮጳ ኣብ ሓደ ናይ ውድድር ዓመት እታ ዝበዝሐ ሸቶ ኣመዝጊባ ዝወደት ናይ 2011-12 ባርሴሎና እያ። ናይቲ ግዜ ባርሴሎና ኣብቲ ዓመት ኣብ ኩሎም ውድድራት 190 ሸቶ ብምዝጋብ ሓድሽ ክብረ ወሰን ኣመዝጊባ። ከምዝዝከር እቲ ዓመት ሊዮኔል ሜሲ ኣብ ላሊጋ 50 ሸቶታት ኣብ ኩሎም ውድድራት ድማ 73 ሸቶታት ኣመዝጊቡ ዝወዳኣሉ ናይ ውድድር ዓመት እዩ። ናይቲ ግዜ ባርሴሎና ኣብ ነፍስ ወከፍ ግጥም ብገምጋም 2.9 ሸቶታት እናመዝገበት እያ 190 ሸቶታት በፂሓ። እዛ ናይ ሎም ዓመት ባርሴሎና ገምጋም ኣብ ነፍስ ወከፍ ግጥም እተመዝግቦ ሸቶ 4.7 ብምዃኑ ኣብ መወዳእታ ዓመት እተመዝግቦ ብዝሒ ሸቶታት ኣብዚ ሕጂ ኮንካ ንኽትግምቶ ኣፀጋሚ እዩ። ሓምሻይ ዝበዝሐ ናይ ፀብልልታ ሸቶ ፍልሊ ሒዛ ዝወደአት ጋንታ ሪያል ማድሪድ ኣብ 2011-12 121 ናይ ሊግ ሸቶታት ኣመዝጊባ ክብረ ወሰን ብዝሒ ሸቶታት ኣብዝሓዘትሉ 32 ሸቶታት ኣንጻራ ክምዝገባ እንከሎ 89 ፀብልልታ ሸቶ ሒዝያ ወዲኣ። ባርሴሎና ድማ ኣብ 2014-15 ኣብ ትሕቲ ኣላይነት ሉዊስ ኤንሪክን ስሉሳዊ ዓወት ኣብ ዘመዝገበትሉ ዓመት ነዚ ብማድሪድ ተመዝጊቡ ዝነበረ ቁፅሪ በፂሓቶ። ባርሴሎና ድሮ ኣብዚ ናይ ውድድር ዓመት 31 ሸቶታት ከተመዝግብን ከላ 7 ሸቶታት ድማ ኣንጻራ ተመዝጊቡ። በዚ ድማ ኣብ ቀዳሞት 7 ግጥማት 24 ፀብለልታ ሸቶ ሒዛ ንቒላላ። ባርሴሎና ቀዳማይ መስመራ ብዘመዝግቦ ዘሎ ብዝሒ ዘለዎም ሸቶታት በቲ ዳሕረዋይ መስመሩ ዝምዝገቦ ዘሎ ሸቶታት ከይተሰከፈ እንተደኣ ብዘለዎ ዋሕዚ ዝቕፅል ኮይኑ ነዚ ናይ ፀብለልታ ሸቶ ፍልሊ ክብረ ወሰን ዘይትበፅሓሉ ኣብነት ኣይረአየካን።
1: A la profundidad, Rafinha que recorta, Rafinha. ¡Gol! ¡Gol!
0: ሻድሻይ ናይ መወዳእታን ናይ ፈለማ ኢንቪንስብልስ ባርሴሎና ቅድሚ ሕጂ ኣብ ትሕቲ ዮሃን ክሩፍ፣ ፔፕ ጓርዲዮላ ይኹን ሉዊስ ኤንሪከ ካብ ዝተሰርሐት ባርሴሎና ንሓደ ናይ ውድድር ዓመት ብዘይስዕረት ዝወደአት ጋንታ የላን። እታ እንኮ ኢንቪንስብልስ ንምዃን ተቃሪባ ዝነበረት ኣብ 2017-18 ብኤርኔስቶ ቫልቨርደ ትዕልም ዝነበረት ጋንታ እያ። ናይቲ ግዜ ባርሴሎና ኣብ ሓደ ናይ ውድድር ዓመት ካብ ዘካየደቶም 38 ናይ ሊግ ግጥማት ኣብ 27 ተዓዊታ ኣብ ሸዓተ ማዕረ ተፈላለያ ሓንሳብ ድማ ተረቲዓ። ኣብቲ ዓመት ንባርሴሎና ዝረትዐት እንኮ ጋንታ ለቫንተ እያ ነይራ። ለቫንተ ኣብቲ ሊዮኔል ሜሲ ዘዕረፈሉ ግጥምያ ንባርሴሎና 5-4 ረቲዓታ። ዛጊት ኣብ ታሪክ ላዕለዋይ ዲቪዥን ኩዕሶ እግሪ ስጳኛ ክልተ ክለባት ጥራየን ኣብ ሓደ ናይ ውድድር ዓመት ስዕረት ከይቀመሳ ወዲአን። ኣብ 1929-30 ኣትለቲኮ ቢልባኦ፣ ድሕሪ 2 ዓመታት ድማ ሪያል ማድሪድ ነቲ ክብረ ወሰን ተመዓርያቶም። ይኹን እምበር ኣትለቲ ኮ ማድሪድን ሪያል ማድሪድን ኣብቲ እዋን ኣብ ሓደ ናይ ውድድር ካላንደር ንዝካየድ ዝነበረ 18 ግጥማት ጥራየን ብዘይስዕረት ወዲዮንኦም። ግጥማት ላሊጋ ስጳኛ ካብ 1987 ንድሓር ናይ ሓደ ዓመት ውድድራቱ ናብ 38 ግጥማት ክብ ካብ ዘብል ንድሓር ኣብ መላ ናይ ውድድር ዓመት ከይተሳዕረት ውድድራ ዝወደት ጋንታ ናይት ክሊግ የላን። ናይ ሎም ዓመት ባርሴሎና ምናልባት እታ ናይ ፈለማ ኢንቪንስብልስ ክትከውን ትኽእል ጋንታ ኮይና መጽያላ።
2: Lo de quedarse parado Miguel, bueno, ahora lo hablamos, que viene Lamine, ¡Lamine! ¡Gol!
3: God, Kramer?

0: und Harry Kane, der Ausgleich.
1: Ja.

Kidding.

Assist the score.

ዝኸበርኩም ተዓዘብቲ መደብ ለሰ ስፖርት ናብ ምዝዛም ገፂኡ ትተርፈና መደብ ድማ ሌላ ስፖርት እያ። ኣብ ናይ ሎሚ መደብ ሌላ ስፖርት ንገዲም ተፃዋቲት ኩዕሶ መርበብ ክለብ ምድላው መግቢ ዝነበረት ሱዛና ፀጋይ ዝተባሃለት ዜጋ ናባኹም ከነላልያ ኣቕሪብና ኣለና። ጋዜጠኛ ኤፍሬም መኮንን ዘዳሎ ትሕዝቶ ብከምዚ ይስዕብ ሰናይ ምክት ኣለን።

0: ሓደ ግዜ ናብና ዋንጫ በፂሕና ምሳ ማደ ፋይናል ማለት እዩ በፂሕናስ እንታይ ዴጋ ጌርና ክሳብ ሕጂ ትሕዝነኒ ከምኡ ከማ ንብለን ነረ ንበዓል ሰሜራ ብርሃን መሪሕ ንመርሕ ነርና ብጣዕሚ ብሓይል ብፅቡቅ ዓብላሊ ነጥብን ዓብላሊ ፀወታን ንመርሐ ነርና ንሃማደ ማለት እዩ ፋይናል እያ መሲዩ ብባውዛ ተወሊዑ ማለት እዩ ሕጂ እንታይ ምርጫ ቅሪቦምልና ንደያኑ ክትቅፅላ ኣዶ ትደልያ ዋላስ ትቋርፅ ሞ ከም ብሓድሽ ኔክስ ክጀምራ ገለ ኢሎምና ንምንታይ ከማ ከምዝወሰና ይፈልጥ ድያ ሳብ ሕጂ ኣቋሪፅና ድሓን ኔክስት ኢልና ክንስዕረን ሲ እቲ ፖሲብሊቲ ክንስዕረን እዩ ነይሩ እቲ ዕድል ሲ ኣይተጠቀምና ኣሎ ኣብታ ኔክስት ምስ ተፃወትና ግን እታ ዕድል ሰን ተጠቂመናላ ማለት እዩ እዚኣ ካብታ ትሕርቀኒ ያ ብጣዕሚ ጌጋ ደስ እጅ እንደወሰድና ኣላ ማለት እዩ
1: ናይ ስዛ በቃ ቁልጡፍ እዩ ነይሩ ዕቤትናታ እቲ ፀወታ እቲ ድሌት ነይርዋ ሓቂ ሓሽ ብጣዕሚ ኣብ ስፖርት ዝነበረ ደሌት ወላ ኣብቲ ናታ ዝነበረ ዲስፕሊ ኣብቲ ናይ ሰዓታት ምክባብ ናይ ስፖርት ብምሉእ እቲ ስፖርታዊ ክገብሮ ዝግብኦ ትገብሮ ነራ እቲ ለውጢ ከዓ ዝያዳ ፅቡቅ ለውጢ እያ ርያ
2: ኣብ ምክልኻል ብጣዕሚ ሓያልያ ወዲኣ ድሞተት ኩዕሶ እያ ተልዕላ ሰርባ እውን ሓያል እዩ ከም ዳርጋ ማሽ ናታ ሰርቢ ንፍዕቲ ኢኻ ስዕሪ ደይ ትፈቱ ኩላህ ናይ ንፈትዋ ንዲና ስዕሪ ደይ ትፈቱ ተፃወተት እያ ነራ ብኡ የለና ንስዛ
3: ጌና ብንእስነታ ከላ ኣትሒዘ እያ ፍቕሪ ስፖርት ኣብ ደማ ተዋሂዱ ዓብዩ ፀሓይ በሪቓ ክሳብ ተዓርብ ሃብማን ቀልባን ምስ ኩዕሶ መርበቢ ዝነበረ ሓንቲ መዓልቲ ስማ ምስቶም ኣብ መራኸቢ ብዙሃን ዝፅውዑ ብሉፃት ስፖርተኛታት ክትቀርብ ድሌትን ባህግን ነይርዋ ሓሳብ ርባ ሰሚርላ ከዓ ድሌት ውሽጢ ባሕሪ ከብዳ ጋህዲ ኮይኑላ ናይ ሎሚ ኣካል መደብ ሌላ ስፖርት ክትከውን ሓሪነያ ኣለና ንገዲም ተፃዋቲት ኩዕሶ መርበብ ጋንታ ምድላዊ ምግቢ ሱዛን ፀጋይ ስማ ሱዛን ፀጋይ ተስፋይ ትበሃል ሱዛን ኣብ እስምራ ከባቢ ገጀረት ንእሽተያ ተወሊዳ ዓብያ ዕድሚኣ ንትምህርቲ ምስ ኣኸለ ፈለማ ናይ መባእታ ትምህርታ ኣብ ቤት ትምህርቲ ገጀረት ናይ ማእከላይ ደረጃ ትምህርታ ኣብ ቤት ትምህርቲ ሓርበኛታት ናይ ካልኣይ ደረጃ ትምህርታ ድማ ኣብ ቤት ትምህርቲ ቀየ ባሕሪ ተኸታተለት ሱዛና ገና ኣብ ንኡስ ዕድሚኣ ኣብ ቤት ትምህርቲ ሓርበኛታት እናተምሃረትን ከላያ ቀስ ብቐስ ፍቕሪ ኩዕሶ መርበብ ክሓድራ ጀሚሩ ምስ መሳቱኣን መማህርታን ከም በዓል ማርታ ወልዳይን ካልኦት ብርክት ዝበላ ደቂ ኣንስትዮ ብምዃን ኣብ ቀፅሪ ቤት ትምህርቲ ሓርበኛታት ክትፃወት ጀመረት ካብ ዕለታት ሓደ መዓልቲ ከም ኣመላ እናተፃወተትን ከላ መምህራ ዝነበረ ብዝነበራ ነዊሕ ተኽለ ሰብነትን ኣብ ሜዳ ተንፀባርቆ ዝነበረት ፍሉይ ክእለትን ጥበብን ኣብ መጻኢ ብልፅቲ ተፃዊቲት ኮይና ከም እትወፅእ ድሕሪ ምስትውዓል ዝያዳ ዓቲባ ክትሰርሓሉን ክትፅዕረሉን ምኽሩ ለገሰላ በዚ ተተባቢዓ ድማ ንዓውዲ ኩዕሶ መርበብ ስርሐይላ ክትተሓሓዞን ሙሉእ ግዜኣ ክትውፍየሉን ጀመረት ኣይፀንሐትን እውን ኣብቲ እዋን ዝካየድ ዝነበረ ናይ ኣብያተ ትምህርቲ ውዕውዕ ውድድራት ንቤት ትምህርታ ወኪላ ክትፃወት ተራእየት ኣብ ከምዚ ኩነታትን ከላ ድማ በቲ ካብ ግዜ ናብ ግዜ ተርእዮ ዝነበረት ቅልጡፍ ዕቤት ኣሰልጣንን ኩዕሶ መርበብ ዝነበረ ነፍሲሄር መምህር ስዩም ማለት ማስተር ንዓኣን ንማርታን ከምኡውን ካልኦት ብርክት ዝበላ ተፃወቲ ኣኪቡ ኣብ ጋንታ ሰላም ጠርኒፉ ኣብ መፃወቲ ሜዳ ዩኒቨርሲቲ ኣስመራ ስሩዕ ልምምድን ትምህርትን ክህበን ጀመረ ሱዛናን ደቂ ጋንታኣን ኣብ ስሩዕ ዲቪዥን ኩዕሶ መርበብ ዞባ ማእከል ተመዝጊበን ውድድርን ከካይዳ ጀመራ ከም ጀመርቲ መጠን ኣተባባዒ ዝኾነ ውፅኢትን ብቕዓትን ብምርኣይ ካብ ተዓዘብቲ ኣድናቆት ኣትረፋ
0: ጀመርቲ ኢና ነርና ሽዑ ግን ኩሉይ ዶ ተባባዕካ ኩሉይ ኣጆክ ድብለካ ውሄድ ድብለካ ሽዑ ስዩም ማስተር መንግስተ ሰማይ ዋርሶ ስሒቡኒ ማለት እዩ ንዓይኒ ማርታ ካልኦት ነረን ውን በዓል ብስራት ስምረት ዝበሃላ ካብኡ ካብቲ ናይ ቤት ትምህርቲ ና ተፃወትና ከለና እዩ ኣውፅኡ ኣብ ሓንቲ ክለብ ጠርኒፍና ማለት እዩ ሽዑ ኣብ ዩኒቨርሲቲ ኢና ትሬኒንግ ንገብር ነርና
3: ዝኾነ ድሕሪ ቁሩብ ዓመታት ጋንታ ሰላም ተፈላለየ ምኽንያት ክትፈርስ ተገደደት። በዚ ምኽንያት ድማ ተፃወቲ እዛ ጋንታ ናብ ካልኦት ጋንታታት ክግዕዛ ግድን ነበረ። ዳርጋ ዝበዝሓ ተፃወቲ ጋንታ ሰላም ከዓ ብሓባር

0: ከለ ሃባና ተፃወትውን ዝፃዕራ ነይረን ናብቲ ክለብ ክንጠርነት ማለት እዩ። ድላዊ ምግቢ ምስ ሓዘትና ብዙሕ ሳፖርት ኢና ረኪብና ቢዮነስ ናይ ዕድቂ ሳፖርት ረኪብና፣ ናይ ምግቢ ሳፖርት ረኪብና፣ ትሬኒንግ ጌርና ንምገበሉ ብዙሕ ነገር ክንዓቢ ኣብቲ ስፖርት ሳፖርት ገብሩና ነሩ። ብሉፃት ተፃወቲ ዳሓዘት ጋንታ ነራ ፊዚካሊ ፊት ድኾና ተፃወቲ እየ ነረ ኩለን ዲስፕሊን ከዓ ብጣዕሚ ዲስፕሊን ዝነበረን ጋንታ እየ ነረ። በዚ ብጣዕሚ እዩ ብዙሕ ሰብ እውን ከምኡ ይብል እዩ።
1: ክለብ ምድላው ምግቢ በዘን ካብ ጋንታ ሰላም ዝመፃ ተፃወቲ እናተሓገዘት ኣብ ሓፂር እዋን ሓንቲ ካብ በዳህትን ተወዳዳሪት ጋንታን ክትከውን ከኣለት። ኣብቲ እዋን ውድድራት ቀዳማይ ዲቪዥን ኩዕሶ መርበብ ዞባ ማእከል ጋንታታት ሃማድአን ኣዱሊስን ዝያዳ ዓብሊለናሉ ዝነበራ ግዜ እኳ እንተነበረ ክለብ ምድላው ምግቢ እውን ብጊድኣ ካብዘን ክልተ ጋንታታት ብዘይሰንፍ መንገዲ ነቲ ዝካየድ ዝነበረ ሓያል ውድድራት ዝያዳ መቐረትን ተባሃግነትን ክትውስኸሉ ክኢላ እያ።
0: ተወዳደርቲ ንባህላ ክለባት ሲ ኣዱሊ ሳማድአ ምድላው ምግቢ ድሕሪኡ ሓበን ነረን ሓያላት ጋንታ እየ። ብጣዕሚ ሓያላት ጋንታ ኣዝየን ብርቱዓት ክለባት እየን ነረን። ኣብቲ ሽዑኡ ግዜ ከዓ ናይ ብሓቂ ቮሊቦል ገኒኑሉ ዝነበረ ግዜ ንሕና ክንፃወት ከለና ዳርጋ ቦቾ ፊልያስ ኮፍ መበሊ ተሳኢኑስ ኣብ ላዕሊ ኣብቲ ተኣሽሙ ደይቦም እዮም ንርኢ ነይሮም ኣብቲ ደንደስ ማለት እዩ። ብጣዕሚ ፅቡቅ እዩ ነይሩ እቲ ተሃዋሁ ናይ ስፖርት ሲ ብጣዕሚ ፅቡቅ እዩ ነይሩ። ሽዑ ተወዳደርትናስ በዓል ኣዱሊስ ሃማድአ ሓያላት ተፃወቲ ነረነን ከም በዓል ረሃዋ ከም በዓል ሚለ ናይ ሃማድአ ማለት እዩ።
2: መን ያ ቀዳሚት ካልአይቲ ሳርሰይቲ እዚ ትፈልጦ ኢኻ ሓያላት እየ ነረ ምሙሉአ እተን ዝነበራ ሽዑ ጋንታት በቂ ሓያላት እያ ንስኻ እስካዕታ ናይ መወዳእታ ሰዓት ካልአይቲ ዲኻ ቀዳሚት እዚ ኣይትፈልጦ ኢኻ ትፀወታ ሸዓ ኣፍታ ሜዳ ኢኻ ትፈረዳ እምበር ሓያላት ደይ ሰናንፋ ጋንታታት እዩ ነይሩ ብጣዕሚ ፅቡቅ እዩ።
1: ሓንቲ ካብተን ልዑል ብቕዓትን ናይ ማልያ ፀወታን ብምርኣይ ዓብዪ ኣድናቆት ዘትረፋ ብሉፃት ተፃወቲ ከዓ ሱዛና ፀጋይ ድኣ ነበረት። ገለ ካብ ፍሉይ ብልጫታት ናይ ሱዛን ንምጥቃስ ብኣንጻር መጋጥምታ ኩዕሶ ኣብ ምዕጋትን ምህረምን ብዓብኡ ድማ ብኣንጻር መጋጥምታ ዝተሃርማ ተረርቲ ኩዓሳሱ ብዘደንቕ ጥበብን ክእለትን ኣብ መሬት ወዲቓ ተድሕነን መንባራ ደቀ ጋንታኣን ደገፍታን ዝምስክርዎ ሓቂ እዩ።
2: ብጣዕሚ በቃ ካብተን ጋንታታት ብምሉአን እንደ ደድንቀ ዘድንቃ ፀቢቕካ ናይ ሱዛ ኩሉ ነገራታ በቃ ሻለፍቲ ፀወታ ዘለዋ ፍቲ ትሬኒንግ ትገብረሉ ፍቲ ውድድር ብኒሕ ትፃወት ቆልዓ ኩሉ ነገራታት በቃ ንፅፍቲ ቆልዓ ብኸመይ የድ ብላ ሱዛ ኣብ ክእለት መፅኻ ብዝኾነ ነገር ብጭፍትናታ ብውልቂ እቲ ፅቡቅ ነገር ትፃወቶ ዝነበረ ካብ ምክልኻል እያ ሓይላ ኣብ ምክልኻል በቃ ሱዛና ብድሕሪት ንሕራ ላፍታ ምክልኻል ዝኾነ ነገር ኢኻ ስኻ ተኣማሚንካ ኢኻ ትፃወት ወላፍቲ ቅድሚት ክተጠቅዕ ንሕራ ኣለካ ስኻ ብድሕሪት መፅኡ ደጥቃዕካ ነገር የለን ሱዛና ኣላልካ ኢኻ ተወስ ብጣዕሚ በቃ መሬት ዘበጠት ኩዕሶ ያ ተውፃ ነራ ከምቲ ዝነበራ ነፍሲ ወላ ፍጋማጠ ናይ ትሓስቦን ኢኻ ተዓፃፂፋ ግን ታ ኩዕሶ ትበክ ንሳዳህበትካ ኩዕሶ ከዓ ትጥቀመላ ከምዚ ብጣዕሚ ናይ ክልኻልናታ ብጣዕሚ ብልፅቲ ነራ
3: ኩዕሶ ካብ ኩሉ ኩዕሶ ድወደቕት ኩዕሶ ኣይተውድቃል እዩ ወርዊራ ሓይዳ ተምፅ ፈትያ ብጣዕሚ ያ ንድፈታ ብኹም ስማሽ ከዓ ናታ

ወላዲ ሱዛን መምህር ጸጋይ ተስፋይ ከምክሉ ወላዲ ጓሎም ካባብ ስፖርት ዚያዳ ኣብ ትምህርቲ ክትግደስን ክትነፍዓሎምን እዮም ዝምነዩ ነይሮም። እንተኾነ ጓሎም ትምህርታ እናተኸታተለት ዚያዳ ግን ናብ ኩዕሶ መርበብ ድኣ ዘንበለት። እዚ ኩነታት ንኣቶ ጸጋይ ከምቲ ዝድለ ዘየሐጉስ እኳ እንተነበረ፣ ሓደ እዋን ግን ኣሰልጣኒኣ ዝነበረ ነፍሲሄር መምህር ስዩም ማስተር ናብ ገዛ መምህር ጸጋይ ብምኻድ ጓሎም ትምህርታ እናተኸታተለት ኩዕሶ

0: ሶመር በክትጻወት ወልሓንቲ ጸገም ከም ዘይብሉ አረደኦም መምህር ጸጋይ አመጀመሪያ ነግፈረግ ኢሎምኳ እንተ ነበሩ ጸኒሖም ግን ጓሎም ኣብ ጋዜጣ ሓዳስ ኤርትራ ዓምድ ስፖርት ስእላ ክወፅ ምስተዓዘቡስ ብኣካል ናብ መጻወቲ ሜዳ ፖቾፊላ ብምምራሕ ንጓሎም ከተባብዑ ጀመሩም
1: እቲ መጀመርያ ኳ ክብል ድብል እንዲ ኩሉ ወላዲስ ክትመሃረሉ ትምህርትትና ተዓሉ ዩ ድደሊ ብዙሕ ይድጉፍኻን እዮም ድሓር ግን ጠቕላላ ኮምፕሊትሊ ልበይናኡ ስለ ዝኸደ ነቲ ትምህርቲ እውን ዳርጋ ናብ ምሕዳግ ዓይነት ምስ መፃኹ ኣቦይ ቅሩ ርድኡ ነ ይርድኦ እዩ ፅቡቅ ገይሩኒ ንሰቦይ ኮፍ ኢልና ተዘራሪብና ማለት እዩ ኣነ ትምህርተይ ክቕፅል ማለት ክሕዞቲ ትምህርቲ እሱ ከዓ በቲ ስፖርት ሳፖርት ክገብረኒ በዚኣ ተሰዋሚዕና ማለት እዩ በቃ በዚኣ ብዙሕ ነዊሕ ሲ ኣይተሸገርኩን ኣነ ከምተን ካልኦት ድሽገርኦ ብዙሕ ሽግር ኣይነበረኒ ንገዛ ሓፃረ ነይራ እሳ ከዓ እታ ትምህርቲ ክሓመቕም ጀመርኩ ድመፀት እያ ማለት እዩ እምበር ብዙሕ ኣይተሸገርኩ ክዘርባ
2: ውላድካ ፅቡቅ ቦታ መፅሕቲ ምና እያ እዛ ባለይ ብተፈጥራ ብባህርያታ ምስ ወዳት እያ ዝፀወት ና ስተ ከላ ሕጂ ስፖርት ምስ ጀመረ ክለተ ነገር ሓደ ነቲ ስፖርት ድሌታ ስለ ዝኾነ ባህጋ ስለ ዝኾነ ክትቅፅረ ደለ በቲ ሓደ ወገን ድማ ትምህርቲ እውን ከይትገድፍ ደለ እሳሳይ ከዓ ካብ ስነ ምግባር ከይትወፅእ ሕልዋ ሕጂ ነቲ ኣሰልጣኒኣ ክልተ ሰለስተ ግዜ ምስ ከልከልኳ ኣሰልጣኒኣ ኣብ ገዛና መፅኡ ኣረቲ ኩሉ እዚ ዝበሃል ከዓ ንግዲ ኣነ ምንቶ እዩ ፅቡቕት ከይ ደስ ይብለኒ ግን ስነ ምግባር ከዓ ኣካይዳኣ ፅፉፍ ክኸውን ስለ ዝደሊ ከመይ ኢለዮ ብሓቂ ንሕና ንስዕባ ኢና ኣይትሰከፉ ብዛዕባ ዝበለኒ ኣነ ከዓ ከም ተቕፅል ገይረያ ይስዕባ እውን ነይረ ይከታተል ነረ ኣብቲ ፖቾፊላ ከይደውን ይርኣን ይስዕባ ነረ ብሓቂ ደስ ይብኒ እተን መፃወታውን ሓቂ ንቋዓትን ኩሉ ንቋዓትን ነይረን እሳ እውን ኣብ ጋዜጣ ከም ሓቂ ብዙሕ ግዜ ትወፅእ ነራ ጋዜጣ ሕጂ ብቐሊሉ ኣይርከብና እምበር እቲ ጋዜጣ ሓቂ ይርኹ ኣብ ጋዜጣ ትርአ ነራ ስዘራ ኣብ ሰሙን ፅሙን ብተደጋጋሚ ትወፅእ ነራ ሕጂ ነዚ ዝስዒበ ድማ ኣነ

0: ክለብ ምድላው መግቢ አዚያ ሐያልን ተወዳዳሪትን ጋንታ ክንሳ ዝበዝሕ እዋን ኣብ ናይ መዛዘሚ ግጥም እንተስ ናይ መዓልቲ እንተስ ናይ ዕድል ነገር ኮይኑ ዝበዝሕ እዋን ዋንጫ ካብ ምዕታር ንስክላ ተምልጠን መንባርኣ ሱዛን ነቲ ፍጻመ ንድሕሪ ተመሊሳ ትዕልል
1: ናይ ሕቡራት መንግስታት ተኣሽሙ ግጥም ነይሩ መሰለንተ ዘይተጋጊ ሸዓ ዋንጫ ንመጀመርያ ግዜ ኢና ዋንጫ ወሲድና ብዙሕ ኢና ናብ ፋይናል ንበፅሕ ግን ኣብቲ ሽዑኡ ንኣይንክ ሓበን ኢና መስለኒ ኣብቲ ፋይናል ንበፅሕና ስምስ ሓበን ኢና መስለኒ እሰኒ ስኤራ ንመፅን ንሕና ስኤርና መፅ ኣብቲ ፋይናል ተረኺብና ፍሉይ ሓጎስ እዩ ነይሩ ሽዑ
2: ወቃፍጆፊላ ዝጋዕ መርገፂ ዝሰኣንሉ ግዜ እዩ ነይሩ ንክርኢ ሰብ ፀወታ ዝነበረና ግዜ ብጣዕሚ ሰብ ድመልእ ነይሩ ፀወታ ከዓ ነይሩ ዓወት እዩ ዳርጋ ንሕና ሕጂ ኣብ ካልአይቲ ኣብ ሳልሰይቲ መውፅ ነርና እበር ቶኮይና ፃሕ ነርና ብጣዕሚ ሰብ ካ ፈትዎ ነይሩ ሽዑቲ ስፖርት ንድዕንታይ እዩ ይፍቶ ነይሩ
0: ኣብቲ እዋን ዝነበራ ተፃወቲ ክለብ ምድላው ምግቢ ኣብ ሓድሕደን ዝነበረን ዓቐኑ ዝሓለፈ ፍቕርን ሓልዩትን ኣብ ዓወት እታ ጋንታ ዓብተራን ኣበርክቶን እዩ ነይርዎም ካብዚ ብዛዓብገን እተን ኣብ መፋረቕቲ ሰዓታት ደቂ ጋንታ ዝነበራ ናይቲ ሽዑ እዋን መንእስያት ተፃወቲ ዝጀመረኦ ፍቕርን ምሕዝነትን ክሳብ ሎሚ ይቕፅል ምህላው እዩ
1: ጥዑማት ጋንታ እዩ ብጣዕሚ ጥዑማት በቃ ሕጂ ቤተሰብ ኢና ምሰዓታትን ኣይተፈላለናን ኣብኒ እውን ግሩፕ ኣለና ልዕልለሉ

0: ፋሚሊ ኢና በቃ ኣብዚ ምስ ፋሚሊ ንባፃፃሕ ገለመለ እቲ ናይ ስፖርት ዝምድናስ ናብ ፋሚሊ ተቐይር እዩ። ስለዚ ብሩኻት እየን በቃ ጥዑማት ከም ሰሚራ ዝገለፀቶ ኣብ ኢንተርቪው ምግቢ እየን በቃ ከምቲ ሽመንሲ ምግቢ እየን ንሳተን።
1: ሱዛና ኣብ ዓመተ 1997 ትምህርታ ዛዚማ ምስ ኣባላት ሻብዓይ ዙርያ ናብ ሳዋ ኣምርሐት። ግቡእ ወታደራውን ፖለቲካውን ትምህርታ ዛዚማ ከዓ ናብ ሓይልታት ተመደበት። ኣብ ሓይልታት እውን እንተኾነ ኣብቲ ዝካየድ ዝነበረ ናይ ክፍለ ሰራዊታት ውዕውዕ ግጥም ተሃን ናይ ኩዕሶ መርበብ ክተውፅእ ዕድል ረኺባ እያ።
0: ኣብ ሳዋ ፍሉይ ድኾነ ፀወታ እዩ ነይሩ ኣዝዩ በቃ ፍሉይ ድኾነ ምክንያቱ ኣብኡን ተሸሊመ ነረ ምንስቲ ተፃዋቲ ተባሂላ ካብቲ ታሽሙ ማለት እዩ። ኣብ ካብኡ ወፂና ግን ናይ ኮር ናይ ክፍለ ሰራዊታት ገለ ፀዋት ነረ ኣዋልድ ስለ ዘይነበራ ምሳይ ግን ኣነ ምስ ወዳት እየ ፀዋት ነረ ምስ 25 ሓያላት ተፃወተ ነይሮ ንሳቶም ተጠርኒፈስ ምስ ካልኦት ተኣሽሙ ክፍለ ሰራዊታት ኢና ንፃወት ነርና ኣዝዩ ፅቡቅ ፀወታታት እዩ ነይሩ። ሰወዳት ክትፃወት ከለካ ከሞ ሓያሊካ ትኸውን ኣዝዩ ሰራዊት ብጣዕሚ እዩ ቲፎ ክስታይ ዝኸውን ዘተባብዓካ ቲፎዘ ከዓ ፍሉይ እዩ ኣብኡ ብጣዕሚ ብጣዕሚ ፅቡቅ ፀወታ ምር ንፃወት ነርና ኣብኡ ሰዓ ድወፅስ ፀወት ነይረ።
1: ሱዛና ፀጋይ ኣገልግሎታ ወዲኣ ኣብ 2005 ዓመተ ምህረት ተጣየሰት። ድሕርዚ ብዙሕ ከይደም ጎየት ናብ ስደት ኣምርሐት። ፈለማ ናብ ሃገረ ግብፂ ፀኒሓ ድማ ናብ ካናዳ ብምምራሕ ኣብኡ ትቕመጥ ኣላ።
0: ኣብ ካናዳ የደቕመጥ ከተማ ካልገሪ ብሕክምና ዙርያ የ ድሰርሕ ኣብ ሆስፒታል የ ድሰርሕ
1: ዘገርም ፍቕሪ ኩዕሶ መርበብ ክሳብ ለይቲ ሎሚ ዘይወፀላ ምዃን እዩ። ኣብቲ ትቕመጠሉ ሃገር ኣብ እዋን ዕረፍታ ምስ ብርክት ዝበላ ናይ ቅድም መዛኑኣ ዝነበራ ብምዃን ሓቢራ ከም እትፃወት እውን ትዕልል።
0: ኣይትገርፎን ኢኻኩም ሳ ሕጂ ገረፍኩምኩም ኣይገረፍኩን ምናልባት ከምዚ ክለት ጠሪፍካ ገለይ ትፃወት ንበር ስቲል ናብ ኣብቲ ዘለኹ ዓዲ ፃወት ናይ ጥዕና ማለት እዩ። ኣይትገርፎን ኢኻ እቲ ድሌት እቲ ፍቕሪ ናይቲ ስፖርትን ስለ ዘለካ ገዲፍካ ኣይትገርፎ
1: ሓደ መዓልቲ ካብ ስደት ጠቕሊላ ናብ ዓዳ ምስኣተወት ኣብ ኩዕሶ መርበብ ሃገርና ዓቕማ ዘፍቅዶ ዘበለ ኣበርክቶ ክትገብር መደብ ከም ዘለዋ እውን ኣይሓበአትን።
0: ናይ ምምፃእ መደብ ይህልወካ እንዲ ዜርካ ዜርካ ናብ ዓዳኻ እንዲ ዓዳኻ ትነብር ኢኻ ትመርፅ እግዚኣብሔር ንብል ኢና ኣሎ ግሩፕ ኣሎ ኣብ ግሩፕ ኩሎም ዓድታት ተጠርኒፍናስ ሓንቲ ግሩፕ ኣላትና መሴንጀር ንረኸበለ ዋትስኣፕ ትብል ኢኻ ብዙሕ ኢና ከምበዓል ጠነይ ገለ ብዙሕም ሳፖርት ዝገብሩ ዝንግበር ከምዚ ንግበር ከምዚ ንስራሕ ትበሃሃል ኢኻ ግን ትናብራ ውጥጠካ ገለ ኣሎ ብዙሕ ግን ግዜ ኣሎ ንኩሉ ግዜ ኣሎ። ስለዚ ግዜ ምስ መፀ ከም ፍቓድ ኣምላኽ ንገብሮ ንኸውን ይላሓስ
2: መፅያ ኣብ ዓዳ ዝኾነ ዓይነት ኣበርክቶ ክትገብር ምስቲ ዝነበረቶ ደረጃ ነቲ ስፖርት ንኸተባራትዖ ንሕና ውን ኣብዚ ኮይና ክንቅበለን እዚ ፅፅቢትና ንሕና እዚኦ ክብል ንኽእልቲ ናይ ዓድና ስፖርት ካብቲ ዝነበሮ ንላዕሊ ክመፅእ እዚ ሒሉ እንዲ ደሎ መዛሓሊኡ ከዓ እቲ ጋንታታት ክዳብ ዘይምርካብ ጠርናፊ ዘይምርካብ እንዲ ተንከይደን ደለዋ እውን ሓይለን ነዚ ስፖርት ከባራብሮ ንዕ ንፅበ ንሕና ስፋ ንገብር
1: ዳታ። ሱዛና ፀጋይ ኣብዚ ደረጃ ክትበፅሕ ዓብዪ ኣበርክቶ ዝገበሩ መምሃራና ኣሰልጠንታ ደቂ ጋንታኣ ድሕሪ ምምስጋን ነዘን ኣብዚ እዋን ዝፃወታ ዘለዋ ውልዶ ተፃወቲ ኩዕሶ መርበብ ኣበርቲዐን ሰሪሐን ስመንን ስም ሃገረንን ከፀዋዓ ለበዋኣ ብምትሕልላፍ ተሰናቢታትና።

0: በቃ ኣብሱሳንስ ኣብድኾነ ነገር ሲ ብንእሽተይ ተበጊስካ ሳበይ ከም ድብፅሕ ክእለት ወላ ተዘይህሉ ንድሕር ድሌት ኣሎ ክመፅእ ክእል እዩ ትሬኒንግ ብብዙሕ ድሕር ጌርካ ኣብ ዝኾነ ነገር ከም ሱዛን ሕጂ ቀደም ኣብ ቤት ትምህርቲ ድኾነ ስዩም እዩ ደቃላጥፈን ዝነበረ ናብቲ ክደብ እትዩ ትደምህረካ ትሰልጣነ ድበለካ ውን ተሰሚዕኻ ኩሉ ነገር ሲ ድብፅሕ እዩ
1: ካብ ሓቂ ዝኾነ ስድራቤ በቲ ስነ ምግባር ክጥንቀቕ ጣይ ዘለዎ እምበር ክድግፎም ግቡ እዩ ዝኾነ ስድራ ቤት ከምቲ ኣነ ንጓለይ ስዛና ንድግፋ ዝነበርኩ ዝኾነ ስድራ ቤት ድማ ክድግፋ ይግብኦ እየ ዝብል ምክንያቱ ስምን ዘፀውዓ ሸማገርን ዘፀውዓ ንሽመን የምልካ ህውነት ዝረኽባ ስለዚ ዝኾነ ስድራቤት ክድግፍ ኣለዎ ኢ
2: መጀመርያ ድሌት እንዲ ንሕና ንባዕልና ኮ ክጠር ነፍቲ ይነበሩና ሳፖርት ዝገብረና ኣይነበረን ኩሉ ካብ ጅባና እዩ ነሩ ክንፋሚልና ቤተሰብና እንዳሸገርና እዩ እቲ ቀንዲ ድሌት እንዲ እቲ ድሌት እንድሕር ኣሎ ግን እሳተን እንተፅዒረን ክጥርነፋ እንተኽኢለ ግን ኣነ እንታይ መዕድነቶም ድኽእሉ ጠርነፍቲ ከም ንኣብነት ፋብሪካታት ክኾኑ ይኽእሉ ሰብ ትካላት ክኾኑ ይኽእሉ እንተዝጠርንፉ ይብል ክኢላታት ድማ ናይ ስፖርት ክኢላታት ድማ መገዲ ማለት መገዲ ዘትሕዘካ ስትደሊ ኢኻ ኣንፈት ዘትሕዘካ ናብዚ ክዳ ከምዝግበራ ንኣብነት ሕጂ ንዓና ስዩም እንተዘይሒዘና ነይሩ ትኽእላ ይኽንኢሉ እንተዘይጠርንፈና ነይሩ ኮ በቃ በታ ናይ ትምህርትም ተወደአት ነራ ትኸውን ግን ንሱ ዓይኑስ ተጠቂሙሉ ተጠቂሙሉስ እቲ ኣሽሙኡ እውን ተጠቂሙሉ ኣተሓሳስቡ እውን ተጠቂሙሉስ ጠርኒፉና ማለት እዩ ከምዚኦም ዓይነት ሰባት እንተልዮም ክጥርንፍዎ እንተዝኽእሉ ክለባት ክጥርንፍዎ እንተዝኽእሉ መዓበይ ይመስለና ኣነ እምበር ድሌት ደለዎን ተፃዋቱ ዝከህልዎ ዓይነ ነግድን ስፖርት ሲ ነግድ ኩሉስ ናብ ባስኬት ወይ ኩዕሾ ጥራይ ኣይኮነን ዝምባለ ደለዎ ቮሊቦል ዝምባለ ደለዎን ሕጂ እንድሕር ተስፋ ሲኢናናሉ እየ እንዳኸዳ ዘለዋ እዚ ተስፋ እንተዝህብዎ ይብል ኣነ

ዝኸበርኩም ተዓዘብቲ ንሎም ሰሙ ዝተዳልዎ መደብ ኣብዚ ይፍፀም። ስለምክታልኩም ኣዝና ነመስግን። እዛ መደብ እዚኣ ብኩሉ ነገር ናወስኽት እናደመቐት ክትከድናትኩም ተሳትፎ የድልያ እዩ። እዚ መደብ እዚ ብኣኹም ካባኹም ንዓኹም ስለ ዝኾነ ምስ ኩላቶም ኣባላት ስቱድዮ ብሓባር ብምዃን ዝሰናብተኩም ዝመን ዘሎ ሰሙኒ ክኾኑ ምረኻብና ክሳብ ሽዑግን ሰላም።

0: ሰላምታና ተቐበሉ ፈኖ ኤሪ ቲቪ ኣብ ብምክትታል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈርኣን ኣኺሉ ንሎሚ ቀዳም 3 ጥቅምቲ ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹም ኣክዳ ሓጎሴ ንምክትታልኩም ብክብሪ እናዓደምኩ ብቐንዲ ኣርስተ ዜና ፍለም። ፕረዚደንት ኢሳያስ ኣፈወርቂ ብዕድመ ፕረዚደንት ዓብዱልፈታሕ ኣልሲሲ ሎሚ 3 ጥቅምቲ ናብ ግብፂ ገሹ። ብሚኒስተር ዑስማን ሳልሕ ዝተመርሐ ልኡኽ ኤርትራ ምስ ሓለፍቲ ክፍሊ ጉዳያት ወፃኢ ኣሜሪካ ርክባት ኣካይዱ። ላዕለዋይ ልኡኽ ኤርትራ ግብፂ ኣብ እተእንግዶ ዘላ መጋባእያ ንግዲ ዓለምን ይሳተፋሎም። ቻይናን ሩስያን ዝርከበን 28 ሃገራት ንበይናዊ ዘይሕጋዊ እገዳታት ዘለዎን ተቃውሞ ገሊፀን። ኣሜሪካ ናብ ኤሮጳዊ ሕብረት ክትገብሮ ንፀንሐት ሰደድ ናፍታ ከም እተቋርፆ ምጥንቃቃ ካብቲ ሕብረት ተቃውሞ ገጢምዋ። ደቡብ ኮርያን ጃፓንን ዝለዓለ ፀጥታዊ መጠንቀቕታ ከም ዝኣወጀ ሓቢረን። ዝርዝር ዜና። ፕረዚደንት ኢሳያስ ኣፈወርቂ ብዕድመ ፕረዚደንት ዓብዱልፈታሕ ኣልሲሲ ናይ ስራሕ ምብፃሕ ንምፍፃም ሎሚ 3 ጥቅምቲ ሰዓት 7 ንጎ ናብ ግብፂ ገሹ። ፕረዚደንት ኢሳያስ ኣብ ግብፂ ኣብ ዝፀንሐሉ እዋን ኣብ ሓበራዊ ፀጥታን ርግኣትን ከምኡውን ሽርክነታዊ ምትሕብባር ኣብ ዝቲ ዋዕላ መራሕቲ ሃገራት ክሳተፍ እዩ። እዚ ፅባሕ 4 ጥቅምቲ ዝካየድ ዋዕላ መቐፀልታ ናይቲ ብዝተፈላለየ መልክዓት ክካየድ ዝፀንሐ ንሰፍሐ ገደቦና ማለት ዞባ ቀይሕ ባሕሪ፣ ወሽመጥ ዓደን፣ ወሽመጥ ዓረብን ተፋሰስ ኒልን ዝሽፍን ርክባት እዩ። ብዘይካዚ ፕረዚደንት ኢሳያስ ኣብ ክልታዊ ዝምድናታትን ምትሕብባርን ዘተኮረ ርክባት ከም ዘካይድ ተፈሊጡሎም። ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ዝመርሖ ልኡኽ ኤርትራ ምስ ምክትል ፀሓፊ ክፍሊ ጉዳያት ወፃኢ ኣሜሪካ ንፖለቲካዊ ጉዳያት ኣልሰን ኡከር ከምኡውን ምስ ተሓጋጋዚ ፀሓፊ ጉዳያት ኣፍሪቃ ፍራንክ ጋርሲያ ና ካልኦት ሓለፍቲ ናይቲ ክፍልን ተኸታታሊ ኣኼባታት ኣካይዱ። ብዛዕባ እዚ ርክባ ዝተዳለወ ፀብጻብ ኣሎ ገር መስቀል ገረ ዝገሄር ከቅርቦ እዩ።
1: ሚኒስተር ጉዳያት ወፃኢ ኤርትራ ኣቶ ዑስማን ሳልሕ ዝመርሖ ልኡኽ ኤርትራ ምስ ምኽትል ፀሓፊ ክፍሊ ጉዳያት ወፃኢ ኣሜሪካ ንፖለቲካዊ ጉዳያት ኣሊሰን ሁከር ከምኡውን ምስ ተሓጋጋዚ ፀሓፊ ጉዳያት ኣፍሪካ ፍራንክ ጋርሲያን ካልኦት ሓለፍቲ ናይቲ ክፍልን ተኸታተልቲ ኣኼባታት ኣካየዱ። ኣብዚ ድሕሪ ምልዓል በይናዊ እገዳ ኣሜሪካ ኣብ ልዕሊ ኤርትራ ንፈለማ ግዜ ዝተገብረ ኣኼባ ሚኒስተር ዑስማን ኣብ ዘቕረቦም ነጥብታት እዚ ርክብ እዚ ብቓልን መንፈስን ምልኣኽ ደብዳቤታት ፕረዚደንት ኢሳያስ ኣፈወርቅን ፕረዚደንት ዶናልድ ትራምፕን ዝካየድ ዘሎ ዕቱብ ርክብ ምዃኑ ድሕሪ ምብራህ ምምሕዳር ፕረዚደንት ትራምፕ ነቲ ኣቐዲሙ ብምምሕዳር ባይደን ዝተስገደደ ዘይፍትሓውን ዘይምኽንዩን እገዳ ኣብ ልዕሊ ኤርትራ ምልዓሉ ዝምስገንን ዘተባብዕን ምዃኑ ብምጥቃስ እዚ ኣኼባ ከም ፈላሚ መጠን ኣብ ዝምድናታት ክልቲአን ሃገራት ሓድሽ ምዕራፍ ክኸውን ዘለዎ ተስፋ ገሊጹ። ሚኒስተር ዑስማን ሳልሕ ኣብ ዘቕረቦ መዛተየ ነጥብታት ድሌት ኤርትራ ኣብ መንጎ ክልቲአን ሃገራትና ሃናፅን ኣብ ምክብባር ዝተሰረተን ዝምድናን ንጹህ ሽርክነትን ምምስራት እዚ ሓድሽ ምዕራፍ ነቲ ዝተኸስረ ዕድላት ዘካሕስ ክኸውን ከምኡውን ኣብ ረድኤት ዘይኮነ ኣብ ንግድን ወፍርን ማእከል ዝገበረን ዘይተበርበሩ ዕድላት ንምምዝማዝ ዕድል ዝፈጥርን ክኸውን ምዃኑ ኣነፂሩ። ብዝሓለፉ ምሕደራት ዝተገብሩ ፀቐጥቲ ፖሊስታት ዳግማይ ክረኣዩ ዝግባእ መእረምታት ተገይሩሎም ድማ ነዚ ሓድሽ ምዕራፍ ክኸፍት ንፅበየ ዘለና መድረኽ ጥጡሕ ባይታ ከም ዝፍጠር ንምግባር ኣሜሪካ ኣድለይቲ እወታዊ ውሳነታት ክትወስድ ዘዘኻኽረ ሚኒስተር ዑስማን ኤርትራ ኣብ ዞባዊ ፀጥታን ሰላምን ምቕሉሉን ኣዝዩ ኣገዳስን ተራ ትፃወት ከም ዘላ ኣብ ዞባ ቀርኒ ኣፍሪቃ ቀይሕ ባሕሪ ወሽመጥ ዓደንን ተፋሰስ እኒልን ዘለዋ ሃገራት ኣብ ምኽባር ልኡላውነት ግዛእታዊ ሓድነትን ማዕርነትን ዝተሰረተ ዝምድና ንምምዕባል ትሰርሕ ምህለዋ ብምንጻር ኣሜሪካ ነዚ ቅኑዕ ፖሊሲ ደገፋ ከተርኢ መዳውብቲ ሃገራት ቀይሕ ባሕሪ ተሓባቢረን ሓላፍነት ምርጋእ ቀይሕ ባሕሪ ክወስዳ ካልኦት ሃገራት ድማ ሓገዝ ኣበ ዝለየሉ ጥራይ ደገፍ ክገብራ ኣተሓሳሲቦ። ምክትል ፀሓፊ ክፍሊ ጉዳያት ወፃኢ ኣሜሪካን ንፖለቲካዊ ጉዳያት ኣሊሰን ሁከር ቦገና እዚ ድሕሪ ነዊሕ ግዜ ዝካየድ ዘሎ ርክብ ከፋቲ በሪ ክኸውን ዝፅበይዎ ኣገዳሲ ርክብ ምዃኑ ኣሜሪካ ኣብ ልዕሊ ኤርትራ ተነቢሩ ዝፀንሐ በይናዊ እገዳ ክለዓል ዝወሰነትሉ ቀንዲ ምኽንያት ድማ ፕረዚደንት ትራምፕ ኣብ ሓባራዊ ረብሓ ዝተሰረተ ሽርክነት ንምምስራት ካብ ዘለዎ ክቱር ድልየት ዝብገስ ምዃኑን ዝንድና ክልትኤን ሃገራት ዳግም ንምብርባር ዝዓለመ ከም ዝኾነን ገሊፃ። ሚስ ኣሊሰን ኣስዒባ ከም ፈላም ርክብ እቲ ብሚኒስተር ዑስማን ዝቐረበ ነጥብታት ምስቲ ምስ ኤርትራ ክዛረብሉ ሒዞሞ ዘለዉ ነጥብታት ኣዝዩ ዝመሳሰል ብምዃኑ ኣብ ዝመፀ ርክባት ጭቡጥ ገስጋስ ንምግባር ዘኽእል ምዃኑ እቶም ገና ምርዳእ ዘድልዮም ነጥብታት ድማ ኣብ ቀፃሊ ርክባት ብዘተ ክፍትሑ ከም ዝኽእሉ ብምእማት ቀፃሊ ርክባት ንምክያድ ንኩሎም ዝምልከቶም ኣካላት መምርሒ ክትህብ ምዃና ኣፍሊጣ። ምስ ተሓጋጋፂ ፀሓፊ ጉዳያት ኣፍሪቃ ሚስተር ፍራንክ ጋርሲያ ኣብ ዝተገብረ ርክብ ሚስተር ፍራንክ ተመሳሳሊ እወታዊ መግለፂ ኣብ ርእሲ ምቕራብ ክልታዊ ዝምድና ኤርትራን ኣሜሪካን ናብ ንቡር ንምምላስ ኣበርቲዑ ክሰርሕ ምዃኑ እቲ ብወገን ኤርትራ ዝቐረበ መዛተይ ነጥብታት ድማ ምስቲ ኣሜሪካ ሒዛቶ ዘላ ቀዳምነታት ዝሰማማዕ ከም ዝኾነን

0: እቲ ብሕጂ ዝዳቐቕን ዝዓምቑን ዘተ ኸኣ ኣብ ሰለስተ ዓበይትን ኣገደስትን ጉዳያት ማለት ንግድን ወፍርን ዞባዊ ፀጥታን ሰላምን ከምኡውን ዝተረፉ ዓንቀፍቲ ዝፀንሑ ውሳነታት ብዘተ ኣብ ምፍታሕን ዘተኮረ ከም ዝኸውንን ምስ ኤርትራ ቀጻሊ ዘተን ገስጋስን ክገብሩ ድሌት ከም ዘለዎምን ኣረጋጊጹ።
1: ብሓላፊ ቁጠባዊ ጉዳያት ኣቶ ሓጎስ ገብሪ ሂወትን ሚኒስተር ንግድን ኢንዱስትሪን ኣቶ ነስረዲን መሓመድ ሳልሕን ዝቆመ ላዕለዋይ ልኡኽ ኤርትራ ካብ 2 ክሳብ 3 ጥቅምቲ ግብፂ ኣብ እትእንግዶ ዘላ መጋባያ ንግዲ ኣልዓለምን ይሳተፋሎም። ኣብዚ መጋብያ መራሕቲ ሃገራትን ወከልቲ መንግስትታትን ላዕለዎት ሰመዚ ኣህግራውያንን ዞባውያንን ፋይናንሳዊ ትካላት ከምኡውን ቀንዲ መሻርክቲ ልምዓት ኣፍሪቃ ብቐንዱ ድማ ኣብ ፅላታት ትሕቲ ቅርፂ ንግዲ ማዕድን ቴክኖሎጂካዊ ምህዞ ጥዕናን ሓድሽ ኢንዱስትሪን ይሳተፉ ኣለዉ። ጎኒ ጎኒ እዚ ላዕለዋይ ልኡኽ ኤርትራ ትማሪ 2 ጥቅምቲ ምስ ፕረዚደንት ኣቦ ወንበር ቦርድ ዳይሬክተራትን ባንክ ሰደድን እታውን ኣፍሪቃ ዶክተር ጆርጅ ኤሎምፒ ተረኺቡ ኣብ መንጎ ባንክታት ኤርትራን እቲ ባንክን ዝፀንሐ ምስጉን ዝምድናታት ኣህግራዊ ባንካዊ ኣገልግሎት ዘተኮረ ዘተ ኣካይዱ ኣብቲ ርክብ ነቲ ዘሎን ምስፋሕን ሓድሽ ኣገልግሎት ምወላ ዝተፈላለዩ ፕሮጀክትታት ንምጅማርን ኣብ ስምምዕ ተበፂሖም። ኣብ ንቕፀባ መንደፈራ ኣብ ደረጃ ምውላድ ዝበፅሐ ዘራእቲ ግቡእ ምክትታል ክግበረሉ መዘኻኸሪ ቀሪቦም ወኪል ኤሪና ፊልሞን ትካቦ ንዝምልከቶም ሞያውያን ኣዘራሪቡ ንዘዳለወ ዜናዊ ፀብጻብ ዳናይት ገብሪ ሂወት ከተቕርቦ እያ።
2: ኣብ ንቕፀባ መንደፈራ ብፃዕሪ ህርኩታት ሓረስቶት ኣብ ደረጃ ምውላድን ምሽዋትን ዝበፅሐ ኣዝርእቲ እቲ ዝድለ ፍረ ምእንቲ ክህብ ግቡእ ምክትታል ክግበረሉ ሓላፊ ቤት ፅሕፈት ሕርሻት ንቕፀባ ኣቶ በረኸት ተክለስላሰ ኣዘኻኺሩ ሎብ ዘበን ክራማት ዝናብ ኣብ ግዚኡ ኣብ ርእሲ ዘይምጅማሩ ሓላፍ ዘላፍ ብምንባሩ ሓረስቶት ዘራእቶም ኣብ ወቅቱ ክበቁል ከም ዘይከኣለ ብምሕባር ኣብ መወዳእታ ወርሓት ሓምለን ንሓሰን ብዝሃርመ ደሓን ዝርግሕን መጠንን ዝነበሩ ዝናብ ግዳ ድሒሮም ዝተዘርእዋ ኣዝርእቲ ክበቕሉ ከም ዝኽኣሉ ገሊጹ።
3: ኣብ ሰነ 3 መዓልቲ ጥራይ ዝናብ ዘኒቡ ስለዚ ክሳብ 15 ሓምለ ዳርጋ ዝናብ ዝበሃል ኣይነበረን። ካብ 15 ሓምለ ዝናብ ጀሚሩ እዚ ዝናብ እዚ እውን ንዘራእቲ ማለት ክዝርእ ዝኽእል ኣይነበረን። ነቲ ናይ ማሕረስ ጥራሕ ዘተባብዕ እዩ። ስለዚ ኣብቲ መወዳእታ ሓምለ እቲ ዝሓን ዝኾነ ከዝርእ ዝኽእል ነይሩ ማለት እዩ። መብዛሕትኡ እቲ ፃዕዳ እኽሊ ኣብ ፀሓይ ሓውሲ ብስለስተ ዘርአ ካብዚ 15 እንዳሓር ግን ኣብ ናሃሰ ዝሓሸ ዝናብ ነይሩ ማለት እዩ። ኣብ ናሃሰ ስሩዕ ዝኾነ ዝናብ ዘኒቡ እቲ ኣብ ናሃሰ ዝነበረ ዝናብ ከዓ ምዕሪ ዝርጋሕ ዝነበሮ ስለ ዝነበረ ዳርጋ ኩለን ምሕዳር ከባቢታት ክዘርአ በቂዐን።
2: ኣብ ወቅቲ ክራማት ብሓፈሻ 525 ሚሜ ዓቐን ዝነበሩ ዝናብ ከም ዝሃረመ ዝሓበረ ኣቶ በረኸት ኣብ ቆላታት ኣብ ዝርከባ መምሕዳራት ከባቢ ዝበቕሎ ኣዝርእቲ ብሰንኪ ዋሕዲ ዝናብ ከምቲ ዝድለ ከም ዘይሰሰነ ኣብተን ዝተረፋ መምሕዳራት ከባቢ ግን ዝሓሸ ከም ዝኾነ ኣብሪሁ። እቶም ግራውቶም ብግቡእ ዘመሓደሩን ዘራእቶም ዝተኸናኸኑን ሓርስቶት ንዝተረኽበ ዝናብ ኣብ መዓላ ስለ ዘውዓሉ ዘራእቶም ኣብ ትስፉው ደረጃ ከም ዝርከብ ዝጠቐሰ ኣቶ በረኸት ኣቐዲምካ ዝግበር ንጥፈታት ምዕቃብ ማይን ሓመድን ከምኡውን ምምድማድን ምድኳዕን መሬት ሕርሻ ኣብ ግዜ ዋሕዲ ዝናብ እውን ፅቡቅ ውፅኢት ክርከቦ ዝኽእል ኣገባብ ስለ ዝኾነ ሓረስቶት ዝያዳ ክደፍእሉ ኣዘኻኺሩ።
3: ሓረስታይ ክገብሮ ዘሎ ኩሉ ግዜ ሓመድን ማይን ምዕቃብ እዩ። ግራቱ ብግቡእ ሓመድ ንድሕሪ በቲ ዝግባእ ኣደላዲሉ ማይ ክሕዝ ኣኽኢልዎ ንድሕሪ መሬት ንድሕሪ ለበሊን ክገብሮ ክኢሉ እቲ ዝነጠበ ማይ ኣይውፅን እዩ። ስለዚ ከም ተሪኦ ሓረሳይ ናህና እቲ ናይ ማእቶት ናይ ስራሕ ባህሊ ርጋ እንዳጠፍአ ኸይ ስለ ዘሎ ናይ ሓደ ሓደ ፃዕራማ ዝኾነ ሓረሶት ግን ኩሉ ግዜ ወላብቲ ግዜ ድርቂ እኹል ምህርቲ ክእትዉ ስለ ትርኢ ሓረስታይ እዚ ካብዞም ውሕዳት ሓረሶት ቅዱስ ኮነ ክሕዞን እኹል ዝኾነ ፃዕሪ ክካይድ ናብ ገረቱ በዚ ኣጋጣሚ ለቦና ነተሓላልፍ።
2: ንኩነታት መጋሃጫን ዲጋታትን ኣመልኪቱ ድማ ኣቶ በረኸት ዝበዝሓ ዲጋታትን ረህያታትን ዝኣክል ዝናብ ከም ዘይረኸባ ብኡ መንፅር ድማ ትሕዝቶ ትሕተ ባይታዊ ማይ ክንኪ ከም ዝኽእል ብምሕባር ቀለብ ጥሪት እውን ከምቲ ዝድለ ከም ዘይሰሰነ ኣረዲኡ። ኣብ መወዳእታ ሓረስቶት ዘራእቶም ክሳብ ኣብ ቀፍኡ ዝኣቱ ካብ ባልዓትን ፀሃያይን ክከናኽኑን ንተኽእሎታት ዝናብ ቀውዒ ኣብ ግምት ብምእታው

0: ዝተስተኻኸለ ኣብ ግዜኡ ክእክሙ ኣተሓሳሲቦም።
1: ካብ ሓይሊ ኣየርን ባሕርን ኮርፖሬሽን ዓሳ ፋብሪካ ሲሚንቶ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ምምሕዳር ዞባ ሰሜናዊ ቀይሕ ባሕርን ካልኦት ትካላትን ዝተዋፅኡ ተምሃሮ ቤት ትምህርቲ ሰውራ ነበር። ብምክንያት መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ዑደት ናብ ዜሮ ኣካይዶም። ኣብቲ ብምምሕዳር ዞባ ሰሜናዊ ቀይሕ ባሕሪ ተወዲቡ ካብ 28 ክሳብ 30 መስከረም ዝተካየደ ናይ ዝኽርን ዑደትን መደብ ተሳተፍቲ ካብ ናቕፋ ጀሚሮም ንታሪካዊ ቦታታት ሓርነታዊ ኣልሲ እናተዓዘቡን ብገዳይም ሓርበኛታት መብርሂ እናተዋሃቦምን ናብታ ኣብ ምምሕዳር ከባቢ ኣፍላግ ንዞባ ቅሮራ እትርከብ ዜሮ ድሕር ምብፃሕ ምስ ተምሃሮን መምሃራንን ከምኡውን ነበርቲ ርክባት ኣካይዶም። ንሳቶም ብተወሳኺ ካብ ዝተፈላለያ ትካላት ዝተዋፅኡ ንተምሃሮ ቤት ትምህርቲ ዜሮ ዘገልግል ናውቲ ትምህርትን ስፖርትን ድሕር ምብርካት ኣብ መጻኢ ነታ ቤት ትምህርቲ ዝውዕል ደገፍ ክገብሩ ምዃኖም ተመባፂዖም። ከምኡውን መበል 50 ዓመት ዘኽሪ ምምስራት ቤት ትምህርቲ ሰውራ ዝገልጽ ምልክት ብእምነ በረድ ኣንቢሮም። ኣብቲ ኣጋጣሚ ትረኻ ብዛዕባ ደጀን ህዝባዊ ግንባርን ኣብኡ ዝነበረ ትካላትን ንጥፈታትንን ብገዳይም ተጋደልቲ ክቐርብ ከሎ ነቲ መደብ ንምዕዋት ንፀዓቱ ናይ ምስጋና ወረቐት ምስክር ተዓዲሉ ዜሮ ኣብ ወርሒ መስከረም 1976 እታ ናይ ፈለማ ቤት ትምህርቲ ሰውራ ኣገልግሎት ክትህብ ዝጀመረትላ ታሪካዊት ቦታ እያ። ጨንፈር ትምህርቲ ዞባ ጋሽ ባርካ ኣብ ኣተኣላልያን ምክትታል ጥዕናን ቆልዑን ዘተኮረ ኣስተምህሮ ብሓደ ጥቅምቲ ኣባሩን ተወዲቦም። እቲ 80 ኣባላት ዝተሳተፍዎ ኣስተምህሮ መምሃራንን ኣብ መሪሕነት ዘለዉ ኣካላትን ጥዕና ኣብ ትሕቲኦም ዝርከቡ ቆልዑን ሰራሕተኛታትን ብግቡእ ክከታተሉ ንተምሃሮ ቆልዑ ስለልበናዊ ኣተኣላልያን ኣተሓሕዛን ክህሉ ከምኡውን ባህርያዊ ፀገማትን ንኣእምራዊ ስንክልና ከቃልዑ ዝኽእሉ ጠንቅታትን ብምልላይ ውሑስ ጥዕና ንምርግጋፅ ዝዓለመ ምዃኑ ኣብ ሚኒስትር ጥዕና ክኢላ ኣእምራዊ ጥዕና ኣቶ ሰሎሞን ነማርያም ገሊፆም። ብቕዓ ኣእምሮ ዘለዎ ቆልዓ ንምኩስካስ ማዕረ ማዕረ ኣካደምያዊ ትምህርቲ ኣገልግሎት ኣእምራዊ ጥዕና መትእትታው ውፅኢት ትምህርቲ ንምምሕያሽ ኣብ ዝካየድ ፃዕሪ ኣበርክቶ ከም ዘለዎ ዝሓበረ ኣቶ ሰሎሞን መምሃራን ናብ ዝተሓተ መሓውራት ምምሕዳር ብምውራድ ንዝቐሰምዎ ፍልጠት ከካፍሉ ተላብዮም። እዚ ከምዚ ንከሎ ተሳተፍቲ መምሃራንን ሞያዊ ብቕዓቶምን ደረጃ ትምህርቶምን ንኸማዕብሉ ምትብባዕ ክግበረሎም ሞያዊ ስነ ምግባር መምሃራን ንምድንፋዕን ንምርግጋፅን ክስራሕ ምችእን ጥጡሕን ናይ መምሃርን ምስትምሃርን ባይታ ክፍጠር ከምኡውን መምሃራን ኣብነታውያን ዜጋታት ኮይኖም ሞያዊ ግዴቶኦም ንክፍፅሙ ዝግበር ፃዕርታት ክሕይል ኣብ ዝብል ዛዕባታት ዘትዮም። ሓላፊ ጨንፈር ትምህርቲ መምህር ያሲን መሓመድ ውሑስ ጥዕና ተምሃሮ ቆልዑ ብምርግጋፅ ብቕዓት ትምህርቲ ንምሕያል ህዝብን መሻርክቲ ኣካላትን ብውህደት ክሰርሑ ኣዘኻኺሩ። ኣብ ከተማ ፍዓበት ብቤት ፅሕፈት ሃማትኤ ኣብቲ ንኡዞባ ዝተወደበ ሰሚናር ንመንእስያት ሰራሕተኛታት መንግስትን ሰራዊትን ተዋሂቡ። ኣብቲ ብሓደ ጥቅምቲ ዝተካየደ ሰሚናር ሓላፊ ፖለቲካዊ ጉዳያት ግደፍ ዞባ ሰሜናዊ ቀይሕ ባሕሪ ኣቶ እድሪስ ዓሊ ንህሉ ኩነታት ከባብን መድረኻዊ ብድሆ መንእስያትን ኣመልኪቱ መግለፂ ብምሃብ መንእስያት ንህሉ ብድሆታት ብምግምጋም ሓላፍነት ክስከሙ ኣዘኻኺሩ። ኣቶ እድሪስ ኣስዒቡ ባህልን ክብርታትን ናብ ሓደስቲ ወለዶታት ብምስራፅ ብቑዕ መንእሰይ ንምህናፅ ብዕቱብ ክስራሕ ተላብዩ። ሓላፊ ፖለቲካን ውዳብን ሃማትእ ዞባ ሰሜናዊ ቀይሕ ባሕሪ ኣቶ ስሌሞን ዩሱፍ ብወገኑ ካብ 226 ክሳብ 230 ብዛዕባ ዝኸይድ ናይ 5 ዓመት ውጥን ስራሕ መብርሂ ሂቡ። ኣብ መዛዘሚ ናይቲ ሰሚራር ኣካየዲ ስራሕ ንኡዞባ ፍዓበት ኣቶ ገስ መዝገበ ከምዚ ዓይነት ሰሚራር ኣገዳስነቱ ልዑል ስለዝኾነ ቀጻልነት ክህልዎ ተላብዮም። ኣብያተ ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንኡ ዞባታት ጊንዳ ዕንተ ሰነይን ማሕበረ ቁጠባዊ ፀገማት ንዘለዎም ተምሃሮ ደገፍ ናውቲ ትምህርቲ ገይሩ። በዚ መሰረት ኣብ ንኡ ዞባ ተሰነይ ን150 ተምሃሮ ከም እተዓደለ ዝሓበረ ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣቶ ሚካኤለ ገብረ ስላሴ እቲ ሓገዝ ዓመታዊ ኣብ ምጅማር ትምህርቲ ከም ዝወሃብን ኣብ ውፅኢት ተምሃሮ ዝምስገን ተራ ከም ዘለዎ ገሊፁ። ኣብ ንኡ ዞባ ጊንዳ እውን ብርእሰ መምሃራንን ኮሚተ ወለድን ዝተለለዩ 250 ተምሃሮ ተመሳሳሊ ደገፍ ከም እተገብረ ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣቶ ኢብራሂም ዑመር ሓቢሩ። ኣብ ከተማ ዓድቀይሕ ከባብያዊ ፅሬት ንምሕላው ወፈራ ፅሬትን ምድልዳል ዝተባሕጎጎ መሬትን ከምኡውን ጎስጓስ ንህዝቢ ተኻይዱ። ኣብዚ ብምክንያት ዓለማዊ መዓልቲ ከባብያዊ ጥዕና ዝተወደበ መደብ ህዝቢ ምምሕዳራት ከባቢ ሃዳማ ሕሸመላ ሓይነባን ዑናቡርን ከም እተሳተፉ ወኪል ኣገልግሎት ጥዕና ንኡዞባ ዓድቀይሕ ኣቶ ኮኸብ ተስፋይ ገሊፁ። ካብ ኣሃዱ ህዝባዊ ጥዕና ኣቶ ተመስገን መልኣክ ብወገኑ ወፈረታት ፅሬት ኣብ ምግታእ ተመሓላለፍቲ ሕማማት ዓብዪ ተራ ስለዘለዎ ብሰፊሕ

Eu que zoo tar talabium. ዝስዕብ ዜና ሃገራት ወፃኢ እዩ። ንምክታልኩም ደጊመ ብኽብሪ ይዓድም። ኣብ ዜናታት ወፃኢ ህዝባዊት ሪፓብሊክ ቻይናን ሩስያን ዝርከበን 28 ሃገራት ንቤናዊ ዘይሕጋዊ እገዳታት ዘለውን ተቃውሞ ገሊፀን። እተን ሃገራት ብመንገዲ ቋሚ ወኪል ቻይና ኣብ ሕቡራት ሃገራት ኣብ ዘመሓላልፎ ሓበራዊ መልእኽቲ ቤናዊ እገዳታት ካብ ቀንዲ ጠንቅታት ቁጠባውን ዲፕሎማሲያውን ፀገማት ኮይኑ ከም ዘሎ ብምጥቃስ መግቲኢ ክግበረሉ ተማሕፂነን። ቤናዊ እገዳታት ንኣህጉራዊ ሕጊ ዝጥሕስ ምትእትታብ ኣብ ውሽጣዊ ጉዳያት ምዃኑ ዝጠቐሳተን ሃገራት ባይቶ ፀጥታ ክቃወመን ክዓግቶን ፀዊዐን። ሓያላን ሃገራት ነቲ ቤናዊ ስጉምቲ ውልቃዊ ረብሓታተን ንምውሓስን ፅልወአን ንምዕባይን ይጥቀማሉ ከም ዘለዋ እቲ ሓበራዊ መግለፂ ብርህም። እቲ ስጉምቲ ብፍላይ ኣብ ምምዕባል ንዝርከባ ሃገራት ብከቢድ ከም ዝፀልወን ፀብፀባት የረዱ። ኣሜሪካ ናብ ኤሮጳ ሕብረት ክትገብሮ ንፀንሐ ሰደድ ናፍታ ከም እተቋርፆ ምጥንቃቓ ካብቲ ሕብረት ተቃውሞ ገጢምዋ። እቲ ውጥን ክልቲኦም ወገናት ዘየርብሕ ኣብ ርእሲ ምዃኑ ምስ ምጉዳል ንግዳዊ እምነት ከም ዘተኣሳስሮ ዝገለፀ ኤሮጳዊ ሕብረት ምምሕዳር ፕረዚደንት ዶናልድ ትራምፕ ኣብ ተግባር ከየውዕሎ ኣተሓሳሲቦም። እቲ ሕብረት ናህሪ ዋጋ ንምግታእ ኣብ ስትራቴጂካዊ ትሕዝትኡ ብብዝሒ ኣብ ዕዳጋታት ምስ ዘየውርድ ኣሜሪካ ረብሓታታ ንምውሓስ ነቲ መደብ ከተተግብር ከም እትኽእል ከተጠንቀቕ ጸኒሓ። ኤሮጳዊ ሕብረት ኣስታት 120 ሚልዮን በርሜል ኣብ ዕዳጋታት ከውርድ ፕረዚደንት ትራምፕ ክጽውዕ ጸኒሕሎም። እቲ መጠንቀቕታ ዘሻቐለን ሃገራት ኤሮጳ ድሮ ኣብቲ ጉዳይ ከም እተዘራረባን ከተግብርኦ ከም እተሰማምዓን ይቃልሓሎም። ውጥን ምእጋድ ኣሜሪካ ምስ ዝትግበር ኣብ ሃገራት ኤሮጳዊ ሕብረት ተፈጢሩ ዘሎ ቅልውላው ፀዓት መሊሱ ክኸርር ከም ዝኽእል ይእመት። ደቡብ ኮርያን ጃፓንን ዝለዓለ ፀጥታዊ መጠንቀቕታ ከም ዝኣወጀ ሓቢረን። እተን ሃገራት ነዚ ዝገለጻ ሰሜን ኮርያ ትማሊ 2 ጥቅምቲ ዘካየደቶ ፈተነ ባሊስቲክ ሚሳይል ኣብ ማያት ደቡብ ኮርያ ከም ዝዓለበ ብምጥቃስ እየን። እቲ ስጉምቲ ኣብቲ ከባቢ ተኸሲቱ ንፀንሐ ፀጥታዊ ስጋት መሊሱ ከም ዘዕረጎ ዝጠቐሳ ደቡብ ኮርያን ጃፓንን ብዛዕባኡ ምስ ኣሜሪካ ፀጥታውን ስልያውን ሓበሬታ ከም ዝለዋወጣ ረድየን። እዚ ሰሜን ኮርያ ዝፈተነቶ 700 ኪሎ ሜትር ከም እተወንጨፈ ዝተገልፀ ሚሳይል ሓደ መዓልቲ ድሕርቲ ደቡብ ኮርያ ወታደራዊ ኣእማን ምድንፋዕ ገዚፍ ወፍሪ ከም እተገብር ምሕባራዊ ዝስዕብ ዘሎም። በዚ ድማ እቲ ፈተነ ናይ መልሰ ግብሪ ስጉምቲ ክኸውን ከም ዝኽእል ብኣጉኡ ይእመት። ሰሜን ኮርያ ዘውፃቶ ወታደራዊ ውጥን ኒክለሳዊ ኣውፃር ክዋደደለን ዝኽእላ ሳማሪናት ንምምዕባል ዘጠቓለለ እዩ። ጃፓን፣ ደቡብ ኮርያን ኣሜሪካን ዝርከብኦ ዘለዋ ሓበራዊ ወታደራዊ ምንቅስቃሳት ሰሜን ኮርያ ተካይዶ ዘላ ፈተናታት ሚሳይልን ቅልውሎ ሓውሲ ደሴት ኮርያ ብሰላም ክዓርፍ ዕንፈት ኮይኑ ከም ዘሎ ናይ ቀረባ ተዓዘብቲ ይጠቕሱ። ናይ መወዳእታ ዜና። ኣብ ዴሞክራሲያዊት ሪፓብሊክ ኮንጎ ተኸሲቱ ዘሎ ሕማም ኢቦላ ኣቐዲሙ ኣብቲ ሃገር ካብ ዘጋጠመ ተመሳሳሊ ተርእዮታት እቲ ዝዓበየ ሰብኣዊ ክሳራ ዘውረደ ኮይኑ ተሰኒዱ። በዚ ካብ ወርሒ ለካቲት 2026 ዝተኸስተ ሓድሽ ለበዳ ዛጊት ልዕሊ 8300 ሰባት ክልከፉ ከለዉ ልዕሊ 4000 ከም ዝሞቱ ፀብፀባት ጥዕናት ሃገር ሓቢሮም። በዚ መሰረት መጠን ሞት ካብ ዝተለኽፉ ግዳያት ኣስታት 50 ሚታዊት በፂሑ ከም ዘሎ ተፈሊጡ። ኣብ 2018 ከምኡውን ኣብ 2020 ኣብ ምብራቁ ክፋል ዴሞክራሲያዊት ሪፓብሊክ ኮንጎ ብዝተኸስተ ተመሳሳሊ ሕማም ካብ ዝተለኽፉ 3480 ሰባት እቶም 2290 ከም ዝሞቱ ሰነዳት የመልክቱ። እቲ ኣብዚ እዋን እዚ ተኸሲቱ ዘሎ ልበዳ ኣቐዲሙ ደረጃ ዓለም ካብ ዘጋጠመ ኢቦላ ካልኣይ ዝዓበየ ሰብኣዊ ክሳራ ዘውረደ ምዃኑ እውን ተገሊጸሎም። ካብ 2014 ክሳብ 2016 ኣብ ዞባ ምዕራብ ኣፍሪቃ ብዝተኸስተ ሕማም ኢቦላ 28600 ሰባት ክልከፉ ከለዉ ልዕሊ 11000 ከም ዝሞቱ ዝዝከር ኮይኑ ጊኒ፣ ላይቤሪያን ስራሊዮንን ሕልፊ ካልኦት ሃገራት ከም እተሃስያ ፀብፀባት ውድብ ጥዕና ዓለም የነፀሩ። ዜና ንምዝዛም ኣርእስቲ ዜና ክንደግም። ፕረዚደንት ኢሳያስ ኣፈወርቂ ብዕድመ ፕረዚደንት ዓብዱልፈታሕ ኣልሲሲ ሎሚ 3 ጥቅምቲ ናብ ግብፂ ገሹ። ብሚኒስተር ዑስማን ሳልሕ ዝተመርሐ ልኡኽ ኤርትራ ምስ ሓለፍቲ ክፍሊ ጉዳያት ወፃኢ ኣሜሪካ ርክባት ኣካይዱ።

ላዕለዋይ ልኡኽ ኤርትራ ግብፂ ኣብ እተእንግዶ ዘላ መጋባያ ንግዲ ኣልዓለምን ይሳተፋሎም። ቻይናን ሩስያን ዝርከበን 28 ሃገራት ንበይናዊ ዘይሕጋዊ እገዳታት ዘለወን ተቃውሞ ገሊፀን። ኣሜሪካ ናብ ኤውሮጳ ሕብረት ክትገብሮ ንዝፀንሐ ሰደድ ናፍታ ከም እተቋርፆ ምጥንቃዓ ካብቲ ሕብረት ተቃውሞ ገጢምዋ። ደቡብ ኮርያን ጃፓንን ዝለዓለ ፀጥታዊ መጠንቀቕታ ከምዝኣወጃ ሓቢረን። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝተፈፂሙሎ ምስ ተርፉ መደባትና ሰላም።

ካብ ኣስመራ ናብ ንእዞባ ዓረዛ ከነመርሕ ከለና ሓደ ዕላማ ነይሩና፣ ስራሕ ኣበይ በፂሑ ውፅኢቱ ኸ ከመይ ኣሎ፣ ኣብቲ ሕብረተሰብ እንታይ ለውጢ ፈጢሩ፣ ዓይነት መነባብሮ ዜጋታት ኣመሓይሽ ዶ፣ ተገልገልቲ ኸ እንታይ ይብሉ ንዝብል ህቶታት ንምምላስን ብኣካል ንምዕዛብን ኢና ናብቲ ቦታ በፂሕና። ቅድሚ 8 ዓመታት ብዛዕባ ፀሓዊ ፀዓት ንእዞባ ዓረዛ ሓደ መደብ ኣቕሪብና ነርና። ከም ኣካል ማሕበራዊ ፍትሒ ቀረብ ፀዓት ምስ ኩሉ ማሕበራዊ ፅላታት ኣዛሚድና ዳሲስናዮ። ኣብቲ እዋን ዝተዋደደ ዝብገዝ እኹል ምንጪ ፀዓትን ዝርጋሐይ መስመራትን ሰፊሕ ተኽእሎ ከም ዘለዎ ኣያማትን ንገሌ ካብተን

0: ኣብ ፈለማ ተጠቀምቲ ናይቲ ዕድል ዝኾና 33 ዓድታትን በፂሕና የነርና ስዒቡ ውሳኸደ ዘየቋርፅ ስራሕ ድማ ሎሚ 49 ዓድታት ተጠቀምቲ ናይቲ ፀሓያዊ ፀዓት ኮይነን ረኺብናየን 50 ሚታዊት ዕቤት ኣርእየን ማለት እዩ ቁፅሪ ጥራሕ ዘይኮነ ዓይነት ናይቲ ምዕባል እውን ሚእቲ ብሚእቲ በሪኺ ይፀኒሕና እዚ እነማዕድዎ ዘለና ቦታ ባዕሉ ዝዛረብ ቋንቋ ብርሃን እዩ ካብታ ዝነኣሰት ቤት መብራህቲ ገዛ ተበጊሱ ንዕለታዊ መነባብሮ ዝኸውን ኣገልግሎት ምድላዊ መግቢ ንመውዓይን መዝሓልን ንቴሌቭዥንን ካልእን ካብ ሃሊፉን ኣብ ትሕቲ ዛራን ዒላን ዝሰላሰል ዘለዎ ልምዓታዊ ጀራዲኑን ደጋፊ ኣበርክቶ ይገብር ኣሎ ወሃብቲ ኣገልግሎት ፅላታት ትምህርቲ ጥዕናን ካልኦትን እውን ተጠቀምቲ ናይቲ ፀጋ ኮይነን ፀኒሕናና ንምዃኑ እዚ ገጻት ብገጻት ዝተሰርሐ ንርሑቕ ዝጠመተ ቀረብ ፀሓያዊ ፀዓት ብየናይ ድሕሪ ባይታ ተበጊሱ እንታይን እንታይን ሽግራት ክፈትሕ ነቒሉ ዝዓመሞ መደባት ዝተግበሮም ስራሓት ንሕቶታት ክላዓሉ ባህርያዊ ግብሪ ህያው ምስክር እዩ ካብ ዓይኒ ዝዓቢ መረጋገፂ እውን የለን ካብ ምዝራብ ዝያዳ ሓበሬታ ይስናቕ ከምዚ ዓይነት እምነት ዘለዎ ኣመሓዳሪኑ ዞባ ዓረዛ ኣቶ ርእሶም ክፍለ ማርያም እውን ንማሕበራዊ ኣገልግሎት ብሓፈሻ ፀሓያዊ ፀዓት ድማ ብዝተፈለየ እናጠቐሰ ብኣካል በፂሕኩም ሰንዱ እንተገልገልቱን ኣዘራርቡ ክብል እዩ ገሊፁልና
1: ማሕበራዊ ኣገልግሎት ክንሪኦ ከለና ብልክዕ ከምቲ መንግስቲ ኤርትራ ዝብሎ ወይ ፖሊስ ናይ መንግስቲ ኤርትራ ኣብ ርሑቕ ገጠራት ቀዳምነት ማሕበራዊ ኣገልግሎት ክወሃብ ስለዝተወሰነ ንሕና ብ ዞባና ማሕበራዊ ኣገልግሎት ናይ ትምህርቲ በሎ ናይ ጥዕና በሎ ናይ ማይ በሎ ልክዕ ከምተን ካልኦት ምሳን ዞባታት ማዕረይና ማለት እዩ ትምህርቲ ክሰብቲ ዝረሓ ገጠራት ኣብ ነተ ትምህርቲ ኣለዎ ማለት እዩ ብሓፈሽ ክሪኦ ከለና ግን እቲ ሚኒስትሪ ትምህርቲ ዝርዝር ዳታ ስለ ዘሎ ኣብ ከድኩም ተተወከስኩም ትቡቅ ጥዕናኦም ከምኡ ኣማይ ብድሪል ንጥቀም ኢና ብሶላር ንጥቀም ኢና ብዒላ ንጥቀም ኢና ብዛራ ዝጥቀማ እውን ውሕዳት እምበር ኣለዋና ስለዚ ኣብዚ እውን ብዙሕ ፀገም ዘሎ ይኮነ
0: ኣገልግሎት ጥዕና ንኩሉ ኣብ ኩሉ ዝብል መሪሕ ጭርሖ መንግስቲ ኤርትራ ካብ ከተማ ወፃኢ ዝያዳ ህይወት ለቢሱ ትረኽቦ ሓደ ዜጋ እኳ ካብ ኣገልግሎት ጥዕና ክተርፍ የብሉን ንዝብል ሓሳብ ሙሉእ ንሙሉእ ንምትግበር ሓያል ፃዕሪ ክካየድ ፀኒሕን ኣሎን ምስ ኩሉ ውድሆታት ድማ ካብ ዝሓሸ ናብ ዝበለፀ ገፁ ኣብ መምራሕ ይርከብ ንዞባ ዓረዛውን ሓንቲ ኣብነት እያ ኣብዚ እዋን እዙን ብዓቕሚ ሰብን ንዋትን ደልዲላ ትርከብ እዚ ተዘርጊሒ ዘሎ ፀዓታዊ ፀዓት ድማ ንዘለዋ ብቕዓት ብዝተዓፃፀፈ ከም ዘዕብየዩ ሓላፊ ጨንፈር ሚኒስትሪ ጥዕና ናይቲ ንዑዞባ ነርስ ዘርኦም ዘሞ ከም ዝስዕብ ክብል ዝሕብር
2: ዞባ ዓረዛ ኣብ ዞባ ደቡብ ካብ ዝርከባ ንኡሳን ዞባታት ኮይና ብብዝሒ ህዝቢ ኣብ ካልኣይ ደረጃ ትስራዕ ተቐዳሚት ዓዲ ኸለያ ካልይቲ ንዑዞባ ዓረዛ ኮይና ኣስታ 83,000 ዝበፅሕ ህዝቢ ኣለዋ ኣብ 22 ምምሕዳር ከባቢታት ኣብ 16 ዓድታት ተዘርጊሑ ይርከብ ነዚ ዓዲ እዚ ወይ ከዓ ነዚ ንኡዞባ እዚ ዘገልግላ ብድምር 7 ትካላት ጥዕና ኣለዋና 7 ትካላት ጥዕና ክብል ከለኹ 5 መደበራት ጥዕና እየን ሓንቲ ኮማ ሆስፒታል እያ ሓንቲ ከዓ ማእከል ጥዕና እየን 3 መደበራት ጥዕና መደበር ጥዕና ዓዲ ጉረቶ ዓዲ ጉልቲ ዞባን ደብሪ ዓዲ ውስኽ ዕበል እዚአን 5 መደበራት ጥዕና ኣለዋና ማእከል ጥዕና ኣብ ማይ ድማ ኣላትና እዚ ኣብ ዓረዛ ዘላ ከዓኒ ኮማ ሆስፒታል እያ ማለት እዩ ብዘይካ ዚአን 7 ትካላት ጥዕና ዝበልናየን ቤርፉድ ዶክተርስ ወይ ካቶም 6 ወርሒ ተማሂሮም ሰልጢኖም ዝመፁ ሰርቲፊኬት ዝወሃቡ ኣብ ቦሁንና ኣብ ደጉመመት ኣብ ኣጉዶብረሃፅን ዝበሃሉ ኣለውና ካብነተን 7 ትካላት ጥዕናስ ሓገዝ ድህባ ማለት እዩ ብዘይካ ዚኦም 9 ኣውቶሳይትስ ኣለዋና ወርሓዊ ማኪና ካብ ዝከይዳ ኣገልግሎት ሂባ ትምፅእ ማለት እዩ እቲ ኣገልግሎት ቀንዲ ዕላሙ ንክታበት ህፃናትን ኣዴታትን ጎራዙን ካልእ ከዓኒ ክንክን ጥንስን ፋሚሊ ፕላኒንግ ወይ ከዓ እቲ ውጥን ስድራ ቤት ንብሎ ማለት እዩ። ነዚ ብምሉእ ዝሓገዝ ድማ 9 ናይ ወፍሪ ነቁጣታት ኣለዋና ማለት እዩ። ብዘይካዚ 73 ኣጋር ሓካይም ኣለዎ ናብዚ ንእዘባና 73 ኣጋር ሓካይም እንታይ እዮም ዝሰርሑ እዚኦም ተልና ቀንዲ ዕላማናቶም ንእዘባና ካብተን 10 ንሳን ዘባታ ስለዝኾነ መብዛሕትኡ ስርሖም ኣብ ናይ ኣብ ምክልኻልን ኣብ ምሕካምን ዓሶ እዮም ዝሰርሑ። ብዘይካሱ ተደራቢ ስራሕ ኣብ ናይ ቲብን ኣብ ናይ ከባብያዊ ፅሬትን ናይ ዓይኒ ምድርን እውን ንጥፈታት ኣለዎም ይሰርሕ እዮም። ስለዚ ዝንእዘባ እዚ ብውሃብቲ ኣገልግሎት ናይ ጥዕና ኣዝዩ ኣዝዩ ፅቡቅ በቃ ክንጣዕንቲ ወይ ዝበለናዮ እዚ ፅቡቅ ዝኾነ ዝርግሐ ናይ ኣገልግሎት ጥዕና ዘለዎ ንእዘባ ሓረዛ እዩ ንእዘባ እዩ ማለት እዩ። ሕጂ እዚ ብሓፈሻ ክንሪኦ ከለና ኣብቲ ናይ ክኢላ ሞያዊ ዓቕሚ ናይ ጥዕና ኣብዚ ንእዘባ 7 ዝኾኑ ኣለዎና 7 ሞያውያን ጥዕና ማለት እዩ። ካብ ጀነራል ፕራክቲሽነር ወይ ከዓ ሓካይም ክሳብ እቶም ቤርፉድ ዶክተር ንብሎም ዘለና ማለት እዩ። እቶም ናይ ሽዱሽተ ዋሕደት ስልጠና ወሲዶም ኣብዚ ዘለዉ 62 ክኢላታት ናይ ጥዕና ዘለዎ ንእዘባ ኮይኑ እቲ ዓጢቕዎ ዘሎ መሳርሒ ብፍላይ ማእከል ጥዕና ማይድማን ኮማርሰል ዓረዛን እቲ ብሙሉእ ዘመናዊ ዝበሃል መሳርሒታት ዓጢቕዎሎ ብሕጂ እዋን ከማሃሳል ከም ኣብነት እንተወሲድና እቶም ብምልኦም ላቦራቶሪ መሳርሒታት ንዝኾነ ሕማም ንክትፈልጥ ዘድልዩኻ ዓጢቃትወላ ንኣብነት ናይ ሓፈሽ ናይ ሙሉእ ደም ሆል ብላድ ሴል ካውንት ሎ ወይከዓ ሲቢሲ ንብሎ ኣለና ነዞም ተሓከምቲ ሕማም ሽኮርያ ኣብ 3 ወርሓዊ ዝግበር ሄሞግሎቢን ኤዋንሲ ንብሎ ኣለና እታ ማሽን ኣብዝላ ናይ ዓኽታ ይኹን ናይ ኤች ኣይቪ ዘለዎም ፔሽንት ስንቲቪ ይኹን እዚ ብምሉእ እዚ ምርመራ ክትገብርና ትኽእል ጂን ኤክስፐርት ኣላ ተፈላለዩ ዓይነት ማይክሮስኮባት ኣለዋና እዚ ኣብቲ ናይ ላቦራቶሪ መመርመር ንብሎ ማለት እዩ። ኣብቲ ናይ ካልእ ነቲ ሕክምናዊ ሓገዝ ንምሃብ ዝግበሩ ንጥፈታት ሓደ ቀንዲ ንዓና ካብ ደሰክፈና ወይ ከዓ ደሸግረና ዝነበረ ዋሕድ ናይ ደም እዩ ምስቲ ህዝብና ኣብ ቆላዊ መነባብሮ ስለዝነብር እቲ ዓሳዊ ቦታ ከዓ ስለዝኾነ ዋሕዲ ደም ተደጋጋሚ ዝረኣየሉ ቦታ እዩ። ስለዚ ዓረዛ ፍሉይ ኣቐልቦ ተዋሂብዋ ደም ናይ ምሃብ ኣገልግሎት ክትብ ስለዘለዋ ፍሪጅ ዓባይ ፍሪጅ መፅያ ንዕኡ እትኸውን ማሽን ነቲ ደም ምስቲ ሰብ ሰማማዕ ናይ ሰማማዕ ቸክ ትገብር ማሽን መፅያ ወረድ ሕጂ ብስዕድ ሰዓት ካብ ዝሓለፈ ወርሒ ሓደ ጀሚርና ደም ንዘድልዮም ሰብኣይ ይኹን ሰበይቲ ማለት እዩ ክንህብ ጀሚርና ኣለና። ሌተስት ሕጂ ኣብ ዝቐረባ ወርሒ 2/3 ጅምሮ ኣገልግሎት መጥባሕቲ ናይ ህፁፅ ሕርሲ መጥባሕቲ ናይ ሕርሲ ክንጅምር እዩ መደብ ተታሒዙ ዘሎ ማለት እዩ። ማይ ድማ ንድሕዳ ከድና ከንዲዚ ናይ እዚኣ እኳ እንተደይ ኮይነ እቲ ናይ ላቦራቶሪ መርመር ግን ብምሉእ ኣለዋ ናይ ድሚ መርመር ኣሎ ናይ ቀልቀልና ሽንቲ ናይ ዓኽታ መመርመር ኣሎ ናይ ሽኮር ናይ ካልእ ኖታት እውን ኣለ ዓቕማ ዝኽእል ኣለዋ ልዕሊ ኩሉ ዘሐጉሰካ ማይ ድማ ማዕረዛ ማእከል ጥዕና ካብዚኣ እውን ዝበልፅ ናይ ኦልትራሳውን ናይ ኮምፒተር ኣገልግሎት ትብያ ኣለዋ ከይዳት ኣለና ማለት እዩ። ስለዚ እተን ካልኦት ካላ ጥዕና መደበራ ጥዕና ከዓኒ ከምቲ እቲ ሚኒስትሪ ዝብሉ ናትናተን ደረጃ ብቕዓት ዝምጥኖ ወይ ከዓ ዝውስኖ መሳርሒታት ኩሉ ኣለዎን ዕጥቂ ኣለዋ ዋላ ሓንቲ ሕፅረ ዘለዋ ትካል ጥዕና እየ ማለት እዩ። ንኣብነት ካልእ ኣብ ቅድሚ መዓልቶም ዝተወልዱ ናፅላታት ህፃናት ወይ ከዓ ትሑት ሚዛን ሒዞም ዝተወልዱ ህፃናት እዚኦም ክፅለው እንድሕዳ ኮይኖም ንመንደፈራ እዮም ክኸዱ ነይርዎም መንደፈራ ኤሌክትሪክ እንዳሕፅታ ነስመራ እዮም ክኸዱ እዚ ሕጂ ከምኡ ዝበሃል ነገር የለና። ናይ ካልእ ሓደ ሰብ ሕማም ትስእነሉ ረክሳም ዘለዎ ግን ኣፅኒዕካ ኣለካ ነዚ ዘድልየካ ናይ ኮምፕሊት ብላድ ሴል ካውንት ወይ ከዓ እቲ ናይ ሙሉእ ተዋሂታት ደመ ቁፀሪ ማሽን ኣይነበራና ዝንእዘቡ ሲቢሲ ማሽን ንብላ ማለት እዩ። ሲቢሲ ማሽን ወይ ከዓ ኮምፕሊት ብላድ ሴል ካውንት ማሽን ኣይነበረትን ሕጂ ግን ተኣታት ያላ። ስለዚ ዝኾነ ሕማም ከምልጠካ ኣይክእልኒ ሕማም ረኪብካ ሽዑኸ ሕማም ረኪብካ ሪፈር ዲኻ ክትብሎ ኣይኮነን እቲ ዘድሊ መድሃኒት ብምሉእ እዛ ሆስፒታል እዚኣ ዓጢቃ ትብላ ሕጂ ብምሉኦም ቶም ኣብ ቁሮታ ኣብ ሓሊበት ዘሎ መድሃኒታት ኣብዛ ሆስፒታል እዚኣ ኣለዉ ማለት እዩ። ሕማም ክትፈልጥ ትኽእል ኢኻ ክትፍውስ ከዓ ትኽእል ኢኻ። ስለዚ ሕሙም ናብቲ ካልእ ዘየድሊ ገልጠምጠም ሕፅረታት ዘሎ ሕፅረት ናይ ትራንስፖርት ዘሎ ሽግራት ኣይብልኒ ሕጂ ኣብ ውሽጢ ንእዘብኡ ኩሉ ትሕክምናዊ ኣገልግሎት ተገይሩሉ ማለት እዩ። ሕጂ እዚ ክንብሎ ፀንሓ ብምሉእ እዚ መሳርሒታት ናይ ላቦራቶሪ ንበሎ ናይ ካልኦት መሳርሒታት ንሕክምና መሳርሒታት ዘሎ ክሰርሕ እንድሕዳ ኮይኑ ፀዓት ወይ ከዓ ኤሌክትሪክ የድልዮ ንእዘባ ዓረዛ ካብተን ካልኦት ንሳትባታት ዋላ ከተማታ ፍሉይ ዝገብራ ናይ 24 ሰዓት ኣገልግሎት ኤሌክትሪክ ኣለዋ። እዚ ዓብ መስተሮት እዩ ነተን ማሽናት ይኹን ነቲ ካልእ ኣገልግሎት ክንቦ ክብሎ ፀናሕኩ ኤሌክትሪክ ፓወር ወሳኒ ስለዝኾነ ዋላ ሓንቲ ምቁፃብ ምቁራፅ ወይ ከዓ ምብታኽ ዝበሃል ኣብ ስራሕና የለን ኣብ ኩለንተን ተቀላጠና ምናልባሽ እታ ደይበፅሐን ኤሌክትሪክ ንብለን መደበራት ጥዕናትና ክልተ እየን ሰለስተ እየን ዝባን ደብሪ ዕበል ዓዲ ውስኽ እሰን ከዓ እቲ ሚኒስትሪ ብናት ወፃኢታት ባዕሉ ዝገዛ ኣለን ናይ ኤሌክትሪክ ወይ ከዓ ናይ ሶላር ፓወር ስለ ዘለዎን ኣብቲ ዝህቦ ኣገልግሎት ዋላ ሓንቲ ዕፅረት የብለን። ስለዚ ብድምር ክንሪኦ ከለና ንእዘባና ኣብ ዝወሃብ ሕክምና ኣገልግሎት ኣብቲ ንእዘባ ዘሎ ናይ ኤሌክትሪክ ፀጋ ኣዝዩ ዓብዪ እዩ ውፅኢታዊ

0: حاجه زي خالد.
1: ደገፍ ትምህርቲ ብፍላይ ከዓ ምስልን ድምፅን ካብቲ ሎሚ ብዝለዓለ ደረጃ ዝስራሐሉ ዘሎ ኣገባብ ምምሃር ምስምሃርን እዩ። ካብ መባእታ ክሳብ ዝለዓለ ደረጃ ድማ ብደገፍ ቴክኖሎጂ ይውሳለን። ኤሌክትሪክ ድማ ፀዓት ቅድመ ኩነት እዩ። ሓላፊ ጨንፈር ሚኒስትሪ ትምህርቲ ንዞባ ዓረዛ መምህር ተስፋ ሂወት ወልደ ገርጊስ

0: ወሰኸን እንደ ዓበየን ዝኸይ ዘሎ ንኡዞባ እዩ ኣብዚ ንኡዞባ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ኣዝዩ ሰፊሕ ዝርግሐ ዘለዎ ትካላት ትምህርቲ ኣለና ብደረጃ እንድሕር ወሲድናዮ ክሳብ 113 ትካላት ኣለዋና ማለት እዩ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ኣብ ቅድመ ትምህርቲ 71 ትካላት ኣለዋና ኣብ መባእታ 29 ትካላት ኣለዋና ኣብ ማእከላይ ደረጃ 12 ኣብ ካልኣይ ደረጃ ድማ 2 ከምኡውን ናይ ትምህርትና ዓበይቲ ናይ ኣካላውን ኣእምራውን ምዕባለ ፀገም ዘለዎም ተምሃሮ ናይ ሲንጀር ወይ ድማ ሪክያሞ ትምህርቲ ዝምህራ ኣገልግሎት ትምህርቲ ዝህባ 113 ትካላት ኣለዋና ኣብዘን ትካላት እዚአን 32,382 ተምሃሮ ኣለዉ ዝርግሐአን ምስ ንርኢ ኣብ 22 ምምሕዳር ከባቢታት ተዘርጊሐ ንርከባ ማለት እዩ ናይ ተምሃሮ ዕብት ንድሕርኢካዮቶ ንእዞባ እውን ካብ ዓመት ናብ ዓመት ብኣዝዩ ተዓፃፃፈ ቁፅሪ እንዳሰጎመ እዩ ዝኸይድ ቅድሚ 5 ዓመት ንድሕርኢናዮ ከባቢ 21,220 ተምሃሮ እዮም ነይሮምና ሕጂ ግን 32,382 ዓመታዊ በቢ 10,000ዊት እንዳወሰኸ ይኸይድ እዚ ምስ ናይ መብራህቲ ኣተኣሳሲርና ናብ ህዝቢ ዝመፁ ዘሎ ማሕበራዊ ኣገልግሎት ክንሪኦ ንድሕር ኮይና ካብ 15 ዝኾነ ኣብያተ ትምህርቲ ኣገልግሎት ፀሓያዊ ፀዓት ወይ ድማ እዚ መብራህቲ ኣትዩለና ኣሎ ናይ 24 ሰዓታት ኣገልግሎት ይረክባ እየን ማለት እዩ እዚ ናይ 24 ኣገልግሎት ናይ ኤሌክትሪክ ድማ ኣብ ትምህርቲ ዘለዎ ደፋኢ ወይ ድማ ሓጋዚ ተራ ክንሪኦ ንድሕር ኮይና በቲ ደረጃ ንእዞባና ኣዝዩ ሓጋዚ እዩ እንታይ ጥቕሚ ሂቦም እንተልካ ዚ መብራህቲ እዚ ከም ርዱእ ዕዮታቶም ክሰርሑ መፅናዕቶም ከካይዱ ብቐጥታ እቲ ዝሕግዞም ነገራት እዩ በዚ እውን ብዝቤት ፅሕፈትና እኹል ኣገልግሎት ክንቦም ንድሕር ኮይና መፅሓፍቶም ዝሕተም መፅሓፍቲ ሎ ብፍላይ ኣብ ቀዳማይ ክፍሊ ጆሊፎኒክስ ዝበሃል መፅሓፍ ነብሲ ወከፍ 29 ኣብያተ ትምህርቲ ካብዚ መፅሓፍቲ ሓቲሙ ይኸደን ማለት እዩ ዓባይ መባዝሒት ናይ መፅሓፍቲ ላትና ኤሌክትሪክ ስለ ዘለና ወ መርመራ ናይ ብምልኦም ተምሃሮና ኣብዚ ተባዝሒ ዝኸይድ ናይዞም 32,000 ተምሃሮ ይብለካ ኣለዎ ናይ ቀዳማይ ሰሚስተር ናይ ካልኣይ ሰሚስተር መርመራ ካብዚ ተባዝሒ ይኸይድ እዚ እንታይ ይህብ ኣብ ክንዲ ኣብ ሰሌዳ ፅሒፍካ ፈተና ትፍትኖ መርመራ ትፍትኖ ንቆልዓ ቅልል ብዝበለ ነገር እሞ ከዓ ምእኩል ስታንዳርድ ናይቲ መርመራ ብቕዓቱ ዝሓለዉ ሱፐርቫይዘራት ቸክ ዝገበርዎ እዩ እቲ መርመራ ተባዚሒ ዝኸይድ
1: ኣስማት ናይተን ኣብዚ ንእዞባ ዛጊት ፍኖት ብርሃን ረኺበን ዘለዋ 49 ዓድታት ምጥቃስ ዓዲ ብሌናይ ዓዲ ጋባ ዓዲ ተዃሉ ዓዲ ወሎ ዝባን ሃገር ሽብኒ ዓደንቦራ ሓድሽ ዓዲ ደንበጠረር ዓዲ ናኣምን ዓረዛ ማይ ድማ ዓዲ ጉርዲ ዓዲ በያን ዓዲ ቆምሾ ኣንቆፆ ዓዲ ሰብስረ ስብዓ ዓዲ ጉልቲ ዓዲ ጨንዶቅ ዓዲ በልሰይ ፀፀራት ደንበ መንቆሮስ ዓዲ በዛ ዓዲ ጉርዲ ዓዲ ፃንፋ ዝርቤን ላኣላይ ሓፂና ታሕታይ ሓፂና ኣይቀበፁ ዓዲ ብዓብዱ ዓዲ ፍኘዕ ንዱቕ ማይ ምንጉዳ ዓዲ ግሮቶ ቁሸት ማይኳኽ ዓጋማ ገዛ ሕድሩ ዓዲ ገንደፈር ዓዲ ዋጦት ዓዲ ባቱንኩል ክኾና ከለዋ እቲ ዝሰረፈውን ገና ቀፃሊ ምዃኑ እዩ ኣመሓዳሪ ንእዞባ ዓረዛ ኣቶ ርእሶም ክፍሊ ማርያም ገሊጹና ንዝርግሐየ ናይቲ ፀዓታዊ ፀዓትን ኣብ መነባብሮ ናይቲ ህዝቢ ፈጢርዎ ዘሎ መሰርሑትን ኣመልኪቱ ድማ ኣቶ ርእሶም
2: ኣብዚ ሕጂ ንመብራህቲ ጥራሕ ዘይኮነ ቴሌቭዥን ኣሎ ፍሪጅ ኣሎ መጎጎ ኣሎ ጣሓንቲ ማይ ባዕሉ ማይ ንሕና ሕዚ ብኤሌክትሪክ ኢና ንፅውዕ ኣብዚ ፍሉይ ግዜ ኣሎ ዘጋጥመና ናይ ቴክኒክ ናይቲ ዒለታት እምበር ብኤሌክትሪክ ኢና ንጥቀም ካብኡ ሓሊፉ ሰብ ጀራዲን እውን እቶም ኮንቴን ዘለዎም ሓደሓደ ብውስ ተጠቕሙ ኣለዎ ስለዚ ኣገልግሎት ብዙሕ እዩ እዚ ኢልካ ዘጠቀስ ኣይኮነን بعلم.

0: ተመሃራ መብራህ ተረኺቡ ዘፅናዓሉ ኩለን ትካላት ከይተሸገራ ብመብራህቲ ብኤሌክትሪክ እየን ዝጥቀማ። ስለዚ ኣገልግሎቱ ዘኢልካ ክጥቀስ ኣይከኣል እዩ። ስለዚ ዓብይ ፍታሕ ገይሩ ኣሎ ንብሎ እዚ ናይ ፀዓት ሓይሊ እዩ ማለት እዩ። ኣብዚ ሕጂ ዋላ ተዛማዲ ሕጊ ናይ ኣግራብ እኳ ኣቦትኡ እንተሎ ንምግቢ ምስራሕ እውን ሓጋዝ እዩ ማለት እዩ።
1: ስመይ ዛይድ ገብረ ኣማን ገብረ ትንሳኢ ይበሃል። ተቐማጢት ኣብ ንእዞ ብዓረዛ ኮይነ ሓይሊ ኤሌክትሪክ ንእዞ ብዓረዛ ካብ ዝነበረና ፀልማትን ተፀባይነትን ተጋላጊልና ኣብ መስተርሑ ዘለዎ ግዜ ዝበፃሕናሉ ዕለትን ወርሕን ሰዓትን ስለ ዝኾነ ምስናይ ምስጋንኡ የቕርብ። እንጀራ ሰንኪትና ውዑይ እንዳተጠቐምና እንደገና ሰንኪትና ንፅባሒት እውን መውዓይ ንጥቀመሉ ሰዓት ኣሎ። ንኸነውዕ እውን ንኣጉዳ ኢና መጎጉ ኣብ ክፍሊት እውን ብዙሕ ሃልኪ ዘምፅእ ሳዕብን ኣይኮነ ከማናስ ንዝጨነቆ ንዝተረፈ ከምኡ ይርእየና። ንሕና ብጣዕሚ ፅቡቕ ኢና ዘለና። ምክንያቱ ኤሌክትሪክ ክበሃል ከሎ ፍታሕ ኣብ ኤሌክትሪክ ዘለዎ ደቅና ብኤሌክትሪክ የፅንዑ ብኤሌክትሪክ ይመሃሩ። ንሕና እውን ኣብ ዘለናዮ ኣብ ግዜ ዋዒ ይኹን ኣብ ግዜ ዛሕል ዝሑል መግብና ንበልዕ ውዒ መግብና ንበልዕ ኣብ ደለናዮ ውዒ ክንደሊኖ ውዒ ዝሑል ክንደሊ ኣፍሩጅና ነዝሕል
2: ኣራይ መጀመርታ ሽመይ ነባይ ሰመረ ይበሃል። እዚ ክትብሎ ፀንሕት ኩሉ ፅቡቅ ኣላ ማለት ደለናዮ ኣብ ዝደለናዮ ሰዓትና ንጥቀም መጎጎ ዓንባቢ ቴሌቭዥን ኣብ ዝደለናዮ ብቲቪ ከምኡ ውን ኣብ ቤት ትምህርትታትና ውን ብቲቪ ኢና ንምሃር። ኣብ ሰሙን ሓደ ግዜ ብቲቪ ንምሃር ኢና ከምኡ ውን ብራክቲስ ኣብ ኮምፒተር ገለስ ኣይፅግመናን እዩ። ኣብዚ ዘለዎ ሰዓት 24 ሰዓት ስለዝኾነ ንሳተፍ ኢና። ከምኡ ውን ኣብ ሕክምና ገለ ክንከይቶ ኮይና ኩሉ ብኤሌክትሪክ ኮምፒተር ዝተፈላለየ መሳርሒ እዩ ዘለና። ኣብዚ ሲ ፅቡቅ ዝኾነ እዩ ዘሎ። ከምኡ ውን ዝተፈላለዩ ዓንባቢት መጎጎ ፀማቂት መውዓይት ማይ ዝተፈላለዩ በዓል ፍሪጅ ገለ ስለንጥቀም እቶ ኣብ ኣግራብ እውን ንብርሰት ኣይጋጥምኒ ደሎ ዕንጨታይ ንጥቀምኒ ኢና ክንድኡ ምድጃ ስለንጥቀም ፍሓማይ ንህልኽኒ ኢና ዘለና። ኣግራብና ውን ብኡ መንፅር እንዳሰሰኑ እንዳበዝሑን እዮም ዝኸዱ ዘለዉ ማለት እዩ።
3: ኣነ ቀሺ የማን ማሪቆስ ዝበሃል ኣተኻሉ እዚ ብመንግስትና ረኺብና ዘለና ኣብዚ ሕጂ መጀመርያት ማሕበራዊ ኣገልግሎት ዝበሃል ፅቡቅ ዝኾነ ብመንግስትና ኩሉ ተኣታቲና ማለት እዩ ካብቲ ቅድም ዝነበርናየን ሕጅን ዝለዓለ ለውጢ ኣለና ማለት እዩ። ምክንያቱ እቲ መጀመርያ እቲ ማይ ፅሩይ ማይ ንሕና ኣብ ትሕቲ ከተማ ማይ ድማ ስለ ዘለና ብኩል ዝኾነ ማይ ድመፀና ነይሩ ንእዞባ ዓረዛውን ሕክምናው እንታይ እዩ ነይሩ እዚ ማይ እዚ ብኩል ስለ ዝኾነ ሓሳኹ ስለ ዘለውዎ መድሃኒት እናተጠቐምኩም ስተኢሉ መድሃኒት እውን ይህበና ነሩ እዩ ብኩሉ ኣይኮነን እምበር ሕጂ ግን በዚ ተፈንዩ ዘሎ ኤሌክትሪክ ፀዓት ብኡ እንዳተፈነወ ፅሩይ ማይ ካብቲ ሓሳኹ ዝነበርዎ ማይ ብኩል ማይ ተገላጊልና ፅሩይ ማይ ንሰትለና ደቅና ነብስናን ማለት እዩ። ካልእ እቲ ፀዓት ንኩሉ ዘገልግል እንዲ እቲ መጎጎ ተባህለ ብኤሌክትሪክ ቴሌቭዥን ብኤሌክትሪክ ኩሉ ኮታት ሕና ማሕበራ ክንግልገለሉ ንኽእልቲ ፅቡቅ ኢና ዘለና። ተምሃሮ እውን ከፅንዑ ከለዉ 24 ሰዓት ልቺ ስለ ዝኾነ ብጣዕሚ ፅቡቅ ኢና ዘለና። እግዚኣብሄር ጥራይ ምሉእ ግበሮ።
4: ኣነ ማእዛ ኣብ ባህል ዓተኻሉ ዓደይ ብጣዕሚ ንሕና ሕጉሳት ኢና። ኣገልግሎት ናይ መብራህቲ ይኹን ናይ ማይ ቡምባ ይኹን ንሕና ብዙሕ ተወፂዕና ኢና ንራ ማይ ጓሓፍ ኢና ንሰቲ ሕማቕ ማይ ንሰቲ ብኩነታት ጥዕናና ድማ ንሕክምና ካብዚ ናይ 4 ደቂቕ ከይድና ሕክምና ንሕከም ነርና። ሕጂ ግን ብጣዕሚ ኣብዚ ገዛና መፂልና ልችና ማይና ብመንግስትና በለልና ማለት እዩ። ፅቡቅ ድማ ተሓጉሽና ንሰቲ ንብርህ ልቺ ኣሎ እዚ መጎጎና ኣጉድና ቴሌቭዥንና እንዳተኸታተልና ፅቡቅ ኣለና ንሕና ማለት እዩ። ንመንግስትና እንዳመስገና ኩርዓት ኢና።
5: እዛ ማይ ካብ መዓሰ ኣትያ
4: ወርሒ ጥቅምቲ ኣትያ
5: ሽዱሽተ ወርሒ
4: ካብኡ ኣገልግሎት ፅቡቅ ተኸፊትና ብመንግስትና ድሃበልና ብናፃ ኢሎም ነቶም ሰራሕተኛ ኣስሪሖም ስጋዕ እዚ ሕጂ ደሎ ማይና ንሰትለና ፅሩይ ማይ ንሰትለና።
5: ንሽዱሽተ ወርሒ ግን ከመይ ካበይ ከምተምፅኦ
4: ካብ ሩባ ሕማቕ ማይ ንሰቲ ነርና ኩነታት ጥዕናና ድማ ምስሓኻይ መስል እምበር ንሕና